ዓባይ ገረብ መጣን ክትማሞ ዝወፀ ጨንፍረ ሃይ ተኣገረ።

ባይ ገረብ መታንክት ማሙ ስወፀ ጨንፍረ ሆይ ተኣክብ ኮስኮስታ ተፅልል ክሳብቲ ምዕራፈ ብሩርያ ንኹሉ የለን ዝደርፈ

0: መደብና ትራን ኣብ ሰሙን እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብዪ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቐርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቅብኣቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ ዝነጥፍ ዘሎ ቅብኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪ ጨርቂ ገቲርካ ነቲ ኣብ ርእስኻ መፂእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ በተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝድስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
2: ዛትየላ ምስተዓደገ ተረሲዕ ደገ
0: ተኸታታሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና እያ።
3: በሉ ብሩኽ መዓልቲ ምሕረት ውርጠሉ ደቂሽ ይትመስል ሕጂ ሲ ፈጣሪ ምስኡ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ዳ ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደባትና ትራን ሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም 8 ነሓሰ ልክዕ ሰዓት 2 ፍርዓን ድሕሪ ቀትሪ ድግማ ሓሙስ 13 ነሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ዳርጋ ዓረብሲ ከም ዝርድኡ ንገብር ኣህለል ደቂ ዓበይቲ ከፍ ዘየኩም ትማሊ ክትሓልፉ ወላሁ ማሽፍናኩም እምበር ተንሽፍኩም ስሰላም ንብልኩም ዓይነት ገይረ እራዳዳ ኣላ ሕጂ ግን ዓረብ ተማሂረ ራሱ ከቢር ኩሽሙ ጠዊል ዓሻ ንጉል ደሪር ንጉል ሽኑ ንጉል ጀማል ዓይነት በፂሐ ኣለኹ ካብዚ ተበጊስና ድማ ዘረባ ክትለምድ ሲህ ልመድ እንድዩ ኣስማዕና ማራ ኣስማዕና ማራ ብፋጥና ዑስማንን ብዛህራ ዓልን ኣስማዕና ማራ ዓረብ ኣለ

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ መደብ መልሲ ኣብ መስመር ብቁፅሪ ቴሌፎን 1224554 ከምኡ 1224774 እትሳተፍሉ መደብና ጀሚሩ ኣሎ። ናይ መልሲ ኣብ መስመር ሰዓታት ወትሩ ቀዳም ድሕሪ ዜና ዓረብ ቀትሪ ተፈኒ ብቐጥታ ተፈኒ ረቡዕ ምሸት ድማ ድሕሪ ዜና ትግራይ ዝድገም መደብ እዩ። ኣብ መስመር ሰብ ኣለና። ሄሎ
1: ሰላም። ሄሎ
0: መርሓባ። መልሲ ኣብ መስመር መን ክብል?
1: ኣዶናይ።
0: ክልተ ሰባት ዲኹም ዘለኹ?
1: ና ብና ኣለዎ።
0: ክልተ ላይን ኣቲና ኣሎ መስለኒ ስቱድዮ ሓንቲ ክንት። ሄሎ ኣዶናይ።
1: ሰማዕካ ኣለ ቤተ
0: ኣረይ። ኣዶናይ። ኣዶናይ መን?
1: ኣዶናይ ለምለም።
0: ካበይ ኻ ኣዶናይ? ካበይ?
1: ካባፅ። ካባፅ።
0: ካባፅ። ከመይ ኣሎ ባፅ?
1: ሰላሚ ሃሩ
0: ገዲፋ ሰላም ሃሩ ኣሎ ዶ? ፅቡቅ ኣይሰማዓካን ኣለኹ። ትሰማዕኒ እተ ኣለካ ወይ ኣብ ንፋስ ዘለዎ ቦታ ካ ዘለካ መስለኒ። ሄሎ ኣዶናይ
1: ሰማዓካ ኣለኹ።
0: ሓራ ይበል ክንፍትን ኢና በዛ ደላ ትላ ሞ ክንቁፅሪ መረፃ ብቀዳማይ ደረጃ ካብ ሓደ ክሳብ 10
1: ሸውዓተ
0: ራይ ቁፅሪ 7 ተስፋ ግብር ትዕወት እዚኣ ምስ ቋንቋ ምትእሳር ዘለዋ እያ። ናይ ትግርኛ ማለት እዩ። መዓር ዝብርብር ሰብ እንታይ ይበሃል? መዓር ዝብርብር ሰብ እንታይ ይበሃል ብትግርኛ? መዓር ዝብርብር ሰብ መዓር ይብርበር እዩ ሓቀይ ተረዲእካሉ ወቲ ሰብ ሕጂ ነቲ መዓር ዝብርብሮ ሰብ ስም ኣለዎ ወይ

0: መፀውዒ ኣለዎ።
1: ዋ
0: እንታይ ይበሃል?
1: ዓሪ ግበር በርሱ ፅናዕ ሰንካላይ
0: ሰንካላይ ቁኑዕ መልሲ። ፅቡቅ ኣዶናይ ሰንካላይ ይበሃል። 110 ተዓዊት ካለካ ናብ ካልኣይ ደረጃ ንኸይድ
1: ዋናተልዋ
0: ዓራይ ቁፅሪ ክትመለፅካ ኣብ ካልኣይ ደረጃ ካብ ሓደ ክሳብ 10
1: እጀን ሰዓት ኣንደቕማ
0: ኢና ራይ ፅቡቅ ዕድል ምነየልካ። እዚኣ ምርጫ እንድያ? ስለዚ ሓንቲ ዕድል እያ ክትልወካ። ፅኒ ኢልካ ስማዕ፣ ብዙሕ ግዜ ኣይ ክደጋግመልካ ኒ ምርጫ ስለ ዝኾናት ሓንቲ ዕድል እያ ከዓ ራይ ከም ብበልካ እየ። ኣብ ልዕሊ ዜጋታት ወፃኢ ሃገራት ዝንፀባረቕ ዘይምኹኑ ፅላት ኣድልዎን ተነፅሎን እንታይ ተባሂሉ ይፅዋዕ? ሀ ኣግሮፎብያ፣ ለ ዜኖፎብያ፣ ሐ ኤሮፎብያ፣ መ ዙፎብያ። ኣክሮፎብያ፣ ዜኖፎብያ፣ ኤሮፎብያ፣ ዙፎብያ። ፎብያ ፎብያ ዶ እዚኣ
1: ካብ መንቸስ ተጉለ ዘይሰለ ሓንቲ
0: ካብዘና ኣርባዕተ ሓንቲ ኾነ ጉድል
1: ሓንቲ ጉድለ
0: ሓራይ ዝፎብያ ክነ ጉድል ኢና። ስለዚ ዜኖፎብያ፣ ኣክሮፎብያ፣ ኤሮፎብያ ተሪፈና ኣሎ ማለት እዩ።
1: ዜኖፎብያ
0: ዜኖፎብያ ቁኑዕ መልሲ። ስለዚ 330 ኮይኑልካ ኣሎ። ንቐፅል ፅቡቅ። ሕጂ እንተ ተዓዊትካ 880 ክኾነልካ እዩ። እንተ ዘይተዓወትካ ግን እዛ 220 ዝተዓወትካ ወዲላ 110 ክትከውን እያ ማለት እታ ሽልማትካ። ቁፅሪ ምረፅ። ኣዶናይ ቁፅሪ ምረፅ። ሸዓተ ኣራይ እዚኣ ምርጫ እንድያ? እዚኣ ኸ ምርጫ እያ መፅሓትካ ደላ ኣራሽ ምርጫ ግን ኣይኮነ ጉድለልካኒ ኢና ማለት እዩ። እዚኣ ሕ ተጠንቂቕካ መልስ። ሓንቲ ዕድልያ ዘላትካ ከም ብበልካ። ኣብ ከባቢ መጎራይብ ዝነብሩ ኣባላት ብሄረ ናራ ወትሩ ኣብ እዋን ክራማት ካብ ሰናይ ባህግን ሚንዮትን ዝተላዕለ 6ሻይ ዓመት ዝሕፈሶ ክኾነሎም ንሓደ ሰሙን ዘካይድዎ ዝነበሩ ያታው ፅምብል እንታይ ይበሃል? ሀ ኣና ኢላ፣ ለ ረብዓት፣ ሐ ዳዳ፣ መ መዓሳ። ኣብ ከባቢ መጎራይብ ዝነብሩ ኣባላት ብሄረ ናራ ወትሩ ኣብ እዋን ክራማት ካብ ሰናይ ባህግን ሚንዮትን ዝተላዕለ 6ሻይ ዓመት ዝሕፈሶ ክኾነሎም ንሓደ ሰሙን ዘካይድዎ ዝነብሩ ያታው ፅምብል እንታይ ይበሃል? ሀ ኣና ኢላ፣ ለ ረብዓት፣ ሐ ዳዳ፣ መ መዓሳ። ንፅር ተሪያ ሕጂ
1: ሓቶ
0: መወዳእታ እዚኣ ክደግመልካ ግዜ ትኸይድ ስለ ዘላ። ኣና ኢላ፣ ረብዓት፣ ዳዳ፣ መዓሳ።
1: ቆርብካ ሓፍላ ኣደራበኒ
0: ዓራ ሓንቲ ደቂቃ ኣላትካ። የላ እዚኣ ዳ ቀዲመ ነጊረካ እ ኣብቲያ ስለ ዘጉደልኩልካ እዚኣ ክነ ጉድለልካ ይንኽእል ኢና። እታ ግዜ ትኸደካ ኣላ። ቅልጥፍ ኢልካ መልስ። ኣለካ ዶ ሮናይ?
1: ኣለኹ ኣለኹ።
0: እንታይ ኻ ትገብር ዘለካ? ንመንታሓት ወይ እንታይ ናይ መወዳእታ ክደግመልካ በል። ኣብ ከባቢ መጎራይብ ዝነብሩ ኣባላት ብሄረ ናራ ወትሩ ኣብ እዋን ክራማት ካብ ሰናይ ባህግን ሚንዮትን ዝተላዕለ 6ሻይ ዓመት ዝሕፈሶ ክኾነሎም ንሓደ ሰሙን ዘካይድዎ ዝነብሩ ያታው ፅምብል እንታይ ይበሃል? ሀ ኣና ኢላ፣ ለ ረብዓት፣ ሐ ዳዳ፣ መ መዓሳ። እንጂ 10 ካሊእት እያ ተሪፋትካ ዘላ። ኣዶናይ

0: አናይላ
1: አናይላ አይኮነትን ዳዳያ ስለዚ ኣዶናይ 110 ተዓዊካ ኣለኻ ማለት እዩ ይቀኒልና ተሳትፎካ ኣይፈለየና ኣረ ይቀኒልና ናብ ካልእ ደዋል ክንሰግር ኢና ሄሎ
2: ሄሎ
1: ሄሎ
2: ሄሎ
1: መርሓባ መልሳብ መስመር መን ክብል
2: ሳብሪና
1: ሳብሪና መን
2: ሳብሪናእዚ
1: ካበይኺ ሳብሪና
2: ሳብሪናሓይ
1: ምን ሓይሊ ኣራይ ሳብሪና ፅቡቅ ዕድል ምነየልኪ ኣብ ቀዳማይ ደረጃ ካብ ሓደ ክሳብ 10 ቁፅር ምረፂ ዘይካ ቁፅር 7
2: ቁፅር 9
1: 9 እዚኣ ምርጫ እንድያ ሓንቲ ዕድል እያ ዘላትኪ ኣራይ ከም ብበልኪ ኣብ ብሄረ ብሊን ሸዊት መሸላ ብጨራሩ ንኸይብላዕ ከም መስጎጊ ዝጥቀሙላ ወንጭፍ እንታይ ትበሃል ሀ መስወድ ለ መቕልዒት ሐ ሰርጎ መ ሸሉላ ኣብ ብሄረ ብሊን ሸዊት መሸላ ብጨራሩ ንኸይብላዕ ከም መስጎጊ ዝጥቀሙላ ወንጭፍ እንታይ ትበሃል ሀ መስወድ ለ መቕልዒት ሐ ሰርጎ መ ሸሉላ ሰሚዕካ የትፈልጥ ግትግምት እዩ ማለት ዓይነት ቅ ሕራይ መስወድ ኣጉዲልና ኣለና መቕልዒት ሰርጎ ሸሉላ
2: ዓይነት ጉዲልካለ
1: እታ መስወድ ኣጉዲልና ኣለና ስለዚ መቕልዒት ሰርጎ ሸሉላ ተሪፈን ኣሎ ኣራይ ካብታ ግዜ ከያ ኣለኹ ሳብሪና
2: ኣለኹ
1: ሰርጎ ኣይኮነትን ሸሉላ እያ ንካሊእ ግዜ ናፍልጦ ተኾነኪ ሳብሪና ይቀኒልና ስለተሳትፎኺ ናብ ካልእ ደዋሊ ክንከይድ ኢና ዶናይ 110 ተዓዊት ኣሎ ሳብሪና ኣጋጣሚ ኮይኑ ተዓወተትን ሳልሳይ ደዋሊ ንኸይድ ኣለና ሄሎ መርሓባ መልሳ መስመር መን ክብል ሰናይት መን ካብ ስመራ ኣራይ ሰናይት ፅቡቅ ዕድል ምነየልክ ቁፅሪ መረፂ ኣብ ቀዳማይ ደረጃ ብዘካ ቁፅሪ 7 9 ኣለዎ ስፖርት ከመይ ኸ ትፍትኒ ኣይትከታተልኒ ኹ ብዙሕ ዜና ናይ ስፖርት ኣይትሰሚዐን ኢኺ
2: ብዙሕ ኣይኮንኩን ስፖርት
1: ኣበይ ኸ ተድህብ እዩ እንታይ ተድህብ ስናትከ ሆቢ እንታይ
2: እዩ
1: ብ ባህሊ ኣብ ባህሊ ፅቡቅ ኣራይ በሊ እታ ሕቶ ክቅርበልክ ንደ ምርጫ እንድያ ሓንቲ ዕድል እያ ዘላትኪ ተጠንቂቕኪ መልስ እያ ከም ብበልክ ልክዕ ርሕቀት ማራቶን ክንደዩ ሀ 42 ነጥቢ 1 ባዶ ባዶ ኪሎ ሜትር ለ 42 ነጥቢ 195 ኪሎ ሜትር ሀ 42 ኪሎ ሜትር መ 42 ነጥቢ 18 ባዶ ኪሎ ሜትር ፅኒቃዶ ተሪራር ገምጋም ትሰሚዐዮ ነርክ ደኺ ማራቶን ክግበር ከሎ ኣብ ዝተፈላለዩ ኣጋጣሚታት ክመይ ኪሎ ሜትር ከም ዝጎዩ ለ 42 ነጥቢ 195 ኪሎ

0: ንእሽተ ግዜ ዘለኒ
1: ትኸይድ ኣላታ ግዜ ኸ ኣራይ ኣብ ግዜ ኸ ኣብ ግዜ
0: ኣልፕስ ማውንቴን
1: ኣልፕስ
0: ማውንቴን
1: ኣይኮነን
0: ኣንደስ ማውንቴን
1: መን
0: ኣንደስ
1: ኣንደስ ኣይኮነን ሞ እዚኣ ትምልሶ ኣይከኣልኩምን ክነግረክዶም ሓንቲ በል ናይ መወዳእታ ዓድን ተንክን ገብረን ንኽእል ቾይስ እንዲ ኩለን ጠቂስ ክየን እዚኣ የቕሬታ ቾይስ የብላን ምርጫ የብላን
0: ሓንሳ በልክደል
1: ትኸይድ ኣላ ሕጂ 20 ካሊት ልክዕ ክንበኪና እታ ግዜ ተ ኣኺላ ግን ክትንውዲ ኢና ተገዲድ ናሕራይ 20 ካሊት ሶፋኒት ሰሚዕኹን ዶ ኣ 20 ካሊት ትኸይድ ኣላታ ግዜ ኣብ ስክሪን ክትርእያ ዘለኺ 15 ገለ ተሪፍ ኣላ ሶፋኒት
0: ኣቤት
1: ከይዳታ ግዜ
0: ሓደ ሓንሳ ምንሽ
1: ጠጠ ከነብላይ ንኽእል ኒና ሕጂ ካብ ተዳሃብና ከ ኣኺላ ኣላታ ግዜ ኣኽራን ኦራል እዮም ዝበሃሉ ሶፋኒት ተስፋ ገብር ካሊእ ግዜ ትዕወቲ ስለተሳትፎኺ ግን ኣዚና ንመስግን ይቐኒአልና ዝኸበርኩም ተኸታተልቲ ድሕር ዛ ሓፃር መሰጋገሪት ክንምለስ ኢና ምስ መደብ መልሲ ኣብ መስመር ኢኹም ዘለኹም መደብ መልሲ ኣብ መስመር ወትሮ ቀዳም ቀትሪ ድሕር ዜና ዓረብ ብቐጥታ ተፈኒዩ ረቡዕ ምሸት ድሕር ዜና ትግረ ዝድገም መደብ እዩ ክንምለስ ኢና

0: ምስ መደብ መልሲ ኣብ መስመር ይኹም ዘለኹም ዝኸበርኩም ተኸታተልቲ ኣብ መስመር ሰብ ኣለና። ሄሎ
1: ሄሎ፣
0: መርሓባ። መልሲ ኣብ መስመር መን ክብል?
1: ኣፍራሕ ባሃል ካባጫ።
0: ኣፍራሕ መን?
1: ኣፍራሕ ማሕሙድ
0: ካባፀ። ኣሩር ከመይ ኣሎ?
1: ኣብኡ ድሓኒ።
0: ተቐማጢ ዲኻ ዘዋሪ ከድከ?
1: ተቐማጢ
0: ኣረ ኣፍራሕ በሊ ቁፅር ምረፂ ኣብ ቀዳማይ ደረጃ
1: ቁፅር ሰለስተ
0: ክንደይ ኢልኪ?
1: ሰለስተ
0: ቁፅር ሰለስተ ኣረይ ከም ብበልከ እዚኣ ንክትምልስ እያ። ክልተ ዕድል ክህልዋ እዩ።
1: ክልተ ዕድል
0: ዋ ካብ ኣህጉር ኤውሮጳ ብብዙሕ ህዝቢ ኣብ ቀዳማይ ደረጃ ትስራዕ ሃገር መን እያ?
1: ካብ ምንታይ ወፃይ?
0: ካብ ኣህጉር ኤውሮጳ ብብዝሒ ህዝቢ ኣብ ቀዳማይ ደረጃ እትስራዕ ሃገር መን እያ? ምርጫ የብላን። ክልተ ዕድል ግን ኣለኪ። ሓስበለይ ካብ ኣህጉር ኤውሮጳ ብበዝሒ ህዝቢ ኣብ ቀዳማይ ደረጃ እትስራዕ ሃገር መን እያ? ኣፍራሕ
1: ኣሎ።
0: ኣራይ
1: ኤውሮጳ

0: ልስያ እዚኣ እውን ኣራይ ከም ብበልክ ኣባል ሃገራት ቁጠባ ውድብ ደቡባዊ ምብራቅ ኤስያ ማለት ኣስያን ክንደይ ሃገራት ይሓቁፍ ወይ ክንደይ እየን? ኣብ ስክሪን ከምፃሕ ኣራይ ቁጠባ ውድብ ደቡባዊ ምብራቅ ኤስያ ማለት ኣስያን ክንደይ ሃገራት ይሓቁፍ እያ ተባሂቶ በርቲዐን ይመስለና ኢሎም ማዓንቲ ሕቶታት ኣጋጣሚ
1: ቅድሚ ዝፀንሐካኹም እዮ
0: ብርታይ ኢላ ዶ ተዘይ ፈሊጥካ ሽግር እዩ ሕቶ ዮርዳኖስ ኣለኽ ዶ
1: ኣለኹ
0: ማ ንኽድ ዶ
1: ፈትኒ ክንደይ ዕድል ኣለኪልካኒ
0: ሰለስተ ዕድል ክንደይ እየን እያ እኳ ሽዱሽተ ኣይኮናን ክልተ ዕድል ተሪፈናና
1: ሸሞንተ
0: ኣይኮናን
1: ሸሞንተ ኣይኮናን ክውስኽ ከብደ
0: ወሰኺ

0: Aló, Hernández.
1: Aló, Jorge. ¿Qué te queda? Buenos días.
0: عم داير مركز دولا ما تسغل قلت لك متري غدا لك ويس
1: عشر سبعة
0: سنتر بعد
1: فرانكل تاني
0: سران كلتن هاي كون انا عصرت عادي يعني الرانت باش انت عاد تبي تنسان شو عاد تنسى مسرات ودبينا قبل ما قدنا مع البروناي كامبوديا اندونيسيا لاوس ماليزيا ميانمار فيلبين سنغافور تايلاند كومون تيمورن فيتنام كا يحقوف يردانوس ናብ ካልእ ደዋሊ ክንሰግር ኢና ሄሎ
2: ሄሎ
0: መርሓ መልሳ መስመር
2: ወይልኩም
0: ግርምግርም ከመይ ኢልካ መን ክብል
2: ምናሴ ምናሴ ተስፋይ
0: ምናሴ ካበይኻ
2: ባርዳ
0: ካበይ
2: ባርዳ ባርዳ
0: ባርዳ
2: ኦ
0: ባርዳ ማይነፍሒ ማለት እዩ ፍቅድ ማይነፍሒ ሓራይ ሓራይ ምናሴ ተስፋ ገብርቲ ዕወት ምስኻ ክሳብ ሕጂ ሓንቲ ካርድ ጥራሕ ኢና ሂብና ዘለና ንኣዶ ናይ 110 እዚ ኩሉ ካርድ ቀሪብና
2: ተስፋ ገብር ዕወት
0: ሕቶታት ክሰምዐ ፀኒሕካ
2: ኣይሰማዕኩን
0: ሕጂ ሃታት ደለኻ ኣጆኻ በል ቁፅሪ ምረፅ በል ቁፅሪ 2 4 6 ኣለዋ
2: ካል ታሕቲት እዩ
0: ታሕቲት እዩ ኩሉ
2: ቁፅሪ 4
0: ቁፅሪ 4 ኣራይ እዚኣ ከንብበልካ እየ ኤርትራ ልዕሊ 350 ዘይተበከላ ደሴታት እትውንን ሃገር እያ ካብተን ዓበይቲ ክልተ ጥቐስ
2: ካብተን ዓበይቲ
0: ክልተ ጥቐስ
2: ዳህላ ከቢር ኖራ
0: ዳህላ ከቢር ፅቡቅ
2: ኖራ
0: ኖራ ኣንበሳ ዳህራ ከቢር ኖራ ሓዋኪል በቃዕ ሓሌብ ፅቡቅ ስለዚ 110 ተዓዊትካ ኣለኻ ቆንዕ መልሲ ዳህላ ከቢርን ኖራን ኢልካ ንቐፅል ምናሰ ናብ ካልኣይ ደረጃ
2: ክንደይ ኣለ ቁፅሪ
0: ኣብ ካልኣይ ደረጃ ክትመርፅ ድኻ ንቐፅል ኢልካ ወሲንካ
2: ሰለስተላ ድያ
0: ኣላወ
2: ሰለስተ
0: ኣረ ቁፅሪ ሰለስተ ንከይድ ኢና እዚኣ ምርጫ እንድያ ሓንቲ ዕድል እያ ዘላትካ ማለት እዩ ኣረ ከም ብበልካ እየ ሓንቲ ካብ ዘና ዝስዕባ ዓድታት ስመጃና እያ ሓንቲ ካብዘን ዝስዕባ ዓድታት ስመጃና እያ ካብ ስመጃና እያ ማለት እዩ ኣብ ስመጃና ማይ ሃርም ኣሎ ታይ ሓይሽ ትብል ሞ ንዓንከ ብርሃልካ እየ ከብርሃልካ እየ ኣነ ምርጫታት ክህበካ ከክልተ ዓድታት ከክልተ ዓድታት ዘለዎ ምርጫ ክህበካ እየ
2: ኣበይቲ ከባቢ
0: ስመጃና
2: ስመጃና
0: ካብኡ ዘይኮነ ካብኡ ዝኾነት ኢኻ ሕጂ ትምልሰለይ ካብ ስመጃና ዝኾና ኢኻ ክትምልሰለይ ማለት
2: እዩ ዝኾነ ካብ
0: ኣሕፍሲ ኮኸባይ ለምእሳር ኣርሓ ዓደ ቁሪ ሐ ዓቐብ ጎርዞ ዝኸሎ ሐ ሕጓእና ዝግፈት መ ክሳ ድምባ መቃይሕ ሰ ኩሉ መልሲ እዩ ፀኒልካ ስማዕ ሕጂ ሳልሳይ ግዜ ደግመልካኒ ሕራይ ሀ ኣሕፍሲ ኮኸባይ ለምእሳራርሓ ዓዲ ቁሪ ሐ ዓቐብ ጎርዞ ዝኸሎ ሐ ሕጓእና ዝግፈት መ ክሳድ እምባ መቃይሕ ሰ ኩሉ መልሲ ምርጫ እንድያ ሓንቲ ዕድል እያ ሐ ሕጓእና ዝግፈት ክሳድ እምባ መቃይሕ ኩለን ከተድግመና ክሳድ እምባ መቃይሕ ኣብ ስመጃና ኢልካ እያ ምናሴ ኩለን እየ ናብ ስመጃና ዝርከባ ኣሕፍዚ ኮኸባይ ምእሳራርሓ ዓዲ ቁሪ ዓቐብ ጎርዞ ዘኸሎ ሕጓእና ዝግፈት ክሳድ እምባ መቃይሕ ኩሉ መልሲ እያ ምስናይ ቅሬት ሃሊ ግዜ ትዕወት ተስፋ ንገብር ያቐኒልና ናብ ካልእ ደዋሊ ክንሰግር ኢና ሄሎ ሄሎ
3: ሎ
0: መርሓ መልሳ መስመር መን ክብል ሚልዮን መን
3: ሚልዮን ጌታ
0: ካበይኻ ሙልዮን
3: ካብ ፀሎት
0: ካበይ
3: ካብ ፀሎት
0: ፀሎት ፀሎት
3: ኣስመራ ፀሎት
0: ካብ ፀሎት ሓራይ ሓራይ ሚልዮን ናብ ቁፅሪ 2ልተን ቁፅሪ 6ዱሽተን እየን ተሪፈን ኣለዋ
3: ቁፅሪ 6ዱሽተ
0: ኣረ ቁፅሪ 6ዱሽተ እዚኣ ምስ ታሪክ ምትእሳር ኣለዋ ተማሃራይ ዲኻ ሚልዮን
3: ተማሃ
0: ትግደስ ዲኻ ታሪክ
3: ድሓኒ
0: ዓኒ ሓራይ በልከም ብበልከ እየ ኣብ ብረታዊ ቃልሲ ህዝቢ ኤርትራ ናቕፋ ናፍ ዓበትን ካብ ፀላኢ ናፃ ዝወፃሉ ወርሒ ጥቐስ ክልተ ዕድል እያ ዘላ ትካ እዚኣ ሓንቲ እንድያ ትግባእ ግን ክልተ ክገብረልከ ኢና ወርሒ ናቕፋን ኣፍ ዓበትን ካብ ፀላኢ ናፃ ዝወፃሉ ወርሒ ማለት እዩ

0: ንሳ ከንብበልካ ይበል። ኣብ ስዊዘርላንድ ዝመደበሩ ንስፖርታዊ ጉዳያት ዝዳኒ ቤት ፍርዲ እንታይ ይበሃል?
1: ኣብ ስዊዘርላንድ
0: ዝመደበሩ ንስፖርታዊ ጉዳያት ዝዳኒ ቤት ፍርዲ እንታይ ይበሃል? ጉዳያት ስፖርት ተደለ ኣህጉራዊ ጉዳያት እንተ ተላዒሉ

0: እሞታ ግዜ ተኸይድ እንዳ ደላ ሚሉ እዮም ዒስራ ካሊት ካብ ሕጂ ክፈቅደልካ እየ ሚሊዮን ከዳታ ግዜ
1: ካብቲ ዘሎ ሓንሳ ሚሽን ሓግዘኒ ሽ
0: እንታይ እያ ትገብር ዘላ? ኣበይ ካ ደልያ ዘላ? ኣበይ ደልያ ኣለኻ?
1: ካብቲ ዘሎ ሃርጋኒ
0: ንሳ ኣበይ ትደልያ ኣለኻ? ተመልሰ
1: ንሽ ንሽ ሓንሳ ዝሓ
0: ኣራይ በል ፅበየካ ኢና ኣራይ ብዓቕሊ ገለ ትፍትሽ ዘለካ ኢኻ ትመስም እሞታ ግዜ ከይዳ እንድያ ተመልሲ ክነግረካ ንካሊእ ግዜ ፍልጠት ትኾነካ ከምኡ ትብለና ኮ ከይዱ እቲ ግዜ ወዲኢካ እቲ ግዜ በል ሕጂ ዓሰርተ ካሊት ክበካ የ ታ ግዜ ክእትዋ ኤዲተርና ዓሰርተ ካሊት ከይዳ ራያ በዕላክት መፅያ ታ መልሲ ሚሊዮን ምስና የቅረቱ እታ ግዜ ኣኪላ ያ ሲኤኤስ ዝበሃል ኮርት ኦፍ ኣርቢትሬሽን ፎር ስፖርት ዝበሃል እዩ ማለት እዩ ካል ግዜ ክትፈልጣ ዝክራ ተስፋ ንገብር ይቀኒልና ብኣ ክንዛዝም ኢና ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶና ኣብዚ ተዛዚሙ ኣሎ ዝመፅእ ሰሙን ኢና ክንራኸብ ዳሓንቀኒ እዩ

ሰላምታን የብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢን ወፃእን ትርከቡ ክብራትን ክቡራን ተኸታተልትና ከመይ ቀኒኹም ሰዓትና ኣኺሉ ትሕሶ መርባትና ትራ ናባኹም ክነብሉ ትደልና ኣለና እሞ ክሳብ ንፍፀምታ መደብና ክትከታተሉና ዕድሜና እዩ። ናይ ሎሚ ትሕሶና ኣብ ንኡስ መደብና ፍኖተ ህይወት ኣለባብሳን ከምኡውን ስልማት ኣብ ባህሊ ብሄረ ትግርኛ ዘሎ ማለት እዩ እንታይ ይመስል ብሓበር ክንዕዘብ ኢና። ኣብ ንኡስ መደብና ዳሳስና ድማ ኣብዚ እዋን እዚ ኣብ ዜና ይኹን ኣብ ካልእ ኣጋጣሚታት ክበሃል ንሰምዖ ዘለና ብዛዕባ ብርቂ ማዕድናት ብዙሕ ክበሃል ንሰምዕ ኣለና። ብርቂ ማዕድናት ዝበሃሉ እንታዮም ኣበይ ዝርከብ እዮም እንታይ ኸ ፍሉይነቶም ብሓባር ክንከታተሉ እዮምና። በዚካ እዚ ዓለምስነ ጥበብ ከምኡውን ዘዋርድ ካሜራ እውን ኣካል ትሕሶ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ እንገብሮ ትሕሶ መደባትና ብደርፊ ክፍለም እዩ እሞ ናብዛ ተቐፀል ደርፊ እየ ከስክረኩም ሰናይ ምክትታል

0: ቅብኣ ኣብ መላእ ዓለም ብዙሓት ተኸታተልትን ሰዓብትን ዘለዎ ብዓብ ሸፈነ ዝስርሐሉ ኣካል ስነ ጥበብ እዩ። ልክዕ ከምቲ ሙዚቃ ኣድማሳዊ ቋንቋ ዝብል ኣባህላ ዘሎ ቅብኣ እውን ኣብ ኩሉ ኩርናዓት ዓለም ዝርከቡ ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ቋንቋን ዶብን ራሕቂ ቦታን ከይፀገሞ ድማ ኣብ ኩሉ ኩርናዓት ዓለም ዝርከቡ ኣስተማቕርቲ ከረኸብን ከራደድእን ዝኽእል ረቂቕ ጥበብ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልኦት ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ክስርሓሉ ፀኒሕና ኣሎን። በቢ ግዜኡ ድማ ዝተፈላለዩ ቅድታት ቅብኣ ዝኽተሉ ቀባእቲ ክፈርዩ ፀኒሖም እዮም። ክቡራት ተኸታተልትና፣ ንሎም እምበኣር እዚ ስዒብና እነላለየኩም መንእሰይ ንንውሕ ዝበለ እዋን ከም ቀባኣይ ተወሳኺ እውን ኣብ ምምልኻዕ ዓባይቲ ማለት ኢንተርየር ዲዛይን ዝነጥፍ መንእሰይ እዩ። ማቴዎስ ኣብርሃም ይበሃል። ኣብ 1998 ኣብ ኣስመራ ተወሊዱ። ናይ ኣካዳሚያዊ ትምህርቱ መባእታ ማእከላይ ደረጃ ከምኡውን ካልኣይ ደረጃ ብቐደም ተኸተል ድሕር ምዝዛሙ ናብ ቤት ትምህርቲ ስኔኪነት ኣስመራ ተፀንቢሩ ብዓውዲ ማቴርያል ማናጅመንት ማለት ምሕደራ ንዋት ተመሪቑ። ማቴዎስ ካብ ህፃንነቱ ዝነበረ ተውህቦ ኣለልዩ ጎኒ ጎኒ ትምህርቱ ናይ ቅብኣ ወይ ድማ ናይ ጥበብ ጉዕዙ ካብ ንእስነቱ ፈሊምዎ። ብዘይ ንዓቕ ታራ ወለዱ ተሓጊዙ ድማ ኣብ ክልቲኡ ከይሰነፈ ማዕረ ማዕረ እናሳገመ ቀፂሉ።
1: ተመክሮ ናይ ቅብኣ ኮ ካብ ውሉድ ካብ ዝብል ዳርጋ ስእሊ ዝተተሓሓዘ ህይወት እዩ ዘለኒ። ስድራ ቤተይ ከዓ ነቲ ናተይ ዘንባሌ ሪኦም ናብ ማኣዲ ናይ ስነ ጥበብ ኣብ ዓብ ድርኺት ሂቦም ማለት እዩ ንክሳተፍ 2012 ኣብ ቤት ምሳትረብ ንክልተ ዓመት ዝኾን ናይ ትምህርቲ ኮርስ ምውሳድ ናይ ቅብኣ ብድሕሪኡ ከዓ ባዕለይ ብዝገብሮ ማለት እዩ እንዳ ማዕበልኮን እንዳሓየለ ከም ዝኸይድ ገብር ኣለኹ ማለት እዩ ውልቃዊ ፃዕሪ ማለት እዩ። ካብቲ ጅምሮ ዳርጋ 15 ዓመት ኣቢሉ ይኸውን ማለት እዩ ብጥብቂ ካብ ዝሕዞ ኣብኡ ከም መባእታ እዩ። እቲ መባእታዊ ከመይ ጌርካ ርሳስ ትሕዝ ከመይ ጌርካ ናይ ብርሃንን ፅላሎትን ኣምራት ገለ ዘርኢ እዩ። ብድሕሪኡ ከዓ እቲ ናይ ዩቲዩብ ቱቶርያልስ ገለ እናምፀኹ ከዓ ነቲ ሞያን ምዕባይን ንምዕማቕን ውልቀይ ዝሰርሐሉ ማለት እዩ። ክሳብ ሕጂ ዘለኮስ ተመክሮ ካብቶም መሳርሕተይ እንዳወሰድኩ ከምኡ ዓበይቲ ኣብዚ ዓውዲ ዘለዉ ስነ ጥበበኛታት እንዳተወከስኩ ከዓ ነቲ ሞያ ኣብ ዝሓሸ ደረጃ ንምብፃሕ ሰርሕ ዘለኹ ማለት እዩ።
0: ከምቲ ኣብ መእተዊ ዝመደብ ዝተባሃለ ቅብኣ ኣብ ደረጃ ዓለም ዓብ ሸፈነ ዝወሃቦ ኣካል ስነ ጥበብ እዩ። ስለዝኾነ ድማ ከምቲ ንፊልምታት ሲኔማታት ንደርፊ ድማ ኣብ ዝተፈላለዩ ቦታታት ኮንሰርት ብምድላው ንተዓዘብቲ ዘስተማቐርሉ መንገዲ ዝፍጠር ኣብ ቅብኣ እውን ከምኡ ጋላሪታት ተደልዩ ተዓዘብቲ ዝዕዘብሉ ባይታት ተፈጢሩ እዩ። ቅብኣት ከዓ ስራሓቶም ድሕሪ ምፅፋፍ ጥበቦም ምስ ኣፍቀርቲ ጥበብ ዝኾኑ ተዓዘብቲ ንምክፋል ዝተፈላለዩ ምርኢታት ይሰርዑ። እዞም ምርኢታት ወይ ድማ ኤግዚቢሽን ድማ ኣብ ተመክሮም ወይኦም ዘይነዓቕ ኣበርክቶ ኣለዎም። ቀብኣይ ማቴዎስ መቐፀልታ ናይቲ ኣብ ዝተፈላለየ ኣጋጣሚታትን ውድድራትን ዘቕርቦ ዝነበረ ስራሓቱ ናይ ባዕሉ ብርክት ዝበሉ ኣሳእል ዝሓቆፈ ንኣርባዕተ ግዜ ስራሓቱን ንምርኢት ማለት ኤግዚቢሽን ኣብፅሕ እዩ።
1: ነቨር ኢን ዲ ኤክስፐሪንስ እያ ትብል እታ ናይ ቀዳሚቲ ኤግዚቢሽን ነበረ ዘይውዳእ ተመክሮ ዘይውዳእ ዘይከምኡ እቲ ናይ ቅብኣ ዓውደ ሲ እንዳተማሃርካ ካብ ተፈጥሮ እንዳመዝገብካ እንዳተማሃርካን ስለ ዝተኸይድ እታ ናይ መጀመርታ ኤግዚቢሽነይ ከምኡ ሰይመያ ማለት እዩ። ዘይውዳእ ተመክሮ እያ ትብል እቲ ትሕዝቶታት ናይ ተቕባእታት ከዓ መብዛሕትኡ ነቲ ማዕሙቕ ስምዒት ናይ ወዲ ሰብ ዝገልፅ እዩ ማለት እዩ። ብፋሻል ኤክስፕሬሽን ገለ እንዳግበርኩ ብገፀ ባህሪ እንዳሳተፍኩ የ ንህዝቢ ቅርብ ገይር እየ ማለት እዩ። እቲ ዝቐፀለ ኤግዚቢሽን ከዓ ከምኡ ዳርጋ ተተሓሓዘ ሰንሰለታዊ ዓይነት ኣተኣላ እዩ ነይሩ። ክሳብ ኣብዛ ግዜ እዚኣ ናይ ሃይፐር ሪያሊዝም ከም ዕላማ ሒዘ እዮ ዝኸይድ ዘለኹ ቅድሚ ምምፅኡ ናይ ኢምፕሬሽኒዝም ዝበሃል ቅዲ ዝኽተል ኮይኑ እቲ መብዛሕትኡ ቅብኣታት ብዘናይ ፓሎ ናይ ጎደና መብራህቲ ብጫ ዓይነት ብኡ ኢንስፓየር ዝኾነ ስእልታት እዩ። ተን ሶሎ ዝገበርኮ ክልተ ኤግዚቢሽን ዳርጋ ሓደ ዝተመሳሰለ ኮይነ ሰንሰለታዊ ምትሕሓዝ ዘለዎን ገይረ ክቕርበን ክኢለ ማለት እዩ። ብድሕሪኡ ግን ከምቲ ኣብቲ ኢንተርነት ዝሳትፎ ስእልታተይ ኣብኡውን ብዙሕ ትምህርቲ ስለ እናወሰድኩ ዝመፀኹ እቲ ናይ ሃይፐር ሪያሊዝም ቅዲ ኣዝዩ ዕሙቕ ዝበለ ትሕዝቶ ስለ ዘለዎ ዝያዳ ኣብኡ ኣተኪረ ክሰርሕ ከዓ ብዕላማ ማለት እዩ ሕጂ ዝጀሚረ ዘለኹ መንገዲ እዩ።

0: ብዙሕ ዓይነታት ስታይል ወይ ድማ ቅጥቕ ኣለዉ። ኩላቶም ድማ ፈጠራውነትን ስምዒታትን ናይ ሓደ ቀብኣይ ኣጉሊሖም ዘርእዩ እዮም። መዛግብቲ ታሪክ ከም ዝገልጽዎ ናይ ኣኻዊሕ ቅብኣታት እቲ ናይ መጀመርታ ቅድቕ ባ ኮይኑ ምስ በብግዜኡ ዝሰዓበ ምምጻእ ዝተፈላለዩ ምዕባለታት ቴክኖሎጂ ንኣብነት ከም ካሜራን ካልእን ኣብ ቴክኒካት ቅብኣ እውን ብዙሕ ጽልዋን ለውጡ ገይሩ እዩ። ስለዚ ኣብዚ ሕጂ እዋን ብርክት ዝበሉ ቅድታት ቅብኣ ኣለዉ። ቅብኣቲ ድማ ኣብቲ ንዕኦም ዝምስጥን ዝያዳ ስምዒታቶምን ጥበቦምን ዘርእሉ ቅድታት ከከም ምርጮም ይነጥፉ። ማቴዎስ ዝኽተሎ ቅዲ
1: ሪያሊዝም ነይሩ ቅድሚ ሕጂ ከዓ ሃይፐር ሪያሊዝም ማለት እዩ። ዕሙቕ ዝበለ ብማይክሮስኮፒክ መንገዲስ ነቲ ኮንነት ትሪኦ ንዑ ከዓ ክተውፅኦ ትፍትም ማለት እዩ። ሃይፐር ሪያሊዝም ዝበሃልቲ ዕሙቕ ዝበለ ፍጹም ኩውነታውኒ ዝብል ብትግርኛ ክትርጉሞ ከለካ ብቐጥታ ግን ከዓ ኣብኡ ዝተረቐቐ ጥበብካ ተሪኤሉ ንኣብነት ከም ኣብዚ ድሕረይ ዘላ ብዙሕ ዘይርድኡካ ናይ ማይ ሕብሪ ኣለዉ ግን ክብለጠቕ ናይቶም ሕብርታት እናመቃቐልካ ማለት እዩ ከመይ ይኸዱ እንዳረእካ ነቶም ሕብርታት ትሰርሖ እዩ። ሕጂ ዝኾነ ተዓዛባይ መፂ ክሪኦም ከሎ ከዓ ነቲ ምውሃድ ናይቲ ሕብሪ እቲ ጥበብን ብቐጥታ ክርድኦ ይኽእል እዩ ማለት እዩ። እቲ ሃይፐር ሪያሊዝም ሲ ነቲ መዓልታዊ ንሪኦ ኩንነት ብዘጉልሕ መንገዲ እዩ ዝገልፆ ማለት እዩ። ብመጀመርታ ከምኡ ብእኡ መንገዲ ነ መፅ ዝኾነ ጀማ ክጅምር እንከሎ ብሪያሊዝም እዩ ዝጅምር። እቲ ኩንነታዊ ስእሊ ንፁር ናትካ ክእለት ምስ ካልእ ሸር ክትገብረሉ ክትካፍሎስ ትኽእል ማለት እዩ ብቐሊሉ ደካ እዩ። ድሕሪ ዝመፅእ ከዓ ኣብ ውሑድ ግዜ ብዙሕ ከመይ ጌርካ ተፍሪ ዝብል ሓሳብ እዩ ማለት እዩ ምስ ግዜ ዝመፅእ ኣብኡ ከዓ ነዚ ብዙሕ ግዜ ስለ ዝወስደልካ ኣብቲ ኢምፕሬሽኒዝም ዝያዳ ፀቒጠ ነይረ እንተኾነ እቲ ስምዒት ዝያዳ ናብዚ ደሪኽን ማለት እዩ ሰ

0: ስነ ጥበብ ወይ ድማ ስነ ጥበባዊ ስራሓት ኩሉ ካብ ምስሊ ወይ ነንፀብራቕ ሕብረተሰብ ባህሊ ልምዲ ታሪክ ሓፈሻዊ ካብ ከባባዊ ትዕዝብቲ ስነ ጥበበኛ ዝወፅእ ኣይኮነን። ስራሓት ቀብኣይ ማቴዎስ እውን ካብዞም ዝተጠቕሱ ረቑሒታት ዝርሕቁ ኣይኮኑን።
1: ተምሳጥ ንኸየጥፍእ ንውሽጠይ እውን ከም ፕሮሚስ ኣለኒ ዳርጋ ኣዝየ ምሱጥ እየ በቲ ተፈጥሮ እቲ ከባቢ ዘሎ ነገራት ማለት እዩ። ስለዚ ብቕብኣ ገይረ ነውስ ወከፍ እቲ ኣነ ዝሪኦን ዝምሰጠሉን ስምዒት ዝሃበኒን ከዓ ብተን መሰረታውያን ሕብርታት ዝበሃላ ገይረ ቃሚማ ክሰርሖ ከለኹ ከዓ ንስ እቲ ኢንስፓይሬሽን ናተይ ሲ እቲ ከባቢ እዩ ዘሎ ተፈጥሮ እዩ። ኣብ ዝተፈላለየ ስእልታት ሰሪሐ ደ ግን ዝያዳ ኣብ ፖርትሬት ኣብ ምስሊ ናይ ገፅ ናይ ሰብ ዝያዳ ኣብኡ ኣተኪረ የ ዝሰርሕ ማለት እዩ። ስራሕተይስ መብዛሕትኡ ናብኡ ዘንበለ እዩ። እቲ ምንታይ እዛ ናይ ዓለምና ዛንታ ሲ ዳርጋ ዝበዝሐስ ናብ ናይ ደቂ ሰባት ዛንታ እዩ ዝወስደካ። ስለዚ መዓልታዊ ኣነ ከዓ ምስ እቲ ዝኸዶ መንገዲ ምስ ደቂ ሰባት ዝተተሓሓዘ እዩ። ስለዚ ኢንስፓየር ገብሩ እኒኦም ናይ ፖርትሬት ናይ ገፅሲ ብብዝሒ ይሰርሕ ንስ እቲ ከባቢ እዩ ዘሎ ዝያዳ ከዓ ፖርትሬት ዝፀቅጥ ማለት ብኸምኡ ካልእ ቅድታት ወይ ካልእ ስእልታት እቲ ፖርትሬት ሰብ ብቐሊሉ ክመዝኖ ይኽእል እዩ። ሓማኻ ተርእየሉ ትኽእል ኢኻ። ስለዚ እሱ ከዓ ዝያዳ ብድሀካ ንክሰርሖ ማለት እዩ። ዓቐን ወዲ ሰብ መልክዑ ንክመፅእ ናይ ንእሽተይ ናይ ዓቐን ፍልልይሲ መልክዕ እቲ ካራክተር ዝበሃል ብጣዕሚ እያ ተድፎ። ስለዚ ናይ ምጥማት ዓቕምኻ እውን ተመስክረሉ ሓደ ቅዲነት ናይ ፖርትሬት
0: ኣሰራርሓ ሓደ ሰብ ካብቲ ካልእ ክፍለ ንውር እዩ። እቲ ፅባቐ ስራሕ ዝፈጠር ድማ ኣብዚ እዩ ማለት ኣብ ፍሉይነቱ ሰብ በቲ ንዑኡ ዝምችኦ መንገዲ ወይ ድማ ዝያዳ ዘባራትዑን ብልፁነት ስርሑ ንክበፅሕ ዝሕግዞን መንገዲ ይመላለስ። እዚ ንኸተግብር ግን ብዙሕ ፃዕርን ምስትውዓልን ዓቕልን ከም ዝሓትት ዝዝንጋዕ ኣይኮነን።
1: ዳርጋ እዚኣ ብዘላ ናይ ስቲል ላይፍ ፔንቲንግ ኣብ ካብተን ኣዝየን ዝምስጣኒ ናይ ኣቀማምጣ ናይ ብርሃንን ፅላሎትን እቲ ሚስጢር ኣጉላሕ ኣቢላ ተርእያ ካብቶም ማስተርስ ዝበሃሉ ኣርቲስት ብምቕዳሕ ሰሪሐ እያ። ስለዚ ሓደ ስራሕ ክሰርሖን ከለኻ ትንስኻ ተምፅኦ ዘለካ ቅብኣታት በቶም ዓበይቲ ማስተርስ ዝበሃሉ ኣርቲስት መፅናዕቲ እናወሰድካ ክትከይድ ኣለካ እዩ። ናይ ባሓቂ ከም ድሕሪ ትናቶም ስራሕ ምስ ሰራሕካ ተምፅኦ ለውጢ ሲ ስራሕካስ ብጉሁድ እዩ ዝቕየር። ስለዚ እቲ መፅናዕቲ ከምዚ ይመስል ማለት እዩ። ናይ ብዙሓት ዓበይቲ ዝተመስክረሎም ስነጥበበኛታት ስራሕት እናደገምኩ ከዓ እቲ ተመክሮ እናዕበኽዎ እየ ዝኸይድ። ስለዚ ከምኡ ዓይነት ፃዕሪ ይሓትት እዩ ማለት እዩ።

0: ጥብኣ ነዊሕ መስርሕ ዝሓልፍ እዩ። ቀብኣይ ነቲ ኣብ ኣእምሩ ኣቐሚጥዎ ዘሎ ሓሳባት ናብ ካንቫስ ናብ ሓደ ጭቡጥ ነገር ንምቕያር ድማ ነዊሕ መስርሕ ይሓልፍ። ንድፊ ተውፅእ፣ ሕብሪ ትቕርብ፣ ተቃምም ወዘተ። ብመንፅር ድማ ስምዒታት ይብርኽ። ሓንቲ ቅብኣ ንክትዳሎ ዘድሊ ነገራት ድማ ከምዚ ዝስዕብ ይመስል።
1: ኣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ። ስለዚ እቲ መስርሕ ውሕዳት የ መሳርሒ ጨርቅላ ሰለስተ ሕብርካ ኣሎ። እቲ ንስኻ ክትህቦ ደሊኻ ዘለኻ እቲ ንስኻ ክትሰርሖ ደሊኻ ዘለኻ ስእሊ ካራክተር ገለመለ ብምሉእ ከዓ ኣብቲ ዓለባ ይስራሕ። ስለዚ እቲ መስርሕ እዚ ውሕዳት እየን ግን ኣብ ብዙሕ ተመክሮ ትገልፀሉ ትኽእል ኢኻ። ኣብ ኩሉ ኣኹርና ዓለም ዘሎ ሰብ ከዓ ብቐሊሉ ብዘይ ምትንታን ማለት እዩ ነስራ

ክሰርሕካ ብቀሊሉ ክርድኦ ክእል እዩ ናይ ስእሊ ፅቡቅ ነገሩ ማለት እዩ። መብዛሕትኡ እታ መሰረት ትበሃል እታ ናይ ርሳስ ስእሊ እያ። ንሳ ንሕዳ ፅፊፍካያት ናይ ብርሃን ፀላሎትን ዝምድናታት ክትፈልጦ ኢኻ። መሰረት ግን እቲ ናይ ርሳስ ስእሊ ክፅናዕ ዘለዎ ማለት እዩ። ስለዚ ኣብ ርእስኻ መፂእካ ዘሎ ይኹን ወላ መውከስታ ውን ክትወስደሎ ትኽእል ኢኻ ነቲ ስእሊ ብዘይገድስ ናይ ርሳስ ንድፊ መጀመርታ ተቕርብ። ብድሕሪኡ ከዓ እቲ መስርሕ ናይ ትምህርቲ የድልየካ እዩ። ኣብ ሓደ ግዜ ኣይትዛረበሉን ኢኻ በርከ ነውስ ወከፍ ስእሊ ናታ ዛንታ ክሳብ ዝሓዘት ነውስ ወከፍ ዝመፃኣቁ ፈጢርካያ ዘለካ ስእልታት ከዓ ብጥበብ ኢኻ ማለት እዩ። ልክዕ ከምዚ መግቢ ጨው ካልእ ቀመማት እናዝተማቕርካ ትሰርሖ ነቲ ቐብኣ ከዓ ተሰየም ብዓይኒ ዝረአይ ምስ ትምቓር እናመጠንካ ማለት እዩ ትሰርሖ። ሰሪሕኻ ክሳብቲ ደረጃ ስኻ ደሊኻዮ ዘለካ ሽዑ ኣበይ ተቋርፅ ምፍላጥካ ተቐዳሚት ማለት እዩ። ኣብ ቅብኣ ክሰርሕ ፅኒሕካ ሽዑኡ ኣበይ ተቋርፅ ተዘይፈሊጥካ ንታሕቲ እዩ ዝኸይድ ማለት እዩ። ኢልካ ኢልካስ ተፍርሶ ኢኻ ባዕልኻ። ስለዚ የኣኽለኒ ዝበልከየስ ተቋርፅ ኢኻ።

0: እዚኣ 225 ፌስቲቫል ኤርትራ ኣሳቲፍያ ነይረ። ብዙሕ ካብ ተዓዘብቲ ከዓ ብዙሕ ፅቡቅ ዝኾነ ርእቶ ስለ ዝረኸብኩላ ይኸ መወከስታ ዝምፅያ ዘለኹ ማለት እዩ። እቲ ቴክኒክ ልዕሊ ማንም ነቲ ሰብ እቲ ዘለዎ ውሽጣዊ ተመክርኡ ውሽጣዊ ስምዒታቱ መፅ ኢሉ ክሪያ ከሎ ትህቦ ባህታ ዝዓበየ ነገር ማለት እዩ፣ ዝዓበየ ትርጉም እዩ። እቲ ማይ ከዓ እቲ ኣብ ዓለም ምስ ካብቲ ኣዝዩ ኣገራሚ ባእታ እዩ። ምስቲ ቆርበት ወዲ ሰብ ትታሕ ሒዙ ዝፍጠር ምስሊ ከዓ እቲ ዝዓበየ ትርጉም ናይዛ ብድሕሪ ዘላ ቅባእ ማለት እዩ። ኪኖቲ ካልእ ትንታነስ እዚ ዓይነት ስምዒታት ዝሓዘት እያ ንዓይ ማለት እዩ። ከምቲ ዝበለናዮ ብርሳስ ጀሚርካ ንድሕዳ ናብ ሕብሪ ተኸይድ ኮንካት ናይ ሕርሳስ ስራሓት ኣፅፍፋ ቢረስ ከመይ ትመፀለይ ትኸውን ኢለ ጀሚርያ ደርጋ ትትሪኦ ከመይ ይርኢ ምስክርነት ናተ እዩ ማለት እዩ። እዚ ዳርጋ መፅናዕቲ እዩ ዳኣ እምበር ፍፁም ስራሕ ሲ ኣይኮነን ንዓይ። ኣብ መስርሕ ግን ሓንቲ ከምቲ ሜት ስራሕ ሰሪሐ ከም ውፅኢት ናቱ ማለት እዩ እየ ሰሪሐያ።
1: ኣብዚ ዓለም ብቴክኖሎጂ ቁሸት ተቐይራትሉ ዘላ ዘመን ዘይተተንከፈ ንጥፈት የለን ኢልካ እውን ክድምደም ይከኣል ቅብኣውን ከምኡ። ኣብዚ ግዜ እዚ ኤኣይ ማለት ኣርቲፊሻላዊ ብልሒት ተጠቂምካ እውን ክትቀብኣሉ ኣብ ዝኽእል ደረጃ እዩ ተበፂሑ ዘሎ። ቀብኣይ ማቲዎስ ነዚ ቴክኖሎጂ ቀሪብልና ዘሎ ዕድላት ብዝግባእ እንተተጠቂምናሉ ተረባሕቲ ክንከውን ንኽእል ኢና ክብል ሓሳባት እዩ ይገልጽ። ንሱ ንዘሎ ናይ ማሕበራዊ መራኸቢታት መድረኻት ብምጥቀሙን ስራሓቱ ከላሊ ተመክርኡ ክዕብን ክካፈልን ፀኒሕ እዩ።
0: እቲ ናይ ርሳስ ስራሕ ኣየቋረፅ ኮኖ ውሕ ግዜ ስለ ዝሰርሐሉ ዝነበርኩ ኣብ 224 ስለኒ ተዘይተጋገ ኣብ ገዛ ቡና ሰተኹ ምስ ገዛ ገለገለሲ ናይ ርሳስ ስራሕ ኣየቋረፅ ኮኑ። ስለዚ ከም ሓደ ግዜ ምሸት በዓልቲ ቤተይ ማለት እዩ። እዚ ብምሉእ ትሰርሖ ዘለካ ሪከርድ ጌርካስ ሼር ዘይትገብሮ ኣብ ኢንስታግራም ኣብ ቲክቶክ ገለገለ ዝብል ሓሳብ ሂባት ኣይፀልኦኮን ነሶ ካብ ዝሰራሕኮ ስእልታት ከዓ ኣብ ሶሻል ሚድያ ስፔሻል ኣብ ቲክቶክን ኢንስታግራምን ከሳትፎ ጀሚረ መጀመርታ ትሕት ዘለ ነይሩ እቲ ውፅኢት ናይ ተረኣይነቱ ድሒሩ ግን ዳዓበየ መፅኡ ኣነ እውን ነቲ እቲ ኣሰራርሓ እናንበብኮ ስለ ዝመፀኹ ብጥብቂ ሒዘዮ እቲ ናይ ኮንሲስተንሲ ኣምር ከዓ እቲ ናይ ቀፃልነት ኣምር ከዓ ብጥብቂ ተረዲእኒ ክሰርሐሉ ጀሚረ ማለት እዩ። ስለዚ መጀመርታ ድሓን ትሑት እዩ ነይሩ ድሒሩ ግን ኣብ ሓንቲ ስእሊ ኖርማል ናይ ኣጀንዳ ስትራይፕ ዘለዎ ስእልታት እዩ። ሕጂ ንኣብነት እዚኣስ ንከባቢ 800,000 ግዜ ተረኣያ ማለት እዩ 600,000 ግዜ ተረኣያ ሕጂ ስቱድዮ ንእሽተያ

0: ነቲ ብዙሕ ተረኣይነት ከዓ ኣዝዩ ተስፋ ዝህብ እዩ። ስለዚ ብኦንላይን ብቀጥታ ማለት እዩ ኩሉ ክናዕ ዘሎ ናይ ቅብኣ ኢንተረስት ዘለዎ ሰብሲ ብቐሊሉስ ብኸመይ ክሪኦ ይኽእል ንስራሕካ ኣብ ኤግዚቢሽን ጌርካ ሲ ንከባቢ 3400 ሰባት መፂኦም ንድሕዳ ናትካ ሓሳባት ናትካ ስምዒታት ተካፍሎም ኮንካ ኣብ ከዓ ብዝተጋነነ ካብ ትፅቢት ናወፀአ ከማን እቲ ቪውስ ከይዱ ስለዚ ምስቲ ዓለምለኻዊ ናይ ምዃን ድሌት ኣነ ብቅብኣሲ ሓደ ንእሽተይ ተስፋ ኮይኑ ተዝተረኣየንስ ብቐፃሊ ይሰርሐሉ ኣለኹ ማለት እዩ።
1: ቀብኣይ ማቴዎስ ኣብዚ ናይ 2 ዓመት ናይ ማሕበራዊ መራኸቢታት ተጠቃምነቱ መዓልታዊ ከይሰልከየ ሓድሽ ስራሕ ሒዙ እዩ ናብ ተኸታተልቲ ዘቐርብ። ንሱ ስራሕቱ መደባት ምውፃውን ናይ 100 ደይስ ቻሌንጅ ማለት ናይ 100 መዓልታት ብድሆ ኣብ ትሕቲ ዝብል መደብን ን100 መዓልታት ከየቋረፀ ካብ መጀመርታ ክሳብ መወዳእታ መስርሕ ዘርኢ ቪድዮታት ሒዙ ናብ ተዓዘብቲ ቀሪቡ እዩ። ኣተባብዓ ንስርሑ እውን ጠቓሚ ኮይኑ ስለዝቕበ ድማ ከም እንደገና ንዓመት መመላእታ ዝቐፀለ ከምኡ ዓይነት መደብ ብምስራዕ መዓልታዊ ተዓዘብቱ ዝጠልብዎ ስእልታትን ካልእን ኣቕሪቡ። ኣብዚ ድማ ክሳብ 3.2 ሚልዮን ግዜ ዝተኣየ ስራሓት ከም ዝነበሮ ይዕልል። ዕላማ ናይ ቀብኣይ ማቴዎስ እንታይ እዩ?
0: ኢልካ ነቲ ናትካ ሕብረተሰብ ምስሉን መልክዑን ናብ ዓለም ከተሳትፎ እዩ እቲ ዕላማ ናተይ እውን ከምኡ እዩ። ስለዚ ዝሓለፈ እዋን ዳርጋ ኣብ ስምዒታት ኣብ ገለ ዘተኮሩ ብዙሕ ዝተፈላለዩ ስእልታትን ነይሩ፣ ግን ንከባቢ ተጀሚራ ክሳብ ሕጂ ዘላ ማለት እዩ ንከባቢ 3.2 ሚልዮን ሰባት ተኸታተልቲ ረኺቡ ዘሎ ሕጂ በቲ ዝሃቡኒ ኮመንት በቲ ዝሃቡኒ ርእቶታት ተወኪሰተሙርኩስ ገይረ ነቲ ስእልታት ዘሎ ኣብኦም ኣይዶላይዝ ክገብርዎ ዝደለዩ ዝተፈላለዩ ኣብ ዓዶም ኣብ ኮታስ በቲ ዝሃቡኒ ኮመንት ምርኩስ ብምግባር ነቲ ሂቦም ዘለዎ ስእልታት ዝስሎ እናትና ከዓ ታሪካውያን ዝበሃሉ ሞዴል ንብሎም ንሕና ናትና ናይ ታሪክ ሰባት ከዓ ኡ የሳትፎም እዩ ማለት እዩ። እዚ ዓበይቲ ቅብኣታት ንሪአን ከለና ባህውሪ ኮነን ተሰሪሑ ብድሕሪኡ ዝመፀ ብቅድሚኡ ዝነበረ ፃዕሪ ብዙሕ ሓሊፉ እዩ። ስለዚ ሞናሊዛ ንክስራሕ እንድሕዳ ከባቢ 2,000 ዝኾኑ ናይ ንድፊ ስእልታት ንሕዳ ኣዳልዩ ንበሎ ሳኻ ከዓ ነታ ብሕጂ ዝመፅእ ኣዝያ ብልፅቕ ከዓ ዘለዋ በዓት ሕሉ መታ ንክትገብሮ እቲ ናይ ድሮይንግ በዓትካ ብጥብቂ ክሰርሐሉ ካብ ምባል እዩ። እዚአን ተን ኣብኡ ዘሳትፈ ኣብ ሶሻል ሚድያ ብማሕበራዊ ገፃት ዘሳትፈን ስእልታት እየን። እዚ ተሓፈሻዊ ስእልታት ብፒሮ እዩ። እዚ ናይ ብርዒ ስእልታት ኣዝዩ ፉቱ እዩ። እቲ ምንታይ ኣይቲ ድምስስኒ ኢኻ ይረኣየ ከዓ እቲ ቪድዮ ካብ መጀመርትኡ ክሳብ መጠረሽኡ እናተሰርሐ ስለ ዝረኣይ እዚ ከዓ እቲ ዘሳተፍኮ ስእልታት እዩ ማለት እዩ። ስለዚ ንዕኡ ንምርኣይ ኢለየን ፅአን ዜን እተን ክልተ ናይ ስኬችቡክ ተመክሮታተይ ዝሰርሕ ኩለን ማለት እዩ ዓበይቲ ስነ ጥበበኛታት ናይ ሃገረይ ዝውክሉ ገለ እናመዝገብኮ ከይድ ማለት እዩ። ስለዚ ከምኡ መስል ዳርጋ እዚአን እተን ጀሚረ ክሳብ ሕጂ ስራሕ ኩለን ዘቕዳሕ ኮን እየን ከባቢ 398 ቪድዮታት ማለት እዩ ኣለኒ ቅብኣ ኣብ መስርሕ ዝብል ማለት እዩ።
1: ከምቲ ኣብ መእተዊ መደብና ዝገለፅናዮ ቀብኣይ ማቴዎስ ካብዞም ክበሃሉ ዝፀንሑ ናይ ቅብኣ ንጥፈታት ወፃኢ ከም ተወሳኺ ኣብ መምልኻ ዓባይቲ ወይ ድማ ኢንተርየር ዲዛይን እውን ይነጥፍ እዩ።
0: ኣብ ኢንተርየር ዲዛይን ከዓ ብብዝሒ ከምቲ ጠለባት ዝመፀኒ ማለት እዩ። ገሊኡ ሰብ ኣሎ ነቲ ተፈጥሮዊ ነገራት ደስ ዝብሎ በቲ ዝሃበኒ መሰረት ከዓ ዓበይቲ ቅብኣታት ኣብ መንደቕ ኣብ ኮታስ ኣብቲ ደስ ዝበሎ ናቱ ክፋል ናይ ገዛ ብምስራሕ ነቲ ገዛ ከዓ ምስቲ ቅብኣ ምትሓዝ ብዘለዎ መንገዲ ህድኣት ብዝፈጥር መንገዲ ከዓ ነቲ መንደቕ እናለኽኹ ገለ ነቲ ዳርጋ ምስ ቅብኣ ዝተተሓሓዘይቲ ናይ ኢንተርየር ዲዛይን ስለዚ ፅባቐ ትፈጥረሉ ማለት እዩ። በቲ ዝሃቡኒ መሰረት እታ ደልዮማ ዘለዎ ቅብኣ ከም ዘለዋ መንደቕ ኣብ ገለ እየ ዝሰርሐሎም ነረ ሸኻ ወፅኢ ከዓ ከምኡ ዝረኣዩ ሰባት ከዓ ዕድል ኣብ ገዝኦም ንክሰርሕ ፈጢሮም ኣብ እንዳ ሻሂታት ዓበይቲ ሬስቶራንትታት ከዓ ነቲ ማለት ናተይ ናይ ምጽዋ ክስተይስ ብቆም እየ ጀሚረ ማለት
1: ኣመወዳእታ ስነ ጥበበኛ ቀብኣይ ማቴዎስ ንኸምኡ ኣብ ቅብኣ ክነጥፉ ዝደልዩ ጉድሳት ሰባት ሓሳባት ንኽካፍል ብምውካስን ኣብ ስሩሕ ድማ ዓወትን ኣሳልጦን ብምምናይ ድማ ናይ መጻኢ መደባቱ ከተንባሃልና ብምሕታት ኢና ተፋኒናዮ።
0: እስእሊ ዳርጋ ንኩሉ ይፀልኦ ዩ ከም ቋንቋ ስለ ዝኾነ ወላ ደለኸዮ ሓሳብ ወላ ናብቲ ኤኣይ እንድሕዳ መፅኢኻ ደለኸዮ ሓሳብ ሲ ኪኖ ብፅሑፍ ብስእሊ እውን ትረዳዳ ኢኻ። ስለዚ ኣብ ሓንጎልካ መፅኢ ዘሎ ብሕልምኻ መፅኢ ዘሎ ስእልታት ገለገለ ዩ ሰብ ኣሎ ሕልምታት ዝመፁ ስእልታት ንምድጋም ንምርዳእ ሲ የፀጉሞም። ስለዚ እቲ ቐብኣ እቲ ስእልታት ሲ ንኩሉ እዩ ዝፀሉ ከም ቋንቋ ስለ ዝኾነ ከዓ ኣነ ከዓ ምስ ኮታስ ንምስራሕ እዩ ክዛረበሉ ደሊ ንሰርሕ ኣለና ዝሓሸ ደረጃ ንምበፅሕ ብጣዕሚ ትምህርቲ ኣገዳስነት ኣለዎ። ናቶም ፃዕርኻ ዝያዳ ወሳኒ ማለት እዩ። ስለዚ ወላ እውን ዝኾነ ክሕግዞም ዝደልዩ ክሳብ ዛ በፅሕያ ዘለኹ መድረኽ ክበፅሑ ዝደልዩ ክሕግዞም ንሕዳ ደልዮም ከዓ ብቐጥታ ኣብቲ ናይ ሶሻል ሚድያ ዝርከብ ናይ ኢንስታግራም በሎዮ ገለ ሕቶታት ምሃብ ከዓ ክንደጋገፍስ ንኽእል ኢና ማለት እዩ። ንሓንቲ ቅብኣት ተጀሚራ ቅብኣ ፕሮሰስ ዝብል ተጀሚሮ ክሳብ ዝውዳእ ቪድዮታት ንምቕዳሕ የካፍል ስለ ዝኾንኩ ብቐጥታ ንሕዳ መፅኦምና ከዓ ተመክሮ ይክህቦም በታ ዘላትኒ ማለት እዩ። በታ ዘላት ንደር በፅሕያ ዘሎ ዓቕሚ ክንተሓጋገስ ንኽእል ኢና ማለት እዩ።
2: ፀርጉ ስነተይ ዝተቐበለ ሓደራይ ዝፀረግን መን
3: እወ ፀርጉስነትኪ ዝተቐበለ ሰውራ እዩ። እቲ ሰውራ ድማ ተሓቀኛ ናት ሰውራ ዝለገስክለያ ተዓባብያ ግን መንፈስ ወትሩ ምሳሌ እዩ።

ትሕዝቶ መደባትና ትራኒኹም ኣብ ምክታል ትርከቡ። ብምቕፃል ድማ ንስ መደብና ዳህሳስና እያ ተቐሪባ ዘላ። ሎሚ ዳህሳስና ብዛዕባ ብርቂ ማዕድናት ገለ ክንብለኩም ኢና። ኣብዚ እዋን ዝመቸም ኣብ ዝተፈላለዩ ኣጋጣሚታትን ከምኡውን ኣብ ዜና ተዓዚብናዮ ንድሕር ኮይና ሃገራት ብዛዕባ ብርቂ ማዕድናት ብዙሕ ክብላን ሰብዕላልና ብዙሓት ውዕላት እውን ክኸትማ ንዕዘበና ኣለና። ብርቂ ማዕድናት ዝበሃሉ ካበይ ዝርከቡ ማዕድናት እዮም? እንታይ ፍሉይነቶም ካብቲ ካልእ እንታይ ኢካ ዝበለፁ ዝገብሮም? ብሓባር ንከታተል። ናብ ንኡስ መደብና ዳህሳስና ከስክረኩመ ሰነ ምክትታል

ነዛ ኣብ መዓልታዊ ህይወትና ካብ ቦርሳና ወይ ጁባና ዘይንፈልያ ኣብ ኢድና ሒዝናያ ዘለና ካብ ነብሲ ወከፍና ዘይትፍለ መሓዛና ዳርጋ ኮይና ዘላ ሞባይል ቴሌፎን እስከ ንመልከታ ነቲ ልሙፅ ገፃ ነቲ ኣብኡ ዝረአ ማራኺ ሕብርታት ካብቶም ንኣሽቱ መጉልሕ ድምፂ ዝወፅእ ንፁር ዜማ እስከ ሕሰብሉ ሕጂ ድማ ካብታ ቴሌፎን ወፂኹም እትዕቀብሉ መንበሪ ቤትኩም ተዓዘቡ እቲ ንገዛኹም ዘብርህ ዘመናዊ መብራህቲ ማለት ለድ ላይት እታ ብዘይ ድምፂ ልክዕ ከምቲ ዘኽድድ ዘሎ ወናም ሳዕሳዓይ ሰተት እናበለት ብጎተናታት እትሓልፍ ኤሌክትሪክ መኪና ወይ እውን ኣብ ገማግም ባሕሪ ዝሽክርከሩ ዓበይቲ ናይ ንፋስ ሓይሊ መመንጨዊታት እስኪ ንተዓዘቦም እዚ ኩሉ ናይ ዘመንና ዘደንቕ ክስተት ብሓደ ዓብ ምስጢር ዝተኣሳሰረ እዩ ህይወት እዞም ኩሎም ናይ ቴክኖሎጂ ውፅኢታት ኣብ ትሕቲ መሬት ተሓቢኦም ብዘለዉ ፍሉያት ማዕድናት እዩ ዝምርኮስ እዚኦም ብርቂ ማዕድናት ወይ ሳሕቲ ዝርከቡ ባእታታት መሬት ዝበሃሉ ኣብዚ እዋን እዚ ስሞም ገኒኑ ዝዝመረሎም ዘሎ ናይ 21 ክፍለ ዘመን ጀጋኑ እዮም ስሞም ሳሕቲ ዝርከቡ ብርቂ ማዕድናት ይበሃል እምበር ብዘለዎም ብዝሒ ክርዳኣና ንከሎስ ኣብ ዓለም ውሑዳት ማለት ኣይኮነን ኣብ ብዙሕ ቦታታት ዓለምና ኣብ ተራ እምነታትን ሓመድን ተበቲኖም ይርከቡ እቲ ቀንዲ ሳሕቲ ዘብሎም ግን ዝተነፀሉ ምዃኖም እዩ ከም ወርቂ ወይ ነሓስ ወይ ብሩር ኣብ ሓደ ቦታ ተኣኪቦም ኣይርከቡን እዞም ማዕድናት እዚኦም ብተናፀል ኣብ ውሽጢ ካልኦት ዓበይቲ ማዕድናት ብውሕድ ዓቐን ተሓቢኦም እዮም ዝርከቡ ካብቲ ዘለዎ ፈሊኻ ምውፃእ ግዳ ፈታኒ ኩናት እዩ ዓበይቲ ኣኽራናት ፈንቂልካ ብብዙሕ ዝተሓላለኸ ኬሚካላዊ መስርሕ ተጠቒምካ ውሑዳት ግራም ጥራይኻ ክተውፅእ እትኽእል ስለዚ ብምኽንያት ኣብ ዓለም ስለዘየለው ዘይኮነስ ካብቲ ዝርከብሉ ባይታ ፈሊኻ ንምውፃእ ኣዝዩ ኣፀጋሚ ስለ ዝኾነ እዩ ሳሕቲ ዝርከቡ ብርቂ ማዕድናት ዘብሎም ስለምንታይ እዮም ደኣ እዞም 17 ባእታታት ክንዲዚ ፍሉያት ዝኾኑ ኣብ ናይ ስነ ፍልጠት ዓለም ተመራመርቲ ዓውዲ ቴክኖሎጂ ናይ ቴክኖሎጂ ሱፐር ሂሮ ወይ ጀጋኑ ይብልዎም ካልእ ማዕድን ክገብሮ ዘይክእል ፍሉይ ናይ ማግኔት ናይ ብርሃን ከምኡውን ናይ ኤሌክትሪክ ዓቕሚ ኣለዎም ንኣብነት ኒዮዲሚየም ዝበሃል ማዕድን ንውሰድ ምስ ሓፂንን ቦሮንን ተሓዋወስን ከሎ ኣብ ዓለምና ተራእዩ ዘይፈልጥ ብርቱዕ ማግኔት ይፈጥር እዚ ማግኔት እዚ ክንዲ ሳንቲም ዝኸውን ዓቐን ዘለዎ ቁራፅ ኮይኑ ካብ 100 ዕፅፊ ክብደቱ ንላዕሊ ክስሕብ ዝኽእል ማዕድን እዩ እዚ ማዕድን እዚ እንተዘይህሉ ነቲ ናይ ኤሌክትሪክ መካይን ዘንቀሳቐሱ ፎኮስቲ ሞተረታት ወይ ነቶም ሓይሊ ንፋስ ዝቐይሩ ዓበይቲ መመንጨዊታት ክስራሕ ኣይምተኽኣለን ዩሮፒየም ዩትሬንየም ዝበሃሉ ማዕድናት ድማ ካልእ ተፈጥሮኣዊ ተህቦ ዘለዎም ገለ ካብቶም ብርቂ ማዕድናት ዓለምና እዮም ኤሌክትሮን ምስ ዝሃርሞም ዘደንቕን ንጹርን ብርሃን ይፈጥሩ እቲ ኣብ ቴሌቭዥን ላፕቶፕ ወይ ሞባይል እትዕዘብዎ ብሚልዮናት ዝቝፀር ማራኺ ሕብርታት ብምኽንያት እዞም ማዕድናት እዚኦም እዩ ዝመጽእ ካልኦት ከም ላንታነም ዝበሃሉ ማዕድናት ድማ ነቶም ሓያላት ናይ ካሜራን ቴሌስኮፕን መነፅር ክሰርሑ ከለዉ ሴሪየም ድማ ነቶም መነፀራት ዝያዳ ንጹርነት ንኽህልዎም ይገብሩ ካባብ ምክልኻል ዝጥቀምሎም ዝተፈላለዩ ኣፅዋራትን መሳርሒታትን ሆስፒታላት ዝጥቀምሉ ናይ ኤምኣርኣይ መመርመሪታት ጀሚርካ ክሳብ እታ ኣብ እዝንና እንገብራ ንእሽቶ መስምዒ ወይ ድማ ኤርባድስ ካልእን ውፅኢት ስራሕ ብርቂ ማዕድናት እዩ እዞም ማዕድናት እዚኦም እምነ መሰረት ናይታ ኣብ ቀረባ መጻኢ እንዕዘባ ብዓውዲ ቴክኖሎጂ ጠርዚ ምዕባለ ዝበፅሐት ዓለም እዮም ናይ ጥንዲ ተመራመርቲ መሬት እምበሮ መሬት ጥራዩ ኣብ ውሽጡስ ምስጢር ኣለዎ ክብሉ ከለዉ ብሓቂ ኣይተጋገዩን እዞም ብርቂ ዝበሃሉ ማዕድናት ከምቲ ኣብ ዝተፈላለዩ ሕብረተሰብ ዝርከቡ ብተግባሮምን ስርሖምን ጥራይ ዓለም ዝፈልጦም ግን ከም ልቦም ዘይዛረቡ ትጉሃትን ሕቡኣትን ሰባት እዮም
ነዞም ማዕድናት እዚኦም ምርካብ ማለት ተራ ናይ መሬት ምኹዓት ጥራይ ዘይኮነስ ናይ ሃገር ድሕነት ናይ ቴክኖሎጂ ናፅነትን ናብ ፅሩይ ፀዓት ናይ ምግዓዝ ውሕስነትን ማለት እዩ። እዞም ማዕድናት እዚኦም ንዘመናዊ ቴክኖሎጂ ወሰንቲ ስለ ዝኾኑ ንኣኣቶም ዝተቆፃፀረት ሃገር ናይ መፃኢ ቁጠባ ዓለም ኣብ ኢዳ ጨቢጣቶ ከም ዘላ እዩ። ንነዊሕ ዓመታት እዚ ናይ ብርቂ ማዕድናት ካርታ ብሓንቲ ዓባይ ሃገር ጥራሕ እዩ ተዓልሉ ፀኒሑ፣ ንሳ ድማ ቻይና እያ። ቻይና ነዚ ማዕድን እዚ ብብዝሒ ካብ ምውፃእ ሓሊፋ ናይ ምፅራይ መስርሕ እውን ንሳያ እትዕብልሎ። እዚ ድማ ዓብዪ ናይ ፖለቲካን ቁጠባን ፅልዋ ክህልዋ ገይሩሎ። ሕጂ ግን ዓለምና ናብ ተተካኢ ፀዓት ክትሰጋገር ስለ እትደሊ ካልኦት ሃገራት እውን ሓደስቲ ቦታታት ንምድላይ ይጓያ ኣለዋ። ከም ኣውስትራልያ፣ ብራዚል፣ ካናዳ፣ ህንድን ኣሜሪካን ዝኣመሰላ ዓበይቲ ሃገራት መኽዘናት ኣብ ትሕቲ መሬተን ከም ዘሎ እናተረድኣ ዝመፃ ይመስላ። እዚ ዳህሳስ እዚ ናብታ ብሃብቲ ማዕድን እትፍለጥ ኣህጉርና ኣፍሪቃ እውን ገጹ ቀኒዑሎ። ሃገራት ከም ብሩንዲ፣ ማዳጋስካር ከምኡውን ማላዊ ኣብ መሬተን ዓሚቕ ፍተሻ የካይዳ ኣለዋ። ካብዚ ሓሊፍካ ኣብዚ ዘለናዮ ዞባ ቀርኒ ኣፍሪቃ እውን እቲ ፍሉይ ተፈጥሮ ዘለዎ ናይ ምብራቕ ኣፍሪቃ ተሪር ስንጭሮ ዓብዪ ተስፋ ዘለዎ ናይ ማዕድን ቦታታት ክህልዎ ከም ዝኽእል ተመራመርቲ ይሕብሩ። ታሪኽ ብርቂ ማዕድናት ማለት ታሪኽ ሚዛናውነት ኣከባቢ ምሕላው ማለት እዩ። ኣብዚ እዋን እዚ ዓለማዊ ዋዒ ንምቁፅፃር ናብ ተሓዳሲ ወይ ተተካአ ፀዓት ከም ፀሓያዊ ፀዓት፣ ናይ ንፋስ መመንጨዊታትን ናይ ኤሌክትሪክን መርበብን ክንሰጋገር ከም ዘለና ዝሕብር መጠንቀቕታ ናይ ተመራመርቲ ምዕቀብ ኣከባቢ ብብዝሒ ዝስማዓሉ ዘሎ እዋን እዩ። ነዞም ተሓዳሲ ፀዓት ዘገልግል መሳርሒታት ክንሰርሕ ከለና ናይዞም ማዕድናት እዚኦም ድሌት ተጠቃምነት እናወስኸ እዩ ዝኸይድ። ይኹን እምበር መስርሕ ዕደና እዞም ማዕድናት እዚኦም ኣብ ቅርፂ መሬት ከቤት በሰላ ስለ ዝሓድግ ጥንቁቕ ኣተሓሕዛን ዳግማይ ናይ ምምስራሕ ብልሓትን ክምዕብል ከም ዝግባእ ተመራመርቲ ስነ መሬት ይገልፁ። እምበኣር ከስ ንመፃኢ እታ ሞባይልኩም ኣብ ኢድኩም ክትሕዝዋን ከለኹም ካብ ጥንቲ ቢልዮናት ዓመታት ኣትሒዙ ኣብ ውሽጢ ከዋኸብቲ ዝተፈጥረ ኣብ ውሽጢ ዓሚቕ መሬት ተሓቢኡ ዝፀንሐ ብናይ ወዲ ሰብ ኣእምሮ ድማ ሂወት ዝረኸበ ክቡር ነገር ሒዝኩም ከም ዘለኹም ኣይትረስዑ። እዚኦም ናይቲ ዘመናዊ ዓለምና ምስጢራውያን ማዕድናት እዮም።

0: ሕረያቤል ነዛ ቆልዓ ወሊድካ መፅናሕካ ኣዝኻ ዕድለኛኻ። ምክንያቱ በዚ ጋጢምካ ዘሎ ሓደጋ ድሕሪ ደጊም ክትወልድ ዘለካ ተክእሎ ኣዝዩ ፀቢብ እዩ።
1: ብምቕፃል ንኡስ መደብና ፍኖተ ህይወት ተቐሪባላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ፍኖተ ህይወትና ፍፁም ክፍለ ማርያም ኣብ ባህሊ ብሄረ ትግርኛ ዘሎ ደቂ ኣንስትዮ ዝኽተልኡ ባህላዊ ኣለባብሳ እንታይ ይመስል፣ ብዘይክኡ ድማ ንዕኡ ዘሰኒኦ ባህላዊ ስልማት እውን ከመይ ዝበለ እዩ ብሓባር ንከታተል። ኣበይናይ ክሊ ዕድመ እውን ይለብሶኦን ይስለምኦን ይኮና እውን ብሓባር ክንከታተል ኢና። ናብ ፍፁም ክፍለ ማርያም ከስግነኩም ሰናይ ምክትታል።

0: በብዓይነቱ ንናተስማት ኣለዉ ክዳውንቲ። ቅድም ግን ኣብቲ ግዜቲ ራዛት የላ ሽፎን ናይሎን የን መፅአን ድሕሪ ጀዲድ ማለት እዩ።
1: ዕንዲ ወደይ ዕንዲ ወደይ መልሽ ክመልሰካ ናብዛ ኸደይ እዋኣና እዋኣና በቃሓኻ ጸለምቲ ሸኾና እንክሰትያ ኸውሑ ደጓድና እንክበልዓ ሳዕሪ ደመንምና በቃሓኻ ጥንቅልዒት ቅርነን ምሰንበሳ ይሰትያ ደኒነን ስለምንታይ ንዓኻ

0: ኣሚነን እንዳቦኻ ቶም ዓበ ዓበይቶም ድጠመየ ደብልዑ ፈትቢቶም ዳዓረቐ ድኸድና ኣንቢቶም ኣታ ዕንዲ ወደይ ዕንዲ ወደይ መሸክ መስተካ ናብዚ ኸብደ ሓሰይ ዝወደይ ኣቦኻ ድማ ካብሓሕጅወን መፅኡ ኸበረኻ
1: ኣብ ሕብረተሰብና ዝተፈላለዩ ፅምብላትን ውቅዕታትን ተኻይዶምን ይካየድ ኣለውን። እዞም ድግሳት እዚኣቶም ብዝተፈላለዩ ኣልባሳትን ሽልማትን እዮም ዝደምቁን።

0: ማትዮን ዝገብሮኦ ነይረን ሕጂ ለሚንካ ኣንገት በላይ ድቦልባ ስረ ብታሕቲ ዝምለስ እዩ ኣምባር እዚ ደቂ ሃብታማት ወይ ከዓ ደቂ እቶም መሳፍንቲ ዝበሃሉ ዝሽልመኡ ዝነበረ እየን ሽልማት ዝነበረ በዚ ምርዓዋ ሳተን ዘየብለን ከዓ ልሚነን ወይ ሎሚ ሎሚ የምፅዎ ሞ ብግሪ መምፅዎ እተን ደቂ ሃብታማት ናተን ድበልዋ ዝበሃል ስረ ነይርዎን ካብተን ዘለውን ግን ግድን ኢኻ ሒሽካ ትኸይድ ብደይ ድበልዋ ኣይትኸይድና ነራ ኣይትወፅ ኢና ነራ ጓል ስረ ሽዑ መፍትሒ ስረ ተባሂሉ ኣብ ግዜ መርዓ ብኣ ትወፅ ነይራ መፍትሕ ስረ መርዓት ምስ ኣተወት ሰብኣያ ክዳን ክውፅዮ ምስ በላ መፍትሕ ስረ ክፈለኒ ትብሎ ትወሃባ ቅርሺ ሕጂ እሱ መፍትሕ ስረ ከይሃባ ክዳን ኣይተወፅን እያ ጀዲድ መጀመርያ ከምዚ ገሮም ይኣስርዋ ነይሮም ጓል ገብራይ ትበሃል ተኣስራ ከምዚ ገርካ የማን ፀጋም ገርካስ በዚኣ ትእሰር ብድሕሪኡ ብኢዶም ሰፊዎ ወዳይ ወዳይ ብኢድ ይስፈ ወዳይ ክዳን ናይ ዓበይቲ ኹን ናይ ናእሽቱ ወዳይ ድሕሪ ወዳይ ሽንሽን ከዓ መልሹ መፅእ ሽንሽን ከዓ ብማኪናላ ዝሰፈየ መፅእ ኣብዚ ሕብራዊ ግብር ኢሎም ሽንሽን ዘለዎ ከዓ ሽንሽን ከዓ ክደና ምስ ተመርዓዋ ከዓኒ እድያት ገብራሉ እድያት ዘለዎ ካብ ሽንሽን እድያት ዘለዎ በዚ ይክደን ጀዲድ ነይሩ ብድሕሪ ጀዲድ በዘቕዘቕ መፅኡ ድሕሪ በዘቕዘቕ ራዛት የላ ድሕሪ ራዛት የላ ሽፎን እንዳበለ ዝከዓብ ዘለናዮ
1: ብተወሳኺ ኣብዚ ሕብረተሰብ ኣብ ዝተፈላለየ ክሊ ዕድመ ዝግልገለሎም ዝነበረ በብዓይነቱ ኣስማት ዝሓዙ ብርክት ዝበሉ ባህላዊ ኣልባሳት ከም ዝነበሩ እውን ብኣካል ዝተዓዘብናየ ነይሩ
2: እዛ ኢደ ጠባብ እዚኣ ትበሃል እዚኣ ስጓኣጓቡ ዝከለዉ እዛ ሸራፍ እዚኣ እዚአ ሸራፋት እዚአን እዚ ቀደም ኩሉ ጓሂሉ ይነሩ እዚአን ደቂ ተባዕትዮም ክደንዎ ነሮም ደይ ተመርዓዊ ወደይ ተመርዓዊ እየን ክደንዎ ነረን እዚአን እዚአን በዚ ሸራ ስጋ ብጓሶት ከለዉ ስጋ ኣኹ ኢሎም ከለዉ ክደንዎ ነሮም እዚ ናይ ጓሶት እዚ ብድሕሪኡ እዚ ስረ ብርክ እዚ ናይ ኣቦታትና እዩ ኢደ ጠባብ ከምዚ ሕጂያ ዝፀናሐ ክነበረት ገረ ኣሲረ ምስኣገሮም ይክደንዎን ኣብ ኩላ ኣትኸይቲ እያ
0: ኩለን ከም እየን እዚአን ሕጂ ስረ ብርክ ይበሃል እዚ ስረ ብርኪ
2: እዚኣ እንዳ ስረ ብርኪ እታ ስረ ብርኪ እዚኣ እያ ድሓን ኣሳፊኡ እንዳተጠይቀ እምበር ኣለዉ ድሰፊይዎን እዚ ፍሉጣት ኣለዉ ድሰፊይዎናቱ እዚ እዚኣ ናይ ኣቦታት እዛ ክዳን እዚኣ ድማ እዚኣ ድማ ናይ ተመርዓወት ጓል ኣንስተይቲ ናይ ተመርዓወት ጓል ኣንስተይቲ እዚኣ ትክደና ነራ ምስጀዲዳ እወ ምስጀዲዳ እዚኣ ከምዚኣ ኢላ ተቐምቂማ በዚ እታ ይቕምቆም ነሩ ጠለሽ ገርካ መሳቅል እንዳውረድካ ቀደም በዚ ይቕምቆም ነሩ እዚኣ ሽንሽን እያ ትበሃል እወ ሽንሽን እያ ትበሃል እዚኣ ቀደም ትክደኖ ነበርና እዚ ነደታትና ክዳን የሎን እምበር ወዳኢኡ ምስ እጅጉኡ ተሸብሸበ ወዳኢ ሌጣ እወይ ከምዚ ክሻ ሌጣ ዩነሩ እዚ ዝሽንሽን እዚ እዚ ቀደም እዚ ተገሊጡ ተገሊጡ ኣደላ እዚ ረእኻዮ እዚ በዘቕዘቕ እዚ እዚ ንመልክዕ እዩ እወ እዚ ንኣፍ ልቢ እዚ እዚ ንመልክዕ እዩ እዚ እድያት እዚ ድማ መልክዕ እዩ ዝሕጂ ናይ ዓበይትን ናይ ናእሽትን ትክደኖ እዩ ኣጓላ ጥራየን ደይ ክደኖኦ ነረን እዚ ክክደና ከሎ ቀደትን ቀደም ተመርዓዋ ሳዱላ ቁኖ ቁነና ነረን ሳዱላ ቁኖ ተቆኒነን ከምዚኣገር ከምዝደንበ ቁነና ነረን ሓማተይ ሳዱላ ከይቁናኒ ሓማተይ ከሊአናኒ ይብለአ ነረን ነዚ መልሸን እወይ ነዚ መልሸን
0: ምስ ተመርዓዋ እንዴ ከንዲካ ሳዱላ ትቁነን ሕጂ ሳዱላ ቁኖ ሕጂ እዚ ምስ ሳዱላ ቁኖ
2: ርእዮም ንርሓደ ክረምቲ ዳሕራይ ግዜ ድገም ኢደውኒ ደጎም

ናትካ ክዳን ኣይነበረ ቀደም ተቐዳመይቲ ተመርዓወት እሳ ድመለሰታ ንኩሉ ህዝቢ ድካፈላ ነሩ ንዳሓፀበ ቀደም ሓሙ ክሽቲ ገርካ ኢድሕፀብ ነሩ መቒዒ ገርካ ሽቶራ ገርካ ኢድሕፀብ ነሩ ሳሙና ይፍለጥኒ ነሩ ቀደም ብዙሕ ሽግር ይሓልፊ ቀደም እወ ሕጂ በዚ ንክዳን ደበሳ ጎረማ ተመሪዖም ርጉማት እንድን ንሰኣተኹ ክፀርፋ ንከለዋስ ናይ ለበሳ ክዳን ናይ ለበሳ ፅሕፃሕ መሊኣታ ኩላ ነብሳ ይብላኻ ሕጂ ክምርዖ ከለኹ እዚ ክተመርዓዊ ሞ ደበላ ስረብ እዚኣ እንትለበልባልና ተዓርቕ እያ ዓጥቕያ ኢለናኒ ከመይ ገረ ክዕጠቆ ኢለን ስረ ይፍለጥኒ ነር ቀደም ንሳ ግን ትፍለጥ እያ ነራ ተበልበላ ናይ ደቂ ኣንስትዮ ኣዚ ምስ ዕጠቓኒ መብትሒ ስረ ክብለኩ ከሎ ኢለን መብትሒ ስረ ክብለኩ ከሎ ሓሙሽተ ቅርሺ ሃበ ንበል እዮ ይብላኻ እቲ ሓሙሽተ ቅርሺ ብዙሕት እያ ነር ቀደም ሕጂ እስኻ ደይ ትፈልጦ ፅረፍ መሰምሳያ ካዘን መርዓቲ ኣምሺ ኣምሺ ኢሎመን ክወጣ ከለዋ እቲ ሰብኣያ ገዛ ክዕፀ ኢሉ መፃ ከለዋ ሕጂ መፂኢሉ ስቕሪ ክብለካ ከሎ ስኻ ትፈልጦ ነገር የብልካን ክቐርበካ ከሎ መፂኢልካ ሽዑ ስኻ እንታይ ከም ድገብረካ ደይ ትፈልጥ መብትሒ ስረ ይወሃብ ትብሎ ሰብኣይካ ድማ ብሽሙ ይፅዋዕ ነሩ ነብሪ እዩ ንርቀዶም እወ መብትሒ ስረ ይወሃብ ትብሎ እንታይ መብትሒ ስረ ይወሃብ ብለካ ክመፃካ ከሎ ስሪ እንዳውፀ ናሃረይ መብትሒ ስረ ይወሃብ መብትሒ ስረ ይወሃብ ትብሎ ነታ ድማዕዳካ ጥርያ ጥኒዕኻ ዳሃራይ ነዛ ስሪኻ ገፈፈፋ ኢሉ ክቐርበካ ኢሉ ምፅእ ምስ በለ ውይ ትብል ብኣውያት ይልሕፀኒ ንርቀደም ሰብ ትሕቲ ዕድ መስለ ድምርዓዋ ሕጂ ትገለገለ ይክርድድ ምስ ከርደዳ ማይ ገረን ኣገበረ ኣልክወን ማይ ገረን ማቆርበት ኣልክወን እዎ ቀደም ዶ ቀደም ዳ ጉዳም ይነሩ እዎ እዛ ትሕቲ ዕድ መሓቆም እንድዮም ወከምከምወ ሕጂ ምስ ከድካ ሽዑ ትመላለስ ትመላለስ ብኣ ሰኪሕኻ ነቲ ሰብ ኣይትፀልኦ ተኣብዮም እሱ ድማ ገለ ደለካ ተኮይና ሒማያ ስኬማይ ኣይፈትሕኒ ሒማኻይ ትግፋዕ ጓጉድ ፀባይ ትድፋ ንስኻ ከመን ትረኣየካ እቲ ቀዳመይቲ ደስን በደካ ትረኣየካ ንዓኣ ፀሊእኻ ትጠፍእ ትኸይድ ነርካ ቀደም እንዳ ሰብ ትዕቆብ ደልዮም ተፀቢዮም እዛ ፍቕርናይ ንብትናኒ ኢሎም ተፀቢዮም ተፀቢዮም ይወስዱኻ በርቀደምሲ ምስ ሕገን ይፋትሓ ነረን እየን ምስ ሕገን ጠፋእ ነረን እየን ከምዚ በዓል ኣነ ሕጂ ኣክንደይ ግዜ ተመላለሸም እዮም ረኪቦም ንካሊእዮም ረኪቦም ንበር እሱ ይረኸበኒ ናዓይ እቲ ካልእ ዳሓርባይ ተመራዕኽዎ እሱ ይረኺብኒ ናዓይ ቁርብ ዕድመ ወሲኸ ፈሊጠ ቁርብ ሓሲበ ወ ስንኻ ንኸሽካ ድብሎ ናተይ ድዓውያት እያ ክልተ ወርሒ እንዳተቆጥቆጥኩ እንዳተወቃዕኹ የእውዮ ኩላ እዛ ነብሰይ በሰላ እያ በትሪ ገር ቅልጥ ቃለጦ እዩ ነርቀት ቀጢም በትሪ እዩ ነር ቃለጦ ቀደም በዛ ቃለጦ ገር ቅልጥ ጠብለን ምቁራ ምስ ከላእኽዎ ወይ ክብል ሓድር ኣንተ በይ ደእዎ ደለመንኮን ትኸውን ይብላ ሰይ ተስፋ ዝጊኣ ትኸውን ተእውደላ ይብላ ከምኡ ይብላ ነረን ሰይ ተስፋ ዝጊኣ ትኸውን ተእውደላ ሰይኣ ተእውደላ ጓለይ ደይ ገድማ ደይ ዕብያ ይብላ ከመይ ገር መንዳርኣያ ስክብል እዩ ይበሃል እዎ ናይ ስጋ ኮይኑዎ ድማ ሱ ሕዚ ከም እንዳ ገርኩ እዩ እንዳበልኩ እንዳታ ሓፂነ ኣይቆም ኩሉ ንሕጂ ንዕኡ ክሪኢ ከለኹ ድሕሪኡ ክንደይ ሰብኡ ትፈትሐ እተ መሪዐአ ንዕኡ ክሪኦ ከለኹ ሕልፍቲ ኮይና ትረአየ ንሳ ይስንብድ ንዕኡ ክሪኢ ከለኹ ይሃድም ጠፍእ ኣሎ ነርዎ ኣይ ንሪኦ ንዕኡ ክሪኦ ከለኹ ሸውዓተ ሽንጥርአ ዝሰግር ይጠፍእ ብድሕሪኡ ድቆረቡ ንሰብኡት ረኸዮ እዚ ሰብኣይ ጠሊኣ ተስታይላኢለ እንደዚ ተመጢለ ብክታብ ገርካ ምስቲ ተላለይ ገርአ ተመጢለ እዛነ እወ ሰብኣይ ክርኡ ከለኹ ሽዑ እንታይ ይብሉ ነነረም ከምዕሮ ኣብየት ኣብየት ስረ ክወፅእ ከሎ ማዕፆ ክዕፆ ከሎ ክንደይ ትሕፈት ፊት ኣብየት የ ድማ ብሉ ሰምዓበት ውይ ድማ ኣነ ትመፀኒ ምሸት ኢለ ፀሓይ ክትዓርብ ከላ ዛልበይ ዕርብ ትብል ነራ ብኣውያት ወዲ እያ በቲ ሕፃን ክልተ ወርሒ ተሓፂነይ ነዛ ሓማተይ ኣደይ ሕጂ ስደድኒ ሞ ኣብ ገዛን ፅፋይ ለቐጫስን ክታቢለ ቡንከስቲ የክየ ሕጂ ውፅንካ ዛ በቲ ሕፃን ንብላ ንረን ሓማተይ ክልተ ወርሒ እንዳተቆጥቆጥ ኩላ ነብሰይ በሰላ እያ እተትሪኦ ነብሰይ በሰላ እያ ቀደም ድማ ንዕኡ እተደይረኸቡ ንድዒ ገለ ሽመት ነርዎ እንድዩ ንሰበይት ሕጉ ተደጥሽዋኸ መኾምቢያ ኣብ ርእሱ ገሮም ኣሊዕ ፈላሲ ገብርዎ ፈላሲ ገሮም ኣሊዕ ብሉ ብደይ ልቡ ሸጣን ይቕትዎ ሽዑ ብደይ ልቡ ኣብ ሸጣን ይቕትዎ ነሮም መኾምቢያ ገሮም ኣሊ

0: እንዳበል ርግፃ ረግፀሉ
1: ኣብዚ እቲ ኣብቲ እዋን ዝድርፍ ዝነበረ ባህላዊ ደርፍታት ነቲ ዝነበረ ክዳውንቲ ብልክዕ ዝገልፅን ዝትንትንን ከም ዝነበረ ካብ ኣፈን ዝረኸብናዮ ህዮ ኣምነት እዩ
2: ራዛቴላኻንዮበሎ ይፅላኣንሎ
3: ቴላኻንዮበሎ ይፅላኣንሎ
2: ራዛቴላኻ ብላ ጨርቂ መወድኡ ወርቂ ሽፉ እንተተቐደደ ይልገብ ደኽን
3: ሽፎ እንተተቐደደ ስልገብ ዶኽን
4: ኣዝዩ ረቂቕ ስለ ዝኾነ እቲ ሽፎን ክልገብ ስለዘይክእል ሕጂስ ሽፎን ስ ምስተቐደደ ስልገብ ዶኾን ጀዲድ ትልገብ እያ ፈተትላ እውን ትልገብ እያ ሽፎን ግን ሽፎን ምስተቐደደ ስልገብ ዶኾን ረቂቕ ሽፎን
1: ኣብ መወዳእታ ነቲ ኣሳልዩ ኣብዚ ዘብፅሓና ክብርታትናን ውቅዕታትናን ናብ ዝመፅእ ወለዶታት መታን ክመሓላለፍ ብዝምልከቶ ኣካል መፅናዕቲ ተገይሩ ክእከብን ክዕቀብን ከም ዘለዎየን እዘን ኣዴታትና ዝላበዋ ወዳሕንኩም
4: ምዕባለ ምስ ግዜ እንዲኻ ትኸይድ ምስ ግዜ ምዕባለ ክትከይድ ዋላ እንዳጎየኻ ምስ ግዜ ኢኻ ትጎይ ግድን ናብቲ ናይ ቀደም ዝነበርካዮ ተመለስ ኣይትብሎን ኢኻ ግን ኣብ ግዜ በዕላት ክኸን ከሎ ያተዊ ባህሊ ክተብል ከለኻ ነቲ ባህሊ ኩሉ በርቢርካ ካብቲ ካብቲ ሓደ ካብቲ ሓደ ንሕና ብዙሕ ትረሳዕናዮ ኣሎ ሕጂ ዋላ ኣብ ቅድሚት ወፂኢካ ክትዛረቦን ቤትካ ክትዛረቦን ሓደ ኣይኮነን ሕጂ ገርካ ፀሚቕካ በትናት ካብ ባህሊ ክተብሎ ከለካ ብልክዕ ክተምፀለካ እቲ ባህሊ ተኣካድና ኣይናይ ምስ ሳእኒ ይኸይድ ኣይናይ ምስ ክዳን ይኸይድ እንታይ ነይሩ ትብሎ እምበር ነናቱ መድረክኒ ዘለዎ ግድን ናብ ናይ ቀደም ግድን ተመለሱ ናብ ናይ ጀሪድ ተመለሱ ናብቲ ተመለሱ ይኮና ንብለለና ግን ብየናይ ምዕባል ነገርና ኢናብዚ ደረጃ ዝበፂሕና ንክንፈለጥ እንተኮይንና ግን መሰረቱ ክንሕዞ ኣለና እቲ የተወባህልና እየ ዝብል

ኣብ መደብ ናትና እናቐርቦም ትሕዝቶን መደባትና ገሊኦም ኣዛነት እዮም ገለ ድማ ገለ ሓበሬታ ክትረኽብሎም ምባይልና ናባኸም ነብሎም ገለ ካብቶም ንዓኹም ንምዝናይ ንምዝንጋዕ እንዳልዎም ትሕዝቶ መደብና ፋኒ ክሊፕያ ሄኖክ ፀሃየ ካብተን ካብ ማሕበራዊ ሚድያ ተወኪሱ ከስሕቑና ይኽእል ኦም ዝበሎም ቀሪቡልና ኣሎ ሞ ብሓባር ንከታተሎም።

Ha ha ha!

ኮስሞቲክስ ዝብል ኣምር ካብቶም ዝተቐደሰ ልምዲ ኢሎም ዝወስድዎ ዝነበሩ ግብፃውያን እዩ ቀንዲ መሰረቱ። እዚ ልምዲ ኣብ 3,000 ዓመት ቅድሚ ልደተ ክርስቶስ ከም ዝነበረ እዩ ዝሕበር። ናብቶም ካልኦት ሃገራት ኣፍሪቃ እንተመፂና እውን ቅድሚ 7,000 ዓመት ኣቢሉ እዚ ናይ ኮስሞቲክስ ፍርያት ምጥቃም ከም ዝጀመሩ ታሪክ ይሕብር። ካብዚ ዝጀመረ ድማ በብእዋኑ እናተራቐቐ ናብ ዘለናዮ ዘመን ክበፅሕ ዝኽኣለ ነዊሕ ዕድመ ዘለዎ ልምዲ እዩ። ካብቲ ብልምዲ ኢሉ ዝጀመረ ኪደት ናይ ግብፃውያን እውን ኣብዚ ግዜ ከም ቀንዲ ምንጪ ገንዘብ ኮይኑ ብቢልዮናት ዝቁፀሩ ገንዘብ ዝሓፍስሉ ናይ ፅባቐ መንፀባረቒ ኮይኑ ንረኽቦም። ኮስሞቲክስ ከም ናይ ተኣማንነት ምስጢር ወሲዶም ብዙሓት ውልቀ ሰባት ክጥቀምሉ እውን ንዕዘብ ኢና።

0: ኣብዘን 3-10 ዓመታት ህውብነት ናይ ኮስሞቲክስ ጥርዝ በፂሑ እዩ። እቲ ቀንዲ ቀላስ ናይ ዝህውብነት እውን ማሕበራዊ መራኸቢታት ከም ዝኾነ ይተረጋጊፁ። እዚ ከዓ ሓቅነት ዘይብሉ መዋዕውዒ ብምክያድዮም ናብ ኣቐልዎ ደቂ ሰባት ከም ዝሰርጥ ዝገብሮ። መብዛሕትኡ ግዜ ደቂ ኣንስትዮ እኳ ዘዘውትሮኦ እንተኾና ገለ ደቂ ተባዕትዮ እውን ኣብ ተጠቃምነት ኮስሞቲክስ ልዑላ ድህቦ ዘለዎም እውን ኣይተሳኣኑን። እዚ ቀንዲ ዕላማ ድማ ነቲ ተፈጥሮዊ መልክዕ ብምሽፋን ሙሉእነት ዝመልኦ ስምዒት ከም ዝስምዓካ ምግባርን ኢሎም ዘዳልውዎ እዩ። ከምዚ ገለጽናዮ ኣድናቖት ኮስሞቲክስ በብእዋኑ እናዛየደ ኣብ ዝመፀሉ ግዜና በፂሕና ዘለና። ምዝውታር ኮስሞቲክስ ኣብ መዓልታዊ ህይወት ከም ንቡር ተግባር እዩ ኮይኑ ዝካየድ ዘሎ። እዚ ማለት ከዓ ካብ ዘይጥቀም ዝጥቀም ዝበዝሓሉን እቶም ነዞም ፍርያት ዘፍርዩ እውን ዕላማኦም ዝሃርምሉ ዘመን ኢና በፂሕና ምባል እውን ምግናን ኣይኮነን። ብዓለም ለኸዊ መንገዲ ብዝተኻየደ መፅናዕቲ እውን 90% ዝኾኑ ውልቀ ሰባት ኣብ መዓልታዊ ህይወቶም ነዞም ዝተፈላለዩ ፍርያት ናይ ኮስሞቲክስ ከም ዝጥቀምሉ እዩ ዘብርህ። ብርክት ዝበሉ ፍርያት ናይ ኮስሞቲክስ ከም ናይ ፀጉሪ ርእሲ፣ ናይ ፍሬግረንስ ወይ ድማ ኬሚካላዊ ጨና ትሕዝቶ ዘለዎም ናይ ሰብነት መልከይን ካልእን እውን ካብቶም ከም ውልቃዊ ክንክን ተባሂሎም ንዓለም ዓለቕሊቖማ ካብ ዘለዉ ፍርያት እዮም። እዚ መረጋገፂ ናይ ጽባቐ ተባሂሉ ዝቐረበ ፍርያት እውን ብዙሓት ዓማዊል ብምስሓብ እዩ ከምቲ ኣቐዲምና ዝገለጽናዮ ብዙሕ ናይ ተጠቀምቲ ከስዕብ ዝኽኣለ። በዚ እውን እቶም መርዛማት ዝበሃሉ ናይ ኮስሞቲክስ ፍርያት ብመጠኑ ክበዝሑ ዝጀመሩ። ፍርያት ናይ ኮስሞቲክስ ዝተፈላለዩ ዓይነት ኬሚካል ዝተሓወሶም ብምዃኖም ናይ ብዙሓት ተጠቀምቲ ጥዕና ኣብ ሓደጋ ምእታዎም ብክኢላታት ጥዕና ዝተገልጸ ሓቂ እዩ። እዞም ንገልጾም ዘለና ፍርያት ብኽሊ ዕድመ እንተተዓዚምና ኣብ ኩሉ ዕድመ ዘለዉ ውልቀ ሰባት እውን ተጠቃምነቶም ልዑል ምዃኑ እዩ ዝሕበር። እዚ እውን ኣብ ዘመናውነት ዝዓብለሉ እዋን ከም ኣገዳሲ ተቖፂሩ ብድፍረት ዝዕየየሉ ዘሎ ኮይኑ ኢና ንረኽቦም። መብዛሕትኡ ግዜ ኣብ ቅድሚ ካልኦት ሰባት ጽቡቓት ኮይኖም ንኽረኣዩ ጽቡቕ ክስምዖምን ከምኡ ድማ ናይ ምኩሓልን ምጽብባቕን ህይወት ንምኽታል ተባሂሉ ዝዝውተር ምዃኑ እውን ይግለጽ እዩ። እዚ ልምዲ ኣብ ደቂ ኣንስትዮ ደቂ ተባዕትዮን ከምኡ ድማ ኣብ ህፃናት እውን ከይተረፈ ዝስራሓሉ ዘሎ ሓደገኛ ባእታ ከም ዝኾነዮም ኣብዛ ዓውዲ መፅናዕቲ ዘካይዱ ዝገልጹ። በዚ መዳይ እውን ቁጠባዊ ዕቤት ናይዞም ኣፍረይቲ ትካላት ጥርዚ ክበፅሕ ንዕዘብ። እንተኾነ ግን ከምቲ ዝብልዎ ድዩስ ወይስ ኣንጻር ናይቲ ዝብልዎ ኣድህቦ ብምግባር ክንጥቀመሎም ዝግብአና ሓደገኛ ፍርያት እዮም። በዚ መዳይና እምበኣር ንሎም ሰሙን ከም ዛዕባ ልዕልና ክንዘራረበሎም ዝመረፅና ነዘናብዙ ዓምዲ መፅናዕቲ ዘካይዳ ደቂ ኣንስትዮ ብምዕዳም ድማ ሓሳባትና ክንካፍለኩም ኢና እሞ ክሳብ ፍጻሜ መደብና ምሳና ጽንሑ። ኮስሞቲክስ ክበሃል እንከሎ ብባህላውን ዘመናውን ወይ እውን ዝተፈብረኸ ኢልና ክንፈልዮ ይከኣል እዩ። እዚ ከዓ እቶም ብተፈጥራዊ ጸጋ ተጠቂምና ንዘውትሮም ከም በዓል ጥሽን ካልኦትን ከም ባህላዊ ክውሰዱ ከለዉ፣ እቶም ዝተፈብረኹ ዝበልናዮም ድማ ምስ ዝተፈላለዩ ኬሚካላት ብምትሕውዋስ ናብ ዓማዊል ዝበፅሑ ዘለዉ ፍርያት እዮም። በዚ መዳይ እውን ቀንዲ ኣተኩረና ናብቶም ኣብዚ እዋን ዝፈርዩ ዘለዉ ፆታ ድማ ኣብ ሃገርና ዝበዝሐ ተጠቃምነት ኣብ ደቂ ኣንስትዮ ክሳብ ዝሃለወ ናብዚ ብምትኳር ኢና መደብና ክንፍልም። እዚ መፅናዕታዊ ፅሑፍ ንክዳሎ ዝደረኸ መበገሲ ድማ ኣለዎ።
1: መጀመርያ ነዚ ስነ ፅሑፍ ክነዳለዎ ዝረበኸና ካብቲ ዘንበብናዮ ወይ ከዓ ከባቢና ዘለዎ ነገራት ብዝባኣናዮ ዘጋጠመን ወይ ከዓ እቲ ዘንበብናዮ ዘጋጠመን ኣዝዩ ኣሰቃቂ ሳዕቤን ናይ ኢንዱስትሪያዊ መመላኽዒ እዩ። እቲ ቀዳማይ ዕላማ ናይዚ ስነ ፅሑፍ ዝኾነ እዚ ኩነታት ተጠቃምነት ኣብ ሕብረተሰብና ናይ ኢንዱስትሪያዊ መመላኽዒ ስከመይ ኣሎ ኣብ ርእሲኡ ከዓ እቲ ሳዕቤንካ ኣብ ሕብረተሰብና ስከመይ ኣሎ ዕላማ ካልአይቲ ዕላማ ድማ ሕብረተሰብና ሲ ወይ ባሕፈሻስ ህዝብስ እንታይ ኣለዎ እንታይ ኣፍልጦ ኣለዎ ብዛዕባ እዚ ኢንዱስትሪያዊ መመላክዒ ዘሎ ሳዕቤናት እቲ ኣጋጢሙ ዝብሎ ዘለና ሳዕቤና ሲ እንታይ ኣለዎ ዜኒ ተን ዕላማ

0: ኣብዚ ዝተኻየደ መፅናዕቲ ካብ 16 ክሳብ 25 ክልተ ዕድመ ኣብ ዘለዋ ደቂ ኣንስትዮ እዩ ተኻይዱ። ብመጠኑ እውን በቲ ዘለዎን ባይታ ናይ ተጠቃምነት ከምዚ ንዕዘቦ ዘለና ብርክት ዝበላ ናይዞም ብዝተፈላለዩ ኬሚካላት ተዳልዮም ዝቐርቡ ዓይነታት ናይ ኮስሞቲክስ ተጠቀምቲ ከም ዝኾነ እዩ ኣብዚ መፅናዕቲ ተረጋጊፁ።
1: እቲ ቀንዲ ጉድኣት ዝተረኽቦም ኮስሞቲካዊ ፍርያት ዝረኸብናዮም ካሮቲን፣ ጎልድ ስኪን፣ ኣኒዛ፣ ኒው ፌስ፣ ላምባ፣ ሲቪ ክሪሚ ኮይኖም ረኸብናዮም ማለት እዩ። እቲ ዘውርዶ ዓይነት ጉዳታት ድማ ምርቃዕ ቆርበት፣ ምጭምዳድ፣ ምቅርራፍ፣ ምጉዳል ሚዛን ሰብነት ማናስ፣ ምምዝባላ ወርሓዊ ፅግያት ኮይኖም እቶም ሕማማት ረኸብናዮም ማለት እዩ። ነዚ ድማ ብጀካቲ ምጥቃምካ ጥራሕ ብዓብ እዩ ጉድኣት ከሎ ኣብቲ ኣጠቃቅማ ጉጉያ ኣጠቃቅማ እውን ነቲ ጉድኣቶም ወሲኸሉ ኮይኑ ተረኪቡ ማለት እዩ። ንኣብነት ሕጂ ፈፀጋ ወፂኡ ሓንቲ ጓል ኣብ ክንዲ ናብቲ ዝምልከቶ ኣካል ክኢላ ስነቆርበት ወይ ድማ ፋርማሲስት ሃይዳ ትሓክም ንመሓዛ እንታይ ንፅል ክገፅ ክትብላንሽ እዚኣ ን ዝጥቀም ዘለታ ብሰንኪ ንዓ ተኸቲላ ምጥቃሙ ማለት እዩ። ኣብዘይ ተደለየ ሕማማት
0: ኣብዚ ዝተኻየደ መፅናዕቲ ኣብቶም ዝተፈላለዩ ዕላማ ዘለዎም ናይ ኮስሞቲክስ ፍርያት እኳ እንትኾነ ኣብዘን ተጠቀምቲ ደቂ ኣንስትዮ ብብዝሒ ዝዝውተሩ ጉድኣት ዘስዕቡን ግን እዞም ዝስዕቡ እዮም። ከምዚ ክግለፅ ዝፀንሐ ኮስሞቲክሳዊ ፍርያት ግቡእ ኣጠቃቅማን ሰማማዓካ ኣላሊኻን ካብ ዘይምጥቃም ተበጊሱ ብዙሕ ጉድኣት ዘስዕብ ቀሊል ዘይኮነ ፍርያት እዩ። ካብቶም ዝተገልፁ ሓሊፉ እውን ብዝተፈላለዩ መንገድታት ንጥዕናና ኣስጋኣት ሕማማት እውን የስዕበልና እዩ።
2: እቲኦም ዓይነት ጉድኣታት ኣብ ክልተ ኢና ክፊልናዮም ዘለና፣ ግዜያውን ነባርን። እቲ ግዜያዊ ተባሂሉ ዘሎ ከም በዓል ፈፀጋ ወይ ማዳ ወይ ምቅባፍ ቆብረት ገለ ክኸውን ከሎ፣ እቲ ነባርን ድሕቲ ኮይኑ ግን እቲ ኣዝዩ ኣሰካፍን ኣብዚ ሕጂ ግዜ ኣዝዩ ኣሰካፊ ኮይኑ ዘሎ ጉድኣት ማለት እዩ ምቃዕ ቆብረት እዩ። ሕጂ ቆብረትና ንድሕቲ ተባቂቁ ናይ ፀሓይ ምፅዋ ክእለትና እስክጎድል እዩ ማለት እዩ። እሱ ዘኸተሎ ከዓኒ ካንሰር ናይ ቆብረት ናይ ፀላም ከብዲ ናይ ኩሊት የጋጥም ማለት እዩ። ኣብ ርእሲኡ ብዙሕ ተጠቃምነት ናይዞም ኢንዱስትሪዋ መመላክዒታት ናይ ምምካን ደረጃ ይብፅሕ። እቲ ምምካን ሕጂ ነታ ተጠቃሚት ወይ ነቲ ተጠቃሚ ጥራይ ዘይኮነ ንኣብነት ነብሰ ፀዋ ደ ንድሕቲ ኮይና እቲ ትወልዶ ዕሸል መኻን ዕሸል ክትጋላገል ትኽእል ማለት እዩ። ወይ ኣዶ ቆልዓ ንድሕቲ ኮይና ሓራስ ዝጠብብ ቆልዓ ንድሕቲ ሃልይዋ ልክዕ በት ንሳት ወስቶም ዘላ ኢንዱስትሪዋ መመላክዒታት እቲ ቆልዓ መኻን ዕሸል ክኸውን ይኽእል ማለት እዩ።
0: ተጠቃምነት ናይዞም ፍርያት ኣብ ዝተፈላለዩ ክፋል ናይ ኣካላት እዩ ነይሩ። ምስቲ ቁጠባዊ መዳይ እውን ዝበዝሐ ኣብ ገፅን ፀጉርን ተጠቀምቲ ከም ዝኾነ እየን ገሊፀን። ኣብ ገለ ድማ ኣብ ናይ ሙሉእ ነብሰን ዝጥቀማ እኳ እንተሃለዋ ሃልኪ ዘድልዮ ብምዃኑ ግን ዋሕዱ ተጠቃምነት ኣብ ሙሉእ ሰብነት ኣሎ። እንተኾነ ግን ካብተን ተጠቀምቲ ናይ ሸውሃት ምዕፃው ምጉዳል ሰብነትን ሕፅረት እስትንፋስን ከም ዘጋጥመን ኣዕሊልናና።

0: ኣብዘን ደቂ ኣንስትዮ ብዝሒ ተጠቃምነት ዘስዓበ ፅልዋ ኣለዎ። ነዛ ኣድህቦ ዘድልዮ ፅልዋ እውን ንመጻኢ ብዘይ ምሕሳብ ዝጥቀማ ብምዃነን መብዛሕትአን ግዳይ ከም ዝኾና እዩ ኣብዚ መፅናዕ ተቐሪቡ።
1: እቲ ቀንዲ ኢልና ንጠቕሶ እኳ ብመራኸቢ ብዙሓን ዝግበር ዓይነት መዋዓውዒታት እንድዩ ብጀካቲ ቀንዲ ብዕላማ ታርጌት ርካ እዚኣ ተጠቀማ እዚኣ ፅብቕት እያ ዝበሃል ወላ እውን ኣብ ብዝሒ ኣብ ቲክቶክ ገለ ዝረአ ሓንቲ ጓል ክትመላኽዕ ከላ ቀደም ክትገብራ እንታይ ነታ ብራንድ እያ ገሊጣ ተርእና እዚ ከ እንታይ ማለት እዩ ኣነ ከምዚኣ ገይረ ፅብቕ ዘለኹሞ ከምኣ ተኸተላ እዩ ዘስኒ እዚኣ ተቐዳሚ ፀላት ትኮን ከላ ካልኣይ ከዓኒ ኣብ ሙቪታት ኮነ ኣብ ደርፍታት ዝረአ ናይ ህቡባት ሰባት ዝገብሩ ዓይነት መመላኽዒ ማለት እዩ ንዕኡ ርአን ድማ ኣብ ክንዲ ዝኾነ ኣብ ህዝቢ ዝቐርባሉ መርዓ ገልፍላይ ኣጋጣሚ ክህልዎም ከለተን ተጠቀምቲ ኣብ ክንዲ ብባህላዊ ገይረ ንክለምፀኾና ፅባቃ ዝፍትና ጥሽ ገለ ገይረ ናብ ክንዲ ዝፍትና ቁልጡፍ ለውጢ ዘርእየ ልክዕ ከምትነትን ህዋት ሰባት ማለት እዩ ኢለን ናብቲ ኢንዱስትሪያዊ መመላኽዒ ዛዝባ ኮይነን ተራሒበና።
0: ክቡራት ተኸታተልትና፣ ከምዚ ክግለፅ ዝፀንሐ ተጠቃምነት ናይ ዝተፈላለዩ ዓይነት ኮስሞቲክስ ኣብ ሂወትና ዘስዕቡ ሓደጋ ቀሊል ኣይኮነን። እቲ ዘለና ፅባቐ ምነቕ እውን ናትና ስራሕ እምበር ናይ ካልኦት ክኸውን ኣይንፍቀደሉ። ኣብ መወዳእታ ድማ ንዝስዕብ መልእኽቲ ካሕልፋ ኢና ዕድል ሂብና መደብና ዝዛዘምና።
2: ብሓፈሻ ሕጂ እዞም ኩሎም ክንጠቕሶም ዝፀናሕና ሕማማት ከምዚ

0: ብተፈጥሮ ዝመፁና ወይ ዘጋጥሙና ኣይኮኑን ገንዘብና ከፊልና ነምፅኦም ዘለና እዩ ማለት እዩ። ሕጂ ተተገንዚብናዮስ ብገንዘብናስ ሕማም ንዕድግ ኣለና ማለት እዩ። ስለዚ ኣብዚ ክንጥንቀቅ ከም ዘለና ማለት እዩ። እቲ ማዕበ ክንዲ ዝንድሐ ኢፌክት ወይ ማዕበ ክንዲ ዝንድሐ ፀገማት እተሃልይዎ ሲ እቲ ባህላዊ ጌርና ጥዕናና ክንሕሉ
1: ከምቲ ዝበለቶ እንዲዩ እቲ ዝጥቀመሉ ዓይነት መመላክዒ ኢንዱስትሪ ክጥቀማ ከልዋ ደቂ ኣንስትዮና ክዝተውዕላሉ ዘለዎን ንክንደይ ኢኻ ንሓፂር ግዜ ክትፅበልካ ንመዋእል ዕድመታትካ ዝሃስ ነገር ትገብር ምህላውካ ፈሊጠን ንግዜያዊ ፅባቀ ኢለን ንዘይፈልጦ መልክዕ ንምውና ነቲ ኣምላኽ ዝሃዘን መልክዕ ንሃይብላ ሓደ

0: ተኸታተልቲ ድራማ ሳውን 26 ክፋላ ዛዛሚት ትሕሶ መደብ ንኣ ክትከውን ናብ ኣ ከስክረኩም ሰናይ ምክትታል
1: መሰልጣኒ ስነ ፅባቀ ኣባባ ቤት ትምህርትና ዝተፈላለየ ዓይነት ትምህርቲ ንጉዱሳት ተምሃሮ ስነ ፅባቀ ብዝሓሸ ዋጋ ኣዳለየተልኩም ኣላ መሰልጠኒ ማእከል ስነ ፅባቀ ኣባባ ብዓይነቱ ፍሉይ ብኣገባቡ ድማ ዝበለፀ ስልጠና ቁኖ ምሻጦ ሜክኣብ ንቃሾ ናይ ኢድን እግርን ከምኡ ድማ ፅፍሪ ምትካልን ምፅራይን ብንፉዓት መምሃራን
2: ብዝያዳ ናተን ናይ ተምሃሮ ንፉዓት መምሃራን ኣለና ናተን ሓይሊ ይቐንዲ
1: ክንህበኩም ምካና ብሓጎስ ነበስር
2: ትምህርቲ ኣባባ ስነ ፅባቀ ፀጉሪ ርእሲ ኮይኑ ናይ ቁኖ ኣሎ ከምኡ ናይ ምንቃሽ ካልእ ናይ ምስፋይ ፀጉሪ ገለ ኩሉ ዓይነት ስነ ፅባቀ ፀጉሪ ርእሲ ኩሉ ሙሉእ ኣሎ
1: ኣብ ጥጥሑን ብሉፅን ክፍሊታት ምስ ትምህርቲ ዝምጥንን ዝምችእን መሳርሒታት ስልጣና ክንህበኩም ምካና እንደገና ብሓጎስ ነበስር ብሓጎስ ነበስር
2: እዚ ሕጂ ንባዕሉ ዝኾነ ቤዛ ይነበረና ቅድሚ ሕጂ ከምኡ ሕጂ ኣብዚ መወዳእታ ክትበፅሕ ከለካ ከምዚ ክትሪኦ ከለካ ደስ ይብለካ
1: ውፅኢቱ ብዓማውሉ ዘመስከረ ስነ ፅባቀ ኣበባ ኣድራሻና ኣብ ኣስመራ ከባቢ ማይጃሕጃሕ ፊት ዶልቸቢታ ካፌ ዝርከብ ናይ ስነ ፅባቀ መሰልጠኒ ማእከል እዩ መሰልጠኒ ማእከል ኣበባ ብድሓን ምፁ

0: እታ ትኻደ ልያሲ ክልተ ሳዕ ቤታ ተመላሊሶም ኣይረኸቡ ኳ
1: ናበይ ከይዳ
0: እንታይ መፈለጢ ግና ካብሳ እውን ሓሊፋ ናበይ ከይተብ

0: እወይ ኣሜን እወይ ንምሻቱ ድኣ ፅቡቐ ይብቃ በላ ኣመተ ሕመሊልዎ ፍጣን ዳሓቃኩ ዓይኖ ክንዳዓሰርቶም እዙ ዋዛ ከይመስለክ ኣይ ስጋኽ
1: ዓይኖ ንደበልካ ሳውን ድቃስ ስለና ዘሎ
2: ሳውን ዝናና
3: ክትፈልጢ ንሱ ክደይኮንክ ጓልኩም ሃቡና ትበሃሊ ባዕልኺ ከድክንቤቶም ይኽ ወዲ ኸ ሃቡና

0: እወይ ንሄልካ ውሉ ዘጎ ከዓ ልዑት መስል ጓል ሰብ ረኺቡ እሞ ፅባሕ ምሳና ወረድ በርዓ ክትኸይድ ተሰኒየና
1: እወ ከምኡ ኢና ደሊና
2: ወዲ ዘጎ ኸዓ ናበየ በለ ንበረ ክዳሃየአ ነጊረ ይ ክመፅእ ኢልኒ ወፅዩ
1: እንታይ ደኣ ጓለይ ምስ ምስ በለኒ መሓሾ
0: ወዲ ዘጎ ንኦት መስል ጓል ሰብ ረኺብሎ ሞ ፅባሕ መዕልቲ ከምፅወዲ ይወሉ
3: ግናያ ፅውን ፃውን ዓዲ ኣትዩ ክዘምድ ደኣ ጌና ዘይም ነገርና እዮ
4: እንዳ ዓዶምና ንዑብ ዕድመና ንዑብ መርዓና ስኸ ብገዛ እተው ኢሎም ኸ ንዓይ ከዓ ወዳድ መርዓ እንዳበልና ኣብዚ ከተፈለጥና
5: ብር ተበልኩስ
6: እማ ዕልሚ ብጉምጣሎ እንዳሉ
5: እዋ እንኾ ኮይታይ
6: ዓይኖም ትበሃል ጎርዞ ተቐፊድ ኣብ ትሕተይ ክትኣት ኣለዋ
5: ሓቀሙ ኮይታይ እዚ ሓውቂ ኳን ብቐሰለ
6: ዘሩ ብዛዕባ ሓዉካ ገዲፍካ ብዛዕባ ናይ ዓይኖም ምቕያር ሕሰብ
5: እሞ ጎይታይ እንታይ ተገበርና ሓይሽ
6: ብፀሓይ ቀትሪ ኸድና ተዘረፍና እያ መን ክልክለና
5: ትንቂ ደይ ኩሉ ብኢድና እዩ
6: ዓስከር ሃረይ ኩሎም ዓሳ ክድልዋት ኣለዉ ድ
7: ድልዋቱ
6: እሞቶ ክሮና ናብ ዓይኖም ነ
7: ሃንቶም ጎይታ እዛ ዓይኖም ተበሃል ጎረዞቲ ብዕል ኣለኮ ፀጊምና እዩ ከመይ ዝበለት ጎርዚ ኣንቶም ጎይታ
6: ሰውነታ ኮይ ደስ ዝብለኒ
7: እሞ እንታይ ተዓየና ሓይሽተ
6: ቁሩብ ዓሳ ክራት ሪፍካ ካብ ቤታ ጎጥጊጥኩም ኣምፅዋ
7: እሺ ጎይታ እዩ ግዳብ ቐትረሲ ወዳኢና ኸይከው
6: ቀትሪነይተንዝዓጅበኒ ይኮነንሳው ክንዝብለኩም ግበሩ
5: እሺ ጎይታ

0: አረ ታኻ ባዝልካለ አይኩ ተኸይ ኮነ ናጎይ
1: ድላይና ክንገብርሲ ሰላም ተጎልብና ምሕሸ ባህለ
2: ሓውን ሓሰርን ባህር መርሰሎ ንዓይኖም ብኢደ ይልቀብ ክብላ
1: ርግፅና ፅይቕያ ኸይኮነና እዩ ስክርተይ
2: ክሰማዓካ ኳ ገድንኒ ኣነ ዘይርኦ ንስኻ ስለ ትርዮ
0: ዒግና ንመለስ
3: ወይታ ኣብዚ ናይ ሃሪ ኣነ እውን እሰማማይ እቲ ምንታይ ስ ጎይታይ ብፀዓይ ቀትሪ ቆልዖም ሰብኢቶም እያ ኣኸይብሉና ከምኡ ኢሎም እውን ከይሃሲና
1: ሓሳብና ቅዱብ እዩ ዘሎ ዘ
2: ወሉ እዚኣ ምፃሕና ዘይተርፈና ካብዞም ጓሶ ጥይት ለኪምና ነ
1: ጎይታ ብተሸቕለ ንሕና ንኽእሎ ክሳብ ዝኾነስ ተጎጀልና ክንገብሮ ኢና ንስኹም ችድናይሞ ይዕርፉ በዓልና ክንገብሮ ኢና
2: ነፍሲ ወከፍ ዓስከር ኣሰር ሃረይ ክሕዝ ኣለዎ እማ ዶ
4: እማጎይታ
2: ለ ሃረይ ዓሳክር ሒዝካዮም ኪ ደርቡ ሰዓቦ መንገዲ ምስ ወዲ ዓዲ ግሎ
3: ኣይኹም ጎይታ ንዓይነኻ ደስ ተብል ከመይ ዳኣምሰለ ታርሒ ሕርኢ ዘሚድና ክነምፅ ኢ
2: ኣይበሉ ንቕሉ
3: እሽጎይ ንያታ

0: ክትነዓኸስ እንታይ እዩ ንቃዓንቃዓ ዝቕጣዕ ክንብል ሳር ምጉጋን ዓድና ያይ ሜላት ሓሲብለይሲ ነዚ መድፈና ኢሎም ከዳሉ
1: ኣቕልባሳ ንደ እዛ ዓድና ሓሲቦሞ ዘለዉ መድፈና ንፈረቓ
0: ከመቢሉ
1: ዶ እዋግር እዚ ኩሉ ውራይ ብሕቡቅ ገይሮሞ ምቕናዮም ነያ በርሀ ምስኦም ውሳዶም ተኸዓ ድማ ልክዕ ከም ዋና ኮይና ኣብ ቤት ወዲ ዘቦ ምስውሱ ምባላሲ ይብለክና ኣለኹ ገለ ብድሒ ዝተሓወሶም የላ
0: ይብለክናይ እንድዕ ንዓክንመርሳ ንደይ ንዓይስ ከብድያ ይበልዕኒ
1: ንስኩ እንዳ እንታይ ድ ዝረአይ ክንመስለክንሳ ንደይ ሕዞ በሎ ኣዳግሞ ሰጉዶ በቃ
0: እንዳሉ ዝረአይክ ኣበይ ሙሳ ንደይ እንተዝኽእልዎ ንሱ ግርም ነይሩ
1: ዋይ ንስኩ እናዘይትዒትሳ ንደይ ጥዕነኩ ብልክነ
0: ወይ ጉድ ሳውን ፈሪሒካሳትን ውራይ ደባ ድቦ
1: ግደፍኦ ዶ ዝሕርቃናትንሳ ንደ ንበዓልክን ክትብላሲ ግደፍኦ ትሕርቃ ወዲ ዘጎ ዕድለኛ እዩ ታቦት ሰተት

0: ኣቢሉ
1: ኣብዛ ቤቱ
2: ኣቤት ምረቓ
1: ዋይ ዘይግብሮም ዓድና ሓሪቐኒ እምበር ታቦትሲ
2: ዋይ ኣንተ ነዞም ዓዱ እንዳኻብ ርእሶም ውረድ ኣሎ በስ ማእም እንደበላሳ እንደይ
1: ገሎ ዶ ፅራይ
2: ኣብዚሕክንዛ ሓከ ተይርኣ እሞ ወልክ ክንዲ ዝወጃዕ ዶ ኣለካ ኢኻ ገለ እቲ ሕርቃ እንተሓንጊጢ ክንሲ ነዚ ፅራይ ግስብ ቢልኩኖ ኸይትኩ
1: ኣይ ንዓይ መሓሸንሳ እንደይ
2: ወድሓን በላ ብጥዕና ከንተለ ክንስሃዮ ንዓናይ ተሎ በላ ጌይራ ኣብላዓና
1: ኣነስሓንሲ ክ
2: ክትባቕጣ
1: ፀኒሕ ኢለብዙ
2: እንታ ክትባቕጣ
1: ታይሞ ክገብር ኢ ክፀኒ
0: ጌይራ ኣብላዓና
2: ኣንቶም ቆልዑ እንታይ ዳ ትባቕጣ ብዙ ዓይኖም ጓል ንዓናይ ሞ እንጀራ ብልዓ ዕያ ትበክል እንታይ ክንዳ ከምቲ ገዛ ጣለብ ዝንበይኒ በራት ሓስቢ ከይፈሽለና ከይፈርስና ተራ ኢልክን ንታይ ከዓ ልግብ ቢልክን ኣፀውታ ሕራይ ትበልክን ዘንደቀ ቶምቶም ኣፋሪ ክሳብ ድመፁ
0: ራይ መፃና
1: ተለይ በላ ኣርክባኒ ካልኣይ ሰዓይ ተዘርበ
0: እንታይ ደኣ ኣብዚ መዓዲ ተቐሪቡ ከሎ ዝኽፍ
2: ዋይ ነፃና ተርኣየ ነፃና
0: ንዓናይክም ኮይና
1: ዘለናናና ሳን
0: ኣሕና ከዓ ስንተ ኮይኑ
1: ፀኣቲ መንፈትዮም ዘሎ መሲሎኒ ክፅዋዕና ዝመፃ
0: ሽሉቅ ክኽእላሉ ባ ድኣ
1: ኣይክባ
0: ሰብ
1: ማዕኸላይ ለብሰካ

0: ንስዋስ ኮፍ ኢልካ ከለካ ድንቂ ዛ ርግርም ትኸዋግዕ እንታ
1: ግርም ዝጨለጥካያ ግርም ኢካ ትሸይ
0: ኩሉ ሰዕብራይ ተዝግበል ኣሳፊዕና ንሰቲ
1: ኣታተን ክብቲ ከመጉዋሲ
0: ባዕሊ ንፈለጠ
1: ፀበል ግዳ በረካ ይጥዑ
0: ብእውነት በል
1: ስጋ ሳውን
0: ዋ እንታ ኣይመካይደን ኢኻ ካልኣይ ግዜ ምቕፅላ ኣብራካ ካሕምሸከ
1: ተመርቀፍ ሳውን ዶ ፅላእ እንታይ ዳ ኢኸ ክሸይን ከምዘይፅላሕ ኩሽንቲ ዝመፀኒ
2: ዝኾነ ጥዑም ምልክት ከይነርኢ

0: Io sono una donna.
1: Allora.

0: ስንሳንደ እንታይ ዳ ኮይንክን ወፂኢኸን ትክስዶ ኢልክን ኢኸን
1: ኣይፋለይ ንቤት ባኸ ይድልዩ
0: ዋይ ተንሳንደይ ኣሻብክን ኣይ ግርም እንዲና ዘለና
1: ግርም ዶ ኣግርም ኢና ዘለና
0: እንታይ ዳ ኮይንክ
1: ንቤት ክኸይድልዩ ሳንደይ
0: እዎ በዚ ፀላም እዚ ከመይ ኣቢልክን ክትከዳ ተንሳንደይ
1: እንታይ ከይከውን ይኹን
0: እዎ በላዕኸ ኮ ዘይተለሊ
1: ዳሕና ይተሰከፋ ሳንደይ ነደይ ግን ሳንደይ ንቤት ከይደን ኢልክን ንገረአን ይኽን
0: ዶ
1: እዋ
0: ወይ ምሳኽን ዘላ መዓንጣ ሳንደይ
1: ይ
0: በላ ንስኽ እንዳሓንታ ድሌት ክንግበረ ሳንደይ እንታ ኣነ ግን ካብዚ ዘለኹዋ መአሕ ይብል ነይ ሳንደይ ዳሓና ሳንደይ ኣነ ክምለስ እንዳ ሓልዋኒ ኢኽ ሓራይ
1: ጎያርያ
0: ሳንደይ ኣማዕድዋኒ
1: ከማዕድወክ
0: ሳንደይ
1: ወይዘን ሳንደይ

0: Entra.
1: مشغول وعلى بالي في النهار كبير وانا تمي لي سامي
2: كنت كنقرا لا
0: سامي عين
1: انا نفكر وين ندير
2: تنز وش طعم صباحي اللي كنت تتن
0: ورا
1: نبيتي غيري هالك اسئله ناس صاروا بيلام كريم بس سلام
2: انت بدك تحسما وا بلعب انا انت هيا
1: انا سامي
2: አንተ ጭሩ ጭሩ
3: ከኒን ሲያትከ ዋላ ዋላ ዋላ ዋላ ቆይ ከባት ንጽገ
2: ይሄ ጥራይ ነው ድዘጎሮ ስሐሰቀ ሌላ ክንዝሃሩት ስማዕ ግዳን ብለካ ክበል ሳንዲ ዓይነ ንቤት ይዘንከይደናሉ ዳይን ክገብር ተሰሚ
3: ኣየ ማዓንጣ ክንድናታ ዘይብል ግን እዋይ ዓይኖ ብእውነት ኣዲ ወልዳትም ግን
1: ዋይ ሓዊዳ ኣንታ ጥራይ ግድፍቲ ፃቢልካ እዩ ክንግዝሃሎም ክኣለካ ኢኸ
3: ፅራይ ኣነ ድዩ መንበር እሱን ኣይፍፅገበለኒ ዋይ ወርዳት
1: ዶ ዋይ ድሓና ዓናይ ሙሑ ይሰኒና መንበር ጓዕ ከዓ ቀትሪ ይኮነ ጓዓ ምሸት ኮነልካ ጭርመይ ቀትሪ ተዝኸውን ሲ ኣጣ እዳማትካ ኩሲ
4: ዳሓድዮ
3: ንዓና ይበላ ንበረኸታ ቁክሸይ ነገዲፍ እዮ ብኡ ጌርና ንእግረ መንገዲ ናሓልፍ ንበሎ
2: ሞ ናይ ሰንሳ ደ
1: ኣንታ ጭሩ ናቤት ኢኻ ተወስድና ዘለካ
3: ኣብ መጥ በረኸ ትባ ክንገብር
2: ዋይተባሃ
1: ኣንተ ንዕኡ ድኣ ንቐሲልና ዘይንምለሶ
3: እሞ ኣብዚኣ ገዲፍ እዮ ከለኹ
1: ናብ ዓይሎም ውስድና
2: ንዕቐሲልና ክንምለሶ ንዓና ይ ቅድም ናብ ሰንደ ዋ
3: ንዓና ይበላ ሓ

0: ኣቶሰኒ ማዕፀው ጋሕጊ ሒ ዝክድቅሳ ዘይጠዕያ
1: ይዓይፈንዲ መሲድ ከ
2: ዋይ ድፍረት
0: ደቂ ሳንደይ ዝኣኹ ሳንደይ ኣቶ ሳንደይ
1: ሳንደይ
0: ኣቶ ሳንደይ ኣይኖ ሳንደይ
2: ሃላዶ ትብሉ ኢኸ
1: ናበይ ኣኸባቢ
2: ኣገርያት ክልተመሊሳላ ማለት
1: ክስትንበ
2: ንዓኸ ንዲ ዓይኖ ዓይኖ ጋዝጣ ናይለት እንደውሻት
1: ዋ ሙስን ገር ኣኸለና ውተመልሲና ማለት እዩ
0: ዶ ሓንበሉ ናስከና ቤትወድሰቦ
2: እግራ መንገዲ ንኣመት በረኸት ንብ
3: ብእተየ
4: እየ
3: ኣንተ ንንታይ ኮይነ እዚ ነብሰይ ድዒ ተፃዒኑኒ ኣሎ
4: ዋይ ኣንተ ብነብስኸ ንድኣ

0: እንታ ከመይ ደሉ ካል ኣልካስኻ
1: ኣይ ተካል ምሸጥ
2: ስምዐነስኪ
0: እየ
2: ንቤት ደቢልኹ
3: ምምሳይ ናብ ሓደኒ
0: ስክስክስክስክስኪ
2: ይቲ
0: ትንሳኒ ሰብ ፅፍሕት ሕድ ሰምዕ ኣለኹ ምንቅስቃስ
2: ዋ ሓደ ክነብኣፍ ፍ ፀኒሕኽን ምሕዳርና ኢና ደቂ ስና ልክና ምኽንያ ወይና ንቤት ክንኪዳ
0: ንዕናስቀናዓልኩምሮም ፅርሓናስስዓባሳስ ከመይ ኢና ክንገብር ከመይ ክንገብር ዶ ሒስ ክናሓና ብተኣፈፌት ፅናሕኒ ብድሕሪ ዩ ኣነ እቱ ኢለድ ሃይገብረ ኣብ ቤትና ቡን ጌርና ኣለና ሞኒ ኣይትሻቐላ ድማ ክብለኒ ግራይ ጭሩ ምሳይ ካብቲ እዩ
1: ኣትንታይ ደልዎ ተካል ስምዒ
0: እንታይ
1: ምክዝርእንታይ
0: ምክንብልና ትንሳንደ እንታይ ምክዝርበ እዩ ሳንደ ኣብይ ኣትን ክንብል ኢና ኣነ ግዳ
4: ወይ ገታር ናብራ ማርያ ደይለ ቅድስቲ ዘይጣዓኽ ባሓደ ኣፊቱ እንታይ ማለት እዩ ጓል ከምኔታ ከምዝበልኩ ክንደዚ ሸቐልቀል ክትብላ መልሳሉ ነውሪ ድስቲ ወኢለከ
5: ሓቀ ገ መኸየድ ንኳዕ ሃለዉ ኣንበሪ እንታይ ማለት ክ
4: በርከ ይ ብሓደ እንድን ዘለዋ ወይና ጓለ ድሓን ደምሲኹም
0: መስገን
4: ኣብ ሸቐልክናና እንዲኸን
5: ንታ ክትረኸባ ክናንቲ ከምዝገልክን ልብስ ርትውንኩታ
0: ወጃእ ከንብል ኒና ከይተረድኣናስ ቤትና ኣትና ብቀሊና
5: ቁሩብ ዘና ዴታትና ክሻቐላ እየን ዘይብሉ
0: ሓቂኸ እንተኾነ ዘይሓስብና እዮም ዳ ኣንተ
5: ዓይኖም ከበላ ሕ
0: ኣለዋ ኣብ ቤትና ቡን ሒዘን ኣለዋ
5: ኣይ ወዲ ቐሺ ከረኺብክንዶ
0: እዎ ረኺብና ኣይነስ እንዲዳ ነገርና እንተኾነ ስኮፈር ምሳና ቡን ጣዓም ኣወል ጣዓም ኢና ዳሒዝና ዮ በል
5: ድሓንድሓን ዘንደቀይምዋል ርጓዕ ድሓን ሓ በላ ኪዳ ኣመት ቡን ክንዕላል ክንንግበራ ኪዳ
4: ኪዳ በላ ተሸቂልና እንዳኣልና
5: ኣንቲ ብሓደ ኣፍዋ ካል ከምኣገር ክንስ ክበፅዓ
4: ኪድበሉ እዞም ደቀይ ዋይ ነዚ ያ ሸቐልቀር ክተብላና ዘምስኽልኮት
5: ነዚኣ ክትብላ ክንሃውፅ ክናና ዋይ ኣብ ዲድ ክንኦ ገዲዱ ገዲዱ
0: ገዲዱንስኻትክንስ
5: ሓደ ኣፊቱ
0: ገለ ዶሓይሳ ንደይ ከይትረ
2: ማይሩዕማ ኮይኑ
0: ቁዓነሳ
2: ወደ እንታይ ልክና መኽን ይኽን
0: ናይ ናተ ዝጠዓዒም ነየ መፂና ነ ናይ ሳንደይ ድኣ ገደ
2: እስከብል ቅፅል በረኻ
6: ኣፈ ዓቢሶ እውን ብሻኣ መቑሖ ለቢዶም ኣብዛ ዓዲ እንታይ ከም ዘለና ቶሎ ነገር ኢሎምንስ ፈርሀ ድማ ነጊረ እዩ
2: ብዛዕባ ዓይኖምከ
6: ዓይኖምከ ኢሉ ሓደ ሓቲትኒ ኣምዳ ውራይ ወዲ ዘጎላ ኢሉ እዮም
0: እዋይ በረኸት
2: ኣንታ ገዲፎም ካብ ስከዶ ከዘይተውታ ኾንከ
6: ዓይነ ዓይ መቑሖ ሓሊፍኒ እንደገና ሰብ ገዲፎም ለይ ከይዶም ንዓይኖም ግን ኣሻቦም እንዲዕ በዛ በረኻ ሒዞም ተዓዚሮ
2: በሉ ንስኹም ኣይትሻቀሉ ከብድኻም ሕቋን ያድ ዘም ደቀ ኣብ ዘለኹም መደቁስሞ መሬት ንዝወግሕ ብዓልና ክነብሎም ኢ ከይደ ደቁሱ ፅገር ዓብ ሒስኪም ደቅስ
5: ኣንቲ ተኸዓ ደቂስኩ ዶ ከይትወድቂ ሂድ ብጎቦ ክንትንዲ ሕረ ጎቦ ክን ሞክሳ ይወድቀሽ
4: ጎቦ ክንን ዶ
5: ብሓር ወይ ኣብሕቕ ስንከ ተቐሪብልክን ኣድጉ መፅኡ ቻ ተበልኩ ቻ ተበልኩ ደግዲገ ተመኒኒ ሰብኣይ መፁ ድሎኦም ሒዞም መፅኦም ቻ ህቦ ቅርብ ተበሉ ነጢሩ ኣብቲ ክስታዮም
4: ሂቡዋ
5: ርቃንቲ ወሲኽዎ ነዚ ዓድጊ ተዘይሸጥክዎ ተዘይሸጥ ኮይኑ ክደያዕዶ
4: ይበልናብኸሸጠሞእና
5: ግዜ
4: ንዓና ብነቕሉኻ ኩድ ከተብለና ብሓደ ኣፊቱ
2: ዕላል ጎራ ዙ ዓስምኖ ኮይኑ ኣወላቲ ሕና መፅና
4: በልፍና ስበረካ ፅሕና ኢናበረካ ፅሕና
5: ኢናባዓይኖ ዘይተብፅሕኒ

ናትራ ናብ ምክትታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶታትና ኣብዚ ክንዛዝም ኢና። ተስፋ ንገብር ድማ ገለ ሓድሽ ሓበሬታ ገለ እውን ተዛኒኹምሉ ክትኸኑ ኣብ ቀፃሊ ብካልእ ትሕዝቶታት ኣብ ልክዕ ሰዓት ክኸውን ምረኻብና። ክሳብ ሽዑ ግን ከም ትወትሩ ንብለኩም ኣብ መደባትና ሓሳብኩም ርእቶኹም ነቐፊታኹም ኣገዳሲ እሞ 12247 ናይ ስራሕ ቴሌፎንና እዩ ክድውልና ክንቅበለኩም ከደንግረኩምን ድልዋት ኢና። ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ተስፋ ኣለም ሃብ ዘገግሽ ብምዃይና ኣኹም ፀኒሕና ናይ ዝመፅ ሰሙን ሰባት ይበለና።

Gabamanai.

0: ኣብ ዝሓለፈ ዘበን ዝተጋህደ ኣብ ግዚኡ መቐይሮን ቅልጡፍ ዕቤትን ዘረጋገፀ መድረኽ ኩሎም ተኽእሎታት ተባሂሉ ዝተዘመረሉ ኢንዱስትርያዊ ሰውራ ኣብ ልዕሊ ተፈጥሮ ቅድሚኡ ተራእዩ ዘይፈልጥ ዕንወት እዩ ኣኸቲሉ። እዚ ኣብ ልዕሊ ተፈጥሮን ኣከባብን ዝወረደ ዕንወት ኣብ እዋኑ ብዝተፈላለየ መህዞታት ተዓብሊሉ ክዝትብሃለሉ ኣይተኻእለን። ኣብቲ እዋን እቲ ብቁጠባዊ ዕቤት ከመይ ጌርካ ኣብ መስርዕ ቀዳሞት ትፅምበርን ንኻልኦት ኣብ ትሕቲ ቁጠባዊ መፃወድኻ ተእትወመን ጥራይ ነይሩ እቲ ቅንዲ ቕኒት። ኣብ ቁጠባዊ ዕቤት ጥራይ ዘድሃበ ፍጥረት ናይ ኩሎም ፍጡራት ምዃና ኣከባቢ ንኹለን ሃገራት ብማዕረ ከም ዝብፅሐን ብመለክዒ ተሓንባቢ ቁጠባዊ ዕቤት ዝሰኸሩ ነታ ናይ ኩሉ ዝኾነት ዓለም ኣብ ሓደጋ እናሸመምዋ ዝገጥኦም ኣይተረኽበን። እንነብረላ ዓለም ዝተፈላለዩ ቀጸላታት ብዘለዎም ጋዛት ዝተኸበት እያ። እዞም ቀጸላታት እዚኣቶም ነናቶም ፍጥረታዊ ዕማማት ዘለዎም በብሚዛን ኣገዳስነቶምን ዝተፈጥርሉ ተልእኾን ዝተሰርዐ ሚዛን ዝሕልው ኣቃውማ ዘለዎም እዮም። ሓደ ካብዚኦም ናይ ሎሚ ዛዕባና ዝኾነ ቀጸላ ኦዞን እዮም።
1: ኦዞን ዝበሃል ብሰለስተ ኣቶም ናይ ኦክሲጅን ዝቆመ ዝኾነ ሕብሪ ሽታ ዘይብሉ ዓይነት ጋዝ እዩ። እዚ ኦዞን ዝበሃል ጋዝ ኣብ ክልተ ዝተፈላለየ ቀጸላታት ናይ ምድሪ ይርከብ ማለት እዩ። እቲ ከም ንፈልጦ ዝተፈላለየ ቀጸላታት ኣለዋ እዛ ንነብረላ ዘለና ምድሪ። እቲ ኣብቲ ንሕና ንነብረሉ ዘለና ቀጸላ ማለት ትሮፖስፌር ተባሂሉ ዝፍለጥ ቀጸላ፣ ከምኡ ውን እቲ ኸባና 11 ኪሎ ሜትር ኣቢሉ ርሒቑ ዝርከብ እሞ ክሳዕ 50 ኪሎ ሜትር ዝዝርጋሕ ካልእ ቀጸላ ምድሪ ብስትራቶስፌር ዝፍለጥ ቀጸላ ኣብ ክልቲኡ ቀጸላታት ናይ ምድሪ ዝርከብ ዓይነት ጋዝ እዩ ማለት እዩ። እዚ ጋዝ እዚ ምናልባት ኣብ በበይኑ ቀጸላ ዝርከብ ባህርያት እዚ በበይኑ ቀጸላ ዝርከብ ኦዞን ዝበሃል ጋዝ በበይኑ ዓይነት ባህሪ ዘለዎ እቲ ዘለዎ ረብሓታት ኣብቲ ሓደ ቀጸላ ኣብ ስትራቶስፌር ክኾን ከሎ ዝያዳ ጠቓሚ ክኾን ከሎ፣ እቲ ኣብ ከባቢና ዘሎ ኦዞን ግን ናቱ ጎናዊ ሳዕቤን ኣለዎ ማለት እዩ። ሕጂ እዚ ብሓፈሻ እቲ ቀጸላ ኦዞን ኢልና ክንዛረብ ከለና ግን እቲ ኣብ ስትራቶስፌር ዝርከብ ወይ ድማ እቲ ኸባና 11 ክሳብ 50 ኪሎ ሜትር ርሒቑ ዘሎ ቀጸላ ኣብኡ ተወኪርና ኢና ንዛረብ። እዚ ቀጸላ ኦዞን ዝበሃል ብብዝሒ ብፀዓቂ ናይ ኦዞን ጋዝ ዝቆመ ቀጸላ እዩ።

0: ኣብ ጥዑይ ኩነትን መጠንን ቀጸላ ኦዞን ካብ ስግረዶብ ክሊ ኣየር ዝመጹ ጸርግታትን ተጓዳእቲ ባእታታትን ናብ ፍጥረታት ዓለም ገጾም ክሓልፉን ሓደጋን ሞትን ከስዕቡን ዝከኣል ኣይነበረን። ብኸምዚ ንቡር ኩነት ካብ ጥንቲ ክሳብ ምዕባለ ኢንዱስትርያዊ ሰውራ ኣብ መጠን ቀጸላ ኦዞን ካብ ንቡር ወፃኢ ዝኾነ ተርእዮ ከይተረእየ ብንቡር መስርሕ እቲ ቀጸላ እናተሓደሰን እናተተክአን ድሕነት ዓለምና ክዕቀብ ጸኒሑ።
1: ቀንዲ ረብሓ ናይዚ ጠቓሚ ተባሂሉ ዝፍለጥ ኦዞን በቲ ዘለዎ ፀዓቂ ዋላ ውሱን ይኹን ትፀዓቁ፣ ግን በቲ ዘለዎ ፀዓቂ ሓደ ቀፀላ ይፈጥር ማለት እዩ። እዚ ቀፀላ እዚ ካባና 11 ክሳብ 50 ኪሎ ሜትር ርሒቑ ዘሎ ኢና ንዛርብ ዘለና። እዚ ቀፀላ እዚ ከዓ ነቲ ካብ ናይ ፀሓይ ዝመፅእ ጩራ ንምክልኻል እዩ ትቐንዲ ዕላሙ። ፀሓይ ቀንዲ ምንጪ ፀዓት እያ ነቲ ምድሪ ዘሎ ሂወታዊ። ዋላ ከምኡ ይኹን ግን ኩሉ እቲ ካብ ፀሓይ ዝውፅእ ጨረርታ ንህወታዊ ጠቃሚ ወይ ኣርባሒ ማለት ኣይኮነን፣ ሃሳይ ዝኾነ ጨረርታ እውን ካብ ፀሓይ ይፍኖ እዩ። ስለዚ እቲ ካብ ፀሓይ ዝፍኖ ጨረርታ ብፍላይ እቲ ንደቂ ሰባት ኹን ካልኦት ህወታውያን ኣብ ምድሪ ዘለዉ ህወታውያን ሃሳይ ዝኾነ ጨረርታ

0: ናብ ምድሪ በፂሑ ሳዕቤናት ከይምፅእ ሃስያታት ከይምፅእ ተባሂሉ በቲ ተፈጥሮዊ መገዲ ዝቆመ ቀፀላ ኦዞን በዞም ኦዞን ጋዝ ዝቆሙ ማለት እዩ ይጋረድ ማለት እዩ። እቲ ሓደገኛ ዝበሃል ተጋሪዱ ከም ዝምለስ ይግበር። እቲ ንደቂ ሰብ ንካልኦት ሂወታውያንና እዚዩ ኣርባሒ ወይ ጠቃሚ ተባሂሉ ዝፍለጥ ጥቕምታት ዘለዎ ጨረርታ ናይ ፀሓይ ከዓ ናብ ምድሪ ከም ዝበፅሕ ይገብር ማለት እዩ። ሕጂ ብሕፅር ዝበለ ክንዛረብ ከለና ቀፀላ ኦዞን ነቲ ካብ ፀሓይ ዝመፅእ ጨረርታ ብኡልትራቫይሎት ሬይስ ዝፍለጡ ጨረርታ ነቶም ጎዳእቲ ዘበሉ ጋሪዱ ከም ፅላል ኮይኑ ጋሪዱ ነቶም ሃስያ ዘይብሎም ዓይነት ጨረርታ ከዓ ናብ ምድሪ ንክዓልቡ የኽእል ማለት እዩ።
1: ቀንዲ ጥቕሚ ቀፀላ ኦዞን ንእንነብረሉ ዓለም ኣብኣ ዝርከቡ ፍጡራትን ዝምችእን ዘይጓዳእን ፀርግታት ንክሓልፍ እቲ ተጓዳኢ ፀርግታት ድማ ንክጋረድ ምግባር እዩ።
0: ብባህርያዊ መገዲ ብተፈጥሮዊ መገዲ ቀፀላ ኦዞን ከምቲ ክንብሎ ቀዲምና ክንብሎ ፅናሕና ብፃዕቂ ናይቶም ኦዞን ጋዝ ዝቆመ ስለ ዝኾነ እቶም ኦዞን ጋዝ ከዓ ብባህርያዊ መገዲ እንደገና ክስርሑ ክጠፍኡ ወይ ከዓኑ ባህርያዊ መስርሕ እዩ። ኣብ ትሕቲ ንቡር ኩነታት እዚኦም ንብሎም ዘለና ፀዓቅ ናይዞም ኦዞን ጋዝ እቶም ዝስርሑ ካብቶም ዝዓኑ ስለ ዝበዝሕ ሓደ ሚዛናውነት ነይርዎ እዩ። እቲ ዝነበረ ኣነባብራ ወይ ድማ እቲ ኩነት ኣብ ቀፀላ ኦዞን ዝነበረ ብሰንኪ ናይ ሰብ ናይ ደቂ ሰባት ምትእትታው ግን እቲ ፀዓቅ ናይ ኦዞን ካብቲ ዝምስራሕ ማለት ብመገዲ ዩቪሬስ ምስራሕ እቲ ዝዓኑ ክበዝሕ ጀሚሩ እዚ ዘጋጠመሉ ኩነታት ኣብ 20 ክፍለ ዘበን እዩ ማሕበረሰብ ዓለም ክግንዘቦ ክኢሉ እዚ ነገር እዚ። እዚ ከዓ ቀንዲ ጠንቂ ናይዚ ከዓ እቲ ንጥፈታት ናይ ደቂ ሰባት እዩ።
1: ኣብዚ ንቡር መስርሕን መጠን ቀፀላ ኦዞን ምምዝባል ዘስዕብ ድሒሩ ብዘኸተሎ ሓደጋታት ዝተዝተብሃለሉ ምትእትታው ከባቢ ኣብ ግምት ዘየእተወ ሕምባበ ኢንዱስትርያዊ ሰውራን ዝፈጠሮ መድረኽ ኣህላኽነትን ዝጠንቁ ሓደጋ ስዒቡ። ንምዃኑ ካብዞም ንጥፈታት እቶም ቀንዲ ንርቀት ቀፀላ ኦዞን ዝቐሰቡ ዓይነት እዮም?
0: ካብ ንጥፈታት ደቂ ሰባት ቀንዲ ብዙሕ ምክንያታት እኳ ክህሉ ተኽኣሉ እቶም ቀንዲ ርቀት ቀፀላ ኦዞን ዘብኣሱ ወይ ድማ ዘቀላጠፉ ግን እቶም ብጉጅለ ሲኤፍሲ ዝፍለጡ ወይ ድማ ብምፅንባር ናይ ካርቦን ፍሎሪን ክሎሪን ፍሎሪን ካርቦን ዝቆሙ ዓይነት ጋዛት እዮም። እዞም ጋዛት እዚኦም ኣብ ዝተፈላለዩ መዓላ ብብዙሕ ዓቐን ክፈርዩ ክኢሎም ማለት እዩ። ብዙሕ መዓላታት ነይርዎም እዩ ብፍላይ ካብ 1940ታት ጀሚሩ እዞም ጋዛት እዚኦም ምስቲ ዝነበሮም ብዙሕ ረብሓታት ብዙሕ ጥቅምታት ኣብ ብዙሕ መዓላ ክውዕሉ ክእሉ ስለ ዝነበሩ ብብዝሒ ክሃልኩ ክኢሎም። ንኣብነት ክኾነና ሓደ ካብቲ እዚኦም ጋዛት ብብዝሒ ኣብ መዓላ ዝውዕሉሉ ዝነበሩ ኣብ ናይ መዝሓሊታትን መዛም ኣየርን ወይ ድማ እዚ ሪፍሬጅሬሽንን ኤር ኮንዲሽንን ተባሂሉ ዝፍለጥ ዓውዲ ኣብዚ ዓውዲ እዚ ብብዝሒ ንዕዑ ንምዝሓል ዝኽእል ጋዝ ንምምስራሕ በዞም ኬሚካላት እዮም ዝስርሑ ነይሮም። እንትኾነት ፍሪጅ ክኾኑ ኤር ኮንዲሽነር ካልኦት ንምዝሓል ንምውዓይ ንጥቀመሎም ንዋት በዚኦም መዝሓሊ ጋዛት እዚኦም በዞም ጉጅለ ክሎሪን ፍሎሪን ካርቦን ብምፅንባር ናይዞም ባእታታት ዝቆመ እዩ ነይሩ ማለት እዩ። ሕጂ እዚኦም ንብሎም ዘለና ዓይነት እዞም ኬሚካላት ነቶም ቅድሚኦም ዝነበሩ በበይኑ ዝተፈላለዩ ሳዕቤናት ዝነበሮም ተኪኦም ነዊሕ ዓመታት ብሕሱር መገዲ ብዝመቸአ ኣገባብ ብዝቐለለ ኣገባብ ክምስርሑ ይኽእሉ ስለ ዝነበሩ እሞ ከዓ እትናቶም ተጠቃምነት ከዓ ብሕሱር መገዲ ብዝቐለለ መገዲ ብኦም ዝሰርሑ ንዋት ንምድላው ኣብ ፍሪጅ ኤር ኮንዲሽነር ይኹን ኣብ ናይ ሕክምናዊ መዓላታት ንዝተፈላለዩ ሕክምናዊ መዓላታት ኣብ ሕርሻዊ መዓላ ኣብ ናይ ንምፅራይ ዝተፈላለየ መዓላ ንምፅራይ ዝኾኑ ዕላማታት ንክውዕሉ ኮታስ ኣብ ብዙሕ ዕላማታት ረብሓ ስለ ዝነበሮም ብዙሕ ተጠቃምነት ነይሮም። ብኣብነት ክኾነና ክሳዕ ኣብ ዓመት ልዕሊ 1,000,000 ሜትሪክ ቶን ዝኣክል በዞም ጉጅለ ኬሚካላት ዝቆሙ ተሰሪሖም ኣብ ሃልኪ ወይ ኣብ መዓላ ውዕሉ ነይሮም። ሕጂ እዞም ኬሚካላት እዚኦም ብብዝሒ ክጥቀምሎም

0: ሰብ መጀመረ እሞ ከዓ ቀጥታዊ ዝኾነ ጎናዊ ሳዕብን ናይ ምምራት ወይ ምምራት ዝኾነ ባህሪ ስለ ዘይነበሮም ተጠቃምነቶም እንዳወሰኺ ኸይዱ።
1: እዞም ክሎሮ ፍሎሮ ካርቦንስ ብዝብል ዝፍለጡ ባእታታት ወዲ ሰብ ኣብ ዝተፈላለዩ ኢንዱስትርያዊ ፍርያት ከዘውትሮም ጀሚሩ በዚ መንፅር ብፃዕቂ ናብ ኣከባቢ ክዓርጉ ተራእዩ መጠኖም እናተዓፃፀፈ ጠንቂ ርቀት ቀፀላ ኦዞን ክኾኑ ተራእዩ። እዞም ጎዳእቲ ንጥረ ነገራት ዘመንጭው ክሎሮ ፍሎሮ ካርቦንስ ኣብ ተጠቃምነት ኢንዱስትርያዊ ፍርያት ኣዝዮም ምቹኣትን ኣብ እዋን እውን መማረፅን መተካእታን ኣይነብሮምን።
0: ኣብ ርእሲ እዚ እንታይ ኣጋጢሙ ሽዑዑ እቲ ዝተወሰኑ ክኢላታት ኣብዛ ዓውዲ ዝነጥፉ ነበሩ ክኢላታት እዞም ኬሚካል እዚኦም ቀጥታዊ ፅልዋ ክህልዎም ንኽእል እዩ ዝብል ዝተፈላለየ እማመታት ነይሮም። እዞም ንመሳርዕ ናይ ኦዞን ጋዝ ክባታትኑ ከም ዝኽእሉ እቲ መሳርዕ ናይ ኦዞን ጋዝ ክባታትኑ ተኽኢሎም ከዓ ቀፀላ ኦዞን ፀዕቕናቱ ክንኪ ብቢሉ ከዓ እቲ ናብ ምድሪ ክዘርቁ ዘይግብኦ ዝነበረ ዓይነት ጨረርታ ከዝርቁ ከም ዝኽእሉ ዝብል ዝተፈላለዩ እማመታት ነይሩ እዩ። እንተኾነ ግን ዝናቶም እማመታት ብዙሕ ሰማዒ ክርከብ ኣይከኣለን። ኣብ 1981-82 ግን ብዝተገብረ ናይ መፅናዕቲ ማለት ኣብ ስትራቶስፌር ዘሎ ፀዓቂ ኦዞን ክሳዕ ክንደይ ኣቢሉ ክኸውን ተባሂሉ ብዝተፈላለዩ ብሓገዝ ሳተላይት ተሰኒዮም መፅናዕቲ ካይዶም ነይሮም። ኣብቲ ዘካይድዎ መፅናዕቲ ድማ ኣዝዩ ዘሰንብድ ኣሰንባዲ ዝኾነ ውፅኢት ተረኪቡ። እቲ ኣሰንባዲ ዝገብሮ እንታይ እዩ? ፀዓቂ ናይ ኦዞን ጋዝ ብቅድሚ ሕጂ ተራእዮ ብዘይፈለጥ መገዲ ኣዝዩ ክንቁልቁል ክኢሉ ንኣብነት ክኾነ ናብቲ ግዜ እቲ ዝተረእየስ ክሳዕ 250 ዶብሶን ዩኒት መፅዩ። ዶብሶን ዩኒት ዝበሃል ፀዓቂ ኦዞን ንምዕቃን ንጥቀመሉ መሳርሒ ወይ ዩኒት እዩ። እዚ ቁፅሪ እዚ ምስ መፀ እሞ ከዓ እቲ ናቱ ዝርግሒኡ ናይቲ ውዕድ ፀዓቅ ዘለዎ ኦዞን ጋዝ ዝርግሒኡ ከዓ ኣዝዩ ዓብ ኮይኑ ልክዕ ንምኳን ከባቢ 25 ሚሊዮን ትርቢዒት ኪሎ ሜትር በፂሑ ማለት እዩ። ስለዚ እዚ ኣሃዝ እዚ ብጣዕሚ ኣሰንባዲ ኮይኑ መሊሱ ነዚ ንምፍላጥ ከዓ ተወሳኺ መፅናዕቲ ክግበረሉ ቀሲቡ ማለት እዩ። እቲ ዝተገብረ መፅናዕቲ ከም ዘረጋገፁ ከዓ እዞም ኣቐዲሞም ብዝተፈላለዩ ክኢላታት ዝቐርቡ ዝነበሩ ጉጅለ ምፅንባር ናይ ክሎሪን ፍሎሪን ካርቦን ዝዳለዉ ዝነበሩ ጋዛት እሶም ምዃኑ ክግንዘብ ተኻኢሉ ማለት እዩ።
1: ተጠቃምነት ናይዞም ባእታታት ክቁፀ ብኣጋ ስለ ዘይተኽኣለ እቲ ዘኸተልዎ ዕንወት ንንውሕ ዝበለ ግዜ ቀፀላ
0: ንኳል ኦዞን ተባሂሉ ንፍለጥ እዩ ወይ ምቕዳድ ቀፀላ ኦዞን ተባሂሉ ዝፍለጥ ኣባህላ ኣሎ። ዝባህላ እዚ ብ1984-85 ዝተባህለ ስያሜ እዩ። እዚ ስያሜ እዚ ካበይ መፅ እዩ? ኣብቲ ግዜ እቲ ፀዓቂ ናይ ኦዞን ጋዝ ኣብ ስትራቶስፌር ማለት ኢና ንዛረብ ዘለና ኣብ ከባቢ ኣንታርክቲካ ተራእየ ብዘይፈለጥ መጠን እዩ ጎዲሉ። እቲ ዝጎደለሉ ምክንያት ከምቲ ቀዲምና ክንጠቕሶ ፅናሕና እዚኦም ኬሚካላት ዋላ ይኹኑ እምበር ቅድሚኡ ተበፂሑ ይፈለጥ እዚ ቁፅሪ እዚ እቲ ቁፅሪ እዚ 250 ዶብሶን ዩኒት እዩ። ምናልባት እዚ ንብሎ ዘለና እቲ ቁፅሪ ንመነፃፀሪ ክኾነና ኣፀጋሚ ክኾን ክእል ግን ምስቲ ቅድሚኡ ዝነበሩ ዓመታት ክርኢ ከሎ እቲ ዝነበረ ፀዓቂ ናይቶም ኦዞን ጋዝ ልዕሊ 6700 እዩ ዝበፅሕ ነይሩ። እዚ ሓደ ሲሶ ሓደ ርቢዒ ኣቢሉ እዩ ጎዲሉ ማለት እዩ። እሞ ከዓ እቲ ዝርግሒኡ ከዓ ሰፊሕ ዝርግሐ ነይርዎ ብዘሎ ከባቢ ኣንታርክቲካ ማለት ከባቢ 25 ሚሊዮን ትርቢዒት ኪሎ ሜትር ንዝኣክል ዝርግሐ እዩ። በዚ ፀዓቂ በዚ ውሑድ ፀዓቂ ክርአ ተኻኢሉ በዚኡ ድማ እቲ ፀዓቂ ካብዘይ ምህላው ካብ ምውሓዱ ዝተለዓለ ቀዳድ ኦዞን ወይ ዝነኸለ ክፋል ኦዞን ተባሂሉ ክስየም ተኻኢሉ
1: ምፅንቃቕ ቀፀላ ኦዞን ሓደ ካብቲ ኣብ 20 ክፍለ ዘመን ዝተረእየ ዝበኣሰ ኣከባብያዊ ክስተት እዩ ነይሩ። ፀዓቂ ኦዞን ኣብ ስትራቶስፌር ተራእዩን ተሓሲቡን ብዘይፈልጥ መንገዲ ምንቁልቃል ከርኢ ካብቲ ኣብ ሱሳታት ዝነበሮ ብዝሒ ብልዑል ሚእታዊት ከም ዘንቆልቆለ ተረጋገፀ። መብዛሕትአን ፀለውቲ ሃገራት ግና እዚ መጠን ዝተጋነነ ምዃኑ ኣብ ቅማረን ጥዕና መዐቀኒ መሳርሒታትን ብዝተፈጥረ ፀገም ዝተንፀባረቀ እምበር ጋህዲ ከምዘይ ምዃኑ ክምጉታ ተራእየን እየን። እቲ መፅናዕቲ ከዓ

0: ደጊሙ ኣብ ጥቅምቲ 1982 ክድገም ኣድላይ ዝበሃል ምድላዋት ተገብረ። እቲ ዝተረኽበ ውፅኢት እውን ነዚ ኣሰንባዲ ክስተት መሊሱ ዘጉልሕ እምበር ነቲ ስክርታታት ዝቕንጥጥ ኣይነበረን። ብ1984 ድማ ኣብ ጃፓን ዝመደበሩ ትካል ምርምር ጠፈር ነቲ ብተኸታታሊ ዓመታት ዝኣከቦ ሓበሬታ ናብ ማሕበረሰብ ዓለም ብወግዒ ኣቕረበ።
1: ሓደ ካብቲ ሰዕቤናት ናይ ጩራታት ፀሓይ ወይ ኡልትራቫዮለት ሬይ እቶም ብኦዞን ብቐፀላ ኦዞን ክጋረዱ ዝግብኦም ናብ ምድሪ ምስዝበፅሑ ዘምፅዎ ዝተፈላለዩ ጥዕናዊ ሰዕቢናት ኣሎ። ሓደ ካብቶም ቀንዲ ሰዕቢናት ናይ ካንሰር ናይ ቆርበት ካንሰር ወይ መንሽሮ ቆርበት እዩ። ናይ ዓይኒ ፀገማት ወይ ካታራት ተባሂሉ ዝፍለጥ ሕማም የስዕቡ። ንባዕሉ ብቲ ናይ ስርዓተ ምክልኻል ናይ ደቂ ሰባት ንክጎድል የጋድዱ ማለት እዩ። ሕጂ ኣብቲ ግዜ እቲ ኣብቲ ከባቢ ኣንታርክቲክ ዝነበረ ህዝቢ ዝበዝሐ ዝረአ ዝነበረ ፀገማት ነይሩ፣ ሕማማት ነይሩ እዩ። እዚ ሕማማት እዚ ከዓ ኣቐዲምና ክንጠቕሶ ፀናሕና ሕማማት እዩ ነይሩ። ሕጂ እዚ ሕማማት እዚ ኣብ ቦትኡ ከሎ ኣብ ርእሲኡ ከዓ እቲ ናይ ዝተወስደ ምስሊ ከዓ ምስ ተረአየ ልክዕኡ እቲ ባህርያዊ ወይ ድማ እቲ ተፈጥሮዊ ኩነት ተርእናዮ ብርእሱ ዝጎድሎ የብሉ ወይ ምቁብ እዩ።
0: እዚ ምድሪ ብጨቕጥኣ ዘርኣየትሉ ዘስደምም ክስተት ምስቲ ሳይንሳዊ ርኽበታት ናይ ብርቱዕ ጨረርታ ፀሓይ ዝጠንቆም ሕማማት ከም በዓል ናይ ቆርበት ካንሰርን ካታራክትን ብምስናዩ ንህዝብታት ዓለም ከቢድ ሸቕሎት ክፈጥረሎምን ኣብ መንግስታቶም ሰፊሕ ዝዓቐኑ ህዝባዊ ተቃውሞ ብምልዕዓል ፀቕጢ ክፈጥሩን ጀመሩ። ድሕርቲ ኣብ ከተማ ቬና ዝተጋብአ ዋዕላ ንጠንቂ ምፅንቃቕ ቀፀላ ኦዞን ንምፍላጥ ዓሚቕ መፅናዕቲ እዩ ተኻይዱ። ነቶም ኣቐዲሞም ብማሕበረሰብ ዓለም ሸለል ተባሂሎምን ኣቓልቦ ተነፊግዎምን ዝነበሩ ጠንቂ ርቀት ቀፀላ ኦዞን ዘቀልዑ ሳይንሳውያን መርትዖታት ሓቅነቶም ክረጋገፅ በቶም ኣብ ትሕቲ ውዕል ቬና ዝቆሙ ጉጅለ ክኢላታት ዳግም ክረጋገፅ ጀመረ።
1: ልክዕ እቲ ፍፃሜ ምስ ኣጋጠመ ንዓለም ሓደ ደወል እዩ ነይሩ። እዚ ርቀት ናይ ወይ ድማ እዚ ምቕዳድ ናይ ቀፀላ ኦዞን ምስ ኣጋጠመ ንማሕበረሰብ ዓለም ሓደ ደወል እዩ ነይሩ። ኣብቲ ግዜ እቲ ከዓ ብዙሕ ተቃውሞታት ክስዕቡ ክኢሎም እዮም። በቲ ተናጣጠፍቲ ኣብ ኣከባቢ ተኪሮም ዝነጥፉ ኣካላት ሜድያታት ሕጂ እቲ ዝነበረ ድፊኢት ምስ በዝሐ ብፕሮግራም ውድብ ሕቡራት ሃገራት ወይ ዩኔት ተባሂሉ ዝፍለጥ ሓደ ስምምዕ ንክግበር ዝተወሰነ ምንቅስቃስ ተካይዱ እዩ። ኣብ 1985 ኣብ ከተማ ቬና ኮንቨንሽን ተባሂሉ ቀፀላ ኦዞን ንምክልኻል ሓደ ዋዕላ ቆይሙ ብኡ መጠን ከዓ ሓደ ስምምዕ ተገይሩ ማለት እዩ። እዚ ስምምዕ እዚ ዋላ ዝቆመሉ ዕላማ ቀፀላ ኦዞን ንምክልኻል እንተነበረ ግን ቀንዲ ጠንቅታት ቀፀላ ኦዞን እንታይ እዮም ኣብ ዝብል ሕቶ ናብ ሓደ ስምምዕ ክበፅሑ ይተኽኣሉ። ስለዚ እዚ ከዓ ናበይ ወሲዱ ናብ ተወሳኺ ካልእ መፅናዕቲ ወሲዱ መፅናዕቲ ተኻይዱ ሃገራት በበወገነን ክኢላታት ኣዋፊረን ጥንቅታት ናይ ቀፀላ ኦዞን እንታይ ምዃኑ ንምፍላጥ መፅናዕታት ክገብራ ክኢለን ማለት እዩ። ኣብ 1987 ፕሮቶኮላዊ ስምምዕ ሞንትሪያል ዝፍለጥ ሓደ ስምምዕ ቆይሙ። እቲ ቀንዲ ዕላማት ስምምዕ ከዓ እቶም ኣብቲ ግዜ እቲ ክልለዩ ዝኽኣሉ ሃገራት ክሰማዓሎም ዝኽእላ ጥንቅታት ናይ ቀፀላ ኦዞን ዝኾኑ ኬሚካላት ወይ ጋዛት እሶም ብእዋኑ ንምእላይ እዩ መስራሕ ተጀሚሩ። ልክዕኡ ኣብ መዓላ ኣብ ሰፊሕ መዓላ ብዙሕ ተጠቃምነት እውን ስለ ዝነበሮ እዞም ጋዛት እዚኦም ብሓደ ለይቲ ጠጠው ክተብሎም ክተወግዶም ክውነታዊ ክኸውን ኣይክእል እዩ። ምክንያቱ ኣብ ሕክምናዊ መዓላ ሰፊሕ ነይሮም ከም ተቐዲምና ጠቐስናዮ ኣብ መዛሕሌታት መዛኽም ኣየር ዳርጋ ኣብ ብዙሕ ዕላማእታት እውዕሉ ብምንባሮም ብቐጥታ ንዖም ንምእላይ ወይ ጠጠው ንምባል ኣይተኸኣለን። በቢግዜኡ በቢመድረኹ ንኽእል እዩ ግን ሓደ ስምምዕ ተገይሩ እሶም ክእለዩ ከለዉ ከዓ ቅድሚ ምእላዮም ከዓ ንዑም ክትክኡ ዝኽእሉ ዝሓሹ ዓይነት ንዑም ኣማራፂታት ንምቕራብ ከዓ ተወሳኺ መፅናዕቲ ክግበር ሓደ ስምምዕ በፂሑ እቲ ስምምዕ ድማ ክግበር ተኻኢሉ ድሕሪ ዝተወሰነ ግዜ እዞም እቶም ንዖም ክትኩእ ዝኽእሉ ኬሚካላት

0: እንዳተዓወሉ እንዳተማሃዙ እንዳተሰርሑ ክመፁ ምስ ከኣሉ እሶም ከዓ በቢግዚኡ እንዳተኣለዩ ከይዶም ማለት እዩ። ኣብዚ እዋን እዚ ዳርጋ ኣብ ዓለም ደረጃ ክንሪኦም ከለና 99 ሚእታዊት ካብቶም ቀፀላ እዞም ክርቅቁ ዝኽእሉ ጋዛት ወይ ኬሚካላት ንክእለዩ ውሳኔታት ሓሊፉ ዳርጋ ብዙሕ ቦታታት ድማ ክእለዩ ተባሂሎም ኣለዉ።
1: እዝን ካልእን ዘጠቃለለ ርክበታት ናይቶም ጉጅለ ክኢላታት ድማ ናብ ቤት ፅሕፈት ሰክሬታርያ ኦዞን ቀረበ። ድሕሪቲ ናይ ሕቡራት ሃገራት ኣከባብያዊ ፕሮግራም ማለት ዩኤንኤፒ ነዊሕ ዝተፃዕረሉ ዲፕሎማስያዊ ዝርርብ ሃገራት ነዞም በከልቲ ገዛት ንምቁፅፃር ፕሮቶኮላዊ ስምምዕ ሞንትሪያል ኣፅደቓ። ኣብዚ እዋን እዚ ውዕል ኤርትራ እትርከበን 198 ሃገራት ዝሓቆፈ ኣህጉራዊ ኣከባብያዊ ውዕል እዩ። ውዕል ሞንትራል ትግባረ ናይቲ ቅድሚኡ ቅድሚ 2 ዓመት ዝተኸተመ ውዕል ቬና ኮይኑ ንተጠቃምነት ቀፀላ ኦዞን ዘርቅቁ ሳብስታንስስ ተባሂሎም ዝፍለጡ በቢደረጃ ብምእላይ ንቀፀላ ኦዞን ንምዕቃብን ናብ ንቡር ንምምላስን ዝተተለመ ዓለምለኻዊ ስምምዕ እዩ።
0: ዋላ ብዙሕ ስራሕ ይስራሕ ብዙሕ ግብራዊ ውፅኢታዊ ክኾን ዝኽእል ስራሕ እንተተሰርሐ ኩሉ ሰዕ ናይ ኣከባቢ ጉዳይ ግን እቲ ትገብሮ ንጥፈታት ወይ እቲ ትገብሮ ዕማማት ቀጥታዊ ዝኾነ ውፅኢት ኣብ ዓመት ካብ 2 ዓመት ኣብ 3-4 ዓመት ክመፅእ ኣይትፅበዮን ኢኻ። ንክዓኒ እውን ነዊሕ መስርሕ ዝወሰደ ብምንባሩ ንክፍወስ ከዓ ግዜ ክወስድ ዝኽእል እዩ። እዚ እኳ ተኾነ ኣብ 2021 ምናልባት ንመረዳእታ መታን ክኾነና እዞም ንብሎም ዘለና ጋዛት ልክዕ ካብቲ ንጥቀመሉ ከባቢ ካብዚ ንሕና ንነብረሉ ዘለና ከባቢ ተፈንዮም ወይ ልሒኾም ምስ ወፁ ነዊሕ ኪሎ ሜትር ተጓዒዞም ልዕሊ 10 ኪሎ ሜትር ተጓዒዞም እዮም እቲ ናይ ቀፀላ ኦዞን ናይ ምፅንቃቅ ወይ ፃዕቂ ኦዞን ናይ ምውሓድ ወይ ናይ ምንካይ ዓቕሚ ናይ ምንካይ መስራሕ ዘካይዶ እዚ መስራሕ እዚ ንክካየድ ዝተወሰነ ዓመት ክወስድ ይኽእል እዩ። ካብ 3-5 ዓመት ክወስድ ይኽእል እዩ። ኣብኡ ምስ በፅሑ ድማ ነቲ ፀዓቂ ናይ ኦዞን ጋዝ ንምንካይ ወይ እቲ ቀፀላ ንምርቃዕ ነዊሕ ዓመታት ክፀንሑ ክወስ ዘሎም ይኽእል እዩ። ክሳዕ 100 ዓመት ክፀንሑ ይኽእል እዮም። ገሊኦም ክሳዕ 50 ዓመታት ዝፀንሑ ኣለዎ። ሕጂ በብእዋኑ በብዓመቱ ድማ እቲ ፀዓቂ እንዳጉደልዎ እንዳነከይዎ ይኸዱ ማለት እዩ። ሕጂ እቲ ንብሎም ዘለና ክሳዕ ሕጂ ዝፀንሑ ቅድሚ 100 ዓመት ኣብ 1970 ዓመት ዝተፈነዉ ገና ክሳዕ ሕጂ እውን ኣብቲ ናይ ምርቃቅ መስራሕ ክህልዉ ይኽእሉ እዮም። ስለዚ ነቲ ድሕሪኡ ዝመፀ ስራሓት ነቲ ብድሕሪ 1985 ድሕሪ እቲ ምቋም እቲ ውዕል ዝመፀ ዕማማት ስራሓት ውፅኢቱ ንሪእየሉ ብዝእዋን እዚ እዩ። ካብ ሕጂን ድሕሪ ዘሎ ግዜ እዩ። ነዚ መረጋገፂ ክኾነና ዝኽእል ኣብ 2021 ኣብ ጥሪ 2021 ዝወፀ ሓደ መፅናዕቲ ነይሩ። እቲ መፅናዕቲ እንታይ እዩ ዘርኢ? ምስሊ ናይቲ ንኻል ወይ ቀዳድ ኦዞን ተባሂሉ ዝፍለጥ ዝነበረ ፀዓቂ ኦዞን ውሒድዎ ዝነበረ ከባቢ ኣንታርክቲክ ናብቲ ዝነበሮ ይምለስ ከም ዘሎ ዘርኢ ምስልታት ተርእዩ። እቲ ፀዓቂ ክውስኽ ክበዝሕን ክኢሉ ኣሎ ማለት እዩ። እዚ ከዓ ነቲ ኣቕዲሙ ዝተገብረ ስራሓት ንዑ ዘረጋግፅን ነቲ ዝተገብረ ዕማማት ድማ ውፅኢቱ ዘርእን ክኸውን ይኽእል እዩ ማለት እዩ።
1: ነዞም ግኑናት ዝኾኑ መባረዲ ጋዛት ንምእላዮም ዝውሰድ ስጉምትታት ድማ ንኽኢላታት ዝዓውዲ ከቢድ ብድሆ ፈጠረሎም። እቲ ጠንቂ ምፅንቃቕ ቀፀላ ኦዞን እንታይ እዩ ዝብል ዝነበረ ብድሆ ከዓ ብኻልእ ዝዓበየ ብድሆ ማለት መተካእታ ናይዞም ቀፀላ ኦዞን ዝፅንቅቁ ሳብስታንስ እንታይ እዩ ብዝብል ተተክአ። ሃገራት ኮና ዓበይቲ ትካላት ተጠቃምነት ሲኤፍሲ ሙሉእ ብምሉእ ከይእግድኦም ከዓ ካልእ ኣማራጭታት ሳእና። ጉጅለ ክኢላታት ውዕል ሞንትሪያል ከዓ ዓብ ባጀት ብምስላዕ ናብ ዝሓሸ መተካእታ ንምስግጋር መፅናዕቱ ቀፀለ። ምስ ግዜ ግና ንዕኦም ክትክኡ ዝኽእሉ ኤችሲኤፍስን ኤችኤፍሲን ዝተባህሉ ጉጅለ ኬሚካላት ኣቓልቦ ናይ ብዙሓት ኣፍረይቲ ትካላትን ሃገራትን ክስሕቡ ጀሚሮም።
0: ከምዝበልናዮ እዞም ጋዛት ሰፊሕ ተጠቃምነት እዩ ዘሎ። ሕጂ ምናልባት ኣብ ሃገርና እቲ ብብዝሒ ንጥቀመሎም እዞም ኬሚካላት ከምዚ ንብሎ ዘለና ኣብ መዛሕሊታትን መዛህም ኣየር ኣብ መዋዓዓይ ዕላማ ክውዕሉ ዝኽእሉ እዮም። ደረጃ ዓለም ክንሪኦ ከለና

ና ግን እዚኦምን ንዑም ዝመስሉ ዓይነት ኬሚካላትን ኣብ ሕርሻዊ መዓላ ከም ፀረ ባልዕ እውን ንጥቀመሎም ኢና። ኣብ ኢንዱስትራዊ ካልኦት ኢንዱስትራዊ ምዕባለታት ወሰንቲ ዝኾኑ ረብሓታት እውን ኣለዎም። ገለ ንምጥቃስ ኣብ ምድላው ናይ ፍርናሽ

0: እዩ ጓኒፍዎም። ከመይሲ እዞም ብኦዲስ ዝፍለጡ ሳብስታንስ ኣብ መዓልታዊ መነባብሮ ደቂ ሰብ ኣዝዩ ልዑል ኣገዳስነት ዝነበሮምን ብኣሽሓት ዝቁፀር ፍርያት ዘቐሙ ነበሩ። እዞም ሳብስታንስ ኣብ ዓውድታት ፀረ ባልዕ፣ ሕክምና፣ ህንፃ፣ ኤሌክትሮኒካዊ መሳርሒታትን መጥፋእቲ ሓውን ሰፊሕ ተጠቃምነት እኳ እንተነበሮም ኣብ ዓውዲ መብረዲታትን መዝሃሚ ኣየርን ዝነበሮም ተራ ግን ኣዝዩ ልዑል ነበረ። ተራ መብረዲታትን መዝሃሚ ኣየርን ክጉሰ ዘይክእል ግዙፍ ቁጠባውን ማሕበራውን ረብሓታት ብምንባሩ ከዓ እዩ እቲ ዛዕበየ ኣጀንዳ ናይዚ ውዕል ዝኾነ።
1: ምናልባት ናይ 4 ዓመት ፃዕሪ ወይ ጉዕዞ እዩ እቲ ንብሎ ዘለና ናይ ንዚኦም ንምእላይ ዝተወስደ መስርሕ። ሕጂ እቲ ኩሉ ሰዕ ሓደ ሰፊሕ ተጠቀምነት ዝነበሮ ጋዝ ወይ ኬሚካል ኣለይ ካብ ካልእ ክትኮኦ ከለካ ዝመፅእ ጎናዊ ሳዕቢናት እውን ኣሎ። እቲ ጎናዊ ሳዕቢናት ኣብ ቁጠባ ዘምፅኦ ካልኦት ማሕበራዊ ኩነታት ዝፈጥሮ ፅልዋታት ኣሎ። ምክንያቱ ብቐሊሉ መገዲ ሰብ ረኪቡ ኣብ ብዙሕ መዓላ ክጥቀመሉ ዝፀንሐ ብካልእ ብቐሊሉ ክዳሎ ብዘይክእል ኬሚካል ንድሕር ተኪእኸዮ እሱ ዝፈጥሮ ተፅዕኖ ናይ ቁጠባን ማሕበራዊ ኩነታትን ስለ ዘሎ ማለት እዩ። ሕጂ ብደረጃ ዓለም ማዕረ ማዕረት ንምእላዩ ዝውሰድ ዝነበረ መስርሕ ማዕረ ማዕር እዩ ንዕዑም ንምትካእ ዝሓሹ መተካእታ ምስ ኣከባቢ ዝሳነዩ መተካእታ ንምፍጣር እሞ ከዓ ማሕበረ ቁጠባ ዝበዝሐ ሕብረተሰብ ካሃስዩ ዘይክእሉ ዓይነት ኬሚካላት ንምድላው እዩ እቲ ዝኸበደ ብድሆ ዝነበረ። ሕጂ እዚ ብድሆ እዚ ከዓ ናይ ብዙሓት ክኢላታት ዝጠልብ ብዙሓት ምሁራት ዝጠልብ ኣብ ዝተፈላለየ ዓውዲ ዝነጥፉ ምሁራት ማለት እዩ ዝጠልብ ዓይነት ፃዕሪ ወይ ስራሕ እዩ ነይሩ። እዚ ከዓ በብመድረኹ በብግዜኡ እንዳተሰርሐ ንዑም ክትክኡ ዝኽእሉ ኣብ ዝመፅሉ ግዜ ዝተወሰነ ዕድል ነተን ድኻታት ሃገራት እንዳተፈጥረ ንምትኩእ እዩ ነይሩ ቀንዲ ስራሕ። ብተዛማዲ ክትሪኦ ከለካ እቲ ነዚ ተግባራዊ ንምግባር ዝቆመ ስምምዕ እዚ ፕሮቶኮላዊ ስምምዕ ሞንትሪያል እቲ ዝሓሸ ወይ ድማ ዳሓን ውፅኢት ዝተረኽቦ ኣከባብያዊ ውዕል እዩ ክንብሎ ንኽእል ኢና። ኣብዚ እዋን እዚ ዳርጋ ኩለን ኣባል ሃገራት ውድብ ሕብራት ሃገራት ኣባሉ ኮይነን ይነጥፋ ኣለዋ።

0: ድሕሪ ተዕሊም ኣበይ ከተመዲብኪ ኣበባ?
1: ድሕሪ ተዕሊም ኣብ ቤት ትምህርቲ ሰውራ እየ ተመዲበ። ከም ኣላይት ኮይነ ቤት ትምህርቲ ሰውራ ተመዲበ ማለት እዩ።
0: ኣላይት ማለት
1: ነቶም ፊተ ዝነበሩ ፊተ ኣውራርሲ ከመደይ ከመቦ ኮይና ንምግቦም ናሓፅቦም ነዘናግዖም ንምህሮም።
0: ሕጂ ብቲ መጀመርያ ናብ ኣበይ ወስድኹ ከም ዘለዎ ኣይፈለጥክን ሰሚዐ ኣይፈለጥዋን። ንድፋዕ ተወዚዐን ዝኸዳ ዘለዋ ይመሲልዎን። ዳሕራይ ኣብ ቤት ትምህርቲ ሰውራ ኣለይቲ ገይሮም መን ሕጂ ሰንቢደን እየን በዓል ኣበባ ኢኻ ትሰምዕ መጀመርያ ከመይ ትሰሚዑ?
1: መጀመርያ እተን ቀዳሞት ምሳና ዝተዓለማ ንሓይልታት ኸዳ ነይረን፣ ንሓይለታት ይውዝዓ ነይረን ማለት እዩ። ንሕና ሕጂ ካብተን ዝኸዳ ካብአን ተረፊና። ንስኽ እውን ነርክ ኢኹ ምሳና ኣብ ሓሊበት ማእቶት ነይሩ፣ ፅርግያ ንሰርሕ፣ ማካይን መፃ ነራግፍ፣ ንስከም ከምዚታት ነይሩ። ብድሕሪኡ ተውዚዕ እዋን ተውዚዕ ስለ ዝኣኸለ ካብ ቤት ትምህርቲ ሰውራ ስዩም ሃይለ ዝበሃል መፂና ማለት እዩ ክወስደና። ካላሽንቲ ዓፃፊት ሒዙ ክፉፉ ዓጢቁ ገለመለ ይመፅ እዩ። ሕጂ ንሕና ትብረት ገለመለ ስለ ዝረኣና ንሓይልታት ኢና ከም ብፆትና እምበር ክፍልታት ደሎ ከማን ኣይመስለና ነይሩ። ድሕሪኡ ንኸይድ ሚሸት ነይሩ፣ ንኸይድ ቀብሮኦት በፂሕና ኣበይት ወስደና ኣለካ ኢልናዮ። ተንቀዳሞት ብኤነትረ ገለመለ እንዳመፃ እየን ዝወስደአ ነይረን ንድፋዕ ተንቅድሜና ዝተወዝዓ ማለት እዩ። ሕጂ ንሕና ነዊሕ ከድና ብእግሪ ካብ ሓሊበት ሰብ እዮም ናበይት ወስደና ኣለካ ገለ ምስ በለና ሓይልታት ኢሉና ሓይልታት ምስ በለና ሕጂ መሊስና ናሃር ወሲኽና 208 ደቂ ኣንስትዮ ኢና ንቤት ትምህርቲ ሰውራ ሽዑ ዝተወዛዕና። ውሕዳት ቁፅሪ ይኮና 208 ደቂ ኣንስትዮ ንቤት ትምህርቲ ሰውራ ተወዚዕና። ሕጂ ምስቲ ብዝሕና በቃ
0: ኣዝዩ ኣገዳሲ ነይሩ ማለት እዩ። ካብቲ እዋንቲ
1: ምዝላቅ ናይ ዜሮ እንዲ ነይሩ ካብቶም ፊተወራረ ካብ ዜሮ ቤት ምስ ወራሲ ካብ ዜሮ ኣዝሊቆም ቆብሮኦት እዮም ኣዕሪፎም። ሕጂ ኣብ ቆብሮኦት ቦታ ሒዞም ኣብኡ ግዜያዊ ቦታኦም ስለ ዝነበረ ሕጂ ንሕና ንሓይልታት ኢና ኢልና ንኸይድ ነርና። ማዕዶ ምስ በፃሕና ሕጂ እዚ መቋሉ ርኢናዮ በላጭ በላጭ ይብል ቆልዑ ጫቅጫቅብሉ ገለገለ እንታይ እዚ ኢልና ከዓ ንሕና እንታይ እዚ ኢልናዮ። ኣነ ድሓን ቦታ ከን እዩ ብዙ እዩ ቦታ ኹን ገለ ኢልና ወዳሃይለ ተበልና በዚ መጋርያ እዩ መቅሎ በዛ ሓልሓለ ይብል ነፈርቲ ስለ ዘለዋ ከይመፅኦም ክሻፋ ተባሂሉ በዚ መቅሎ በዚ ቆልዓ በዚ ድስቲ ዓበይቲ ገለ ርኢና እንታይ እዩ ኢልና በቃ ሽዑ ንጎሆ ምስ ኮነ ጫቅጫቅ ብሉ ቆልዑት ክቆርሱ ተሲኦም መጋቦ የብልዖም እቶም ካብ ዜሮ ዝመፃ ኣባላት ዋላ መምሃራ እንዲኦም ገለ ኩሉ እዩ ነይሩ። ምክንያቱ ርጉፅ ቦታ ስለዘይሓዙ ዝነበሩ እንታይ እዚ ተበልናዮም ኣብዚ ቦታ ከን ኢሎም ናብ ኣብዚ ጋ እንታይ ሓይልታት ደይበልኩም ናኒኦም እዚ በቃ ቦታ ክንስሓት ክንኢሎምና እንታይ ንገብር ኣብዚ ኢልናዮም። ቆልዑት ተኣልያ ንሕና ቆልዑት ከነዕብዶ መፂና ኢና ካብ ገዛና ንሕና ክንዋጋ ኢና መፂና ንሕና ንድፋዕ ኢና መፂና ንሕና ቆልዑት ከነዕቢ መፃና ከመይ ጌርና ንሕና ቆልዑት ነዕቢ ከመይ ጌርና ካብ ብፀትና ንፍለልና በቃ ኣሻፈረኝና ኣገርጊርና ኢና እዋ ሽዑ ወዲ ሸክ መፂኡ ቦታ ኸንያ ትቕበላ ትቕበላ ኣይትቕበላ ከዓ ተቐቢልክና ኢኸን ኣብቲ በፅሖ የብልክን ኢልና ሓምድ ወዲ ሸኽ መቸም ዕረ እንዳጣዓመና ሰጊድና ተቐቢልና እያ።
0: ድሕሪኡ ግን ተወሃሂድክን
1: በቃ ናበይ ክዳቱ ናበይ ከነብል
0: ሓራይ ብዛዕባ ቤት ትምህርቲ ሰውራ መበል 50 ዓመት ፅምብል ናይ ቤት ትምህርቲ ሰውራ ወርቃዊ ኢዮቤልዩ ክግበር ስለ ዝኾነ ኣብኡ ዕድምቲ ለኽ ዝርዝራት ብዙሕ ክህሉ እንድዩ ሽዑ ነብል እግረ መገዲ ግን ካብ ታዕሊም ወፂእ ክበ ኣትኽ ንምባል እየ ኣምፅአ እያ። ግን ሽዑ ከዓ ጉጅለ ባህሊ ኣባል ነርኪ
1: ማለትእንታይ
0: ሩ ተራኽ ሽዑ
1: ደርፊ ደራፊት ነረ
0: ናይ ብሓቂ
1: ናይ ብሓቂ
0: ትዝክርየን ደርፍታት ኣለዋ ዶ?
1: ሓንቲ ደርፊ ደሪፈ
0: ድሓንስምዕናስኪንሽተይ ድሓን
1: ድሓ ንዋላው ናይ ርስዓን እንድአ ግንሲ ኣብ ጀልሃንቲ እንድዩ ባህሊ ኣለይቲ ምስተበልና ናይ ቀሕቲ ዕምባባ ባህሊ ነይሩ፣ ናይ ኣለይቲ ባህሊ ነይሩ። ኣላይ መድረክናን ጠርናፊናን ከዓኒ ጣዕመ ገብስ

0: ስውእ ጣዕመ ገብረ ስላሴ እዩ ጣዕመ ዝብሎ ነሩ ተሰዊኡ እዩ ኣብ ቤት ምሰውራ ምስ ወፀ ድፋዕ ምስ ከደ ተሰዊኡ ሕጂ ኣነ ደራፊት ነረ ጓል እምባያ ደራፊት ነራ ጓል ገባር ሃፀይ ብዙሓት ኢና ነርና ደረፍቲ ሕጂ ሓንቲ ካብተን ኣነ ዝደረፍ ኮን ሓንቲ ያ ሳይንስ እያ ትብል ነራ ሓንቲ ያ ሳይንስ ዘይተማሳምስ ንረብሓ ሓፋሽ ሰላም ተንግስ ክምርኮሳየ ክገብራ ዕጥቀይ ክትሕብረኒ ኣብ ገዛ ካልሲ ወጋ ዕዳጋ የለን ብመትከል ፀወታ ብደም ጭቁናታ ዛብ ምጠላዕ ብኻርታ ታሪኮ ቃሲ ኮይኑ ከም ዝገድፍ ዛንታ ተማሂረ ኣብ ቃልሲ ኣይኮነኒየታ ሓንቲ ያሳይንስ ዘይተማሳምስ ንረብሓ ሓፋሽ ሰላም ተንግስ ክምርኮሳየ ክገብራ ዕጥቀይ ክትሕግዘኒ ኣብ ገዛ ቃልሲ ስታርሊምባጤራታት ይኮመር ደላራት ተዋጋቲ ነፈርቲ ይውሓዛ ታንክታት ብደገፍ ናይ ወፃኢ ይረግረጋ ፅዋራት ኣይዕንቅፀንን እዩ ከካይድ ካልስታት ከምዝናበልካ እዩ ነይሩ
1: ዘኪርክዮ ክኣምርት
0: ኩላታ ቨርስ ብምለ ታዝክርያ ዋላ ዝማቻ ዋላ ግል
1: ወላ ኣብ ዕላል ክረክበክ ከለኹ ናይ ምዝካር ክእለትኪ ብጣዕሚ ፅቡቅ ዳርጋ 8 ዓመት ክቢ ትምህርቲ ሰውራ ጌርኪ ድሕሪኡ ኣበይ ክተመዲብኪ
0: 8 ዓመት ኣብ ቤት ምሰውራ ካብ 78 ማለት 79 ኮይኑ ማለት ወርሒ 12 78 ዲና ቤት ምር ሰውራ ተወዚዕና ካብ 78 ወርሒ 12 ክሳብ 86 87 ኣብ ቤት ምር ሰውራ ኣለኹ ካብኡ ሓይሊ እንተ ትበሃል ስለዝቆመት እዚ ጀነራል ኣስመሮም ገረዝ ግሄር መፂና ኣብ ቤት ምሰውራ ማለት እዩ ንቤት ምሰውራ ጥረ ደይኮነ ንኩሉ ደጀን ዝነበረ ዘይሩ ክትከትኡ ኢኹም ኢሉና ሓልዋ ደጀን ክትወፅኡ ኢኹም ኢሉና ተሓጒስና ሓልዋ ደጀን ምስ በለና ተሓጒስና ምክንያቱ ነፈርቲ እንተ መፃ እንተ ሃረማ ፀላይ እንተ መፀ ገለ ኔራታ መልእኽትናቱ ሕጂ ንሕና ዝኾነ ተፃባእ መታን ከይመፅእ እንታይ ኢና ክንከውን ካብ ነሰ ከፍ ክፍልታት ወፂና ሓለዋ ደጀን
1: ናይ መጠንቀቕታ ደወል ይኹም
0: እወ ሕጂ ኣኸር በቃ ብርጌድ 87 ትበሃል ቆይማ እዛ ብርጌድ 87 ከዓኒ ተረኣ በፂሕዋ ኣበይ ከይዳ ከቲታ ሕጂ ጀነራል ገረዝ ግሄር እዚ ኣስመሮም ገረዝ ግሄር እንተ እንዳበለ ይገልፀልና ስለዝነበረ እታ ብርጌድና እንታይ ተባሂላ ሓይሊ እንተ ሓይሊ እንተ እያ ተባሂላ ብሓይሊ እንተ እያ ትፍለጥ ዋላ ሕጂ እውን ዋላ ብዘ ዝኸተትናዮ ቦታ ኣብዚ ድፋዓት ዝኸድናዮ ሓይሊ እንተ ኢና ንበሃል ብከምዚ ኢና ናብ ኣሃዱታት ባሒልና ማለት እዩ
1: እንታይ ኣሎ ብፍሉይ ትዝክርዮ ሂወት ኣብ ሓይልታት ተፈላለያ እያ ዕልላን ድን ኣበባ ብግዴኸ ከንታይ ኣሎ
0: ኣነ ደ ትርስዓኒሲ ብርጌድ 87 ናይ ቤና ብርጌድ ኢና ነርና እዞም ካብ ደጀን ዝተወዛዕና ብድሕሪ ኣብ ዓዲ ማዕለል ተኽሊጥ ተገይሩ ምስ ክፍለ ሰራሽ 61 ማለት እዩ ብርጌድ 81 ብርጌድ 13 ብርጌድ 87 እዘን ሰለስተ በራጊት እዚአን ሕጂ ኣብ ሓደ ተጠርኒፈን ተኽሊጥ ገይረን ማለት እዩ ሕጂ ኣነ ብርጌድ 13 በፂሕኒ ካብ 87 ናብ ብርጌድ 13 ክፍለ ሰራሽ 61 በፂሕኒ ሕጂ እዛ ናህና ኣሃዱ ንግንባር ደቂ ኣምሓር እያ ትኽሊጥ ንዞባ ደቡ ደባይ ተዋጋኢት ኮይና ንዞባ ደቡብ ኢና ንኸይድ ማለት እዩ ዞባ ደቡብ ነዊሕ ጌርና ኢና ሕጂ እቲ ዝነውሐ እዋን ኮፍ ዝበልናዮ ዓዲ ኣብ ዞባ ደቡብ ኮይኑስ ዕና ፈርዖ ትበሃል እያ
1: ዕናፈርዕና
0: ፈርዖ ዝነውሐ ግዜና ኣብ ዕና ፈርዖ ኢና ተቐሚጥና ሕጂ ድግሳ ናይ መጥቃዕቲ ድግሳ ይሕሰብ ስለዝነበረ ንኸይድ ንመፅእ ንኸይድ ነጥቅዕ ንምለስ ኢና ነርና ሕጂ ሓደ መዓልቲ ዲብያ ጌርና ውዒልና ኣብ ዓደበነ ዝበሃል ኣብቲ ከባቢ ሰገነይት እዩ ኣይፈልጠን እየ ሽዑ ኢና ንፈልጦ ዘለና ማለት እዩ ኮለኛ ትመፅእ ነራ ولا أبعر نيرو.

0: ከማን ማለተይ ንሑር ንኢንኮደን ኣስመራ ዝኸዱ ሒዞሞም ናይ ኢትዮጵያ ማለት እዩ
1: ኣመካይንዋ
0: በቅዶም እዮም ቶም ኣብዑር ዋላ መፅዓኛ ነይሮም ኣፍራስ ነይሮም ከምሳት እዮም ነይሮም ሕጂ እታ ኤነትረ እንታይ ሒዛ ነይራ ቢራ ቢራ ያፅዒና ነራ ምስሊሜርክ እያ ኣድቢና ነቶም ከብቲ ነቶም መፅዓኛ ዋላ ነታ ቢራ ሒዝናያ ኢና ደይ ርስዓኒ ሽዑ እቲ ቢራ በቃ ብኻኣለ ብነፀሉ ፅዒ ንኸይድ በቲ ኣንሶላና ዋላ ነቶም ጓሶት ፀውዒና ውሰዱ ኢልናዮም ዋላ ብራሽኹም ምሉእ ኢልናዮም
1: እቲ ቢራ
0: ኣይፈልጥዎ
1: ይጥይቁ ጉድረኺቦም
0: ብንታይ ዳ እሞ ናይ ፀላኢ እንድዩ ናይ ፀላኢ ስለዝኾነ ሕጂ ንሕና በቃ ውሰዱ ዝወሰለ ይውሰድ ኢልናዮም ንኻ ወሲድና ማለት እዩ መዘናግዒ ገለ መለስ ዝኾነካ ካብኡ ንዕና ፈርዖ ኢና ንምልስ ኣብ ዕና ፈርዖ ምስ ተመለስና ዋላ ተንከብቲ ምሳና ዋላ መፅዓኛ ምሳና እንድዩ ተን ኣድገ በቕሊ ማለት እዩ ዕና ፈርዖ ምስ ተመለስና እተን ጥሪት ነተን ኣሃዱታት ነታ ብርጌድ ማለት እዩ ዋላ እንዳ ከቢድ ብረትና ዋላ እንዳ ቶም ኣጋር ሓይልታትና ተመቂለን ንሕሩ ድበልዑን ማለት እዩ ብፅሒቶ ተስ ዕረፍቲ ስለ ዘለና ማለት እዩ ተንዲ ተረፋ ድበዝሓኸ ውድብና ፍሉይ እንድዩ ንበተኽ ዓቕሚ ደይብሉ ተባሂሉ ነቲ ሽጉር ሽጉር ህዝብና ዓዲልዎን ሓረስታይ ዓዲልዎም ማለት እዩ እቶም ኣድገ በቕሊ እንድሕር ኮይኖም ግን ባቡርና እንድዮም ንዓና መርከብና እንድዮም ብምንታይ ክንሰርሕ እሶም ንዓና ተጠቂምናሎም ኣባጊዕ ነይረን እውን ኣባጊዕ ከምኡ ንዘይብሉ ተዓዲለን ዝሕረደ ከዓ ተሓሪደ
1: ዓባይ
0: መዘከርታ እዚ ኣይርስዓን እየ
1: ካልእ ክስታይ ፈጢሩ ነይሩ ይኸውን እዩ ፅጉም ፅጉም ክትዕ
0: ፈትሕሉ ፈትሕሉ ምክንያቱ ሲ ሕሰብ እዮሞ ክንደይ ሽጉር ድ ነይሩ ግን ውድብና
1: ሓራይ ሕጂ ኣብ ታሪክ ሂወትኪ ተመክሮኺ ገሌ ኮና ክንኣቱ እታ ቐንዲ መራኽቢትና ኣብ 1978 ደቂ ኣንስትዮ ዝተሰለፍና ካብ ዝተፈላለየ ኩርናዓት ዝመፃናት ዝግሬት ኮንኪ ክሳብ ከባቢ ዓዲ ቀይሕ ነይረን ድግሳ ካብቲ ከባቢ ነይረን ከባቢ ሰገነይትን ካብ ሰገነይትን ነይረን ደቂ ኣምሓረ ከምኡ ሳሓርቲ ከምኡ ካብ ሓማሲን በዓል ትሪንዳድ ክገልፀአን ከለዋ ሕጅስ ክሳብ ኣብ ድፋዕ ከይደን መስዋእቲ ዝኸፈላ ኣለዋ ካብ ኣስመራ ከይተረፈየ ካብ ከባቢ ባፅ ካብ ሰምሃር ካብ ተፈላለየ ኩርናዓት ዳርጋ 2,000 ኢና ኮይና እዚ ፍሉይ ታሪክ እዩ ኣብ ሳሕል ኣብ ህዝባዊ ግንባር ክንዲዚ ብዝሐ ደቂ ኣንስትዮ ኣብ ክፍሊ ታዕሊም ወሒዝና ይንፈልጥን ኢና ኣብቲ መጀመርያ ድሕሪኡ ብብዝሐ እንዳመፃ ከይደን ሽዑ ዝወፀት ሽም ሕጂ ትደጋገም ዘላ ዝሰከፈትኒ ግን እታ ካምቦድያ ትብል ቃልያ ሰኸ ነብረሃ ኢለ የ ብዙሓት ንዝክራ ኣለና ገለገለ ግን ከም ፕሬዚደንት ሽም ዘውፃልና ዘጠምቐልና ይብላ ዋ ፕሬዚደንት እሳ ሽዑ ዋና ፀሓፍሲ ምስቲ ኩሉ ፍልጠቱ ከም ሰብ ንእስነቱ ከብሊ ንዝፈትዎ ሃገሩ መፂስ ንካልእ ሃገር ክሸጠና ድሕሪ ሕጂ ካምቦድያ ክንትበሃላ ከዓ ኣይወፆም ሕጂ ከመይ እያ መን ይውፅይዋ እስኪ ኣበያ እታ ቦታ መን ይውፅይዋ ኣባት
0: ኣነ ትዝከረኒ እዛ ካምቦድያ ትብል ቃል ፕረሲደንት እስያስ ዘይኮነ ሲ ኣብ ሓሊበትን ከለና ማእቶት እንዳካየድና ከለና ኮምሬድ ሓድጊ እዩ ሕጂ ቅድሚ ኮምሬድ ሓድጊ ሓድጉ ምባሉ ፊልም ርኢና ነርና ናይ ካምቦድያ ናይ ሰወራ ካምቦድያ ሰወራ ካምቦድያ ሲ ፊልም ኣብ ስክሪን
1: ሮምኮምሬድ ሓድጉ ሂወት ዘሎ ከይመስሎም
0: እወድሓ ኣብ ስክሪን ገይሮም ኣርዮምና ሕጂ እቲ ዝእሳተን ዘካይድኦ ነበራ
1: ማእቶታዊ
0: ንጥፈታት እንዲ ነይሩ ሪለየን ቀባበላ ነይረን ቅብብል ምሻለኪ ተሓንቲ ትብ ተሓንቲ ትብ ተሓንቲ ትብ ሕጂ ኣብ ከምዚታት ንሕና ከዓ ኣብ ማእቶት ንጡፋት ኢና ነርና
1: ሕሉፍ ሓሊፉና ዝክርዮ እንድሕሪ ኮንኪ ታካ

0: ቦድያ ዘራ ጎደታ ሴፍ ዝበሃል
1: ባኮ
0: ባኮ
1: ዓይነት
0: መፅ ነይሩ
1: መግቢ
0: ከምዚ ፕሮቲን ዓይነት ድዩ ገለ ንጥቀመሉ ሕጂ ገለ ደይበን ገለ
1: ኣማቲና
0: ከዓ ብሪለይን ኣብ ቶሚን ዲና ነእትዎ ነርና
1: ኣብ ገረብ ኣበይ ደሎ
0: ኣብ
1: ቶሚ
0: ትሕቲ
1: ኣብ
0: ገረብ
1: ትሕቲ ዓብ ገረብ
0: እወ
1: ከምዚ ጫዓታት ገለ መለ ነይሩ
0: እወ
1: ኣብ ትሕቲ ይራገፉ ሞኒ ኣብኡ ብራሳ ኢና ንፅፍፎ ነርና ንፋዓት ነርናና ደቂ ገጠር ክነፍዓ መዓት እየን
0: ብጣዕሚ
1: ኣብ ዕንጨይቲ ምውፋር ንፍዓት ኣብ ማእቶት ንፍዓት ኣብ ኩሉ ንፍዓት እየን ነተን ንደቂ ከተማ ዘበልና ሲ መማህራና እየን ነረን ንሕና ከዓ ንዕአን ርኢናስ ንተብዕ ነርና
0: ዕንጨይቲ
1: ካብአን
0: ምውፋር
1: ከይንተርፍ ካብአን ከይንሰንፍ ክስታይ ንገብር ኒ ሓቦ ኒሕን እየ ስንቃና ነይረን ብጣዕሚ ሕጂ ኣብ እግሪ ገረብ ኢዩ ራገፍ ነይሩ ኣብ እግሪ ገረብ ተራጊፉ ቴንዳ ይሽፍን ነይሩ ምክንያቱ ስለምንታይ ኣብ እግሪ ገረብ ክሻፋ ከይረአ ነፋሪት ከይትመፆ ከይትድክዖ ተባሂሉ እዩ ስለዚ ብድሕሪኣ ብድሕሪ እዛ ፊልም ምስ ረኣና ንሕና ከዓኒ ከም ዓይነት ንጥፈታት ንገብር ስለዝነበረና ይሕጎስ ክሪኤና ንከሎ ማራይ ድሕጎስ ነይሩ ስዎ ኮምሬድ ሓድጉ
0: ሕጂ እታት ፊልም ክብልዋ ከለዉ ክምላኣ እምበር ፅቡቅ መፅያ እንድያ ዘላ እዚአን ኮ ካምቦድያ የን ገለ ክብሉ ከለዉ እዚአንሲ ጀጋውን የን ዝበልዎ ገይሩ እዩ ተረዲእዋ ጉሩህ ጥዑም
1: ሕያዋይ
0: ሕያዋይ እዩ ነይሩ ካብኣ ሕጂ
1: ና ካምቦድያ ትብል
0: ተሽኪል ምስ ወሰደና ዝክርያ ዲኺ ኣብኡ በጥ ምስ በልና ጎልጎል እንዲ ወላ ቡምባ ትተኮስ ወላ መድፍዕ ትምፃእ ንቕ ከይትብላ ተባሂልና
1: ኢሉና
0: እሰን ኣይኮናን ድሕር ደጊን ካምቦድያ ንስኽን ይኽን ኢሉ
1: ኢሉና
0: ዋል ኣፍሮ ነራ ጣይ ሰሓቅሙትና
1: እዋይ ኢሉና
0: ንፅባሒቱ ክርኤና ዋላ ገለ ካምቦድያ
1: ካምቦድያ ኢሉ ፅውዕ ነይሩ
0: በቃ
1: እዚኣታ መፀውዒት እምበር ፕረሲደንት ኢሳያስ ከምኡ ይበለ ፕረሲደንት ኢሳያስ ዝመለሳ ኣብ ክፍሊ ታዕሊም ምስ መፀና ዝክርትኸን ክብሊኣት መፂና እዩ ከምዚ ናይ ኣጋምሸ ሰዓት 4 ሚሊታር ተኸዲንካ ብሩባ ተሰራዕ ተባሂልና ሓሙሽተና ሓይሊ ኣብ ሓንቲ ሩባ ተሰሪዕና እጂ ፕረሲደንት ኢሳያስ ከባቢ ሰዓት 4 እዩ መፅኡ ምስ ብፀውቲኡ መፂና ሕቶ ሓቲታቶ ጓል ሸሪፍ
0: እዎ ብዛዕባ መነባብሮና ከምዚ ኮይኑ ተፀጊምክን ክፍሊ ታዕሊም ቅድሚ ሕጂ ከምዚ ነበረ ገለ ኢሉ ድሓን ድሓን ኢልና ንሕና ከዓ ኣብ ጥሜት ኣብ ገለ ዝስማዓና ነገር ኣይነበረን
1: ኣይጠመናን ከዓ ኣይጠመናን ማለት ሲ ሕሰብ እየ ጥሜት ዝበሃል ኮ ፆምካ ትሓድረሉ እዩ ወዲ ዓከር የዕረብና ወዲ ዓከር ብዝተፈላለዩ መገዲ ገርና ንሰትዮ ንበልዖ ነርና ንስንክሶ ነርና ስብቆ ነይሩ ስብቆ ንሰቲ ነርና ሰብ እያ ከብደስ ኣይጠሜትን ፆም ኣይሓደረትን ሃሂል ኣይሓደረትን ስለዚ ጥሜት ዝበሃል ኮ ትበልዖን ትሰትዮን ክስእን ከለ ሓድራ እዩ ብዓቕሙ ሲ ሰውራ እንዲታይ ድኣ ሞኒ ምክንያቱስ ክልቲ ዕላማ ሒዝና ኢና ኮወፂና ካብ ገዛና ንመስዋእትን ንናፅነትን መስዋእቲ እንድሕር ድኣ ሃልዩ ናፅነት ከም ዘላ ካልእ ሲ ኣይዓጅበን ንሕና ኮ እዘን ዳርጋ 2,000 ዘይኮናስ 2,000 ሙሉኣት ደቂ ኣንስትዮ ኢና ወፂና ዝክርቲ ኸንኪ ማና እዚአን ከንታይ እየን እታ ብረት ስለዘይዓጠና ታዕሊም ስለዘይወረድና ኢና እምበር ኩለን ዓመት ሙሉእ ካብ 77 ክሳብ ታ ዘዝለቐና ላዕለ ኣብ ወሰከ ቦታ በርባዕቲኡ ምብራቅ ማለተይ በርባዕቲኡ ማእዝን ብሰሜን ብደቡብ ብምዕራብ ብምብራቅ ዝመፃ ደቂ ኣንስትዮ ተጋደልቲ ኢና ነርና እንታይ ንፍለ ነርና ካብኦም ወላ ሓንቲ ደፍሊ ነበረና እንኮ እንታይ ደኣ እታ ወታደራዊ ታዕሊም ስለዘይገበርና እምበር ፖለቲካ ንምሃር ንፈልጥ ነርና ኩሉ ሽግራት ንፈልጥ ነርና ኣብ ከተማ ኮኒ ሰብ እዮ ኣብ ድፋዕ ከድና በዓል ዓዲ ካንታ ንስንክት ነርና ከባቢ ዓዲ ቀይሕ ብዙ ከባቢ
0: ዕምር እንታይ ትትኩስ
1: የርኢና ነይሮም ከባቢ ሰሓርቲ ብምሉእ ከዓኒ ንምግብና ንወፍር ነርና ኣብ ዓላ ኣብ ደቀ ምሓረ ዝነበረ ሆስፒታላት ከዓኒ ምስ ውግኣት ከዓኒ ላዕልን ታሕትን ንብል ነርና ንሕክም ነቀባብል ነርና ብዓቕምና ንሓፅበሎም ነርና ኩሉ ንገብር ና እንታይ ተሪፋና ነራ እታ ወታደራዊ ሳዕሊምን ታቃታ ምስሓብን ጥርያ ተሪፋና ስለዚ ሽግር ፈሊጥና ኢና ወፂና ናይ 78 ተጋደልቲ ብደይ ቀልዓልን ብደይ ምግናን ኩላትና ተጋደልቲ ኢና እንታይ ዳ ብረታዊ እዛ ወታደራዊ ሳዕሊም ጥራይ ስለዘይተዓለምና ኢና ኣነኸም እያ ድብ
0: ንኣባላት ታዕሊም እኳ ንውዕዮም ነርና
1: ማራ ንሓልፎም ነርና
0: ንውዕዮም ዎ ቧዕ ታዚአን በርዶክ እየዳልና እየ ንብሉ ሕራይታ ናይ ጓል ሸሪፍ ኣምፅያ ሕጂ
1: ጓል ሸሪፍ እንታይ ላሓቲታቶ ነራ ኣነ ከምዝመስለኒ እንተጎዲእ እንተጉዲለካ ኣስኺ ስለዝነበርኪ ነቲ ዓለምቲ ስለዝኮና ብሓንሳብ ስለዝነበ

0: እና ምን ልላተልይ ከማናሲ ኢላቶ ኣብ ሰው ራስ ከማና ዝኣመሰላ ብብዙሕ ደቂ ኣንስትዮ ዝተሰለፈ ሕልዋዶ ሃገራት ትፈልጥ ኢላቶ
1: ኣብየነይቲ ሰውራ
0: ኣበይነይቲ ሰውራ ኢላቶ ሕጂ ፕረሲደንት እስያስ ከ እንታይ ኢልዋ ምናልባት ኢልዋ ካምቦድያ ኢልዋ ሕጂ ከምዚ ክብል ከሎሲ ንሕና ብብስ ኣብ
1: ካምቦድያ እውን ብክንዲዚ ናትክን ኣይኮን ናትክን ዝተፈለየ እዩ ዘብርሃ
0: ከማንዲ ድብል ሕጂ ሞራል ዲ ክህበና ክሕጉሰና ድዩ መሊሲ ዲ ከተባባዓና እዚኣ ንዕኡ ትምልከት
1: ሕጂ እታ ካምቦድያ ብከማይ እያ ተጠቂሳ እምበር ፕረዚደንት ኢሳያስ ሽዑኡ ዘጠምቐና ኢለ ነቕርባኣ እታ ቀንዲ ሕጂ መዛረቢተይ ትደጋገም ኣላ በጨቕ ትብል ኣላ ኣብ ፅሑፉ ክትቀርብ ሕጂ ንተወሰና ሰባት ንምሕማይ ዘይኮነ ኩሉ ናብቲ ታዕሊም ዝነበርና ክንቃለስ ኣለና እዚኣ እዚኣ ይኣኸላ ትትረፍ ኤርትራውያን ክንስና ንካልኣ ሃገር ክንብል የብልና ድሓር
0: ኣብኣ ግን ማና ክኸልፈኪ ፕረሲደንት ኢሳያስ ዋናቕፋ ደይብል ኣዳል ደይብል ኣፍ ዓበት ደይብል ደይሰሚየና ክሰምን ድሕር ኮይኑ እንታይ ኮይኑ ኢሉ ብናይ ባዕዲ ሃገር ንዓና ክስይመና ክእል እዚኣ ኳ ንድሕራ ዝተፊልካላሲ ፍሊት እያ
1: ሰኣን እንታይ ሽሙ እዩ ሕጂ ካምቦድያ ንኣፍልጦ ዘይፈልጣሎ ኣይብልን ንመዘኻኸሪ ኣብ ደቡባዊ ምብራቅ ኤሽያ እትርከብ እያ ኣብቲ ግዜ እቲ ከዓ ካብ 75 ክሳብ 79 ኣብ ውግእ ነይረን ቬትናምን ካምቦድያን እታ ጠንቂ እኳ ካምቦድያ እያ ትመስለኒ ቬትናም ደፊኣት ነቲ ስርዓት ቀይራ ተቆፃፂራታ ሕጂ ካብ ታዕሊም ምስ ወፃና ንሕና ነተን ድሕሬና ዝመፃ ቬትናም ተባሂለን ኣንታ እቲ ታሪክ እውን ከምኡ እኮ እዩ ዘሎ ገሌ ኢሎም ነፊአን ግን ኣየድመቓኣን ኣይስመራላን ሃሲሳ ሃሲሳ ኣይተበለትን ንሕና ግን 19 በጨቕ ነብላ ኣለና ኣብ ፅሑፍ ከይተረፈ ሕጂ ንደቅና እንታይ ከነውር ርሲና ስለምንታይ ምን ካምቦድያ ተባሂለን ነይረን ዝበሃል ከይመፅእ እዚኣ ስለ ዘሰከፈትኒ ካምቦድያ ሓደ ብፃይ ብገርሁ ክፍኣት ሃልይዎ ደቂ ካልኣ ሃገር ኮይናዮ ኣይኮነን ኤርትራውያን ምዃና ይፈልጥ እዩ ሕጂ ከዓ እዚኣ ካብ ሎምን እኒ ወላ ካባ እያ ትሒዝኪ እዛ ካምቦድያ ትበሃል ተዘይጠቐስና እያ ብኤርትራ ውርነትና እንሕበን መዳርግቲ ኣልቦ ቃልሲ ተኻይዱላ ዝተረኽበት ሃገር ንዓ ኢና ነድምቕ እምበር እንታይ እያ ካምቦድያ ተተረስዐት ፅቡቅ እዩ ድሕሪ ሕጂ ኩልና ተቋርፅናያ ዝሓሸ ኮይኑ እስማዓኒ ትብልዮ ነገር ተለክካ
0: ኣክሰብቡቅ ንስያ በጋናት እውን ከመይ ሓሳሚ ምክንያቱ ብሓንሳብ ስለ ዝነበርና ስጋዕ መጨረሻ ንስኹም እንዳ ዜና ተወዚዕ ከኣነን ቤት ምሰውራ ኸኢደ እዚ ክትበሃል ከላስ ብሓንሳብ ኢና ነርና ማለት እየ ድምላእ ኣላ ጉዳይ ሲ የብለየን ሓንቲ ያሰ
1: ሕጂ ግን ትደጋግም ስለ ዘላ ዶብ ይገበረላ
0: ይገበረላ
1: ከም ፍረ ግንዳዕ ነፊራ ትጥፋእ ግንዳ ምስተተኮሰት ፍሪኣ
0: ኮፍርትምነን
1: እዚኣውን ሕጂ የቐኒየለይ ኣባት ስለቲ ዝሃብክና ዕድል እንታ ዝበልኩ ኸ መበል 50 ዓመት ወርቃዊ እዮቤልዩ ቤት ትምህርቲ ሰውራ ንዓኣ ንወዳድብ ስለ ዘለና ትተሓጋግዝኒኸኣለኺ ኣባላት ምሳኺ ዝነበረ ሽዑ እንደገና ንዕድመኩም ኢና ስፍሕ ዝበለ ዕላል ክህልወና እዩ ሕጂ ግን ይቕኒየለይ ካምቦድያ ንምሓለላ ዶ ኸይኑ ደግማ
0: ዳሕራንምሓለላ ንምሓለላ ተጋደልቲ ናይ 78 ዘይንብል
1: ክቡራት ተዕዘብቲ ወላ ጋዜጠኛታት እውን ንኣባላት ዜና መጀመርያ ሓበሬታ ክህብ ካምቦድያ ትብል ሰብ እንተዳኣልያ ንቑረፃ ኤዲት ንግበራ ከምዘይትቃላሕ ንግበር ንሕና ናይ 78 ደቂ ኣንስትዮ እንኾር ዓሉ ታሪክ እንኾር ዓላ ሃገር ስለ ዘሎ ብኡ እኹል እዩ ካምቦድያ ብስም ካምቦድያ ኢና ንፍለጥ ዝበሃል ብካምቦድያ ዩ ንፍለጥን ኢና ንሕና እታ ካምቦድያ ኣብ መፃፃኣኣ ገሊፅና ኣለና ፕረዚደንት ኢሳያስ ካዓ ወሪድዎ ኣየጠምቕናን የቐኒ የልና

ዲመ ብዙሕ ሰላም ክብለኩም ይፈቱ ከመይ ቀኒኹም ሎሚ እነሪኦ ኣሰራርሓ ምግቢ ከዓ ዓይኒ ዓተር ምስ ቃንጢሻ እዩ ክኸውን። እዚ ንምስራሕ ኣስቤዛ ኣብ ቅድሜና ኣሎ። ኣቐዲመ ግን ከምቲ ኩሉ መዓልቲ ንብሎ ኣእታዊ ይሕፀብ ኣለኹ።

ሓራይ ማይ ውዑይ ማይ ፍሉሕ ኣፅኒሕና ኣቁርብ ነእትወላ ስጋ ንእሽተይ ክሰማማዓልና ኣንጥሻ ከዓ ብስል ክብለልና ንእሽተይ ከምዚኣ ገርና

ኩሉ ቀመማትናን ዝተረፈ ኣስቤዛናን ማለት ዓይኒ ዓተር ኣብ ጨፉን ከነእቱ ኢና። ሓደ ማንካ ጣውላ በርበረ የእትዋ ኣለኹ።

ምራይ ከምዚ ኢላ ትስምምዕ መሰበለትልና መሊስና ኣብ ቅብኣት ዝተልኸ ባዴላ

ዓይኒ ዓተር ብፕሮቲን ሃብታም እዩ። ምስ ቅራፉ ስለ ዝኾነ ከዓ ብፅሕጊ ብቪታሚናትን ማዕድናትን ሃብታም እዩ ማለት እዩ።

ኣንጢሻ ከዓ ከምኡ ብጣዕሚ ፅቡቅ ትሕዝቶ እዩ ዘለዎ። ቃንጢሻ ዓሌቶም ዘይንፈልጦም ቃንጢሻ መርዛማት ቃንጢሻ እውን ኣለው እዮም ኣብ በረኻታት ዝፈርዩ። ስለዚ ክንጥንቀቕ ይግባኣና ማለት እዩ። ካብ ዓሌቶም ዝተፈልጠ ወይ ድማ ሰብ ሞያ ካብ ዘፍረይዎም ካብ ናይ ሚኒስትሪ ሕርሻ ክንጥቀም ፅቡቅ እዩ። እቲ ጥዑይ ቃንጢሻ ግን ትሕዝትኡ ብጣዕሚ እዩ ፅቡቅ። ብፕሮቲን ሃፍታሚ እዩ፣ ብቪታሚናትን ማዕትናድን ሃፍታሚ እዩ፣ ብኣንቲ ኦክሲደንት ሃብታም እዩ። ንስ ድማ ዝመረተን ዝሃስዩን ነገራት ካብ ኣካላትና ዝፀርግ ማለት እዩ። ንእምሮ ዝሕግዝ ባእታታት ኣለዎ ማለት እዩ፣ ቀመማዊ ባእታታት ኣለዎ። ስለዚ ብጣዕሚ ኣዝዩ ሃፍታም ዓይነት መግቢ እዩ። ሙሉእ ፅሕጊ እውን ኣለዎ። ሕጊ ማለት ፋይበር ብጣዕሚ ኣገዳሲ እዩ። እሱ ከዓ ከምዚኣ ጌርና ኢና ተኣሽሙ ንገብሮ ንድሓር ተኣ ደሊና ከም በርገር ኣብ ማእኸል ባኒ እቲና ክንምገቦ ንኽእል። ተኣ ደሊና ከዓ ምስ ዝኾነ ዓይነት ቀሪብና ከዓ ክንምገቦ ንኽእል ማለት እዩ። ኣብ ስጋ ዘሎ ትሕዝቶ ከዓ ኣብዚ ኣሎ። ምክንያቱ ብፕሮቲን ሃፍታማት እዮም ኩሎም፣ ዋላ እቲ ቃንጢሻ ዋላ እቲ ዓይኒ ዓተር እቶም ኣብኡ ኣትዮም ዘለዎ ቀመማት በብናቶም ከዓ ንናቶም ዝኾነ ትሕዝቶ ኣለዎም።

ብቐሊል ክንረኽቦ ንኽእል ኩላትና። ግን ኣብቲ ትሕዝቶ መፂኻ ከዓ ትሕዝቶ ኣብ ስጋን ኣብ ዝተፈላለየ ከበድቲ ንብሎም ትሕዝቶ ከዓ ዝውንን ማለት እዩ። ስለዚ ክንጥቀመሉ ብጣዕሚ ፅቡቅ እዩ። ብዝተፈላለየ ኣሰራርሓ ክንጥቀመሉ ፅቡቅ እዩ።

ከምዚኣ ጌርና ደረቕ ኢለን ክሳዕ ዝወፀልና ኣብ ፈርኖ ከነእትዋ ኢና። ከምዚ ጌርና ኣብ መጎጎ እውን ክነእትዎ ንኽእል ኢና። ወላ ሓንቲ ፀገም የብሉን፣ እንተዘይፀቢቑ ኣይሓምቕን እዩ። ከምዚኣ ጌርና ስንክታ ኣቢልና ኣብታ መጎጎ

ናኹን ጥፍጥፈን ስ ፀገም የብሉን ማለት እዩ ይ ከምዚ ኣጌርና ስር ዓቢልና ኣብ ፎርኖ ነእትዋ ማለት እዩ ፎርኖና ትወሊዕ ኣላ ድርቕ ኢለን ውፅእ ምስ በላልና ደቂሕ ምስ በላልና ኣውፂና ምግቢ ከምዝደለናዮ ዓይነት ጌርና ክንጥቀመሉ ንኽእል ብሳንዱች ክንጥቀመሉ ንኽእል ምስ ቅጫ ቑሑሎ ብማንካ ፓርኬታ ጌርና ክንጥቀመሉ ንኽእል ምስ ካልእ ዓይነት ምግቢ ክንጥቀመሉ ንኽእል ከምዝደለናዮ ማለት እዩ

ከምዚ ኢላ ወፅያት ልና ኣላ። ልክዕ ከም ናይ በርገር ኣሰራርሓ ተሰሪሓ ለላ ማለት እዩ። ትሕዝቶኣ እውን ከምቲ ዝበልናዮ

ኣዝዩ ሃብታም ትሕዝቶ እዩ ዘለዎ። ብቕልል ዝበለ ኣሰራርሓ ከዓ ተሰሪሓ ከምቲ ዝበልክዎ ኣዲመ ከዓ ኣብ መጎጎ እውን ክንገብሮ ንኽእል ኢና ማለት እዩ። ከምዚኣ ጌርና ሓዋዊስና ፅቡቅ ጌርና ኣብ መጎጎ እውን ክንገብሮ ንኽእል ኢና፣ ወላ ሓንቲ ሽግር የብላን። ስለዚ ባኒ ኣዳሊና ከም በርገርጌርና ክንምገቦ ንኽእል። ኣብኡ ከሎ ሰላጣ ሓዊስና ከዓ ከምቲ ክንብሎ ዝቐነና ቅጫዲ ዝተፈላለየ ነገር ጌርና ክንምገቦ ከዓ ንኽእል ማለት እዩ። እሱ ንበዓሉ ሙሉእ ትሕዝቶ ዘለዎ እዩ ማለት እዩ።

ከምዚኣ ጌርና ንምግቢ ነዳልዋ ሕጂ ከምቲ ክብሎ ዝፀናሕኩ ባኒ ናይ ሳንዱች ኣዳሊና ኣብ ውሽጢ ባኒ ጌርና ወይ ድማ ኣብ ዝኾነ ዓይነት ባኒ ኣብ ውሽጢ ባኒ ጌርና ልክዕ ከም በርገር ክንጥቀመሉ ንኽእል ማለት እዩ። ኣብቲ ትሕዝቶ እንተኸድና ግን ደጋጊመ ክገልፆ ፀኒሐ ኣብቲ ዓይኒ ዓተር ከምቲ ክብሎ ዝፀናሕኩ ብቪታሚናትን ማዕድናትን ምስ ቅራፉ ስለ ዝኾነ ሃፍታም እዩ፣ ብፅሕጊ ሃፍታም እዩ፣ እንደገና ብፕሮቲን ከዓ ሃፍታም እዩ። እቲ ኣብ ስጋ ክንረኽቦ ንኽእል ፕሮቲን ኣብ ዓይኒ ዓተር ኣብ ዓተር ከዓ ንረኽቦ ኢና ማለት እዩ፣ ኣብ ጥሬታት ከዓ ንረኽቦ ኢና ማለት እዩ። ኣብቲ ቃንጢሻ ከዓ ከምቲ ዝበልክዎ ኣቐዲምና እቲ ፅቡቅ ቃንጢሻ ዓሌቱ ካብ እንፈልጦ ቃንጢሻ ክንጥቀም ብጣዕሚ ፅቡቅ እዩ። በዚ ኣጋጣሚ ሚኒስትር ሕርሻ ክላበቦም ዝደሊ ብብዝሒ ተዝፈርየልና ብጣዕሚ ፅቡቅ ነይሩ። ብብዝሒ ኮና ንረኽቦ ደሊኻ ኢኻ ትረኽቦ። ስለዚ ቃንጢሻ ብብዝሒ እንተዝፈሪ ብጣዕሚ ፅቡቅ ነይሩ። ምክንያቱ ተኣብኡ ዘሎ ትሕዝቶ ኣዝዩ ፅቡቅ ትሕዝቶ እዩ። እሱ ድማ ብፕሮቲን ሃፍታም፣ ብቪታሚናትን ማዕድናትን ሃፍታም፣ ብፀሕጊ ሙሉእ፣ እንደገና ኣንቲ ኦክሲዳንት ዝውንን ማለት ንዝመረቱ ነገር ወይ ድማ ንዘየድልዩ ነገር ካብ ኣካላትና ናይ ምፅራግ ነገር ተኽእሎ ዘለዎ እንደገና ንእምሮ ንምስትውዓል ንዘይምርሳዕ ድማ ዝሕግዝ ስለ ዝኾነ ብብዝሒ ክንጥቀመሉ ክንክእል እንተደኣ ኮይና ብዙሕ ፍራይ ክህልዎ ኣለዎ ማለት እዩ። ስለዚ ሎም መዓልቲ እዚ ዝተማሂርናዮ ዘለና ትምህርቲ ኣዝዩ ፅቡቅ ዓይነት ትምህርቲ እዩ። ትውኣት እዩ ዘሎ ሽጉርቲ ፃዕዳ፣ በርሰሜሎ ሽጉርቲ ድማ ከከምቲ ኩሉ መዓልቲ ንገልፆ ብዙሕ ትሕዝቶ እዩ ዘለዎ ማለት እዩ። እዚኣ ኩሉ ነብሳ ናይ ጥዕና መግቢያ።

ናብቲ ተቀላለዩ ኣይኮነትን ኩላ ከምታ ዝረኣናያ እቲ ዓይኒ ዓተር ብማይ በሲሉ እንደገና ናይ ዓድና ዓይኒ ዓተር ኦርጋኒክ ዝኾነ ትሕዝቶ ዘለዎ እዩ። ስለዚ እዚኣ ኣንጢሻ ምስ ዓይኒ ዓተር ናይ ሎሙ መዓልቲ ኣሰራርሓ መግቢ ኣብዚኣ ወዲእና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ ኣብ ዘለናዮ ሰሰናዩ

ሰላም ሰላም፣ ከመይ ትቕኒው ኣብ ኩሉ ኩርናት ዓለምና ብምዃን መደብና መደፍዮርና ንምክንሳል ተቐሪብኩም ዘለኹም ፍትዋ ተኸታተልቲ መደፍዮርና ደጊመ ከመይ ቀኒኹም ፅቦ እምባር ፊዮርናን ደሞውን ከም ልሙድ ንኣኹም ዘዘናግዑ ዘዛንዩ ዘሐጉሱ ዝምህሩ ከምኡውን ይዕግቡ እዮም ዘለቶም ትሕሶታት ኣዋሊዳ ኣብ ሰዓታት ተረኺባ ዘላ እምባር ነዞም ትሕሶታት እዚኦም ሓደ ድሕሪ ሓደ ናባኹም ዘሳስዮ ኣነ ዝህር መሓመድ ንሬ እምበኣ ደጊማ ደጋጊማ መደብና ፈሊሙ ክሳዕ ዛዝን እሰይ ሓቢፉ ክካተልዎ ንዓደምኩ መደብና ከም ልሙድ ብሓንቲ ጠምቲ ዜማ ጌርና ኢና እዛ መደብ እዚኣ ክንፍልማ ኣርእስታ ዛ ዜማ ድማ ንምገስ ኣለና ትብል ጣዕሚ ዜማ ኮይና ብኢድ ና ኣሸብር ተዘየመት ኣዝያ ጠምቲ ዜማ እያ ንሙድ ምክተላ ንዓደምኩ እምበኣር ብቕታ ናብታ ዜማ ከብለኩም እየ ኣንባብ ድሕሪ ኣምለሰኩም እየ ሰናይ ምስትማዕር

ከመይ ቀኒኹም ፍትዋት ተኸታተልቲ መደፍ የርና ሎሚ ኣገዳሲ ምኽሪ ኣፍየርና ሒዛትና መፅአ ዘላ ነዚ ምኽሪና ኹም ዘብሎ ድማ ኣንራኸቦ ምሕረት ኣቤ ሰናይ ምክትታል ምስ ደቂ ትምህርትና ካብ ትምህርቲ ተፈዲስና ተኣኪብና ንገዛና እናክናኸለና ሲ ሓደ ጀል ገፍገፍ ዝበለ ክዳን ተኸዲኑ ክልምን ፀኒሑስ ንዓና ምስራኤ ሄይ ኪድስ ሃው ዩ ዱዊንግ ኢሉ ብእንግሊሽ ተዛሪብና ፈሪሕና ሃዲምና ካብኡ ምስተፈለና ግን ዕላልናን ክትዕናን ብዛዕባ ኮይኑ እንታይ ኮይኑ ይልምን ኣሎ ቋንቋ እንግሊዝ ከምዞም ወጣተኛታት ቆርጠምጠም ኢሉና ተዛረበስ እንታይ ኮይኑ ይልምን ኢልና ሓሲብና ምክንያቱ ብእንግሊዝ ድላዩ ሓሳባት ዝገልፅ እቲ ንፉዕ ተምሃረ እዩ ኢልና ኢና ንሓስብ ኩሉና ስለዚ ነናትና ግምት ተዛሪብና እንታይ ኮይኑ ገሌና ብማና ትምህርቲ ምብዛሕ ኮ እዩ ተፀሊሉ ዝኸውን ንብል ገሌና ድማ ምልማን ወልፊ ኮይኑ ወይ ዝኸውን ትምህርቲ ሓዲጎ ክልምን ግዜ ኣሕልፉ ንብል እንታይ ሞ ዘይተንተና መቸም ምስጢርናይ ዝፅቡቅ

ጠንቋ እንግሊዝ ዝመለኸ ለማና ከይተፈትሐልና ጥቓ ገዛውትና በፂሕና ሓንቲ ካባና ግን ጥባዕ ሓሳብ ሓሲባ ፅባሕ እንተ ረኺብናዮ ዘይናሓቶ ኢላትና ዎ ነገር ነዛ ድሞስ ደወል ነምሓረላ መን ሞ ይእሰረላ ኮይኑና ኣስቂጥና ንገዛ ንኣተና እታ እግርሞት ግና ኣብ ርእስና ተማሊእና እያ ንፅባሒቱ ኣቐዲምና ቐፅ ቤት ትምህርትና ስለ ዝበፅሕና ዕላልና ብዛዕባ ትለማና ይቀፀልና እዮ ሓደ ነቲ ዕላልና ዝተኸፈለ ወዲ ትምህርትና እዝትብልዎ ዘለኹም ከመይ ይመስል ኢሉ ሓቲቱና ኩሎም ትንዑ ብሓበሬታ ገለፅናሉ ቆባቢሉ ፈሊጥዎ ለካ ዛንቱኡ ዝፈልጥ ወዲ ገዛውቲ ፀኒሑ ዘገርም ዛንቱኡ ነጊሩና ንሕናስ ብምልከት ቋንቋኡ ንፉዕ ተምሃራ እዩ ኢልና ደንዲምናዮ ዝነበርናስ ነቲ ቋንቋኡ ኣብ ተዓዶም ኣብ ወፃእ ሃገር እዩ ለሚዶ ኣብ ደገ ተወሊዱ ዝዓበየ እዩ ንስድርኡ ኣዝዩ ሕንቁቕ ኮይኑ እዩ ዓብዪ ናይ ኢዶም ግን ኣይፈደየምን ኣብ እዋን ንእስነቱ ብዋዛዋዛ ዝለመዶ ወልፍ ሽጋራ ናብ መስተን ኣደንዛዝዐ ፀፋርስን ተሰጋጊሩ ጭው ዝበለ ውሉፍ ኮነ ድራጊስት ቀስ ብቐስ መላእ ኣካላቱ ተቋፀልፂሩ እቲ ርግቢት ኮይኑ ዝኣተወ ወልፊ ንኣሕደግ ተበልካስ ከም ተመን ሕንዙ እናተፍአ ምሩኽ ገይርዎ ብብዙሕ ፃዕሪ ናብ ንብር ክምለስ እንተተፈተነ ኣቕቢፁ ብዘይ ንሱ ክነብር ዘይክእል ኮነ ትምህርቱን ስርሑን ጠንጢኑ ደድሕሪ ወልፍታት ክኸይድ መሬት ዓሪቦዎ ከም ናይ ኣእምሮ ስንኩል በይኑ እናተፍተፈ ክኸይድ ምስ ጀመረ ስድርኡ ተባኢሉ እንተጎደፎ ናብ ኣስመራ ለኣኽዎ ብማየ ጨሎትን ካልእን ተፈቲኑ ድሓን ይፀንሕ መሊሱ ይመፆ ኣይተኻለን መጨረሽትኡ ካብ ከመይ ዝበለ ኳዕናን ናብ ለማን ተቐይሩ ኢዱ ንሓለፍቲ መንገዲ ክዝርግሕ ይውዕል ኣሎ ኢሉ ይዕሊልና ግርም ኢልና ከምዚ እውን ኣሎ ነቲ ወልፊ ከኣትውዎ ከለዉ እኮ ምስ ጀምዓ እናተሓቑ እናተፃወቱ ኬፋት እናበሉ ፅቡቕ ዝመስል ግን ዳሕራዊ ዘይምሕር ግዜ ይሕልፎም ኮኑ ነዛ ዛንታ ምስ ሰማዕ ኳስ ሓንቲ ዘንበብኳ ናይ ዝኸረሸይታን ጭዋ ዛንታ ትዝ ኢሉ ንሳ ፈለማ ኣብ ሓንቲ እኽሊ ዝመልአት ፀባብ ዝኣፋሳር ማዓት እያ ነቲ እኽሊ ተፃባእ ዘይብላ በይና ሓመድ ኣስሓነቶ ጥዑምጢዕምዋ በል ትብሎ ወይ ኣንጭዋ መቺእዋ ግርም ተሰማሚዕዋ ነብሳ ካጥር ጀመረ ካብ ግዜ ናብ ግዜ እናኸረሸት ኣመና ረጉደት ኣብ መጨረሽታ ፀሓ ኣድንያ ግዲ ክትርኢ ናፊቓ ንደገ ክትወፅእ እንተደልየት ናበይ ገጻ እቲ ብዕባራ ዝኣተወቶ ኣፍሳርማ ፀቢብዋ ዓይኒ ላዕሊ ዓይኒ ታሕቲ ተቐርቂራ ጠጠው ፈንጠርጠር ክሳዕ ትብል ሰብ ገዛ ኣርኪቦም ሕርሕራ ገይሮም ተሳይሎማ ወዮ እዚ ኩሉ ጣዕሚ ሰብነታ ንበትርን መኮስተሮን ኮይኑ ኣብ ኣሞይታ ይብለኩም በቲ ምሽክናይ መንእሰይን ምሽክነይቲ ኣንጭዋ እንዳኣ ኣብነት ነጊረኩም እምበር ክትኣትዎ ጥዑም ክትወፀጉን ሕሱም ዝኾነ ብዙሕ ነገር እዩ ዘጋጥመና ብፍላይ ንዓና ንተምሃሮ ብቐሊሉ ስለ ንምሰጥ ክንወፁ ኣብ ዘይንኽእል ዓዘቕቲ ዓቲና ኣማወታ ናኸይነ ክትፍእሲ ትኩራት ክንከውን ኣለና ገለ ካብቶም ክትኣትዎም ምቁራት ክትወፆም ሕሱማት ዝኾኑ ነገራት ድማ ወልፊ ሽጋራ መስተ ቁማር ሓሶት ስርቂ ትህኪት ወዘተ ኣፍ ደጊኦም ገፊሕ ንዓኒ ንዓኒ ዝብሉ ሓደገኛታት እዮም ምናልባት ናብዞም ነገራት ንዕናይ ዝብሉ መሓዙ እንተለዉና ዓሻደ በራኺ ኢልና ህቆና ሂብና ንረሓቆም ተዘይኮኑ ግን እቲ ኣብ መንገዲ ዝረኸብነ ለማኒ ልዕሊ ዝዶ እንታይ ክምህረና እዩ ዋላ መለበምን ኣይግበርካ መለበምን ኣይኽልኣካ ኢሎም እዮም ወለድና ስለዚ ጥንቅቕ ድኣ ንበል ወድሓኩም ፍተዋት ተኸታተልቲ ምኽርፍየርና ሎም ዝቐረብኩልኩም ምኽርፍየርና እዚኣ እያ ነይራ ኣብ ዝመፅእ ፍሉይ ኣቕስቲ ሒዘልኩም ክቐርብ እየ ክሳብ ሽዑ ሰሰናይ እናተመነኹ ቻው

ከምቲ ሓፃር መሰጋገሪ ዳግማይ ተራኪብና ኣለና። ኣብቲዋ ተኸታተል ትፈደፊርና እምባርክስ ካብ ዝቐፅለ እታ ኩልኹም ብሃንቀታት ፅበይዋ ድራማ የኸፍለኩም። ናይ ሎም ድራማና ድማ ንዓና ትበቅዕ ትምህር ተዘናጋዕ ኮይና ኣዝያ ጥዕምታ ድራማ እዮም ቀሪቦምና ዘለዉ። ብቐጥታ ናብታ ድራማ ኸፍለኩም እየ ስናይ ምክፋል

0: ንስኩ እንታይ ትብላ ኣለኽን? ኣሎኒ ኣብ ምስ ሩፋኤ ነቢ ምስ ዮርስ እዩ እኳ ኣባዒስዎ እንታይ ዘይገብር እዚ
1: እዋይ እዚ ዳኣሱር ሰዲድ ንድዩ ኣብ ቤት ትምህርትና ከንታይ ይገብር በዓል ረቢሽ ኮለስ ንባዕለ ምሃራን ከይ ትነግሮም እቶም ተምሃሮ ኣትክኽ እንዲ ቢልዎም
2: እንታይ ናሞ ክንገብር ስቕ ተበልካ ብሓይሉ ተኻትዩ ክዛረበካ እተተዛረብካ ከዓ ታወሮ ኣናፈሰብላ ርሓቀልና ተበልካ እዮ በየን ክርሕቕ ስቅ ተበልካ ከዓ ክሳብ ዓሰኻ ስቅ ትብል
1: ሓንቲ ሓሳባት ይበሎ
3: እንታይ
1: ካብዚ ሕጂ ክንዕልል ከልና ቴክስት ገና ዘይና
3: ዋ
1: ሞባይል ሞ ዘይብልና
0: ኖኖ ሞባይል ዘይኮስ ቦራት
1: ከም ብቦንዲ ሞ
0: ኖኖ እሱ ዘይክፈጠረ
1: ሕጂ ንኣብነት ናብ ናይ እንግሊሽ 26 ፊደላት ኣለዋ ናብ ንቁፅ ንቕረ ንኣብነት ሓደ ኣይ 2 ቢ 3 ካሲ ኤቢሲ ክብተለና

0: ሓደ ክተሰተን
1: ሞክል ተድልዩ ተኮይኑ ኸ ንኣብነት 11 ኤኤ ዲና ክነንብቦ ወስ እንታይ ኢና ክንብላ?
0: እወ ፅቡቅ ኣለ ክንዲሪ 11 ሓደ ስለዝኾነ ኣይኣይ ክመስል ይኽእል እዩ። ግን ንሕና ኣብ ከባ ብምእታ ከይንገብራ ማለት እዩ። ፅሕነ ካብ ገዛና ወረቐት ከመፅሊ ሸይ ፅቡቅ ጌና ዘማምር ካረዶ

0: ንኣብነት ኣስማራ ክንፅሕቲ ኮይና ኣይ ቁፅሪ ክንዲ ኣላማ ቁፅሪ ሓደ ኤስከ ዓተ ሕጂ በበይን ተፈሊለየ ሓደ ኣይ ጫዓተ ከዓ ኣይ ትኾነላ ማለት እዩ እንድሕር ኣብ ክቢ ተእትንያ ግን ኤስ ትኾነላ ማለት እዩ ኤም ከዓኒ 13 ኣይ ከኒ
1: ቁፅሪ ሓደ
0: ኣር 18 ከዓኒ ኣብ ክቢ ንትዋ ኣለና ማለት እዩ ሕጂ ኣስመራ ክንድ ምት ዘለና ሓደ 19 13 ሓደ 18 ሓደ ከምዚኣ ጌርና ኣፀሊ ክነብሎ ኢና
2: ዋው ፅቡቅቲ ሓሳብና ንፅሪ ከምዚኣ ጌርና እንድሕ ኣፀሊ ኢና ጀምዓ ኣበና ውዒልክ
1: መፅ ከዓ
2: ሲና ክንደ ውዒለ ጀምዓ ታዳ ኣበና ውዒልክ ተረስወልክ ተረስወ ስከታረይ እንታይ እዚ ኣትሬና ባ ተረስወልግን ተሓክምክ በቃ ሕትሞ
1: ዋ
2: ክትዕልል ካለ ዲኻ
1: እወ
2: ያሕማ ዲኽን ሓደ ክልተ ፃሒፉ ግን ስሕኽ ኣለኽን ጥዕና ኣለክን ድዩ ተይ ስከንገርኒ ዋ እንታይ እዚ 15 ስጫዓት እንታይ እዩ ስከንገርናይ ናይ ምንታይ ቁፅሪ ቁፅሪ ይፈሉ እንታይ ደስሕ ከለዎ ስከንገራል እንታይ እዩ
3: እዚ ዕላል ይዕላል
2: ናይ ምንታይ ዕላል
3: እዚ ንዓና ዝርደና ዕላል እዩ ንዓነ ጓለ
2: ኣተ ንዕና መማዶ ንገሪ ቁፅሪ ናርጋ ሰዓ ዋይ

0: ሶፊ
1: ቤንቤን ዳ
2: በዚ እንደ ናይ ክረምታዊ ትምህርቲ ክላስ ጀሚረ ዘለኹ ንስኻ ከዳ ቤንቤን ፀኒሕካ
1: ኣነ ዋላ ኸማኸ በዚ እንደ ናይ ክረምታዊ ትምህርቲ ጀሚረ ዘሎ
2: ፅቡቅ ሞ ኸመይ ኣሎ ክላስ
1: ፅቡቅ እንዲ ካሓተኩምዶ ራ ማሕስኪ የለዋ እንዲ
2: ክገርመካስ ኩሉና መሓዙት ኣበበይና ትምህርቲና ተመዝጊብና ከይንዕልል ኢሎም ይመስለኒ ኩሉና ፋሕዮም ኣቢሎምና
1: ታሪክ ክብለክ ዘሎ ሶፊ ሃፍቲ ካብ ብቕቲ ማለት ትናላ ነበርክ ንኮ ታሸቐላ ኸማኒ ዝነበርክ ሰባት ንግራ ንደል
2: እሳስ ንስልባን ኢኻትላ
1: ዋ ሳዳ ክትረግም ማዓት ኒ ስኽ ትሕሽኒ ብቻኽኒ
2: ኦይ እዚኣስ ንስልባና ኢኻ ትሓታ ምክንያቱ እተለታኹን ስልባና ባዕላ ስለ ዝመሃዘታ ኮፕራይ ዝበሃል ነገር ኣሎ
1: ኣተሓራል ዘለና ፈልጣ እንዴ ሶፊ ሃፍቲ ድሌት ክቡቕን ድሌት ክብልክ ስኽ ጥራይ እዚኣ ግበርኒ
2: እሞ ኣነ እኳ ይፅሕፈልካኒ እኒ ንሲልቫና ግን ንገሪዮ ኢለ ክፅሕፈላ እየ ካብ ወረቐ ሽዕኡ በዓልካ ክድካ ተብፅሓላ
1: ርሳስ ድማ ክበቂ
2: ሓባይ

0: ሰኺበክ ስለለክን ነፀሊሓ ክንከ ኣብ ሓሳ ኺበክ
1: ምራ ሕዛ ፈዲስካ
0: ወ ገዘይ ከማ ናትኩ ትኺለ ናባ ክነ ይመፅ እቲ ኮንዲኽን ገለትልዎኻ ፈሊጤ ፈሊጤ
1: ዋ መለጊካ
0: በዕለ ተመራሚረ ተመራሚረ ርክቢ ክነ ጥራሕ በዕለ ፅሓፍኮ ኣንብቦ
2: ኣብ መበል 11 ዘላ ፊደል እንግሊዝ እንታይ እያ ኣብ ቁፅሪ 5 ኣብ ቁፅሪ 20 ከ
0: ኣብ
2: ቁፅሪ 11 ከ
0: ABCDEFGHIJK ከምቲ እያ
2: ኣብ ቁፅሪ 20 ከ
0: ABCDEFGHIJKLMNOPQRST
2: ኣብ ቁፅሪ 1 ከ
0: ዘረቐላል
2: ኣብ ቁፅሪ 14 ከ
0: ABCDEFG HIJKLMN
2: ፍርቻዓተ ኸ
0: ABCDEFGHI
2: እጅ ባዕልኻ ባዕልኻ ንብባታ ትንበብ
0: ከትክታኒ ወይ ባዕለይ ነስያትፈ እያ ነይረ
1: ንምንታይ ዛኮታ ውፅኢን እያ ትፈልዶ ዓሰርተ ግዜ ጠብሎቕ ጠብሎቕ ጠብሎቕ ስለትብል ካብኣ ክንሃርድም ኢልና ኮይኑ
0: ተርሞ ክገብር ለኽባ ገር ፈጢርኒ ካብ ድረጂ ጠብሎቃይብ ጠብሎቃይብ ታሰራሒ ገር ክኸይድ
1: ዋው

እዛ ድራማ ከመይ ክንከታተላ ፅንሕና ፍትዋ ተኸታተልቲ መለፊርና ብዙሕ ነገር ተማሂርና ኣላ ከምኡ ተሓጊስና ኣለኹን ከውንካ ተስፋ ይገብር እምበኣር ከስ ፍትዋ ተኸታተልቲ መለፊርና ፊርና ሎሚና ዳለቶን ዝነበረ ትሕዝቶታት እዚ ክትካትልዎ ፅናሕኩም ነይሩ ትሕዝቶታትና ድማ ዓጊብኩም ተዘናጊዕኩም ተማሂርኩም ከምኡውን ተሓጊስኩም ትኸውን ተስፋ ይገብር ንረኸብና ድማ ኣብ ዝመፅእ ሰሙን ብተመሳሳሊ ሰዓት ብተመሳሳሊ መዓልቲ መለሳት ዘለዎም ትሕዝቶታት ይኸውን ሳዕሸ ግን ሰሰናይ ንኽልናናበኩም ቻው

ድሕሪ ሰለስተ ኣዋርሕ ዓሌት ሊመር ኣሳራ ካብቲ ዝነበረቶ ብሰለስተ ዕፅፊ ጎቢዛን ሙሉእ ርእሰ ተኣማንነት ድማ ኣጥርያን ትርከብ። ንዝኾነ ነገር ክትፍትን ህንጥዩነት ኣለዋ። ኣስናን ኣውፅያ ብምህላዋ ድማ ነዞም ፍሩታታት ብዝግባእ ክትበልዖም ጀሚራ ኣላ። ኣብ በረኻ ግን እዚ ፍሩታ ሳሕቲ እዩ ዝርከብ። ኣብቲ ማይ ዘይሃርመሉ እዋን ሱሳ ሚእታዊት ካብዞም ሊመር ዘይለመድዎ ኣቝፅልቲ ብምምጋብን ኣብ ክወፅዎ ዘይክእሉ መፃወድያ ብምእታውን ይሞቱ። ስለዚ ኦንዞን መሳርሕቱን ገለ ንመላመድ ዝኸውን ኣትክልቲ ብምእካብ ከለማምድዎም እዮም። ኣሳራ ነዚ ተኽሊ ክትፈትዎ ድማ ንምነ ይብል ኦንዞ። ሊመር ንልዕሊ 100 ዝኾኑ ዝተፈላለዩ ኣትክልቲ ይምገቡ። ኣሳራ ድማ ካብቶም ዝተዳለውሉ ኣትክልቲ ካብ ኩሎም ክትምገብ ትርአላ።

ሓንቲ ንብዙሓት ሊመር እተሸግር ግን እዛ ኦክቶፐስ እትስመ ገረብ እያ። እዛ ዓባይ ንቆልቋል እትመስል ገረብ 30 ጫማ ቁመት ትውንን ኮይና ብኣዝዩ ዓብን በሊሕ እሾኽን ዝተኸበት ድማ እያ። እቲ ጸገም ድማ እቶም ዝጠዓሙ ኣቕፅልቲ ናይዛ ገረብ ኣብ ላዕለዋይ ጫፍ ዝርከቡ ብምዃኖም እዩ። ኣሳራ ናብዛ ገረብ ክትሓኩር ክትፍትን እያ። እቲ ኣብ ኣጋራን ኣእዳዋን ዝርከብ ተሪር ድርዒ ብኸፊል ካብዞም እሾኽ ክከላኸለላ እዩ። ነቶም ድልዱላት እሾኽ ጥራሕ እናሓዘት ትሓኩራላ።

ብጥንቃቐ ኣብ ላዕሊ በጽሐት ኣሳራ ብቕልጡፍ ክትምሃር እትኽእል ኣዝያ ንፍዕትሊ ይመርያ ነዞም ኣቕጹልቲ ድማ ፈተወቶም።

ኦንዞ ኣሳራ ጎቢዛን ኩሉ ክኢላ ብምህላዋን ኣዝዩ ተሓጎሰን ቀሰነን። ንኦንዞ ካልእ ዘቕሰኖ ነገር ድማ ኣሎ። እዞም ጉጅለ ከይተሃላለኹ ብሓባር ክበልዑን ክማቐሉን ብምርኣዩ ጥርንፋስ ስድራ ክኾኑ ከም ዝኽእሉ ኣስተብሃለ። እዚ ድማ ንበረኻ ዝኸድሉ ግዜ ከም ዝኣኸለ እዩ ዘነጽር። ኣብዚ ማእከል ጣዕሚ ዘለዎ ህይወት ከስተማቐሩ ጸኒሖም እዮም። ድሕሪ ወርሒ በረኻ ምስ ከዱ ግን እዚ ጥቕሊሉ ክልወጥ እዩ።

ካብ ትውለድ ድሕሪ ሓደ ዓመት ኣሳራ ኣዝያ ጎቢዛ ትርከብ። ግን ኣብዚ ሕጂ እዋን በይና ጥራሕ ኣይኮነትን ትጉብዝ ዘላ። ማርጎ ዝተባህለት ሓንቲ ካብዞም ጉጅለ ሊመር ዝኾነት እኽልቲ ኣንስተይቲ ወሊዳ ስለ ዘላ ኣሳራ መተዓቢቲ ረኺባኣላ። እዞም ጉጅለ ኣብ መንጎኦም ሓዳስ ውላድ ስለ ዘላ ካብቲ ዝነበርዎ ንላዕሊ ይጥንቀቑ ኣለዉ። ኦንዞ ነዛ ዝተወልደት ሊመር ፆታኣን ንምፍላጥ እናተዳለወ እንከሎ ግን ሓደ ሊመር ናይ ተጠንቀቑ መልእኽቲ ከመሓላልፍ ጀመረ። ኦንዞ ብዛዕባ እዚ ክገልጽ እንከሎ ኣብ ከባቢ ናይ ዝጋብያ ዘራፊ እንስሳ ከም ዘሎ እዩ እዚ ሊመር ዝሕብር ዘሎ። ወላ እኳ ኣብ ውሽጢ ዝጋብያ ዝኾነ ብደገ ዝመጽእ ሓደጋ ከጥቋዖም ዘይክእል እንተኾነ ግን ኣዝዮም ፈርሑ።

እዚ ንኣሳራ ጽቡቕ ዕድል እዩ። ምክንያቱ ብዛዕባ እዛ ዝሰማዕናያ ድምፂ ናይ መጠንቀቕታ ትርጉማ ክትርዳእ ክኢላ ኣላ። እዞም ጉጅለ ዘተኣማምን ጥምረት ፈጢሮም ኣለዉ። እዚ ድማ ንኦንዞ ክሐጉሶ እዩ ዝርአ ዘሎ። ኣብ ሓደጋ ነንሕድሕዶም ንኽጥንቅቑ ክተሓባበሩ ክትዕዘብ እንከለኻ ንናይ በረኻ ናብራ ድልዋት ከም ዘለዉ እዩ ዘርእየካ። ኣብ ቀረባ ግዜ ካብ ዝመናበይ ማእከል ወፂኦም ናብዚ ኣብ ከባቢኦም ዝርከብ 67500 ትርቢዒት ሜትሮ ስፍሓት ዘለዎ ጫካዮም ክሰግሩ። ኣብዚ ጫካ ቅድሚ ሕጂ ርእዮምዎ ዘይፈልጡ ሓደጋታት እዩ ዘሎ። ንኣብነት እዚ ንሊመድ ዝሃድን ኣብ ማዳጋስካር ጥራሕ ዝርከብ ሃሪዮ ሆክስ እውን ኣብዚ ጫካ ይፅበዮም እዩ ዘሎ።

ሎሚ ነዞም ሊመርን ንዓናን ዓባይ መዓልትያ ይብል ኦንዞ። ምክንያቱ ካብ ሎሚ ነድሓር እዞም ሊመር ነዚ ጫካ ንኽላመዱ መዓልታዊ ንቑሩብ ሰዓታት ካብ ዝጋብያ ብምውፃእ ኣብዚ ጫካ ግዜኦም ክሕልፉ እዮም። እዚ ሙሉእ ብምሉእ ክሳብ ዝለማምድዎ ክቕፅል እዩ።

0: ነዞም ጉጅለ ንመጀመርታ ግዜ ማዕጾ ናይ ዝጋብያ ተኸፍተሎም። ኩሎም ኣብ ዘለውዎ ደው ኢሎም ብጥንቃቐ ድሕሪ ምዕዛብ ደፊሩ ንደገ መሪሕዎም ዝወፅእ ኣባል ተጸበዩ። ኣዲኣና ኣሳራ ብትብዓት ፈላሚት ናይ ዘኽትከውን በቓዐት
1: ሳ ዘሪዎት
2: ኣሳራ ሜረከምሩራ

ኩሎም ጉጅለ ድማ ኣሰራ ብምስዓብ ከይደንጎዩ ደድሕሪ ኣሰዓቡ። ኦንዞ ምዕባለ ናይዞም ጉጅለ ኣዝዩ ኣሓጐሶ። ብፍላይ ንናይ ኣሳራ ገረብ ናይ ምሕኳር ዓቕሚ ኣዝዩ ዓገቦ። ግን እዛ ንመጀመርታ ግዜ ዘስተማቕርዋ ዘለዉ ናጽነት ኣብ ሓጺር እዋንያ ክትኩለፍ ተረአያ። ምኽንያቱ እዘን ሃደንቲ ኣዕዋፍ ኣብ ልዕሊኦም ክዝምብያ ጀሚረን ኣለዋ። ኩሎም እዞም ሊመር ድማ ብቕልጡፍ ናብ ጋቢያ ኣተዉ። ኦንዞ ኩሎም ኣብዚ ጋቢያ ኣለዉ ድዮም ንምርግጋጽ ክፈቕዶም ጀመረ። ጓላ ንማርጎ ተሳኢና ኣላ። ንዓኣ ንምድ

0: Aya. Aya.
1: Quoi?
0: Aya.
1: Ouais? Il est là?

ብድሕሪ ቕርብ ጊዜ ክትርከብ ክኢላ ኣላ። ግን ብህይወት ኣይጸናሓቶምን። ኦንዞ ጠንቂ ናይ ሞታ እንታይ ምዃኑ ክፈልጥ ኣይከኣለን። ግን እዞም ሊመር ኣብዚ ጫካ ንበይኖም ምስ ኮኑ ከምዚ ብብዝሒ ከጋጥሞም ምዃኑ እዩ ዝሕብር። ወላዲት ናይዛ ዝሞተት ሊመር ማርጎ ንውላዳ ትፅውዕ ኣላ። እዚ ምልክት ናይ ሓዘን ምዃኑ ይሕበር። ኩሎም ኣለይቲ ኣባላት በዚ ኣዝዮም ሓዘኑ። ምክንያቱ እዚ ኣጋጣሚ ዳርጋ ሓንቲ ካብ ኣባላት ስድሮኦም ከም ዝተፈለየት እዩ። ኦንዞም ብፆቱን ክቐብርዋ ኸዱ። እዚ ንኩሎም ዞም ጉጅለ ሊመር ኣዝዩ ዝሕዝን ኩነታት እዩ።

0: ኦንዞ እዞም ዝተረፉ ሊመር ንበረኻ ክምለሱ ብቑዓት ምዃኖም ተኣማሚኑ እዩ ዘሎ። ኣብተን ዝቐጸላ ሳምንቲ ኣሳራን ጉጅላኣን ዝበዝሐ ግዜኦም ኣብዚ በረኻ ክሕልፍዎ ጀሚሮም ኣለዉ። ኣዝዮም ሕጉሳትን ነዚ ቦታ ድማ ብዓሚቕ ክፈልጥዎን ክኢሎም ኣለዉ። ኣሳራ ድማ ኣብ ጽቡቕ ደረጃ ኣላ። ኣብ ዝተናውሐ ግዜ ዝበዝሐ ሓደጋታት ክዕዘቡ ኽኣሉ። ሕጂ ኩሎም ኣብ ተጠንቀቐዮም ዘለዉ፣ ወላ እውን ኣሳራ። ንመጀመርታ ግዜ ኣሳራ እታ ናይ ተጠንቀቑ ድምፂ ባዕላ ንኹሎም ኣመሓላለፈትሎም። ቀልጢፎም ኣብ ሓደ ንኽጥርነፉ ድማ ሓበረት። ኩሎም እዞም ሊመር ከም ትእዛዛ ተግበሩ። ኣሳራ ምስዞም ጉጅለ ኣብ ጽቡቕ ደረጃ ከም ዘላ ድማ እዩ እዚ ዘመልክት። ድሕሪ ክልተ ወርሒ እዞም ሊመር ናብ ጋብያ ከይተመሱ ሙሉእ መዓልትን ሙሉእ ለይትን ግዜኦም ኣብዚ ጫካ ክሕልፍዎ ጀመሩ።
1: ነጉር ብትመሂ ጠባ ሁንጃ ፈማሂተኒ ዘሄቶ
2: ፈይተትጌሴን ፈቱርን ፈይሰ
0: ኦንዞን ብፆቱን ድማ ለይቲ ኣበይ ከም ዝድቅሱ ንምፍላጥ ክዕዘብዎም መፁ። ኦንዞ ንብዙሕ እዋን ዝተጸበዮ ሎሚ ሰሚሩሎ። እዞም ሊመር ኣብዚ ጫካ ምሕደሪኦም ዝኸውን ቦታ ፈሊጦም ኣለዉ።

0: ድሕሪ 6 ኣዋርሕ እቲ ንልዕሊ 2 ዓመታት ፃዕሪ ዝሓተተ ናብዮት ናይዞም ሊመር ፃምኡ ዝኣኸለ ይመስል። ሎሚ ድማ ነዞም ሊመር ንኽርእዎም ኣጋይሽ መፂኦም ኣለዉ። ንሰን ድማ ንኦንዞ ሰበይቱን ጓል 8 ወርሒ ጓሉን እየን።
1: ክልክል ነብ ነነትያል

0: ክሳብ ነይተሮ ሰነታነ
1: ንኦንዞ ሰበይቱ ነዞም ሊመር ንመጀመርታ ግዜ ካብቲ ጋቢያ ወፂኦም ኣብዚ ጫካ ትሪኦም ብምህላዋ ናፅነት ዝወነኑ ኮይኖም ይስምዑ ኣትብል ኦንዞ ድማ ቀፂሉ ኣነ ብስርሐይ ተሓቢነ ጓሌ እውን ብናተይ ብቑዕ ስራሕ ከም ትሕበነለ ይኣምነ ይብል ካብ ኩሎም ዞም ጉጅለ ሊመር ኦንዞ ንሓንቲ እዩ ብፍሉይ ክናፍቓ ንሳ ድማ ኣሳርያ ኣዝያ ንእሽተይ ዝነበረት ሕጂ ንኹሉ ትፈልጥ ብቐዕቲ ሊመር ኮይና ኣላ ብልቢ ክናፍቓየ ነዛ ናፅነት ረኺባ ዘላ ኣሳራ ጓሌ ድማ ይብል ድሕሪ ስነዳ ኣሳራ ኣሰር ኣዲኣ ተኽቲላ ሓንቲ ካብቶም መራሒት ናይዞም ጉጅለ ኮይና ከም ዘላ ይሕበር ኦንዞ ድማ ካልእ ዝዓበየ መናበይ ቦታ ንምርካብ ይፅዕር ኣሎ

0: እምባ እንታይ እዩ ዝነገሩ? እምዋ ኣበይ ቦታ ዲና ዘለና?
1: እንደአ ብፀልማት ገፀ ሸፊኖም እንዳኣሎም ኣምፅኦምኒ
0: እምበኣር ከማኢኻ ኣበይ ዘሎ መድፈና ይበሃል እዚ?
1: ካበይ ዲኻ መፂኻ?
0: ካብ ኣስመራ።
1: እንታይ ክትገብር ተረኺብካ ኢኻ?
0: ኣንታ ኣብ ዕዳጋ ሓሙ ሳብ እንዳሓዘን የምስየልካ። ሰዓት ሸዓተ ምሸት እዩ ነይሩ። ንገዛና ንሓድሽ ዓዲ ኸይድ ነይረ። ዳሕራይ ክሰምዕ ህዳይን ንሓደ ክዳቐት ኢሎም ብኡ ዝኣክል ብዙሓት ወታደራት ነይሮም ኣብቲ ኸባቢ።
1: እንታይ ፈሊጥካ ድኣ ወደ? እንታይ ዓንዚዙካ ካብኡ ዘይትረሕቕ?
0: ዘይፈለጥኩ ዘይብገርሀይ እንዳኣለይ ህሩግ ኢለዮም
1: እሞ በቱ ዝተቐጥለ ጥርጢሮም ዮም ሒዞምኻ
0: ክዕሙ ጽባ ገባሪ ኽፉእ እንተ ዝኸውን እንታይ ደናብኦም ይመጽእ?
1: እቲ ዝሓዘ

0: ዝጥንቀቐ ጦር ድዩ?
1: እወ ጠር ሰራዊት እወ ጠር ሰራዊት እዩ እሞ ዝኸፍአኒ ግን ሓደ ምልሻ ወዲ ሃገርና እዩ
0: ተለልዮ
1: እንታይ እሞ ከይንገብሮ እምበር ኣፀቢቕ ወየለልዮ
0: ንሱ ከይፈልጠካ ድዩ

0: ኣደይ ታይከመይ ሓዲርኪ ፀሓይናኻ ክትበርር ቀሪባ
1: ኣሰይ ገዛ ወደይ ቀሪባ ወቐሪባ ቐሪባ
0: ዋይ መኽፈልቲ ዳ ይብልክን ድዩ ከይደበኒ
1: ፀላይኻ ክሂድ ገዛ ወደይ ኣየይ እዞም ግን ኣያት እዛምሮኻ ዛናብላኣቢሎም ንዓዲ ውዒሎም ኻ ወይ ወደይ
2: ኣደይታይ ከመይ ውዒልክን ፀሓይ ዶ በሪቓ
1: መዓልኪ ስዕዲ ፀሓይ በሪቓ ወ በሪቓ ቐሪባ ክትበርቕ
2: እንሻላ እንሻላ ኣቱም ገዛ ድሓን ዶ ውዒልኩም
3: ድሓን ዶ ውዒልክን ስዕዲ እተዋስኪ
2: ኣርሓምዲላ ኣርሓምዲላ ድሓን ኢና
3: ዋይ ዋይ ኣንትን ስዕዲ ፅባሕ ፅባሕ ተትኸልክልክን ክትመፃ
2: ዋይ ኣንቲ ንኸበዶም ጣዕሞት እንዳኣሉ ከምኡ ስከይ ትበላ
3: ማእሰርቲ ናይ እየ ክንበላ ኽኢ ኸፊኡና ዘሎ እምበሪ ከበዶም ሲ ሳለኹም ዝሰኣነ የብሉን
2: ቁሩብ ከ ገለ ድሃያ ይረኸብክን ኣብይ ኣለዉ ኸበሃል
3: ወረ እንዳኣሉ ኣብቲ ማርያም ግንቢ ኸይኮኑ እብሉና
2: እሞ ገለ መግቢ ክዳን መሳሊ ሒዝካ ኸ ምፍታኖም ነታ ድራሽኦም ኳም ንምፍላጥ
3: ኣብ ኩሉ በፂሐ ከምዛ ኸልቢ ጊስ ጊስ ግእሲ ኢሎም ኩሎም ሰጊጎምኒ
2: እዋይ ካን
3: ካን
2: እዋይ ኣነ እሞ ኩሉ ዝፈልጡ ሰብ ጌርካ ኸንትን ህይወቴ
3: ንዕኦም ዝመስሉ ሰብ እሞ በይ ዝርከቦ እምበር ብሰልድን ብገንዘብን ዝግበር ከም ዘሎ ስንፈልጥ እንዲና
2: ገንዘብ ድኣ ክንደይ ከብልዎ
3: መን መፈለጦ እንትስዕድ እየ ብዓቕሚ ሰበይቲ ዝከኣል ኣይኮነን ሰብኡት ብሰብኡቶም እኳ ንዕኦም መስሊ ዝኸይድ ተተረኺቡ እዩ
2: ቁሩብ ከድኣ እሞ እንታይ ድኣ እዩ ዝግበሮ
3: ሓንቲ ዝግበር የለን ዝሃበካ ምቕባል እዩ ጸሎት ጥራይ ግበራ ስዕድ እየ
2: ወይ ጸሎት ስዓቕምና እዩ ረቢ ድኣ ስማዓና እምበር
3: ኣሜን
2: ገለ ገንዘብ ጌርካ ዝግበር እንተሎ ግና ሃየ ኣይትሰከፋ ዋ ንገራኒ ሓጉዙና ኸዓ ንብል
3: ዝከኣልቲ ኮይኑ ስቶም ወርቀ እውን ኣለው ዶ ትስዕድ እየ
2: ኣንቲ ጥራሕ መገዲ ረኸቦ እምበሪ ዝገበርና ንገብር ንገራኒ ከይተ ሓብኣለይ ከይደ ሕጂ
3: ኪዳ በላ እንታይ እሞ ክትገብራ ሕሲርናክን
2: ሓሳር ይብሉን ከምኡ ዩ ትበላ ሰብ ደኣ ካብዝ ሓሊፉ እንታይ ይገብረልካ
3: ብረኽትኹንክን ደኣ ኣምላኽ ዳ መሊ ይሃብክን
2: ኣሜን ኣሜን ሂወተየ ከይደ ከይደ
3: ኪዳ በላ እንታይ ከ ክትገብራ
4: እዚ ሓቆይ እምበር ከምዛ ድኹን ህብዝቶ ኸዓዋ ተቓጺላ በል እስኪ ነዛ ፀሓይ ክንሪኣ ክንጽሎ እንተፍቀድልና ስከ እንታይ ይኸዶ
5: በራኺ ሓሲብካ መዓሱ ውዳእ ቁርቡ ዶ ዕርፍ ኣብል ወደይ
4: ኣንታ ነቲ ንግድ ዓያብሪ እንተበልኩ ኢለ እንዳ የ
5: ቁሪ ከይትወሰድ ከዓ ከምቻኻ ትኸደኖ
4: ባልዕ ገይሩ ኣሕሲሮምን እንዳ የውፅእ እዮ
5: ቁማርሲ መፍቶም እንዲ ወሪድሎም ዘሎ በዚ ጸላም እሞ ከመይ ጌርካ ድኣ ክትሪኦም ኢኻ
4: ኣይረአዩን ቁሩብ እንትዕረፍኩ ኢለ እንዳ ኣለ ያውፅ እዮ ጸላም ንዓማፂ ግርም ሓይሊ እንድያ እኒሆልካ እኳ ቁማል ከዓ ንዒቖምና ኣብ ጸላም ግዲኦም ገይሮም
5: ዝነዓካ ቁማል ስረፍ እትሕ እኳ ዝበሃል
4: ሓቂኻ ኣብቲ ሕሙናዊ
5: ንዓይ ከዓ ኣብዛ ማዓጥቆ ስረይ ዝነበሩዮም ኣውራ ኸፊኦም ነይሮም ኣውፅኦም ስራሕ እኳ ግን ይሓይሽ ነጸላይ ተዓጢቐ ድሓንቀኒ ኣለኹ
4: ኣነ እውን ከምኡ ክገብር እንተዕረፍኩ
2: ኣተሓደርኩም
3: መስገን መስገን ስዕዲ የተዋ
2: ዶንጌ ዶ ብላ ንዓና ይስኪ
3: ናበያንትን ስዕዲ
2: ዋ ናብ በራኺ
3: ዋ ኣበኢልና ምኹን ከዶ
2: ናብቲ ማርያም ግቢ
3: ካብኡ ዳ ሰጊጎምኒ ዶ ይበልኩ ኹንን
2: ዋ ኣብኡ ድዮም ከ ዘለዉ
3: ወረ እንዳ ኣሉ ይኸውን ኢልየ ዝኸድኩ እሞ በልስ ክነዛ መግቢ እንዳሃብለ እዩ ተበልኩ ሓደ ወዲ ሃገርና እዮም ኣንቲ ሰበይቲ ንዛ ንምስኪ ፍርሒ ድሕሪ ዛ ሕጂ ኣብዚኣ ኣብልክ ከይትቕልቀል ምስ በለኒ ካብኣ ዝሃደምኩ ገዛ ይመጽአልክን
2: ዋይ ኣንትን ወዲ ሃገርና እንተ ኮይኖም ደኣ ቁሩብ እንተሓገዙ ኣይተለልዮምን
3: ኣይለልዮምን ሰንቢድን ድ እዛ ልበይ ውትፍ ፊልኣትናሃዲመ
2: እንታይ ዝበለ ግዜ እዩ ዝደቀይ እንታይ ደኣሉ ዝግበሮ

0: ነገር የለን ኣብዘ ዘለናዮ ጸሎት ጥራይ ንግበር
1: በላን ክነስኪ ንበራ ክንተረኸብናዮም ዝበልክዎ እዩ ነይሩ እሞ ንኸበዶም ወደ ይትኾኖ
0: ዋይ እንጌራ ሰንጌተ እንዴ ተማልኦዳ ተማልኦ ስዕዲ
1: ያላ ኣንትን ንበራ ክዝበልክዎስ ንገዛይ ክመልሶ ረቢ ዘይፈትዎ
0: ዋይ ኣት ንስኽ እንዳ ኩሉ ሳ ምስሃብክን ኣለኒ ኢለ እንዳ ኣለ
1: ዋይ እዛ ናትክን ኣለኒሲ ማእስያ ትውዳእ ማዓ ዝሰንከትኩን ኣየስክን ለኒ ትብላ ዋይ ኣንትን ኣንትን ሂወት እንታይ ወሪድክን ረቢ ዘይፈትዎ እዋይ ከብዲ እውን እኮ ትረግም እያ እዚ መሰብክን ጥርሑ ከሎሲ ኣለኒ ትብላ ዋይ
0: ኣንትን ስዕዲ እሞ ፅባሕ ፅባሕ ትቆፅራ ድኣ ሎም እንተሓለፈና ፅባሕ ናበክን እንዳኣልና ጓለይ
1: ከይደ ድኣ ከይደ
0: በላ እስኪ ኺዳ ድሓን ዋዓላ
2: ዋይ ከጠዕም ዋይ ፈጢሩና ኣደይ እዚ ደኣ መን ሂብና
0: ዋ ኣንታ ኸበዶም ወደይ በይኒ ኻደ ዳ ብላዕ እዩ ኣምፃእዮ እሞ መሰደይ ብሓንሳብ ክትምስሑ ዋ ኣንታ ኣነ ኢደን እባ ማይ ሃበን
3: ዳሓን ዳሓን ህወት ጓለይ ንስብላ ኣነ ስክውዕል
2: ዓባየይ ፅባሕ ዘይትፀሚ ጥዑም እንጀራኳል
3: ወይ ኩሉ እንጀራ ጥዑም እንድዩ ኸበደም ወደይ ብላዕ ጥራይ ብሩኹን ቅዱስን ንግበረልካ ንነብስን ንስጋን ይግበረልካ ዝወደይ
2: ዓባየይ እዚ ጥዑም እዩ ፅቡቕ ጣይታ ፀብሒ ድንሽ ካውለኳ እዩ
3: ዝሃበ ዝገሃቦ ኣታመን ከምፂ ኢልና ድሓን እተዋ
0: ስዕድ የን ኣምፅኖ ንበረኻ ክንከዶ ኢለንየን መፅን ፀኒሐን
3: ወይ እማ በፂሕክን መፂእክን ኣትትወዳ ይርኢኽኖ
0: ማእስሞ የርእዩ
3: ኣበይ ከለብልዎ
0: ኣንትና ድመን መፈለጦ
3: ኣትሞ ኣበይ ኣበይ በፃሕክን
0: ኣብ ኩሉ በፂሐ ዋላ ማርያም ግንቢ
3: እሞ እንታይ ሎሚ ኺ
0: ድሕሪ እዛ ሎሚ ኣብዚ ኣቢልክ ተተቐልቂልኪ ወይ ንርእሲ ኺኢሉ ባሪሩ ሰዲድኒ
3: ኣየይ ናዓይ ሕሽክን እንታይ ትኸድኸ
0: ኣንትና ኣደእ ሰጒጎምን እንዳበልኩኹን
3: ክልኽሊ በተግ በተግ ክትብል ርኦምኺ እነትለ ፈራሕ ምዃን ክፈሊጦም ክኾንቲ
0: ኦ እዚኦም ፍጥረ ሰብ ዘለዎም ኣይኮነን ኣዴ
3: ንዓይ እንተ ትወስድንስ ምኸበደማቲ ኣይምሰጎጉኹን ነይሮም ኣነ ኸዓ ዋላ ንዓይ እሶር ንመልክዎም
2: ንዓ ከዓ ይኣስርኺ
0: ሓቂኻ እንዲኻ እሞ ርህርሃ ማእሳ ኣለዎም እዚኣቶም
3: ኣትዋላ ሶርኒ ዋይ እሞ እዚ በራኺ ፀሓይ ወደይ ብህየትሎ ደበሃል ኣቲ ካብዛ ፀሓይ ክውላ ኣቢሎሞ ዝበራኺ ወደይ ፀሓይ ወይ ኣነይ
0: ጸሎት ጥራይ ኣደይታየ ጸሎት ጥራይ ግበራ
3: ጸሎት ዳ ባዚሕኒ እኳ ነባይ ዝግዋጢ ተኸውሩ ዶ ደይ ንእሽተይ ተሪፉኒ ደሎ
4: ስማዓስኪ ሃይለ ዕድመ ክንደይ ጌርካ ኣለኻ
5: ኣነ ዶ ዕድመይ ደኣ ሕጂሲ ሰብዓ ረጊፅ ኣለኹ
4: ሰብዓ ጥራይ
5: እንታይ ዳ ክትብላ ኣለይ ደሊኻ
4: ኣነስ ቁርባ ውሕድ ዘበልካ መሲሉ እኒአ እሞ ከምዚ ተኾይኑ ደኣ መዛኒ ኢና ኣነ ከዓ ጉንበት ሰብዓ ክኣት እየ ኣብዕት ንቑማል ከይሕመቕና ምስ ድኽነት ጥራይ ክንቃለስ ሰብዓ ዓመት ጌርና ኣብዛ መዲ ሓንትና ዝተቐበረትላ መሬት ተሸቑር የርና ከም ህፃን ቆልዕ ኡስ ኣይትዛረቡ እናተባሃልና ብመቕፃዕቲ ዓብና እዚስ መዋዓል ይበሃል ለይትን ቀትርን ኩሉ ሳብዛ ጸላም ነዛ ፀሓይ ከይንርኢ ንኽልከል ሓቃቶም እንዲኦም ዳኣ እዞም ቈልዑ ንበረኻ ሃፂኢሎም ክነፍፁ ፀሓይ እኳ ጸቢቖም ይጽለዉ ፀሓይ በሪቓ ትብል ኣደይ ደንጉያ ንዶ ደኣ ኣታዛ እግረይ ከዓ ጀሚራትኒ

0: በዓልተ ስዋይ ብገለ በልኹ ኢልኩም መፂኹም ፀባይ ተስቲና ናታ
1: ኣንታ መላኺ ዘይኣበልካ ትገብር ንስኻ እንዲ ከመምህር ፅንዓት ኣይሓስኻን ኣይፈራሕኻን ወድኻ ትጋዳላይ ኢሎምኻ እወኢልካ ኣምፃይ ኢሎምኻ ንስኻትኩም ናቱ ምምፃእ ትብሉ ኣለኹም ንሕና ኸ እርጋ ናብ ትሕትኹም ዕኒኒኒኒ ተብለና ዘላ ንጉህለና ኢልካ እዮም እንታይ ዶ ገዲፍካ ኣሎም ኢኻ ባሂልዎም ከይሓድርካ ከም ቀደምካ ፅናዕ ናይ ማእሰርቲ ከዓ በብዓይነቱ ኮይኑ እምበር ንሕና ጥራይ መዓስ ኮይና እሱራት ህዝቢ ኤሬትራ ብምሉእ እሱር እኮ እዩ ዘሎ ኣንደነት በሉ ኣይንብልን ኤሬትራ ሃገልና ግደፉልና ምባልና እንዳ ኣይ ሓጢኣትና
0: ሓቂኻ ሃይለ ካልእ ደኣ እንታይ ሓጢኣት ኣለና ዘይኣነስቲ ግፍዕ እንዳኣሉ መመሊሱ ኣብ ጸላም ቁልጭ ቁልጭ እናበላእ ሓሲሩኒ ፀሓይ ደኣ ምተኸላእና ይመስለካ
1: ናፅነት ማለት ሲ ሰሪሕና ብኣፈፃባና ክንነብር ንፋስ ኣዱንያ ክንርኢ ፀሓይና በሪቓ ክንሕጐስ ማለት እንዳኣሉ ግን ሓያላት ነቲ ኣምላኽ ዝሃበና ጸጋ ብሓይሊ ኸልኡና ኣለዉ
0: ትላ እንታ ከምዚ ሳይተረእየን ደርጊ ጭጨኒ እዩ ሰሚቱ እኳ ንሬሳን ዓዲ ሒዝካዮ ክትከይድ ንሬሳ ናይ ሕለፍ ወረቐት ከይውፅኣ ብሎኮ ይተሓልፍን ንሬሳስ ናይ ሕለፍ ወረቐት ይበሃል ካብዚ ዝኸፍእ ግና ይኸ እንታይ ኣሎ ዓብት እዚስ ክንፀውየሉ ደኾን እዚ መከራ ሓሊፉስ ይርሳዕ ደኾን
1: ከመይ ኢሉ ክርሳዕ ወደይ ኣይርስዓኒ በራዓወይ
2: በራኽ ተወልደ ኣንተ ኣኩትካይትካ ውጣ
0: በራኽ ዶ ሰሚዐ
1: እወ በላ ኣቑሑትካ ጥርንፍ ኢሎም ከሎ
0: እንታይ ኣቑሑ ዝጥርንፍ ኣለኒ ዘይና ሞት እንዳኣለያ እንታይ ኢልሓወ ሃይለ ደጊም ኣኺሉ እዩ ዳሓንኩን ኣይትሕመቕ እዛ ናይ ፀበባ እዋን ክትሓልፍ እያ ግን ኣይትረስዕዋ ነዛ ፀሓይ ሲኢና ኢና ተሳቂና እሞ ምስ ተረኸበት ጥዑም ብልዕን መስተን ክዳንን ምስ ለወጥኩም ነዛ ግዜ ከይትርስዕዋ ናትኩም ኣይትንዓቑ እንተቐኒኹም ንናፅነት ክትርዋ ኢኹም እሞ ድሃይቶም ደቀይ ከዓ ሓደራ ሃይል ሓወይ ወደይ ተጋዳላይ ተስፋይ እንተኣተወይ እዘን ዝበልኩ ኣበለለይ ቀኒኦም ከየቕንቕኻ ጌና ኣማፃናፅነት ዘይተሰወጦም ዓያሹ ወይ ገርህታት ብግዜያዊ እንጌራ መርካብ ዝሕጐሱ ሓንቲ መዓልቲ ከይተመስሑ እንተወዓሉ ወይ ሓንቲ ለይቲ ጾሞም እንተሓደሩ ዝቕዝሙን ዘማሩር እንተረኸብካ ወይ ዘናሽውኻ እንተረኸብካ ኣይትጐየ የበለለይ ጥራይ ንስኻ ስበትካ ይትረስዕ ዕርፍኻ ጽንዕ በለለይ ሓደረኻ
2: ኣንተ ኣትወጣ ናውጣ ወንበዴ
0: ቻው ሃይል ሓወይ ኣብ ላዕላይ ሰማይ የራኽበና

0: ኣንተ ኣምላኽ እንታይ ደበዲለ እዚ ኩሉ ጭምስ ካቢሉ ወደዲሕለ ክስዕ ኣንተ ሚክኤል ኣቦይ ኣቕባዕልካበል
1: በስማ ወለንፈስ ቅዱስ ኣቲ እንታይ ኢዱ ክሕኩሕክደሎ ጦር ሰራዊት ካይኮነ ይትኽፈት እዮም
0: ዝናደ ስቑልሕ ንበላዕ ከይትበላ
1: መላኣሎ ሞዶ ኩሕኩሕደሎ
0: መሓመድ እዮም ጥዕብስኩ እንደበላ ግዳ ንእውድ ከይትበል
1: ኣትላልየኽ እያዶ
0: እወ ድምፆ ምሳለልዩ ኣለኹ
2: ዳቦይ በራኽድ ክፈትኒ ባ
0: መን ኢኻ
2: ኣኒ ክፈትኒ
0: ኣየለ ኣለኹ ኻን እንታ በራኽዲ ኢኻ
2: ቀስ በሊ ኣሕዋይ ትበሊ
0: እዋ እማ መን ኢኻ
2: ክፈትኒ ሞድሓን
0: ኣንተ ሕጂ ኸንታይ ክመፀኒ ኣንተ እንታይ እዩ መፀኒ ሕጂ ኸንታይ ክመፀኒ እስክበል ንዓገዛኣቶ
2: ኣኖ ንዕዳ ኣብዚ ኣብዚ ሕሸና

0: አንተ ተስፋ ይወደይ ድዩ ወይ ወንሱ ወይ ዝወደይ
1: አደይ
0: አንተ ተስፋ ይወደይ ወይ አነ ወደይ ወይ አነ ወደይ ወይ አነ ወደይ አንተ ተስፋ ይወደይ ዳንድልኸ ከሚልኸ ዳንድልኸ አንተ ተስፋ ይወደይ ከሚልኸ
1: ወርቂ ተኸውፅ
0: ከሚልኸ ኸ
1: ግርን ንብስለና ንስ ኸም የለኺ
0: ንሕና ዳ ፅቡቕ ኣለና
1: ዓባይ ከኸመይ ኣላ
0: ድሓን ኣለዋ
1: እቲ ብድሕሪ ዝተወልደ ቆልዓኸ
0: ድሓን እዩ ኩልና ድሓን ኣለና እዋይ ኣንተ ተስፋይ ወደይ ኮፍስ ክንበል ድሕሪ ስሕብሲ ክንደይ ዓመት ኮይኑ
1: ሕጂ ዳ 10 ዓመት ኮይኑ ደ
0: 10 ዓመት
1: 10 ዓመት
0: እዋይ ዝእዋን 10 ዓመት ኮይኑ ኣማ ድሕሪ 10 ዓመት ገዛኻ መፅኻስ እንጀራ ዲኻ ተሓሪሙካ ሃየስ ክብል ሃየ ብላዕ ሕስ ክብልዓ ዝወደይ ሃየ ብላዕ
1: ምቑራስ ቆሪሲ እደ እንጀራ ክናፊቀየ ስለ ዘለኹ ግን ክበልዐ
0: ብላዕ በል ብላዕ ዝወደይ ሃይ ብላዕ
1: ጥዑም ኣደ ጥዑም
0: ጥዑም ይሃብካ ጥዑም ይሃብካ
1: ኣደ ኣብ እሙናት ሰባት ይቐኒ ሕጂ እኳ ክፉ ከይረኽበኒ ኣማዕዶ ይምከታተሉን እዮም ዘለዉ
0: እንታወት እዮም ኣንታ ተስፋ ይወደይ
1: ዳሓን ኣደ ፈተውቲ እዮም
0: ፈተውቲ ብዙሑ ሳላ ፈተውቲ እንዳኣና ዘለና ሳላ ፈተውቲ ኢና ዘለና በልስከ ከመይ ከመይ ሕጂ ዘሎ ተሃለዋትካ
1: ኣብ ውግ ኣጋጣሚ ኮይነ ተማሪኸ ካብኡ ምስ ሓዘኑ ድማ ድሕሪ ወርሕ ናስመራ ሰዲዶምኒ ኣነ ባዕለ ኢደ ሂበኻ ኢለ እዮም
0: ከዲዕኻ ድኻ መንፂኻ
1: በዚ ሳይጠራጠሪ ኣብ ውግ ኣጋጣሚ ኮይነ እየ ተማሪኸ
0: እንታይ ዳ ባዕለ ኢደ ሂበ ትብል
1: ኣንቲ ደ ተጋዳላይ ኢሎም ከይጋፍዑን ኢለ እንዳኣለ
0: ኦም ሕጂ ካብኦም ተሓቢእኻ ድኻ ዘለኻ
1: ድሕሪ ክንደይ መርመራ ኣብ ቃልይ ምስ ፀናዕኹ ወደ ገባ ምዃነ እዩ ዝምስክር ወረቐት ሂቦምኒ
0: ዋይ ክልተ ሞት ወልደ ገባ ኹንከ
1: ኣይትሰንቢ ድባ
0: እማ ወልደ ገባ ክትኸውን
1: ኣደ ኣቦይ ተኣሲሩ ንስኽ ሽማግለ ሰበይትን ንህፃን ሒስኪ ሃለዋትኩ ኮ ይሻቂልኒ
0: ሓዲ ፀገም የብልና ፀገም ናይ ቀደምና እዩ ምስ ፀገምና እንዲኻ ገዲፍካና ኣንታ ከምኡ ሓሲብካ ድኻ መፅኻ
1: ኣብ ፀገም ተማሪኸ እንደ ዝበልኩኺ
0: ኣንታ እንታይ ዝዘረባኻ ሓደ ዘይቀውም እቲ ዝኾንካ እንደንገረኒ
1: ኣቦይ ከም ዝተኣሰረ ዝሰማዕኩም ሰንበልን ከለኹ እዩ ሕጂ ግን ኣብ ፀገም ስለ ዘለኻ ሕግዘካ ሓሲበ
0: እንታይ ክትሕግዘኒ
1: ኣንቲ ደ ይሽቅል ኩሉ ገድሊ እንድዩ
0: ትሩፍ ሓዳርካ ምግባርስ ገድሉ ክትብሎ እዞም ቀደም ካባኹም ተሓቢኦም ዝተረፉ እዞም ድሒሮም ከዲዖም ኢሎም ዝሃቡ እሞ ወልደ ገባን ይሰባን ዝኾኑ ምስቲ ዓፅሙን ደሙን ዘፍስሰሎስ ሓደ ክትብሎ ተስፋይ መልሰላ መልሰላ እዛ ዘረባ እቲ ዝኾንኳ የ ነገረኒ
1: ኣንቲ ደ እዚ ሃለዋት ክንዲሞ ዘጨንቕኒ ዘሎ
0: ብዓናይ ትጨንቕ ንሕና ፀገም የብልና እንተክነሸቂልካ ንዝሕለፍ እቲ ፃማኻ እቲ ሽምካ ንሓዋር ንሕበነሉ እንድዩ ሕማቅ ሽም ግን ብምንታይ ይሕክኽ ኣቦኻ ኣቦ ተጋዳላይ ተባሂሉ ተኣሲሩ ሕጂ ትፋዕና ክነንምፅ ስራይ ክንበልዕ ኣደ ወዲ ገባ ኣደ ኸዳዕ ኣደ ፈራሕ ኣደ ሃዳም ክበሃል መዓልልቲ ክስእን ካብዚ ሞት ይሕሸኒ ተስፋ ይወደይ ሞት ይሕሸኒ
1: እሞ ትኽእል እየ ይኽበይ ንኺ
0: ይኽእሎ ዎ ተስፋ ይወደይ ይኽእሎ ንሕና ምስ ሰብና ኢና ዘለና ኩሉ ሰብ ከዓ ኸማና እዩ እንዳኣቦኻ መሓመድ ከለዉ ኸዓ ንኾነ ይብልና
1: እሞ ፅባሕ ክኸይድ
0: ኪድ ኪድ እወ ማርያም ምስኻትኩን ኪድ ዝወደይ ኪድ
1: ኣደ ስቕ ኢላ ወዳ ሒዛቶ ኸይብሉኒ ክኸይትኾኒ እስከብዚኣ ጥቐ
0: ኣቦይ ሽም ሕማቓት ሽም ፈርሃት ከይለግበና ኣደ ጅግና ክበሃል ብልበይ ብህጊ ተስፋ ይወደይ ንዕኻ መናብርትኻ ሽምካኒ
1: ኣደ በልመረቕኒ

0: ፃዕዳ ፅናሕኻ ፃዕዳ ፅናሕኻ ኩሎም መላእኽቲ ይስኒኻ ኪዝ ውድ ኣምላኽ ምሳኻ ኹን
1: ኣሜን።
0: ኪድ ኪዝ ፃዕዳ ፅናሕኻ ኪዝ ወዲ ንዋይስ ወዲ ከይድ ኢለ እዩ ከይድ ኢለየ ስወዲ ይቕየበኒ ዝኾነ ኸውን እዋይ ከይዱ ከይድ ኣቲፉ እወይ ኣነ ዝወዲ
2: ዋይ ኣንተ ስዕዲ ዝገበርኩና ውሒድስ ሕጂ ኸዓ እዚ ኩሉ ሰኸብ
3: ንሱ መኣስ ኮይኑ ኢድክን እዚ ሲ መሓመድ ኣነብ ስራሕ ስለ ዝኾንኩስ ባዕሊ ክብፅሕላ ኢሉ ትማለ ጥሒኑ ዘምፅኦ እዩ።
2: ኩሉ ናትኩም እንድዩ እንታይ ማለት ንስኽን ከም ዘምፃእኽናልና ዘይትነግሮም ዓጊፍክን ክንዲስ ስኽፍታ ኣየ ይዋኻ ዳ በረኸ እምበሪ ንሕነሳ ኣላ እንዳ መሓመድ ሳኣና የብልና በላ ኸፈላ በን ክንገብር
3: ዳሓን ዳሓን ቅድም ዘምፃእና ክገብር እየ ኮፍሙ ንበል ህወት ሕጂ ብልብ ዲኽን ትፈትዋና
2: ዋይ ኣንትን ስዕዲ እንታይ ደኣ ናይ ጓና ዘረባ ጌርኩንኦ ንስኻትኩም ዳ ትንፋሰይን ዲኹም ደቀ ቦይን ደቀ ደይን እምበር
3: በላ ሕጂ ዝበልኩኹን ስምዓኒ ዝሓዘን ክንኦ ይኣክል ኣውፅኦ ዝምሳኽን ዘሎ እንክነ ዝቐይራ
2: ዋይ ሕጂ ብዘይ ምፃመፂ ኸናኒ በረኸ እኳ ሕመድ ተኸዲኑ ዘሎስ ኣና እንተ ከፍኢኒ
3: ኣንትን ካብ ሞ ዝተርፍ መን ኣሎ ኩላህናነን ናህና ሓመድ ኣለና
2: እሞሲ ሎሚ ኣይፀብቐለይን ድሓን
3: ኣይፋሉን ረቢ ዘይፈትዎ ብሓዘን ተመልሰ መን ኣሎ እቲ ዘበን ክቕይረልና ሲ ሓድሽ ተኸደና ሓድሽ ከኣ ክኾነልና እንትን
2: ኣንትን ፅቡቕ እንድየ ዘለኹ
3: ጥቓ ፅቡቕ ከበይ ቀሪብክን ኣነ እንደ ዝርእክን ዘለኹ እሞይቲ ኣምናናን ይኹን ማለት እዩ እንትን
2: መን ሞ ኣለኒ ብዘይካኹ ያኣምለኩም ባ
3: እሞ ስምዓኒ ሃየ ቀይርኦ ተሳ
2: እዚኣ ሳይ ስምዓክን እኒ
3: እሞ በታ ተኣምና ኣብማርያም ዶ ክብለክን ብማርያም ኢለክ
2: ኣንቲ ስዕዲ ተሳኣ እንደጓለይ
3: እሞ ስምዓኒ
2: ሕራይ ተሳኣ እሞ
3: ሃየ በላ ቀይርኦ እሞ ሃየ
2: ኣንትን ጓለይ ሰብከ እንታይ ክብለኒ ግደፋኒ መጃኸን ግደፋኒ
3: ናትክን ዘበለ ብሓጎስ ይድበስ ጸላኢኽን ከዓ ድል ኣይረክብን ረቢ ከዓ ናይ ልቢ እዩ ዝርኢ ሃየ ሃዮ ሞ ቀይርኦ ቀይርኦ በጃኸን ክቕይረልና
2: በጃኸን ዶ ግደፋኒ ስዕዲ ግደፋኒ በጃኸን ኣደይከ እንታይ ክብላኒ ኣርኪባ በራኽ ዓይንኻ ይነት ዕስ ቁንጂ እናተረእይዎ ክብላኒ እየን
3: ይሕጎሳ ኣባ ደኣ
2: ኣንትን ጓለይ ብኣፈ እንተዘይ ትዛረባ ብልበን ክቕየማ እየን በጃኸን ግደፋኒ
3: ኣይተመኻን እያ ኣደይታይ ጻዕዳ እየን ኣይ ቅየማን እየን ተስኣ ንደግዳ ዋ
2: ይቕየማ ኣባ ጓለይ እጅኻ ቆንጅና ትረአይኒ ድሕሪ በረኸስ ቆንጅና ወይ
4: ህወፃሓ ያለኽዶ ኣሰይ ኣትንታይ ዳ ኣለ ዝርኢ ዘለኹ ኣሰላ እታ ናይ ቀደም ህወት ፀሓይ ኮይና ኣብ ጸላም ክሓቡ ክዝሓሰቡስ መሰስልኪ እወይ ኣትስዕዲ ፀሓይ ኣገናዕ ኣሰይ በዓል እምነቶም ዘይጠልሙ እንዳ ሓጂ መሓመድ ፀሓይ ኣትንብሩኻት ደበና ሓሊፉ በሪኻ ፀሓይ

0: ኣየደይታይ ከይደ በላ ከይደ ናብ ሓዳሪ ሕጂ እስኪ ድበላኒ
1: ዋያትቡን ገለ ደይ ትብል
0: ናብ ሓዳሪ
1: ከይደ ክዛ ጓለይ ተላ ትብርክቲ ዘርኢ
2: ዋይ ሃብኩም ጓለይ ኪዳ
1: ኣደይታይ ወይ

0: ገዛ ውፁ ዝብል ዘለዉ።
1: እቲ ናይ ቀበሌ ሊቀመንበር እዩ ካብዚ ገዛ ውፁ ይብል ኣሎ። ናበይ ክንከይድና ሕጂ?
0: ሰምዑ እንደ ፀኒሐ ካብዚ ገዛ ውፁ ዶ ኢሉ ወይ ገዛ እምኒ ኩርት ጭቃ ግብር ኣቢልካስ ገዛ ፅንሑ ደሓን ፅንሑ ንተስፋይ ወደይ ፀሓይ ክንርዮ ቀሪብና ኢና። ቤት ዝግሄር እዩ። ቤትኩም ኣበይ ምዃኑ ፈሊጥኩም ደለኹም። ዓለም እኮ ገዛ ኽራያ
2: ወይ ሃለውሎው። ኣንትና ደ እንታይ ደኣልክን ትብላ ብዛዕባ ገዛ ከዓ ሓሊምክን?
1: ኣደይ እቲ ናይ ቀበሌ ሊቀመንበር መፂኡ ካብዚ ገዛ ጋዓዙ ኢልና።
2: ገዛ ጋዓዙ ሕጂ ኸናብ ኢና ንኸዶ? ቅድሚ ሕጂ ክልተ ሰብ ኣግዒዞምናስ ሕጂ ኸ ነዝማዶም ክህቡ ኸግዕዙና ሕጂ ኸ ናብ እየ ዝኽርትቶ ሕጂ ኸ ናብ እየ ዘብሎ። ወይ ኣነ ትዕድለይ
0: ንዓን ህይወት ፀሓይ ዳሓን ኣጃኺ ፈጣሪ ለና ጃኺ
2: እንተይ ድሓንትን ኣደ ሕጂ ስናብ ኢና ነብሎ ሕጂ ኸ ናብ ኢና ንኸዶ።
3: ወይ ምክራ

0: ኣትን ህወት እንታይ ደኣ ተፀዋዕኩኹን ዘይትሰምዓ ዋ ኣንትን ኣንትን እንታይ ረኺቡክን
1: ኣትን ስዕዲ ኣብቲ ቀበለ ፀዊዖምኒ ገዛ ወፂ ኢልናኩም ኣይሰምዓኹምን ናይ መጨረሻ መጠንቀቕታ ፅባሕ ክትወፅ ኢሎም ብግዲ ፈሪሞምኒ
0: ካንካን ፅባሕ
1: እዋ ሓፃር ፅባሕ እቲ ፀበባ ናይ ዝገዛ ኣናዲ ሰሲዒብ ሂውኸን ኣሎ ኣትን ስዕዲ ናይ ናህናስ ደለሞ ኾነ ሕጂ ነደኽን ኢታይስ ናብ ኢና ንጎታተተን
0: ሂወት ድሓን ስካ ዓቕልኹ ናይቲ ፅበባ ዋይ ካብ ሰብ እንዲኽን ተፈጢርክን ብሓደ ኣፊቱ
1: ከምኡ ኢና
0: ንግዜኡ ምሳና ትኾና ካብኡ ከዓ ድሓን ንመሓመድ ይጭነቆ
1: ዋይ ሕጂ ከዓ ብዛዕባ ገዛ ንኣኹም ክንሕስር
2: ኣደ
3: ኣቲ ቆልዕንታ ክኾንካ እንታይ ይረኺቡካ
2: ተጋደልቲ ደቂ ምሓር ሒዞማ
3: ወይ
0: ኣተተይስብዘሎ
3: ኣፍካ ሕዝ እንተ መን ኢሉካ
2: ራድዮ እንዳበይ መሓመድ ሕጂ ዛረባላ ንዕናይ እንዳስምዑ እያ
0: ኣብ ገዛና ፀኒሕካ
2: እወ ኣቦ መሓመድ ሕጂ ራድዮ ወሊዖም ኣሎ
3: እዋይ ወረኻ ጣዕም ኣንተ ኣምላኻ ኣለኻ
0: እዋይ ዝረቢ ክጥዕም
3: ኣንተ ፈጠረ ኩሉ ኣለም ተመስገን
0: ኣንቲ ወጊሒልና
3: ተመስገን ወጊሒው
0: እዋይ ፀሓይ በሪቓ
3: እዋይ ዘነደይ ፀሓይ በሪቓ እናበላ ተመስገን ፀሓይ ና በሪኻ

ሰላምታ ናብፃሕኩም ኣብ ውሽጢ ሃገርን ወፃእን ብምዃን ንመደባት ኤሪቲቪ ኣብ ምክታል ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ እንሆ ኣብ ሰዓትና ተዳሊና ንርከብ ንሎም እውን ዝተፈላለዩ ትሕዝቶ ዘለዎም መደባት ኢና ቀሪብናልኩም ዘለና ክሳብ ፍፃኤ መደብና ምሳና ክትሓብሩ ዕድሜና እዩ።

ዝኸበርኩም ተኸታተልትና ከም ፈላሚት ትሕዝቶ ቀሪባ ዘላ ተኸታታሊት ፊልም ትግረ ሕደጋት እያ ክትከውን ንሎሚ እውን መበል 13 ክፋላ ክቐርብ እዩ ናብኣ ክሕልፈኩም።

تعطيك ربي ان شاء الله روك ترى قدم. انا قدم تلقي متبوكه.

0: ድምፂ መግለፂ ቋንቋን ባህሊ ሕብረተሰብን እዩ። ድምፂ ኣብ ኣካላትን ኣእምሮን ኣብ ስምዒትን ኣተሓሳስባን ብእወንታ ይኹን ኣሉታ ዓብ ፅልዋ ኣለዎም። ኣብ ምርብብ ሓበሬታ ዝፍኖ ድምፂ ፅሬት ዓውትኡ ንምሕላው ዝተፈላለየ ዓቕን ይወሃቦም። ዓቐኑ ዝሓለፈ ዓውታ ናይ ድምፂ ኣብ ሓደ ከባቢ ወይ ቦታ ምስ ዝስማዕ ብከላ ድምፂ የስዕብ።
1: ቅድሚ ሕጂ ብዙሕ ዓይነት ብከላታት ሰሚዕና ኢና። ናይ ማይ ብከላ፣ ናይ ሓመድ ብከላ፣ ናይ ኣየር ብከላ ተባሂሉ ብዙሕ ወዲ ተዘሪብሉ እዩ። ካብቲ ብዙሕ ደ ተዘረበሉ ግን ኣብ ሂወት ናይ ደቂ ሰባት ከዓ ብዙሕ ፅልዋ ዝገብር ዘሎ ናይ ብርሃን ብከላን ናይ ድምፂ ብከላን ከዓ ካብቶም ዓበይቲ ክጥቀሱ ዝኽእሉ እዮም።
2: ብከላ ድምፂ ማለት ካብቲ ዓቐን ንእዝንና ክፀሮ ዝኽእል ድምፂ ዝበረኸ ወይ ዝለዓለ ድምፂ ናብ እዝንና ምስሊ ዝመፅእ እዚ ብከላ ድምፂ ንብሎ ማለት እዩ። እዝና ክፀሮ ዘይክእል
3: ንኣብነት ኣብ መንበሪ ገዛውቲ ባር ክህሉ ክእል፣ ናይት ክለብ ክህሉ ክእል፣ ካብኡ ዝወፅእ ድምፂ እንድሕርዳ ነቲ ነባሪ ዝርብሻ ኣሎ እዚ ብከላ ድምፂ ይበሃል።
4: ላውደንስ ሬስ ይብልዎዮም ሓንሳብ ውድድር ናይ ዓውታ ኣብ ገሊኡ ከ እንታይ ይበሃል እዩ ላውደንስ ወር እንኮላይ ኩናት ናይ ዓውታ እንኮላይ ይበሃል እዩ።
5: ሕጂ እዚ ካብቲ ስሩዕ ሰብ ወዲሰብ ክሰምዖ ዝግብኦ ንላዕሊ ከይድ ከሎ እዩ ብከላ ድምፂ ኢና ንፅውዖ።
0: ዘመናዊ መራኸቢ ብዙሃን ምድላውን ህያው ፈነወ ፍጻሜታትን ኣብ ምዕቡል ናይ ድምፂ ምህንድስናን ንድፊ ስቱድዮን እዩ ዝምርኮስ። ካብ ናይ ቴሌቭዥን ፈነወ ስቱድዮ ክሳብ ዓበይቲ ስታድዮም ህዝባዊ ኣዳራሻት ፅሬት ድምፂ ንጹር ሓበሬታ ምልውዋጥን መሳጢ ተመክሮ ሰማዕቲ ኣብ ምሃብ ወሳኒ ግደ ኣለዎም።
3: ድምፂ ክንብል ከለናስ ድምፂ ስለ ድምፂ ጥራይ ኣይኮነን፣ ድምፂ ብዙሕ ነገር እዩ። ስእሊ ከመይ ዝበለ ችዲ ዝተሰኣለ ስእሊ ሲ እንድሕርዳ ድምፂ ዘይስማዕ ኮይኑ ትርጉም የብሉ እንቲ ስእሊ ማለት እዩ። ሓሳባትና መግለፂ ዝኾነ ሜሴጅ መሕለፊ ስለ ዝኾነ ድምፂ ብንጹር ክስማዕ ኣለዎ። ሓንቲ ቴሌቭዥን ተኸፊታ ተወሊዓ እንድሕርዳ ድምፂ ዝተረበሸ ድምፂ ኣለዎ ዝኾነ ሪሞት ካሕዝካስ ክትቅይር ኢኻ ናብ ካልእ ቻናል ግድና ትግደድ ኢኻ።
4: እቲ ድምፂ ኩሉ ግዜ ብፍላይ ኣብ ክልተ ኢና ንመቕሎ፣ ኣብ ፊዚካል ኤንድ ኢንተርናል፣ ደጋውን ውሽጣውን። ሕጂ ኣብቲ ደጋዊ ሓደ ሰብ ክስማዕ እንተኮይኑ ከባቢ 68 ዲቢ ክኾኑ ኣለዎ ደስ ይበል ይብል። ኣብቲ ናይ ውሽጣዊ እንተኮይኑ ግን ልክ ኣብዛ ናይናብነት እዛ ሲልን እዛ ላዓለ እንተላ ዚሮያ ተዝለዓለት ዓቕን ልዕሊ ዚሮ እንተሓሊፍካ እታ ድምፂ ጭጭታይ ዝኢኻ ትሰምዕ። ሕጂ ኩሉ እንታይ ይኹን ትሕቲ ዚሮ እዩ ክኾኑ ዘሎ።
2: ሓንቲ ገዛ ክትለኻ ከለኻ ድምፂ ዝውሕድ ኢኻ ለኺኻ ዘለካ ድምፂ ዝነፅግ ለኺኻ ተራ ኣለዎ ማለት እዩ። ስለዚ ምስ ገዛውታት ናይዚ ናይ ዓድና ክሪኦም ከለና እቶም መብዛሕትኦም ናይ ቀደም ዝነበሩ ዲዛይን ትገበሩ በቲ ናቱ ሕጋዊ ተሰርሑ እዮም መብዛሕትኦም ዘለዎ ማለት እዩ። ዋላቶም ኮፍ መበሊኦም እቲ ናይ ሩፊን ነቲ በሎፎን ናይ ላዕሊ ዘሎ ንበሎ ዋላቲ ናይ መሬቱ ዘሎ ብምልኦም ንናይ ሳውንድ ንድምፂ ከዓ ቁርብ ዝኽእል መንገዲ እዮም ዲዛይን ተገይሮም። ኣብዚ ድሒሩ ዝመፅ ዘሎ ናይ ኣባይቲ ግን ንድምፂ ዘጠቃለለ ዝተገብረ የሸገረካ ይኹም ተብሎ
5: ሙዚቃ ይኹን ዘረባ ይኹን ወላ ሓደ ውልቀ ሰብ ሓደ ሰብ ክዛረቦ ከሎ ሓደ ሰብ ዓብሉ ዘዛሪቡ ኩሉ ሰብ እዩ ዝጥምቶ እንታይ እዩ ኮይኑ እዩ ዝብል ንሕና ኣን ባህሊ ንሓደ ሰብ ክተዘረድኦን ክትዛረቦን ከለካ ቀሲልካ ኢካ ትዛረቦ ናቱ ዓቐና ኣሎ ዓቐኑ ዓቂንካ ልክ ኢኻ ከምዚ ፍሪኬንሲ ኣብ ውሽጥና ናትና ባዮሎጂካል ዓቂና ኢና ናብቲ ሰብ ንዛረብ። ስለዚ ልክ ከዓ እቲ ካልእ እቲ መዋዕውዕድ ንገለን ከዓ ልክ ብኣፍልጦ ንቕሓት ሕጂ ኣዝያዳ ክትሪኦ ከለካ ናብ ገለ ገፂ ከይዱ ሰብ ክገልፀልካ ኣይክእልን እዩ።
0: ሳዕቤናት ብከላ ድምፂ መሰረት ጭንቀትን ፀቕጥን እዩ። ብተወሳኺ ኩቱር ፅልዋ ኣብ ጠባያት ዓብ ፅልዋ ናይ ምስማዕ ተኽእሎ ምዝራግ ብሕታውነት ምዝራግን ምብልሻውን ኣከባቢ ብዓብኡ እውን ማዕከን ዕግርግር የሰስን።
3: ጋዜጠኛ ስለ ዝኾነ ሲ ድምፂ ክፈልጥ የብሉ ማለት ዘይኮነ ብስነ ስርዓት ክመሃሮን ክፈልጦን ክኽእል ኣለዎ።

0: ምክንያቱም ሓደ ምባባይ ኣብታ ስቱድዮ ኣትዩ ጀምር ክትብሎ ከለኻስ ሜቢ ናይ ቴሌቭዥን ጋዜጠኛ እንተኮይኑ ብጣዕሚ ዘገድሶ ስእሊ ናቱ ከመይ ኣሎ፣ ክዳኑ ከመይ ኣሎ፣ ፀጉሩ ከመይ ኣሎ እዩ። ሕጂ ኩሎ ከዳድንኡ ፅቡቕ መፅኡ እንድሕር ዳኣ ድምፁ ትኽክል ዘይኮይኑ ሲ ንመን ሞ ሜሴጅ ከመሓላለፍ ንመን መልእኽቲ ከመሓላለፍ። ስለዚ እዚ እሱ እውን ጋዜጠኛ እውን ብዛዕባ ሳውንድ ብስነስርዓት ክመሃር ክኽእል ኣለዎ። ኣቀማምጣ ማይክሮፎን ክኽእል ኣለዎ። ክንደይ ኤንች ክርሕቕ ኣለዎ ክፈልጥ ኣለዎ። ሕጂ እዚ ብጣዕሚ ኣገዳሲ እዩ ንኣንባባይ ማለት እዩ።
1: ኣብ ብዙሕ ውርያት ንርኢና ኣዴታት ቆልዑት ሓቂፈን ሓዚለን ይስዕስዓ። እቲ ቆልዓ ምናልባት ክበክ ክእል ኸውን ስለምንታይ ይበክሎ ኣይግድሸናኒ ግን ኣሎ
2: ኣብ ቤት መግብታት ኣብ ዝና ፅማቓት ኣብ ዝተፈላለየ ትካላት ክትኣቱ ከለካ ሳ ኮፍ ኢልካ ምስ ሰቢኻ ዲስካ ክትህዲ ኢልካ ክዛርብ ትመፅእ ማለት እዩ። ኪኖ ነቲ ሰርቪስ ዝገብሩካ እቲ መሳርሒ ዝጥቀምሉ ዘለው ንዓኻ ሰርቪስ ክገብሩሎም ዘለው ክቡኻ ዝገብሮ ዘለው እዚ ንኻደ ሸግረካ በዛ ሕጂ ኣብ ዝኾነ ብዝና ፅማቕ ንበሎ ኣብ ገለ ጥሕና ዘሎ በሎ ስ ሕጂ እንታይ ተኾነካ ትድምፂ ልዕሊ ኣቕማ ኾነካ
1: ዝኾነ ሰብ ኢርፎን ክገብር ከሎ እታ ኢርፎን ኣብ ታእዝኒ ተኣቱ ሙሉእ ብሙሉእ ነታ እዝኒ ኣይትገጥመን እያ። ገለ ጋብ ህብልዎ ሞ ብንፁእ ቲ ድምፂ ኣይሰምዖን። ስለዝኾነ ድምፂ ዓው ክብል ይግደድ።
3: ካብቶም ናይ ስምዒት ህዋሳትና ሓደ እዝኒ ምናልባሽ ዓይኒ ናይ ሰምሰምታ ኣለዎ ንገለ ካልእሲ የድሕነ ካብ ገለ እዋንሲ ንገለ ንኸይተርኢ እውን ክሳይ ትኾነ እዝኒ ግን ክትዓፅ ይትኽእልን እያ። እንዳኸድካ ከለ ሓደ ብርቱዕ ድምፂ መፅካ ዋላ ጎማ ተተኪሱ ናይ መኪና ሸዓ ሓደጋ ከጋጥመካ ይኽእል እዩ።
1: ኣብ ሓደ መዘናግዒ ቦታ ባር በሉ ዋላ ናይት ክለብ በሉ ዝኾነ ሰብ እንተ ዓው ኢሉ ዝያዳ ፃዕሪ ገይሩ ይዛረብ እንተ ሃልዩ ባክግራውንድ ረበሻ ኣሎ ወይከዓ ብድሕሪት ረበሻ ኣሎ ማለት እዩ። እዚ ናይ ድምፂ ብከል ኣሎ። ሕጂ ንኣብነት ብዙሕ ስራሕት ክንብል ንኽእል ኢና። ዳፋ ጉሮሶ ንኣብነት ኣብ መደበ ተሪኢኻ ሲ ብዙሕ ስራሕ ምስ ድምፂ ተተሓዘ እዩ። ዝኾነ ሰብ ከዓ ናይ ድምፂ መከላኸሊ ዝገብር ሰብ ኣይትርን ኢኻ።
2: ንኣብነት ጀነተራት ኣለዋ። እዘን ጀነተር መፅአን ዘለዋ ነቲ ድምፂ ክዓግድ ዝኽእል ገረ ሰሪሖምን ኣለዋ። ሳይለንሰር ብሎ ናብዚ መፅእ ዘለዋ ማለት ሰብ ሕጂ ኣብኡ ስፖንጂ ኣሎ። እቲ ስፖንጂ ተገይሩ ዘሎ ነቲ ድምፂ መዕገቲ ተገይሩ ዘሎ እዩ። መብዛሕትኡ ሓደ ሰርቪስ ክገብረላ ከሎ ፅ መሰበላ ስፖንጂ ኩሉ ብቅሮም ክል ይጓሓፍ እዩ። እሱ ይጠቕማ ኣይርድኦ ሰብ ኣይርድኦ። ስለዚ እሱ ናይ ድሕነት ስለዝኾነ ከምታ ዘላታ ክተግጥማ ኣለካ።

0: ብርቱዕ ድምፂ ናይ ድቃስ ግዜ ከም መዛበል ይኽእል። ብንጻሩ ምጡን ድምፂ ሙዚቃ ምዝህሉ መሃዝነት የባራትዕ፣ ጥዑይ ኣካላት ከም ዝህልወና ይገብር፣ ጸቕጢ ደም ይከላኸል፣ ቀንዚ ኣካላት ይፍውስ።
1: እዞም ናይ ሃያ ሃይማኖታዊታት ብመሳጊዳትና ናይ ቤተ ክርስቲያንና ከምኡ ውን ጸኒሑ ጸኒሑ ደወላት ናይ ካቴድራል ዝህረም ኣሎ። እዚ ሕጂ ብደጋዊ ክትሪኦ ከለኻ ብከላ ናይ ድምፂ የስዕቡ እዮም። እቶም ፍሪኬንስታት መብዛሕትኦም ኣብ ደሎ ከ ሃይ ፍሪኬንስ እዮም፣ ልዑላት እዮም። ስለዚ እዚኦም ሃይ ፍሪኬንስ ከዓ ናይ ምውንጫፍ ተኽእሎ ኣለዎ። ንርሑቓት እዮም ዝኸዱ፣ ኣብ ላዕሊ እዮም ከዓ ተሰቂሎም ዘለዉ። ስለዚ ነቲ ከባቢ ኢኻ ክተስምዕ ኢልካ ትፍንዎም ዘለካ። ስለዚ ነቲ ከባቢኦም ገዲፎም ንርሑቕ ከይዶም እዮም ክሳይ ዝገብሩ። ስለዚ ካብ ምስማዕ ሓሊፉ ናብ ረበሻ ገጹ ይኸይድ ማለት እዩ። ስለዚ ኣብ ካልኦት ሃገራት ክንርእዮ ከለና ብከላ ድምፂ ንብሎም መዕቀን ኣለዉ። ንሕና ምስልም ዲ ምስቲ ካልእ ዝፀንሐ ናይ ሰዓታት መፀውዑን እንድዩ ሳላት ሰብ ክሰግድ ነተን ናይ ቤተ ክርስትያና እውን ኣስተምህሮታት ንክውሃብ እዩ ተገይሩ። ስለዚ ነዚ ግን ብንቕሓት ተራእዩ ዝጎድለሉን ምቁሩሕ ዝኾነ ነቲ ከባቢኡ ጥራይ ክስምዕ ዘኽእለሉ መገዲ ብንቕሓት ክፀዓረሉ ክኽእል ኣለዎ። ማለት ኣብ ገለገሊ እዩ ኣቲና ብውልቂ ንሕግዞም ቤተ ክርስትያናትን መሳጊድን ኣለዉ። ኣርባዕተ መሳጊድ ዝኾነ ኣነ ሕጂ ዝረአኽዎሉ ብቲ ውሽጢ ካብቲ ዝነበሮ ብከምዚ እንተተጠቀምኩም ዝሓሽ ብንቕሓት ግን
2: ኢና ኢልተኢልና እቲ ሆስፒታል ሳውንድ ፕሩቭ ድዩ ኩሉ እቲ ገዛ ብረት ካብቲ በለፎን ዋላ እዚ ኣብ ዘለናዮ ገዛ ኣብ ልዕልና ዘሎ እንተርእና ናይ ሳውንድ ፕሩፍ ዲዛይን እንትኾነ ገዛ ማለት እዩ። ቤት ትምህርቲ ከዓ ትቐኒ ዘድልዮ እምበር እቲ ኣእምሮ ማሳጅ የድልዮ ኣእምሮና ካብ ምንታይ ሓደ ሰባት ኣተኪሩ ትምህርቲ ክካተልቲ ኮይኑ ኮንፈርት ዝኾነ ድምፂ ክሰምዕ ኣሎ። ኖይዚ ዝኾነ ተናወፅ ድምፂ ክሰምዕ የብሉ ኣብ ትምህርቲ ኣብ ሆስፒታል ከዓ

0: እንታይ ኣሎ ፍሪኩንሲ ትሑት ፍሪኩንሲ ማእኸላይ ፍሪኩንሲ ላዓል ፍሪኩንሲ ዝበሃል ኣሎ እቶም ትሑት ዝኾነ ፍሪኩንሲ ኣብ ናይ ሕክምና ብዝያራቶም ሞያውያን ፈልጦ ዲቴይል ክዛረበ ዝኽእሉ ትራፕ ናይ እምሮ እዩ ናይ እምሮና ሲ ማሳጅ እምሮ እዩ ፔሽንት ንሕሙሲ ዝፍውስ ድምፂ እዩ ማለት እዩ ህዝባዊ ቤት ንባብ ነዛ ፔሽክ ንዘላ ንምሳሌ ንኣብነት እንተወሲድና እያ ኣብ ፅርግያ እየ ዘላ ሕጂ ኣብ ፅርግያ ከተቐመጠ ተተቐሚጣ እቲ ውሽጣ እንታይ ክትገብረ ኣለካ ክሰርሓ ከለኻ ድምፂ ዝዓቁር ኣሰራርሓ ጌርካ ክሰርሓ ኣለካ ኦልሬዲ ዝፀንሐት ገዛ እያ ቀዲማ ከምኡ ስለ ዝነበረ እዚ ክትብላ ይትኽእልና ግን በቲ ስታንዳርድ ናይ ድምፂ ምዕዋር ዝተቐመጠት ቦታ ኣይኮነትን እቲ ገዛ ከዓ ከምኡ ይኮነን እቲ ተፈጥሮ ናይቲ ካልቸር ናይቲ ባህሊ ናይቲ ሕብረተሰብ ድኣ ናይ ስቕታ ዝዓብለሎ ኣብ ላይብረሪ ከሎ ስለ ዘሎ ወይ ድኣ እምበር እቲ ገዛ ቦታ ይኮነ ሕጂ ተመራፂ እንታይ ይኸውን ኣብ ርሕቕ ዝበለ ዝተፈለየ ቦታ ጌርካ እቲ ላይብረሪ ድምፂ ዘይብሉ ጌርካ ክሰርሖ ተመራፂ ይኸውን ማለት እዩ ክሳብ ንረኣ ናይ መብዛሕትን ላይብረሪ ግን ኣብ ማእኸል ፅርግያ እዩ እዚ ሰብ ብዙሕ ናይ ድምፂ ብከላታት ዝዓብለሎ እዩ እቲ ኣንባባይ ረጊኡ ሃዲኡ ክንበሉ ዝኽእል ቦታ ኣይኮነን ማለት እዩ
1: ሕጂ ድምፂ ይደክም እዩ ሓደ ስቴሽን ተፀኒሕካ ናብ ሓደ ስቴሽን ክትከይድ ከለካ ወይ ዓውብለካ ወይ ቀስ ይብለካ ሕጂ ክጅመር ከሎ ገና ካብ ስቱድዮ ፕሮዳክሽን ጀሚሩ ሓደ ሓደ ግዜ ትሑት ክስራሕ ይኽእል እዩ ኳሊቲ ሳውንድ ክስራሕ ይኽእል እዩ ኣብ ርእሲ እዚ ከዓ ኣብዚ ሕጂ ዘለናዮ ግዜ ሃይ ዲፊኒሽን እዩ ኩሉ ስቴሽንስ ሕጂ ንሕና ግን ኤሲዲ ኣለና ኤችዲ ኣለና ሕጂ ንኣብነት ኣብ ሰለስትዩ ሳተላይት ኢትዮ ሳት ኣረብ ሳት ናይል ሳት እንዳሕ ንፍኖ ኣለና ኩለን ኤችዲ ክኾና ኣይክእላን እየን ሕጂ ካብዚአን ሓንቲ ስቴሽን ኤስዲ ክትህልና ትኽእል ወይ ኤችዲ ክትህልና ትኽእል ሕጂ ናይዚ ዲፈረንስ ግድን እዩ ኣብ ኦን ኤር ምስ ከደ ድምፂ ክጎድልን ክዓብ ከምቲ ናይቲ ኢንቨስት ትገብሮ ዘለካ ሳተላይትካ የስ እሱስ ይውስኖ እዩ ሕጂ በዚ መገዲ እዚ ክፈላለ ክእል እዩ ማለት እዩ ሕጂ በዚ ተኻኣለና መጠን ኣብ ስእሊ ጥራይ ኣይኮነን ኦፍኮርስ ኣብ ድምፂ እውን ኣሎ ኣብ ስእሊ እውን ኣሎ ቶታሊ ከዓ ስእልን ድምፅን ኤችዲ ይኸውን ወይ ከዓ ስእሊ ኤችዲ ኮይኑ ወይ ኤስዲ ድምፂ ክኸውን ይኽእል ኮሚታት እውን ስለ ዘለዎ ኤንወይስ ኢልካ ኢልካ እንታይ እዩ እቲ ተውፍሮ ዘለካ ሲ እንታይ እዩ ክንዲምንታይ እየ ካ ውፅኢካሉ ዘለካ ሃይ ኳሊቲ ፕሮዳክሽን ክህልወካ ኦር ሳተላይት ክህልወካ እዚታት እውን ይውስኖ እዩ
2: መብዛሕትኡ ግዜ እዚ ምስ ድምፂ ተተሓሒዙ ድመፅእ ሃስያ መጀመርያ ንኣብታ 4000 ፍሪኩንሲ ሕርዝ ኣብኡ ብዙሕ ግዜ ትድኽመት ትመፅእ ዳሓራይ ቀስዳ በለ ነጋ ናብ ኩሉ ይኸይድ ጠረ ቀፃሊ ምክትታል ዝገብር ትኮይኑ ሓደ ሰብ ነዚ ቼክ ዝገብር ትኮይኑ ዓመታዊ በለው 6 ወርሓዊ ከከምቲ ናይቲ ስራሕ መዓስ እታ ምጉዳል ትጅምርላ ክሪኦ ይኽእል እዩ ሽዑ ከዓ ትግቡእ ምክንኻ እንዲ ክገብር ከወግድ ዘለዎ ጠቃቐሪ ክገብር ዘለዎ እሱ ከከምቲ ናቲ ዋሃስያ ክቸክ ክግበር ይኽእል እዩ ማለት እዩ እዚ ልምዲ እዚ ግን ክሓድር ኣለዎ ዓቐን ከም ዝግበር ክፈልጥ ኣለዎ ብመንጠርካ ክቸክ ክግበር ኣለዎ

0: ብከላ ድምፂ ፀዓቂ ትራፊክ ድምፂ ንኣሽቱን ዓበይትን መካይን ድምፂ ነፈርትን ባቡራትን የጠቓልል ብከላ ድምፂ ናይ ህንፃታት ከ ኳዓትን ቆረፅትን ማሽናት ረባሽ ድምፂ ካብ ጀነሬተራት ርሽታት የጠቓልል ብዘይካዚ ብከላ ድምፂ ብግቡእ ኣብ ዘይተቓነዩ መሳርሒታት ሙዚቃ ብቐሊል ዝረአ ይኮነን
1: ነፋሪት ብገስ ከላሲ ልዑል ኢንተንሲቲ ኣለዎ ሕጂ ኣብቲ ሽዑ ግዜ ትእዝንኻ ክትሓትሙን ክንከላኸሉን ኣለና ሕጂ ኣብ ዓድና ፅቡቅ ነገር ኮይኑ ብዙሕ ናይ ትራፊክ ምንቅስቃስ ረባሺ ዝኾነ የብልናን ግን ምስ ሕጂ ምስ ዕቤት ምስ ስልጣን እውን ብዙሕ ነገር ክመፀና ስለ ዝኽእል ነዚ እውን ኣብተን መካይን ናእትወን ድዩ ገለ ምስ ድምፂ ተታሒዙ ሓደ ዝኾነ ሕጊ ወይ ፖሊሲ ክህሉ ፅቡቅ እዩ ንብል ካብኡ ናብኡ እውን ዝያዳ በዓል ስታት ገልፅዎ ክእሉ ኣብቲ ኳሊቲ ኢንስትሩመንት ስኻ ተምፅኦ ዘለካ ሕጂ ብዙሕ ግዜ ኢርፎናት ናብነት ኢርፎን ይመፅ እዩ ኣብ ዓድና ዝመፅእ ኢርፎን ብዋግኡ ሕሳር እንተደ ኮይኑ እቲ ኳሊቲ ማዕርክ ንደይ ሕሳር ክኸውን ምግማቱ ኣይፅግመናን እቲ ሳውንድ ስፒከርስ ንበዓሉ ንኣብነት ሞርታርቦ ትብል ናይ ብሓቂ ዚ መንታርቦ እዚ ኳሊቲኡ ከመይ እዩ
2: እዚ መንታርቦ ዝበሃል ንብረት ፋብሪካ ደሎ ኮይኑ ይስምዓናነ ማለት መንታርቦ ኢልካ እንድሕር ደኣ ኣብ ጉግል ኣቲኻ እቲ ካምፓኒ ሓቲትካዮ ዓፂዎ እዩ የለን መንታርቦ ዝበሃል ኣብዚ ዓድና ግን ማዕለያ ደይብሉ መንታርቦ ኣሎ እንድዕ ካበይ ተቐሊጡ ድጠቆ ኣብዚ ድ ዝስራሕ ዘለዎ ከመይ ኣነ ኣይርዳኣነን እዩ ማለት እዩ ሎሚ ከዓ ሳላ ምዕባለ ከዓኒ እዚ ማኪ ኢልካ ሳውንድ ክራፍት ኢልካ ማዓት ማዕለያ ዘይብሉ ናይ ጀርመን ድዩ ናይ ኣሜሪካ ድዩ ናይ ዳስ ዝበሃሉሉ ማዓት ኣሎ ማዕለያ ዘይብሎም ስፒከራት እዮም ዘለዉ ቅድሚ እቲ ንብረት ምምፅኡ ግን እዚኻ መፍላጥ የድሊ መንባብ የድሊ ማለት እየ ትፈልጦም ትክእል ኣለካ ቅድሚ ምምፅኦም መፅኻ ሽዑ ኣይና ይሕሹና ምስ ሃገርና ኸ ከመ እዮም
3: ብዛዕባ ናይ መንተርቦ እንተበፂና መንተርቦ ኣብ ሃገረ ቻይና ካብ 2006 ኣጊዶም እዮም ክያቱ እቲ ምክንያት እንታይ እዩ እቲ ልክ ንፁር ዝኾነ ድምፂ ኣይሰምዐን እዮም ጭጫ እዩ ዘለዎ ዓብቶ እዩ ዘለዎ እምበር ምጡን ዝኾነ መለሲ ጥዑም ዝኾነ መቐረት የብሉን ተባሂል እዩ እጂ ከምዛ ወደ ቅስሙ ክብላ ፀኒሐ ሃይ ፍሪኮንስ ኣሎ ሚድ ፍሪኮንስ ኣሎ ሎው ኣብዚኦም ሰለስተኤንሲ ኳሊቲ የብሉን ተባሂሉ ተኣጊዱ እዩ ማለት እዩ
4: ኣብ ገሊእ ሰምዖ ኳጃን ኣብ ሓደ ቦታ ሰምዓ ነረ ናእሽቲ እንቲ ናይ ሳውንድ ስፒከራት ረእክቦን ፊልተር ዝኾነ በ ኮንፈርት ዝስምዐካ በቃ ናእሽቲ እየን ተዓበየ ኮነ ክንደኸላ ማርተርቦ ይኮነ ሕጂ ከዓ ቴክኖሎጂ ከዓ እዚ መንተርቦ ኢሎምና ዘለ ውሽጡ ዘሎ ካልእ ኢኩፕመንት እዩ ዘሎ ካልእ ኣቕሓ እዩ ዘሎ ውሽጡ ኣብ ደገ እዩ መንተርቦ ዝበሃል ሕጂ እንታይ ማለት እየ ንእሽተይ ጠፊዩ ሕጂ ንእሽተይ ከላ እቲ ድምፃ እተ ምዕዋር ድምፃናታት ፅቡቅ ፍኩስ ዝበለ ደስ ዝብለካ ክሰምዑ ወላ እቲ ማይክሮፎን ሒዘ ዝዛረብ ዘሎ ሲ ኣብ እዝንካ ፅቡቅ ኣትወካ ኣብ ገሊእ ከትንወሽ ኮይ ክዛረብ ወላ ከለዎነ ስለዚ እንታይ ማለት እየ እቶም ዝመፁ መሳርሒታት ተረኦም ትረጃብ ዘለዎም ካልኣይ ከዓ ኮሚቴ ብምቃም ሞያውያን ዘጠቃለለ ጌርካ ንብረት ክመፅእ እንተጌርካዮ ውሕስነት ኣልወካ ማለት እዩ
1: ምስ ድምፂ ምትሓዝ ዘለዎም ትካላት ሩቲንግ ዝኾነ ስሩዕ ዝኾነ ቼክኣፕ ዝገብራ ትካላት ኣለዎ ሕዚ ኣብዚ ዳኮካ ብዙሕ ግዜ ፅቡቅ ነመስግኖም ኢና መፂኦም ቶም ሰራሕተኛ ዓቐን መረማገለ ይገብሩ እንታይ እዚ ሕጂ ትእዝኒ ማዕረክ እንደሂስ ኣሎ ቼክ ትገብሮ ሞ መዓስ ይስዕብ ኣሎ ዶ ፀገም ኣይስዕብን ዘሎ ብኸመይ ማኔጅ ትገብሮ ትኽእልካ ዕድል ህቦ እዚ ሕጂ ከም ሓደ እወንታዊ ነገር ተረእዩ ብዙሓት ትካላት ከምዚ ዓይነት ነገር ከበጋግሳ ንመክር ማለት እዩ

0: ካብ ቀንዲ ጠንቅታት ብከላ ድምፂ ካብ ንቡር ወፃኢ ዝኾነ ዓውታ ድምፂ ምጥቃም ምሕር ዘይተማዕራረየ ዓቐን ድምፂ ቀጻሊ ዓው ዝበለ ሙዚቃ ምዝውታር እዮም።
1: ኣብ ባህራት ዝሰርሑ ናይት ክለብ ኣብ ናይት ክለብ ዝያዳ ስታዝ እውን ክገልፁ ክእል እዩ። ሎሚ ፒያኖ ባሊካ ተኣቱ ግን ኣብቲ ፒያኖ ባር ናይ ብሓቂ እንታይ ክትሰምዕ ኣብ መንጎ ዳ ትዛረብካ ሃንደበት እቲ ድምፂ ክጠፍእ ከሎ ዓዊልካ ኢኻ ትዛርብ ማዕርክ ንደይ ትርበሽ ከም ዘለካ ሕጂ ብኡ ክትገምቶ ትኽእል ኢኻ።
2: ፒያኖ ባር ናይት ክንኣቱን ከለና እቲ ቐንዲ ፀገም ዝኸውን እንታይ እዩ? ክንዲ ተዘናጊዕካ ተወፅእ ዳርጋ ሓሚምካ ተወፅእ። እቲ ቐንዲ እንታይ እዩ? እቲ ድምፂ ክቱር ዓብተዊ ድምፂ ኣሎ። ሕጂ እንታይ እዩ? ብሓፈሻካ ድምፂ ክንዛረብ ከለና ዓው እንተኢሉ እቲ ንፁር መልእኽቲ ሂበናን እዩ። ንኣብነት መሳርሒ ሙዚቃ ድራማሽን ሕጂ ካብታ ነታ ድራምሲ ካብታ ተበላሹ ሓንቲ እያ ታሊካ ድራም ናታ ኣለዋ ክንሰምዓን ከለና ሲ ካርን ከሎ ህም ህም እቲ ህምታ ኣለዎ መቐረትካ ኣለዎ ድራምሽን ካ ከምኣ ኮነ ሕጂ እንታ ኮይና ለሚድና እዩ ንበዓልና እቲ ዓውታ ሲ ይልመድ እኮዩ ከምዚኣ ይልመድ ኣብ ውሽጢካ ኣቱ ሱታ ዘይተረኪቡ ተሓሙ
1: ሓንቲ ኣይሮቢክስ ንኣብነት ክትከይድ ተኮይና ካብ ናይ ሰዓት ተዋሓደ ሰዓት ሰዓት ሰዓት ንፈረቃን ክከይድ ክእል እዩ። ሕጂ ወኒ ስለ ዘድልዮ እቲ ኣይሮቢክስ ኣብ ምንቅስቃስ ሙዚቃ የለ እዩ። እቲ ሙዚቃ ግን ብክልተ ነገር ብሰለስተ ነገር ክንሪኦ ንክእል ኢና። ሓደ ኳሊቲ ናይቶም ሳውንድ ሲስተምናትና ሓደ ኣገዳሲ እዩ። ምክንያቱ ፍሉጥ ነገር እዩ ትደረጁ ቆብታይ ጉደ ዝበለ ረባሽ እዩ ይርዳእከ እዩ ቶም ኣብዱ ሰርሑ ሲ ፊል ትገብረ ኢኻ ረባሽ እዩ። ሓደ ዓው ዝበለ እዩ ነቲ ወኒ ንክቅስቅስ ተባሂሉ ዓው ይብል እዩ ዳሕራይ ሰዓት ሙሉእ ከዓ ምሳኻ ዝኸይድ እዩ። ሕጂ እዚ ብጣዕሚ ሃስያ እዩ።
2: እቲ ዓው ድምፂ ንለምድ እሞ ከይተረዳእና ኣወላ ብነፍስና ኣብቲ ንህቦ ግብሪ መልሲ ከም ሰባት ንህቦ ከም ሰባት ዝህልወና ፅዋናትና ከም ሰባት ይፀልወና እዩ ናማለት እዚ እንታይ ገይሮም ኣብ መፅዕቲ ገይሮም ኣብ ኣናፁ እንጂ እንታይ መፅዕቲ ገይሮም ዓው ድምፂ ዝሰምዓ ብፍላይ እዚ

0: ሃርድ ሮክ ዝሰምዓ ዓው ድምፂ ዝሰምዓ ኣናፁበይ ኖም ፈልዮምን ሕዱ ሙዚቃ ዓቂኖም ዝሰምዓ ኣናፁ ከዓ በይነን ገይሮምን ሽዑ እንታይ ገይሮም ሓደ ግድል ገይሮም ፈንዮምን ምበዓይለን ከመይ ገረን ይወፃ ፈንዮምን ማለት ሕጂ ተን ቀስ ሙዚቃ ሰምዓ ዝነበረ ቀስ ኢለን ወፅየን ተማሃር ሓድያን ቀስ ብቐስ ወፅየን እተን ዓው ሙዚቃ ሰራብዓ ዝነበራ መንገዲት ነናደን ተባኢሰን ሕጂ እንታይ እዩ እንታይ ንብል ደልየ ዓው ንሰምዕ እንተኮይና ወላይ ፀለወናይ ዓው ንብል ረበሽቲን ንኸውን ናይ ባእሲ ናይ ዕግርግር ንባዕሉ ድምፂ ይህው ዝእና እዩ ዕግርግር ንዓይ ጥራይ ስምዑ ንኸ ንብል ንጅምር ማለት እዩ ቀስልካ ይዛረብኒኻ ብዓው ክትዛረብ ኣለካ ክስምዓ ኣለኒ ከምኡ ኣነ ከምዚ እየ ወላ ናብነት ሪኢኹም እንተኮይንኩም እዞም ናይ ሃርድሮክ ዘለዎም ስእሊ ኣላቶም መለሊ ላቶም እንታይ ኣላቶም ዓስከርን ይብቲ ኣብቲ ኣርማ ናቶም ዘሎ ወላ እቲ ፀጉሪ ካልእ ዓይነት ማለት ፍንጨጭር ዝበለ እዚ ዝበለ ኣብ ዝበለ ይገብሩ ሕጂ እንታይ ማለት እዩ ዋላ ባህርናትናሲ ይቕይዶ እዩ ስለዚ ህድ ኢልና ንሰምዐ እንተኮይና ከዓ ብልክ ወላ ክንሓስብ ከ ወላ ብቲ ክሪኤቲቪቲ ናትና ማሃዘናት ናትና ቀስ ንስምዕ እንተኮይና ወላ ንዘረባ ሰብ ኢና ንሰምዕ ዓው ንብል እተኮይና ኣይ ዘረበካ ክትምልስ ካልእ መልሲ ደፍደፍ ንዓንዶ ኢ ኣይስምዓካነ ተክለ ናብታ መልሲ ስምዓና ዓይነት እዩ ዝብለካ ህዱ ሙዚቃ ሰምዐ እንተኮይኑ ግን እንታይ እዩ ይሃዲእ ሕጂ ብሓፈሽ ጥቕልል ኣቢልና ወላ ንመፃኢ ወለዶናትና ኢና ንሃሸ ዘለና
1: ኣብ ማእኸላይ ምስማዕ ፀገም ዘለዎም ሰባት ብድምፂ ዝመፀ ማእኸላይ ሃስያ ዝወረዶም ሰባት ክልተ ዕፅፊ ናይ ሕማም ረሲዕ ክማዕብሉ ዘለዎ ተኽእሉ ኣሎ ሕጂ ኣብትናትና ስነ ኣእምራዊ ፀገም እውን ኢምፓክት ኣለዎ ማለት እዩ ኣዚ ልዑል ምስማዕ ፀገም ዘለዎም ከዓኒ ክሳዕ ሓሙሽተ ዕፅፊ ሕማም ረሲዕ ወይ ዳይመንሻ ክማዕብሉ ይኽእሉ ጎኒ ጎኒ እዚ ስርዓተ ልዑል ፀቕጢ ደመን ምስ ልብን ስርዓተ ዙረት ደመን ተተሓሒዙ ድመፅእ ሕማማት ከዓኒ ኣዝዩ ዝተቃልዖ ኮኑ ሕጂ ተፀልዋናቱ ኣብ ምስማዕ ኢልና ናፀሩ ኣይኮነን ሰልፍ ኮንፊደንስ ንባዕሉ ሓደ ሰብ ምስምዑ ድጎደለ ሰብ ከባቢኡ እንታይ ይበሃሉ ኣይሰምዐን እዩ ኣብቲ ናቱ ውልቀ ተኣማንነት ወይከ ርእሰ ተኣማንነት ብጣዕሚ ፅልዋ ኣለዎ ብዛዕባይ ድም ዝዛርቡ ዘለዉ እንታይ ድም ዝዛርቡ ዘለዉ ብዙሕ ግዜ ጋጥመ ናይ ባላ ኣከባቢና ዘለዉ ሰባት ምስማዖም ክጎድል ከሎ እንታይ ዓይነት ኢንተርኣክሽን ኣናህቡና ሰብ ፍሉጥ ነገር እዩ እዚ እውን ኣለዎ ካብቲ ሳይኮሎጂ እዞም ንኣሽቱ ቆልዑት እጂ እንታይ ብፍላይ ኣብቲ ምዕራባዊ ዓለም እዚ ብጣዕሚ ኣሻቐሊ ኮይኑ መፅናዕቲ ዳገበሩሉ እዮም ኣብ ትሑት ኣብ መንእስያሲ ምፅማም ወይ ከዓ ምስማዕ ምጉዳል ይረአ ኣሎ

0: ኣብ ስታድየም ብኣሽሓት ዝቖፀሩ ተዓዘብቲ ክህልዉ ንቡር እዩ። ንጹር ድምፂ ከመሓላልፉ ዝኽእሉ እተረቐቑ ስርዓተ ድምፂ ክህልዉ ድማ የድል እዩ። መብዝሕቲ ግዜ ስታድየማት ዓበይትን ከፈታትን ስለ ዝኾኑ መሃንድሳት ቀዋሚ ናይ ድምፂ ሽፋን ምርግጋፅን መጉልሒ ኔትወርክ ብጥንቃቐ ክነድፉን ይግደዱ።
1: ሃገራዊ በዓላት ድዩ ክግበር ከሎ ሲ ናይ ድምፂ ሽግር ኣለና ኩሉ ግዜ
2: ድምፂ ክንብል ከሎና ግን ናይ ጋንታ ስራሕ እዩ ቲምወርክ እዩ። ስለዚ ተመላለየ ካ ስራሕ ስለ ዝኾነ ዜና ኣለዉ፣ ምሳኻ ረድዮ ኣለዉ። ቀንዲ ግን ኣደኻ ኹና ናይቲ ቦታ እዩ። እቲ ቦታ ሕጂ ንምርኢት ዝተዳለዎ ቦታ ኣይኮነን። መብዛሕትኦም ዋላ ፕሌይባክ ክኹኑ እምበር ዝነበረ ማለት እዩ። ሕጂ ላይፍ ኣለና፣ ግን ዋላ ከምኡ ይኹኑ ከመይ ጌርካ መቃሪሕካ ነቲ ህዝብኻ ተዕግቦ እዩ።
3: ከምዚ ናይ ህንፃ ዝምልከቱ ከዓ ዘለዉ ኣብ ህንፃ ከዓ ንህንፃ መሳርሒ ዘሎ ካብታ ናይ መንኮሊ ንጥቀመላ ዓበይቲ ንእማናት ነንኩለላ ጀሚርና እቶም ዝኸፍኡ ሓደገኛታት ዝኾኑ ንደቂ ሰባት እዮም ማለት እዩ። ሕጂ ምስዚ መንፅር ዝኸይድ ከዓ ኣብ ናይ ትራንስፖርት ኣለዉ ከዓ ኣብ ናይ ትራንስፖርት እንተኸይድና ኣብ ዝኾነ ጉዕዞ ተኸደሉ ጉዕዞታት ናይ ትራንስፖርት ዘሎ ከዓ ድምፂ ዝኽልክል ወይ ከዓ ዝዓግት ዘለዎ መሳርሒታት የለውን።
1: ሕጂ እንታይ ድምፂ እንድሕር ዓብዪ ኣርእስትዩ ዓብዪ ነገር እዩ እንድሕር ንብል ኣለና። ብዘይ ድምፂ ክንረዳዳ ኣይንኽእልና፣ ብደይ ድምፂ ዜና ክንሰምዕ ኣይንኽእልና፣ ብደይ ድምፂ ደርፈ ንሰምዐን ኢና፣ ብዘይ ድምፂ ብፀሎት ክንገብር ኣይንኽእልና እንድሕር ንብል ኣለና። እዚ ዓብዪ ኢንቨስትመንት ዘድልዮ እዩ ከም ሃገር ማለት እዩ። ዓብዪ ኢንቨስትመንት ኣልዎትን ቤት ትምህርቲ ድዩ ክህሉ

እዚ ሓፂር ሓፂር ኮርስ ድ ክህሉ እዚስ ብግቡእ ተረኣዩ እዚኦም ተካትና ደቅናሲ ፅቡቅ ኣዌርነስ ክህልዎም ብዛዕባ ድምፂ መግለፂ ናይ ሃገር እውን ሓደ ቴሌቭዥን ናህናሲ መግለፂና እዩ ኳሊቲ ሳውንድ ክህልዎ ሲ ቲቪኤርስ ከምዚ እያ ድምፂ ሓፋሽቲ ከምዚ እያ ኳሊቲ ኣለዎም ክንበሃል ተኮይና ንሕና ክንሰርሓሉ ክንክእል ኣለና ኣዌርነስ ፈጢርና ሓደ ኢንቨስትመንት ተገይሩሉ ሓደ ትካል ክህሉ ኣለዎ መሰልጠኒ ባሃሊተይ

ኣብዚ ሕጂ ሓደ ክንርድኦ ዘለና ነገር ምስ ድምፂ ዝመፅእ ምጉዳል እዝኒ ወይ ምፅማም እዝኒ ሓደ ሸዓን ሸዓን ትረኽቦ ነገር ኣይኮነን። ዝኾነ ሰብ እውን ውፅኢቱ ሽዑን ሽዑን ስለ ዘይፈልጦ ካብቲ ነገር ክእለ ኣይቕሰብን እዩ። ንኣብነት ቃንዛ ተዝገብር ነይሩ፣ መድመይ ተዝገብር፣ ብዙሕ ከምኡታት ነገር ተዝገብር ነይሩ ካብ ሓደ ክልተ ሰብ ተማሂርካ ካልእ ኩሉ ሰብ ኣብዚ ከምዚ ዓይነት ሽግር ኣይባኣተዎን ነይሩ። ፀገም ግን የጋጥመካ ከምዝብሎ ኣይትፈልጥን ኢኻ። ኣብ ዝተናውሐ ግዜ መጀመርያ ነቲ ልዑል ፍሪኩንሲ ምስማዕቲ ሽግር ዳሓራይ ምስማዕኻ ቶታሊ ዳደኸመ ክኸይድ። ኣብዚ ሕጂ እውን ፀቂጢ ክዛረበሉ ዝክደሊ ነገር ምስ ድምፂ ዝመፅእ ምስማዕ ናይ እዝኒ ፍፁም ኣይፍወስን እዩ።

0: መሳርሕታት ድምፂ ዝዓጠቐ ዜጋ ሞያዊ ፍልጠቱ ክብከብልን ግቡእ ኣጠቓቕማ ስርዓቲ ድምፂ ክኽተልን ይግባእ። እኹል ዝኾነ መጽናዕቲ ብምግባርን ልዑል ንቕሓት ብምጥራይን ኣብ ብምህናፅ ሃገር ቅርጡ ድምፂ ምስራፅን ዘይከኣል ኣይኮነን።
1: ኩሉ ግዜ ንብረት ክጠልብ ከለኻ ሓዳሽ ከላ ማኪና ኣፍተር ሰርቪስ ናታ ክትሓተላ ኣለካ። እንተተባላሽያስ እዚ ድልያልካ ክትሓስብ ክትክል ኣለካ። ንኣብነት ንምንታይ ማለት እዚኣ ሓደ መካኒክ ክፍት ክፍት መሰበላ ማኪና ማኪና ሳውንድ ፕሩቭ እያ። ዲዛይን መጀመርታ ክትግበር ከላ ስቱድዮ እያ። ኣብ ውሽጢ ኹም ካሲ ሪከርድ ተገርካ ድምፂ እንተዓቢርካ መሊእኻ ዝበለፀ ሳውንድ ድምፂኢኻ ትረክብ ማለት እዩ። ድሕሪኡ ግን ካብ ብዙሕ ምስከር እቲ ጎሚኖ ናታ ለገስ እቲ ስፖንጅ ዘሎ ኣብ ሰርቪ ክገብሩ ክፍክፍትዎ ከለዉ ብግቡእ ኣየግጥሞን ሙልሓ ክመፅእ ነቲ ድምፂ ድእቱ ይመፅእ ማለት እዩ። ስለዚ ካብቲ ንሕና ንፈጥሮ ኣብቲ ሰርቪስ ክንገብር ከለና ኣብ ኢኬካታት ድመፅእ ከምታ ዘላ እንተ ገጢምካያ እታ ንብረት ሰርቪስ ተገርካያ ትሳውንድ ፕሩፍ ኮይኑ ክኸይድ ይኽእል እዩ። ዓቋር ድምፂ ኣለዎ ማለት እዩ። ንኣብነት ኣብ ማኪና ኢልካ ኣለኻ ዋላ መርከብ በላ እዘና ነፈርቲ ዲዛይን ክኾነ ከለዋ ዓቋር እቲ ድምፂ ገይረን ሰርሕዋን ኩሉ ማለት እዩ።
2: ሚክሰር ብዙሕ መሳርሕታት እዩ ዘለዋ። ሕጂ ነቲ ሰምዖ ደለኻ ድምፂ ሰሚዕኻ ኣይናይ ፍሪኮንሲ ጎዲሉ ኣይና እዩ በዚሑ ኢልካ ግድን ኢኻ ፖተንሽሜተር ክትጥቀም ኢኳላይዘር ክትጥቀም ኣለካ ማለት ወይ ሊሚተር። ሕጂ መጨረሻ እንታይ ማለት እንታይ ክብል ደለ ሰብ ብቑዕ ሰብ ክህሉ ኣለዎ ማለት እዩ። መሳርሒ ገዚእኻ ስቱድዮ ሰሪሕካ ሃኒፅካ ኣብ መጨረሻ እንድሕር ደኣ ክኢላ ናይ ድምፂ ዘየለ ኮይኑ ፌደር ምኽፋት ምዕፃው ጥራይ ክኢላ ከብለካ ኣይክእልን እዩ። ምክንያቱ ተበላሽ ዝመፅእ ኣሎ ካብ ሪኮርድ ኮይኑ ዝመፀ ዝፍኖ ሕጂ ብኸመይ ጌርካ ተተዓራርዮ ኦረዲ ሪከርድ ኮይኑ ኢሎ ሕጂ። ስለዚ ኣብ ሚክሰር ኢኻ ትፃወት ማለት እዩ። ሚክሰር ኢኳላይዘር ተጠቂምካ ተሕፍሶ ተቕጥኖ ከም ድሌትካ ትገብሮ ማለት እዩ። ሕጂ ዓቕሚ ሰብ የለየና ማለት እዩ። መጨረሻ
3: ወለዲ ነቶም ንኣሽቱ ደቅና ኣብቲ ብፍላይ ብፍላይ ምስ ሙዚቃታት ብትሓዝ ዘለዎ ምስ ኦድዮ ቪዥዋል ብዙሕ ግዜ ምስ መብራህቲ ዓይን ኣሎ ምስ ድምፂ ነዊሕ ሰዓታት ዝጥቀሙ ሰባት ጥንቃቐ ክግበረሎም ኣለዉ። እቶም ንኣሽቱ ኣልያ ናይ ስድሮ ምስ ዝደልዩ ወለዲ ናትና ተራ ክንፃወት ኣለና። ካልኣይ እቶም ኣብ ትካላት እቶም ወነን ትካላት ዘለዉ ምስ ድምፂ ተተሓይዙ ዝኸይድ ዳርጋ መከላኸሊ ክቕርቡ ክግደሉ ከም ዘለዎም ክግበር ኣለዎ።
1: ንወዲ ሰብ መቋፀር ኣለዎ። ሕጂ ናይ ነፋሪት የልና ኣብ እዝንኻ ዝኣቱ መከላኸሊ ኣሎ ፕሮቴክሽን ኣሎ መከላኸሊ ኣሎ። ናይ ዝኾነ ኢንዳስትሪ ከዓ ትካላት ኣብቲ መጀመርታ ክመፅእ ከሎ እቲ ንብረት ናይ ድሕነት ዝብል ስልጠናታት ክገብር ኣለዎም። ብፍላይ ምክንያቱ ሰብ ክነብር እተኮይኑ ዓይንን እዝንን ክልዎ ኣሎ ቀዳመፅን ነዚአን ፕሮቴክት ክንከላኸል እንተ ኮይና እቲ ናይ ድሕነት ትምህርቲ ኣብ ነፍሰ ከፍ ፋብሪካታት ዝመፅ ናይ ትካላት ድመፅእ እሱ ናይቲ ናይ ድሕነት መሳርሒ ክንጥቀመሉና ናይ ቀዳምነት ቀዳምነት ስኹ ንጥቀም ኣለና ማለት እዩ ክንድሕንቲ ኮይና። ምክንያቱ ኦልሬዲ ወዲ ሰብ ነቲ ጌጋታ ስለ ዘምፆ መከላኸሊ ከዓ እንተገይሩሉሃሊ ነቲ መከላኸሊ ክንጥቀመሉ ክንክእል ኣለና ክንድሕንቲ ኮይና ማለት እዩ። እዘይ ኮይኑ ግን እቲ ሊሚቴሽን ናይቲ እቲ ዓቕናቱ ናይ እዝና እንዳደኸበ እንዳደኸበ ናብ ሓደጋ ምፃና ማለት እዩ። ስለዚ መከላኸሊ ኢና ክንገብር። ምክንያቱ ቅዲምና የለና ኢና ባህርያውን ሰብ ዝሰርሖን ኢልና ዛሪብና ብሰንኪ ሰብ ዝሰርሖ ኢና ጠፊእና ዘለና እንተልና ተሸጊርና ዘለና እሱካ ናይ ድሕነት መሳርሒ ተገይሩሉ እንተልዩ ነተን መከላኸሊ ኣብ ነፍሰ ከፍ ስራሕ ንስራሕ ኣለን ክንጥቀመለን ክንክእል ኣለና ማለት እዩ ክንድሕንቲ ኮይና። ናይ ነፋሪት ንበሎ ናይ ፋብሪካታት ንበሎ ኣብ ቤት ናይ ጣሓንቲ ኣለዋ መሽናት ኣብኡ ክንጥቀመሉ ፈረንታ ንበሎ ኩሉ ክንጥቀመሉ ክንክእል ኣለና መሳርሒ ኣብ መደበር ዘሎ ጨቕጫታ ከምኡ ዘሎ ናይ ኩሎ እዛ ናይ ከልሕሙ ከለዉ መከላኸሊ ናይ ዓይኒ ገብሪኦም ናይ ፍንጫ ገብሪኦም እዝና ከዓ ክማ ክንጥቀመላ ኣለና።
3: ድምፂ

ክንቋፀሮን እዩ ዘለና እምበር ክቋፀረና የብሉን። ዝበዝሐ ግዜ እንታይ እዩ ብፍላይ መንእሰያት ይቋፀረና እዩ። እንታይ ንገብር ክንደክም ከለና ከዓ ከይተረዳእና ንእሽ ንውስኽ ንውስኽ እንታይ ማለት እዩ ይርዳእና ለ ንደክም ኣለና ስለ ንደክም ስለ ዘለና ንውስኽ ዘለና ክውስኽ ከለና ከዓ ሃስያ ኣብ እዝንና ሃስያ ኣብ ኣካላትና ሃስያ ኣብ ኩሉ ንፈጥር ኣለና እሞ እዚ ብዕቱ ብርኢና ክንሪኦ ኣለና እቲ ንጥቀመሉ ከዓ እቲ ኢርፎን ድዩ ሄድፎን ከዓ ብልክዕ ድዕድዩ ኣይኮነን ከዓ ክንፍትሾ የግድሰና እዩ።

ክቡራት ተኸታተልትና ካብ ዝቐፂልና እውን ንኡስ መደብ ዕላል ተመክሮ እዩ ክህልወና። ኣብ ናይ ሎሚ ትሕዝቶ ጋዜጠኛ ሓይል ኣብ ኣሰፋው ብዛዕባ ኣብ ባህሊ ምስ ልምድን ኣነባብራን ካልእን ዘተኮረ ትምህርታዊ ሓዘል ዘለዎ መልእኽቲ ምስ ባህሊ ኣተኣሳሲሩ ኣቕሪብልና ኣሎ። እንታይ ትሕዝቶ ሓቢርና ንከኣተሎ?

0: መራራ ተኽሊ ሃይማኖት
1: እዚ እቲ ዝርዝር ወለዶ ዘይኮነ እቲ ዘገርም ነገር ንድሕሪት ተመሊስካ ወለዶታት ኣጽኒዕኻ ኣብ ኣእምሮ ክኽዘን ምኽኣሉን ከምኡውን ዓቕምን ብቕዓትን ኣእምሮን እዩ። ካብዚ ሓደ ነገር ጠቕሊሉ ንኸይጠፍእ ንዕኡ ዝኾኑን ዝተፈጥሩን ሰባት ከም ዘለዉ ምርዳእ ይከኣል። ኣብቲ ቀደም ግዜ ፍልያ እምኒ ከም መዕቀኒ ሓይሊ እዩ ዝውሰድ ነይሩ። ንብዙሓት ተሸግር እምኒ ክትፈልያ እንተኽኢልካ እቲ ዝሓየለ መንእሰይ ትኸውን፣ ክሳብ ካልኦት ከምቲ ናትካ ዘይገበሩ ድማ ናይቲ ከባቢ ሓያል ተባሂልካ ትሕፈር። እዚ ኣብ ብዙሕ ከባቢታት ዝረአን ከም መዘናግዒ ዝሕሰብ ዝነበረን ያታዊ ጸወታ እዩ።

0: እምኒ ሓይሊ ዓመት መጽ ኣብ ቀጽሪ ኤክስፖ ትቐርብ እያ። መንስያት ድማ ከም መፈተኒ ብቕዓቶም ሓይሎም ብሓፈሻ ሚዛኖም ዝፈልጡላ እያ። ብዘይካዚ ከም መዋዳድሪት እውን ይርእይዋ እዮም። ገለ ሰባት ካብ መረብ ገለ ድማ ካብ ምዕራብ ከም ዝመጸት እዮም ዘዕልሉ። ኣቶ ዓንዲ ማርያም ከ እንታይ ተወሳኺ ሓበሬታ ክህልዎ ይኽእል?
1: ኣብ መጻጻእታ እምኒ ናታ እምኒ ሓይሊ ትበሃል መናምፂዋ ሞራጉስ ማጫዳ ተኸላይ መምፂኦማ ከብቶም ወሲዶምመን ኣብ ኣኸይዶም ረኺቦምመን ዘገል ድንበልህላ ስበሃል ቆፅሊ ጉደ ፈላሲ እሶም መሪሖሞም ብድሕሪኡ ክመፁ ከለዉ እታ እምኒ ኣብኣ ረኺብዮማ ምስ ረኽቦ ንመላእ እያ ዛ እምኒ እዚኣ ኢሎም ብልቆታ ፅዒኖም ሳዕሪ መሊኦም ኣብ ብዕራይ ፅዒኖም ኣምፂኦማ።

0: ኢሎም ብልቆታ ፅዒኖም ሳዕሪ መሊኦም ኣብ ብዕራይ ፅዒኖም ኣምፅኦማ ሕ ምስም ፅዋ ማጫዳ ድ ምስ በለት ዓዲ ኳላ ንሕና ብዚ ክነት ርፋ ኢና ኢሎም ላላ ዓይነት ርፋ ኢና እዚኣ ኣብ ማእኸል ክልቴና እያ ትኸውን ኣጎይ ኣበይ መርያም ማርያም ኣበይ በላይ ገደላ ክደብዕር እውን ይብሉ ነሮም ከምኡ ኢሎም ተዛሪቦም ምስታ ተወሳኺ ናይ ብሓጎይ ብድሕሪኡ ካበይ ዳ ሰሚዕኩም ተበልክዎም ንሰም እውን ካኒ ካብ ቀንደኝማ ዘር ኣብሮ ክተኺታ ነጊሮምኒ ይብሉኒ ኣበይ በላይ ከዓ ስለዚ እዚኣ እዛ እምኒ ሓይል ትበሃል ዘላ ጭቃ ዘይኮነ ሲ ናይ ሙሉእ ሰራይ ሓላፊ ዘገልድሞ ልህላሰ ነሮም
1: ኣብ መጻጻኣ ከምዚ ዝሰማዕናዮ ኮይኑ ሓንቲ ካብተን ብዙሓት ንሓይሊ መንእሰያት ዝፍትና ኣእማን እዛ ብእምኒ ሓይሊ ትፍለጥ ኣብ ንኡ ዞባ እምኒ ሓይሊ ትርከብ እቲ ቦታ እውን ብስማ ዝተጸውዐ እምኒ እያ ቀዳሞት ወለዶታት ንማሕበረ መነባብሮኦም ዘገልግል ሕግታትን ኣገባባትን ንኸውፅኡን ክሰርዑን ነዊሕ ግዜ ዝርርብ ብምክያድ ዓሚቝ ልዝብ ብምግባር ብምምኽኻርን ምምየያጥን እዮም ዝሕግጉ ነይሮም። ውፅኢት ናይዚ ድማ ማሕበረ መነባብሮኦም ዝተሰርዐን ጥዑምን ይኸውን። ኣብቲ ግዜ ተራ ኣዴታት እውን ዓብዪ ከም ዝነበረ ይዝዝንቶም።
0: ኣበ ቅንሓየላ ሕጊ ክሕግጉ ከለዉ እንታይ ገበርኩም ኣበየ ነርቲ ዓዲ ሕጊ ክሕግግዎ ከለዉ ኣብ ዓዲ ኣጓ ኣማይ ጊፍ ዝበሃል እዮም ሓጊጎም ኣብ ሽዱሽተ ቦታ ሓጊጎም ምግጣም ሲኢኖም ኣብኣ ግን ገጢም ኣሎም እቶም ሰብኣይ ኣተ ተስፋፅን ዝበሃሉ በዓል ዓዲ ቕን ሓያላ እዮም ነሮም ለባም ሰበይቶም ከዓ ሓያ ልባም ነረን ይብልዎን ስለዚ የመኽሮኦም እቲ መካየ ትምፀለካ ይብልዎ ሰበይቲ እያ ትሕግዘና እምበር ሳ ትምፃ ኢሎማ ሕጂ እንታይ ኢሎም ብልዎ ንሰበይቲ እንተዳ ውቂዋ ኣብ ገዛእሲ ኣብ ገዛእሲ ሱሳ ይክሓሳ ኢሎም ሽዑ ከዓኒ ሱሳካ ፍርቂ ጋር ናይ ሰብ ይነሩ 120 ቅርሺ ባጢራይ ጋር ነሩ ካበይ ከምፆ ክንቀል ወይ ክትብል እያ ውኢላ ኢላ 160 ከስ እዙይ ሓዳር ክፈርስ እዩ ኣይከውን ኢላቶ እንዳራኹን ምናልባሽ ንሱ ፍርቂ ሕልቂ ኣኽላ እዩ ሰብኣይቱ እንተዳ ወቂዑ ንሳ ንውሻጠ ትደን ንሱ ከዓኒ ንውሻጠ ከያቶ ውሻጠ ኣትዩ እንተወቂዋ ግን ሕልቂ ተኣኽሎ እያ 18 ቅርሺ ኢሎም ሓጊጎም
1: እዚያታ ውዕላል ደቂ ኣንስትዮ ካብ ጥንቲ ኣብ ውሽጢ ሕብረተሰብ ዓብይ ተራ ተሰማዕነት ኣበርክቶ ብሓፈሻ ሓሳባትን ይስማዕን ኣብ ግብሪ ይሰርሕን ከም ዝነበረ ትርዳእ ማዕርነት ዝብል ቃል እውን ካብ ቀደም ከም ዝነበረ ተስተውዕል
0: እተን ሰተኣት ተስዋፅን እተን ሰበይቲ ወይ ብድሕሪኡ ኩላቶም ዓዲ ሕጊ ሓቀኒ ኢሎም በቃ ኣቕድሞምለን በላሕቲ ክንደይ በላሕቲ ዝነበረ የን ዝሕግጋ ወ ኣርበረቡ ንሰነ ቂመናሉ ብልዎ ንሓለዊ ምራኽ ሓንቲ ተኣኽሉ እያ ኢሎም ነሮም እዋ ነውሪ ረቡዕን ዓርብን ንዕኡ ትኩኖ ናይ ተሓላዊ እተን ሓሙሽተ መዓልቲ ንበዓል ጥራይ እተን ክልተ መዓልቲ ከዓኒ ንዕኡ ኣብ ሰሙን ሓንቲ ኢልኩም ክትብዎ ዓርቦ ረቡዕ ተባሂሉ በዙ ከዓ ንሰርዓ ጊጎ ኖ በሃል ኣማኺረኖኹም ስታተ ተስፋፅን ቅን ሓየላ ኣብልዎ
1: ኣብቲ ግዜ ማሰን መልቀስን ህቡባት እዮም ነይሮም ብሓፈሻ ክውደስን ክንቀፍን ክመዕራረን ክእረምን ክስራሐን ክግደፍን ዝተደልየ ሓሳብ ብማሰ

0: ወየ ጭፈራ ዒደረን ካልእን እዩ ዝግለጽ ነይሩ እቲ ቐንዲ መባህሃሊ ማዕከኒ ነይሩ ክበሃሊ ይከኣል
1: ዝበዓል መጫዳ ንበርካ ኣውለኛ ሃበኒ ትወሊ ማዕሾ ከመይ ኻ ድጋት ካሕሳይ በዓል ኣደገልዎ ከመይ ኻ ድጋት ካሕሳይ በዓል ኣደገልዎ ልጋዕ ዝደለየ ልጋዕ ዳኣትዎ ሓረስ ደለየ ሳሕረስ ዳኣትዎ መንሽር ደለየ እውን መንሽር ዳኣትዎ ስጋር ዝደለየ እውን ስጋር ዳኣትዎ ጎይታ ፀባኢኻ ጎይታኻ እጅቦ ማዓንጣኻ ዝናር ዝኸበቦ እስኻ ኣንበሳ ጢቢትካ ወሊቦ ሃላዊ መረብ ኢኸ መጋረጃ ደቦ ሎሚ ተረኺብና ንህና ለል ዝሃበት ክትበይልዎ ምረፅ ኢሎም ከምዞም ኣርባዓ ብዑር በራዮም ፅቡ ኣይትወሊ ማዕሽ ይበሃል ኣትመርዖም
0: ብዘይካ እዚ ህቡባት ሰባት ብህይወት እንከለዉ ማሰኛታት ይዕድም እሞ ቅድሚ ሞቶም ሓቀኛ ምስሎምን ተግባሮምን ክሰምዑዎ ይደልዩ ማሰኛታት ከዓ እቲ ኣብ ባይታ ዘሎ ልክዕ ምስሎምን ተግባሮምን ይገልጽሎም
1: ኣበይ ናይ ዝጊ ዝበሃል በዓል ጠርቀ ኣመራጉስ ነበይ ኣድሽሎምን ከዓኒ ንኣቶ ጉብሳ ኣብሎ ኢሎም ሎም ሕጂ እንዳ ኣብሎ በለለይ ኣበይ ናይ ዝጊ ኣብሎ እንበለለይ ሕጂ ኣቶ ጉብሳ እዩ ካብ ዳሕረ ምስ በትኩ ስሒ ወዮ ዘይትበለለ ኢሎሞ ከመይኻ ጉብሳ ከመይኻ ፊደል ሃሁ ከመይኻ ፊደል ሃሁ ኣራኢኻ ኣርሓና ኣራሁ ብመሰለላ ዘይተረከብ ገደል ብጎዞሞ ዘይትብትኽ ዓንዴል ክላ ግዳን በዲልካ ከይትኸውን ከይትብደል ንገዳምካ ዝበል ኢሎሞ ብድሕሪኡ ንሶም ናይ ሽዱሽተ ፅብድ ንኣም ነብሩ ክሂቦም እንዳኣም ነብሩ ክፈሊሾም ይበሃል ታ ማሰ ወታ ወየ በዲልካ ከይትኸውን ከይትብድል ክላ ግዳን ቀልጢፍካ ንገዳምካ ዝግበል ኢሎሞ
0: ኣብነት ናይዚ ሰባት እቲ ኮነ ኢሎም ዘፅንዕዎ ጥራይ ዘይኮነ ንእግረ መንገዶም ሕልፍ ክብሉ ዝሰምዕዎ ዘይርስዑ ብዙሓት እዮም እዚ ተውህቦን ኣስተብሎን ክኸውን ይኽእል እዩ ብተወሳኺ
2: ክንደይ ዕድመ ጌርካ ኣለኸ እያ
1: ሰብዓ
2: ሕጂ እሞ እዚ ኩሉ ዛንታታት ብንባብ ዲ ዝመፅእ ዋላ ብምስማዕ ካብ ዓበይቲ ዝመፅእ ካበይኻ እዚ ኩሉ ዛንታታት ተዋሃሉ ዶ
1: ሓደ መፅሓፍቲ ይርአ ብዛንታ ከዓኒ ንዓበይቲ ከምዚኣ ልከፍ ኢለ የሰምዖም ካዝተዛረቡላ ዋላ ደው ኢሎም ድሓን ሃበልና ክብሉ ከለዉ በቃ ሓንጎለ ይቕበሎ ድሓን ሃበልና ኢሎም ንዓዲ ከመስግኑ እውን ከዓነይ ንዝኮነ ኣምዳ ሓዘን እውን ኣምዳ መርዓ በቃ ተባህለ በቃ ይቕበሎ እዩ ሓንጎለይ የፅንዕ ዋላ ኣብ መንገዲ ዝሓልፍ ስኢለ ቀልዓለም ገዳ ይርዮን እየ እንታይ ይብላሉ እየ ዝሰምዕ ዋላ ሕጂ ዋላ ሕጂ

ንባብ ሜላ መጨበጥ ዓወት እዩ። ንባብ መፍትሕ ትምህርታዊ ሓዘል እዩ። ንባብ ጥቕምታትን ክእለታትን ደቂ ሰባት ይመዝን። ንባብ ጥቅውና እዩ። ንባብ ድርኺት ንእወታዊ ማእዝን እዩ። ንባብ ምስትውዓል እዩ። ዘንብብ ይዕንብብ ከም ዝበሃል ሓደ ኣንባባይ ኣብ እወታዊ ኣተሓሳስባ፣ ኣካይዳ፣ ኣጠማምታ ዝለዓለ ኢድ ይሕዝ። እዚ ኩሉ ገለ ካብ ጥቕምታት ንባብ እዩ። ንሎሚ ካብ ዛርስቲ ከይወፃና ነዚ ኣቐዲሙ ክግለ ዝፀንሐ ጥቕምታት ንባብ ንምጭባጥ ዝሕግዝ ሜላ ኣናባ ክነተኩር። ጽሑፋትካ ብውሕሉል ኣገባብ ካብ ናብን ምስዳድ፣ ትርጉማት ቃላት ብግቡ ምርዳእን ምቕዕባትን ካብ ብዝሕ ንባብ ክመጽእ ዝኽእል ክእለት እዩ። ክእለታት ንባብ ንምዕባይ ዝሕግዙ ነጥብታት ላመት ወይ እቲ ቀንዲ ሕመረት ናይቲ ጽሑፍ ገፊፍካ ናብ ሓሳባትካ ምቕያር፣ ንጻረን ዕላማታትን ናይቲ ጽሑፍ ምፍላጥ፣ ኣስፊሕካን ኣዕሙቕካን ብዅሉ መኣዝናት ናይቲ ጽሑፍ ምፍታሽ ዝኣመሰሉ ከነዘውትር ምዝግባእ እዩ። ነዚ ንምትግባር ነቲ ተንብቦ ዘለኻ ጽሑፋት ትሕዝቶ ምጽማቕ፣ ኣነጻጺርካ ምርኣይ፣ ንዅሎም ኣብቲ ጽሑፍ ዝለዓሉ ሕቶታት ደምዳማዊ ሓሳብ መሓዝ የድሊ። እዞም ኣቐዲሞም ክግለጹ ዝጸንሑ ኣብ ኣናባኻ ክእለዞም ጽሩቕሒታት ክኾኑ ከለዉ ደረጃ ብቕዓት ኣናባኻን እንታይ ዓይነት ሜላታት ኣናባ ክትጥቀም ኣለካ ድማ ስዒቡ ክምለስ እዩ። ቀዳማይ ሓንሳብን ንዅሉ ሰዓን ንኸተንብበሉ ዝተሓዘአ ፍሉይ ግዜን ቦታን ወስን። ካልኣይ ዝጠቕመካን ዘይጠቕመካን ጽሑፋት ሓዋዊስካ ምንባብ ከተወግድ ኣለካ። እዚ ማለት ዓበይቲ ሓሳባት ከተቓልሉ ይኽእሉ እዮም ዝበልካዮም ጽሑፋት ዝሓሹን ዝበለጹን ክጠቕሙኻ ስለ ዝኽእሉ መሪፅካ ከተንብቦም እወታዊ ውፅኢት ይርከቦም። ሳልሳይ ንገዛ ነፍስኻ ኣብ ግዜ እተንብበሉን ድሕሪ ምንባብካን ሕቶታት ኣለዓኢልካ ሕተታ፣ ብተወሳኺ እውን ሓሳባዊ ስእሊ ኣብ ሓንጎልካ ኣስፍር። ራብዓይ ምልከት ቋንቋ ንምዕባይ ነቲ ጽሑፋት ኣተኪርካ ምፍታሽን ብብዝሒ ምውራቕን የድሊ። ሓሙሻይ ኣቐዲምካ ንዘንበብካዮ ገጻት ጽሑፍ ካልኣይ ግዜ ተመሊስካ ከተንብቦ የድሊ። እዚ ኣብ ጽሑፍ ዘለካ ጣምታ ምስቲ ኣቐዲምካ ዝጸንሐኻዮ እቲ ለውጢ ንምግምጋምን ምፍታሽን ይሕግዝ እዩ። ሻድሻይን ናይ መወዳእታን ድማ ዝተፈላለዩ ጠቕምትን ኣገደስትን ዝበልከዮም ዓይነት ጽሑፋት ከተንብብ ኣለካ። እዚ ኩሉ ኣቐዲሙ ክግለ ዝጸንሐ ረቑሒታት ንባብ ብግቡእ ምዝትግበር ካብ ዝተፈላለዩ ማሕበራዊ ጠቕጥታት ከናግፈካ ይኽእል እዩ። ኣተሓሳስባኻን ኣካላትካን ብዕጋበትን ዕቤትን ሓንጎል ስለ ዝድረኽ እፎይታ ክትረክብ የኽእለካ። ኣብዚ ምዳይ መጽናዕቲ ዝገበሩ ምሁራት ዩኒቨርስቲ ሳሴክስ ዓዲ እንግሊዝ ከም ዘነጽርዎ ኩሉ ግዜ ካብታ ድሕሪ ዘንበብካላ 6 ደቓይቕ ኣብ ሓንጎልካ ዝጸንሐ ጸቕጢ ብ68 ሚታዊት ከም ዝነኪ ይሕብሩ። ብተወሳኺ እውን ካብቶም ዘየንብቡ ሰባት እቶም ዘንብቡ ኣብ ዕለታዊ ህይወቶም ዝያዳ ሕጉሳትን ዕጉባትን ምዃኖም እዮም ዘስምሩ። በዚ ድማ ሓደ እኹል ፍልጠትን ዓቕምን ዝደለበ ሰብ 20 ገጻት ጽሑፍ ኣብ 30 ደቓይቕ ከንብብ ኣለዎ ይብሉ። እዚ ኸዓ ቅልጣፈ ንባብን ናይ ምትሓዝ ተኽእሎኻን ከም ዝዓቢ ዝገብር ስለ ዝኾነ እዩ። ፍሻ ኣንበብቲ ኣብ ክልተ ምድብ ይኽፈሉ። ንፋዓት ኣንበብትን ድኹማት ኣንበብትን ተባሂሎም ድማ ይፍለዩ። ድኹማት ኣንበብቲ ዝበሃሉ ነቲ ንባብ ብዘይዝኾነ ሰጋ መጋእ ከንብቡ ዝኽእሉ ኮይኖም ግን ከዓ እንታይ የንብብለው ዘይፈልጡን ዘየስተውዕሉን እዮም። እዚ ኸዓ እንትርፎ ኣዋጻጻ ኣካላቶም መልእኽቲ ናይቲ ጽሑፍ ዘይፈልጡ እዮም። በዚ ምኽንያት ንባቦም ምስ ወድኡ እኹል ዝኾነ ኣፍልጦን ብቕዓትን ስለ ዘይትርፉ እንታይ ከም ዘንበቡ ንኽዝግህሩ ይሽገሩ። ንፋዓት ኣንበብቲ መወረቕ ማለት ኖት ዝጥቀሙ እንታይ ከም ዘንበቡ ጽማቕ ጽሑፍ ዝሕዙ ርድኢቶም ዘዕብዩ ካብ ዘንበብዎ ተበጊሶም ዘይበርሃሎም ሕቶታት ዝሓቱ ኣብ ኣእምሮም ኮነ ሓሳባቶም ስእላዊ ሓሳብ ዘማዕብሉ ናይ መስተጻመሪ ማለት ሲንተዛይዝ ክእለቶም ካብ ዘንበብዎ ዘዕብዩ ፈላጣት መቕርብ ኮነ ፈተውቲ ኣዕሩኽ ክገብሩ ዝኽእል እዮም።
ክብራት ዓዘብቲ ኣንበብቲ ንምዃን እንገብሮ ፃዕሪ ዝበለፀ እኳ እንትኾነ ካብኡ ዝበለፀ ግን ንፉዓት ኣንበብቲ ንኽንከውን እነንብቦን እነወርፁፆን ሓሳባት ክህሉ ይግባእ።

ባርከስ እዚ ኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፅንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ንስለ ምክተልኩም እናምስግና ምስ ኣባላት ስቱድዮ ብምዃን ብሩኽ መዓልቲ

0: ሰላም ከመይ ቀኒኹም ክቡራትን ክቡራንን ተኸታተልቲ መደብ ዶክተራት ኣብ ስቱድዮ መደብና ንጅምር ኣለና። ናይ ሎሚ ብዛዕባ ዶክተራት ኣብ ስቱድዮ ብዛዕባ ፀባ ጡብን ምጥባውን ዝምልከት እዩ ክኸውን። ኣብዚ ናይ ሎሚ መደብና መብርሂ ክኽበና ዓዲምናዮ ዘለና ዶክተር ምስማይ ግብሪ ሂወት እዩ። ዶክተር ምስማይ ግብሪ ሂወት ኣብ ሚኒስትሪ ጥዕና ኣማኻሪ ሚኒስተር ጥዕና ኮይኑ ከምኡ ውን ስፔሻሊስት ህዝባዊ ጥዕና እዩ። ዶክተር ምስማይ እንኳዕ ድሓን መፅኻ። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ከም ዝጠቀስናዮ ኮይኑ ኣብ ዕድመ ህፃን እቲ ቀንዲ ተኣፋፊ ወይ ድማ ብመንፅር ውፅኢት ግቡእ ክንክን ድማ ዝያዳ ኣድማዒ ኣየናይ ክሊ ዕድመ ናይ ህፃን
1: እዩ? ፅቡቅ። እቲ ቀንዲ ዝያዳ ደድምዕ በቲ ፅቡቅ መዳይታት ተጠቂምና ኣሎ ማለት እዩ። እቲ ተኣፋፊ ዝኾነ ከዓ ንብዙሕ ዛዕመናት ከቃላ ዝኽእል ተኣፋፊ ዕድመ ንብሎ ካብ ድቂ ተታሕዘላ መዓልቲ ካብ እዋን ጥንሲ ጀሚሩ ሽሕ መዓልታት እዩ። እዚ ሕጂ ካብ እዋን ድቂ ተታሕዘላ መዓልቲ ሽሕ መዓልታት ማለት ትሽዓተ ወርሒ ናይ እዋን ጥንሲ 270 መዓልታት ማለት እዩ። ክልተ ዓመት ከዓ ድሕሪ ምውላድ ተንቀዳሞት ክልተ ዓመት 730 መዓልታት። ስለዚ 270 ቅድሚ ምውላድ 730 መዓልታት ከዓ ድሕሪ ምውላድ ተንቀዳሞት 1000 መዓልታት ህይወት ንብለን ኤን። እዚ ማለት ካብ ድቂ ተታሕዘሉ መዓልቲ ጀሚሩ ክሳብ ክልተ ዓመት ዝመልእ ዘሎ ግዜ ማለት እዩ። እዚ እዋን እዚ ሕጂ ኣዝዩ ኣድማዕ እዩ። ኣብዚ ተረአ ፅቡቅ ንኣብነት ክንክን ቅድመ ሕርሲ ጌርካ ክንክን ሕርሲ ፅቡቅ ተ ጌርካ ሕርስን ጥንስን ፅቡቅ እንተደኣ ከይዱ ቆልዓ ፅቡቅ ተ ተወሊዱ ምስተወልደ ፅቡቅ ምግብን ኣመጋግባን እቲ ክንክን ከዓ እንተ ተገይረሉ እቲ ዝያዳ ድምዕ እዋን እዩ ማለት እዩ። ካብቲ ክንክን ሕጂ ተንቀንዲ ክልተ ሓንቲ ምጥባ

0: ቡቕ ምጥዋያ ናይ ሎም መዓልቲ ዝኣመናትኩም ማለት እዩ። እታ ካልኣይቲ ምስኣ ማዕረ ማዕረታ ምጥዋውን ምግብን ዝተኣሳስር ከዓ ክታበት እዩ ማለት እዩ። ካልእ ኩሉ ዘድሊ ክንክን ፍቕርን ማሕባሓብን ማለት እዩ። ኣብዚ ቅድመ ዝግበር ክንክን ንኣካላዊ ዕቤት፣ ንኣእምራዊ ምዕባለ፣ ንስምዒታዊ ምዕባለ፣ ንማሕበራዊ ምዕባለ፣ ንኩሉ ምሉእነት ናይ ቆልዓ ንሓዋሩ ዝዘልቕ ኣዝዩ ኣድማዕ ዝኾነ ዕድመ እንተ ደኣ ጉቡእ ክንክን ዘይተገይሩሉ ከዓ ኣዝዩ ተኣፋፊ ንሓዋሩ ፀገም ዝፈጥር ዕድመ እተ ናይ መጀመርያ 1000 መዓልታት ሂወት እዮም። ሕጂ ኣብዚ ከም ኣብነት ተወሲድና ድሕሪ ምውላድ ኣብ ብዙሓት ሃገራት እንተላይ ኣብ ሃገርና ብስሩዕ ጥዕና መፅናዕቲ ጥዕናን ህዝብን ዲሞግራፊክ ንድሕሪ ሰበይ ዝበሃል ብዙሕ ኣብ ኩሉ ሃገራት ካየድ ማለት እዩ። ሕጂ ናይ 54 ሃገራት ጉድለት ናይ ክብደትን ጉድለት ናይ ቁመትን ዘለዎም ናይ ቁመት ትሕቲ ዝግባእ ወይ ከዓ ቁመት ትሕቲ ዝግባእ ንዝኾኑ ሲ ኣበናይ ዕድሜ ኣበናይ ደረጃ እዩ ዘሎ ተፀኒዑ። ሕጂ እዛ ኣብዛ ስእሊ እዚኣ ንሪኦ ከም ዘለና ሕጂ እቲ ኣብቲ መጀመርያ ኣዋርሒ ዕድመ ካብ ወርሒ ንኣብነት ኣብ ወርሒ ኣብ 2 ወርሒ እቶም ጎደሎ ኣለዎም ዝበሃሉ እቲ ዜሮ ሕጂ ዝተሓተ ንቡር ማለት እዩ። ብልዕሊኡ ንቡር ስለዝኾነ ኣብዚ ኣያትውን ኣለዉ እቶም ትሕቲ ዜሮ ዘለዉ ወይ ከዓ ካብ ንቡር ንታሕቲ ዘለዉ ነጋቲቭ ኣሉታዊ ዘለዉ እዮም እቶም ኣብዛኣትዮም ዘለዎ ማለት እዩ። ሕጂ እቶም ኣብ ሓደ ወርሒ ክልተ ወርሒ ትርእናያስ እቶም ድወሓሉ ዝበሃሉስ ኣዝዩ ውሕድ እዮም ካብቲ ንቡር ማለት እዩ። 0.25 ጥራሕ ዝጎልደ ኣለዉ ማለት እዩ። ድሓር እቲ ዕድመ እንዳወሳ ከይድ ከሎ ግን እቲ ጉድለት እንዳለዓለ ከይድ ብቁመት ተመፂና ሕጅስ ኣብ ከባቢ 2 ዓመት ሲ ኣዝዮም ርትሕቱ ጥ ክልተ ኣሉታዊ ብክልተ ዝንክዩ ማለት እዩ። እቲ ዚ ስኮር ንብሎ እቲ መዐቀኒ ክንዲኡ ዕፅፍታት ዝንክ ማለት እዩ።
1: ክብደትን
0: ቁመትን ተላዕለወይቲ ሕጂ ክብደት ተርእላ ታታሕተይቲ ከዓ ቁመት ተርእላ ዝበዝሐ ፀገምሲ ኣበይ ደሎ ትርእልና እቲ ንዕቅኖ ንክእል ማለት እዩ። ናይ ቅድሚ ሕርሲ ኣይተዓቀነ ንደሎ ዚ ናይ ዳሪ ሕርሲ ዘሎ ምስተወልዱ ዘሎ እተን ቀዳሞት 24 ኣዋርሒ እን እተን ንሓዋሩ ናይ ክብደት ፀገም ወይ ከዓ ንሓዋሩ ናይ ቁመት ፀገም ንምፍጣር ዝለዓለ እጃም ዘበርክታ ማለት እዩ። ስለዚ ኣብዚአን ዝግበር ክንክን ኣዝዩ እወታዊ ውፅኢት ኣለዎ። ኣብዚአን ዝረአ ጉድለት ክንክን ከዓ ኣዝዩ ኣሉታዊ ፅልዋ ኣለዎ ማለት እዩ።
1: ኣራይ እሞ ኣብቲ ቀንዲ ናይ ሎሚ ወይ ሕመረት ዘተ ናብኡ ክንሰግር ኢና ዶክተር። ብሓፈሽኡ ኣዴታት ኤርትራ ፅቡቅ ከም ዘጥብዋ እዩ ዝፍለጥ፣ ግን ከዓ ክእረም ዘሎ ጌጋታት ከም ዝፍፅማ እውን ይፍለጥ እዩ። እተን ዘጥብዋ ኣዴታት ብብዝሒ ዝፍፅምኦ ጌጋታት እንታይ እዩ? እቲ ክኸውን ዝግብኦ ቁኑዕ ኣገባብ ምጥባው እንታ ትገልፀልና?
0: ስለዚ እዚኣ ኣገዳሲ ትሕቶ እያ። እታ ቀንዲ ዕላማ ሕመረት ናይ ሎሚ ዘተ እውን እዛ ሰሙን ደለናያ ናይ ምጥባው ናይ ፀባጥባ ደ ወይከዓ ናይ ምጥባው ሰሙን ተባሂላ ብዙሕ ጎስጓስ ዝግበረላ እዩ። እተን ኣብ ህዝቢ ክሓልፋ ንደልየን መልእክታት ከዓ ኣዴታት ኤርትራ ከም ዝበልካዮ ፅቡቅ ዘጥበዋ ክነሰን ንነዊሕ ግዜ ዘጥበዋ ክነሰን ኣብ ዓለም ምስተን ቀዳሞት ዝስርዓ ክነሰን እቲ ባህሊ ኣዝዩ ዝተባባዕ ባህሊ ክነሱ ጉድለታት ኣሎ ክእረም ዘለዎ ማለት እዩ። ኣገዳሲ ዝኾነ ጉድለታት ሕጂ ዘን ጉድለታት እዚአን ናብ ህዝቢ በፂሐን ኣዴታት በፂሐን ኣዴታት ከዓ ነዘን ጉድለታት እዚአን ክእርማ ነቲ ፅቡቅ ዝያዳ ክፀብቕኦ ዝዓለመይ ማለት እዩ። ተቐንዲ ሕመረት ናይ ሎሚ ዛዕባ ምክንያቱ እዛ ሰሙን ብቐንዳ ካብ ዕለት 1 ክሳብ ዕለት 7 ሰሙን ፀባጥባ ደ ወይ ሰሙን መጥባው ኢና ንብላ ማለት እዩ። ሕጂ 7 ኣለዋ እቲ ከም ኣዴታት ከም ፀገም ብዙሕ ግዜ ዝረኣያ ፀገማት ማለት እዩ። እቲ ሓንቲ ድሕሪ ሕርሲ ደንጊኻ መጥባው መጀመርያ ማለት እዩ። ሽዑንሽዑን ኣደም ሰሓረሰት ኣብ ውሽጢ ፍርቂ ሰዓት ክጅመር ኣለዎ ተደንጎ ኣብ ውሽጢ 1 ሰዓት እዚ ሕጂ ወርቃዊ ዕድል እዩ። ርክባደን ህፃንን ኣዝዩ ንክድልድል መጥባው ዕውት ንክኸውን ፍቕሮም ኣዝዩ ክድልድል እቲ ወርቃዊ ዝበሃል እዋን እዩ ማለት እዩ። መብዛሕትን ኣዴታት ሕጂ እዛ ወርቃዊ እዋን ተሓልፈን እያ ማለት ደንጌን ሰዓታት ደንጌን ይጅምራ ወይ ንፅባሒት ይጅምራ ብተፈላለየ ምክንያት ማለት እዩ። ሕጂ እተን ዝኽኣላ ብመጥባሕቲ ተወሊዳ ፀገም እንተሎ ካልሕቶ እዩ። ብደይ ፀገም እንተዳ ኣሎ ግን ኣብ ሳልሳይ ደረጃ ሕርሲ ገና መድሓንቲ ከይት ከይወፀ ከሎ ኣደ ክወሃባ ገና ሕርሲ ዓራት ከላ መድሓንቲ ክበፀ ማለት እዩ። ክትሓቅፎን ክትጥቦን ክትጅምር እቲ ወርቃዊ ዝኾነ ብዙሕ ረብሓታት ንሓዋሩ ዝኸየድ ረብሓታት ዘለዎዩ ማለት እዩ። እዚ ሓንቲ ጌጋ እያ ማለት እዩ። ካልኣይቲ ድሕሪ ሕርሲ ኣክንዲ ብፀባጡ ብካልእ ምጅማር ወይ ብካልእ ኣዴታትና ምቕማስ ዝብልኦ ማለት እዩ። እዚ ሕጂ ቀደም ብዙሕ ጌጋታት ይፍፀም ነይሩ እዩ። ብጠስሚ ይቕስማ ብልኻይ ይቕስማ።

ኣብዙح ዝግበር ነይሩ ብፀባጤል ካልእ ሕጂ እቲ መብዛሕትኡ ተቐሪቡ ኣሎ ገለገለ ግን ኣክንዲ ብፀባጡ ብፀባጤል ኣክንዲ ብፀባጡ ብጊጎዝን ብፀባሓርጭን ካልእን ኣብ ገለገለ ከዓ ብግልኮስን ካልእን ዝህብ ኣለዋ ማለት እዩ እዚ ሕጂ ግድን ኣብ ዝኾነሉ እዋን ኣደ ብመጥባሕቲ ተ ሓሪሳ ወይ ካልእ ፀገም ምስ ዝህሉ ኣመራፂ ደይብሉ እዋን እተኮይኑ ቶም ሓካይን ክግምግሙ ክእል እዮም ማለት እዩ ዘገድን ነገር ኣብ ዘይህልዎሉ ግን ብለግዐ ናይ ዲ እዩ ለግዐ ተመሊስና ክንመፀአና ብፀባ ናይ ዲ እዩ ቆልዓ መጀመርያ ክቐምስ ዘለዎ ካልእ ሕዋስ ናይ የድልዮን እዩ ማለት እዩ እዚኣ ተካላይቲ ሳልሴይቲ ቀልጢፍካ ካብቲ ሓንቲ ጡብ ናብቲ ካልእ ምስጋር ኣዴታት ሕጂ ቀልጢፈ ነቲ ሓንቲ ጥወጥኦ ሞ ህፃናት በላሕቲ እዮም ይፈልጥ እዮም ስለዚ ቀልጢፍካ ክጥበ ከሎ ቀሊል እዩ ማለት እዩ ምክንያቱ ፎኪስ ክንመፀአና ፎኪስ እዩ ሕጂ ንዓጥውጥው ኣቢሎም ትርር ትልምስ ጀመረ ክቕይር ደልዩ ኣዴታት ከዓ ምስኡ ትቆልዓ ስለደለ ይቕይራሉ ማለት እዩ እዚናቱ ፀገም ኣለዎ ክንሪአና ሓደ ፀገመይ ማለት እዩ እታ ረብዓይትን ቀንዲ ፀገምን 6 ወርሒ ከይመለአ ቆልዓ ካልእ ምግቢ ምሃብ ጡበያ ኣኽነንን ብዝተፈላለየ ምክንያት ንቲ ቆልዓ ካልእ ምግቢ ሂቦ ፀባይ ውስኻሉ ወይ ጊጎዝ ውስኻሉ ወይ ካልእ 6 ወርሒ ከይመለ ከሎ ፀባኣ ዘይኣኽሉ ይመስተን ግን እኹል እዩ ስለዚ ቅድሚ 6 ወርሒ ብዘይ ዝኾነ መሰታ ክፀንሕ ዝግብኦ ቅድሚ 6 ወርሒ ምትእትታው እዚኣት ዓባይ ዝረአ ፀገም ብዙሕ ፀገማት ንብዙሕ ፀገማት ተቃልዕ ንውፅኣት ንካልእን እያ ማለት እዩ እዚኣታ ቀንዲ ኣገዳሲት ክትቅረም ዘላ ነገር እያ ማለት እዩ ውሕዳት ከዓ ድሕሪ 6 ወርሒ ዶም ገንዲ ጅምራ ኣለዋ ማለት እዩ ክሳብ 7-8-9 ወርሒ ፀኒሐን ጡብ ጥራሕ ክቦ ፀኒሐን ዝኸናቱ ፀገም ኣለዎ ምክንያቱ ካብ 6 ወርሒ እኒ ከዓ ኣይኣኽሎን እዩ ማለት እዩ ካልእ ጡጦ ብዝጥበ ይኹን ብደረቕ ዝውሃብ ዝኾነ ፀባ ምስታይ እንተደኣ ቅድሚ 6 ወርሒ ተሂቡ ክልተ ጊጋ ክኾን ኣሎ ማለት እዩ እቲ ሓደ ወላ ሓደ ነገር ክውሃቦ ዘይግብኦ ይውሃበ ኣሎ እቲ ካልኣይ እቲ ውሃባ ባዕሉ እውን ጌጋ ክኾን ኣሎ ማለት እዩ ስለዚ ብጥጦ ዋላ ድሕሪ 6 ወርሒ እንተኾነ ብኩባያ ብፍንጃል ብቐጥታ ክንመፁ ኢና እንተደ ኮይኑ ብጥጦ ክጥቡ የብሉን እዚ እውን እናቱ ብዙሕ ፀገማት ኣለዎ ማለት እዩ ካልኣይቲ ኣብ መወዳእታ ጡብ ክገድፈ ከለዋ ክልተ ዓመት ድዩ ክልተ ዓመት ናብ ካልኣይ ዓመት ኣብ መወዳእታ ገለገለ ከዓ ሓደ ዓመት ጡብ ክደፍ ከለ ከዓ ብሓንነበት ዕረለኺኻ ካብ ፅባሕ ጀሚሮ ክግድፈ ወይ ካብ ድሕ ፅባሕ ጀሚሮ ክግድፈ ወይ ድሕሪ ሰሙን ክግድፈ የለን ካብ ሓደ መዓልቲ ብዕረም ብገና ኣለኸን ነቲ ቆልዓ ደስ የሰምብሮ እዚ ከዓ እናቱ ገባብ ስለ ዘለዎ እዚ ሓንቲ ስለዘን ሸውዓተ ኣለዋ ጉድለታት ማለት እዩ ክቅረማ ዘለዎን እዘን ድሕር ተኣሪመን እቲ ናይ ምጥባው ድሌት ኣሎ እቲ ናይ ምጥባው ባህሊ ኣሎ እቲ ድፀንሐ ኣተባብዕ ዝኾነ ባህሊ ኣሎ ኣዝዩ ዝተባባዕ ባህሊ ዘሎ ክተባባዕ ዘለዎ እዩ ካብቲ ዝነበሩ ዝያዳ ክሕይል ዘለዎ እዩ ብጣዕሚ ዘተኣማምን ኮይኑ ግን ከዓ እዞም ጉድለታት እዚአን ብዘይ ምእራምን ከዓ ብዙሕ ድመፀ ፀገማት ኣሎ ማለት እዩ ሕዚአን በብሓደ ክንከደ ምክንያቱ ቀንዲ ተቐንዲ መልእኽቲ እዚኣ ስለዝኾነት ማለት እዩ ግዜት ክትበኒሃ ማለት ሕጂ ኣደ ውልድ ምስ በለ ቆልዓ ገና መድሓንቲ ከይወፀ ከሎ ክትሓቅፎ ክውሃብ ኣለዎ ማለት እዩ ክትሓቅፎ ክውሃባ ከሎ ሕጂ ቆርበት ናይቲ ቆልዓ ከም ደለዎ ማለት እዩ ምስ ወፀ ምስ ቆርበት ናይቲ ኣደ ክላገብ ክኽእል ኣለዎ ብደይ ዝኾነ ኣብ መንጎ ጨርቅን ካልእ እንደ ይብሉ ማለት እዩ ብላዕሊ ጨርቂ ክትሽፍኖ ትኽእል ኢካ ከምዚ ምስሊ ንሪኦ ዘለና ማለት እዩ ኣብ መንጎ ደ ይብሉ ስለዚ እዚ ኣተሓቅፋ ካንጋሮ ኢልና ንፅዋዕ ማለት እዩ ካንጋሮ ሕጂ ብቆርበታ ኣጊባ ኣብ ውሽጢ እታ ተሓቅፎ ማለት እዩ ናይ ብሓቂ እዚ ሕጂ ኣብ ሰባት እውን ክግበር ዘለዎ ዓይነት ኣተሓቅፋ እዩ ማለት እዩ እዚ ናይ ተሓቅፋ ካንጋሮ ንብሎ ስለዚ ቆርበት ናፅና ምስ ቆርበት ኣዲኡ ብቐጥታ ኣላጊብካ ምሕቃፍ ውልድ ምስ በለ ብቐጥታ ነታ ደክውሃብ ኣለዎ ገና መድሓንቲ ከይወፀ ማለት እዩ ስለዚ ብደይ ቆርበት ናይ ተቆልዓ ብቆርበት ናታ ተላጊቡ ብላዕሊ ንክትዮም ብኾነ መሸፈኒ ክግበር ከኣል ማለት እዩ ሽዑት ተጥቦት ፍትን ገና ፍርቂ ሰዓት ከይመልኦ ከሎ ምስ ተወልደ ገና መድሓንቲ ከይወፀት ኮይኑ ከዓ ንበለፀ ማለት እዩ ተደንጎ ተደንጎ ከዓኒ ኣብ ውሽጢ ሓደ ሰዓት እዚ ሕጂ ድልዱል ስረት ዝሃንፅ ኣብ ፍቅሪ ናይታ ደ ማለት እዩ ኣብ ፍቅሪ ናይቲ ቆልዓ ናይታ ደብትርታ ልባ ክሰሚዕዩ ትንፋሳ ክሰሚዕዩ ምስኣ ክለግብ እዩ ሓድሽ ሂወት እዩ እቲ ሓድሽ ሂወት ምስ ኣዲኡ ለጊቡ ተጀሚርዎ ፍቅሪ ናይ ኣደን ህፃንን ኣዝዩ ይድልድል ምጥባው ኣዝዩ ዕውት ናይ ምኳኑ ዕድል ኣዝዩ ይሰፍሕ ወርቃዊ ዕድል እዩ ማለት እዩ እዚ ሕጂ ኣገዳሲ እዩ ማለት እዩ ሓደ ካብቲ ክግበር ክእረም ንደልዮ ነገራት ማለት እዩ ምድንጓይ ክህሉ የብሉን ደገድድ ኩነታት ተደይሃልዩ ማለት እዩ ኣብ መጥባሕቲ ምስተሓፈሱ ይካል ነገር ተደይሃልዩ ስለዚ ከምዚ ተ ተገይሩ እቲ ምጥባው ተደ ኮይኑ ምስ ምጥባው ኣሎ ድወፁ ነዚዕታት ኣለው ሆርሞናት ንብሎም ማለት ኦክሲተሲን ነቲ ፀባ ንጨቢጡ ዘውፅኦ ንማህፅን እውን ይጭብጦ እዩ ማለት እዩ ስለዚ መድሜይቲ እውን ንኪ ካብ ሞት እውን ናይ ሞት ዕድል እውን ክንክኽእል ምክንያቱ መድሜይቲ ንኪ ቅድሚ መድሓንቲ መውፅኡ ተደ ጌርከዮ መድሓንቲ ናይ መውፅኡ ንፁፍ ወይ ናይ ምፅራዩን ቀልጢፉ ናይ መውፅን ዕድል የስፍሕ ፍቅሪ ኣደን ህፃንን ኣዝዩ ይልዕል እዚ ሕጂ ኣገዳሲ እዋን እዩ ማለት እዩ ብከምዚ ዓይነት ኣተሓቅፋ ሽዑንሽዑን ከም ዝጠቦ ምግባር ማለት እዩ ሕጂ መጀመርያ ክጠቦ ዘሎ ቆልዓ ልግዐ እዩ ሕጂ ልግዐ ቁርብ ውሕድ ጥብ ዝብል ማለት እዩ
ኣዝዩ ሓፊስ እዩ ሕብሩ ብጫ ነገር እዩ ኣብዛ ስእሊ ሕጂ ንሪኣ ዘለና ተቐዳሚ ዘለ ሕጂ ልግዓ ማለት እዩ ልግዓ ሕጂ ስለምንታይ ብጫ ኮይኑ ተለና ብዙሕ ቪታሚን ኤ ስለ ዘለዎ እዩ ስለዚ እዚ ብዙሕ ቪታሚን ኤ ኣለዎ ናይታ ደ ፀረ ጓና ንብሎ ኣንቲቦዲስ ኣለዎ መዓት ፀረ ኩሰና ንብሎ ብዙሕ ኣለዎ ካብ ሕማም ይከላኸል ካብ ብዙሕ ነገራት ይከላኸል መጠኑ ከዓ ውሕድ እዩ ውሕድ ምኾኑ ዩ ከዓኒ ኣብታ ግዜ እቲኣ ውልድ ምስለ ህፃን ከስዓናትስ ክንዲባሊና ትኸውን ኣዝያ ንእሽተ እያ ነዛ ክንዲባሊና ትኾውን ከስዐ እተን ጥብጥብ ዝብላ ልግዐ ብልክዕ ዝመልኣ ማለት እዩ ኣብቲ እዋን ተተ ፍርቂ ፍንጃል ወይ ፍንጃል ፀባሂብካዮ ግን ግድን ይኸምልሶ ምክንያቱ ክንዲ ዳኣክል ከስዐ እውን የብሉ ብቆንዱ ስለዚ እዚ ቀዳማይ ክታበት ኢናብሎ ማለት እዩ ቀዳማይ ክታበት መጀመርያ ውልድ ምስ በለ ዝረኽቦ ክታበት እዩ ምክንያቱ ናይ ኣድዮ ፀረ እጓና ኣንቲቦዲስ ንብሎም ኣሎ ቪታሚን ኤ ኣሎ ብዙሕ ሕማማት ይከላኸል ማለት እዩ እዚ ሕጂ ኣገዳሲ እዛ ካልኣይቲ ትርኢናያ ፅዕዱ ዝበለት ኮይና ቀጣን ትርአ ደላ እዚ ፀባ ቅድሚት ኢና ንብሎ ማለት እዩ ፀባ ቅድሚት ማለት እቲ ቆልዓ መጀመርያ ክጥቦ ከሎ ዝረኽቦ ብቅድሚት ዝርከብ በቶም ቅድሚት ከርእስታት ዝርከብ ፀባ እዩ እዚ ሕጂ ፅምኢ ንኸርውን ናይቲ ቆልዓ ፅቡቅ እዩ ትሕዝትኡ ውሕድ ዝበለ ብስብሑን ብካልእ ኩሉ ትሕዝትኡን ማለት እዩ ስለዚ ክቕፅል ኣለዎ ሕጂ ኣብቲ ፅቡቅ ፀባ ክረክብ ኣብታ መወዳእታ ንብላ ዘለና ሓፊስ ፀባ ክበፅሕ ማለት እዩ ስለዚ እታ ካልኣይ ትጋ ድበልና እያ እንተዳ ቅልጢፋ ጥቆልዓ ሕጂ ጥቡጡ እዚ ቀሊል ይጥበሉ ምክንያቱ ማይ ነገር ስለዝኮነ ቅድሚት ካ ስለ ዘሎ እዚአ ምስ ተወድኣ ብሓይለ ክስሕባ ኣለዉ እቲ ውሽጡ ዘሎ ክንውፅእ ግን እቲ ጥዑይ መግቢ እቲ ፕሮቲን እቲ ማዕድናት እቲ ቪታሚናት እቲ ስብሒ ዝያዳ ንዕኡ ዘገድል ግን ኣብ ድሕሪት እዩ ዘሎ ማለት እዩ ስለዚ ቅልጢፍና ጡብ ክንቀይረሉ የብልና እንተዳ ቅልጢፍና ቅሪብናሉ ቀጢን ካብዚ ካብታ ንታ ቀጢን ይኸውን እታ ጡብ ምስ ተወድአ ምናልባት እታ ጡብ ተወዲኣ እንተዳ ወዲእዋ እሞ ብድሕሪኡ ኣብቲ ካልኣይ ተዳስጊርናዮ ድበለፀ እዩ ምስ ወዳ ተዳስጊር እዚ ካል ረብሓ ኣለዎ ምክንያቱ ብክልቶ ገናይ ተሓንጎል እውን ስለ ዝስራሕ እዚ እውን ናብቲ ረብሓታት ኣለዎ ማለት እዩ ታቐን ዘይትድለ ዘላ ግንታይ እያ ቅልጢፍካ ክቲ ሓደ ጡብ ናብቲ ካልእ ደምስጋር እንተ ቅልጢፍካ ስጊርካዮ እቲ ናይ ቅድሚት ፀባ ጥራሕ ትረክብ ንስኻም ምሉእ ኣይኮነን ማለት እዩ እዚ ሕጂ ኣገዳስነት ዘለዎ እዩ ማለት እዩ ስለዚ ከም ዝበልናዮ እቲ ናይዚ ልግዐ ስብሒ ፕሮቲን ላክቶስ ብዙሕ ኣለዎ ፀባ ናይ ቅድሚት ግን እቲ ላክቶስ ወይ ካርቦሃይድሬት ዘለዎ ፀባ ናይ ድሕሪት ንብሎ ግን ዝያዳ ምሉእነት ኣለዎ ማለት እዩ ሕጂ ክሳዕ 6ዱሽተ ወርሒ ፀባ ጡብ ጥራይ ብዘይ ዝኾነ ተወሳኺ ዋላማይ እኹል ፀባ ኣለዎ እቲ ቆልዓ ተ ብዙሕ ፀባ ማይ ደድልዮ ኮይኑ ንዑ ዘድሊ እቲ ናይ ቅድሚት ብዙሕ ዝኸውን ማለት እዩ ምክንያቱ ነቲ ቆልዓ ንዑ ዩ ዝስራሕ ብናቱ ክስታይ እንተ ቁሪ ኮይኑ ሞ ብዙሕ ፀባ ደሊ ኮይኑ እሱውን ይውሕድ እዩ ማለት እዩ ስለዚ እኹል ማይ ኣለዎ ኩሉ እኹል ማዕድናት ኣለዎ ሙሉእ እዩ ኣብ ሙሉእ ሂወት ውስ ወዲ ሰብ ክረኽቦ ካብ ዝኽእል ዝኾነ ዓይነት መግቢ

ሽዱሽተ ወርሒ ብኹባይ ወይ ብፍንጃል ፀባ ክትብ ይነኣድ እዩ ብጥጦ ክትብ ኣብ ዝኾነ ዕድመ እውን ኣይነኣድን እዩ እቲ ዝነኣድ ንብሎ እውን ድሕሪ ሽዱሽተ ወርሒ ዝነኣድ በር ቅድሚ ሽዱሽተ ወርሒ ዝኾነ ነገር ክዋሃበ የብሉ ፀባ ጥበር ይጥራሕ ማለት እዩ እዚ ሕጂ ሓደ ካብቲ ዝግበር ዜጋ ሽዱሽተ ወርሒ ክይበለ ዝግበር እዩ ማለት እዩ ስለዚ ኣብዚ ስእሊ ንሪኦም ዘለና ኣብ ቁፅሪ ሓደ ዘሎ ሕጂ ቁኑዕ ኣሎ ማለት እዩ ምጥባው ጥራይ ቁኑዕ ኣገባብ ማለት እዩ ተጥቦ ጥራሕ ኣላ ዝኾነ ተወሳኺ የለን ኣብ ቁፅሪ ክልተ ጥቡሎት ቆልዓ ግን ከዓ ብማንካ ወይ ብኩባያ ካልእ ፀባ ተቐሪብሉሎ ማለት እዩ ስለዚ ሽዱሽተ ወርሒ ከይመልአ ብማንካ ወይ ብቐጥታ በቲ መትሓዚ ብፍንጃል ወይ ብኩባያ ተቐሪብሉሎ ሕጂ እዚ ጉጉይ እዩ ጉጉይ ድበብሉ ሕጂ እቲ ገባብ ቁኑዕ ነይሩ እቲ ፍንጃል ወይ ኩባያ ወይ ኩባያ ጥራሕ ምዃኑ እቲ እዋን ግን ቁኑዕ ኣይኮነን ቅድሚ ሽዱሽተ ወርሒ ብምዃኑ ማለት እዩ ኣብ ቁፅ ሰለስተ እተርእናዮ ሕጂ እዚ ጥባይ ጥቡን እዩ ኣይንርእና ዘለና ማለት እዩ ብጥጦ ጠብሎ ማለት እዩ እዚ ሕጂ ሰለስተ ጌጋ ኣለዎ ማለት እዩ ሓደ እቲ ድርከቡ ብጥጦ ምዃኑ ካልኣይ ቅድሚ ሽዱሽተ ወርሒ ምዃኑ ሳልሳይ ዘይጠቦ ምዃኑ እዚ ሕጂ ንብዙሕ ፀገማት ይቃላዕ ዘገድድ ኩነታት እንተደይሃልዩ ንኣብነት ኣደ ትሪሞኢና ማለት እዩ ኣብ ቁፅሪ ኣርባዕተ ዘሎ ሕጂ እተርእናዮ እጠብሎ ግን ጥጦ ኣሎ ምስኡ ማለት እዩ ስለዚ ክልተ ጌጋ ኣለዎ እዚ እቲ ሓደ ኣብ ደይ እዋን ቅድሚ ሽዱሽተ ወርሒ እዩ ካልኣይ እቲ ገባቡን ብጥጦ ኮይኑሎ ማለት እዩ እዚ ናይ መወዳእታ ከዓኒ ድርብ ጌጋ ኣለዎ ማለት እዩ እቲ ሓደ ጌጋ ቅድሚ ሽዱሽተ ወርሒ ብማንካ ዝውሃብ ምግቢ ኣብ ደይ እዋኑ ተወሳኺ ምግቢ ተዋሂብዎ ኣሎ ማለት እዩ ሕጂ እቲ ቀዳማይ ቀንዲ ጌግኡ ማለት እዩ ስለዚ ተወሳኺ ምግቢ ቀዲሙ ተኣታት ኢሉ ብሓምሻይ ስለዚ ኣብዘን ኩለን እዚአን ገለ ጌጋታት ኣሎ ከምዘን ክንጠቕሰን ፅናሕና ማለት እዩ እዚ ቅድሚ ሽዱሽተ ወርሒ ምስዝኸውን እዩ ማለት እዩ ሕጂ ኣብዛ ስእሊ እዚኣ ሕጂ ኣብ ዝተፈላለዩ ዕድሚ ህፃን ዝድለን ካብ ፀባ ጡብ ዝርከብ መጠን ፀዓት እተርእናዮ ቅድሚ ክልተ ወርሒ እታ ቀዳመይቲ ሕጂ ዘንፅዕዛ ፀላም ዘላ ካብ ፀባ ጡብ ዝርከብ ፀዓት እዩ መጠን ፀዓት እዩ ተን ፃዕዳ ከዓ ሃጓፍ እዩ ሃጓፍ ፀዓት ዘድልዮ ነቲ ህፃን እቲ ፀባ ደይኣክሎ ማለት እዩ ሕጂ ክሳዕ ሽዱሽተ ወርሒ ዋላ ሓንቲ ሃጓፍ ይብሉ ፀባ ደ ሙሉእ ብሙሉእ እኹል ዝኾነ ፀዓት ኣለዎ ስለዚ ምክንያት የለን ማለት እዩ መወሰኺ ኣብ ሽዱሽተ ወርሒ ግን ቁሩብ ሃጓፍ ይጅምር እቲ ሃጓፍቲ ከዓ እንዳልዓለ ኸይድ ስለዚ ኣብ ሽዱሽተ ወርሒ ፅባ ግድፍናዮ ኣብ ሽዱሽተ ወርሒ ተዳባ ተወሳኺ ጌርናሉ ኣብቲ ዘድልዮ እዋን ጌርናልና ቅድሚኡ ዘየድልዮ ጌርናሉ ንፀገማት ነቃልዑልና ማለት እዩ ናይ ፅሬትን ናይ ካልእን ድሕሪቲ ኮይኑ ከዓኒ እቲ ሃጓፍ ኣይምላእና ኣሎ ማለት እዩ ስለዚ ሽዱሽተ ወርሒ ብመንፅር ፀዓት ትርእናዮ ማለት እዩ እዚ ሕጂ ብመንፅር ካብ ፀባ ህፃን ከዚድዎ ካብ ዝተወልደ ዝርከብ መጠን ሓፂን ኣይረን ሕጂ ኣገዳሲ ማለት እዩ ፀሊም ሕጂ ካብ ፀባ ጡብ ዝርከብ መጠን ሓፂን እዩ ሕጂ ፀባ ጡብ ብሓፂን ሃብታም ኣይኮነን ዝኾነ ፀባ ብሓፂን ብኣይረን ሃብታም ኣይኮነን እዚ ግን ባህዲ ፈልጦ እዩ ስለዚ ካብ ፀባ ዲኡ ኩል ዝኾነ ሓፂን ክረክብ ከምደይ ምዃኑ ፈሊጡ ብባህሪ ካብ ኣዲኡ ከይተወሎ ከሎ ዝኣክሎ ክሳዕ ሽዱሽተ ወርሒ ዝኣክሎ ሓፂን ሒዙ ይድውለ ትቆልዓ እቲ ኣይሮን ማይክሮንትሪንቲ ሒደት እዩ ዝድለ እተን ሒደት ግን ሒዝወን እዩ ዝውለድ ስለዚ እዛን ፀላም ተዳርእናይ ሕጂ እንታይ እዩ ካብ ካብ ፀባ ጡብ ኣዲኡ ዝረኽቦ እዩ እቲ ልዕሊ ዘሎ ተርእናዮ እቲ ዓራርዓራት ዘሎ ከዚንዎ ዝውለድ እዩ ማለት እዩ ስለዚ ክሳብ ሽዱሽተ ወርሒ ወደሎ የብሉን ውሑድ ካብ ኣዲኡ ክረክብ እዩ ዝበዝሐ ከዓ ክዚንዎ ክውለድ እዩ ዳሕሪ ኣብ ሽዱሽተ ወርሒ ግን እቲ ክዚንዎ ዝፅንሐ ይውዳእ እቲ ካብ ፀባ ዝረኽበ ከዓ እኹል ኣይኮነን ስለዚ ተወሳኺ ምግቢ የድልዮ ማለት እዩ ተወሳኺተደንጊና እንተቀልጢፍና እንታይ ኣሎ ደየድሊ ንተእቶ ዘለና እንተደንጊና ከዓኒ ዘድሊ ንክእሎ ኣለና ማለት እዩ ቪታሚን ኤ ተወሲድና ቪታሚን ኤ ፀባ ጡብ ፀሊም ካብ ፀባ ዝረኽቦ እዩ ስለዚ ፀባ ጡብ ብቪታሚን ኤ ሃብታን እዩ ተወሰነ ከዓ ከዚ ንውለድ ይቆልዓ ማለት እዩ ስለዚ ክሳብ ሽዱሽተ ወርሒ ጎደሎ ናይ ቪታሚን ኤ የለን ዝበዝሐ ካብ ፀባ ኣዲኡ ክረኽቦ እዩ ተንተረፋ ከዓ ካብ ከዚንዎ ተወልደ እኹል ኣሎ ማለት እዩ ኣብ ሽዱሽተ ወርሒ ግን ተከዚንዎ ተወልደ ይውዳእ ሃጓፍ ይጅምር ማለት እዩ ስለዚ ብተፈላለዩ ምክንያት ብዝንብሎ ዘለና ክሳዕ ሽዱሽተ ወርሒ ምትእታው ኣድላይነት የብሉን ሽግር ይደምፅእ ፀገም ይደምፅእ እንታይ ፀገም ተበከለ ክኸውን ክእል ንውፅኣት ከቃልዖ ክእል እቲ ብዙሕ ፀገማት ኣሎ ምስ ተወሳኺ ዝተኣታቶ ማለት እዩ ገና ከይሓየለ ከሎ ስለዚ ዘየድልዮ ፀገም ነተኣታተወ ኣለና ማለት እዩ ኣብ ሽዱሽተ ወርሒ ግን ዘድልዮ ንነፍጎ ኣለና ስለዚ ክሳብ ሽዱሽተ ወርሒ ብዘይ ዝኾነ ተወሳኺ ፀባጡም ጥራይ ኣብ ሽዱሽተ ወርሒ ከዓ ተወሳኺ የድልዮ ማለት እዩ ኣብ ሽዱሽተ ወርሒ ምስኣኸረ ግን ሕጂ ኣብ ኩለጥ ከሎ ክንዲባሊና ዝነበረት ኣብ 8 ወርሑ ኣስታት 200 ሚሊሊተር ትኸውን ክንዲ ኩባያ ትኾውን ማለት እዩ ሓንቲ ኩባያ ሓንቲ ብኬርስ ክትሕዝ ትኽእል ማለት ኣስታይ ስለዚ ኣብቲ ግዜት ሕጂ በብቕሩብ ከነተኣታት ክንክእል ኣለና ማለት እዩ ኣብዚ ሕጂ ፅሬት እውን ኣገዳስነት ሕጂ ፅሬት ምክንያቱ ምግቢ ግዲ ክነተኣታተወ ኣለና ክነተኣታተወ ከለና ምስ ፅሬት ዝመፅእ ብዙሕ ፀገማት ኣሎ ፅሬት ምሕላው ኣገዳሲ እዩ ካልእ

0: ክፍሰት እዩ መሕፋስ ከዓ ውኽል ክኾና ኣለዎ። ስለምንታይ ብብዝሒ ማይ ቀጢን ክነስትዮ ንክእል ኢና ክስዕኡ ብዙሕ ኣይትሕዝን እያ ሓንቲ ቢኬር ጥራሕ ትሕዝ ትኽእል። እዚ ከዓ ኣገዳስነት ኣለዎ ማለት እዩ። እዚ ሕጂ ብዛዕባ ሕፍሰት ተመፂና ኣዝዩ ቀጢን ውኽል ፀዓት ዘይክህልዎ ይኽእል ማለት እዩ። ብብዝሒ ዘይተደልይዎ ቀጢን ተቀጢኑ ፀዓት ኣይህልዎን። ስለዚ ጥብጥብ ዝብልቲ ኮይኑ ካብ ማንካ ውኽል ኣይኮነን ሕፍሰቱ ማለት እዩ። ካብ ማንካ ከም ግዕት ኢሉ ቁኑ ሕፍሰት ዘለዎ ዓፂቕ ይድኸቦ ማለት እዩ። ካብ ማንካ ሕጂ ቅስ ዝኮነ ተደ ኮይኑ ጥብጥብ ኣይክብልን እዩ ማለት እዩ። እዚ ሕጂ ስብቆ ኮነተተኣተወት ድኾነ መግቢ ነተኣተወት ከለና ድሕሪ ሽዱሽተ ሪሕና ዘርብ ዘለና ማለት እዩ። ሕፍሰት ኣገዳሲ እዩ፣ ምክንያቱ ብብዝሒ ማይ ክንስትዮ ስለደይ ንክእል ተደ ኮይኑ ከዓ እኩል ፀሓት ካልእ ምስኡ ፅሬት ዝበልናዮ ማለት እዩ። ስለዚ ኣደ እንተ መግቢ ናይ ቆልዓ ቅድሚ ምድላዋ ከተዳሉ ቅድሚ ጀመራ ትሕፀብ ኣለዋ። ኣደ ንቆልዓ ቅድሚ ምምጋባ ክትሕፀብ ኣለዋ። እንተላይ ትቆልዓ ማለት እዩ ክትሓጥቦ ትክእል፣ ምክንያቱ እሱን ክተነክፍ ስለ ዘለዎ። ዓይኒ ምድሪ በፂሓ እንተ መፅያ ኢዳ ትሕፀብ ኣለዋ። ነቲ ቆልዓ እተ ፅያ ከዓ ክትሕፀብ ኣለዋ። ኢድ ምሕፃብ ኣገዳስነት ኣለዎ ማለት እዩ። ምክንያቱ ምስ ምውሳኪ መግቢ ሕጂ ትመፅእ ፀገም እንታይ እያ? ናይ ፅሬት ፀገም እያ። ናይ ፅሬት ፀገም እተ ኣሎ ውፃኣት ኣሎ፣ ካልእ ሕማማት ኣሎ። እቲ ድበላዕካዮ በቲ ውፃኣት ይጠፍእ ማለት እዩ። ኣገደስ እየን። ስለዚ እቲ ቁኑዕን ዘይቁኑዕን ኣስታት እያ ፀባ ንብሎ ሕጂ። ቁኑዕ ንብሎ ሕጂ ብኩባያ ብፍንጃል ብማንካ ከም ደለዎ ክበልዖ ከሎ ህፃን ወይ ክሰትዮ ከሎ እዚ ትቁኑዕ ኣገባቢ ማለት እዩ። ብጥጦ ግን ወይ ብጥጦ ዝጥቦ ጥጦ ላስቲክ ጥጥቦ መክደኒ ዘለዎ ዋላ እውን እቲ ተሪር ዝኾነ መንፊት መንፊት ዘለዎ እሱ እንተኾነ ቁኑዕ ኣይኮነን ማለት እዩ። ስለዚ ብቀጥታ ካብ ፍንጃል ወይ ብቀጥታ ካብ ኩባያ ብማንካ ዝብላዕቲ ኮይኑ ከዓ ብማንካ ይወሃብ ዘሎ እምበር ብጥጦ ብደረቂ ይኹን ብልስሉስ ጥጦ ክወሃብ እዚ ከዓ ጉጉይ ኣገባቢ እዩ። ድሕሪ ሽዱሽተ ርሕና ንብለና ቅድሚ ሽዱሽተ ርሕቲ ኮይኑ ክልተ ጌጋ ክኾን ኣለዎ ማለት እዩ። ኣብ መወዳእታ ካብ 550 ወይ ካብ ፍርቂ ሊትሮ ኣከባቢ ጡብ ዝርከብ ፀብ ሕጂ ፀዓትን ፕሮቲን ሓፂን ቪታሚን ኤ ድረክቦ ተልና ሕጂ ሚእታዊት ኣብ ካልኣይ ዓመቱ ማለት ድሕሪ ሓደ ዓመት ኣብ ቀዳም ኣብ 6 ወርሒ ጎደሎ ከምጅምር ኢልና ርኢና ኣለና። 6 ወርሒ ጎደሎ ይጅምር ክምላእ ኣለዎ። ቅድሚ 6 ወርሒ ጎደሎ ይብሉን ክምላእ ድድሊ ነገር የለን። ኣብ ካልኣይ ዓመቱ ሕጂ ፀዓት እንተርእናዮ 25 ክሳብ 45 ሚእታዊት እዩ። ካብ ፀዓት 30 ሚእታዊት ኣከባቢ እዩ ካብ ፀዓት ዝርክብ ማለት እዩ። ዝበዝሐ ካብ ፀባጡብ ዘይኮነስ ካብ ካልእ ክረክበለዎ ማለት እዩ። ካብ ፕሮቲን ከዓ ልዕሊ 40 ሚእታዊት ክረክብ ይኽእል ማለት እዩ። ካብ ሓፂን ቁርቡ ክረክብ ይኽእል ማለት እዩ። ካብ ቪታሚን ኤ ብዙሕ 70 ሚእታዊት ክረክብ ይኽእል ማለት እዩ። እዚ ሕጂ እንታይ ይርኢ ኣሎ ማለት እዩ? እቲ ህፃን ዋላ ብ ካልኣይ ዓመቱ ካብ ጡብ ዝረክቦ ረብሓ ብዙሕ ምኳኑ ስለዚ ተሃጓፍ ክትመልእ ይቕልል ማለት እዩ። እዚ ሃጓፍ እዚ ሕጂ ባዶ ተትኸውን ነሩ ፁብ ተዳድየለ እንታይ ይኮን ኣሎ ሙሉእ ፀዓት ካብ ካልእ ሙሉእ ፕሮቲን ካብ ካልእ ሙሉእ ሓፂን ካብ ካልእ ቪታሚን ካብ ካልእ ኮይኑ ጎደሎ ናይ ምኳን ዕድል ይሰፍሕ። ተጥቦ ተዳ ኣለካ ግን እቲ ጡብ ኣዝዩ ሓጋዚ ምኳኑ ካብ ዘድልዮ ፕሮቲን ጣ ፍርቂ ካብ ዘድልዮ ሓፂን ቁሩብ ካብ ዘድልዮ ቪታሚን ኤ ልዕሊ ጣስ 70 ሚእታዊት ካብ ዘድልዮ ፀዓት ይረክብ ኣሎ። ስለዚ ካልኣይ ዓመት ክቅፅል ንደሊ ማለት እዩ። ካልኣይ ዓመት ክልተ ዓመት ምስ መልአ ወይ ድሕሪኡ ክኾን ኣለዎ ምግዳፍ ዝበሃል ማለት እዩ። ሽዑ ተማልዐ ክኸውን ካብ ፕሮቲን ካብ ቪታሚናት ዘለዎ ፀዓት ዘለዎ ካብ ተፈላለየ ዝተመጣጠነ መእዛታት ኮን ከዓ ንመርፅ ማለት እዩ። ጡብ ክግደፍ ከሎ ታጋ ዝበልናይ መወዳእታ ብቀስታ ክኾን ኣለዎ። ኣብ 3 ዓመት ክግደፍ ክእል እዩ፣ ግን ብሓንሳ ዓረለኽ ኢኻ ብሓንሳ ኣግድፍካ ብሓንሳ ኣደገሻዊ ገለ ደሰንብድ እዩ። ምክንያቱ ጡብ ማለት ንህፃን ኩሉ እዩ። ጡብ ተጠሚም ዕንገል እዩ፣ እንተበኺው መእበዲ እዩ፣ ነዲኡ ተደልዋ ኮፍ ኢሉ ምሰዲኡ መዛነይ እዩ። ኣብ ጡብ ከሎ ትርዓት ኣለዎ፣ ዝኾነ ነገር ዝትንክፎ ኣይመስሎን። ጡብ ፍቕሪ ዝረክበሉ መግቢ ዝረክበሉ ፀሚኡ ዝረብየሉ ኩሉ ነገር ፀኒሑ ካብ ሎሚ ጀሚሩ የለን ክበሃል ከሎ ኣይኮነ ዶ ንህፃን ዋላ ዓብዪ ኩሉ ገሊፅካ ተትገልፀሉ ከማ ክቢድ ምኾነ ማለት እዩ። ስለዚ ብሓደ መዓልቲ ዕረለኺኻ ብሓደ መዓልቲ ካልእ ኣገባብ ተጠቂምካ ዘይኮነ ቀስ እንዳበልካ ብውሕዱ 2 ሰሙን 3 ሰሙን ወርሒ ወሲድካ መጀመርያ እቲ ዝወስዶ መጠን ወሲኽካ ብድሕሪኡ ኣብ ቀትሪ ኣጉዲልካ ካብኡ መወዳእቱ ቀትሪ ከየጥብካ መወዳእታ ከዓኒ ለይቲ ጉዲልካ ድሓር ለይቲ ከየጥብካ ቀስ እንዳበለ እቲ ምቅብጣር እቲ ፍቕሪ እቲ ካልእ እንዳወሰኽካ ክኸውን ኣለዎ ማለት እዩ።
1: ፅቡቅ ሕጂ ኣብዚኣ ኣገዳሲት ነጥቢ ግን እንታይ ኣላ መስለካ ዶክተር? ገለ ዴታት ንኣብነት ህፃነይ ይበክሎ ኣይፀግብን እዩ ዘሎ እኹል ፀባ የብለይን

0: ፀድሪታት ድማ ጥበይ ንእሽቶ እዩ እኹል ፀባ የብለይን ወዘተ ኢለን ብብዝሒ ሻቐላ እየ ቀልጢፈን ድማ ቅድሚ 6 ወርሒ ናብ መግቢ ክትኣታትዋ ወይ ከዓ ናብኡ ይኣትዋ ማለት እዩ ነዘን ብዝተፈላለዩ ምክንያት ውሑድ ፀባ ኣለኒ ኢለን ዝሻቐላ እንታይ ትመኽረ
1: ፅቡቅ ሕዲ ናይ ብሓቂ ውሑድ ፀባ ኣለዎን ዝበሃላ ተዳሪእናዮ ብሚእታዊት ኣዝዩ ውሕድ ዳርጋ ደየለ ስለዝተን መብዛሕትአን ፀባ ውሒድኒ ዝብላ እፀባ እኹል ክንስ እዩ ብተፈላለዩ ምክንያት ማለት እዩ ስለዚ ኣብዚ ሕጂ ነዚ ክንፀረልና ፀባ ብከመይ እዩ ድፈሪ እንታይ እዩ ድፀልዎ ንፍርያት እንዳርእና ክትመልሲ ክንፀረልና ክእል ማለት እዩ ስለዚ መብዛሕትን እኹል ፀባ እንዳሃለዎን ከሎ እዩ ውሒደኒ ዝብላ ኣይ ውሕደንን እዩ ጥራይ የጥብዋ ፀባ ድውስኮሉ ገባብ ከዓ ኣሎ ማለት እዩ ሕጂ ኣብዛ ስእሊ ንሪኣ ዘለና ሕጂ እዚኣ ናይ ጡብ እያ ማለት እዩ እቲ ገረብ ድመስል ዘሎ ሰራውር እቲ ሻምቦቆታት ንሪኦ ኣለና ማለት እዩ ኣብ ጫፍን ኣብ ጫፍን ከዓ ከረፂት ንሪኢ ኣለና ማለት እዩ እተን ሰለስተ ካብአን ሕጂ ዓብየን ኣለዋ ጎሊሐን ኣለዋ ማለት እዩ እተን ሰለስተ ካብአን ነተን ከረፂት ጎሊሐን ኣለዋ ማለት እዩ ኣብታድ ጎልሕ ሕጂ እንታይ ንሪኢ ኣለና እታ ከረፂት ብፀባ ዝምንጩ ዋህዮታት ተኸይባ ኣላ ማለት እዩ እዞም ጨባ ድውንጩ ማህታት ሕጂ ነዚኦም ፕሮላክቲን ዝበሃል ካብ ኣእምሮ ዝመፅእ ቆልዓ ምስ ጠብወን ዝመፅእ ከዓ ተደላትለ ክፀንሕ ፕሮላክቲን ንዛ ብደምቲ ነዚዑ ነዚኦም ይበዝሖም ነዚኦም ከዓ መልእኽቲ ካብ ፕሮላክቲን ምስ መፆም ካብ ሓንጎል ምስ መፆም ማለት እዩ ብመበት ነዝዕ መንገዲ ገይሩ ፀባ ይፍርዩ ስለዚ ቆልዓ ተጠቢ ምስ ወደአ ንዝመፅእ ተጠቢሉ ክፀንሕ ይፈሪ ማለት እዩ እዞም ብከቢቦሞም ዘለዎ ከዓኒ ጨዋዳታት ኣለዉ ኣብቲ ኣብቶም ጨባ ዝምንጩ ዋህታት ዝብልናዮም እዚኦም ነዚኦም ንኸብብ ጨዋዳ ኣሎ ማለት እዩ ስለዚ ቆልዓ ከዓኒ ክጠቡ ክደሉ ከሎ ቆልዓ ምስ መፀ ማለት እዩ ካብ ሓንጎል ካብ ፒቲታሪ ፕሮላክቲን ዘይኮነ ኦክሲቶሲን ዝበሃል ከዓ ነዝዒ ይመፅእ ማለት እዩ እቲ ነዝዒ ከዓኒ ነቶም ጨዋዳታት ይጭብጦም እቶም ጨዋዳታት ምስ ጭበጡ ከዓኒ እቶም ክረፅታት ይጭበጡ ስለዚ ፀባ ይፈስስ ማለት እዩ ስለዚ ኦክሲቶሲን ንምፍሳስ ፕሮላክቲን ከዓ ፀባ ንምስራሕ እዮም ዘድልዮም ክልቲኦም እዚኦም ብሓንጎል እዮም ንእዘዙ ማለት እዩ ስለዚ እቲ ካልእ እንተሪእናዮ ሕጂ ደጋፊ ኣካሊታት ጡብን ስብሕን እዩ እዞም ፀባ ዝምንጩ ዋሕታት ዝበልናዮም ብሚልዮናት እዮም ዝቁፀሩ ጠባ ጡብ ይዕበ ይንኣስካ ተመሳሳሊ ይቁፅሮም ሕጂ ኣብ መንጎ ገዚፍ ጡብ ዘለዋ ጓል ኣንስተይትን ኣብ መንጎ ንእሽቶ ጡብ ዘለዋ ጓል ኣንስተይትን ናይ ፀባ ዝምንጩ ዋሕታት ፍልልይ ኣይኮነን ዘሎ ናይዞም ደገፍቲ ኣካላት ንብሎም ስብሕን ጨዋዳን ፍልይ ዘሎ ብፍላይ ከዓ ናይ ጡብ ስብሒ ዘሎ ማለት እዩ እቲ ስብሒ ከዓ ኣብርክቶ ይብሉን ኣብ ምፍራይ ስለዚ ጡብ ስለዝነኣሰ ብዙሕ ፍሪ ውሕደ ፍርኒ ጡብ ስለዝዓበ ውሕደ ፍሪ ማለት ኣይኮነን ማለት ስለዚ ጡበይ ንእሽተ ዝኮነ እኹል ኣይኮነን ዝብል ቅቡል ኣይኮነን ምክንያቱ ኣብ ዕቤትን ኣብ ግዝፍን ጡብ ኣይኮነን ዝውሰን ኣብ ምጥባዊ ባዕሉ እዩ ዝውሰን ንቐንዲ ንጡብ ወሳኒ ረቑሒ ምጥባብ እዩ ምክንያቱ ብመጠን ፕሮላክቲን ካብቲ ሓንጎል ዝመፅእ ቀመም እዩ ዝፈሪ እቲ ቀመም ከዓ ብምንታይ ብጠሎቢ እዩ ዝፈሪ ማለት እዩ ተዳጠደብ ኣለዎ ብዙሕ ክፈሪ እዩ ብዙሕ ተዳጠቢዎ ብዙሕ ክፈሪ እዩ ሒደት ተዳጠቢዎ ሒደት ክፈሪ እዩ ሕጂ እተን ፅበይ ኣይኣክሎን ኣለዎ ቆልዓ ይበክሎ ዝብላ መብዛሕትኡ ግዜ ቆልዓ ድበኪ ካል ምክንያት እዩ ብጨርቂ ስለ ድረስሖ ገለ ዘይጣዕሞ ነገር ስለ ዘለዎ ተፈላለዩ ጠሚኡ ድበኪ ኣዝዩ ናይ ትምህርቲ እዩ ጥራሕ ቁርብ ጉድል ስለድበለ ከብዱ ቁርብ ስለጠመ ኣይበክን እዩ ብምክንያት ጥበት ስለዚ ተረኣበኪዩ መብከይ ምክንያት ካልእ ናይ ሽንቲ ክኾን ክእል ናይ ጨርቂ ክኾን ክእል ናይ ምቆት ክኾን ክእል ካልእ ደተሰምዖ ክኾን ክእል ምጥማው ጠሚዩ ዝበክ ግን ኣዝዩ ተርኣነዊሑ እቲ ምጥማ እዩ ክሳዕ ክንድኡ ኣይፅበያን ና ዴታት ማለት እዩ ብቆንዱ ስለዚ መብከይ ሕጂ ብዝኾነ ይኹን ጡበይ ንእሱ ኢላ ወይ ቆልዓ ብክሎ ኢላ እተ ካልእ ሂባቶ ተወሳኺ ሽዑቲ ተወሳኺ እንታይ ይገብረሎ ማለት እዩ ነቲ ቆልዓ ከምደይ ጥቡ ገብረሎ እቲ ደይ ምጥባዊ ከዓ እንታይ ገብረሎ ሒደ ጡብ ከም ደወፅእ ገብርሎ ስለዚ እቲ መጀመርያ ጌጋ ዝነበረ ጡበይ ውሒድዎ ኣብ መወዳእቱ እንታይ ይኮነሎ ሓቂ ይኮነሎ ስለምንታይ ግን ሓቂ ዝኾን ዘሎ ካብ ፈሎም ሓቂ ስለዝነበረ ኣይኮነን እቲ ምጥባው ስለዝነክየ እዩ ፀባ ንኸፈሪ ከዓ ምጥባው ስለዘድሊ እዩ ስለዚ እዘን ጡበይ ንእሽተሸ ዝኾነ በክ ስለ ዘሎ እኹል ኣይኮነን ባዕለን ክብላ ክእላ ሰብ ክብለ ንክእል እዚ ኩሉ እኹል ይፀብአን ማለት እዩ ሕጂ ነቲ ኦክሲቶሲን ናይ ምውፃእ ዝሕግዙን ዝዕንቅፉ ረኩዓይታት ተዳሪና ሕጂ ብዛዕባ ህፃናት ብፍቕሪ ምሕሳብ ፀባ ከም ድወረድ ዝገብሮ ምክንያቱ ኦክሲቶሲን ከም ድወፅእ ገብሮ ማለት እዩ ድምፂ እቲ ህፃን ምስማዕ ናይ ህፃናት ድምፂ ተደኣ ሰሚዓ ክመፅእ ከም ምኳኑ ክጠቦ ምኳኑ ተፈጡ ገና ክንዝዕ

0: ጀምር ማለት እዩ ነቲ ህፃን ነዲኣ ምርኣይ ብከመየን ኣቦታትና ሓረስቶት ክሓልቡ ላም ምራኾን ምራኻ ይርእዋ ልክዕ እሳ መስርሕ ነቲ ምራኻ ምስ ረኣየ ትፍንዎት ፀባ ማለት እዩ እቲ ካብ ሓንጎል ኦክሲተሲን ንዛዕ ማለት እዩ ነቲ ህፃን ምትንካፍ ርእሰ ምትእማን ንባዕሉ ጥበይ እኹል እዩ ኢልካ ምሕሳብ ጥበይ ይኹል ንተደእሉ እዚኣ እውን ትትንክፍ እያ ማለት እዩ ስለ ጥበይ እኹል እዩ ንቆልዓ ዘድሊ ኣነ ብቕዓት ኣለኒ ብርእስኻ ምትእማን ንባዕሉ ነቲ ኦክሲተሲን ተራ ኣሎ ምክንያቱ ምስ ሓንጎል ዝተኣሳሰረ እዩ ማለት እዩ እዚ ሕጂ ኩሉ ኣገዳስነት ኣሎ ሻቅሎት ወይ ጭንቀት እንተደ ልዩ ኣደ ብዝኾነ ይኹን ጭንቀት እተ ኣለ ጥበ ካብያ ይኽእል ማለት እዩ ፀቕጢ እንተደ ኣሎ ስትረስ እተደ ኣሎ እቲ ኦክሲተሲን ክዓንቀፍ ይኽእል እዩ ከይወፅ ይኽእል እዩ ዋላ ጡብ መሊኡ ከሎ ከይፈስስ ይኽእል ማለት እዩ ከይነዝዕ ይኽእል ቃንዛናይ ዝኾነ ነገር እተ ኣሎ ቃንዛናይ ጡባ ወይ ቃንዛናይ ካልእ እተ ኣሎ ነቲ ኦክሲተሲን ከምደ ይወፅእ ክገብሮ ይኽእል ማለት እዩ ብናይ ጥባዊ ዓቕማ እንተ ጠራጢራ ዝንባዕሉ ፀገም ክኾን ይኽእል እዩ ስለዚ ጥባይ እኹል ኣይኮነን ጥበይ ንእሽቶ ስለ ዝኾነ ቆልዓ ይበክ ስለ ዘሎ እዚ ንባዕሉ ካብ ፈሎም ሓቂ ደይነበረ እቲ እምነት ንባዕሉ ሓቂ ከም ዝኾን ገብሮ ክእል ማለት እዩ እዚ ሕጂ ኣገዳስነት ኣለ ስለዚ እዚ ሕጂ ናይ ደቂ ተባዕትዮ ተረኻ ኣገዳስነት ንረአይ ካብዚ ማለት እዩ ስለዚ ፀቕጢ ብዝከኣል ኣጥዋመጥበዊታ ደ ፀቕጢ ክጎድላ ካብ ሻቅሎት ካብ ጭንቀት ክትናገፍ ቃንዛ ከይህልዋ ብናይ ምጥባዊ ዓቕማ ንኸይም ዘይጠራጥር ናይ ምግባር ሕጂ ናይ ቦታ ተራ ዓዝ ዓብዩ እዙዝ እዩ ስለዚ ደቂ ተባዕትዮ ደቂ ኣዴታት ፅቡቅ ንክጥዋ ልዑል ተራ ኣለዎም በዚአን ጥራሕ እኳ ማለት እዩ ብዝተፈላለየ ምክንያት እውን ገለገሊ ኢኹም ንሪኦና ማለት እዩ እንተ መሊኡ ፅቡ ክልተ ፕሮላክቲን ፀባ ንክስራሕ ኦክሲተሲን ፀባ ተሰርሐ ንክፈስስ ዘድልዩ ቀመማት እዩ ሳልሳይ ቀመም ኣሎ ባዕሉ ኣብቲ ፅቡ ዝፈርር ማለት እዩ ሕጂ ጡብ ብፀባ ተ ተመሊኡ እታ ጡብ ፍርያት ናይ ጡብ ዝገትእ ቀመም ወፅእ ማለት እዩ ስለ ጡብ መሊኣ ደላ ጡብ ስቕላ ጡብ ምፍራይ ኣይትቕፅልን እያ እቲ ምውጣር ንባዕሉ ፍርያት ደው የብሎ ማለት እዩ ፍርያት ደው የብሎ ስለዚ እዚ ዳሕራይ እቲ ኣብ ምግዳፍ ገፅካ ክኸይድ ከሎ ንጥቀመሉ መስርሕ ማለት ስለዚ ገታ ቀመም ኣሎ ድመለ ጡብ ተወሳኺ ስእላ ትፍርያ ንሓንቲ ጡብ ጥራ ስእልካ ትጥዋ ኣለካ ሓንቲ ምፍራይ ትገድፎ ማለት እዩ ምክንያቱ መሊኣ ኣላ ግን ስለ ደቆን ዝዋ ከዓ ግድን በኣ ክትከይድ እያ ማለት እዩ ስለዚ ቁኑዕ ኣጣብዋ ሕጂ ሓብቲ ዘገድስ ኣጣብዋ ቁኑዕ ተደ ደይ ኮይኑ ሓደ ካብቲ ኣዴታት እኹል ፀባ ይብለን ማለት እዩ ሕጂ ቁኑዕ ኣጣብዋ ንኣብነታ ዝተዳርእናዮ ኣፉ ሙሉእ ሙሉእ ተኸፊት ኣሎ ኣፉ ሕጂ ሙሉእ ብሙሉእ ተኸፊት ኣሎ ናይ ዝቆልዓ ፀሊም ክፋል ናይ ቆልዓ ዝበዝሐ ተሸፊኑ ሎ ማለት ብደገ ክረአ ከሎ ብውሽጢ ክረአ ከሎ ኩሎም ቶም መትረባት ናይ ፅቡ ተኸኒ ኣብ ውሽጢ ኣትዮም ኣለዉ መላሓሶ ክጠቕጥም ከሎ ሽዑ ልክዕ ጎርዳዕ ጎርዳዕ ዝብል ድምፂ ክንሰምዕ ንኽእል ምዕጉርቶ ጥንቦቅ ክንርኢ ንኽእል ማለት እዚ ትቑኑዕ እዩ እንተ ብጫፍ ተታሒዙ እዚ ሕጂ መብዛሕትኡ ዜታ ይደጋጥም ጥጦ ተዳሂብናዮ ሓደ ካብ ጥጦ ደይዘለየሉ ምክንያት ኣብ ጫፍ እያ ትተሓዝ በታ ጫፍ እዩ ቆልዓ ዝስሕብ ምክንያቱ ከፋትዩ ቀሊል እዩ ዝወፅእ ማለት እዩ ከም ናይዚ ሓይሊ ኣየድልዮን እዩ ብጫፍ ሒዙ ክወፅ ይኽእል እዩ ሕጂ ጡጦ ዝለመደ ቆልዓ ኣብ ጡብ ከይድ ከሎ ምስቲ ጡጦ ደናግሩ ልክ ከምታ ንጡጦ ገይሩ ብጫፋ ድሕዛ ነታ ጡብ ካብ ጫፋ ክሕዛ ክእል ብጫፋ ተዳ ሒዝ ዓጌትያ ትብ ከምዛ ንሪኣ ዘለና ማለት እዩ ኣይወፅን ይጠባ ስለዚ እንተ ዘይቲ ፀቢ ከዓኒ ኣበይ ከይድ ኣብታ ጡጦ ይኸይድ ሓይሉ እንተ ኣብታ ጡጦ ከይድ ሓይሉ ከዓኒ ፀባ ድፈሪ ክጎድል እዩ ፀባ ፈሪ ተ ጎዲሉ ከዓኒ ኣብ መወዳእታ እቲ ፀባ እዳነፀፈ ክኸይድ እዩ ዋሕዲ ክመፅ ክእል ማለት እዩ ስለዚ ምጥባብ ወሳኒ ስለ ዝኾነ ናይ ንግሆ ክሳ 4 ሰዓታት ቅድሚ ፋዱ ዘሎ ክሳ 4 ግዜ ናይ ምሸት ክሳ 4 ግዜ ለይቲ ክሳ 4 ግዜ ብተደጋጋሚ ተጠጥናዮ ኩለና ኣዴታት እኹል ፀባ ክህልዎን እዩ ማለት እዩ
1: ሕጂ ምስ ምጥባው ንኣብነት ክሳብ 6 ወርሒ ግድን ኣደ እንተ ክተጥቦ ኮይና ንህፃናት ኣደ ቆልዑ ወይ ደጥቦ ኣዴታት ሰራሕተኛታት ክኾና ክእላ ናይ መንግስታዊ ትካላት በሎ ኣብ ሕርሻ ዝዋፈራ ክኾና ይኽእላ ስለዚ ክሳብ ህፃን ክሳብ 6 ወርሒ ብዘይ ዝኾነ መወሰኽታ ተ ንላሊና ኮይና እንታይ ክገብር ኣለዎን
0: ሕጂ ነዚአን ሓንቲ ቀላል መልሲ በዕላን ክገብሮ ዝኽእላ ማለት እዩ ጡበን ሓሊበን ክገድፋ ክእለን ኣብ ገዛ ስለዚ ኣብ ገዛ ጡበን ሓሊፈን ክገድፋ ክእላ ዳሕር ኣብ ገዛ እቲ ኣቦ ከስትዮ ክእል ካልእ ተሓጋጋ ዝተልዎን ድማ ከተስትዮ ትኽእል ኣገባብ ኣለዎ ከመይ ጌርካ ካብ ጡብ ትገብር ኣደ ክትዛነ ከም ስርዓት እንትኽኢላ እቲ ኣገባብ ማሳጅ ክግበረላ ክእል ክደርዛ ሕቆዓ ወይ መንኩባ ክሳዳ ክትዛነ እንትኽኢላ ሕጂ ፅቡቅ ይፈስስ ፀባ ማለት እዩ ናይ ቆልዓብ ዘለዎሉ ቅድሚ ምጥባዋ እተ ውላዳ እንዳርኣየት ኣጥብያቶ ሓሊባቶ ብቀሊሉ ክሕለበላ ክእል ዋላ ስእሊ ናይ ውላድ ከይተረፈ ስእሊ ናይ ውላድ ከይተረፈ ነቲ ናይ ፀባ ምውፃእ ምሕላብ ክብሎ ክእል ማለት ኣብ ገዛ ምግዳፍ እዚኣ ሓንቲ ኣብ ገዛ ክትግበር ትኽእል እያ ኣብ ገዛ ገዲፋ ክሳብ 6-8 ሰዓት ብደይ ፍርጅ ፀኒሕ ክእል እዩ ማለት እዩ ኣብ መዝሓሊ ኣብ ታሕቲ እተገርናዮ ክሳብ 24 ሰዓት ክሳብ 4

ከምዚ ክንዕዘቦ ፀናሕና ዝኸበርኩም ተኸታተልትና ኣብ ሴማፎሮ ኣብ እትሰግረሉ እዋን ብትርእዮ ሸለልትነት ክስዕብ ዝኽእል ሓደጋን ሳዕቢናቱን ከምዚ ክንዕዘቦ ዝፀናሕና እዩ። ስለዚ ኩልና ኣብ ሴማፎሮ ኣብ እንሰግረሉ እዋን ወይ ድማ ናይ ትራፊካዊ መብራህቲ ኣብ እንሰግረሉ እዋን በቲ ኣብ ዘሎ ትራፊካዊ ምንቅስቃስ ሓሊና ክንሰግር በዘጋጣሚ እውን መልእኽትና ክነመሓላልፍ ንደሊ። ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቢናቶምን ንከላኸል። ሰላም።

ብመሳኽቲ ቴሌቭዥናትኩም ኣቢልኩም መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተኸታተልትና ኣብ ዘለኹም ምዕዙዝን ልባውን ሰላምታ ነብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እኖ ዝተፈላለዩ ትሕሶታት መደባት ሞዛይክ ጣዕመ ዜማ ከምኡውን ተኸታታሊት ፊልምን ሓደ ድሕሪ ሓደ ሰርዒና ቀሪብናልኩም ኣሎና ክሳብ ፍፃ መደብና ምሳና ሓቢርኩም ክፀንሑ ብክብሪ እናዓደምና ሰናይ ንዕርፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊኢና ክነፍልሞ ብሓባር ናብ ስትድዮ

ኣካላዊ ቋንቋ ክንብል እንከለና ሓደ ካብ ኣገባብ ምትሕልላፍ መልእኽቲ እዩ። እዚ ከዓ ሰባት ማለት ሓሳባቶም፣ ስምዒታቶም ዋላ እውን ባህርያቶም ብዙሕ ክትብል ትኽእል ኢኻ። ሓደ ሰብ ተሓጒሱ ድዩ ሓዚኑ ዘለዎን ካብ ገፁ ኣንቢብካ ክትርድኦ ትኽእል ኢኻ። ሓደ ካብ ኣገባባት ናይ ኣካላዊ ቋንቋ እዩ። እብዛ ስዒባ ተቐርብ ትሕዝቶ መደብና እምበኣር ብዛዕባ ኣካላዊ ቋንቋ እንታይ ዝብል ትሕዝቶ ሒዛልና ቀሪባ ኣላ። ንምሉእ ትሕዝቶ ናፍታ መደብ ከስግረኩም እየ ተኸታተሉ።

0: ንኣብነት ሰባት ክሕስቡ ከለዉ ሕጂ ቀንዲ ካብ ዝገብርዎ ኣፎም ብብዝሒ ትንክፉ፣ ኣፍንጫኦም ትንክፉ፣ ርእሶም ይሕዙ፣ እዝኖም ይሕዙ፣ ብብዝሒ ግደሱ ዘለዉ ሰምዕዎም ዘለዉ ሰልችዎም ዘሎ ገለ ነዚ ነዚ ኣካላዊ ቋንቋ ኢና ነንብቦ ርኢኻ ሕጂ ከምዚ ኣቕይሮ
1: ሓደ ስዑዳዊ ንሓደ ከምኡ ሰብኣይ ብኢዱ ሒዙ ኣብ ከተማ ልሕር ይዘውር ኣሎ ኮይኑ ሕጂ ክብሪ ኢኻ ተሪዮ ዘለካ እዚ ክቡር ጋሻ እዩ ወይ ገለ እዩ ዝብ ዘሎ ኣብ በዓል ጥልያን ድሕር ደኣ ከምዚ ኢልና ሓደ ጥልያናዊ ሕጂ ቁፅሪ ሓደ ማለት እዩ ሕጂ ሲ ገለገለ ሰባት ትርኢኻ ቴሌፎን እንዳተዛረቡ ከለዉ ካላዊ ቋንቋ ብብዙሕ ክጥቀሙ ትሪኦም ኢኻ እቲ ቴሌፎን ዝዛረበካ ደሎ ሰብ ምሳኻ ስለዘየለ ብዙሕ ኣገዳስነት የብሉን።

ንሕና ደቂ ሰባት ብዝተፈላለየ ኣገባባት ኢና ንረዳእ። ብዓብኡ ብኣፋዊ ቋንቋ ንብሎ በቢ ቋንቋና ንረዳእ ኢና። ካብኡ ሓሊፍና ድማ ኣካላዊ ቋንቋን ቋንቋ ምልክትን ኣብ ኣድላይነቱ ንጥቀመሉ ኣገባብ ኣረዳዳእና እዩ። ናይ ሎሚ ዛዕባና እምበኣር ኣካላዊ ቋንቋ እዩ። ኣካላዊ ቋንቋ ብተፈጥሮ ዝተዓደልናዮ ተወሳኺ ቋንቋና ኮይኑ ካብ ሰብ ናብ ሰብ ድማ ይፈላለ። ኣብ ዝተፈላለየ ስምዒትን ኩነታትን ድማ ይግለጽ። ብዛዕባ እዚ ርእስቲ ኣስፊሑ ዝገልጸልና መምህር ሙሴ መንግስቱ ኣብ መደብና ዓዲምና ኣለና። ሰናይ ምክታል ፈለማ ኣካላዊ

0: ቋንቋ እንታይ ማለት እዩ?
1: ኣካላዊ ቋንቋ ንብሎ ሓደ ክፋል ናይ ቋንቋ ኮይኑ ወይ ብእንግሊዝኛ ቋንቋ ቦዲ ላንጉጅ ኢና ንብሎ ሓደ ካብ መንገድታት ናይ መተሓላለፊ ናይ መልእኽቲ እዩ። ዝኾነ መልእኽቲ ክነመሓላልፍ ከለና ቋንቋ ንጥቀም። ስለዚ እዚ ኣካላዊ ቋንቋ ንብሎ ኣካላዊ ምንቅስቃስ ብምግባር ንገብሮ ናይ መልእኽቲ ምትሕልላፍ መስርሕ እዩ። ኣብ ዝበዝሕ እዋን እዚ ኣካላዊ ቋንቋ ነቲ ናይ ኣፋዊ ቋንቋ ወይ ከዓ ቨርባል ኮሚኒኬሽን ንብሎ ተኪእዎ ወይ ከዓኒ ኣሰኒዎ ክኸይድ ይኽእል እዩ። ብዙሕ ግዜ ከም ኣብነት ዝኾነና ንኣብነት ፍሉ ኣዝዮም ፍሉጣት ዝኾነ ናይ ኣካላዊ ቋንቋ ዋላ ንሕጂ እንዳተዛረብ ከለኹ ኢደይ ንቀሳቀስ ኣለኹ ኢደይ እቲ ምንቅስቃስ ናይ ኢድ ሓደ ካብቲ ኣካላዊ ቋንቋ እዩ። ጠመተ ናይ ዓይኒ ሓደ ካብቲ ኣካላዊ ቋንቋ እዩ። ኣብ ገጽና ንሪዮ ስምዒታት እውን ኣብነታት ናይ ኣካላዊ ቋንቋ እዩ ማለት እዩ። ስለዚ ኣካላዊ ቋንቋ እዚ ክኸውን ከሎ ኣብዚ ሕጂ ክንዘራረበሉ ከለና ግን ብናይ ስነ ቋንቋ ደይኮና ርኢና ክንዛረብ ብናይ ስነ ልቦና ምስ ባህሪ ወይ ከዓ ብሄቪየር ብዝብል ኢና ክንዘራረብ ማለት እዩ። ኣዝያ ኣገዳሲት ኣብዚ ግን ኣብ ፆታ ዘሎ ፍልል እዩ። መፅናዕቲ ከም ዝሕብሮ ደቂ ኣንስትዮ ብብዝሒ ኣካላዊ ቋንቋ ይጥቀማ የንብባ እውን ሕጂ ካብቲ መፅናዕቲ ሕጂ ከም ምክንያት ዘቕርብዎ እንታይ እዩ? ሕጂ ብፍላይ ደቂ ኣንስትዮ ቆልዓ ምዕባይ ወሊደን ዳዕበያ ብፍላይ ዝበለፀ ክሳይ ገብራ ኣካላዊ ቋንቋ ናይ ምንባብ ክእለታሉ። ምክንያቱ ከባቢ ክልተ ዓመት ዝኣክል ምስ ህፃን ብኣካላዊ ቋንቋ ጥሕን ክዘራርባ ዝፀንሐ። ስለዚ እዚ ከም ምክንያት ክኸውን ይኽእል። ስለዚ ብተፈጥሮ ደቂ ኣንስትዮ ሞር ኣንበብቲ እየን ናይ ኣካላዊ ቋንቋ ብተወሳኺ ድማ ይጥቀማሉ እየን እውን።
2: ዓለም ከምዚ ሓሰብካይ ከምዘይኮነ ዳ ሕጂ ዝርዳእካ ዘሎ ኣንታ ዘምና ኣሽባ ደባማት ኣይኮንኩም
3: ናድያ ዘነጋሽ በጃ ክንባ ኣምሓራኒ ስራሕ እኮ ይውዒለን ንእሽተይ ክዕርፍ ደኺመ እየ ዘለኹ
2: ስራሕ ዝወዓለ ከምዚ ከመኻ ኣይምድርን።
0: ሓደ ህፃን ዝወርሶ ኣካላዊ ቋንቋ ካብ ወለዱ ምዃኑ ወለዱ ድማ ኣካል ሕብረተሰብ እዮም። ሕብረተሰብ ድማ ብባህሊ ዝወቀበ እዩ። ስለዚ እቲ ህፃን ብተዘዋዋሪ መንገዲ ካብ ባህሊ ሕብረተሰቡ ይመሃር ወይ ይወርስ ኣሎ ማለት እዩ። ኣብዚ ክምለስ ዘለዎ ሕቶ ኣካላዊ ቋንቋ ይውረስ ጥራይ ድዩ ወላስ ንመሃሮ ኢና?
1: እዚ ኣብታ መጀመርያ መእተዊ ዝበልክዎ ብዛዕባ እዚ ኣካላዊ ቋንቋ ክንዛረብ ከለና ብዓይኒ ባህሪ ብዛዕባ ዓይኒ ስነ ልቦና ኢና ንዛረብ ዘለና። ስለዚ ናብታ ናይ ስነ ልቦና እንታይ እዩ ዘፅንዕ? ስነ ልቦና ባህሪ ደቂ ሰባት እዩ ዘፅንዕ። ስለዚ ብዛዕባ ባህሪ ደቂ ሰባት ነፅንዕ ከለና ሕጂ ሓደ ኣካላዊ ቋንቋ ሕጂ ሓደ ባህሪ እዩ፣ ሓደ ንገብሮ ኣክት እዩ፣ እቲ ንገብሮ ምንቅስቃሳት እዩ። ስለዚ ዝኾነ ይኹን ባህሪ ውፅኢት ናይ ክልተ ነገራት እዩ። ውፅኢትን ብተወሳኺ ምትሕንፋፅ እውን ኣለዎ። ውፅኢት ጥራሕ ዘይኮነ ምትሕንፋፅ እውን ኣለዎ። ሶ ዝኾነ ይኹን ባህሪ ካብ ንወርሶ ክኸውን ይኽእል፣ ብተወሳኺ ድማ ካብ ከባቢና ነመሃሮ። ስለዚ ክልተ ዓበይቲ ነገራት ኣለዉ። እሶም ጥራሕ ዘይኮኑ ግን እቲ ምትሕንፋፅ ናይ ክልቲኡ እውን ዓብይ ተራእዩ ዘለዎ ኣብ ባህርና። ስለዚ ብሓፈሽኡ ኣካላዊ ቋንቋ ስለ ንዛረብ ዘለና ኣካላዊ ቋንቋ ውፅኢት ናይ ተወርሶን ውፅኢት ናይ ኣከባቢና ካብ ኤንቫይሮመንት ንምሃሮ ነገር እዩ ማለት እዩ። ንኣብነት ኣብ ገፅና ንሪኦ ስምዒት፣ ንኣብነት ሰብ ክሕጎስ ከሎ ዘርዮ ፍሽኽታ፣ ዝሕርቕ ነገር ክርኢ ከሎ ዘርዮ ምፅውዋጋት፣ ዳርጋ ኣብ ኩሉ ዳርጋ ኣብ ኩሉ ባህልታት ወይ ከዓ ኣብ ኩሉ ህዝብታት ኮመን እዩ፣ ተመሳሳላ እዩ፣ ዓለም ለኻዊ እዩ። ስለዚ እዚ እንታይ ኢልና ክንግምት ንኽእል ኣብ ከለና በዓልና እዚስ ገለ ተወርሰ ነገር እዩ ማለት እዩ። ኣብ ደቂ ሰባት ጥራሕ ዘይኮነስ ዋላ ኣብ ገለገለ እንስሳታት እውን ይረአ እዩ። ኣብነት ቆልዓ ኢድ ናይ ምጥባው ባህሪ ተወርሰ ነገር እዩ እምበር ስለዚ ማሃርናዮ ወይ ካልእ ነገራት ኣይኮነን ማለት እዩ። በንጻሩ እቲ ካብ ከባቢና ንወርሶ ነገራት ድማ ኣለና። ንኣብነት ሰላምታ ምስ ሰባት ሰላም ክንበሃል ከለና ንኣብነት ኣብ ዓድና ሕጂ ሰላምታ ብኢድና ሰላም ንበሃል፣ ንሰዓዓም ብነብስና እውን ንተናኸፍ። ኣብ ካልእ ዓድታት ድሕር ዳኣ ከድና ምትነኻፍ የብሉ እውን ትርሕሕቕ ኢሎም ሰላም ክበሃሉ ንርኢ። ዝኾነ ናይ ኢድ ምንቅስቃሳት ምልክታት እውን ንገብሮ እዚኦም ኩሎም ሕጂ

0: ገሊኦም ካብ ሓደ ከባቢ ናብ ካልእ ከባቢ ድሕር ፈላለዩሎ ውፅኢት ናይ ከባቢ እዩ እቲ ከባቢካ ይምህረካ። ስለዚ ከም ቅቡል ትወስዶ ሞ ብኡ ጌርካ ትኸይድ ማለት እዩ። ስለዚ ውፅኢት ናይ ክልቲ ኢና ክንብሎ ንክእል ማለት እዩ።
1: ባህሊ መሰረታዊ ነገር ናይ ሓደ ሕብረ

0: ብበዝሒ ማለት እዩ። ሕጂ ባህሊ ሓደ ዓብዪ ፀላዊ እዩ ነዚ ናይ ኣካላዊ ቋንቋ። ምክንያቱ ባህሊ ኣብቲ ከባቢካ ዘሎ ነገራት ብሓንሳብ ተኣኪብካ ትገብሮ ነገራት ስለ ዝኾነ፣ ስለዚ ብብዝሒ ኢና ንብል ዘለና እምበር ኣብቲ ተወርሰውን ቁሩብ ክህሉ ክእል እዩ። ግን ብብዝሒ ኣብቲ ካብ ከባቢና ንምሃሮ ብብዝሒ ኣሎ ማለት እዩ። ንኣብነት ክንገልፅ እንድሕር ኮይና ሰላምታ ናይ ኢድ ከምዚ ቀደም ኣቢለ ኳ ኢልያ ፀንሐ ሰላምታ ናይ ኢድ ንኣብነት ገለገለ ባህልታት ኣዝዩ ምትንኻፍ ዝበዝሖ ኣለዎ። ምትንኻፍ ዝበዝሖ ክብል ከሎ ክተሓቃቀፍ ሰላም ክበሃል ከሎ ብኢድካ ትተሓሓዝ ገለገለ ኣብ ገሊኡ ከ ኣዝዩ ዓቃባዊ እዩ ተረሓሒቁ ሰላምታ ቀብር። ንኣብነት ሕጂ ኣብ ዓድና ሰላም ንበሃል ንሰዓኣም ተናኸፍ ገለገለ ኢና ኣብ ሰላምታና። ኣብ ጃፓናውያን ትርኢና ሕጂ በጀካ ምስጋድ ካልእ ኣብ ሰላምታ ምስጋድ እያታ ሰላምቶም። ኣብ ህንዳውያን ትርኢና እታ ናይ ሰላምታናቶም ዘርእዋ ከምኡ እያ ማለት ሕጂ እዚ ካበይ ዝመፀ እየ ሕጂ ካብ ከባቢ ካብ ባህሊ ናብ ባህሊ ስለ ድፈላለ ካብ ሓደ ከባቢ ናብ ሓደ ከባቢ ይተላለፍ። ካልእ ከም ኣብነት ክኾነና ንኣብነት ሕጂ ኣብ በዓል ስዑድያ ሕጂ ሓደ ስዑዳዊ ንሓደ ከምኡ ሰብኣይ ብኢዱ ሒዙ ኣብ ከተማ ድሕር ይዘውር ኣለ ኮይኑ ሕጂ ክብሪ ኢኻ ተሪእዮ ዘለካ እዚ ክቡር ጋሻ እዩ ወይ ገለ እዩ ዝብል ዘሎ ዋላ መራሕቲ ገለገለ ንሪኦም ኢና ከምኡ ኢዶም ሒዞሞም ክኸዱ ገለ ንሪኦ ማለት እዩ። እዚ ኣብ ምዕራባዊ ዓለም ድሕር ከምኡ ክገብር ሰብ ርእዎ ሕጂ ከም ሓደ ዓብይ ነውሪ ክውሰድ ይኽእል።
1: ኣካላዊ ቋንቋ ከምቲ ኣቐዲምና ዝገለጽናዮ ብስምዒትን ኩነታትን ዝድረኽ ወይ ዝግለጽ ቋንቋ እዩ። ኣብዚ ድማ ነቲ ከንብቦ ዝከኣሎ ሰብ ኣዝዩ ጐሊሑ ይርአ። በዚ ድማ ጠባይን ስምዒትን ሓደ ሰብ ክንርዳእ ንኽእል። ንኣብነት ኢዱ ኣጣሚሩ ኮፍ ዝብል ሰብ ከም ዓቀባዊ ይግለጽ፣ ካልእ እውን ኣብ ግዜ ዝርርብ ኣእጋሩ ብዘይ ዕረፍቲ ንቕንቕ ዘብል ዘሎ ሰብ ናይ ዘይርጉእነት ምልክት ምዃኑ መፅናዕታዊ ጽሑፋት ይገልጹ እዮም።
0: እዚኣ ሕጂ ኣዝያ ኣገዳሲት ሕቶ እያ እዚኣ። ምክንያቱ ንድሕር ደኣ ንፈልጥ ኣለና ኮይንና ከነምስሊ እውን ንኽእል ኢና ማለት እዩ። ኣብነት ሓንቲ ሓደ ሰብሲ ከምዚኣ ዓይነት ኣካላዊ ቋንቋ እንተገይሩስ ይሕሱሎ ማለት እዩ። ንድሕር ደኣ ተባሂልካ እተን ዝፈለጥካየን ነገራት ናይ ሓሶት ምልክት ዝኾና ከተምስሊ ኢልካ ክትፍትን ኢኻ ማለት እዩ። ግን መፅናዕትታት ከም ዝሕብርዎ ዋላ ብዚ እውን ሕጂ ብዙሓት ሰባት ይፍትኑ እዮም፣ ግን ንነዊሕ ግዜ ይከይድ እዩ። ምክንያቱ ተኣሲርካ ኢካ ትኸይድ ከተምስል ኢልካ ኢካ ትገብሮ ዘለካ በር ናይ ብሓቂ ባህርያትናትካ ስለ ዘይኮነ እዩ። ብብዙሕ ሕጃ ምንታይ ይረአ ሕጂ ኣብ ፖለቲከኛታት ሕጂ ብብዙሕ እዩ ዝረአ እዩ። ኣብነሲ ዋላ ሓሪቆም ከለዉ ገለ ከምዝ መስለኒ ፍሽክ ባበሉ ገለ መለ ገለ ስልዎ መስለኒ ከምዚ ሓቂ ዘይኮነ ፍሽክታ ምሻ ኣሎ ፍሽክታ ኣብ ገፅና ይረአይ ኣብ ዓይንና እውን ብፍላይ ይረአ። ስለዚ ይረአዩ እቲ ናይ ምምሳል ምዃኑ። ስለዚ ንኸነምስል ኣዝዩ ካብ ዝሽግረና ነገር ከዓኒ እቲ ባዮሎጂ ናትና እዩ። ናትና ኩነታት ናትና እቲ ባዮሎጂ ናትና ኣብነት ኣብ ምሕሳው ብፍላይ ሕጂ ከም ኣብነት ክንወስድ ኣብ ምሕሳው ሕጂ ሓደ ሰብ ክሕሱ ከሎ ብብዝሒ ኒውራል ኢምፐልስ ይኸይድ ኣብ ሓንጎልና ብብዝሒ። ስለዚ እቲ ብብዝሒ ናይ ኒውራል ኢምፐልስ ናይ ነርቭስ ምንቅስቃስ ኣብ ብዙሕ ኣካላትና ከይድና ክንትንክፍ ንግደድ። ኣብነት ሰባት ክሕስዎ ከለዉ ሕጂ ቀንዲ ካብ ዝገብርዎ ኣፎም ብብዝሒ ትንክፉ፣ ኣፍንጫኦም ትንክፉ፣ ርእሶም ይሕዙ፣ እዝኖም ይሕዙ ገለ ብብዝሒ ምዃኒ ምክንያታዊ ዘይኮነ
1: ኣካላዊ ቋንቋ ንዝርድኦ ወይ ንዘንብቦ ኣዝዩ ገላጺ እዩ። እቲ ብኣፍ ወይ ብኣፋዊ ቋንቋ እንብሎ ክግለጽ ዝኸብድ ብኣካላዊ ቋንቋ ክግለጽ ንዕዘብ ኢና። እዚ ግን ብኣካላዊ ቋንቋ ምሁር ወይ ድማ ብተፈጥሮ ኣካላዊ ቋንቋ ዘንብብ ሰብ ጥራዩ ዝጠቅም።
0: ብኸመይ ከነንብቦ ንኽእል ተረኣናያ መጀመርያ ወይ ከምዚ ኣገባባት ሰለስተ ኣገባባት ኣለዋ ቅልል ዝበላ ናይ ብኸመይ ከነንብብ ግባኣና ዝብል ንእሽ ናይ እንግሊዝኛ ቃላት ኣለዎን ብክትርጉመን ክፍትን እውን ሕጂ ሓደ ተቐዳመይቲ ዝብለና ሪድ ቦዲ ላንጉጅ ኢን ክላስተር ዝብለና ሕጂ ብክላስተር ብጣምራ ጠሚርና ከነንብቦ ንፈትን። ንኣብነት ሓንቲ ነገር ጥራሕ ርኢ ኣቢልናስ ከምዚ ማለት እዩ ከምዚ እዩ ማለት እዩ ክንብል የብልናን። ሶ ንድሕር ደኣ ብጣምራ ነንብቦ ኣለና። ንኣብነት ሕጂ ሓደ ሰብ ክነብዕ ንሪኦ ክነብዕ ስለ ዝረእኽዎ ጥራሕ ሲ ኦኬ ሓዚኑ ኣሎ ማለት እዩ ከምዚ ሽግርዎ ኣሎ ከምዚ ኮይኑ ገለገለ ክህወ ከየብለ እዩ።

0: ካልእ ነገራት ከ ካልእ ኣካላት ኮ እንታይ ይብል ኣሎ ኦኬ ነቢዑ ኣሎ ግን ቢ ተሓጒሱ ኮ ክኸውን ንክእል እዩ ዝሰብ እዚ ስለዚ ብጣምራ ክንሪኦ እንተርኢናዮ ዝቀለለና ከነንብቦ ይቀለልና ሓደ ካልኣይ ሉክ ፎር ኮንግሬንሲ ይብል ተሰማምዓነት ኣብ መንን ኣብ መንን ኣብቲ ኣካላዊ ቋንቋን ኣብቲ ኣፋዊ ቋንቋን ይሰማምዑ ዘለዎ ክልቲኦም በቲ ገለ እንዳበለካስ በቲ ሓደ ከዓኒ ኣንጻር ድሕር ዳኣ ኮይኑ ሕጂ መፅናዕትታት ገለ ከምዝብሎ ቆርቡካየ ኣብ ገሊኡ የጠራጥረካ ዋላቲ መፅናዕትታት እውን ድሕር ክልቲኡ ምስምማዕ ዓብስ ነቲ ኣካላዊ ተቐበሎ ምክንያቱ ኣካላዊ ሓቂ ክኸውን ዝኽእል ብለካ እዩ ገለሰብ ስለዚ ከምዚ ተሰማምዕነት ተለዎ ኮይኑ ዝበለፀ ርድኢት ይሕድረልና ሳልሰይትን ቀንዲ ገዳሰይትን ሪድ ኢን ኮንቴክስት ቦዲ ላንጓጅ ከነንብብ ከለና ኢን ኮንቴክስት ነንብቦ ኢን ኮንቴክስት ማለት ምስቲ ኩነት ዘለዎ ነገራት ርኢካ ኢኻ ከተንብቦ ትኽእል ንኣብነት ኣብዛ ቀዲምና ኣብነት ሂብያ ፀናሕኩ ሲ ሓደ ሰብሲ ነቢዑ ጥራሕ ኢልናስ ሓዚኑ እዩ ዘሎ ኣይንብልኒ ኢና ምክንያቱ ገለገለ ሰባት እዝኦም ዝተሓጎሱ እውን ካብ ክቱር ተሓጓስ ክነብዑ ክእሉ እዮም ገለገለ ሰባት ካብ ክቱር ጓሂ ክነብዑ ክእሉ እዮም ስለዚ እንታይ ያ ነራታ ኩነት ኣብቲ ከባቢ ምፅእ ኢልና ንድሕር ዳ ርኢና እያ እታ ኮንቴክስት እታ ኩነት እውን ክትነግረና ስለ ትኽእል እታ ናይ ኣካላዊ ቋንቋ ጥራሕ ዓይንውሰዳ ኣብነት ሓደ ሰብ ኣብ ሽጉርቲ ንድሕሪ ቅርዲ ዳ ኣሎ ክነብዕ ንቡር እዩ ምክንያቱ ካብቲ ሽጉርቲ ዝወፅእ እንታይ ድበሃል ንዓይንና ስለ ዘንበዓና ስለዚ ከም ኮንቴክስት ክንሪኦ ኣዝዩ ኣገዳሲ እዩ ስለዚ እዘን ሰለስተ ነገራት እተን ኣዝየን ንክነድብብ ዝሕግዛና ነገራት እየን
1: መን ከ ኣካላዊ ቋንቋ ከንብብ ኣለዎ ወይ ዝያዳ ዘገድሶ ኣካል መን እዩ
0: ታል ዳሕራይ ዘምፃኽያ ፅቡቅ ትሕቶ ግን መን እዩ ሞር ዝበዝሐ ክጥቀመሉ ዝግብኦ እንድሕዳ ኢልና ከምቲ መጀመርያ እውን ዝበልክዎ ብብዝሒ ዝጥቀመሉ መን እዩ እንድሕዳ ኢልና ምስ ሰብኣውነት ምትእስሳር ዘለዎ ስራሓት ንኣብነት ሕጂ ሲ ሓደ ፖሊስ ከፃሪ ከሎ ፅቡቅ ክእለት ናይ ዝምንባብ ንድሕር ዳ ኣለዎ ኮይኑ ሓቀል ዩ ድዛርብ ዘሎ ሕስወኒ ድ ዘሎ ፈረድቲ መምሃራን ሕጂ እንዳምሃሮ ከለዉ ሲ ኣብ ክፍሊ ተምሃሮ ግደሱ ዘለዉ ሰምዕዎም ዘለዉ ሰልችዎም ዘሎ ገለ ነዚ ኣካላዊ ቋንቋ ኢና ነንብቦ ርኢኻ ሕጂ ከምዚኣ ቀይረሎም ከምዚኣ ዶ ክዕርፎም ከምዚኣ ዶ ንብለሉ ብከምኡ ምክንያት ምስ ሂማኒቲ ዝኸይድ ስራሕ ዘለዎም ሰባት ብጣዕሚ ብዛዕባ እዚ ተዝፈልጡ ተዘንብቡ ሓጋዚ እዩ ዝኸውን ምክንያቱ ሕግዞም ይኽእል እዩ ማለት እዩ
1: ኣብ መዓልታዊ ንጓዓዞ ሂወትና ምስ ብዙሓት ሰባት ንራኸብ ኢና ኣብዚ ድማ ንረዳድኣሉ መገዲ ይህሉ ንዝያዳ ስምምዕን ርድኢትን ድማ በቲ ኣዳዊ ቋንቋና ንረዳዳእ ኪኖ ኣፋዊ ቋንቋ ግን ኣካላዊ ቋንቋ ድማ ኣዝዩ ዓብ ተራእዩ ዝፃወት እቲ ክትብሎ ዝደለኻሞ ዝኣብየካ ይገልፀልካ በቲ ሓደ ኣሉታዊ ሸንኹ ድማ ተወርሳዊ ስለ ዝኾነ እቲ ክትገልፆ ዘይደለኻ ወይ ክትሓብኦ ንዝደለኻ ስምዒት ከውፃልካ ዘኽእል ሓይሊ ኣለዎ
0: ብጥቕሚ ክጅምር ቀዳማይ ካብ ጥቕምታት ናይ ኣካላዊ ቋንቋ ግቡእን ዕቡትን ዝኾነ ዝርርብ ንገብር ኣብነት ክንዛረብ ከለና ብክልቲኡ ተጠቒምና ብኣፋዊ ቋንቋ ተጠቒምና መሊስና ከዓኒ ናይ ኣካላዊ ቋንቋ ድሕዳ ተጠቒምና ንፁር ዝኾነ ሓበሬታ ልክዕ ዝኾነ ሓበሬታ ዕውት ዝኾነ ከዓ ንገብር ማለት እዩ ከም ካልኣይ ናይ ካልኦት ሰባት ድሌት እንታይ ኢንቴንሽን ኣለዎም እንታይ ስምዒት ኣለዎም ከዓና ክንፈልጥ ይኽእለና ማለት እዩ ርኢ ብምባል ንሰባት ከመይ ኣሎ ደስ ኢልዎም ዘሎ ስምዒቶም ከመይ ኣሎ ድሌት ኣለዎም ዶ ሰልችዎም ዘሎ ገለ ንክንፈልጥ ይጠቕመና ሓደ ከም ጉድኣት ድረአ ሕጂ ብጌጋ ምርዳእ እዩ ብጌጋ ምርዳእ ከምቲ ቀዲመ ኢልዮ ፀናሕኩ ኣብ ሓደ ሕብረተሰብ ካልእ ትርጉም ኣለዎ ኣብ ካልእ ሕብረተሰብ ካልእ ትርጉም ኣለዎ ዋላ ኣብ ሓደ ሕብረተሰብ ከለካ እውን እቲ ዝገበርካዮ ኣካላዊ ምንቅስቃስ ካልእ ትርጉም ክህቦ ክእል እቲ ሓደ ኣካል ማለት እዩ ሞር ኣተኩሮ ንምሃብ ኣብ ኣካላዊ ቋንቋ እቲ ኣገዳሲ ዝኾነ ክፋል ናይ ቋንቋ እዩ ምክንያቱ ንሕናሲ ከምዚ ኮነልና ሓሲብና ኣሉ ገለ ዘይኮነ ስካይ ተረዳእና እቲ ነብስና ባዕሉ ዝገብሮ ምንቅስቃስ እዩ ስለዚ ኩሉ ግዜ ከም መመላእታ ኮይኑ ነቲ ኣፋዊ ቋንቋ ይጠቕመና ኣሎ ጠቃሚ ብምዃኑ ግን ገለ ጉድኣት ከይመፀና ከምቲ ዓንቲ ወይ ዝገለፅናዮ

ፍላይ እዞም ምስ ብዙሕ ባህልታት ኣብ ተፈላለየ ብሄራት ኣብ ተፈላለየ ከባቢታት ንንቀሳቀስ ሰባት ዋላ ጋዜጠኛታት እውን ገለ ትንጥቀመሉ ዓይነት ኣካላዊ ቋንቋ ንግርጭት ንባእሲ ንገለ ከይዕድመታል ኣፍልጦና ተንዕቢ ፅቡቅ እዩ እምበር ሓደ ሓደ ቋንቋ ስለ ዝኾነ እዚ ኣገዳሲ ነገር እዩ።

0: ኣብ ማእከል መዘናግዒ ማይ ጃሕጃሕ ማእከላይ ሲና ዘለና ክቡራት ተዓዘብትና ኣብዚ ቦታ ኮይና ክንሰኣል ስለ ዘፍቀዱልና ኣዝና እናመስገና። ናብዛ ስዒባ ትቐርብ ትሕሶ መደብና ይ ከስግረኩም። ካብተን ማለት ዝኾና ትሕሶታትና መደብ ኣሰራርሓ ምግቢያ ወትሩ ሰንበት ዝተፈላለዩ ዓይነት ኣሰራርሓ ምግቢ ተርእየና ዘላ መምህር ዝጋርያ ካብዛ መደብ እዚኣ ንምሃር ክንብሉ ተስፋ እናግበርኩ። ናይ ሎሚ ትሕሶኣ ኸ እንታይ ክኸውን ብሓባሪና ክንሪዮ ናፍታ መደብ ክንሰግር።
1: ሰላም ኩራት ተዓዘብትና፣ ከመይ ቀኒኹም? ኩሉ ግዜ ልምድና ብስጋ እዩ ሃምበርገር ንሰርሖ። እስከ ብጥረታትን ብሕምልትን ከ ሕጂ ንዕኡ ዘለየና ቅጫ ዳጉሻን ስገም ሓዊስና ዓይንኻ ፅልም ዝበለ ዩ ክንስንክት ኢና ወይስ ድበዝሐ ኳ ሰንኪትና ኣለና። ሕጂ እቲ ጥረታት ክብል ከለኹ ዓይኒ ዓተር ዝበሰለ ምስ እንቃቑሖ ማለት እዩ። እንቃቑሖ ካ ሓሙሽተ ገይረ ኣለኹ። ብርስን ፍሩይ ከዓ ኣብሲልና ብኩባያ ጌርና ጥሕንጥሕን ኣቢልና በርተ ዘይጥሓንከይ ከዓ ፀገም የብሉን። ጉዕ በርበረን ፃዕዳ ሽጉርትን እንደገና ጅርጅር ዕርብል ጥዑሚ ትፍረ ናይቲ ጅርጅር ግን ጨው በርበረ ፀሊምካ ጨውን በርበረ ፀሊምን ፋርማጆ ሞሰሬላ ክትገብር ትኽእል፣ ፋርማጆ ክትገብር ትኽእል። ናይ ጥረታት ምስ ኣሕምልቲ ሃምበርገር ብጣዕሚ ኩሉ ግዜ ስጋ እንዲዩ ልምድና እስከ በዚ ኸ ክንፈትኖ። እጂ ከክን እዚኣ ጌርና ኢና ንገብራ ንሰንከት ኢና። ሳምስለሰነት ሓደ ኣባል ክመፀልና ከከምዚኣ እናገበርና ኢና ንሰ

ሃምበርገር ድለስለሰ ድጣዓመ ናይ ጥረታት ምስ ሕምልቲ ምስ ፃዕዳ ሽጉርቲ ምስ ጉዕ ሕራይ እምባሪ ክብራት ተዓዘብትና እቲ ክሰንክቶ ዝፀናሕኹ ካብ ስጋ ክንወፅእ ንግደፎ ይኮንኩ ንድብል ዘለኹ ኣብ መቓሪሕና ኸ ኣብ መቓሪሕና ኣብ ገዛና ዘለዉ ንደቀና ኸ ብርብዒ ኪሎ ስጋ ክንዲዚ ክመፀልና ይክእልን ኩሉ በዓል ተወቕጠ ባኒ ገለ ካይወሳሳና ሕጂ ከምኡ ኣየድለየና ካብኡ ክንወፅእ ደሊና ስፕናች ጌርና ጅርጅር ጌርና ስፕናች እውን ክትገብር ትኽእል ኢኻ ጅርጅር ጌርና ሽጉርቲ ፃዕዳን እንደገና ጉዕ በርበረን ዓይኒ ዓተር ብርስን ከዓ ኣብሲልናዮ ኩባያ ጌርና ጥሒልናዮ እዚ ኩሉ ተሓዊሱ ምስንቃቕሖ ሰንኪትናዮ ሕጂ ካብ ባኒ ከዓ ዕብድ በለ ሰብ ክህሉ ክእል ባኒ ዘይደሊ ሰብ ክህሉ ክእል ዳጉሻን ስገምን ግን ዘይደልዮ የለን ዳጉሻን ስገምን ኩሉ ዝመክር እዩ ክትጥቀመሉ ማለት እዩ ሕጂ እዚ ኣገባብ እዚ ጌርና መልክዕ ዓቢልና ንጥዕና ዘ ካብዚ ከተርቅቆ ትኽእል ኢኻ ንሕና ናይ ገዛ ኢና ጌርና ናይ ገዛ ኢና ጌርና እዩ ሕጂ ቅጫ ዳጉሻ ምስ ስገም ሕጂ ዳጉሻ ልምድና ኣይኮነን ብዙሕ ኣይኮንና ንጥቀመሉ ክንጥቀመሉ ግን ብፀበቐ ከዓ ናይ ሕምልቲ ሃምበርገር ናይ ሕምልቲ ናይ ጥረታት ንከለን ሓምሊ ጥራይ ደይኮነስ ጥረታት ከላይ ጥረታት ሓምሊ ደይኮነስ ከላይ ጥረታት እ እቲ ናይ ዳጉሻ መልክዑ ኣይትፈትዎን ኢኻ ጭሉ ይብል ፍሕሻዊ እዩ ግን ጥዑም እዩ ኣብ ኣፍካ ዝድጣዓመ እዩ ዋላታ ፀብሐ ኣቡን ቸሪ እንዲና ንብላ ዋላታ ፀብሐ ኣቡ ምስ ኣብኣ ዋላታ ናዕናዕ ፀብሐ ኣቡን ዋላታ ስትረዝማሪኑ ኣብ ኣፍ ደጌና ኢና ትክልኒያ ደለና ካብ ኸነ ምፅኢና መመልክዒ ስትሮቨሪ

ግንባር ክብራት ተዓዘብትና ኣብ ኣፍ ደጌና ኩሉ ክንዘርእ ንኽእል ናዕና ክንዘርእ ንኽእል እንደገና ቆፅል ቫዘሊኮ ረዝማሪኖ እዚ ከዓ ናዕና እዩ መመልክዒ ናዕናዕ ሕጂ ቀንዲ ኣገዳሲ ኮይኑ ደሎ ሕጂ ለ መመልክዒ ኮነና ከዓ ቸሪ ሕጂ ቸሪ ቸሪ ብዝለና ከዓ መሽና ብምሉእ ክንወስዶ ንኽእል ቸሪ መመልክዒ እቲ ድበለፀ ክንጥቀመሉ ቸሪ እዚ ምቲ ቸሪ እዚ ዓይነት እዚ ዝጉዕኩ ስለ ዝኾነ ቸሪ ስኻ ፀብሐ ኣቡን ካብዛ ፍረ እዚኣ ካ ትዘርአ ካብ ካል ደይኮነ እዛ ፍረ ኣንተ ዓቢልካ ንስንስ ተብላ ነላ ኣንቲዕና ነስኒስና ኣለና ሕጂ እንዳመፀ ኣብዚ እውን ኣለና እዚ እቲ ቸሪ ቸሪ ሕጂ ዝኣክለና ኣብ ኣፍ ደገና ኩሉ ክንገብር ንኽእል ኣብ ቴኖ ጌርና ባዘሊኮ ጌርና ኣለና ሮዝማሪን ናዕና ኩሎ ንገዛ ፐርሰሜሎ ንገዛ ካብ ሾቅ ሽጉርትን ኮሚደርን ጥራይና ሕራ ቸሪ ግን መመልክዒ ኩሉ ነገር ክትገብረሉ ትኽእል ናዕና ኣምፂና እንደገና ቸሪ ኣምፂና ፀብሓ እውን ኢና ንብሎ ግን ቸሪ ሕጂ ክትቅርበ ከለካ ደስ ዝብሎ ብሕልፊ ንቆልዓ ዋላ ብደገ ዝመፀ ሰብ ዋላ ብደገ ዝመፀ ኸ ክምሳሕ ኢሉ ገለ ዝመፀ ሻሂ ወይ ዝኾነ ዓይነት ኢና ንገብረሉ ሕጂ ምዚ ሕጂ ስቃይ ንብል ንዲና ሻሂ ወይ ከዓ ዝኾነ ዓይነት እዛ ኣገባብ ዝጌርና ነቕርቦ እምባረይ ክብረት ተዓዘብትና ናይ ሎም መዓልቲ ድሰራሕ ናያ ቅጫ ዳጉሻ ምስ ስገም ረቂቕ ጌርና ሰንኪትናዮ ብዙሕ ግዜ ዝወስድ ክስንክቶ ከለካ ረቂቕ ጌርና ድሰንከትናዮ እቲ ሓምልን ብርስን ከዓ ኣብሲልና ድጣሓናዮ ዓይኒ ዓተር ድበሰለ ጅርጅር ሽጉርቲ ፃዕዳን ጉዕን ፋርማጆን ኩሉ ሓዊስና

ሰንከትናዮ ንቁርሲ ክንጥቀመሉ ንኽእል ጣዕሚት ክንጥቀመሉ ንኽእል ምሳሕካ ምሳሕካ ክንጥቀመሉ ንኽእል ወላ ዝኾነ ሒዝና ዮ ጨና ገለ ስለ ዘይብሉ ናይ ፀብሒ ኣብ ዝኾነ ቦርሳና ሒዝና ክንከይድ ንኽእል። ስለዚ ካብ ባኒ ወፂና ኣለና ነቲ ጥዕና ደይብሉ ሰብ ባኒ ግደፈ ይኮንኩን ዝብል ዘለኹም ስገምን ዳጉሻን ዕድመ ዝደፈ እዩ ጥዕና ድሰኣነ ከምኡ ገይሩ ክጥቀም ይኽእል መልክዑ የብሉን ፀለሎ እዩ ዝመስል ግን ብጣዕሚ ወይቲ ብዙሕ ፅቡቅ ትሕዝቶ ዘለዎ ስለዝኾነ ንጥቀም ናይ ስገም ብዙሕ ተዛሪብና ኢና ዋላ ናይ ዳጉሻን እሱ ስለዝኾነ ከምስ ጌርና ኣለና ወይ ሻ ክትቅርብ ትኽእል ወይ ቡን ክትቅርብ ትኽእል ወይ ማይ ክትቅርብ ትኽእል ዝለኸየ ዓይነት ክትቅርብ ትኽእል እምበረ ክብራት ተዓዘትና ናይ ሎም መዓልቲ ድሰራሕናያ ናይ ዳጉሻን ስገምን ሰንከትናዮ እንደገና ዓይኒ ዓተርን ብርስንን እንቃቆሖን ፋርማጆን ጅርጅርን ጉዕን ፃዕዳ ሽጉርትን ጌርና ድሰንከትናዮ ናይ እንቃቆሖ ጥብሲ ሃምበርገር ኢና ኢልናዮ ዘለና ነዝመስል ዝመፅእ ዘሎ ሰሞን ብካልእ መደብ ስጋር ንረኸብ ድሓንቀኒ

ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ ክትከውን ክቡራት ተዓዘብትና፣ ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ናይ ዓለም ኣብ ሰሙን እዚ ዝተካየዱ ፍጻመታትን እንታይ ምስሊ ሒዝሃልና ቀሪባ ኣላ። ሙሉእ ትሕዝቱ ናፍታ መደብ ከስግረኩም እየ፣ ተኸታተሉ።

ዝነኣሰ ፕሮፌሰር ናታን ቶማስ ወዲ 10 ዓመት ከሎዩ ናብ ኮሌጅ ኣትዩ ኣብ መበል 18 ዓመቱ ድማ እቲ ኣብ ዓለም ብዕድመ ዝነኣሰ ፕሮፌሰር ማለት መምህር ናይ ኮሌጅ ክኸውን በቂዑ። ትካል መዝገብ ክብረ ወሰን ጊነስ እዚ ሕጂ ወዲ 21 ዓመት ኮይኑ ዘሎ ቶማስ ኣብ ናሓሲ 223 ኣብ ፍሎሪዳ ሚያሚ ኮሌጅ ወዲ 18 ዓመትን 346 መዓልትን ከሎ ክምህር ምጅማሩ ኣረጋጊጹ። ቶማስ ነቲ ብኮሊን ማክላውሪን ዝተባህለ ፕሮፌሰር ክኸውን ከሎ ወዲ 19 ዓመት ዝነበረ እሞ ን306 ዓመታት ተታሒዙ ዝጸንሐ መዝገቢ ክሰብር ክኢሉ። ቶማስ ወዲ 18 ዓመት ምስ ኮነ እዩ ብኤሌክትሪካዊ ምህንድስና ካልኣይ ዲግሪ ረኺቡ። ቶማስ ሕጂ እውን ምህሮ ይኣኽለኒ ከይበለዩ ኣብ ዩኒቨርስቲ ሚያሚ ቤት ትምህርቲ ሕጊ ናይ ዶክተር ማዕረግ ንምርካብ ትምህርቱ ዝከታተል ዘሎ። ኣብ 228 ክምረቕ ትፅቢ ዝግበረሉ ቶማስ ኣብ ኢንተርነት ብናይ ርሑቕ እውን ይምህር እዩ።

ቀንዘ ኣልቦ መወቀጢ ማዕቢሉ ኣብ ዓባይ ብሪጣንያ ዝመደበሩ ጀማረ ናይ ቴክኖሎጂ ኩባንያ ኣብ ዓለም ናይ መጀመርታ ቃንዘ ኣልቦ ናይ ውቃጦ ስርዓት ኣተኣታት እዩ። ኩባንያ ሲፈር ኤክስ ነዚ ክገብር ዝኽኣለ ኣብ ማይክሮስኮፒክ ማለት ብዓይኒ ዘይረኣዩ መራፍእ ዝተመርኮሰ ቴክኖሎጂ ከማዕበል ስለ ዝኽኣለ እዩ። እታ ትውቅጥ መሳርሒት ብዙሕ ንቆርበት ትንክፍ ብዘይ ምዃና እዩ ድማ ዳርጋ ቃንዛ ዘይብሉ ምዃኑ ዝጥቀስ። ኣካይዲ ስራሕ ሲፈር ኤክስ ፈርዲናንድ ኮል ፍርሒ ናይ መርፍእን ምርኣይ ደምን ስለ ዘለዎ እዩ ነቲ ንዘመናት ክቕፅል ዝፀንሐ መስርሕ ውቃጦ ንምቕያር ነቲ ኩባንያ መስሪትዎ። ኮል ኣብቲ ድሮ ንዝተወሰነ እዋን ኣብ ምምልኻዕ ኣካላት ክውዕል ዝፀንሐ ደቀቕቲ መራፍእ ናይ ምጥቃም ቴክኖሎጂ ብምትኳር እዩ ነዚ ቃንዛ የብሉን ዝብሎ መስርሕ ውቃጦ ምስ ዓለም ንምልላይ ዝሰርሕ ዘሎ። እቲ ውቃጦ መጀመርታ ኣብ ቆርበት ሃሳስ ጥራይ ዝርአ እቲ ቀለም ኣብ

መስኮት ናይ ምፅራይ ዋንጫ ዓለም ጀሚሩ። ዓመት መፅእ ኣብዛ ሒዝናያ ዘለና ወርሒ ካብ መላእ ዓለም ዝመፁ ኣፅረይቲ መስኮት ንዋንጫ ሻምፒዮን ፅረይቲ መስኮት ንምውድዳር ኣብ ዓባይ ብሪጣንያ ለንደን ይተኣኻኸቡ። መስኮት ምፅራይ ክትሰርሖ ቀሊል ግን ከኣ ክትመልኮ ኣፀጋሚ ዝኾነ ዓይነት ስራሕ ከም ዝኾነ እዮም ወደብቲ ናይቲ መደብ ዝዛረቡ። ብርግፅ ዋላ እኳ ዲግሪ ዘድልዮ ኣይኹን፣ ኣንጻርቶም ኣብ ዓለምና ብሉፃት ፕሮፌሽናላት ኣፅረይቲ መስኮት ክትወዳደር ትሓስብቲ ኾንካ ግን ዕቱብ ስልጠና ከም ዘድልዮም ዝመኽሩ። ወዲ 71 ዓመት ቴሪ ብሮውስ ንጋዜጣ ዘኢንዲፐንደንት ኣብ ዝሃቦ መግለፂ እዚ ኣነ ዝገብሮ ዘለኹ ፍርቂ ዕድመይ ዝኾኑ ሰባት ክገብርዎ ኣይክእሉን እዮም ክብል ተዛሪቡ። ብሮውስ ክሳብ ሕጂ ኣብ ዋንጫ ዓለም ምፅራይ መስኮት ዝሳተፍ ዘሎ ኮይኑ ከም ኡሳይን ቦልት ናይ ፅሬት መስኮት ድማ እዩ ዝቁፀር። ኣብ 2009 ሰለስተ ዓበይቲ መሳኽቲ ኣብ ውሽጢ 9.14 ካልእ ጥራይ ብዘይገለ መንቅብ ከፅሪ ብምቕኣሉ ኣብ መዝገብ ክብረ ወሰን ጊነስ ሰፊሩ እዩ። እቲ ውድድር ብሰለስተ ደያኑ ይዳነ። ኣብተን ሰለስተ መስኮት ዝኾነ መስመር ከይተወልወለ ተሪፉ ከይህሉ ብጥንቃቐ የረጋግፁ። ዝውሃቦም ገደብ ግዜ ድማ ኣሎ። ኣብዚ ውድድር ፍጥነት ኣዝዩ ኣገዳሲ ኮይኑ ንኽትዕወት ቀንዲ ኣብ ግምት ዝኣቱ ግን ፅሬት እዩ። ተዓዋቲ ዋንጫ ምፅራይ መስኮት ዓለም 1000 ፓውንድ ወይ ድማ $1,350 ገንዘባዊ ሽልማት ይረክብ።

ሚስ ዩኒቨርስ ወይዘሪት ዓለም ካብ ዝተፈላለያ ሃገራት ዝመፃ ፅቡቃት ወይዘራዘር ዝወዳደራሉ እዩ። ኪንዮት ዘለወነ ፅባቃ ድማ ፅባቃ ናይ ኣእምሮአን እውን ዝፍትሽ እዩ። ወይዘሪት ዓለም ወይ ሚስ ዩኒቨርስ ክበሃል እንከሎ ኣብ ሃገራት ዘሎ ምሕዝነት ብፍላይ ንደቂ ኣንስትዮ ዝያዳ ዘበራትዕን ኣብ መንጎ ህዝብታት ድማ ሰላምን ሓድነትን ምፍጣር ዝብል እዩ። ኣብዚ ውድድር እዚ ተወዳደር ዘላ እንኮ ኤርትራዊት ድማ ስኒት ሃብታብ እያ። ስኒት ሃብታብ ኣብ 2024 ተወዳዲራ ነይራ። ሕጂ ድማ ዳግማይ ናብ ቪየትናም ኣብ ዝካየድ ወይዘሪት ዓለም ንምውድዳር ወይ ንምስታፍ ትኸይዳላ። ስለዚ ንስኒት ሃብታብ ድማ ዓወት እናተመነና ናብ ስዒቡ ዝቐርብ ትሕዝቶ መደብና ክነስግረኩም ኢና። ተኸታተሉ።

0: Eritrea will make its debut.
1: Eritrea Miss, Universe Pegan in Mexico.
0: Presented by Virginia-based neuroscientist Sinit Tawalda-Madin.
1: Attention to Eritrean culture and the brilliance of its women.
2: I am Sinit Haptab Tawalda-Madin, and I come from the beautiful country of Eritrea.
3: እዚ ምስሊ እዚ ነቲ ኣብ መንጎ ውሽጣዊ ሕልናን ደጋዊ ተግባርን ዘሎ ፍጹም ምትእሳር ዘንጸባርቕ እዩ። እዚ ካብ ስነ ፍልጠታዊ ንቕሓትን ካብ ሕብረተሰባዊ ክብርታትን ዝምንጩ ውሽጣዊ ጽባቐ ነቲ ኣብ መድረኽ ዝርአ ደጋዊ ግርማን ውቃበን ሓቀኛ ትርጉም ይህቦ። ኣብቲ ኣብ መድረኽ ዝርአ ምስሊ ንወለዲ ምእዙዝ ምዃን ድኹማት ምሕጋዝን ንኣጋይሽ ምቕባልን ዝሰረቱ ኤርትራዊ ባህሊ ኣለባብሳ ስነ ምግባር ብዝግባእ ተንጸባሪቑ ይርአ። መንነታ ኣብቲ ንማሕበረሰባዊ ድንጋፀን ባህላዊ ሓበንን ቀዳምነት ዝህብ ጥሙር ስድራ ቤታዊ ከባቢኡ ታሃኒፁ። ውሽጣዊ ጽባቐኣ ካብቲ ንስድራ ቤታ ዘለዋ ዓሚቕ ፍቕርን ተወፋይነትን ዝነቅል ኮይኑ ኣብ መዓልታዊ ህይወታ ብግብሪ ይርአ። ቁመናኣ ኣብ ኣህጉራዊ መድረኻት ሞዴሊንግ ፍሉይ ኣቓልቦ ዘውህባ ተፈጥሮዊ ትዕድልታ እዩ። ንተፈጥሮዊ ደጋዊ ጽባቐ ምስቲ ካብ ነዊሕ ናይ ትምህርትን ቃልሲ ምንባርን ዝመንጨወ ውሽጣዊ ጽባቐ ተዋህዶ። ኣብ መድረኽ ዝስጉማ ኣጋራ ናይ ትሕትናን ክብረትን ኣብ ማሕበረሰብና ዘሎ ናይ ምስጋናን ኣኽብሮትን ባህል የ ዘኣኽር። ደጋዊ ጽባቐኣ ንዓይነቲ ዝማርኽ ጥራይ ዘይኮነ ነቲ ኣብ ውሽጣ ዘሎ ናይ ኒውሮሳይንቲስት ፍልጠትን ኣብ ደቂ ሰብ ዘለዎ ዓሚቕ ርድኢትን ዘንጸባርቕ ናይ ኣእምሮ ጽባቐ መግለጺ እዩ። ኣብ መንጎ ፍልጠትን ግብርን ኣብ መንጎ ውልቃዊ ሕልምን ሓላፍነትን ዘለዉ ህደት ዝፈጠረትን ዝተፈጥረትን ስኒት ሃብታኣብ

0: ስኒት ሃብታብ ካብ ወላዲኣ ሃብታብ ተወልደ መድህንን ካብ ወላዲታ ኣድያመ ዮሃንስን ካብ ሓሙሽተ ውልዳት ዘለዋ ስድራ ቤት መበል ሳልሰይቲ ውላዶን ኮይና እያ ብ1999 ኣብ ኣስመራ ተወሊዳ። ናይ ንእስነትን ትምህርትን ግዜኣ ኣብ ኣስመራ ድሕሪ ምክብታል ኣብ 2018 ናብ ስደት ኣምሪሓም
1: ቨርጂኒያ እየ ዘቕመጥ ኣብ ዩናይትድ ስቴትስ። ኣብኡ ከዓ ምስኣተኹ ድሕሪ ቅሩብ ግዜ ኮቪድ ጀሚሩ እንግሊሽ ይዛረብ ነይረ እየ፣ ግን ኣይገስ ቋንቋ ምክኣል ጥራይ ኣይኮነን ቲ ካልቸር እውን ምርዳእ ኣለካ። ከምቲ ናትና ባህሊ ከዓ የብሎምን ኣይገስ ከምዚ ሰላም ምበህሃል ክትሓልፍ ከለካ ሰላም ትበሃሃሎ። ካብ ከባቢ ካብ ስቴት ንስቴት ትፈላለዩ፣ ግን ኣብቲ ዝነበርክዎ ከባቢ ከምኡ ይነበረን ኩሉ ወላ እቲ እንግሊሽ ከምዚ ዝበልኩካት ቋንቋ እንዳተረዳእካ ከሎ ጆክ ዝገብርዎ ንኣብነት ሜቢ ኣይርዳእካ ንኾን ብትሕትኡ ካልእ ትርጉም ኣለዎ ስኻ ዘይትፈልጦ። በዚ ከምዚ ነገራት ቁሩብ ከምዚ ካልቸር ሾክ ኣጋጢሙኒ ምስቲ ሰብሲ ኣብዚ ብጣዕሚ ሕውስቲ ዝነበርኩ ኣብኡ ምስከድኩ ቁሩብ ሪዘርቭድ ኮይነ ከምዚ ንሕወሲ ቅልጥፍ ኢለ ኣይኮንኩም። ግዜ ይወስድ ይርኢ የስተውዕል ድሓር ቀሲ ኢለ ሜቢ እንታይ ሽሙ ይገብር። ከምዚ ዝበልኩካ ኮቪድ ግዜ ከዓ ስለ ዝነበረ ብጀካ እቲ ባህሊ ናይቲ ሃገር ብልዕሊኡ ከዓ እቲ እንታይ ሽሙ ከዓ ነይሩ ኣብ ገዛካ መዕፃው ከዓ ነይሩ ትምህርቲ ኦንላይን እየ ተማሂረ ሰብት ኮምፕሊት ሾክ ኣብዚ ዘሎ ቤተሰበይ ብዙሕ ናፊቐ እቲ መጀመርያ ከምኡ ይመስል ነይሩ ኤኒዌይስ። ድሕሪኡ ግን ከም ዝበልኩካ ምውፃእካ ኣብኡ ምብፃሕካ ዘይተረፈ ዕላማ ዘለዎ ክኸውን ምእንቲ ኩነታት ሓፍተ ይርአ ንዕኡ ኣይገስ ኣዋልድ ዩዥዋሊ ከምኡ ኢና ትርጉም ሂወት ነቲ ኣብ ገዛና ዘለዎ ሽግር ንምፍታሕ ኢና ንጓየ። ሶ ኣብቲ ዝበልኩካ ናይ ትምህርተይ ይኹን ናይ ስርሐይ ይኹን ኣብ ከምኡ ገብር ከምኡ ጀሚሩ እቲ ጉዕዞ ኣብ ስደት ተወሳኺ ስራሕ ሰርሕ ነረ ትዳሓን ምስ

0: ነቲ ኮቪድ ኣብዚ ዓዲ መምህርና ወይ ትዊተሪንግ ብዙሕ ይገብር ነይረ ካብዚ ዝከረኒ ኣብኡ ምስ ኣተኹ ከዓ ኣብ ጥቓ ገዛይ ዝኾነ ትምህርቲ ቤት ነይራ ስለት ኤክስፔሪንስ ዝፀንሓኒ ኣፕላይ ገይረ ከዓ ጀሚረ ንግዜኡ መፃኒሒት እያ ክትከውን ነርዋት እያ እታ ስራሕ ግን ኣብኡ ምስ ኣተኹ ከም ዝበልኩካ እቲ ሞንቴሶሪ ካሪኪለም ፔዳጎጂ ዝበሃል ተፋሊጠ እቲ ዲዛይን ናይቲ ማቴርያል መፃወቲ ድመስል ነዞም ከም ሓፍተይ ዳኣመሰሉ ህፃናትን ካልኦትን ደስ ኢልዎም ዝመሃርሉ ካሪኪለም ስለ ዝነበረ ከዓ ብጣዕሚ መሲጡኒ ካብኡ ሒዘ ምስ ሓፍተይ ክሰርሓሉ ክፍትነሉ ጀሚረ ፅቡቅ ግብረ መልሲ ስለ ዝረአኹ ከዓ እቲ ትምህርታ ከይዳ ትመሃሮ ደላ ሲ ስለምንታይ ከምቲ ኣብዚ ማቴርያል ትጥቀመሉ ደላ ደይሕግሰ ኣብዚ ማቴርያል ስታይ ስለ ዘሎ እያ ደስ ኢልዋ ትመሃር ደላ ዝብል ሕቶ ሓንጎልና ነገራት ከመይ ይቕበሎ ከመይ ይርድኦ ኣብ ከባቢኦም እንታይ ተጌርካሎም እዩ ደስ ኢልዎም ድመሃሩ እንታይ ከ ክንኣልየሎም ኣለና ኢለም ወር ንምርዳእ ኣብቲ ትምህርቲ ዝኣተኹ ማለት እዩ
1: ካብ ንእስነታ ጀሚራ ህይወት ንዓኣ ናይ ሓላፍነትን ተወፋይነትን መንገዲያ ኣርያታ ስኒት ብሰንኪ ሕማም መንሽሮ ኣዲኣ ስኢናያ ናይ ኣእምራእውን ምዕባላእውን ድሩትነት ሒዛ ዝተወልደት ንእሽቶ ሓብታ እውን ኣላታ እዚ ተደራራቢ ክብደት ነዚ ሕጂ ወኒናቶ እትርከብ ሰብኣውነት ቅርፂያ ኣትሒዝዎ እዚ ናይ ሓብታ ኩነታት ነብሲ ወከፍ ወዲ ሰብ ኣቕሙ ብዘየገድስ ናይ ገዛእ ርእሱ ክብርን ብቕዓትን ከም ዘለዎ ክምዕብል እውን ዕድል ከም ዝግብኦ ኣረጋጊፀላ እዩ እዚ ርድኢት እዚ ንተሓላለኽቲ መስርሕ ዕቤት ናይ ወዲ ሰብ ንምርዳእን ከም ሓብታ ንዝኣመሰሉ ውልቀ ሰባት ጭቡጥ ፍታሕ ንምርካብን ዘለዋ ባህጊ ተደሪኻ ተሪርን በዳህን ናይ ትምህርቲ መንገዲ ተኸቲላ ናብ ሕቡራት መንግስታት ኣሜሪካ ብምግዓዝ ኣብቲ ዝለዓለ ፃዕሪ ዝሓትት ናይ ስነ ፍልጠት ዓውዲ ብዓውዲ ኒውሮሳይንስ ናይ ባችለር ኦፍ ሳይንስ ዲግሪ ረኺባም እቲ ዓብ ሕልማ ከም ኒውሮ ሳይንቲስት ኮይና ብደቂቕ ምስጢራት ሓንጎል ወዲ ሰብ ምምርማር ነበረ እዚ ምርጫ እዚ ንእሽቶ ሓፍታ ሚልካ ካብ ንእስነተ ጀሚራ ምስ ዝተፈላለዩ ናይ ባህርን ናይ ስምዒትን ብድሆታት ትቃለስ ስለ ዝነበረት ነቲ ኩነታት ብሳይንሳዊ መንገዲ ንምርዳእን ንምፍዋስን ዝነቐለ ዓሚቕ ናይ ፍቕሪ ድራኸዩ ነይሩ ነቶም ናይ እምራዊ ምዕባለ ብድሆታት ዘለዎም እውን ብዝበለፀ ንምግልጋል ነቲ ስነ ህይወታዊ ምስጢራት ናይ እምሮ ክትፈትሖ ስለ እትደሊ እዩ
0: ኒውሮሳይንስ ማለት ከዓ ኒውሮሳይንስን ሳይኮሎጂን ብዙሕ ይመሳሰል እዩ ምክንያቱ ከመይ ኢልካስ ነቲ ከባቢኻ ሪኣክት ትገብር ኣለካ ወይ ኣብ ከባቢኻ እንታይ ዘሎ ነገራት እዩ ዝፀልወካ ዘሎ ስለ ዝትንክፉ ጥራይ ፍልልዮም እቲ ሳይኮሎጂ ወይ ሳይካትሪ ብግዙፍ ነገር እዩ ዘረዳእካ እዚ እንተጋጢሙ ኣዘ ሪዛልት እዚ ትኸውን ኒውሮሳይንስ ግን ኦነ ዲፐር ሌቨል እቲ ነርቭ ዝናትካ እንታይ ይመስል ኢንፎርሜሽን ክሓልፍ ከለኹ መሓላለፍ ኣብ ርእስኻ እንታይ መስል ትምትሕልላፍ እንታይ ዝመስል ፕሮሰስ እዩ ኣብ ሜሞሪኻ ነገራት ሞር ክፀንሕ ዝገብሮ ዊች እዚኦም ነገራት እዮም ናተይ ሞር ፎክስ ነይሮም ክትመሃር ኮላስ ክትመሃር ጥራይ ደይኮነስ ተማሃረቶ ክፀንሓላ ኣብ ርእሳ ኤኒዌይስ ዲፕ ባዮሎጂካል ትምህርቲ ኣለዎ ኒውሮሳይንስ ብከምዚ ቁሩብ ካብ ሳይኮሎጂ ይፍለ ሶ ብሰንኪ ከምኡ ንዕኡ መሪፀ ማለት እዩ

0: ስኒት ኣብ ከምዚ ዝበለ ህይወት እናሃለወት ሓደ ዓብ ሃገራዊ ናይ ውድድር ቁንጅና ክካየድ ምዃኑ ዝሰምዑ ፈለጥታ ነቲ ተፈጥሮዊ ደጋዊ ጽባቐኣን ቁመናኣን ርእዮም ኣብቲ ውድድር ክትሳተፍ ደፋፍእዋ። መጀመርያ እቲ ሓሳብ ምስቲ ናይ ሳይንስ ሕልማን ምስ ናይ ትሕትና ዝመልኦ ባህላዊ ኣተሓሳስባን ዝጋጨ ኮይኑ ተሰምዓም። ይኹን እምበር እቲ ውድድር ንባህላዊ ክብርታት ሃገርን ንናይ ደቂ ኣንስትዮ ውሽጣዊ ብስለትን ዓቕምን ዝህቡ ዓብ ቦታ ምስ ተረድአት እቲ ዝረኸበቶ መድረኽ ነቲ ብዛዕባ ኣእምራዊ ጥዕናን ኒውሮሳይንስን ዘለዎ ሓሳብ ንምግላጽ ክትጥቀመሉ ከም እትኽእል ኣመነት።
1: ንእሽተይ ቁመት ስለ ዝነበረኒ ሓደሓደ ሰብ ሞዴል ትገብር ዲኺ ይብለካ እዩ ኣብዚ ዓዲ ከለኹ ነይሩ ዝተወሰነ ግዜ ተሓን ዝኾነ ክዳን ክክዳን ከለኹ ፎቶስ መራይ ይኸይድ ነይረ ኣብኡ ንኣሕዋተይ ዝፈልጥዎም ኣብኡ ዝሰርሑ ሰባት ስለ ዝነበሩ ስእለ ተሳኢለ ይኸይድ ካሕትሞ ማለት ዘይኮነ ግን ኣዝ ኮላቦሬሽን ክሕቱ ስለዚ ቁርብ ጀሚረ ነይረ ከምዚ ፍሉይ ሞድሊንግ ክኣቱ ግን ኣይ ዶንት ኖ ላት ስቴጅ ዎክ ምግባር ኣደይ እውን ብዙሕ ክፍታታት ነይርዋ ኣብኡ ምስከድካ ዝረክበካ ሰብ ብምንታይ ዓይነት ጥምተካ ከመይ ትሪት ትገብረካ ብዙሕ ኣይተቐበለቶ ነይራ ንሳ

ወለድኻቶም ዝፈትዉኻ ሰባት ዘይተቕበልዎ ክትገብር ከለካ ሓንሳብ ከዓ ሙሉእ ቅሳነት የብልካ ንተሓጒስካ ደስ ኢልካ ይኮንካ ንትገብሮ ቁሩብ ዝክፍታታት ኣለካ ሶ ኣይ ኣብኡ ጥራይ ደይኮነት ኣብ ስእሊ ጥራይ ይገብር ነይረ ብድሕሪኡ ናብ ዩናይትድ ስቴትስ ምስከድኩ ሰብ ከም ብሓድሽ ከምኡ ይብለኒ ነይሩ ሕጂ ከዓ ሞር ኦፖርቹኒቲ ለኪ ስራሕ ክትምህርቲ ክንዳተምሃርኪ ተወሳኺ ዕድል ክኾነኪ ይኽእል እዩ ስለ ዝበሉ

0: ድራሎ ሞ ክትሳተፍ ዶ ይብለኒ ሕጂ ፓጀንትሪ ፍልይ ዘብሎ ሓደ ሃገር ካ ወኪልካ ኢኻ ተኸይድ ድሓረይ ካልኣይ ነገር ካብ ንእሽተይ ኣትሒዘ ንእሽተይ ኣብ ቲቪ ዝረእኽዎ ዝዝከረኒ ቢኪኒ ገይረን መሓንበስሲ ዎክስ ገብራሉ ስቴጅ ነይረ ኣነ ከምዝተገይረ ገዛይ እንታይ ክብሉ እዮም ዚ ዓይነቱ ሓሳብ ስለ ዝነበረ ከምኡ ስለ ዘለዎ ኣይ ዶንት ቲንክ ንዓይ ዝኸውን እዚ ዕድል ይብሎ ነቲ ሰብ እሱ ከዓ ኖ እዚኣ ሚስ ኣፍሪካ ዩኤስኤሲ ብጣዕሚ ነቲ ኤና ዋልድ ንምትብባዕ ኢላ ዝገበረቶ ኦርጋናይዜሽን ስለ ዝኾነ ናይ ከምኡ ናይ መሕንበስ ሴግመንት እውን የብሉን ይብለኒ ሶ ሓራኢለ ይሳተፍ ኦረዲ ኣብ ፋሽን ዘለዎ ኣረኣእያ ናይ ኮሚኒቲና ቅርብ ፅቡቅ ስለ ዘይኮነ ኦፍኮርስ ኩሉ ሳፖርት ኣይነበረንን ክጅምር ከለኹ ብድሕሪኡ ወን ኣይ ድድ ሊትል ቁሩብ ኢንተርቪዋት ምስ ገበርኩ ግን እቲ ህዝቢ ንውድድር ቁንጅና ጥራይ ኢለ ዘይኮነስ ወይ ከምቲ ኩሉ ግዜ ናይ ፋሽን ስታንዳርድ ንኸዶ ፋሽን ሾ ንገብሮ ዘይኮነስ ባህልካ ተፋልጠሉ ሃገርካ ተፋልጠሉ ኦፖርቹኒቲ ስለ ዝኾነ በቲ ትገብሮ ክዳን ትገብሮ ሳዕስዒት ትዛረቡ ዕላል ንኤርትራ ይፈልጥዋን እዮም በቲ ኣነ ዝገለፅኩ እዮም ዝፈልጥዋ ሕጂ ስእቲ ዕድል ካብ ሓደ ኤርትራዊ መፅኡ ነቲ ንዓድኻ ክትገልፃ ከለካ ዛት ወንደርፉል ኦፖርቹኒቲ ይብለን ኣብ ሊፀ ዝሪኣ ካፑለን
1: ስኒት ናብ ውድድር ፅባቐ ክትኣቱን ከላ ንውልቃዊ ተፈላጥነት ዘይኮነ ንሰብኣዊ ዕላማታታ ዓለምለኻዊ መጉልሒ ድምፂ ንምርካብ እዩ ኣብ ሚስ ኣፍሪቃ ዩኤስኤ ተሳቲፋ ምዕዋታ ድማ ብንቕሓታን ማሕበራዊ ፅልዋን ክትልለኽ ኢላም
0: ፓጀንት ማዶ ክትከውን ከለካ ግን እስኻ ዩር ዘ ማዶ ኦፍ ዩር ብራንድ ንስኻ ብራንድካ እንታይ እዩ ኣድቮኬሲካ እንታይ እዩ ናይ መን ኣምባሳደር ኢኻ ናተይ ሕጂ ናይ ዚኦም ህፃናት እዚኣቶም ንኮሚኒቲ ኣዌር ምግባር ከነውፅኦም ከም ዘለና ዕድላት ክንፈጥረሎም ከም ዘለና ብቕዓት ከም ዘለዎም ናቱ ብራንድ ኣድቨርታይዝ ዝገብር ዘለኹ ምስ ፐርሶናሊቲ ምስ ገዛይ ምስቲ ዘለኹዎ ዓውዲ ማች ዝገብር ከምኡ እንተኮይኑ ኣይ ፊል ላይክ ሞር ሪስፔክት እውን ዘለዎ ሪስፔክት ንዓኻ ከም ውልቀ ሰብ ሪስፔክት ንሃገርካ ንኮሚኒቲኻ ሶ ፎር ዘ ፈርስት ታይም ኣትየ ኣይ ድኖ እንታይ ኤክስፔክት ክገብር ኣለኒ እንታይ ውፅኢቱ ናበይ ወስዱካ ግን ናይ ዕድል ጥራይ ዘይኮነ ናይ ኣምላኽ ነገር ባት ኣት ደ ሴም ታይም ህዝቢ እውን ዋዝ ቨሪ ሰፖርቲቭ ይዝከረኒ ኣብኡ እንዳተወዳደርኩ ከለኹ መወዳደርተ ይዞም ኩሎም ሰባት ቤተሰብ ክዮም ይብላኒ ነይረን ቤተሰበይ ውሕዳት እዮም ካብኡ መብዛሕትኦም ግን ብሽም ኤርትራዊት ስለ ዝኾንኩ ባንዴሮኦም ሒዞም ክዳኖም ክዳን ሓበሻ ዙርያ ተኸዳዲነን እንተና ንስቲ ዝመፅሉ ኢቨንት ስለ ዝነበረ እሱ ንባዕሉ ነቲ ህዝቢ ብጣዕሚ መሳጢ ነይርዎ ኣነሲ ኣይ ዋንት ኖ ሞር ብዛዕባ ዓዲኺ ወይ ክፋለጥ ኣይደሊ ክርኢ ደሊ ዝብል ሰብ ብዙሕ ነይሩ ማለት እዩ ሶ ብጀካታ ኣነ ዝገበርክዎ ነገራት ኣብ ስቴጅ እንኮላይቲ ህዝቢ ዝገበሮ ሪኣክሽን ነቲ ሰብ ብጣዕሚ መሳጢ ገይርዎ ሃገርናስ መሳጢት ገይርዋ
1: ስኒት ዝጨበጠቶ ዓወታት ናብ ዝዓበየ መድረኽ መሳልል ኮነ ንዝበለፀ ውፅኢት ብዝለዓለ ደረጃ ክሰርሓሉ ጀሚራ ናብ ሚስ ዩኒቨርስ ክትኣቱ ብዙሕ ፃዕርታት ኣካይዳ ንኤርትራ ወኪላ ክትወዳደር እንተኮይና ግን ምስ ካልኦት ደቂ ዓዳ ውድድር ክትገብር ስለ ዝነበራ ኣብኡ እውን ተዓዊታ ኣብ ሚስ ዩኒቨርስ ተሳቲፋ ኣብኡ ድማ ብድምፂ ህዝቢ ኣብ ዝውሃብ ውድድር ንካልኦት ዜጋታት ብዘገረመ ደገፍ ህዝቢ ዝለዓለ ኢድ ብምሓስ ስማን ስም ሃገራና ፀዊዓም
0: ኣብኡ ክልተ ንእሽተይ ሳብ ካቴጎሪ ነገር ነይሩ ንኡስ ውድድር ዓይነት ኣብቲ ምስ ዩኒቨርስ ተዓቢኡ ብዓብኡ ውድድር ኣሎ እታ ንእሽተይ ከዓኒ ነቲ ፕሮጀክትካ ዝውክል ኣነ ዝምካሓሉ ነገር ተለኒ እቲ ኣካይዳያ ኣይኮነ ነቲ ቁንጅና ኩሉ ሰብ ፅቡቅ ሰብ ኣሎ ኣነ እንተኮይኑ ደርስ ብዙሓት ካልኦት ድረኣናዮምን ደይረኣናዮምን ሓንቲ ግን እታ መምፅየይ ምክንያት እውን ናብኡ ብጀካትን ሃገር ምፍላጥ እንኮላይ ነቲ ኣድቨኬሲ ፓርቲ ስለ ዝነበረ ንሳ ፀቂጠ ማለት እዩ ሰብ እውን ቮት ምግባር ነይርዎ ብጣዕሚ ብጣዕሚ በቃ እቲ ካፍታ ፅዕሮም ዘምፅዋ እንጀረኦም ቮት እንዳገበሩ በብዓቅሞም ካብ ንእሽቶ ክሳብ ብዙሕ ታይላንድ ኦር ሳምቲንግ ነይራ ካልኤይቲ ምሳይ ዝወፀት ኣብቲ ቮቲንግ ብጣዕሚ ገሪምዎ ኤርትራ ንእሽቶ ሃገር እያ ውሑድ ጂዲፒ ኣለዋ ካበይ ከመይ ክንዲዚ እንታይ ዝበሃል ይገብሩ ኣለዉ ኢሎም ኣብ ጉግል ምግባር ኣብ ሪሰርች ምግባር ኤርትራ መን እያ ካበዮም መፂኦም ሰብሰባት ንምንታይ ከም ዝገብሩ ኣለዉ ሶ ዩዥዋሊ ሓደሓደ ግዜ ክትወዳደር ከለካ ኣይ ዶንት ኖ ፊፋ ሕጂ ሎሚ ዝነበረ ዓመት ተሪኢኹ ሞ ኬፕ ቨርዲ ፅቡቅ ኣውትስታንዲንግ ዝኾነ ፐርፎርማንስ ስለዝገበሩ ኬፕ ቨርዲ ኣብ ተፈላጥነት ኣብ ዓለም ሕ

0: it's different. ብክዕሶ ዓይነት ኣይደይኮነ ወላ ብቱሪዝም ሰብ ክኸይድ ደሊ ክሪኦ ደሊ ከምዚ ዲስካቨር ዘይገበርናዮ ዓዲ ይብል ማለት እዩ። ሶ ነዚኦም ከማኒ ከም ፊፋ ኢልካ ሕሰብዎ ዝውድድር ቁንጅና እውን እቲ ሰብ ነቲ ሃገር ክፋለጣሞ ካብኡ ተበጊሱ ከኣስ እንታይ ዓይነት ኢምፕሬሽን ትገድፍ ነቲ ኦዲየንስ ማለት እዩ። ሪሰርች ገይሮም ብዛዕባ ዓዲ ክፈልጡ ምድላዮም ይዝከረኒ ዝኾነ ናይ ትግርኛ ደርፊ ወሊዖም ንስዕስዑ ነይሮም ናይ ካልእ ካልቸር ከለዉ ጠቕላላ ናትና ናይ ባህልና ኣፍልጦ ዘይብሎም ዋዝ ቨሪ ወንደርፉል ኮይኑ ስምዓኒ ውፅኢት ካብቲ ቀዳመይቲ ካብ ዝሃልአይቲ ውድድር ወላ እኳ ኣብቲ ዝዓበየ ስቴጅ ኣብቲ ዓበ ውድድር ተዘይተዓወትና ከም መጀመርያ ግዜ ዝተሳተፈት ሃገር በቲ ዘለና ሊሚትድ ሪሶርስስ ቶፕ 10 ናይ ሲልቨር ኣዋርድ ተዓወቲ ኮይና ፎር ደ ፕሮጀክት በቲ ሓደ ወገን ከዓ ነታ ሃገር ከዓ ከምዚ ዝበልኩ ከዓ እቲ ሰብ ኪሪየስ ኮይኑ ክፈልጥ ብዛዕባ ምድላዩ እዚአን ተንክልቲ ዓወታት ኮይነ ዝስማዓኒ ግን እዛ ሚስ ወርልድ ትበሃል ኣይ ቲንክ ምስ ፐርሶናሊቲ ሞር ማች ትገብር ኮይና ተሰሚዓትኒ እንደገና ሳያ ከኣታ መጀመርያ ውድድር ቁንጅና ዝነበረት ኣብ ዓለም ሙሉእ ኣብ ሚስ ዩኒቨርስ ክኸይድ ከለኹ ነይርዎ እዩ ቢኪኒ ከም ሚስ ኣፍሪካ ይነበረን ግን ከምዚ ሙስሊም ዝገብርኦ መሓንበሲ ቦርኪኒ ዝበሃል እሱ እየ ተኸዲነ ተወዳዲረ መሓንበሲ ዘይገብር ኮይነ ወይ ሙስሊም ኮይነ ዘይኮነ እቲ ባህሊ ናይ ሃገርና ክዕቀብ ኣት ደ ሴም ታይም ከዓ ኣብ ስቴጅ ተሪእኻኒ ወይ ሽመይ ተዘኪርካኒሲ እታ ከምዝተኸዲና ዝነበረት ወይ ከምዚ ቅርፃ ዘይኮነስ በቲ ዝገበርክዎን በቲ ዝቐረብክዎ ፕሮጀክት ክዝከር እየ ዝደሊ ሶ ቦርኪኒ ተኸዲና ተወዳዲረ ማለት እዩ። እዚኣ ግን የብላ ምክንያቱ ዘን ደቂ ኣንስትዮ መፅን ናይ ብሓቂ ኣድቮኬት ትገብራሉ ብራንድ እቲ ኣምባሳደር ዝኾናሉ ሃገር ይኹን ዋላ እቲ ፕሮጀክት ኣብኡ ኢና ፎከስ ክንገብር ንደሊ ይብሉ። ሶ ናይ ተቐንቀሳቀስካ ወኬርካ ናይ ዝኽኣልካ ናይ ፅቡቅ ዝተኸደንካ ዘይኮነስ ናይ ትሕዝቶካ ዝርዩ ኦርጋናይዜሽን ስለ ዝኾኑ ናይ መጨረሻ ዕድል ክፍትና ኢለ ሓሲበ ሰው ኣገን ናይ መወዳእታ ግዜ ኣብዚኣ ተወዳዲረ እዚ ዕድል ንካልኦት ኤርትራውያን ኮላይ ዝሳተፋሉ መንገዲ ኤክስፕሎር ክንገብር መደባል
1: كيتمت قال لبي بفقر خي مسبلمر لبي بفقر خي مسبلمر
2: سنيت نتا ابايتا كسرحلو زلوا مدلوات كتغبر دحر منصح ابزي غزيزي نا فيتنام اغني علا اما برسب ارحمشتن فيستيفال ويزيرت عالم نيرترا ابزو فلوت ناي ميس وورلد وددر كتوكليا ازي مدرخ وددر دغاو صباق طراي زيكونه قالو شوعته مدبات ون زكاتتيو
0: وتوددر ا فيتنامي خخون ኣብ ሸውዓተ ካተጎሪስ እዩ ድፍለ እታ ዝበልኩካ ተቐዳሚት ሚስ ዩኒቨርስ ሰለስተ እየን ስዊሚንግ ሱት ኢቭኒንግ ጋውን ፅቡቅ ክዳንቲ መጨረሻ ትክደኖ ማለት እዩ። እታ ሳልሰይቲ ከዓኒ ኢንተርቪው ማለት እዩ ኢንተርቪው ክሎዝ ዶርስ ንሳቶም ጥራይ ዝገብርዎ ኢንተርቪው ኣብ ፋይናል ቶፕ 5 እንተበፂሕ ከ ኣብ ቅድሚ ህዝቢ ትምልሶ መልሲ ማለት እዩ። እዚኣ ግን ሸውዓተ ካተጎሪዝ ኣለዋ ናይ ስፖርት ኣለዋ ናይዚ ፕሮጀክት ካ ቪድዮ ኣለዋ ታለንት ኣለዋ ሄድ ቱ ሄድ ትበሃል ካ ኣሎ ከምዚ ዲቤት ዓይነት እዩ ዝመስል ንስኻ ተተመሪፅካስ ብኸመይ ነዚ ዕድል ክትጥቀመሉ ትደሊ ብዝብል ሓሳብ ማለት እዩ። ፕሮፌሽናል ኣውትዌር ኢና ንክደን ልክዕ ከም ኦፊስ ዘለካ ጌርካ ሕሰቦ ሶ ንብዙሕ ፅቡቅ ዕድላት ናይ ዓለም ዘዳለወካ ኮይኑ እዩ ስማዓኒ ፅቡቅ ኣብቲ ፕሮፌሽናል ቦታታት ንክትበፅሕ ሲ ዘዳልዉ ስኪልስ ኮምፒቲሽንስ ምድላዋት ኮይኖም ይስምዑኒ ፕላስ በተን ዝበልኩካ ዎክ ከመይ ጌርካ እንታይ ክዳን ተኸዲንካ እንታይ መሊስካ መጨረሻ ጥራይ ደይኮነስ ትሕዝቶካ ብምልኡ ንኸስተውዕሉ ዝገብርዎ ብዙሕ ካቴጎሪ ስለዝኾነ ከዓ ፅቡቅ ኮይኑ ተሰሚዐኒ ፕላስ ኢንኤኒ ካቴጎሪ እንተ ቀዳማይ ወፂኢኻ ሳልሳይ ወፂኢኻ እቲ ነጥቢ ናብቲ ናይ መጨረሻ መድረክ ንክትበፅሕ ፑሽ ይገብረካ ወይ ይድግፈካ ማለት እዩ። ባዕልና ናይ ባሓቂ ኣነስ ኣብ ዓደይ ተወሊደ ዝዓበኹ ፍረ ናይ ሃገረይ ስለ ዝኾንኩ እዚ ይመስል ኢፍ ናይ ባሓቂ ካብቲ ዝተዛረብክዎ ዝሰራሕክዎ ዝተኸደንክዎ ወላ እውን ብደገ ርኢኻ ደስ ዝበለካ ነገር እተሎ ኤርትራ እዚ ትመስል ኣነስ ንኢሽተይ ሬፕሬዘንቴሽን ናይቲ ብዙሕ ነገር ዘሎ ብኤርትራ ማለት እዩ። ካልኣይ ነገር ከምዚ ዝበልኩ ከዓ ትባህልና ባህልስ ሰብ ከይመፀ ከሎስ ትባህሊ ኣነ ናብቲ ስቴጅ ሒዘዮ ክኸይድ ከለኹ እቲ ባህሊ ከዓ ነቲ ኣብ ሕብረተሰብና ዘሎ ሰብ ጥራይ ዘይኮነስ እንኮል ዓይነት ዘይፈልጥ ብዛዕባ ኤርትራ ዜጋ ኢንተረስት ኣብቲ ዓዲ ዘለዎ ብኔጋቲቭ ጥራይ ዘይኮነ በቲ ፖዚቲቭ ዓይኒ ካልእ ዝፈትወሉ ምክንያት እተሎን ከምዚ ዓይነት ውድድር ቁንጆ

ና ኢትስ ቢካዝ ንዓድኻስ ብሓቂ በቲ ፅቡቕ ሸነኻታ ዘለዋ ህያባት ከተላለያ ምኽኣል ማለት እዩ። ፅቡቕ ዕድል ኮይኑ ይስማዓኒ ኣምባሳደር ናይዚ ዓይነት ኮዝስ ክትኮን ከለኻ ሲ ምስ ተዛረብካሉ እዩ እቲ ሰብ ዝነቅሕ ንድስዝ ኣብ ሓንቲ ቦታ ኮይነስ ንብዙሕ ሰብ ሪች ክገብር ይኽእል። ካብ ኣነ ሓደ ንሓደ ሰብ ድነግር ኣብ ሓደ ቦታ ኮይነ ንብዙሕ ሰብ እዚ መልእኽቲ ከብፅሕ ምኽኣል ከዓኒ ኣይ ቲንክ ዓብ ፀጋ ኮይኑ ይስማዓኒ። ኣነ እንተገይረዮ ከዓ ሰብ በብወገኑ ኮይኑ ከምቲ ዝገብሮ ዘለኹ እኳ ኣብ ዝበለፀ መንገዲ ክሰርሓለኹም ዝኽእል ስለ ዝኣምን ካልኣይ ፅቡቅ ኣጋጣሚ ኮይኑ ይስማዓኒ። ኣብ መጨረሻ ንዓይ ከዓ ንውልቀይ ንነፍሰይ ከዓ ኣብኡ ከይደ ዝራኸቦም ሰባት እቲ ዝኸዶ ዓዲ ካብኡ ምስ ወፃኹ ከዓኒ እቲ ኦፖርቹኒቲ ተጠቂመ ነቲ ናተይ ክሰርሓሉ ዝደሊ ነገራት ንምስራሕ ከዓ ይሕግዘኒ ኮይኑ ይስማዓኒ። ንኣብነት ብራንድ ናትካ ክትከፍት እንተ ደሊኻስ ናተይ እንተ ብዛዕባ ትምህርቲ ኮይኑ ፀኒሑ ከመይ ገይረ ናተይ ዝኾነ ነገር ትምህርቲ ሞነዚ ዝብሎ ዘለኹ ነገራት ዘማልአ ክገብር ይኽእል። ኦልሬዲ ግን ኣብቲ ሰብ ስለ ዝፀንሐካ ሓድሽ ቢዝነስ ኣይኮነን እዚ ነገር ከመይ እዩ ዝብሎ ሰብሲ ኣይኮነን። ኦልሬዲ እምነት ስለ ዝፀንሖ ሰባባኻ ንክመፅእ ሲ ፅቡቅ መንገዲ ኮይኑ ይስማዓ።

0: ስኒት ኣብ ዝዛዕበየ መድረኽ ስማን ስማ ሃገራን ዘስሚ ብዓብዩ ድማ ሕልማ ጋህዲ ዝገብር ታሪኻዊ ዓወት ምጉንጻፍ ምሽብሻባትያ ከተካይድ ቀንያ ኣብ ኤርትራ ብምምጻእ እውን ናይ ክልተ መዓልትታት ዑደት ፈጺማ ነይራ። ናይ መፋን እውን መተባብዕን መደብ እውን ተኻይዱላ።
1: ኣውልቲ ኣትክልቲ ለምለም ዕምባባይ ናይ ዘለዓለ
2: ሰው ንክልተ መዓልቲ ጥራይ መፀ ዝመፀ ኩሉ ቀንዲ ምክንያት ከዓኒ ምዝ ኣብዚ ዓድና ዘሎ ማሕበር ናይ ስፔሻል ኒድስ ክላል ኢለ ምቲ ዝገብሮ ዘለኹ ከመይ ክንደጋገፍ ክንፋለጥ ንኽእል ኢለ ነዚ ኢለ የ መፀ መጀመርያ ትማሊ ንጉኣቴ ማለት እዩ ብኤርፖርት ኣቴትኽ ኢለ ናብቲ ስፔሻል ኒድስ ዝመሃሩሉ ክላስሩም ምስኦም ክላለ ከይደ እቶም ተምሃሮ ኣብ ክላስሩሞም ርእዮ እንታይ ይመስል እንታይ ይሰርሑ ብጣዕሚ ምርኣዮም ደስ ኢሉኒ። ብጣዕሚ ብጣዕሚ ምስኦም ግዜ ምሕላፍ ደስ ኢሉኒ። ፅቡቕ ናይ ምፍላጥ ናይ ሙዚቃ ናይ ሻሂ መደብ ጌርና ካብኡ ወፅኤ ናብ ኣይገስ ናብ ዝውድድር ዝኸዶ ዘለኹ ከዓ ከምቲ ዝበልኩ ከዓ እንኮላይ ናይ ሃገርካ ዘሎ ፅባቐ ንክተፋለጥ ስለ ዝኾነ ዝኾነ ሓደሓደ ክዳውንቲ ይኹን ቅዲ ይኹን ባህላዊ ዝኾነ ከምፅእ ኢለ የመፅ ብዛዕባ እቲ ፖቴንሻል ናይ ዘለውና ሓደሓደ ሰፈይቲ ከዓ ኣይ ቨሪ ኢምፕረስድ የስ ስፐሲፊክሊ ምስ ሓንቲ ዝሰርሖ ዘለኹ ፋና ትበሃል ሲኢለ ኣምፅላ ብሓፂር ግዜ ፅፉፍ ኣሰራርሓ ገይራ ሓደሓደ ነገራት ስለዝቐረበትለ ፈሪዳ ከምኡ ሓደሓደ ነገራት እዚ ክሕዝ ምካለ ብጣዕሚ ተሓጉሰ ትዘድልየኒ ንክዕወት ነዚ ውድድር ዝተማልእ ኮይኑ ስማዓኒ። ካብኡ ናይ ድሕሪ ቀትሪ ድርፎ ከባቢ ከይድና በለስ በሊዕና ሓደ ሓርቲ ንእሽተይ ድመስል ግን ብጣዕሚ ዝናፈቕ ነገራት ናይ ዓዲ ማለት እዩ።

ዝተሓር ናይ መጨረሻ ከዓ እታ ገይርያ ዝኸይድ ክራውን ኤንሳሽ ዝውሃበላ ሰነ ሰዓት ከዓኒ ድሕሪ ቁሩብ ሰዓታት ገይረ ፅባሕ ንጎ ንዓደይ ክምለስ እየ። ድሕሪ ክልተ መዓልቲ ከዓ ናብ ቪየትናም ክወዳደር ክኸይደ ሶ ኣብ ፀሎትኩም ዘክሩኒ ደገፍኩም ኣይፈለየኒ ክብለኩም ፈት ታንኪ ሶ ማች። ከምዚ ጌርኩም ግዜኹም ወፊኹም ሳይ ክተምስ እዩ ኣብ ካልኣ ዝኾነ ቦታ ክትከዱ እንዳኸኣልኩም ከለኹም እታ ዘላትኩም ግዜ እንሳይ ክትሕልፍዋ ስለ ዝወሰንኩም ከመስግነኩም ይፈልጡ ዓይኖ ክወዳደር ከለኹ ንኤርትራ ወኪለ ነዞም ህፃናት እዚኦም ወኪለ እየ ዝወዳደር ዘለኹ ዓወት ከምትምነዩለይ ከምትፅብዩለይ ከምትድግፉኒ ዘለኹም ውን ይኣምን። ኣብዚ መፅ ከምዚ ዓይነት ኣቀባብላ ከምዚ ዓይነት ሰፖርት ከምዚ ዓይነት ደገፍ ከምዚ ዓይነት ምፍናው ክግበረለይ ከሎ

0: 하고 새 우산 예쁘게. 다음과 같이 다가와. 그러니까 콜로코 같은 분들한테 다가와. 내가 땡큐 홀라니까.
1: ኣብ መወዳእታ ስኒት ኣብ ልዕሊ ኣእምራ እውን ምዕባላ እውን ድርስነት ዘለዎም ሰባት ኣተኪራ ለበዋ ብምሃብያ ተፋንያትና ኣብ ዝተካየደ ውድድር ከምኡ ውን ኣብ ቀጻሊ መደባታ ዓወቶን ኣሳልጦን ንምንየላ
2: ሓደ ምቕባል ኣነ ህያብ ኮይኑ እዮም ዝስምዑን እዚኦም ህፃናት እዚኦም ሓፍተይ ስለ ዘላየ ኣነ ዕላማ ፐርፐስ ረኪበ ኣብዚ ዝሰርሓሉ ዘለኹ ዝሰርሕ ዘለኹ ከም ኣዝመሰለ ህፃን ካልእ እንተ ዳ ርኢ ከዓ ንሳ ኮይኖም ስለ ዝስምዑኒ ንዓቃቶም ናይ ምድጋፍ ናይ ምሕቋፍ ልቢ ወይ ርህራሀ እሳ ዝገደፈትለይ ኮይኑ ይስማዓኒ ሕጂ ከዓስ ልክዕ ከምቲ ንዓይ ህያብ ዝኾነትኒ ካራክተረይ ዝለወጠትኒ ዕላማ ዝሃበትኒ እንተ ደኣ ኣብ ኮሚኒቲ ሸር ገይረያ ከምዝ ፅልዋ ዝንዓይ ድገበረትለይ ንካልእ ሰብ እውን ክትገብረሉ ትኽእል ሶ እዞም ስድራ እዚኦም ከዓ እንተውፅኦሞም ከምቲ ንዕኦም ፈቃራት ዝገበርዎም ነቲ ሕብረተሰብ እውን ፈቃር ኣላይ ንክገብሮም ሸር ተዝገብርዎም ኮይኑ ይስማዓኒ ብጀካ እዚ ንሕብረተሰብ ፅቡቅ ኤፌክት ዘለዎም ናይዞም ህፃናት ብልዕሊኡ ከዓ እንተወፂኦም እቶም ስድራ እውን ብሓቂ ይኣምኑ እዮም ኢሎም እንተሓሲቦም ከም ንስኻ ዝኣመንካሉ እዩ ውላድ ካብ ዝብፅሕ ዝበፅሕ ኣይክእልን እዩ ተይልካ ተኸባቢ እውን ስለ ዘይተገባግበሉ ኣይበፅሕን እዩ ንሱ እንተ ደኣ ይኽእል እዩ ተይልካ ግን ክትፀዕርን ክትፍትንን እውን ስለ ዝኾንካ ክበፅሕ ይኽእል ኢለ ስለ ዝኣምን ንስድራ ሓደራኹም ንውላድኩም ዝበርትዐን ዝሓየለን ጠበቓ ንስኹም ኢኹም ካባኹም ተበጊሱ እዩ ከዓ ኩሉ ነገር ክቆንዖም ዝኽእል እሞ እዞም ተዋሂቦምኹም ዘለዉ ህያብሲ ንባዕልኹም ጥራይ ደይኮነስ ምስ ህዝቢ ምስ ኮሚኒቲ ምስ ዓለም ሸር ክትገብርዎም የላ

ሕሶታት መደባት ሞዛይክኹም ትከታተሉ ዘለኹም ክቡራት ተዓዘብትና ኣስዒብና ድማ መደብ ዌክ ኢና ሒዝናልኩም ቀሪብና ዘለና ዝተፈላለዩ ኣዛነይቲ ዝኾነት ሕሶታት መደብ ዌክ ሒዝሃልና ቀሪባኣላ። ናይ ሎሚ ሰሙን ዘዋሃደልና ድማ ኤዲተር ያፌት ተኽለ እዩ። ኣብዛ መደብ እዚኣ ቀፃሊ ዘበርክተልና ዘሎ ሚካኤል ሓድጉ ድማ ብስመይን ብስም ተዓዘብትን እናመስገንኩ ናብቲ ሕሶታት መደብ ዌክ ከስግረኩም እየ ተኸታተሉ።

Ha ha ha!

0: I do so much of a such.
1: Hello.
0: I do so much of a such. Ha ha ha!

なんだ

0: ብስራት ካብ ቤት ስነ ጽባቐ ኢግል ኣብ ከተማ ኣስመራ ዝርከብ ሓድሽ ትካልና ስነ ጽባቐ ኢግል ካብዚ ዓመታት ሒዙ ብሉፁን ጽሑፉን ብዋጋ እውን ርትዓዊ ዝኾነ ኣገልግሎት ቀሪቡ ማዕጹ ኣርሒ ይጽበየክን ኣለዎም። እንህቦ ኣገልግሎት ሜክ ኣፕ ምልጋብ ጽፍሪ ማለት ጀል ምጽርራይ ኢድን እግርን ማለት ፔዲኬር ሚኒኬር ስቲም ናይ ኣካላትን ናይ ጸጉርን ባህላዊ ጥሽ ዝተፈላለየ ዓይነት ቁኖ ናይ ዓበይትን ቆልዑን ምንቃሽ ከምኡውን ዝተፈላለየ ባህርያዊ ነገራት ንቆርበት ኮነ ንጸጉሪ ነጸበቕ። ደቂ ኣንስትዮና ንዘለክን ጠለባት ንምምላስ ትካልና ኢግል ስነ ጽባቐ ብምሉእ ምትእማን ብሉጻት ክኢላታትን ተዳልዩ ይጽበየክን ኣሎ። ኢግል ስነ ጽባቐ ከም መቐጸልታ ናይቲ ዝህቦ ዘሎ ናይ ስነ ጽባቐ ኣገልግሎት እንሆ እውን ሎሚ ኣብ ዓውዱ ስነ ጽባቐ ብምትኳር ዝተፈላለዩ ስልጠናታት ብምድላው ንጉዱሳት ተምሃሮ ብርትዓዊ ዋጋ ንምቕሳም ተዳልዩ ከም ዘሎ ብሓጎስ የበስር። ኣድራሻና ከተማ ኣስመራ ጎኒ ቤት ጽሕፈት ፖሊስ ትራፊክ ዞባ ማእከል እዩ። ዝያዳ ሓበሬታ ብቁፅሪ ሞባይል 07798862 ብምድዋል ክትሓታን ቆፅራ ክትሕዛን ትኽእላ ይኹን። ብድሓን ምጻ ኢግል ስነ ጽባቐ ናይ ጽባቐ ይኹን መልሲ።
1: ትሕሶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይደ ዘሎ ክብራት ተዓዘብትና ተሪፋትና ዘላ ትሕሶ ድማ ተኸታታሊት ፊልም ገፅታ ክትከውን መበል ሻምናይ ክፋላ ክስዕብ እዩ ተኸታተሉ።

0: ዘጋጠመ ሓደጋ ማዕረግ ክንደይ ከቢድ ምዃኑ ኣይጠፋኣካ ንኸው
1: ማይክ እንታይ ከ ዘረባ ኩሉ ትብሎ ኣሎ
2: ኣይትሓዝለይ እምበር ከምዚ ዓይነት ዘረባ ከባ ክሰማዕ ኣይተፅቡቕ
3: ኢለካ ኳየ ተለኣኽካ ከምዝመፅኸ ዳ መዓስ ጠፊኒ
4: እሞ እንታይ ኢና ወይስ በዕሉ ንፈልጡ ኢልክና
5: ወደ እንታይ ኢና ሕበበ ነብሎ ዘለና ኣቦኹ ዝብለክ ደሎ ስኒእሽተ ይኹም ዕድል ክተጠቅምሉ እዩ ዝብለክ ደሎ
6: ባባ እቲ ዘለኽዎ ፀገም ፅቡ ጌርካ ትፈልጥ ኢኻ ነቲ ኣነ ዘለኽዎ ፀገም ነቲ ወሪድም ዘሎ ቐንዛካ ልዕለይ ክርድኦ ዝኽእል ሓደ ሰብ የለን
7: ሚኪ ሓቂ ብዘይ ሕበብ ክነግረካ እተኮይና ኣነ ኣብ ልዕሊ ሰለና ዘይወዳ ፍቕሪ እዩ ዘለና

0: ከመይ ቀኒ ኸ ሓንዲ ኸ
1: ከፈደስከ ንበሪ እሞ እንታይ
0: የርክ ነሳብሪኒ ክስጎ ክዳ
2: ብኣዳማይ ስለ ሰዓርኩኻ ሕናኸፈዲ
0: ናይ ማዓት ወዲያንስ ከም ገለ ጌርዳ ደጊ መፃዊት ክሳዕረክም በርስኺ ዕረፍቲ ትብኒኒ ኸ
2: እንታይ ገበርካ ወደ ሕጂ ከ በርገር ክበልዕ
0: ንዕባ ነቲ ካልኣይ ግዜ መስዓርካ ሽር ጌርክዮ
3: ስምዓኒ ሄኖክ ብዛዕባ ሰሊና ክትፈልጦ ዘለኹ ሓደ ዓብ ነገር ኣሎ ሰሊና ኣብ ሂወት ሓደ ዓብ በደሊ ወሪድዋ ኣዲያን ሓዋን ብሓደጋ ምኪና የመይቱ ሓወይ እውን ኣብ ዝኣትዩ ዘይበሃል ጠፊ እዩ ኣድያ ብሕማም ሓዋ ድማ ብሓደጋ እምበር ክልቲኦም ብሓደጋ ከም ዝሞቱ ኣይትፈልጥነ እዚ ከዓ ንዓዓ ክሓሻ ኢልና ዝገበርናየ እዩ ስለዚ ተወሳኺ ፀቕጡ ከይትፈጥረላ እየ ዛረበካ ዘለኹ
4: ምክኤለ እዚ ጉዳይ ምንታይ ንዓይት ነግረን ኣለ እዚ ድሓርካ እዚ ሓደጋ ትብሎ ኣለካ እንታይ እዩ
3: ድሓን ብዛዕባ ኣስፍሒና ክነዕልልና ሰሊና ግን ይትረፍዶ ዛንታ ዘ መቓብሪ ሓዋን ኣዲያን እውን ኣብ ዝዓዲ ከም ዘሎ ይትፈልጥነ
4: ድሓን ኮለል ዘብለ የብልና ምክኤለ ብኸመይ ፈሊጥካ ዩ

0: ንበር እዚ ጉዳይ ኣነ ለላዕሊ ይፈልጦ እየ
1: ካብታ ዝፈርሓኻ ክይወፃኹ ከመይ ይፈሊጥካ
0: ሚኬለ ንሱ ተገዳሲ ይኮነ ግን ንምንታይ ኣሰልና ክትፈልጥ ዘይተደልየ ዘሎ
1: ጨሪሳ ክትቆብፆም ደልዩ ንኦም ዘኪራ ብዛዕባ ትዛንታ እንድሕር ኣ ክትሓትት ጀሚራ ብዙሕ ክንሕምልሶም ዘይንኽእል ሕቶታት ክስዕብ
0: ግን ዚ ጉዳይ ኮ ብካልእ ምስማዕ ኣይተርፍኒ ሳዕበይኑ ይኸፍእ ድሓር ውዒላ ሓዲርካ ምፍላጥ ኣይተርፍኒ
1: ርዳእኒ ኣነ እንዳንኤልን ክንነግረልና ክንደይ ግዜ ተበጊስና ግን ካ እቲ በዓሲ ኢልና ንምለስ
0: ሰሊና ከምዚ ክትከውን ዝግበአ ሰብ ኣይኮነትን
1: ሓቅኻ ንስኻ ሓሊት እዩ ዘዛርበካ ዘሎ ድሓን እንታይ ንገብር በዕለይ ሓሲበሉ ኣለኹ ንስኻ ጥራይ ሓደራኻ እዚ ዘረባ እዚ ወይ ዚ ምስጢር እዚ ከኣፍካ ከይተውፅኦ ስጋ ብነግረ ሕጂ ንካ ሞ ዝሓዞ
0: ንምንታይ እዙ
2: እንካ እንደ ድሓን ሓዞ
1: ካ ንኸይና መግዝእ ክኮና
0: ለእንታይ ክትገብር ኣለካ
1: ድሓን ሓዞ ጥራይ ግን ጥንቅቕ በል ሓራይ
0: ድሓን ፀገም የብሉና ትሱ
1: ወቐፃሊ ክንራኸብ ኢና ድሓን
0: ረይ ሞ ክይደአነ
1: ረይ ብሮ መዓልቲ

0: ንምንታይ እዚ ምስጢር ዝናዓት ነግረን ላ ኣብለን ቋሓማ ቋሓማ ሚ ቋሓማ
1: ዳና ጆ ግን ቅድሚ ሕጂ ቴንስ ገለ ፀዋት ነርካ ምሽ
2: እዋ ከምዚ ሰብ ክውሕደና ከሎ ገለስ ንሕለና ንፃወት
1: ኢና ለከንዶ ፐርከት ተሓዛ ክንገልመ ለ ክንስ ከመይ ድክብ ድማ ይፅባቅ ፀዊት ክና ኣነ ንበዓል ከማል ጥራይ ድምካሓል ዶንበር ንዓክስ መካልሲ ነኪ
2: ምስለኒ ላይ ግዛ ሒትሳዕር ዝብለካ ዘሎ
1: ታሓን ግደፊ ጥራይ ሕጂ ዋላ ናይ ውልቃውያን ኣሰልጠንቲ ድ ዋላ ገለ ገረስ ክገጥመኪ እጆኺ
2: ኣታስኻ ከተስጉገኒኢኻ
1: ሓቂ ክሳብ ኢና ሓፍቲ እሞ ክሳይ በግበሪ ናንበር ክባሃብኒ ምናልባሽ ፈርሒ ክንተሕባ ክስ ርከቦት ኮነኖ
2: ድሓ ንሱስ ሕዛ ጥራይ ባሮ 7 21
1: በቃ ሳይ ክሳይ ገብረልክ ምስኮል ገብረልክ ንዲ መዝግብ ያኸ ኦኬ እው ኣንተ እንታይ ራ ተቐቢልክኒ
2: ውይ ኣንተ ናይ ካልእ ኮ ይመሲልኒ ያምሰወ
1: ነገር ክሳብ ኢ ግና ኣኒትሰብ ክህድብለልክ ኦኬ ባባይ

ዋይ ኣታ ክንዲ ደስ ትብለካ ወደ ዛጓል ናይዛ ዝቆለበት እንዲ ሕጂ ትራንስፈር ጌራትለይ ናይ ብሓቂ ዓባይ ሰብ

0: ስምዓኒ ኣነ ገንዘብ በዚሕኒ ኮንኩም ዝኸፍለካ ዘሎ
1: ንሕና ምንታይ ና ዘይገበርና
0: እንታይ ዘይገበርና ስራሕኻ ተፅፍፍ ኣነ ዓቕሚ ይብለይን ትብል ከለካ ግድፎ ካልእ ሰብ ይስእኒ
1: ኮምባይ ትብለታይ እዚ ኳ ገለ ዝረኽቦ እታ ሓበሬታ ስለ ዘሎ እዩ በር መደና ፅፉፍ እዩ ነይሩ
0: ኣታ ገደፈኒ ዶ ካልእ ሓበሬታ ረኺባ ገደመለይ ትበለኒ ስራሕኻ ኣፅፊፍካ ዝሰርሕ መሳርሕትኻ እንድሕር ዘይተኣምኖ እንትኾን ከኻ ግረፎ ዶም ዞኦም ስራሕ ምሳይ ምስ ቤለይ ዝሰርሕ
1: እዚኣ ፅቡቕ
0: ገዛ ንኸይድ ነጢርካ ተኣተውሉ ቦታ ከዓ ክሕብረካ ያ ተኻሸሉ ተኣት
1: ንምንታይ ዳኣ ንገዛ
0: ዳ ጠቀመ ይብሉ ፅፉፍ ሓበሬታ ምፀልከ ኣብቲ ካሸሎ ሰብ ዘይብሉ እዋን ነጢርካ ተኣቱ ኣቲኻኻ እቲ ዝግበር ጌርካ ትወፅእ
1: ኣብ ገዛ ይከብድ
0: ከመይ ኢሉ ከብደካ ስራሕኻ ደይኮነ እዚ ዕርቡን እዩ ውዝኸከ
1: ራይላን
0: ግን ከምቲ ዝበልኩኸ ኣነ ንስኻ ንትራይ ጥንቃቕ ስተች

0: ሞ እዛ ገዛ ኩላ ርኢካ ኣለኻ ሕጂ ከም ዝበልኩካ ናትካ ስራሕ ንብረት ምግጣሚ ኣቦታ ዓማዊል ኬትካ ምግጣሚ ካልእን ካልእ ብደገ ዝመፅእ ንብረት ምግጣም ሰሊና ካብ ንእሽተ ካ ከለካ ፅቡቅ ኣፍልጦ ናይ ጠዋሉ ኣለዎ ኢላትን ነራ ኣብ ስራሕካ እውን ኣዝኻ ንፉዕ ምኳን ከዓ ነገራትን ስለዚ ካባኻ ብዙሕ ክፅብ
1: ፀገም የለን ኣምና በዚታት ኣይጠራጠር ዝከኣለን ዘበለ ኩሉ ነገር ገብር
0: ኩሉ ዝበልኩካ ኣይትረሳዕ ኣይትሕማቅ ዝኾነ ነገር ተደሊኻ ኣነ ኣለኹ ሰሊና ውን ኣላ
1: ረረ
0: ሞንታይ ኣሎ ካልእ ዝተረፈ
1: ወላ ሓንቲ
0: ወላ ሓንቲ ብጥሩሕ ዳ ሰርሕ ደሞዝካ ኣይተዓትት እንዳ
1: ደሞዝ በስአኒ
0: ድሓን ንግዜኡ 65 ገይረልካ ኣለኹ ስራሕካ ተለይካ ሸዑ
1: ፅቡቅ ሕረ ሰማዒ
0: ሰሚዕና ኣለና
1: እወ
0: ደቃሙ ስራሕካ ጅምር ትኽእል ኢኻ
1: ወይ ተወልዓምን

0: ከቤት ኣመ
1: ረሲያ የ ነጠር
0: እንታይ
1: ኣመርካ ብዙሕ ርአካ ይፈልጥኒ ግን ሰሊና ወዲ ገዛውትና ይትብለካ ነራ
0: እወ ወ ሓንሳብ ኢና ኣነስ ርአከ
1: ተዘይተጋጊ ግን ወቴድሮስ ያ ቴድሮስ ማለት ኣብቲ ሰራይ ዝገዛ
0: እወ ፅቡቅ ኣለኻ
1: በቃ ሓራይ ፅቡቅ ናይ ስራሕ ኣለካ
0: ቴንክ ዩ ቴንክ ዩ

እምባእ እዚ ሰብኣይ ዳ እንታይ ሓስብ እዩ ብዛዕባ ዘር ሓቲትን ብኣይ ገለገለ ስክፍታታት ይህልዎ ደኹ ማዕሩክ ንዶ ዲክዲ ድሓን ብተግባር ክእምኖን ክሕጉሶን ክኽእል ኣለኒ

0: እምቧ እንታ እንታይ ይበሃል እዚ ሰብ ከመይ ገይሩ እዩ ሕሉኑ ደፊኑ ዝኸይድ ዘሎ እዚ የተሓሳስበካ ዶ እዩ ዛዓርከይ ዳኒ ኣለኻ ዶምሰ
1: ኣሎ ተዛሪብካ ድ
0: ተዛሪብካ ጥራይ እንታይ ኣጋጢምካ ምስ
1: ዳሓኒ ስለ ናይ ስራሕ ገሊአ ክሓስብ ፀኒሐ
0: ዋ ናይ ስራሕ ዳኻ መዓስ ተሓስብ ምስ ስማዕ ኣሎ ምስ ሚካል ገለ ተቆራሪኹም ኣለኹ ዶ
1: ኣሳካማ ዳሓኒ ንድለካ ኣሎ ብስራሕ ካል ኣይኮንኩን እንታይ ዳሓኒ
0: ኣና እንዳስቂ ኢለ ኣብ ዘንበብክዎ ገሪምኒ ፀኒሐ
1: እንታይ ዲኻ ንቢካ
0: ይዝረፍ ክትውዕሎስ ንኽትዛርበሉ ከማሲ ነብሰ ስጋኻስ ፈጥፈጥ እዩ ዝብለካ
1: እንታይ ድ
0: ተብ ወዲ ሰብ ንኸምኡ ፍጡር ወዲ ሰብ ከመይ ገይሩ እዩ ዝጭኩነሉ
1: ፈጠም ተታሒዙ
0: እታ እንታይ ኢኻ ወታእታ እንዳበልካ ነብስካ ኣሲርካ ትዛረበኒ ዘለካ እንዳ ከመይ ገይረ ክፈልጦም ኣብ ዘንበብኮ ከየ ዝነግረካ ዘሎ
1: ተታሒዞም እዮም
0: ሂቦ ሰብ ሕሊፎም ዳኣ ክተሓዝዮ እምበር እንታይ ደልያ ጎረቤት መዋት ብዝሃበ ሓበሬታ ተረኺቡ ምትሓዝ ተበሉካ ኸ ንክልቲኦም 25 ዓመት ተፈሪዶ
1: 25 ዓመት ዳ ኣይበዝሐን
0: ኣይበዝሐን ውሒድዎም ከማል ስማዕ እታ ዝሕለፍዋ ትንፋስ 25 ዓመት ውሒድዋ ማለት ካ

0: 大概我都没多三十多没多
1: 好
0: 吧那黑多
1: 我那黑咋的是没拿我跟爹那给没挣
0: 那啥的大家疼的吧这还是没跟你去

0: ቃል ከይስ ነግሮ
1: ይንካ ዳን ሐወንተ ኾንዲ
0: ማአሎ
1: ከመይ ማለ
0: ከመይ ማለ ከመይ ማሁለ ተብኪል ትዘይ ወዳዝ ነበረ ፍቅሩ ሸተመይ ኮይነ ተጨንቁ ተዋጢሩ እንዳሃለወ በቀዳሓን የይ ምጥራይ ዓፅወኒ ከምኡ ሕልፍ ሓሊፎ ምሰይ ብኣስን ንብረት ምስ ባህርን በፂሕ በቃ
1: ቁሩብ ከም መበገሲ እንታይ ትብል
0: ብዛዕባ እዛ ሓድሽ ምህረት ይዕሊል ንዘይፈልጥ ሞ ከመይ ክብለ እዩ መቐዳማይ ከምኡ ተስፋ ዝቆረፅ ኩሎ ማለት እዮ ነራ ሳኺሩ ከ ይመፅእ ንትብኪ
1: ብዛዕባ መስተን ስኽራ ንዓይ ክቋይቆ እንዳባዕለ ሰኺሩ መፅእ
0: ከድመካ ኮ እዩ ኩሎም ዞም ሕጂ ዘርእዮም ዘሎ ባህርያት ሓደሽትን ብሓንሳብ ዝመፁን እዮም
1: ኣነ ግን ከምዚ ትብልዮ ዘለኹ ባህሪ ይረአ ኩሉ
0: ኪኤልሕበይ ብጫ ብጫ ክንተ ብኪኤል ንስኻ ስለዝኾንካ ሓው ንስኻ ጥሪኢካ ክትሕግዘኒ ትኽእል እንተኾነ ንዓኻ ዝዕለለጋ ፀገማ እተልዎን ዓይ ንገርኒ እተዘይ ኮይኑ ግን ከምዚ ኣነ ዘይነገርኩካ ከም ምግለ ጌርካ ፀገሙ ፍለጥ
1: ድሓንሓንሓንኩ ድሓ እዛ እንታይ ለበዋ ድልይዎ ባዕለ ኣለኹ ድሓ
0: ሓደረኻ ብኪኤል ብጫኻ ሓደረኻ ኣነ ሕማቅ ቁጥረ ኢ ዳሕስብ ድሉ
1: ይካል ሕማቅ ማለት
0: እታ ብኪኤል እንተ ሓሳብ ሓሳብኩ ከምዚ ኣእምሮ ንስሓተ ኮይኑ ኮይኑ ስምዓነ ዶ ኣሎ ፅሉል ኮይኑ ቕየር
1: ይካል በጃ ሕማቁ ሕማቅ ይታሰብ
0: ሓሳብ ጥራይ መዓስ ኮይኑ ይርእየኒ ዘለኹ
1: ይርእየኒ ዘለኹ ብሓ ሓኒ ብሓ ዘጨንቀ ይብልካ

0: ማቅዳማይ ኮ ኩሉ ኣካይዳኻን ኣከዳዳንኻ ንርኢ መምህር ትመስሊ ኢለ
1: ይሄ መምህር ፍሉይ ኣከዳድና ኣለዎ ድ
0: ዘይኮነስ ግን ክትግምቶስ ቀሊል እዩ ኩሉ ሰብ ከዓ ንስርሑ ዝመስል
1: ሓቂ ዘረባ መስተባዓሊትን ንፍዕ ትገማት ኤኒዌይስ ግን ኣብ ኮሌጅ ናይ ቢዝነስ መምህር እየ
0: ሓቂ ፅቡቅ
1: ያ ብያ ክትምስ
0: ሎሚ ኣነ ናብ ዝወሰድኩ
1: ኖኖ እዚ ግብጃ ናት ስለ ዝኾነ ቦታ ጥራይፍረስየምስሕ ማለት እዩ
0: ከምዚ ዝደለየ ኮ ኣበይ ክትምስሕ ኢ ሓት ሕዚ ካ ዩኸይድ
1: ዋሳብ ኣነ ኮኒ ትፈትዮ ቦታ ገለ ከይልዎ ኪል ምርፅገም ይብሉን ኮ ዘክለ
0: ሎማ ዓንቲ ናተይ መደብ ብቕዳማይ ካ በርገር ጋቢዝካን ሎማ ዓንቲ ኣነ ከምዝሓቀ
1: ቃፅገም ኣብ ደስ በለኩም ንኸድ
0: ኮን ኣነይ ኮስደካሕ በፂሕና ኹም

0: ተቐበልና ተቐበልና ነገር ከይተምፅእ
1: ማነ ዘይገድፈካ ክርኤካ እንዴ?

0: ሓወይ ስለ ዝኾንካ ንምበር ቴሌፎን ብዘይምልዓልካ ትቅፃ እዩ ዝግባአካ ነይሩ።
1: ኣብ ሓዊቶ ናይ ኣሕዋት ከም ትሰርሕ ዘለኻስ ከዓ ሓወይ ትብለኒ
0: ሓጂ ኒሕ ዘለዎ ዘረባ ተዛሪብካ ዝወሰንካ ኢኻ ትመስል። ግደፍ ግደፍ ግደፍ ግደፍ ኣኽ ግደፍ ንኽትሓስብ ዝኣክል ግዜ ሂበካ ይመስለኒ።
1: ድሃን ኩሉ መዓልቲ ለዎ ትፈልጥ
0: ኣባህላኻ ኣብ ውሳነ በፂሐ ኣለኹ እዚ ዘስምዕ
1: እዋ እወ ወሲን ኣለኹ። እንታይ ከም ዝወሰንኩ ግን ብኣካል ተራኺብና ክነግረካ ደልዩ ኣለኹ።
0: ፅቡቕ ዘይኣነስ ንዓኻ ትፅበ ዘለኹ።
1: ኣበይ ጥራይ ንራኽብ?
0: ስቕኢለ የተሰኪፈ ፀኒሐ ማለት እዩ። እዚ ሓወይሲ የጨንቆ ኸይህሉ
1: ኣታ ሰብ ኣበይን መዓስን ጥራይ ንራኽብ?
0: ምሸት ሰዓ 8 ኣበይ ከም ዘለኹ መልእኽቲ ክፅሕፈልካ ቀልጢፍካ ትመፀኒ።
1: እየ ሕጂ ኸደይ ትነግረኒ
0: ዝተባሃልካ የ ጥራይ ግበር።

0: ኣታ እንታይ ዝበለዎ ምጥፋእ ዳ ኣሉታ
1: ሓቅኻ ጥፍየካ ገሸት እዩ ዘለኹ።
0: ኣበይ ድኻ ዘለኻ?
1: ባሳ ኣለኹ ኣፍ ናይ ምሸት ክለቢ ኢለካ እትዩ።
0: እንታይ ዛረባ ኣለኻ? ደለይካ ከዓ ነይረ
2: ኣነ እዚ ካብዚታት ከጨነቐለ እንታይ ኢኸ ዝኾነ ዕላል ኣለኒ ገለ መልእኽቲ ብልካ ኣብሳ ሒዝክን ትመፅ
3: እዩ ሞ ተኾጋ
4: ሸምሽታይ ኣብ ፅምዋ ግደ ሰለሳ ይበኒ
2: ንሰለና ንሸተ ሪኢኽለና

0: ሓሳብ ሓሳብ ከዓ ማያ ኣጥቦ ብቢሮ ጥራይ ባስ ከም ከይደ ብቁላብ ገብላ
1: ሓሓ እንተ ንስቲ ወላ ሓንቲ ይብል መንገር መ
0: ሓሊልካ ኳይ 1ሰርተ ዝብፃሕ ስምዓን ጥራሕ ትዘረባ ኣለኒ
1: እሞሲ እቲ ዘረባ ክስ ኣባር ኮንካ ህዱእ ሙዚቃኻ እንዳስተማቐርካ ጫቕ ጫቕ እቲ ዕሙር ባር እናስተማቐርካ ደይዕልል ዲ ኮይኑ ትዕለል
0: ሄኖክ ዕላልና ወዲእና ተ ተራዳዲና ናብ ዝብሎ ዘለኻ ንከይንኸልና
1: ናትካ ዕላልካ ናትክ ዘረባካ ድ ይሁዳእ ረይ እንታይ ክትብል ትብል ደሊኻ

0: ናፊካኒ ከምስለኒ
1: መኪና ኸዓ ነዝርያ ዘሎ መፂኻ ድኻ
0: መኪና ዘይተመላኸ ሴም ሓወይ ሒዝዋ ዘሎ
1: እንደይ በልሓራይ

ንኣስታት ክልተ ሰዓትን ፈረኣን ዝፀንሐ ትሕሶታት መደባት ሞዛይክ ኣብዚ ተዛዚሙሎ ብዛረብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ኣብ መደብና ንዝልወኩም ሃና ፅርኢቶ ይኹን ንቐፌታ ድማ ከምቲ ወትሩ እንብሎ መደብና ክትሕየል ክትምዕብል እንተደ ኮይና ብሓያል ተሳትፈኹም እዩ። ስለዚ ተሳትፈኹም ኣይፈለየና እናበልና ትሕሶታትና ኣብዚ ክነዛዘሚና ምስ ሰኣላይ ኣፎም ፀጋይ ብምኳይና ብሓባር ፀኒሕና ዝመፅእ ሰሙን ድማ ብዝተፈለየ ትሕሶ ኢና ክንራኸብ ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ ምስ ተረፉ መደባት ኤሪቲቭ ኣገድፈኩም እየ ብወገነይ ብሮምሸት

0: ኤልቢስ ይሪር ኤልቢስ ተመሻጣይ እንታይ ሞኽ ገብር ግዜ ተለዋጣይ
1: ኣዚራየ ሰብ
0: ግም ዓቢልካ ኤልቢስ ይሪር ኤልቢስ ተመሻጣይ እንታይ ሞኽ ገብር ግዜ ተለዋጣይ
2: ኣዋይ
0: ኤልቢስ ይሪር ኤልቢስ ተመሻጣይ እንታይ ሞኽ ገብር ግዜ ተለዋጣይ ኤልቢስ ይሪር ኤልቢስ ተመሻጣይ እንታይ ሞኽ ገብር ግዜ ተለዋጣይ
2: ኣዋይ
1: ናተይ ናይ ዓጣልን ጉብዝና ዘይረአየ ከምዚ ዓይልና ዝተወረድና ይመስሎም ይዝከረካዶ ይዝከረካዶ ከምዚ ከምዚ ናይ ኤልቢስ ብረስለይ ጨጉሪ ኣብ ክልተ መቂሎም ገዛውትኹም ክመፅ ከለኹ ድሓዱ ቆልዑ ገዛውትኹም ኤልቢስ ኣይትምሳሕ ሽሮ ከይትምሳሕ ክብሉ ከሎ
2: መናታ ናኻሲ ኤልቢስ ዝብሉካ ነይሮም ኣታ ሕልኩስ
1: ኖኒ ከዛ ጠንባል ንዓይሱ ሕልኩስ
2: ወረ ጠንባ ስስዑ ንብሉካ ነይሮም እ ወይ ሓባል በሪ ከይትቅድመኪ ሓንጣል ሃንደበት ክዲበኒ
1: በል ሓደ ኢና ዓይን ሑሹ ዓይን ሓንቆ ንስኣነ ቁፅሪ ሓደ ስሱዕ ንስኻ ከዓ ቁፅሪ ክልተ ሃንጎሊ
2: ተስኩ በቀል ኮነ ሓንቲ ገዛ ከምዚ ጌርካ ጨሊልካ ንክልተ ሰብ ከትማ ከተካር ትደሊ ሰብ ኳ
1: ከስኣታንስኻኸ ንስሓረይትኻ መንግስቲ ዝሃቦም ማይ ነብ ኮንካን ትኸሊ ኣታክቡእ ሰብ
2: ኣነስጓር ንጓኖት እንተ ንስኻ ኮ ሪኢካ ለካ ካብቲ ሓሪሱ ምህርቱ ዝሃበካ ሓዊካ ካብኡ ክልተ ኩንታል ሸጠለልካ ንስኻኮ ሰሪካ ዝሸጥካ
1: ኣታ ንስኻኸ ንስኻ ክጓልካ ንዓኻ ንሓብታን መባዕሉ ዝኣበትኩም ኢላ ዝሰደዶቶ ገንዘብ ዓሚፅካ ትበልዕ ሃንጎሊማ ደይኮም
2: ንስኻ ተማኺረ
1: ኣነ ከምስ ምን ተማኺረ ጠፍሓ ወይ በሊአ እያ
2: ንገዳ
1: ድሓር ከዓሲ ንሓወይ ተሰረቁ ፍድ ኣቕሪበ እየ ድሓር ከዓ ጠፍጠፍጠፍ ኖርማል እዳ

0: ሞርተር ውተሻዓ ድግሪ ስማስኪ ኣነ ኮ ንጓለይ ገንዘብ ዝዓመፅክዋ ነቲ ሰኽራም ሰብኣያ ከይትህቦ ኢለኩ ስማስኪ ድሓርጋ እንታይ ናይ ማይ ከምቲ ጥብ ዝበለት ማይ ናብ ዲጋ ዝበሃል ጥብ ዝበለት ናይ ማይ ቡምባ ናባስካ ደይኮነ ድሓርካ ዋና ገዛ ሓምሳ ፊስቶ ማይ ምስ በልአ ደይኮነ ተኸራየ ሓንቲ ፊስቶ ዝመልእ ታይ ተኸራየ ከዓ ትፈልጦ ኢኻ ንድሕርቲ ኢልካ ቡምባ ከፊትካ ኣሎ ወይዓቢ ዘፍስሶ
1: የፍስሶ ወ እልብሻዕር ከይዳ ደ ምስኪን ኢኻ ሰባት ኣነ ኣብ ማሞቅ ገዛ እንዳደቀስኩ ከመይ ገሮም ሰባት ደጋ ይሓድሩ ንሰባት ይጣዕሙ ትብል ሰብ
0: ደይኮንካናታቅነይ ታይ ምክገብር ንታ ስኻ ስማዕ ስከይ ጉሩም ምልኩዕ እንታ ኣስናኑ ከምስና ኣድግተር ዝበለ በሳ
1: ያቐኒየለይ ኣፍራ ዓርከይ
0: ክብሪ ሃበለይ ቅጭነይ ኣታ ሰዓሱት ክደ ይጠሚታ ዋይ ኣበከለኸስ ውድስ
2: ዳሓን ክራቤና ክትስሓቅ ሓደ እንዲ ቃል ምሕቲ ዝገብር ዘሎ ሲ ከለ ዘረባሶ ይብሉ በቀ ነ ዘረባሶ ኢሉ ሕውስውስሳብ ኢሉ
3: ዳበሃል ብዛዕባ እንታይ ከዝዕልል ዘሎ
2: ሴም እዩ ዝበሃል ስነ ጥበባዊ ምውር ራስ ተመክሮ እንድያ ትብልታ መደብ እዎ ተሰዓቀካ
4: ሴም መን ይኸስም ናይ መዓስ እዩ
2: ኣታ ሓጂ ብዛ ዓመት እዩ ተቐልቂሉ
5: ኣብዛ ዓመት መፅኡ ሲ ያዕነ ተመክሮ ካካፍል ኣሎ ጀማዓ ትርክር እንታይ ዝኣመሰለ ቅልጣፈ እዩ ዚ
2: እንበላደሊ ኢኻ ከምዚ ህቡብ መሲልካ ሲ ተሃብብ ዓይነት ኣነ ዝስራሕ ክወገል ዓይነት እዩ ናይ ሎሚ ዘለዉ ስነ ጥበባውያን ግን ከምዚ ይጎድሎም ከምዚ የብሎም ነበልካስ ፅጋዕ ኢልካ ዝተሃብብ
3: ኣቶም ሰባት እዚ እኳ የስሐቕኒ ሰብ ንምንታይ እዩ ኣብ መድረክ ወፂኢኻ ንምዝራብ ዝህወኽ
6: ኣነ ምስ ሚካ ዝሰማማዒ እዚኣ ወላ ንዓያ ትገርመኒ
3: ሕሰብ ሞ ታዊሕካ ትዛርብ ዳሓር ናይ ኣዘራረባ ጌጋ ምስ ገበርካ ህዝቢ ድማ ፎቅ ምስ በለካ ኣይተሓዙለይ እንታይ ከምዚኣ ተዘረብኩዋ ስቤጋ ተረዲእኩማ ትብል
2: እዋ እዚ ሕጅስ ብኸምኡ እንዲዳ ካልኣይ ግዜ ዝዛረብ ዘሎ በቲ ዝበሎ ብዙሕ ሰብ ተቃዊሞሲ ናቱ የቕሬታ ሓትት ኳ ይመፅ
5: እሞ እዚ ኳ ይፅላእ ዘሎ ተሃዊኸን ይክዕውኦ ተደቢረን ከዓ ይሓፍሶኦ ይኸውን
3: ኣነ ዝገርመኒሲ እዚ ብሸው ኢሎም ዘምፅዎ ሕቶታት እዩ
4: ብቐዳማይ ከ ሓንቲ ዓባይ ኣርቲስት ኢሉ እንዲኡ ኣቕሪቡ ኣብቲ መደው ናይ ኤርፈስ ፎቶ ያ ፊልም ዓይነት እያ ምስበራ ስተሂዳ ኢላቶ
6: እወ
3: ርእያ እንደ ዘመዋረዲት
6: ዋ እንታይ ደ ኢላ
3: ዋላ ኣነስ ርእያ ነይረ እንዴ
6: ወል ኣነ ናይ ትግርኛ ፊልም ገለ ይርእኒ እንታይ ሞ ትብሎ ኢኻ
3: እንታይ ኢልኪ ተዋሳኣይ ተባሂልካስ ፊልም ኣይርኢኒ ደራፋይ ተባሂልካ ስትሪን ናይ ገብር ኒ ክትብል
6: ዝገርም እኳ እዩ ደራስ ተባሂልካ መፅሓፍ ኣየልብን ኢልካ ክትዛርብ ንሕና ከም ህዝቢ ኣነክዛርብ ኢልካ ናይ ምዝራብ ወልፊ የብልና ኣቦታትና ነቲ ካባይ ይዓቢ ካባይ ይፈልጥ ናይ ምዝራብ ተኽእሎ ኣለዎ ዝብልዎ ስኻዳ ተዛረብ ዝብልዎ
2: ኖኖ ንስኻ ደኣ ተዛረብ
6: ኣይፋሉ ንስኹም ዳኣ ተዛረቡ ናትኩም ፅበቕ ፍቑድ እዩ ተዛረቡ ደኣ ይብሉ እምበር
3: ረኣይዎሞ ዝበሃልና ክትዕንሽ ምክባር ስለ ዘለዎም ኳ እዮም ንስኻ ኣባ ተዛርብ ንስኻ ኣባ ዝበሃሉ
5: ናይ ደቂ ሎሞ ከዓኒ ኣነ ክዛርብ ንስኻ ስምዓኒ እዮም ዝብሉ
6: ኣታ ክንደይ ኣርካናት ድዮም ተቐፂሩ ዘይውዳእ ግጥምታት ፅሒፎም ግና ኣብ ኢንተርቪው ርኢናዮም ኣይንፈልጥን
3: ክንደይ መፅሓፍቲ ድፀሓፉ ኸ ስሞም እምበር ገፆም ርኢናዮም ዘይንፈልጥ ንዓመታት ዝኸይድ መሃር ተኸታታሊ ስራሓት እንዳሰርሑ ኣነ ኣነ ኢሎም ውጥም ቅልቅል ዘይብሉ ሎሚ እዚ ሰብ ግን ንፋስ ቅልቅል እዩ ዝኾኑ ዘሎ
6: ረይቦም ዶ ከም በዓል ሰተ ማለት
1: ስማዕ ዶ ሓንጣል ዓርኪ እዚ ሓሶት ተለሚድካ ስክጥዕማ እንታወዲ
0: ሓቂ እንዲ ዝመስለክ እዛ ልብካ ብዛ ድምካ ባቀሎ ስራውርድ ማስብ እታ ስኻ መምፂና ከይንገብር ግዳይ ናብ ካልእት ይኸና እንታዛ ትካል ነይታ በረት ኮይና በረት
1: ሓንጣል ኣብ ምውዕዋዕ ዝውሕል ኮንካ ኣድቨርታይዝ የድልየካ ኣሎ
0: ኣድቨርታይዝ ከመይ ማለት
1: ምውዕዋዕ ከምዚ ኩሉ ሰብ ከም ዝፈልጦ ምግባር
0: ሞከመይ ገይረ ከምኡ ክገብር
1: ብብዙሕ መንገዲ ይግበር ንኣብነት ኣብዛ ናይ እዛ መፅሄት እዛ ናይ ፕሮቲን እዛ ናይ ኮለጃት መፅሄት ደላ
0: ሓደ በለለ
1: ኣብዛ ናይ ሃማዲኤ ኣለካ
0: ክልተ በለለ
1: ኣብዚ ናይ ህዝብን ፖሊስን ኣለካ
0: ሓቢልካ ኣለ ንኦም ዳ ባዕለ ክፅውዖ
1: ወለወለወለ ሓቂ ካወ ወረሳቶም ስለ ዘንጉጀለና ዓይት ዓመንስ ብዓይን መርሱ እዮም ዝደሪና
0: ሞንታይ ዳ ደሊ ኸዳ ሞባዕለይ ኳሕኩሒዚ ጠሙቱ ንኽብሎ
1: ዎ ይትረፈና ስማዕ ኣሎ ተተራይን እኳ ከምዚ ፌሮ ሒዞም እንዳጠቕዑ ቅበሉና ሰስርብና ወለወለወለወለወለወለ ኣታትም ገዛካ ተኻሪ ዘሎ ጋዜጠኛ ደ የለን
0: ንዕኸታይ ደሊኻ ንዑኸ ገዛዲኻ ካልእ ክድልሎን ደሊኻ እንተ ሃንጎሪ ማ
1: ኣንተ ሓጊዘና ንሱ ኮ ንሱ ዝመርሑ ሰሙናዊት መደብ ኣላቶ
0: ሃየ

0: ኣብ ተፈላለዩ ትካላት እንዳኸደ ከመይ ይሰርሕ ኣባላቱ ብከመይ ይቕበልዎ ዘቕርባ መደባላቱ ኣብቲ ብኤረ ደውለሉ ሞ ቀደም በቲ ገዛ ክዛርበካ ትብሎ ድሓር ብሜላ ጌርና ንፍትኖ ከምቲ ኮይኑ ግን እዞም ጉጅለና ዓይት ዓመኒ ፈለጠናን ገንዘብ ህብ ኣቢልና ኣጋግ
1: ግደፎ ዶ ገፈሱ ናባይ ግደፎ ብለካ ኣለኹ እዚኣ ተገይርዋ ፅቡቅ ኣይገበራን ከዓ ሰበይቱን ንብረቱን ኣብ ኣፋፊትካ ንሸሎ ከፅንዖም እየ
0: ድሓር ከምኡ ተገብርካ ስደይ እየ
1: ሄሎ ሄሎ ጴጥሮስ ወደይ ወወ ደሌካ ኣለኹ ደሌካ ኣለኹ ኣብ ኣምፃ ድሕነር ሻንሰት የላ ወ ኣብ ኣምፃ ቻ
0: ከምቲ ኣጌርና ትክሪ ከይነብር
2: እዋይ እዋይ እዋይ እዋይ እዛ ሽቃ ገይርያ ዘለኹ እንተ ትርእዋ መስ ክገርመኩም እዛ ፈፀጋይሲ ሽቃቅ እንዳወልወል ከለኹ ኣብቲ መስትያት መሰል መንደቅ ኩዕሪ
3: እያ
2: እንተኾንኩ ኣብዚ እናዝማምኮ ሰብ ካብ ክበልዕ ክሸይን እዩ
4: ዝመፅእ ሰብ ናብዚ ገዛ ነዚ ፅቡቅ ፍሽኽታይን ነዚ ተሃራፉ ቅርፀይን ክርኢሉ እዩ
3: ዝመፅእ ኣነ ካብ ስራሕ ኣብ ክረክኾን ኣለን እምበር ሕሉፍ ሓሊፍዎም እዞም ዓማዊል እየ ዝብለኩም ኣዛሚት ተዘየላ ናብዚ ምፃእ ክንጎድ ኮይና ዝብ እስራሕ ከዓ ነተዘይሃለየ ፍዝዝ ቅዝዝ ሃመም ኢላ ያትውዕል
5: ያ ጀማዓ ትርኬር ስቕ እንተበልና ባዳፋን ይፃወቱ ወባዕደን ከኣኒ ኣብዚኣ እንዳዝማም ዝመፁ ነዛ ፍሉይ ደልዮም ጥራሕ እዩ እምበር ሳሕቲ ከኣኒ ሽወያ ከም መውረዲ ናይ ለማለም ሻይ ዝኾኑ በር ንዓይሎም ዝመፁ
4: ኣታ ኣማዊ ዳኒ ቡና ኣንስቶም ገዲፎም ማኪያቶ ናይ ለመም ተወሊፎም ደይኮኑ ዝመፁ ኣታ ቀንዲ እምበር
6: ብወልፊ ማኪያቶ ወይ ንሰባት ተውዛሕዛሕ ዘበልኩ
7: ሓንሳብ ሓንሳብ ዝተሰሚሐልኩም ኣለኹ እዚ ገዛ ቀንዲ ድፍለጠሉ ብቁልጡፍ ደሊበል እንዳዝማም ሳላእዚ ንፋስ ዝኾነ ቆልዓ ሰተ ክትእዝዛን ጥብ ከብሉልካን ሓንቲ ኣንዮም
8: ኣስተዋሪድኪ ብደኡ ክክረዲት ክተመንጢልኪ ብናት ክፍሪታታ ስለለ ክፅዋዕሉ ብናት ቅጫፍት ፍስ እዚኣቶም ክውደስሉ ኣታ ክንደይ ዓማዊል ድዮም እዛ ናይ ክሽነኸኮስ በጃኹ ነዛ ኸነ ምስግና ፀውዕልና ዝብሉ ኣነ ድኣ ኸመይ ዝበልኩ ገዳሲት እምበር
2: ዋ ቦሊት ጋዕሩ ዝበልኩም እንተበልኩም ሰብ ክሸይን ኢሉ
8: ድመልስዋኣነ
7: እዚ ኩሉ ፓርኪን ኮለ
5: እዳበልክለትሕሉእዚ
7: ኩሉ ደርፊ ኣነ እምበርኣነኣነዋ
2: ኣትሂዳ ንስኻ እንተኾንኪ ሰብ እንዳተቋየቆ ተቐድሒ
9: ነዛ ጉጅለ ኣነ ባ ቀዲሐ ክርእኩም
8: ኣንተ ቅርብ ኮይ ዝስከፉ እንዲኹም ሕጂ ሕጂ ቅድሚ ቅሩብ ደቃይቕ ነዚ ኣርቲስት ኣይባሃለ ክትቃወሞ ፀኒሕኩምሲ ሕጂ ንባዕልኩም በቲ ሕማም ክትጥቅዑ እዋ ንምንታይ እዩ ሰብ ንክዛረብ ንክውደስን ደስ ዝብሎ ወይስ ውጥቀት ንትዕቢት ከም ትቐድሞ ኣይትፈልጡን ወይ ድማ ናይታ ኣነ መውደቂቃ ዝኾነት ጎቤዛ እንታ ኣይትፈልጡን ኢኹም ማለት እዩ
4: ኣነ ይፈልጣኒ ንገርናባ
9: ካብ ዕለታት ሓደ መዓልቲ ሓንቲ ጎቤ በረኻ ሳዕር እናበልዐት ንኮላ ኣዕዋፍ ክበራ ረኣየት እሞ ምስኣተን ክትበርር ባህበላ ክትዕዘብን ዘዝተውዕሉ ኣዕዋፍ ድማ ናብኣ ምልስ ኢለን እንታይ ደኣ ናይ ድሓ እንዲ ከምዚ ጌር ክትጥምትና በለኣ እሞ ምብራር ብጣዕሚ እየ ዝፈቱ ግን መንገብገብ የብለይን በለተን ንሳተን ከ ዳሓን ተተፈጥሮይካ ክተልዕል ኢለን መለሰላ ሽዑ ንሳ ግን ሓንቲ ሓሳብ መፀታ ነዛ ዕንጨይቲ ክልቲክንሓዝኣ እሞ ኣነ ድማ ክነክሳ እየ በለተን ብሓሳባ ድማ ተሰማምዓ ከም ሓሳባ ከዓ ምስኣተን ክትበርር ጀመረት ንኩሉ ነገር ድማ ብላዕሊ ኮይና ጠመተቶ በቲ ጥበብ ዝተገርመ ሓረስታይ ድማ ኣታ ክንደይ ጠበባ ነዚ ኣስመን ኮን ሓሲቦዋ በለ ሞ ወይ ኣህቦ ክቲ ጎበይ ድማ ክትዛረብ ተሃዊኻ ኣነ ክትብል ነታ ንኺሳታ ዝነብረት ዕንጨይ ትፈነወታ ሽዑካ ብህዋ ናብ መሬት ወደቐት ብውንቡኡ ድማ ሂወት ሓሊፋ ስለዚ ኣነ ምባል መውደቂኻን መጠመት ኢኻ
10: ዓንታር ግድን ምፃእ ስለ ዝበልካ ኒ መንጎ ስራሕ መፅ ወረ ምስ ደወልካ ለይሲ ናይ ክራይ ዕለዶ ሕሊፈ ኸውን ዶ ገሊል ዕለት ርኢ
7: ዋ እንታይ ክትሕልፍ ዳ ንስኻ ዶ ተሕልፍካ ኣብ ሰዓታ ንዲኻ ንስኻ ትኸፍል እንታ ንስኻ ዋላ ተሕለፍካ ዘይንተሓጋገዝ ዲና ንሕና
0: ኣይትገርም ድሓርካ ዘይግብኣካ መዓት ኮይኑ ንስኻ ኳ ካብቶም ተካረይቲ ድምፅኻ ዘይስማዕ ዋ በዓልቲ ቤትካ ምኳ ዝተዓፃፀር

0: ሸብሸም ዘትፈለጥ ኢኻ ተሓሸም ኣይትብል
1: ኣንታ እንታይ ድጋጥሙ
2: ጴጥሮስ ዘጋጠመ ነገር የለን ክንተሓጋገዝ ኢና ዘለና
1: መስፍን ኮለል እንዶ ይንበል እተ ናይ ገዛ ክራይ ኣቐዲምካ ክፈለና እንድሕር ኮይኑቲ ጉዳይ ኣነ ተን ገንዘብ ተማሊኤርኩም ኣለኹ ዘረባ ከማ ይትወሱ
0: መን ኢሉ መን ኢሉ ኣትዎ እቶ ሓዝ ሓዞ ሓዞ ኣነ ከማ ንውስኸካ ኣነ በካ ጴጥሮስ ጋዝ ኣነ በካ ከማ ንድያ ሓዝ
1: ሓንታ ናይ ምንታይ ገንዘብ ትበልካ ኣነ ይርዳእኒ እዩ ዘሎ ካብ መዓስዮ ኣካራያይ ንተኻራያይ ገንዘብ ዝህብ ስምዑን እዩ መፀዊዒኹም እንድሕር ዘይነገርኩምና ኣነ ኣብ መንጎ ስራሕ መፅእ ስለ ዘለኹ ገዲፈኩም ክኸይድ
0: መስፍን ክሩ ዶ
2: እወ እንታይ መስለካ ካብ ገንዘብ ክሓስኻ ድሓን እንታይ መስለካ ኣብታ መደብካ ሲ እዛ እንዳ ሓንጣል እዛ እንዳ ዝመም ኣብታ መደብካ ክትእትወና ዘለና ድሓር ከዓ ርኢ ከለካ እቲ ትካል ከመይ ይሰርሕ እቲ ህዝቢ ከዓ ከመይ ይቀበሎ ሳኣውሲ ትምውዕዋዓት ኣድቨርታይ ዝገብረና
1: እዚ ኩሉ ዘረባ ስነዚ እዩ
0: ዋላ ንኸፍለካ
2: እወ ዋላ ናይ ሽዱሽተ ወርሒ ገዛ ክራይ ከማ ይምሕረካ
1: ኣቶም ስርዓት መግበሩ ኣነ ንገንዘብ ኢለ ሙያይ ድሸይጥ ዓይነት ሰብ ኣይኮም ድሓር እዚ ትብልዎ ዘለኹም ከዓ ከም ዜጋ ይኹን ከም ትካል ዝግባእኩም መሰልኩም ኢኹም ትሓት ዘለኹም ክንዲዚ ምልማን ከማ ኣየድልኩም
0: እንታብሩክ ወዲ ዝገር ኣባስ እንታብሩክ
1: እዚ ክብለኩም ከለኹ ግን እታ ትካል ሕጋዊ ዝኾነ ኣካይዳ ትኽተል እንድሕር ኮይና ንዓማዊል ፅፉፍ ኣገልግሎት ትህብ እንድሕር ኮይና ትራይ
2: ሕጋዊ ከመይ ማለት እስኪ ንኣብነት
1: ንኣብነት ፅፈት ናይታ ትካል ከመይ ፅፈታ ፅሬታ ኩሉ ይረአ እታ ትካል ርትዓዊ ዝኾነ ኣገልግሎት ትህብ ድያ ኣይትህብን እዚ ይረአ ሰራሕተኛታት ምስ ዋና ናይ ትካል ዘለዎም ዝምድና ከመይ እዩ ሰራሕተኛታት ንዓማዊል ዝህብዎ ኣኽብሮት ከመይ እዩ እዚ ኩሉ ተገምጊሙ እታ ትካል ናብ መደብ ትቐርብ ማለት
2: እዩ በል ክትፈልጥ ክትፈልጥ ኩለ ዘን ክትብለን ፅናሕካ ሓንጣል ዝምጎሰለኒ ዝውደሰለኒ
1: ፅቡቅ ከምዚ እንድሕር ኮይኑ እዛ ትካል ኣብ ዝመፅእ ሰሙን ክነቕረባ ንኽእል ኢና
2: ማለትእዩኒየለይኒየለይዳሓድካእንታይ ሰራሕተኛታት ምስበልካ ሓንጣል ካብ ምዒር ምስቶም ሰራሕተኛታት ዘለዎም ቅራብሲ ከምዚ ስድራ ቤት እንድዮም ኮይኑ ዓምና ከማ ናይ ብልዎን እዮም ትገርመካ
0: ዘለኣም
2: ዋ ባባ ንሱኸ ድካ ከምዛ ደቁሪ እዮ
1: ፅቡቅ
0: መስፍንከ ኣብታ ትካል ንሱ ክብል ከሎ ንሱ ዝህቦም ምክርታት ንሱ ዝህቦም ሓገዛት እንታይ ኢሎም ዝፅውዕዎ
2: ይገርም
0: ኣያ እዛ ኣይድጉሱ ሳቢሎም
1: ፅቡቅ ምትዕላይ ፅቡቅ ምስጋን ኣነ ግን ሕጂ ኣብ መንጎ ስራሕ ስለ ዝመፃኹ ገዲፈኩም ክኸይድ ኣለኒ
0: በቃ ኣነ ከዓ ኩሉ ነገር ኣዳልየ እዮ ክፀኒ በቃ በሳድ ወደይ ወይ ዘዕማ
2: ከመይ ከመይ በባ
0: ኣያ

0: ወይ መስ ዝኾንኩ እኮ ይሰሚዐኒ።
1: ኣኸባና ንጀምር እሞ ቀልጢፍና ወዲና ነና ኣብ ስራሕና ድማ ምኸድና
2: ሕራይ ክንጅምር ኢና ንሕና ንዛርብ ንስኻትኩም ከ
0: ተጣቕዑ ከም ጠበቅካ ርእስኹም ትንቕንቑ ካልእ ኣይፍቀድ
3: ዝኾነ ሕቶ ርእቶ ይፍቀድኒ
1: እዩ ዳኣ ርእስና ነቕኒቕና ብዘይ ሕቶ ርእቶም ክንቅበሎ
2: ሚካል ዘረባ የለ ግን የለ ዝተዋሃበካ ሓበሬታ ሒዝካ ጥርቅም
0: በሉ ዝመፅእ ዘሎ ሰንበት ኣብ ኤረ ቲቪ ካባኹም ናባኹም ትብል መደብ ተዓዲምና ኣለና
4: ኣቶም ሰባት ተራሱ እናርኣ ከይትህሉ ሰተ ሰብ ኤረ ቲቪ ክትመፅእኻ መፅእኻ ክስ ክትዛረብ ኢኻ
5: ኣስተፋንሰይሕር ዳዕበላ በዓል ኣባ በዓል ተበሪ በዓል ተፅን ዳሃቅጭን ዝበላ ኣብዛ ኤሬትርያ ትቪ መፅእ ክትብል እያ
3: ኣነ እንበር ፅቡቕ መልክዕ ይስ ክረአዩ ኣተኣነሲ እታ ዋና ገዛይ ነዛ ክትሪእየኒ እንያ ትፀላኣኒ ኣብ ቴሌቭዥና እተመፅእ ታ ቴሌቭዥና ክሰብረ እያ
4: ሃሎ ሃሎ ዝዓርጊ ፅባሕ ሰንበት ኣብ ኤረቲቪ ተኸታተል ዓርካኻ ክመፅእ ኣብኡ መፅእ ኢንተርቪው ክገብር ኣብኡ በቃ ንኩሎም ጀምዓና ከዓ ንገብሮም ሰተ ኢንተርቪው ገድሪ ይበሉ
3: ወይለከ በልሆብነስ መቋራጭ መፀ
6: የ ጀማዕ ክርክር ቅድሚ ንጀማዓና ስድራና ምህንጋር እዛ ጉዳይ እዚኣ ሓቅነታ ኣረጋግፅ
0: ሓቅነት ኣለዋን ፈርቓን ከም ሰብካ ግዳ ስእካ ይትሕጎስ
4: ኣነስ እንታይ ይድገርመ ንደሎ ኣነ ዚ ኣነሲ እዚ ኩሉ ሰብ ብተለቭዥን ብኤረቲቪ ክርእየኒ ማለት እዩ
7: ህዝብ ብምብሉ ህዝቢ ኤርትራ ብምሉእ ኣብ ኩሉ ዘባታ ኣብ ኩለንኦ ዘባታ ስንሕና ክንረአየና
1: ኣብቶም እንታይ ና ንኸውን ዘለና ንዓይ ወል ሓንቲ እዚ ዘይተርዳእኒ
0: ሓንቲ ኣብዛ ጓል ሓዊካ ገለ ንደግበራ ዋ ሰብካ ንወደይ ክንዲ ዝኸብኣካ
2: ካል ስርዓት ግበር ስርዓት ጎድለክሎ
0: ሕጂ ናብ ጉዳይና ክንኣቱ ናይቲ ኢንተርቪ ሕግታት ክነግረኩም
2: ሕጊ ቁፅሪ ሓደ
0: ካለ ምሕትትና ብዛዕባ ትካልን ዋና ትካልን ምውዳስ ክኸውና
2: ሕጊ ቁፅሪ ክልተ
0: እወ እዚ ትካል እዚ ብሃገር ደረጃ ከም ዝፍለጥ ምዝራብ ዋና ትካል ሕልፊ ሰቡ ኣለይ መለይ ከም ዝብለኩምን ከም ደቁ ከም ትሪኦኩምን ምንስናስ
2: ሕጊ ቁፅር ሰለስተ
0: ካብ ካልእ ሰራሕተኛታት ናይ ካልእ ትካል ዝያዳ ደሞዝ ከም ትኽፈሉ ምዝራብ ነዚኣ ዘይገበረ ናይ ወርሑ ደሞዙ ይቁረፅ
5: ወይለከ ድሓባዲዐ እዚ ዳ መሓስቡ እንዲኹም ትብልና ዘለኹም
0: እንታይ ልክ በለ ካብ ፅባሕ ናብዛ ትካል ገፅ ከይትመፅ
2: ወ ወዳ ኣላ
5: ኣታ እናተሰጎኩ ስቕዲኹ እንዳኣ ትብሉ
4: በዕለ ከም ሰብ ክዝተባሃል ክዮ ሰሚዒ ክሰቕዲ ትብል
3: እወ በዕለ ኣብ ትበፅሖ ዘይብልካ ሓፍሓፍሓፍሓፍ ምባል ውፅኢታ እዚ
5: ሃብ ካብ እግሪ መልሓስ ዕንቀፍ እኳ ዝበሃል ድሓን ሞ ከምቲ ዝደለኹምዎ ዘይብል ሰሚዕኹም ንዶ ባባየይ ናያየን ከ
1: ኣንተ ካብ ከይ ዝጌጋ እዩ ብሕፅር ዝበለ ሲ ሓሲኹም ወዱስኑ ከይ ካትብል ዘለካ ኣብ ባህልና የለ ኣብ ሓለፍትና የለ ዋ
2: ተፈርዶናዘ ጉዳይካ እንደግበር ባዕለ ኣለኹዋ
0: እሞ ቃለ ምሕትትና ድሕር ፅባሕ እዩ ኩላህና ክንዳሎ ክንክእል ኣለና
2: በቃ ኣኼባና ወዲእና ኣለና
0: ኣወ እሞ ኣኼባና ብዘክረ ሰማእታት ዶ ክንዓጩ
1: ፍፁም ፍፁም እዚ ሞ ኣይከውኒ ሰማእታት ዘይፈትዎ ስራሕ እንዳሰራሕኩም ብዝኽረ ሰማእታት ክትዓፅዎ እዚ ሞ ንዓኹም ኣይግባኣኩም እዩ
2: ደፈንደና ይዛ መን ኢኑ ባዕለ ኣለኹዎ ኮይለከ በሉ ብዓወትና ሓፋሽ ጌርና ንደምድሙ
1: እዚ ከዓ ሞ ዝገደለ ንረብሐኩም እንዳሰራሕኩም ዓወትና ሓፋሽ ክትብሉ ወዱ ስና እንዳብሉ ዓወትና ሓፋሽ ዝብሉ ኣርካናት ኮ የብልና ስለዚ ዓወትና ሓፋሽ ንክልትኹም ኣይትምልከተኩም
0: ዎ ድሓን በሉ ገገዛኹም ኪዱ ሓዊ ኣጓጉዱ ፋሕ በሉ ሓንጣን እዛ ጓል ሓውካ ኣይተስራሓናን እያ ገለ ክትገብራ ክትክእል ኣለ
2: ሓሲበላ ኣለኹ ግደፋት ጥራሕና እዚኣ ፍሬሽ ማንጉስ ኣምፂ ኢሉ ዒላ ብርዒድ ክደኸ
0: እዋይ ጥበብ ወይ ሓሳብ
2: ጉጅለ ንዓይ ጣዓመኒሲ ኣይፈለጠትናን ዝራ
8: ራይ እዚኣ መደብ ካባኹም ናባኹም እትብል ሓንቲ ካብ መደባት ቲቪ ኤርያ ሰሙናዊ ትቐርብ መደብ እያ ንስኹም ከዓ ዕድማት ኮንኩም ተሓሪኹም ኣለኹም ንሎም ሰሙን ማለት እዩ ሕጂ ክላበወኩም ዝደሊ ኣብ ኤሪ ቲቪ ትቐርብ ክሳብ ዝሃለወት ንባህልን ክብርን ናይ ሕብረተሰብ እናሓሰብኩም ክትዛረቡ እቲ ትዛረቦ ዘረባ ከዓ ኣቐዲምኩም 2-3 ግዜ ክትሓስብሉ ይላቦ ማለት እዩ ክንጅምር ንኽእል ኢና ኣንታል ብመን ክንጅምር
0: ድሓን ኣነ ከም ዓሚልን كم كنت عارك ناي

0: ዋና ትካልን ብኣይን ተጀመርካ እዩ?
1: ዋላ ብኤዲት ንዕርዮ እምበር ከም ስርዓትኳ መጀመርታ ሰራሕተኛታትን ዋና እዮም ክዛረቡ ነይሮ እንዳሃር
0: ንሓንቲ ስኻሊ ቀንዲኻ እንዳሃራይ ተተዓዳልዮም
1: ኣራይ ጀምር
0: ኣነሲ ብዛዕባ እንዳዝማም ክትዛረብ ኢኻ ምስበሉነሲ ብሓቂ ሰንቢደ ኣቶም ሰባት ከየጉድለሉ ሓንጣል ዝለዋህ ንዑ ዝኸውን ቃል የብለይን ኢለሲ ብስክብታሲ ይገርመኩን ይገርመ ሓንጣል ሰብ ይብላዕ እስተ እምበር ገንዘብ ትርጉም የብሉን ዓሚል ክዕጎስ ኣለዎ ዝብል ርድኢት ዘለዎ መክሰብና ዕግበት ዓማዊላ እዩ ዝብል ንኸይትገረሙ ሲ ካብ ጋሽ ባርካ በዓል ቁርበት ባሮንቲ ተሰነይ ዓሊ ግድር እምኒ ሓጀር እዚ በዓል መልቁ ሻምበቆ ካብዞ በዓን ሰባ ሓጋዝ ከረን ዒላ በርዒ ኣተከለ እወ እዚ ሰሜናዊ ቀይሕ ባህሪ በዓላፍ ዓበት ናቅፋ ባፅዕ ጊንዳዕ ፎሮ ገልዓሉ ደዋዊ ቀይሕ ባህሪ በዓል ዓሰበይ ረሓይታ ቤሉል ዕዲ ዋደ ኣብ ሃምቦ ጥዮ ኣይረሳዕ ክዋን ናይ ደቡብ ካብ ጫፍ ዛላንበሳ ሰንዓፈ ዓዲ ቀይሕ ሰገነይቲ ደቀ ባሕረ ውረድ ምፀሮና ቡቢል ካተጠወ ማይ ምነ እንዳ ገርግስ ደይ ባዓዲ ኋላ መንደፈራ ውረድ ዓረዛ ማይ ድማ ህጠወ ድባሩ ኩላ ኣብለኩም ኣለኹ ደዊ ኢላ ፉል ሪዘርቭ እያ ትገብር ሃገር ብሃገር ዞባ ማእከል እሞ ኩላ ኣዝያ እ
2: እንታይ እዚ ኣብሎ ድዩ ኣላስ ደርፊ
0: ስቆላታ ምራ
2: ይቕሬታ ኣምና ባባባ ባባ ካብ መርሓስ ክኩሉ ግዜ እግሪ እያ ሓንቲ
1: ሓንሳብ እስኪ መስፍ እንታይ ትኾን ኣለዋ ርእስኻ እንታኹንካ ከምዚ ጌርካ ኣጠዋቢላ
0: ነዚ ናይ ርእሳይ ምንቅስቃስ ያ ከምዚ መንገዲ እንደ ድሕብር ዘለኹ ብኸረና ቁርደት ሓጋዝ ዝዓደርደ
1: ዳሃንዳሃንዳሃን መስፍን ብርእስኻ ምንቕንቓ የድልዮም ተዓዘብትና ፅቡቅ ገይሮም ንፈልጡ ናትካ ወዲና ኣለና ናብ መን ክንቅፅል ሓንጣር
3: ዳሃብ ንስኺ ጀምርለ
4: ሕራይ ክብረታሃበለይ ኣነ ሰራሕተኛ ናይ ዝትካለ ኣብዚ ከዓ ሓሙሽተ ዓመተይ ሰሪሐ ሓንጣልክ ሓንጣል ልክዕ ከመዲኡን ከም ዓበይ ሓብቱን ከምዘይሓልፍ ኣለይ መለ ኢሉኒ
1: ማማዳብ ብዛዕባ ስራሕ ዝጠቅም ዶ ንዛረብ ኣብ ስራሕ ሲ እንታይ ኣበርክቶኹን እንታይ ኸን ትሰራሕ
4: ኣነ ኣብ ስራሕ እዚዳ ብጣዕሚ ኣገዳሲት እምበር ኣነ ዝሰርሑ መን ሞ ክሰርሑ እዩ ኣብ ሸቃቅዲኻ ክትብል ኣብ ካልእ ድ ብሓፂሩ ሲ ኣነ እንተ ደኣ ዘይሃለየ እዞም ትሪኦም ዘለካ ትርጉም የብሎም ዓምና ከዓ ኣይ ዓምና ዝገብረልና ዓምና እዋይ ዓምና ዝገብረልናቤይቲ
2: ኣትሰበይቲ
1: ድሓ ንቐፅል እስካ ሳባፅል
3: ሓራይ ሓራይ እንታይ መሲልካ ተረዲእካ ንለኻ ኣነ ክንዲ ኩሎም ተረዲእካ ንለኻ ኣነ ደገብራ ጉዳይ የብለ ኣብዚ ስራሕ ዝፍሉጥ እዩ ኩሉ ደገ ፓርኪን ዋላ ደሊቨር ባዕለ እዩ ደሳስዮ ዓምና ክናዓ ክፎቶ ወኒ ልክዕ ከምዛ ወዲ ዝርኢና ኣታ ግና ርእሰይ ኳዕ ገለ ይደብለኒ ተረዲእካ ንለ ኣነ ደቃ ብኩሉ ሰተ የደብላ ናብቲ ከይደ ብሞቶ ደይኮነ ብእግረ ሞቶ እየ ንባዕለ ገርመካ
5: ሓቀይ ደ ጀማ
6: ሄሎ ሄሎ ሚካል ሌላ በር ኤልሲ እንኪ ማረንተ ወርዲ በጣውደደ ወረ ብሓመል ማሎ ጌርክ ርኢክን ሓልሓል ርክ ዓርመሎምሶ ካብኡ ብርሀ ጌርክ ታ ብዓሰርተ ኣስፋልት ኣስፋልት ጃኒ ካብ ጃኒ ተጠውይካ ንሓምሽ ድባ ንሂንጎርቀጭጭን ብኣ ጌርኪ ኣብኣ ክለ ከርከበት ተኣትውብለክልኩ ተጀራ ወለይፈትኸይትመፅ
1: ኣራይ ዳ ካትካት በቃ እዚ ዝተቐሪፁ ዘሎ ድሓን እኹል ዩነት ኢንተርቪው ሓንጣር ወዲና ኣለና ክሰርሑ ከለዉ ጥራይ ቁሩብ ስእልታት ክንወስድ
6: ኣነ ዘይተዛርብኩ
1: ሓንጣር ብኣፍካ ዘይኮነ ኮይኑ እምበር ኩሉ ኮስካ ኢካ ተዛሪብከ እንታይ ዶ ተሪፉ እዩ ኣነ እምበር ክሓቶ ከመይ ረክብካ ዮም ሰራሕተኛታትካ ከምቲ ንስኻ ትደልዩ ዶ ኢሉ ምልካ
6: እንታይ ነዛ ከምይራ ከምዚ ኣርብጂ ፈሪሖማ በይነይ ዝበሉን እኮ ሓደ ኮዩ ግን ሉ
1: እምበር ከልዕሊ እዚ ክትውደስ ተፀቢኻ ነርካ ማለት ድዩ
6: ዘይተተንከፈ እዚ ጥራይ ይኮነ ንኮለክሰብ ኣነ ደጋስ ብቕባቕ ሃያም እንደ ግዲ
2: ብሓቆ
6: ሞ ህዳእይ ሓጋዝ ኢሉ ንኩሉ ትዕተ እዩ
2: ብሓቆ
1: ዘዝገደድባ ይኸሰም ድሓንበሉ ኣነ እታ መደብ ከዳልዋ እንዴ ኢዲት ገይረኻ ናብ ቦርድ ከቕርበ እየ
0: እንታይ ማለት እዩ ቦርድ
1: ቦርድ ማለት ዳኣ ኮሚቴ እያ እዛ ኮሚቴ እዚኣ ትምክሕቲ ዝመልኦ ካብ ሓቅነት ዝረሓቐ ክብሪ ዘይብሉ መደብ እንድሕር ኮይኑ ሙሉእ ብሙሉእ መደብ ክስርስ ሓይሊ ዘለዋ ኮሚቴ እያ።
0: እዚኣ ምንታይ ክተውፃ ኣለያ ከም ወይ ዳ ከምቲ ሓንጣል ዝበሎ ነዛ ካሜራ እዚኣ ርእኻ ተሰኪፎማ እምበሪ ሓንጣል ዳ ከምቲ ክበሃሉ ዝግባእ እኳ ዘይተባሃለሉ
1: እዚ ናባይ ኣይኮነን ምስ ኣቕረብኳ እታ መደብ ናብ ኮሚቴ እዩ ዝምርኮስ ወዲና ቻ
6: ህራይ ህራይ ባጋ ጴጥሮስ ቻ ምተሓጓጎሲና ዝጎደለ በዕልኻ ምልእምል ኣብ በሳ ሕመቑ ንፅበይና
0: ወ ሓንጣል ኩላ እታ ተባሃልኩማ ገርኩማ
6: ወይ ግበረሉ ወይ ንገረሉ
0: በቃ ሕጂ ትካል ባልባል ኢና ባልባል
6: ስማዕ መስፍን እዛ መደብ ዝኹን ኮሚቴ ከይትርፍዋ ተሰክፍ ድያ
0: ብምንታይ ማዓንቱ ኣያትርፋ ከም ኣንቶ ገይሩ ሞ እታ ገዛ ከምዘይስፍራ ፈሊጡ ኣባ ክንሕልፋ
6: ኩሉ ሰብ ኣብ ኤርቲቪ ክከታተል ኣለዎ ራዶ በቃ ወይወይ ወይ እዛ መደብ ሰዓት ክንደይ ከም ትፍኖ ንኣዘይ ሓተትክዎ
7: ዋ ሓንሱና ንሕና ዓምና ንፈልጡ ኒና ናይ ምሽ ሰዓ 6ዱሽተ እያ ትፍኖ
0: በሉ ኩሉካትኩም ኣዝማትኩም ነጊርኩም ሰንበት ሰዓ 6ዱሽተ ኣብ መደብ ካባና ናባኹም ቴብ ኣብ ቲቪ ኤረ ሳላይን ሳላ ኣልቢሰይን ሃቢብኩም ኣለኹ
4: መን ይኸተል ልቤስ
6: ሂ ድሕሪ ካሜራ መን ክትብል ደሊኺ
4: ዋላ
6: ኣልቢሰ

0: ዳሊኹም ኣዶ ወይ ኣነስ ከመይ ወፂኹም ሃዊኻ ኩዕድ ኣለኹ።
1: ሰላም ከመይ ቀኒኹም ኩብራት ተኸታተልቲ መደብ ከባኹም ናባኹም ልክዕ ሰዓ 6 ኣኺሉ ፈነወና ንፍልም ኣለና።
2: ንሎሚ ሒዝናልኩም እንቐርብ መደብ ንኡስ መደብ ተሃድሶን ዳግማይ ህወትን እዩ። ንኡስ መደብ ተሃድሶን ዳግማይ ህወትን እንታይ ሒዛትልና መፅያ ትህሉ እስከ ንተዓዘብ ሰናይ ምክትታል።
0: እንታይ ዝበለ እንታ
3: እዋይ ውርደት እዋይ ዝኽሉ ረኣይኒ ወይ ወይ
0: እዎ እዎ መፅ እዩ
4: ካብተለብ ጅና ነጭርከ
3: ወይ ስፐራይዝ እምበር ጌርና
0: ዳስገበር መፅኢኻ
5: ኣንጠል ከም ጌርካ ይጠምተኒ ናይ ባሓቂ ዲኹም እዚ ሓሶት ዝመልአ መደብኩም ናብ ኤርቲቭ ክቐርብ ተፀቢኹም
6: ሕማቕ ሰብኮ ዝገብሩ ኣይርድኦን እዩ
0: ንፅበወ ቲቢኤር ኮ ናይ ህዝቢ እያ
5: መስፍን ብርግፅ ኤርቲቭ ናይ ህዝቢ እያ ከምዚ ናትኩም ፍረ ዘይብሉ ወደሳ ዝመልኦ መደብ ከተቐርብ ግን ፈፂሙ ዘይሕሰብ እዩ
0: እምበር እዚ ሲ ፍረ የብሉን ኢልካ
6: እወ ፍረ ዘይብሉ ካበይ በቂሉ ከማን ዘይርዳእካ
5: ካብ ባህልና በቂሉ ኮይኑ ይብሎ ኣባሓጎታትና ንርእሶም ኣድኒኖም ንኻልእ ሰብ ክብሪ ሂቦም ንስኻ ኣባ ተዛረብ ንስኻ ኣባ ትውርፅፅ ንስኻ ኣባ ትልብም እናበሉ ዘረባ ይቀባበሉ ምንባሮም ኢና ንፈልጥና።
6: ምናልባት ድማ ናይ ሓለፍትና ከይንብል እቶም ናይ ቀደም ተጋደልቲ ናይ ሕጂ ሓለፍትና ድማ ይትረፍያ ዘይገበርዎ ክጀሃሩን ብሓሶት ክዛርቡን ሲ ነቲ ዝወዓልዎን ዝሰርሕዎን ከማን ንዑ ተዛርቡ ተየልካዮም ኣብነ ንሕዶም ምክብባር ስለ ዘለዎ ኣነ ደኣ እሞ እንታይ ገይረ ንብፃይ ክስቶ በሎ ብፃይ ክስቶ ፅቡቅ ገይሩ እዩ ዝገልፆ ኢሎም ካብ ዘረባ እዮም ዝሃርቡ።
5: ዋላ ነቲ ግድ ንገሩና ዝበልካዮም ነገር ከማ ናይ ሓደ ሰብ ቅፅል ስም ኣይጥቀሙን እዩ። ንሕና ከምዚ ገርና ንሕና ከምዚ ሰሪሕና እንተዘይኮይኑ ኣነ ከምዚ ገይረ ኣነ ከም ሰሪሐ ሳላይ ከም ዝተፈፂሙ ይብሉን እዩ። ስለዚ ኢና ድማ ዘረባኹም ፍረ ይብሉውን ዝብልና ዩ።
6: ብርግፅ ዋላ ነቶም ነዚ መደብ ንክሪእዎ ኢልኩም ዝነገርኩምዎም ቤተሰብኩምን ዕርክትኹምን እተዝርእዎ ነይሮም ምፈንፈንኹም። ምክንያቱ እዚ ህዝቢ እዚ ኣነ ዘብዝሕን ምውዳእ ዝፈቱን ኣይፈቱን እዩ።
7: ሚካል ኣነ ብዚ ኣነ ብሲሓኸ ከለኹ ተረዲኣትንላ በቃ
8: ጴጥሮስ ዎ ሚካል ፅቡቅ ዘሪብኩም ኣለኹም። ኣነ ድሒረ ከምዝሓሰብኩ የ ጀማዕት ርክር እዞም ሓለፍትና ገዳይም ኣቦታትና ንዘረባ ብዙሕ ኣይህወኹን እዩ።
6: ሕዚ ሞ ነብሎ እቶም ታሪክ ዝፈፀሙን ዝፍፅሙን ስቕ ኢሎም ስራሕሙ ገብሩ በዓል ሓወ ቦይ ድማ ዝፈፀሙዎን ዝሰርሕዎን ዘይብሎ ይዛረቡን የዛርቡን።
4: ሚካል ንዓና ሞ ይተሓዙልና ወዲሱና ኢና ተባሂልና
9: ኣነ እምበር ገድድ ሓደ እግረያ ኣብ ጉድጓድኣት እዩ ኣብ ሓሶት ክርከብ ዘይግባእ
0: እንታይ ሞ ክገብር ዝሃንጎሪማ ዝኮ ይጋግኒ ተሰሚትን እዩ ኣታ ንስኻ ደይ ኮንካ ንወዲሰኒ ኢልካ 5,000 ክበካ ዝበልካኒ ሞ ንስኻ እንዲኻንቂኢልካ ናይ ፈለማዓፀ
6: ድሓናይትበኣስ ሞ እንድሕር ተረዲእና ኮ እኽእል እዩ

0: ዝኾነ ጴጥሮስ ኣብ ኤሪቲቭ ዝመሓላለፍ መደብሲ ብደቂቕ ተመሚ እዩ ዝመሓላለፍ ማለት እዩ።
1: ርግፅ መስፍን ሓንጣል፣ ኣነ ንህዝቢ እየ ዝሰርሐ። ሓንጣል ገዛ ክራይ ክምሕረኒ ኢለ ኣነ ንሙያይ ብገንዘብ ኣይሸጡን። ስለዚ እየ ድማ መረብኩም ምስ ረኣኽዎ ብገዛእ ፈቓደይ ናብ መመይቲ ቦርድ ከየቕረብኩ በዕለ ይሰርዝ እየ። ስለዚ ካብ ንቓለ ምልልስ ምህዋኽ ኣቐዲምና ጥዕና ዘለዎ ኣብነታዊ ዝኾነ ስራሕ ክንሰርሕ ንፈት።
2: ሎም መዓልቲ ዓብ ትምህርቲ ይኹምሂርኩምና ናብ ቃለ ምልልስ ዘይምህዋኽ
0: እዋ ናይ ብሓቂ ናብ ቃለ ምሕተት ዘይምህዋኽ እዩ።
3: እቶም ናብኡ ዝቐርቡ ድማ ዘረብኦም ብሱልን ኣነነት ዘይተሓወሶ ክኸውን ከም ዘለዎ ተማሂርና።
4: ዋ ድሓር ከዓ ስለ ዘሕፍረካ ሓሲኻ ደይ ምዝራብ ተማሂርና ኣለና።
2: ካብ ሓለፍትናን ባህልናን ዝተወሰደ ብዙሕ ምስማዕ እምበር ብዙሕ ዘይምዝራብ ምሂርኩምና ኢኹም እሞ ይቐኒርና።
1: ኣሰውዒልኩምና እንድሕር ኮንኩም ምስታ ኤሪቲቭ እትብል ሎጎ ምስኣት መፅእ ፅሕፍቲ እንታይ ኣላ?
4: ዋ ቲቪ ኤረ ትብል ኣላ።
1: ኖኖኖኖ ምስኣት መፅእ ፅሕፍቲ ኣብ ታሕቲ
0: ሰርቪን ዘትሩዝ ትብል ኣላ።
1: የቐኒ የለ ሚካል ሃፍቲ ሰርቪን ዘትሩዝ ማለት ድማ ንሓቂ ምግልጋል ማለት እዩ። ስለዚ ብዓብዩ መደብና ናይ ሓቂ ኣገልግሎት እዩ ማለት እዩ።
5: እሞዚ ኩሉ ዝሓስናየ ተቆሪፁ እዩ ማለት እዩ።
1: ዋ ተቆሪፁ ኣሎ
6: መስፍን። ካብቲ ቀደም ንብሎ ነበርና ኣባገለበል
7: ወሪድኒ ኣነ ዕደ ዘይረብሕ ሰብ እንዲ
6: ሓቂ መፀት
7: ንስኻኸ ይልግሰ
6: ሓቂ ሒሽ ቀደም በራሕ ሎሚ በራሕ
1: እዚኣ ከንታያ
8: ሰርቪስ ዘትሩዝ።

ብከላ ማለት ንጹህ ከባቢያዊ ተፈጥሮ ብኬሚካላዊ ካብ ኣገልግሎት ወፃኢ ኮይኖም ዝጓሓፉ ነገራት ክባላሾ ከለዩ እዛ እንነብረላ ዓለም ብዙሓት ዓይነታት ብከላ ኣለዋ። ገለ ካብኣቶም ንምጥቃስ ብከላ ኣየር፣ ብከላ ማይ፣ ብከላ መሬት ወዘተ ክጥቀሱ ይኽእሉ። ብከላ ኩሉ ግዜ ጎዳኢ ኣዕናዊ ሃሳይ ምዃኑ ኩሉ ሰብ ዝርድኦ ሓቂ እዩ። ኣብዚ ግዜ ኣብ ዓለምና ብሰንኪዞም ኣብ ላዕሊ ተጠቒሶም ዘለዉ ዓይነታት ብከላታት ዓመታዊ ህይወት ኣማይታ ሸሓት ፍጡራት ይጠፍእ። ብከላ ባሕሪ ኣብዚ ግዜ ሓደ ካብቶም ንዓለምና ኣጋጢሞማ ዘለዉ ዓበይቲ ቡድሆታት እዩ። ውቅያኖሳትና ብክልተ ዓይነት በከልቲ ነገራት ኣዕላሊቖም ይርከቡ። ንሳቶም ድማ ካብ ኢንዱስትሪታት ዝጓሓፍ ኬሚካላትን ካልኦት ጓሕፋትን እዮም። ኬሚካላዊ ብከላ ኣብ ጥዕና ደቂ ሰባትን ኣከባብን ከምኡውን ቁጠባዊ መድያትን ኣዝዩ ኣዘራ ብዛዕባ ኮይኑሎም ሓደ ካብዚ ዓይነት ብከላ ዝብገሰሉ ቐንዲ ኣገባብ ሓረስቶት ዝጥቀምሉ ድኹዕ ኮይኑ ኣብ ግዜ ክራማት ብዝናብ ተሓፂቡ ብመልክዑ ሕጂ ናብ ውቅያኖሳት ይኣትዎ። ከም ውፅኢቱ ድማ ፀዕቕ ናይ ኣብ ውቅያኖሳት ዝርከቡ ከም በዓል ናይትሮጅን፣ ፎስፎረስ ዝኣመሰሉ ማዕድናት ልዕሊ ዓቐን ይኸውን እሞ ሰበባ ባሕሪ ከዓ ይፍጠር። እዚ ሰበባ ባሕሪ ዘምፅኦ ጥዕናውን ኣከባብያውን ጎድናዊ ሳዕብን ድማ ኣብ ዘቤታዊ ምግፋፍ ዓሳን ቱሪዝማዊ ኢንዱስትሪን ዓብ ሃስያ ይውርድ።

0: بكلا بحري لك خمتهم كالأوت بكلاتات بمت حواس وكحفن كميكالن زفتر كوينو مبزحتو قزية كاب مريت ناب بحري بزاعتو بكلت نقراتي فتر بكلا بحري زفترو نقرات كاب زتفل عليو كوابيتات بملكع وحجن هبوبو لاو نفاسن تقوحيتهم ناب بحري ويوك انوسات بمتاو نت مسرح ناب كلا يفتزمو أبزوان ودي سبن استفل عليا إنسترتاتن أبه مع تاون اتفتات ببسحيز تقوم لنزلو نقرات حاده بلاستيكيو بلاستيكاوي بكلت نقرات نابوك انوسات وحسولم اقدي بزحقينو حاده خابوه بوحج تابحاكيكوم زاعتون كومون كواني الكاه نابحر زكوحفنيوم أبزا عودي استخايد متنعتات كمزحبرو كاب شحن تشعت ميتم سوسان جميرو عقان ناي بلاستيكاو كوحف أب أتلانتيكاو كانوس بسلس تعز فيه وسخاريو እዚ ዝኾነ ምክንያት ድማ ተጠቃምነት ፕላስቲክ ካብ ሓደ ግዜ ዘይሓልፍ ምዃኑ እቲ ዝጓሓፍ ዓቐን ከዓ ማዕረ ማዕሪኡ ስለዝበዝሕ እዩ ንኣብነት ሓደ ካብቶም ኣብ ምፅናት ዝርከቡ ማያውያን ፍጡራት ዝኾነ ጎብየ ባሕሪ እንተወሲድና ካብቶም ብቐጻሊ ዘዘውትሮ መግቢ መለግለጋይ ዓሳ ዝበሃል ኮይኑ ምስ ፕላስቲክ ዝመሳሰል ምስልን ቅርፅን ስለ ዘለዎ ብጌጋ ይምገብዎ ሞ ኣብ ኣካላቶም ንነዊሕ ዓመታት ይኽዘን ብተመሳሳሊ ፕላስቲክ ምስ ሓቐቐ እቲ ካብኡ ዝወፅእ ኬሚካል ዘለዎ ጣዕሚ ወይ እውን ሽታ ምስዕዋፍ ባሕሪ ዝምገብኦ ዓይነት መግቢ መሳሰል ሓደሓደ ግዜ እውን ዝተጓሓፈ ወይ ካብ ስራሕ ወፃኢ ዝኾኑ ናውቲ መግፈፍ ዓሳ ኣብቲ ላዕለዋይ ክፋል ናይ ባሕሪ ንነዊሕ እዋን የንሳፍፉ ሞ ንብዙሓት ዓሳታትን ማያውያንን መጥበውትን ልክዕ ከመፃወድያ ኣብ ማዕልታዊ መነባብሮኦም ዕንቅፋት ክኾንዎም ይኽእልዎም
1: ባሕርታትን ውቅያኖሳትን ናይ ዝዓለም ዳርጋቲ ዝዓበየ ስፍሓቶም ሲ ዳርጋ 70 ሜታዊት ናይ ዝዓለም እዩ ስለዚ ንዘበናት ዝኣክልካ ደቂ ሰባት ዳርጋ ኣብ ውቅያኖስ ዝጓሓፍ ጓሓፍሲ ዝኾነ ኢፌክት የብሉን ኢሎም እዮም ዝሓስቡ ነይሮም ስለዚ ካብዚ ብምብጋስ ከዓኒ ኣሎ ዝበሃል ኢንዱስትሪያዊ ኬሚካላትን ዘቤታዊ ጓሓፍን ናብ ውቅያኖሳት ክጓሓፍ ክኢሉ ማለት እዩ ሕጂ ዝጓሓፍ እዚ ከዓ ምስ ግዜ ኣብቲ ባሕሪ ማለት እዩ ምስ ብዙሓት ማዕድናት እንዳተበለ ማለት እዩ ናብ ሰበባ ባሕሪ እዩ ዝቕየር ሰበባ ባሕሪ ከዓኒ ከምቲ ንፈልጦ ኣብቶም ህወታውያን ኣብቶም ማያውያን ህወታውያን ንብሎም ዘለና ማለት እዩ ብዙሕ ጉድኣት ከውርደሎም ስለ ዝኽእል ኣቢሉ ቢሉ ከዓ በቲ ናይ መግቢ ሰንሰለት ንላዕሊ እንዳደየበ ናብ ደቂ ሰባት ክሓልፍ ስለ ዝኽእል ማለት እዩ እዞም ካብ ኢንዱስትሪታትን ካብ ዘቤታዊ ጓሓፍን ዝተጓሕፉ ጓሓፋት ማለት እዩ እቶም ኬሚካላት ሲ ኣብ መወዳእታስ ናብ ደቂ ሰባት እውን ክበፅሑ ስለ ዝኽእሉ እዩ ከም ብድሆት ሓሲቡ ብዙሕ እውን ኣዛራቢ ኮይኑ ዘሎ ማለት እዩ

ግዜ ኣሎ። ምስ ምንዋሕ ግዜ ድማ እቶም ማያዊ ህወታውያን ምስ መግቢ ሓዊሶም ዝወስድዎ ዓቐን ሕቃቕ ናይ ፕላስቲክ ብሰንሰለት መግቢ ተሓጊዙ ካብ ሓደ ዓሳ ናብ ካልእ ዓሳ ክመሓላለፍ ከሎ ዓቐን ናይቲ ሕቃቕ ፕላስቲክ ብዕፅፊ እናወስኺ ይኸይድ። ፕላስቲካውን ኬሚካላውን በከልቲ ነገራት በዞም ኣብ ላዕሊ ተጠቒሶም ዘለዉ ምኽንያታት ኣብ

0: ስለዚ ዓቐኒ ናይቶም ናብ ባሕሪ ዝኣተዉ በከልቲ ነገራት ምስ ዕብየት ናይ ባሕሪ ኣረኣይኻ ዳርጋ ውሑዱን ኣብ ግምት ዚኣቱን እዮም። ካብዚ ዝተበገሰ ኣተሓሳስባይ ድማ ዓለምለኻዊ ተቐባልነት ብምርካብ ኣሎ ዝበሃል ዓይነት ጓሓፍ ብዘይ ዝኾነ ርህራሀ ናብ ባሕሪ ውሒዙን ዝውሕዝ ዘለዋን። ምስ ግዜ ግን ገለገለ ሃገራት ሳዕብየን ናይ ብከላ ክርድኦ ብምጅማርን ኣፍ ደገ ባሕርን ንምክልኻል ስጉምቲ ክወስዳ ጀሚረን።
1: ገላ ባሕሪ ብክልተ ነገራት እዩ ዝመፅእ። ቀዳማይ ብኢንዱስትርያዊ ኬሚካላት፣ ካብ ኢንዱስትሪ ዝጓሓፍ ኬሚካላት ማለት እዩ። ካልኣይ ከዓኒ ዘቤታዊ ጓሓፍ ማለት ኮኔልካ ትጎሕፈሎ ከይፈለጥካ እውን ኣብ ምስኻ ምስ ጓሓፍካዮ ዘቤታዊ ጓሓፍ ንብሎ ዘለና ፕላስቲክ ዘጠቓለለ ማለት እዩ። ስለዚ እዚኢታት ወይ ብንፋስ ክኣቱ ክእል ናብ ባሕሪ ወይ እውን ብውሕጅ ብመልክዕ ውሕጅ ማለት እዩ፣ ውሕጅ ሒዝዎ ክኣቱ ክእል እዩ። ስለዚ እዞም ማያውያን ሂወታውያን ንብሎም ዘለና ከዓ ፕላስቲክ እንድሕር ተመጊቦም እንታይ እዩ ንክሓቅቕ ነዊሕ ግዜ ስለ ዝወስደሉ ኣብ ኣካላቶም ይኽዘን እምበር ኣይሓቅቕን እዩ። ስለዚ ብዙሕ ከሸግሮም ይኽእል እዩ ማለት እዩ። ከይሓቀቀ እውን ካብ ብሰበት ሰንሰለት ናይ መግቢ ገይሩ ናብቶም ዝለዓሉ ዘለዉ መጥበውቲ ንብሎም ማያዋን መጥበውቲ ንብሎም ማለት እዩ ናብኦም ውን ክበፅሕ ስለ ዝኽእል ማለት እዩ። ካልኣይ ከዓኒ እዞም ገፈፍቲ ዓሳና ብፍላጥ እውን ብዘይፍላጥ መግፈፍ ዓሳ ኣብ ባሕሪ ነዊሕ ግዜ ክፀንሕ ይኽእል እዩ፣ ወይ ዝተጓሕፈ ወይ እውን ዝጠፍኦም ገለ ማለት እዩ። ስለዚ ኣብቲ ላዕሊ ስለ ዘንሳፍፍ እንታይ ዝገብሮም ነቶም ዓሳታት ኣብ መዓልታዊ ምንቅስቃሳቶም ወይ ነቶም ማያውያን መጥበውቲ ክኾኑ ይኽእሉ ጎብዮ ባሕሪ ክኸውን ይኽእል ማለት እዩ። ኣብ መዓልታዊ ምንቅስቃሳቶም ዕንቅፋት የምፃ ኣሎም፣ ብኡተ ታሒዞም ክንቀሳቀሱ ይክእሉን ገለ ብዙሕ ነገራት ከጋጥሞም ይኽእል እዩ ማለት እዩ። ስለዚ ኣብዚ ሕጂ እዋን ብዙሕ ኣብ ፍላይ ኣብ ዝናትና ባሕሪ ክንብሪኦ ኣብዝናህና ማያዊ ክፋል ክንርኢ ከለና ዝተጋነነ ተርእዮታት የለን። ግን ከዓ ሓደ ግዜስ ከም ዘሸግሮም ነቶም ማያውያን መጥበውቲ ብፍላይ ጎበየ ባሕሪ ብፍላይ እዞም ንብሎም ዘለና ፕላስቲክ ይኹን እዚ መግፈፊ ንድግደፍ ዘሎ ባሕሪ ዕንቅፋት ከም ዘምፃሎም ዝርዱ ነገር እዩ ማለት እዩ።

0: ብከራ ባሕሪ ምሉእ ብምሉእ ክትኣልዮ ኣዝዩ ከቢድን ዘይከኣለን እኳ እንተኾነ ከተጉልሎ ግን ይከኣል እዮም። ገለ ኣብነታት ካብቶም ብከላ ባሕሪ ንምጉዳል ንጥቀመሎም መንገድታት ድማ ዳግማይ ተጠቃምነት ናይ ፕላስቲክ ምዕባይ ክጥቀስ ይኽእል። ብመንግስታዊ ትካላት ክውሰዱ ዝኽእሉ ስጉምታት እውን ኣለዉ። ንኣብነት ካብ ጥቕሚ ወፃኢ ዝኾኑ ኬሚካላት ኣብ ክንዲ ናብ ውቅያኖሳትን ባሕርታት ንዝኳሓፉ ከም እንደገና ኣብ ጥቕሚ ከም ዝውዕሉ ምግባር እዩ። ነቶም ኣዝዮም ካብ ጥቕሚ ወፃኢ ዝኾኑ ወይ እውን ናይ ግድን ክጓሓፉ ዘለዎም በከልቲ ኬሚካላት ድማ ካብ ማያዊ ኣካል ኣዝዩ ዝረሓቐ ግቡእ መጓሓፉ ቦታ ክዳለወሎም ይግባእ። እዚ ስጉምቲ እዚ ድማ ብከላ ከም ዝጎድል ይገብር። ከም ውፅኢቱ ንማያዊ ኣከባቢ ብከፊል ንመጻኢ ክነውሕሶ ንኽእል።
1: ብሓፈሻ ዓለም ለኻዊ ሕጊ ዝፀደቑ ኣለዉ። ሓደ ካብኦም እንታይ እዩ? ፕላስቲክ ንከይንጥቀም ዝእገድ ሕጊ ኣሎ ኣብ ዓለም። ሕጂ እንታይ እዩ? ዝኾነ ድፊኢት የብሎን። ምክንያቱ እንታይ እዩ? ውቅያኖሳት ወይ ባሕሪ እንተርእናዮም ኩሉ ሻዕ ናይ ህዝቢ ዋንነት እዮም፣ ናይ ውልቀ ዋንነት ኣይኮነን። ስለዚ ናይ ህዝቢ ዋንነት እንተኮይኑ ወይ ናይ ኩሉ ዋንነት እንተኮይኑ ከዓ ሰብ ከም ድሌቱ ክጉሕፍን ከም ድሌቱ ክገብርሲ ይኽእል እዩ ባሕሪ። ሕጂ ምስኡ ተኣሳሲሩ ዝመፀ ግን እንታይ ኣሎ? ዓለም ለኻዊ ሕጊ ኣብ ገለ ሃገራት ዝፀደቐ ሕጊ ኣሎ። ምእጋድ ፕላስቲክ ዝኾነ ነገር ንከይጥቀም ህዝቢ ምእጋድ ወይ ከዓ ኣብ ሓደ ውሕስ ዝኾነ መጓሓፊ ቦታ ምጓሓፍ ማለት እዩ። ካልእ ከዓኒ ዳግማይ ተጠቃምነት ናይ ኢንዱስትሪ ካብ ኢንዱስትሪ ዝጓሓፍ ኬሚካላት ከዓ ዳግማይ ክንጥቀመሉ ምግባር ከዓ ሓደ ክስታይ ክኾን ይኽእል ማለት እዩ። ስለዚ ከምዚኢታት ሕግታት እንዳተጠቐምና ወይ ከዓ እቲ ዝዓበየ ነገር እንታይ እዩ? ኣዌርነስ ምፍጣር፣ ነቲ ሰብ ምምሃር ማለት እዩ። ፅሬት ንኸካይድ፣ ኣብ ባሕሪ ንኸይጉሕፍ፣ ሓሓሊፉ እውን ንዝረአ ነገራት እውን ባዕሉ ምስ ሓላፍነት ወሲዱ ሲ ነቲ ዘሎ ጓሓፋት ኣኪቡ ድዩ ከቃፅሎ ወይ ውሕስ ቦታ ድዩ ክጉሕፍ ወይ እውን ከምኡ ክገብር ተዘይክኢሉ ከዓ ንዕኡ ዝቕፅዕ ሕጊ ዝስገድድ ማለት እዩ። ከምኡ እውን ክንገብር ንኽእል ኢና ማለት እዩ። ገለኻ እውን ምጥቃስ እምበር

0: ብዙሕ ብዙሕ ነገራት ክንገብር ንኽእል ኢና። እታ ቀንዲ ዝብላዓነ ግን ኣዌርነስ ምፍጣር እዩ። ነቲ ሰብ ንኸይጉሕፍ ትምህሮ ማለት እዩ። ምስ ግዜ ከዓ ከም ልምዲ ወሲዱ ውሑስ ዝኾነ ጓሓፍ ናይ ምጓሓፍ ክስታይ ክወስድ ይኽእል እዩ ማለት እዩ።
1: ኣብ ሃገርና ኤርትራ እውን ዋላ እኳ ማዕረ እተን ምዕብላት ሃገራት ዝተጋነነ ተርእዮ ብከላብ ሓደ ኣይሃሉ ሓሓሊፉ ግን ከዓ ኣዝዩ ኣስካፊ ተርእዮን ጓሓፍን ለምዲ ምጓሓፍን ኣብ ገማግም ባሕሪ ደሴታት ይረአዩ። ስለዚ ነዚ ሓሓሊፉ ዘጋጥም ተርእዮ ብኣግኡ ንምውጋድ ከም ንቕሓቲ ህዝቢ ኣብ ብከላ ባሕሪ ምዕባይ ህዝቢ ዝመርሖ ከባብያዊ ፅሬት ምክያድ ቁፅፅር ምግባር ህዝብን በፅሓትን ዝግልገልሉ ናይ ጓሓፍ ባጎንታት ምቕራብን ካልኦትን ዝኣመሰሉ መፍትሒታት ብምግባር ብከላ ባሕሪ ከይሰዓረረ ንምቁፅፃሩ ይከኣል።

በረድ ኣብ ዓሳን ዘለዎ ምቆት ኣዝሒሉ ከይባላሾ ንምዕቃብ ንዕብየትን ቀጻልነትን ደቀቕቲ ተሃዋሳውያን ኣዝሒሉ ናብ ዜሮ ብምውራድ ካብ ምብልሻው ይከላኸል።

0: ገፈፍቲ ዓሳ ቅድሚ ምግፋፎም በረድ ጥዒኖም ናብ ባሕሪ ክወፍሩ ግድን ይኸውን። በረድ ንዝተገፈፈ ፍርያት ዓሳ ከይተባላሸወ ናብ መመስርሒ ቦታ ንክበፅሕ ወሳኒ ተራ ኣለዎ። ንሎም እምበኣር ኣብ ወደዋይት ከተማ ምፅዋዕ ተረኪነን ዝርከባ ሓደሽቲ ማሽናት መፍረ በረድ ዝደስስ ትሕዝቶ እዩ ክህልወና ሓቢርና ንከታተል። ሚኒስትሪ ሃብቲ ባሕሪ ንዝነበረ ዋሕዲ ፍርያት በረድ ንምፍዋስ ፅፉፍን ዝተመሓደረ ኣገልግሎት ንገፈፍቲ ዓሳ ንምሃብ ኣብ ውሽጢ 24 ሰዓታት 2 ነናይ 20 ቶን ብድምር 40 ቶን በረድ ዘፍርያ ማሽናት ተኺሉ ኣብ ስራሕ ይርከብ። ወደብ ኣገልግሎት ስራሓት ዓሳ ብማእከልነት ሚኒስትሪ ሃብቲ ባሕሪ ብ1995 ዝተመሰረተ ኮይኑ ንባሕሪ ንዝወፍሩ ገፈፍቲ ዓሳ ዝግባእ ኣገልግሎት ንምሃብ ዕለታዊ ውልዳቱ ኣርሒቡ ይዕድል። ንዝህቦ ኣገልግሎት ምስ እንርኢ
1: ቀዳምነት በረድ እዩ። ነተን ኣብ ባሕሪ ዝነጥፉ ጀላቡ በረድ ማይ ከዓ ምስም ሒዞሞ ዝኸዱ ኣብዚ ከዓ መቶረ ክበላሸ ይኽእል እዩ። እተ መቶረ ክልተ ዓይነት እየን፣ ኣውትቦርድ ኢንቦርድ። ሕጂ ክሬን ኣላ 2.5 ቶን እያ ክሬን። እዚኣ ከዓ ናቶም እያ ሶም ይጥቀሙላ ማለት እዩ። ሕጂ ትንህቦ ሰርቪስ በረድ ማይ ናይ ክሬን ሰርቪስ ከዓ ንህበ ዝትካል ማለት እዩ።
0: እዛ ኣብ ወደብ መራገፊ ዓሳ ዘላ ማሽን ቀንዲ ዕማማ ገፈፍቲ ዓሳ ናብ ባሕሪ ንክወፍሩ ሒዞሞ ዝገሹ እኹል በረድ ኣብ ምፍራይ ትነጥፍ። ኣብ ትካል መመስርሒ ዓሳ ኤሪፊሽ ተደኪና ንዘላ ማሽን ብግዲኣ ገፈፍቲ ዓሳ ሒዞሞ ንዝመፁ ምህርቲ ዓሳ ተቐቢላ ኩሉ ዘድሊ ናይ መምስራሕ መስርሕ ሓሊፉ ብግቡእ ቆርበትን ካልእ ዘየድልን ክፍሊ ኣካላት ዓሳ ተኣልዩ ስጋ ጥራይ ማለት ፍሌቶ ዓሳ ኮይኑ ብበረድ ተደብሪቡ ናብ ዝሑል መኽዘን ይሓልፍ። እዘን ናይ በረድ ማሽን ምስቲ ዘፍርኦ ብዝሒ መጠን በረድ ንገፈፍቲ ዓሳ ዓብ መስተርሆ ፈጢረናሎም ይርከባ።
1: ሚኒስትሪ ነዚ ምስተሰውዓለ 40 ቶን ዘፍርያ ማሽናት ሓደሽቲ ኣብ ምምፃእ ዓብ ኣበርክቶ ሰሪዑ። ዋላ ሕጂ እንታይ ሽግር ነይሩ? እታ ዓሳ ክራገፍ ከሎ በረድ ካብዚ ናብቲ ዝራገፈሉ ቦታ በረድ ካብዚ ይኸይድ ነይሩ። ኣብዚ ዋን እዚ ግን ካብዚ ፅዒኖም ይኸዱ ኣብታ ዘራገፉላ ከዓ ማሽን ተተኺላ ኣላ ሓዳሽ ማ 20 ቶን ትፍሪ ኣብ 24 ሰዓት እታ ኣገልግሎት ዝረኽቡላ ቅድሚ ሕጂ ማሽናት ዝነበራ እታ ካብ ባሕሪ ምስ መፁ ዘራገፉላ ኣብኣ 20 ቶን ኣብዚኣ 20 ቶን ምስተን ዝነበራ ማሽናት ማለት እዩ። ዋላ ተናይ ቀደም ፀጊንካ ኣብ ስራሕ ከም ዝኣትዋ ተገይሩ ኣብ ስራሕ ኣለዎ ማለት እዩ።
0: ገፈፍቲ ዓሳ ንስራሕ ዝወፍሩሉ እዋን ኣብ ሓደ ግዜ ስለ ዝኾነ ምስ ምምፃእ እዘን ሓደሽቲ በረድ ዘፍርያ ማሽናት ንዝነበረ ምድንጉያት ኣብ ምቅላል ዓብ ተራ ተፃዊተን ኣለዋ።
2: ዝወፍሩሉ ሰዓታት እቶም ገፈፍቲ ዓሳ ዝወፍሩሉ ሰዓታት ውሱን እዩ ማለት እዩ። እዚ ከዓኒ ምስ ኩነታት

0: ናይ ወርሒ ምቕልቃል ናይ ወርሒ ዝተሓሓዝ እዩ እጂ እዞም ልምዳውያን ገፈፍቲ ዓሳ ናትና ንብሎም ኣብቲ ወርሒ ዝወፃትሉ ግዜ በረድ ናይ ምምክዛን ድሌት ኣለዎም እቲ ፀልማት ኣብ ዝኾነሉ ግዜ ከዓ ናይ ባሕሪ ናይ ምውፋር ማለት እዩ ስለዚ እቲ ጠለባት ኣብ ሓደ ግዜ ኣብ ሓፂር ግዜ ይመፀካ ማለት እዩ ሓፈሻዊ ግን እንድሕር ዘርጊሕኸ ግን እዘን ማሽናት እዚአን ዘይሰርሓሉ ሰዓታት እውን ኣሎ ማለት እዩ ጠለብ ተሳኢኑስ ዘይሰርሓሉ ግዜ እውን ኣሎ ማለት እዩ ብሓፈሽኡ ግን እኹል በረድ ኣለና ክንብል ንኽእል ማለት እዩ
1: ኣባራት ድማ እንኪትሽ እየ
2: ቅድሚ ሕጂ ሓንቲ በረድ እተፍሪ ማሽን ስለ ዝነበረት ሪጋ ይበዝሓና ነይሩ ብኡ ከዓ ንባሕሪ ንክንወፍር ንፅገም ነርና ሕጂ ግን ምስ ምምፃእ እዜን ሓደሽ በረድ ዘፍርያ ማሽን ንወፍርናን ዕዮናን ዓበ ኣሳልጦ ገይረናልና ይርከባ።

0: ብሓፈሻ ብረድ ንኽስራሕ ጥዑም ማይ ምጥቃም የድሊ። ነቲ ማይ ኣብ ነፍሱ ዘሎ ምቆት ቅድሚ ምስሓሉ ኣብዘን ኣዝሓልቲ ኣትዩ ይዝሕል። እዘን ኣዝሓልቲ ኣብ ውሽጢ ማሽን ዝገጥማ ኮይነን ካብ 34 ዲግሪ ሰንቲግሬድ ክሳብ 36 ዲግሪ ሰንቲግሬድ ዝፀንሖ ምቆት ማይ ናብ 5 ዲግሪ ሰንቲግሬድ ቀይረን ናብቲ ዝስራሐሉ ማሽን የእትውኦ። ኣብቲ መስርሕ ምስ ኣተወ ቁሩብ ማጨው ነቲ ማይ ጥዑም ይንፀገሉ። እቲ ዝንፀገሉ ማጨው ኣብቲ በረድ ዝስራሐሉ ቦታ ጥዑም ማይ ጥራይ እንተደኣ ኮይኑ ናይ ምጭብባጥ ባህሪ ስለ ዘለዎ ብተወሳኺ ድሩቕ ኮይኑ ብመልክዕ ሕጡብ በረድ ከይወፅእ ቁሩብ ማጨው ይንፀገሉ እሞ ንምፍርካሽ ድማ ማሽን ኣይትሽገርን። በረድ ተሰሪሒ ንኽውዳእ ካብቲ ዝነበሮ 5 ዲግሪ ሰንቲግሬድ ናብ ኣሉታ 7 ዲግሪ ሰንቲግሬድ ኣብፅሓ ናብ መወዳእታ መስርሑ ተብፅሖ። በረድ ብክልተ መልክዑ ክፈሪ ይኽእል፣ ብሕጡብ በረድን ብጥሑን በረድን። ግፈፍቲ ዓሳውን ገፊፎም ኣብ ዝኽዝንሉ ቦታ ከይሕዘሎም ንምስብባር ከየሸግሮም ጥሑን በረድ ዝያዳ ይጠልዉ። ጥሑን በረድ ንገፈፍቲ ዓሳ ብዘይፀገም ዓሳ ገፊፎም ከይተባላሸወ ከዚኑ ንኸምፅእዎ ይሕግዞም።
1: እዚ ትካል ቀንዲ ዕላምኡ ንምኽዛን ናይ ዓሳ ተባሂሉ ዝስራሕ በረድ እዩ። ኣብዚ ሓደ ነገር ኣሎ። ንሱ ከዓ ዓሳ እንድሕር ክትክዝኖ ኮንካ ሲ ዋላ ዝሑል ይኹን ማይ ዘለዎ ክኸውን የብሉ እቲ በረድካ ማለት እዩ። እቲ በረድ እንድሕር ድኣ ማይ ኣለዎ እቲ ቶም ሰለስ ናይቲ ዓሳ ማይ ኣብዞርብ ናይ ምግባር ባህርያት ኣለዎ። ስለዚ እንድሕር ድኣ ከምዚ ኮይኑ እቲ ዓሳ ይባላሾ ማለት እዩ። ስለዚ እዚ በረድ እዚ ማይ ዘይብሉ በረድ ጥራሕ ክሳብ ኣሉታ 7 ዝበፅሕ ዲግሪ ሰንቲግሬድ ንሓደ ዓሳ ብፅቡቅ ክዕቅቦ ዝኽእል ዓይነት በረድ ይስራሕ ማለት እዩ። እቶም ካልኦት በረድ ኢልና ንፅውዖም ሓፈሻዊ ግን መዝሓሊ ልስሉስ መስተ ክኸውን ይኽእል፣ ዋላ ንኮንክሪት ተባሂሉ ዝዳለዎ በረድ ኣሎ ማለት እዩ። ስለዚ ትናትና ፍሉይ ዝገብሮ ነቲ ዓሳ ከይተበላሸወ ማይ ዘይብሉ በረድ ምቕራብ ማለት እዩ። እቲ በረድ ንባዕሉ እውን ኣዝዩ ዝሕል ዝበለ ስለ ዝኾነ ነቶም ንኣሹ ዘይረኣዩና ተሃዋስያን ናይ ምቕታል ባህርያት እውን ኣለዎ፣ ወይ ድማ ናይ ምድንዛዝ ባህርያት ኣለዎ። ስለዚ ጨው እንትሕድ ጌርና ኣሎ ከዓ ዝያዳስ ነቶም ተሃዋስያን ሲ ንኸይራብሑስ ጠጠው ነብሎም። እቶም ዘለውና ልምዳውያን ገፈፍቲ ዓሳ ዋላ እውን ዘን ብኮርፖሬሽን ተታሒዘን ዘለዋ ጀላቡ ኩሉ ግዜ ዝመርፅዎ ዓይነት በረድ እዚ ጥሑን በረድ እዩ። ምክንያቱ ከም ዝበልናዮ ሓንሳብ ከዘንካዮስ ምቁራፅ ኣይድልካኒ ኣልዕልካ ትጥቀመሉ ዓይነት እዩ። እቲ ብሎግ ተኮይኑ ግን ንዕኡ ዘሳልጥ ማሽነር የድልካ መጠኑ እውን ጉልበት የድልዮ ማለት እዩ። ስለዚ ዳርጋ ዝያዳ ዝመርፅዎ ክትሪኦ ከለካ ሓፈሻዊ እዚ ዓይነት በረድ እዩ ማለት እዩ። ጥሑን ዝበልናዮ ተሪእናዮ ኮይና ዋላ ክወርድ ከሎ ሲ ከምዚ ጥሑን ነገር እዩ ዝወርድ ማለት እዩ። ርጉዲ ከዓ ዳርጋ ርቐቕ ዝበለዩ ሕጂ ብኢድካ ዋላ ተጨፍለቅካያስ ይጭፍለቕ ካልኣይ ከዓ ከምኡ ክገብር ዝገብሮ ከዓ እቲ ተን ጨው ዓንቲ ወይ ዝገለፅናየን ተን ቁሩብ ጨው ንነፅገን ከዓ ንሰን ከዓ ከምኡ ንክኸውን ተራለወን ማለት እዩ። ስለዚ እዚ ድሕር ክትክዝኖ ተደሊካ ክሳብ ዝደለኸዮ ጨፍሊእካ ክትክዝኖ ትኽእል ኢኻ ማለት እዩ። እቲ ሕጡብ በረድ ግን ዋላ እንድሕር ቆሪፅካዮ ሓደ ቅርፂ ምስ ሓዘ ካብኡ ንታሕቲ ቅርፂ ንክሕዝ ኣሸጋሪ ማለት እዩ።
0: ንገፈፍቲ ዓሳ እቲ ኣገዳስን ቀንዲ መሳርሒኦም በረድ እዩ። እዚ ብምዃኑ ድማ ኣፍራይነት ገፈፍቲ ዓሳ ንኽዓቢ ቀረብ በረድ ምዕባይ ይፅንሓለ እዩ ዘይበሃሉ ዕማም እዩ።
2: ትካል ና ገፈፍቲ ዓሳ ብጣዕሚ ነቲ ዝሰርሓሉ ዘሎ ስራሕ ንዕኡ ዓብዪ ኣስተዋፅኦ ይገብረሉ ማለት እዩ። ብኡ እዩ በዚ በረድ ተጠቂሙ እዩ እቲ ጥሉል ዓሳ ዘምፅእ፣ ብኡ ከዓ ስድረኡ ያናቢ ንኣገልግሎት ንስራሕ የብለሉ ማለት እዩ። ኣብቲ ስራሕ ዝነጥፈሉ በረድ ዓብዪ ኣስተዋፅኦ ኣለዎ ማለት እዩ። እቲ ቀድሚ ሕጂ ዝነበረ በረድ ሪጋ ገለምታት ብዙሕ ሪጋ ገለምታት ነይሩ ማለት እዩ። ኣብቲ ዓሳ እተርከበሉ ወቅትታት ኣሎ ብጣዕሚ ኣብቲ ወቅትታት ቁሩብ ሃስያ ነይሩ ማለት እዩ። እዚ ትካል ካብ ዝስራሕ ግን ብጣዕሚ እቲ ዝነበረ ፀቕጥቅጥ ኣፍኪስዎ ይርከብ። እቲ ገፋፍ ዓሳ ዳይሬክትሊ መፅኡ ፀዒኑ ዝኸይድ ክንብሎ ንኽእል ማለት እዩ። ኣብዚ እዋን እዚ
3: በረድ ተልሁ ማዕና በረት ተለም ፈደፋክ ገዱ በረት ተለም ፈደ በረት ተለኪ
4: ምስቲ ኣገዳስነት ናይ በረድ ሕጂ ተተኺለን ዘለዋ በረድ ዘፍረያ ማሽናት ንገፈፍቲ ዓሳ ንባሕሪ ንምፍዋ ዝነበረ ፀገማት ብ99 ሚእታዊት ኣቃሊላናና ይርከባ። እወ ንባሕሪ ንዝወፍር ወፋራይ ብዙሕ ዘልዮ ሓደ ንወፍሪ ኣገዳሲ በረድ እዩ። ምስኡ ከዓ እኹሉን ብቑዑን ሬታታት ጥዑይ ተላጃ ክህልወካ ይግባእ። እዚ ተሃሊካ ብዘይፀገም ወፊርካ ምህርቲ ሒዝካ ንክትመፅእ ኣይትሽገርን።
3: ኢላ በረዳይ ኣፋልቲ ሽብካ እንተለየ ፈለንታ ባዕ ሽብካ ለካል ተላጃ ተለየ ፈለ ተላጃ ለካል በረድ ዋፊክ ተለኪ በዲታ ማታሚተን ድዕታ
0: መሳርሒኻ ንነዊሕ ግዜ ከገልግለካ ዝግባእ ክንክን ክትገብረሉ ኣለካ። ብቐጻሊ ክንክን እንተ ደኣ ጌርካሉ ኣብ ስራሕካ ኣሳልጦ ምፅኡ ካብ ዘይተደለየ ሃልክን ብኽነትን የድሕነካ።
1: ተኣፋፊ ስራሕ እዩ። ምክንያቱ ቀጻሊ ዘሎ ጠለብ ከተማልኦ ትክእል ኣለካ። ኣብዚ ትካል 24 ሰዓት ዝሰርሑ ሰባት ኣለዉ ማለት እዩ። 3 ሽፍቲ ኮይኑ 24 ሰዓት ቀጻሊ ስራሕ ስራሕ እዩ ማለት እዩ። እዚ ነቲ በረድ ንምፍራይ ክኸውን ከሎ ኣብቲ ልሙድ ሰዓታት ናይ ስራሕ ሰዓታት ከዓኒ ንቅድመ ፅገና ዝበሃል ኣሎ። እቲ ነገር ከይተበላሸወ ከሎስ ንዑ ናይ ምሕካም ማለት እዩ መዓልታዊ ንጥፈታት ኣሎ። ስለዚ ናይ ማያት ናይ መስመር ናይ ማያት ኣለና። ቀጻሊ ክንክን ዝደሊ ናይ ምዕባስ ባህርያት ኣሎ። እዚ ማይ ጨው ወይ ከዓ ባሕሪ እዩ። ካብኡ እቶም ናይ ባሕሪ ሸልስ ገለ ዝበሃሉ ኣለዉ። ንሶም ኣብቲ ናይ መስመር ናይ ማያት ናይ ምሽፋን ባህርያት ኣለዎም። ስለዚ ቀጻሊ ብስሩዕ ብውጥን ዘለዎ ማለት እዩ ስራሕት ይስራሕ እዩ ማለት እዩ። ኣብዚ ሕጂ ሓፈሻዊ ከም ዝርእዎ ዘለኹም ሕጂ መፅእ ዘሎ ማሽን ነዚ ባህርያት እዚ ክፃወር ዝኽእል እዞም ዘለዉና ሂሚዲቲ ንብሎም ሙቐት ጠሊ ተባሂሎም ኣብዚ ከባቢና ዘለዉ በዞም ኩነታት እዚኦም ተመሪፁ ዝተዓደገ ንብረት እዩ። እዚ ሕጂ ሓድሽ ማሽን ንሪኦ ዘለና። ስለዚ ናይ ምምራት ተኽእልኡ ዝተሓተ ማለት እዩ። ነዊሕ ከይመረተ ክፀንሕ ዝኽእል ዓይነት ማተርያል እዩ ተጠቂምናሉ ዘለና ኣብዚ እዚ ማሽን እዚ ክስራሕ ተጠቂምሉ ዘሎ ማለት እዩ። ስለዚ እዚ ደሓን እዩ ማለት እዩ። ኣብ ቅድማ ቢለን ዝነበራ ማሽናትና ግን ሓሊፉ ናይ ምምራት ነገራት ይረአዩ። ንዑ ንምሕካም ከዓ ቀጻሊ ዘዝመረተ ክእል ኣለዎ።
0: ሚኒስትር ሃብቲ ባሕሪ ካብ ፅባሕ ናፅነት ምህርቲ ዓሳን ክዓቢ ዝተፈላለዩ ናይ ልምዓት መደባ ብምሕንፃፅ ኣውራ ንገፈፍቲ ዓሳና ኣብ ምስልጠንን ምዕጣቕን ክስርሕ ፀኒሑን ኣሎን። እዘን ተተኺለን ዘለዋ በረድ ዘፍርያ ማሽናት መቐፀልታ ናይቲ ልምዓታዊ መደባት ኮይነን ፀጋታት ባሕርና ኣብ ውሕስነት መግቢ ንዘለዎ ኣበርክቶ ንምዕባይ ዕዙዝ ኣበርክቶ የህልወን።

0: ዕለት 6 በይሉ ኣትዩ ኣሃታትና ካብ ዕለት 6 ክሳብ ዕለት 25 ወር 5 ግንባር በይሉል ተመስሪቱን ኣብቲ ግንባር ከቢድ ምርብራብ ነይሩ።
1: ካብዚ ቦታ ንድሕሪት ገጽካ ምምላስ የለን። ዋላ ስጋ 5 ሰብ ተርፍ ኣሃዱ ንድሕሪት ቁሩብ መሬትና እናገደፍና ከምጥዕመና እናተዋጋእና ኢና ክንከይድ እምበር ምምላስ ዝበሃል ተደራቢ ሓይሊ ከምዘየለ ኩሉ ሰብ ኩሉ ሓላፊ ፈልጥ እዩ።
2: ንሕና በዚ ዘለና ስ በዛ ጫፍ ባሕሪ እንዳወረደ ኢና ሰኪሕናና። በዚ ዘለኹምሞ ግን ዕረፍቲ ይብሉ ንውግእ ወ መፅን እንደን ከምዚ ኢለን ገለ ሞዳ ሓንዲ ከመይ ነይሩ ንበሃል ኣብ ትሩባ ማለት እዩ ማይ ከነምፅ ምስ ተራኸብና ዋዕ ሰብ መርለክ ይመናልና ይብለኒ እንታይ ትዛረብ ኣለካ ወተ እወ በዓል ብሌና ዝበሃሉ ነይሮም መድፋዕ ጅብሬ ንበዓል ንዕለክ ይመናልና ትማለባቃ ገለ መለ ገለ ብለኒ ክልቲኦም ከም ተሰውኡ ብሓንሳ ኣብ ሓደ ቦታ ፈሊጥና ማለት እዩ።
3: ስርሒት ዓሰም ምርብራብ ግንባር በይሉል
4: ኣብ በይሉል ሕጂ ዕለት 6 ና በይሉል እቲና ንሕና ክልቲዮ ክልተ ሓይልታት ቅድሚት ነይሩ ሕጂ ኣብቲ ፅግዕቲ ምስ በፅሓና ንላዓሊ ገፅና ዘይብና ሩዋሩዋ ገና ዘይብና ፍርት ድብራ ስለ ዝነበራ ደብዳብ ድማ ብላዕሊ ካብቲ ኩጀታት ብታሕቲ ከ ካብ ባሕሪ ድብደብ ነሩ ሕጂ ከም መስቀላዊ በዚ ነፀካ እዚ ከ በዚ ሃርም ነይሩ ሕጂ ምሸት ገለገለ ካብቲ ዘይርስዖ ኩላትና ኣብታ ላዕሊ ተፀጊዕና ሕጂ ደንደስ ሩባ ነሮ ብዚ ደንደስ ኢና ፀጊዕና ነርና ሕጂ ኣነ ወዲ መሓመድ ቃሕታይ ብርሃነ ወዲ ኮረኔል ኣብዚ ደቂስና ኮፍ ኢና ርና ሕጂ ቃሕታይ ብርሃነ ይኸ ሰኒ እዛ ፋሎስ ናባና ቀኒዓ ኢሉ ትኩስ ኮላ ናብቲ ገፅ ከይድ ነር ንፅኢል ኣብዛ ተቃኒ ዓሊባ ኣነ ሳ ኣነ ጠላ ሃሊማት ሓንቲ ኮይና ካብኡ ውረድ ውሩድ ተባሂልና ሕጂ ምሸት ብባሕሪ ምዝ ትኩስ ስለ ዝነበረካ እንታይ ገርና እቲ ሰብ ኣብቲ ፅግዕና እዚ ሩዋ ኣብዚ ዝፅጋዕ ከም ዘሎ ገርና ደቂስና እዩ ንሕና ከምዛ ዝብለ ኣብዚያ ደቂስና ኣነ ወዲ መሓመድ ኣብና ወዲ ኮረና ዝነካሎ ብሂወቱ ንዓና ስሒቡ ስሒቡ ታሕቲ ናብቲ ሩባ ውሪድና መሰሓባና ውረድና ወሪድና ኣብ ፅግዒ ደቂስና እዛ ጓይታ ናይ እሱ ሃይለስላሴ ሃይለ ጎደይቲ ዝበሃል ኣብቲ ስግር ነይራ ለይቲ ንሕና ምስ ደቀስና ከይርኣናያ ኣብዚ ዝባን ዝለካ ደይባ ሕጂ ሙሉ ለይቲ ዝፋኑ ደቂስና ኣብዚ ክሃርም ሓዲሩ ገሊኡ ሰግር ገሊኡ ኣዚ ኣብ መጠርሻ ሰዓት ሓደ መስኮናት ሰለስተ ቡምባ ንሕሪ ስሒዋ ልክ ኣብታ ጋንታ ዓሊያ እዞም ዮሴፍ ዝበሃል ቆልዓ ዮሴፍ ገብረኣብ ተራሂቱ ኣብ ገረብ ሰቂሉ በዓል ጎደይቲ ሓፍ ክብልዮ መሰ ስለዝበ እዚ ትዳትኦም ኩሉ የለን እዩ ተቆራሪፁ ድሕርያ ዋላ ሓንቲ ቡምባ ይተኮሰት ኣብኣ ክልቲዮም ሶም ሰብዮምና ኣፈወርቅን ኒለትን ሕሪትን ተወጊኦምና
5: እዛ ጋንታ ናብ ማይ ክንሰቲ ኢና ናብኣ ንኸይድ

0: በዓል መሓሙድ ወዲ መሓመድ ናይ ምሸት ነይሩ ካብዛ ቦታ ውሩር በሉ ኢሎምና ሕልፍ ኢሎም ሩባሩባ ይኮኑ ንሕና ንስማዓዮም ዶ ማይ ሰቲና ገለመታት ኣብኣ ንድቅስ ኣብኣ ምስ ደቀስና ብባሕሪ ይትኮስ ልክ ኣብ ማእኸል ዛጋንተና ሰለስተ ቡንባ ዶዶ ኢዝኣቶ ከምቲ ዝኣተወና ኩላህና ክንፅዋ ይግበና እዚ ጎደይቲ መራሓ ጋንታና የሴፍ ገብራይ ምልክት ኣብዚኣ ክልተዋልድ ከዓ ሳልሳይ ወዲ ይውግአና ሓንቲ ሕሪትላ ኣብዚኣ
1: ውረዱ ውረዱ ዝገሊ ኢሎምና ንፈልጣ ምሳሕ ክንምሳሕ ማለት ተማ ሽኮር ወሪድና ብኣ በፅቢፅና ኣብኣ ተማ ሽኮር ምስተተና ካልእ መግቢ ኣይነበረን ግርሲኒ ገለ ከም ዝበልዎ ዳዓሰወየ ገለ መለ እዩ መግቢ ይነበረን ትረኸብቲ ሰኣን ወይ ፀባ ተረኺብካ ወይ ከዓ ተማ ሽኮር እያ ንዓብፅብፅ ኣቢልና ምስተተና ኣብኣ መስያ ኣብኣ እንዳዕለልና መስያስ ዘጋጠመ ኩናት ከምዝንሪኦ ዘለና ደቂስና ኢና ነርና ደቂስና ከለና እዩ ኣብ ውሽጢ ጋንታና ዓሊቡ እቲ ናይ መርከብ ይመስለኒ ሕጂ ክብ ዝበለ ቡምባ እዩ ነይሩ ስዋኣት ከዓ ጎደይቲ መራሒ ጋንታና ምልክቱ ከዓ የሴፍ ገብራይ ነይሩ ማለት እዩ ንሕና ተወጊእና ከይድና ኣብቲ ናይ ደቂ ኣንስትዮ ፀገማት ክመፀካ እንተኮይኑ ከዓ ኣነ ንባዕለይ ተወጊአ ከይድ ከለኹ ክዳውንተይ ብሙሉእ እዚ የማናይ ጎነይ ተሃሪ መስለ ነበርኩ ብሙሉእ ክዳውንተይ ደምጨጪ ተቀዳዲዱ ገለ መለ እዩ ነይሩ ቅያርካ ይብለይ ጓል መሃንሾ ስኡቲ ጓል መሃንሾ ነዛ ናይ ላዕሊ ከምቻ ያውፅኦም ምስ ዘርበይዋ እሳ ማልያ ሂባትኒ ናይ ላዕሊ ሳ ክደን ናይ ታሕቲ ግን ካበይ እሞ ክወስድ እዚ ሓደ ካብዚ ተቆሪፁ ተስረ በዚ በጀልጀት ዝበለ ከምኡ ኢለን ንኣፎምቦ ንሕክምና መፅ ናይ እንዳ መካናይዝ ወዲ ፀንሓ ንብኣ ክሹክ ካብዛ ነብሱ ቀንጢጡ ክሹክ ክህበኒ ወርሒ መልእቲ ብታ ሕክምና በታ ክሹክ ናቱ ብኣ ተዓጢቐ ይሕልፈ እያ ማለት እዩ
2: እንታይ እዩ ገሊኡ ከምዚ መብዛሕትኡ የርእካ ጎደይቲ ክምገስ ከሎ ክንምገስ ከሎና ታ ሓርት ዝመፅት ጋንታይ ኣብ ከባቢ ናይ ጢዖም ምስ በፅሓና ሰበይቱ ሲ ኣብ ትስዓ ወር ኣርባዕተ ሰው እያ እንታይ ብነረ ሽዑ ኣና ዝሕለምለም ክነብር ኣብዛ ዓሰርተ ክስዋ እዩ ነሩ ሕጂ ብጢዖም ዝበፅሐ ብሙሉ ምስኡ ናታ ዝነበረ ስእሊ ደብዳቤታት ናቱ ዝነበረ ናጓሎም ዝነበረ ገለ መለ ብሙሉ ገዲፉ እሂ ና የምለስ ከምታ ዝበላ ድማ ኣብኣ ሰው እዩ
3: ናይ ሃንደሳ ጓነ ስተይት እዚ ሃንደሳ እያ ተዋጊያ ኢትያ ኣላ ኢትያ ኩሉ ነገር እየን ዚኣ ባህርያዊ ሽግር ኣለዎ እ ኣይንፈልጠን ኢና ነርና ና ዝገርመካ ከም ወዲ ተባዕታይ ኮይነ ን ዝኸዳ ነረ እዚ ኩሉ ሙቆት ይኹን እዚ ኩሉ ጉዕዘ ይኹን ማይ ክጥቀማ ኣይትርየን እዚ ፀገም ኣለና ኢለን ክዛረባ ኣይትሰምዕ ለይለይ ዝብል ዳንጋ ሒዘን ባዕሩ ጎራ ራእሱ ትሪአና ኣለካ ዳንጋዓት እዚ ኩሉ ፅንኩር ኩነታት ተፃዊረን ዝሓለፋ ኣዋለት ደቂ ኣንስትዮ ናይ ሃንደሳ መግለፃ ይርከቡን
4: ናይ 100 ሜትሮ ኸውን ንቅድሚት ምስከልና ኣነ ወዲ ከቢረ ወዲ ቀሺ ኣሸፋሽ ከምዚ እናተገዲምና እንዳተኮስና ከለና ኣነን ወዲ ከቢረን ብሓደ ነርና ደበሳይ ደበሳይ ወዲ ቀሺ ተወጊኡ ትብለኒ ኪዳ ሓኪም እንታይ ትገብር መፅእ ክገለብላ ዕዚ ምስ በለ ከድ ተበልኩ ናብኦም ከድ ምስ በልኩ እሱ ናብዚ ንሰሜን ገፁ ሳኻ ንደቡብ ገፃ ጥንቅልዕ ታጉድጓል ኣብ ማእኸሎም ከምዚኣስቡ ማለት እዩ
5: ወገን ብዕለት 15/4/991 ዝፈነዎ መጥቃዕቲ ዋላ እኳ ሸቱኡ ኣይቋ እምበር ኣብ ልዕሊ ጸላይ ብፍላይ ኣብ ልዕሊ 22 ክፍሎ ጦር ከቢድ ክሳራ ስለ ዘውረደ ጸላይ ካብ ካልይ ኣቤታዊ ሰራዊት ካብ ከባቢ ስመራ ን21 ክፍሎ ጦር ብምምፃእ ካብ ዕለት 24/4/991 ክሳብ ዕለት 28/4/991 ብሓድሽ ሓይሊ ሓድሽ መጥቃዕትታት ይጅምር
6: ኩሉ ብወታደራዊ ዓይን ገለ ተሪኢካዮ ዳርጋ ፍርቂ ፍርቂ እዩ ማለት ሲ በታ ሓደ ኣፀወራትካ ነብስኻን ስለዝዕቅበካ ተብሎ ትፈትዎ በታ ሓደ ከዓኒ ዝመፀካ ፀላእ ከዓኒ ኣይትርእኒ ኢኻ ዳርጋ ዕውር እዩ ዝገብረካ ስለዚ ኣብዚ ምናልባት ናይ በዓል ዓብደርሕማን መስዋእቲ ኣጋጢምና በዓል ዓብደርሕማን ናብቲ ኩነታት ፅቡቅ ተራ ዝፃወቱ ዝነበሩ ክሳያት ናታቶም ምጉዳል ነቲ ኩነታት ቁሩብ ክስታ ገይርዎ ኣሎ ውይጥዎ
7: ቅፃሊ ፈተነታት ኣካይድ ነይሩ ክሳብ ድሕሪና 360 ድጥወየና እዋናት እዩ ነይሩ እዩ ማለት እዩ 22 ክፍሎ ጦር እውን ከም ሰቡ ዘፍ ኢሉ ድሕሪኡ ከዓ ካልእ መፅ እዩ መን መፅ እዩ 21 ክፍሎ ጦር ሕጂ ቁሩብ እቲ ድኻማት ናይተን ኣህልታትና ከክልተ 100 ገለን ዝኸዳ በጠሎንታት ዳርጋ 450 ሰብ ተሪፈን ማለት እዩ ዝበዝሕ ውጉእ እዩ ግን እቲ መውጋዕቲ ክሕኮ

0: ሙ ርሑቕ ስለ ዝኸዱ ንባፅዒ ስለ ዝመፁ ኣብዚ እቲ በዳሂ ናይ ግንባር ደንከልያ ስርሒት ናይ ውጓዕቲ ነይሩ
1: 17 ወሲኽዎ 21 ወሲኽዎ ስፓርታካይ ኣምፅዎ 22 ክፍለ ጦር ኣምፅዎ ሓምሻይ ሞተራይዝ ክፍለ ጦር ገልመለ ታንከኛ ብርጌዳት ገልመለ እንዳወሰኸ ተጋዳላይ እንዳጎደለ እቲ ፀላኻ እንዳወሰኸ እዩ ዝኸይድ ዘሎ ማለት እዩ ኣብዚ ናይ ፍፁም ድኻም እመፅእ ናይ ኣካላዊ ድኻም ከይተረፈ ኩሉ ሰብ ፀሚኢ እዩ ማይ የለን ነብስኻ ይትዕፀም ኢኻ መግቢ ምሳኻ ትሕዘን ግሪስቲን እየን ተን ግሪስቲን ከዓኒ ነቐዝበሊዕዎን ጨኒን እየን ኣይብላዓን እየን ማለት እዩ ድፋዕ ሒዝካ ፅላል ከይትገብር የለን ጎልጎል እዩ በቃ ታ ዝሓሸት ዓርኮብኮባይ ተረኪብካ ንእሽተይ ፅጋዕ ትብል ኣብኣ ማለት እዩ እቶም ሓይልታት ከዓኒ ተጎቦ ሙሉእ መዓንቲ ዝህረርማ ፀሓይ እንዳሃርሞም ከዓኒ ነዚ ዝውፃእ ዘይመስል ነዝህረርማ ፀሓይ ከዓ ብፅንዓት በቃ ብፅንዓት ኣቢሎሞ ማለት እዩ ስለዚ ኣብቲ ተዋጋእ ሰራዊት ጥራይ ዘይኮነት ፅንዓት መጓዓዝያ ነዳዲ ከይጎድል ኤምዳድ ከይጎድል ገለ ከይጎድል እንዳተባህለ ከዓኒ ምስ ሓይሊ ባሕሪ ብምውሃድ ከዓኒ ኣብዚ ዝለዓለ ኣበርክቶ ነይርዎ ማለት እዩ
2: ሕጂ ኣብዚ ናይ ደንከል ዝነበረ ውግእ ክትዛረበሎ ከለካ ቀሊል እዩ ኣነ ትድገርመኒ ናይተን ደቂ ኣንስትዮ ኣብቲ ጉዕዞ ትድጓዓዛ ዝነበራ ምሳና ምክንያቱ ኩሉ ክዳውንትና ሲ ቆርቢ እዩ ነይሩ ንሳተን ክደፈ ዝተወግአ ፍኹስ ዝበለ ውን ኩሉና ተወጊእና ከለና ካብ ንሕርጊጎ ክትሕከም ኢልካ ምምላሲ ንእሽተይ ወሲካስ መስዋእቲ ሓይሽ እንዳበልና ኢና እንዳተጫረቕና ምስቶም እዳ 85 በዕሊ ዓንበሩ ዝነበርዎ ንኸይድ ነርና ማለት እዩ ጎኒ ጎኒ ንኸይድና
3: ሕጂ ኣብታ ግንባር ቤሉል ክንበፅሕ ኮለና መስ ናሕና ጋንታ ምስ እንዳ 25 ሞርታ ኣለና ናሕና ድሽቀ እያ ኣብ ካልኣይቲ መዓልቲ ኣነ መስርዐይ መራሒ ጋንታ ይናኣቱ በቃ ብርቱዕ ኩናት ኣካይድና ሙሉእ ለይቲ ሓደርና ሙሉእ ለይቲ ምስ ሓደርና ውፃእ እብሎ ኣይወፅእኒ እየ ብሎ ውፃእ ኣይወፅእኒ እየ ውፃእ ለይ ሰብካ ሒዝካ ብሎ ሕጂ ወዲ ሸጋር ኣይወፅእኒ እየ ሕጂ ኣነ ሕጂ ወፅእ ፅባሕ ኣይወፅእ ኣብቲ ረድዮ በቃ ተባኢሶም ወጊዑ ዘፍ ምስ በላሽዑ ወፂና ንሕና ንድሕሪት ወፂና ከባቢ ናይ ሰዓት 3 ትኸውን በታ ቐድሚ ድፋዕና ወዲ ሸቃን ምስ ካልኣዩ ሳለት ዝበሃል ሽዑ ነይሩ በታ ድፋዕ ሓልፉ ኣታከ በቃ ኣብ ፍርቂ ሰዓት እያ ትኸውን ኣጥቢቐን 3 ሞርታ ድና 4 ሞርታ ዘተኩሶ ትካ ኣምፂኦም ጋ ትስክም ኣቢሎም ኣምፂኦም ጋ ኣብታ ዘለናያ ከባቢና ኣብኣ ኣንቢሮሞ ኣብ ኣንቢር ንሰበልዎም ካብታ ድፋዕ ላዕሊ ወሪደ ገፆም ክፊት እዮም ድሕሪ ክንደይ መዓልቲ በዕሎ ወዲ ሸቃ ዝተሰዊኦም ትሰምዕ እዚ ሕጂ እንዳ መጓዓዝያ ዘላ ኣበባ ግብሪ ህወት ትበሃል ሓኪም ናይ ጋንታ ነራ ትነግረኒ ስምዑ ደርጋ ኣሎም ትብለኒ ኣነ ዳኣኮ ካብ ድፋዕ ደ ወሪድኪ ምስ ገንፀልክዮ መዛምዳ ድኾን ነይሩ ኮይኑ እዩ ድኣ ከምዚ ገይራ ንጢራ ዝመፀትኒ ኢለኒ ከሊአት እያ ኣቦይ ኣቦ እዩ እዚ ኣቦ በቡኡ ኸማን እቲ ቀዳማይ ኣቦ እዩ እዚ ናይ ወዲ ሸቃ ኣዝዩ ኣዝዩ ኣዝዩ ጥዑም እዩ ጥዕግዝተኛ እዩ ለዋህ እዩ ዘላቶ ኢዱ ቆሪፂ ዝበካ ንርእሰይ ከማና ይብለኒ ወዲ ሸቃ
4: ቀፂሉ እውን ብዘይካ 21 ክፍሎ ጦር ፀላኢ ነቲ ኣቐዲሙ ኣብ ውግእ ዋዴ ተደምሲሱ ዝነበረ 17 ክፍሎ ጦር ነቶም ካብ ውግእ ዋዴ ኣምሊጦም ንቡሬ ዝኣተውን ኣብ ድሕሪት ዝነበርዎ ተረፍ መረፍን ጠራኒፉ ምስ ኣብ ውግእ ተዳኺሙ ዝነበረ 52 መካናይዘት ክፍሎ ጦር ኣወሃሂዱ ን17 ክፍሎ ጦር ዳግም ወዲቡ ብምቓም ካብ ዕለት 2/5/1991 ክሳብ ዕለት 4/5/1991 ተደጋጋሚ ዓቕልኻ ዘፀንቅቕ ውግኣት ክካይድ ጀሚሩ ፀላኢ ዝበዝሐ ዘካይዶ ዝነበረ መጥቃዕቲ ብክልተ ኣንፈት ብፀጋም ገማግም ባሕርን ብየማናይ ክንፊ ኣተኪርዩ ዘካይዶ ነይሩ
1: ስለዚ ኣብዚ ውግእ ብሓፈሻ 22 ታንክታት ሰሊብና 7 ኣምፊብያን ከዓ ተሰሊበን 223 ሓንቲ ሄሊኮፕተር ተወቂዓ ወዲቓ 200 ከዓ ተሃሪመን ማለት እዩ ስለዚ ብድምር 3 ነፈርቲ ኢና ውግእ ደንከል ኣውዲቕና ማለት እዩ
5: ድሕሪ ስርሒት ፈንቀል ዝነበረ ኩነታት ፀረ ነፈርቲ ሚሳይል ካብ 25 ዘይሓልፉ ኣባላት ሓደ ፀረ ነፈርቲ ናይ ሚሳይል ወዲቡ ነይሩ። እዚ ፀረ ነፈርቲ ኣሃዱ ኣብ ውሽጢ ዓመት ዘይመልእ 9 ነፈርቲ ኣውዲቑ 8 ሚግ ሓንቲ ኸ ሄሊኮፕተር። ሓርበኛ ተስፋ ምክኣል ገብሪ ሂወት እዚ ወይን ኣብዘን ናይ ደንከል ስርሒት ኣርኣኖ ዝበሃላ ዓድታት እየን ኣብኡ ሓንቲ ሚግ ሃሪምዋ ንሳዊን ተቓፂላ ኣብቲ ከባቢ በዓል ባዳ ኸይዳ ተቓፂላ መቸም ኣይ ፀነሐን ሳልሕ ሓንቲ ሄሊኮፕተር ሃሪሙ ኣብኡ ተቓፂላ ዝሕሪኡ ተስፋ ምክኤል ኣብ ዕዲ ሓንቲ ሚግ ኣቃፂሉ ሓቂ ተን ክወጥቃ ዝተረኣያተ ዘይኮይኑ ተሃሪመን ዝኸዳ ብዙሕ ንሕና ክሳ የብልናን ኣብዚ ሓፂር ግዜ ዝብል ዘለኹ እዚ ሕጂ ክትሪኦ ከለኻ ድሕሪ ካልኣይ ኩናት ዓለም ከምዚ ዓይነት ረቀቕቲ ነፈርቲ ናይ ፀላኢ ኣብ ውሽጢ ዓመት ዘይምልእ ከምዚ ኢለን ክወጥቃ ኣብ ዓለምና ኣብ ኤርትራ ጥራይ ተረኣዩ ዝብል ሓሳብ እዩ ዘለኒ። ብሓፈሻ ክሪኦ ከለኹ ግን እዞም ነዚ ቅያ ዝሰርሑ ሰባት ከም ሓቂ ክትሪኦ ከለኻ ረቂቕ ትምህርቲ ወሲዶም ወይ ከዓ ኣብ ደገ ናይ ትምህርቲ ዕድል ኣብተን ዓበይቲ ኮሌጃት ናይ ዓለምና ኣብ ኸይዶም ዝተምሃሩ ሰባት ኣይኮኑን። ኒሕ ሓቦን ቁራፅነት ትብዓት ስለ ዘሎ ጥራይ ኣብዚ ከምዚ ዓወት ክበፅሕ ክኢሉ እምበሪ ናይ ክሳይ ኣሎ ኮሌጅ ናህና ሳሓል እያ ብካልእ ኣዘራርባ ኣብ ኣሜሪካ ከይዱ ዝተማሃረ ወይ ናይ ሩስያ ኮሌጅ ዝወሰደ ናይ ፈረንሳ ናይ ዓዲ እንግሊዝ ናይ ኣሜሪካ የለን ወላቶም መምሃራትና እውን ተመክሮኦም ኩሉ ምልኦም ኩሉ ናይ ሳሓል ዘፍረየቶ ጥራይ እታ ኮሌጅ ናህናስ ሳሓል ክብላ ክእላኒ
4: ፀላኢ ብዕለት 24/4/1991 ለይቲ ሰዓት 23:45 21 ክፍሎ ጦር ንበርጌድ 44 ብፀጋም ንበርጌድ 46 ድማ ብየማን ኣሰሊፉ ሓያል መጥቃዕ ተፈኒዩ ሙሉእ ለይቲ ብርቱዕ ውግእ ሓዲሩ ክሳብ ረፋት ሰዓት 8 ባዶባዶ ናይ ዕለት 25/4/1991 ቀፂሉ እንተኾነ ፍረ ከይገበረ ተፀፊዑ ተመሊሱ። ጸላኢ ማዕረ ማዕረ ናይዚ ብግንባር በይሉል ዘካይዶ ዝነበረ ፈተነ መጥቃዕቲ ካብ በይሉል ንምዕራብ ካብ ዋዴ ኣሳት 20-30 ኪሎ ሜትር ርሒቑ ዝርከብ ካብ ድቡ ዝተብሃለ ቦታ ኣወሳ ዝተብሃለ ሓደ ሻለቃ ዕጡቕ ናይ ዓፈርን ሓደ ሻምበል ምዱብ ሰራዊትን ኣሰኒዩ ብድሕሪት ናብ ጋርሳየቶ ዝተብሃለ ቦታ ኣንቀሳቒሱ ዕላማ ናይ ዝምንቅስቓስ ኣብ መስመር በይሉል ዋዴ ኣብ ናይ ድሕሪት መስመራት ወገን ሰሊኹ ብምእታው ተርጋኣት ንምፍጻምን ነተውክቲ ንምቕባርን ብኣጠቓላለዩ ኣብ ልዕሊ ናይ ድሕሪት መስመራትን ትካላትን ሓደጋ ብምውዳቕ ራዕድን ሽብራን ንምፍጣር ብቕድሚትን ድሕሪትን ጸቕጢ ፈጢርካ ወገን ተሰናቢዱ ከንሰሓብ ከም ዝግደድ ንምግባር ዝዓለመ እዩ። ከም ስልቲ ሓደገኛ እኳ እንተነበረ እንተኾነ ወገን 4 ጋንታታት ካብቲ ግንባር ልኢኹ ካብ ዕለት 25 ክሳብ ዕለት 26/4/1991 ኣብ ልዕሊ እቲ ዝሰለኸ ፀረ መጥቃዕ ተወሲዱ ከምዝባታተንን ግዳይ ፀሓይ ከም ዝኸውንን ገይርዎ።
6: ኣብ ዋዲ ንሕና ሓለዋ ኢና ማለት እዩ። ብድሕሪት ዝኾነ ነገር ከየጋጥም ካልእ ተልእኾታት እውን ነይሩና ማለት እዩ። እቲ ውድብ ብሓስቦ ማለት እዩ ተዋሓደ ነቲ መስመር ናይ በዓል ቡሬ ማለት እዩ ሕጂ ኣብኡስ ገለ ፀቕጢ ክንገብር መደብ ነይሩ ማለት እዩ። ስለዚ ብዓብዩ እቲ መደብ ስለተሓበረ ማሕሙድ ሓቢርና እሞ እምበኣር ከምዚ መደብ ስለ ዘሎ ካብዛ ሓይልኹም ጥራሕ 60 ምሩፃት ሰባት ካብቲ ሓይሊ ምክትዎ እዮም ነፀሓይ ትብሎ ኣብ ኦርኒት ጥራይ ሓዙ ድኾን ንመግለፂ ግን ኣይተድልያን ኣብ ወረቐትኩም ጥራይ ሕዙ ኢልና ብከምኣ ሒዝና ተልእኾና ንፅበ ነርና እቲ ተልኡ ከይመፀ ግን ፀላእ ስለ ድመፀና ኣብ ሶብለሊ ዝበሃል ቦታ ኣብኡኻ ተዋጊእና ማለት እዩ መሊስና እያ ፀላኢ ኣብዚ ከምቲ ዓንቲ ወይ ተባሃለ ግንባር ክሕዝ ዘይኮነ ከጥቅዕ ይሓሲቡ ብናይ ድሕሪ ኤምዳዳት ከንድድ ማካይን ከንድድ ገለ እቲ ኤንትታት ኩሉ መባርዒ እትኢሉ ይመፅኡ ማለታን ከይዳናጎ ጥራይ ክርቢት ምሽርጣት ተርፎ ማለት እዩ ኩሉ መባርዒታት እትኢሉ ይመፅኡ ማለት እዩ ሒዝዎ። ስለዚ ጎሎ ጋና ግን መጥቃዕ ድሕሎ ትገበርናሉ ኣይተዓወተን ሒዝናያቲ ነተወክቱ ማለት እዩ
7: ዕለት 16 ስልያ ሰዲድና ዳርጋ ናይ 2 መዓልቲ ቢሎም ምስ ከዱ እዘን ዕጡቃት ናይ ኣጎጉማ ማለት እዩ ናይ ኣውሳ ካብ ዱብቲ ዘምፀን ኣብያን ዝራኸቡ ተኩሸናሎም ይምለሱ እንደገና ብኩሉት ኣፅኒዐን ነታጎ ክገብራ መደብ ከዓ ጥርጣረ እውን ስለ ዝነበረና እቲ ናህና ሓይሊ ብምሉእ እዩ ናብኡ እዩ ከይዱ እቲ እንዳ 3 ሕጂ መጀመርያ 2 ጋንታ ሰዲድና ዕለት 16 ድሓር ዕለት 20 ደሪብናሎም ማለት እዩ። ሕጂ መጀመርያ መዓልቲ ምስ ፀላኢ ውግእ ተኸይዱ ሃዲመን ከይደን ድሓር 2 ጋንታ እንደገና ደሪብናሎም 4 ጋንታታት ብሓንሳብ ኮይኑ ማለት እዩ። ኣብዚ ናይ 4 ጋንታታት ክንድረብ ከለና

0: ሕጂ እንታይ እዩ ዝገብር ዘሎ? ፀላኢ ይፍትን እዩ ዘሎ። ፈተነታት ምስ ገበረ ዋ መበዚ ገለ ነገር እንታክትሎ ክገብር ስለ ዝኾነ ያላ ህረሞ ተባሂሉ ምህራም መፅኡ ዕለት 25 መጥቃዕቲ ንገብር ናሃርሞ ማለት እዩ ይድርብ ካብ 250 ስጋብ 300 ኣቢል እዩ መጀመርያ ኣብቲ ካልኣይ መዓልቲ ዝመፅእ ማለት እዩ። ሕጂ ካብ ዋዲ ንደቡባዊ ሸነክ ዘሎ ዝብለካ ዘሎ ኮነ ዓቡላ ዝብል ዘሎ ድሕሪኡ እንደገና ንሶለሉ ዝበሃል ኣሎ። ኣብዚ ሕጂ ፀላኢ ተኸትሎ ዝገብረና
1: ከም ኣብነሲ ዕለት 16 ወርሒ 4 30 ዝኾና ደቂ ኣውሳ ወፊረን ነይረን ትዕላማ ከምዚ ብቆሪፅካ ነታጉ ወይ ካልእ ካልእ ፀይቅታት ንምግባር እዩ ነይሩ እቲ ናተን ዝወሰዶ ስጉምቲ። ብዝኾነ ግን ናትና ምንቅስቃስ ስለ ዝረኣያ ትዕላማ እንኮ ኣይከኣላን። ብድሕሪኡ ከዓ እንደገና ዕለት 25 ወርሒ 4 200 ዝኾና ደቂ ኣውሳ ናብዚ በዓል ጋርሳይቶ ዝበሃል ገፀን ተንቀሳቂሰን ተናኡ ዝነበርና ጋንታታት ናይ ሃንደሳ ግን ከድና ኣብኡ እቲ ውግእ ተኻይዱ መጀመርታ ከድናየን እዚ ሽዑ ስለ ዝመሰየ ንፅባሒቱ እቲ ውግእ ቀፂሉ ብዙሕ ክሳራ ይነበረናን ሓንቲ እዚኣ ርግበ መሃንሾ ትበሃል እያ ተሰዊያትና። ምክንያቱ ኣርቢጂ ንላዕሊ ምስ ተኮስዎ ኣብ ርእሳ ዩ ዓሊቡ ንሳ ጥራሕ እያ እታ መስዋእቲ ጋጢሙና
0: ዕለት 25 26 27 ማለት 27 ኣብዚ ኣውጉእ ይካየድ። ሓንቲ ጓል መሃንሾ ካብተን ልዑል ተፃዋርነት ዋላ ወኒ ናይ ምውጋእ መንፈስ ዝነበረ ካብተን ተሰዋኣና ናይ ኣሃዱና ብታ እዋን ተሻዓያ ማለት እዩ። ሓሙሽተ ውግኣት ከዓ ኣብኣ ይውጉእና 4 ፀረ ተሽከርከርትን 10 ፀረ ሰብነት ወቅቲ ካብ ፀላእ ዝምንዛዕና እየ ነር ክቆብሮ ኢለን ኣብቲ መስመር ዝመፃ ማለት እዩ። ድሕሪኡ ንምለስ ኢና ንበይሉ ኢልና ንምለስ ዕለት 21 22 23 ኣኼባታት ተኻይዱ ገምጋም ተገይሩ ብደረጃ ኣሃዱና ማለት እዩ ቦጠለ ንብኡ ሙሉእ ተሳተፈ 19 ስዋኣት 78 ምውግኣት ሓሙሻይ ሞተራይዝ 17 22 21 2 ብሪጌድ ናይ ስፓርታክያ ዕጡቕ ናይ ኣውሳ ናይ ግን ዕጉግማ ከዓ ብምሉእ ከም ተደምሰሰ ግምጋም ተኻይዱ
2: 21 ክፍለ ጦር ኣብ ዕለታት 27 28 ወርሒ 4991 እውን 4 በርጌዳቱ እንዳኣባራረየ ከባቢ ፍርቂ ለይቲ ውግእ እንዳጀመረ ቀጻሊ መጥቃዕታት እኳ እንተካየደ ወጋሕታ ተተፀፊዑ ከም ዝምለስ ተገይሩ። ብኣጠቓላሊ ኣብዚ ካብ ዕለት 24 ወርሒ 4991 ክሳብ ዕለት 28 ወርሒ 4991 ን4 መዓልታት ዝተኻየደ ትንፋስ ዘይህብ ተኸታታሊ ውጋኣት ብፅንዓትን ስኒምንካስን ተጋዳላይ ህዝባዊ ግንባር ፈሺሉ 21 ክፍለ ጦር ድማ ኣዝዩ ስለ ዝተዳኸመ ኩናት ኣቋሪፁ ንድሕሪት ከም ዝወፅእ ተገይሩ። 17 ክፍለ ጦር ነቲ መጥቃዕቲ ክቕፅሎ ትእዛዝ ተዋሂቡ። ብድሕሪ እዚ ንዝተወሰነ መዓልታት ኩናት ዝግ ኢሉ ክልቲኦም ወገናት ኣብ ብተዛማደ ዕረፍቲ ድሕሪ ምቕናይ ብዕለት 2 ወርሒ 5991 ፀላኢ 17 ክፍሎ ጦር ምስ 22 ክፍሎ ጦር ተዋሂዶም መጥቃዕቲ ጀሚሮም።
3: እቲ ዓቕምናን ዓሙ ፀላእን ዝመጣጠና ይነበረ እቲ እስትራቴጂ ክንዓፅኦ ንኽእል እውን ካብዚ ኣኽለኒ ኢልካ ከተዓፅ ትሕዝ እምበር ንኩሉ ዓፂኻ ትሕዞ ትኽእል ቦታ ይነበረ ፀላኢ ብገማግም ገማግም ገይሩ ለይቲ ከይረእኻዮ ድሕሪኻ ሓሊፉካ ሓድር ኣብቶም መጋቦታትናን በዓል ኮናን በዓል ሳሙኤል ዝተማርክሉ ስጋብ ኣብትን ታንክታትና ነፅዋርናን ዘለዎ ፀላኢ ዝበፅሕሕ ግዜ ከማ ታንክታትና ገለመና ሒዝልና ንንጉ ከዓ እትን ታንክታትናን ታንክታት ናይ ፀላእና ትሪፍና ከዓ ኩሉ ንሃና ጌርናያ ማለት እዩ። ገለገለ ክፍለታትና ዘባሰሙ በዓል ሳሙኤል ከዓ ተማሪኮም ናብቲ ግዜቲ ማለት እዩ። ሕጂ ከምዚ ጭርጭር ዓበደይ ነይሩ እቲ ግንባር ብጠቕላላ ክስርኦ ከለካ ፀላ ከይተረዳእ ሓሊፍካ ሓድር ንጉ ከዓ ንዑ እንደገና ካብትን ካብትን መጣጢጥካ ህታት ኣውፂኻ ከዓ ንዑ ፅሕኢኻ ከዓ ትመልሶ ካብኡ ሃዲሙ ዝተመልሰ ግን ኣብ ዝኸፍአ ክረሩማ ይዝኣቱ ና ሓንቲ ብልጫ ዝነበረትና ሓንቲ ልዕሊ ዝኩሉ ይኹን ፀላእ ክጥቀመላ ዝግብኦ ዘይተጠቐመላ ንነፍሲ ወከፍ በጠሎኒ ሃ ሓንቲ ቦጥ ማኪና ያና ሂብናየን እዛ ቦጥ እዚኣ መድሕን ናይ ህወቶም ስለ ዝኾነት ካብ ሰራዊት ንላዕሊ ንዓ ክሕልዋ ከም ዘለዎ ጌርና ኢና እታ ቦጥ ሂብና እታ ኣሃዱ ከዓ እዛ ቦጥ እዚኣ ትንፋሳን ህወታን ምዃና ፈሊጣ ካብዛ ማዓኮራይ ትፈልያንያ ኣማሳሲላ ኩሉ ጭቃ ለኽያ ከሸሺ ለኽያ ከምዘይትፍለጥ ገይራ ደ ድሕሪኦም ክትሰብዝኩላማኪና ማይ ጉዱ ከለ ካብኣቅዲ ሓቢልዮም ሰ ፀላእ ዚ ክገብሮ ዝኽእል ወላ ሓንቲ ይጥቀምሉ ሓንቲ ብራሸ ሂብ ዝሰዶም ነይሩ ሓንቲ ብራሸ ንሰደዩ ኣብ ድሕሪኡ ማይ ፅኒአን ክረሉ ነሩ ኣብዚ ብልጫታት ናህና ነይሩ ነቲ ክገብሮ ዝኽእል ዓቕሚ እናሃለዎ ከሎ ሰኣን ውዳብን ጥራፈን ሰኣን ኣተኣልያ ናይቲ ኮይናትን እምበር ፀላእ ንሕና ቦጥ ክንረክብ ፀላእ ቦጥ ክስእን ኢልካ ይተሓስቦን ኢኻ ፀላእ ግን ከምዚ ዓይነት ብልሒ ይነበሩን ንሕና ግን ነፍሲ ወከፍ ሓላፍነት ስለ ዝሃብና ነፍሲ ወከፍ በጠሎኒ ኣብ ክንዲ ብምውፋር ብገለመለ ዝመሓደራ ናይታ በጠሎን ንብረት ከም ከበላሽን ከም ብሬን ከም ደሽካ ስለ ዝሃብናያ ልክ ከምኣ ጌራ ድሕርያ እናሰዓበት ድሕርያ እናሰዓበት ድሕርያ እናሰዓበት ምስ ሓዘት ንዓ እናተኸላኸለት ኣብቲ ብፅሕ በፅሕ እዚ ብልጫ ስለ ዝነበርና ፀላኢ መብዛሕትኡ ግዜ ብማይ ፅምእን ኮልቦ ዲሰዶን እዩ ዝረግፍ ነይሩ ከምዚልና ንተናኸልና መወዳእታ ዲኢታይ ኣኼባ ገብረልና ዝገብረልና በዓር መጥቃዕቲ ናይ ኣስመራ ክጅምር ስለ ዝኾነ ቋንቋ ዜና ሽካን ዝመፅኻ ክልተ በጠሎኒ ሕሽካን ክትምለስ ኢኻ ድንስኻ ተመሓዝረን ዘለካ ክልተ በጠሎ ማለት እዩ ብ16 ናይ በዓል ወተስፋይን ማለት እዩ ኣብዚ ሕጂ ቧ ከመይ ገይሩ ኸይድ ንኽና ኣብዚ ፀላእ ክሓልፈልና እንዳባዕለ ከምዚ ክገብረና እንዳባዕለስ ከመይ ገርና ንሓልፍ ኣብዚ ንንሕድና ክትዕ ፈጢርና ስለዚን ኣብዚ እዚአን ክኸዳ የብለኒ እዚ ኩሉ መስዋዕቲ ከፊ ኢልና ዝሓዝናያ ቦታ ፅብሓን ጎ ፀላእ ከግድፈናዩ ባሃር ወዲታይ ከዓ ነቲ ናይ ግንባር ናይ ዘቀምሃረ ናይ ኣስመራ ንርድኦ ስለ ዝነበረ ሓኒ ፀገም የብሉ ዋላ ጥዕ ይብፃሕ ዋላ ሓንቲ ሽግር የብሉ ወዲ ሃይለ እዳ ኣዲ ሃይለ ብዙሕ ፀርፀር ትብ ነ ትክስተ ሃይለ ማለት እዩ
4: ኣዝዩ ተፀሊዩ ምክንያቱ እቲ ወግእ ቀልጢፉ ተሓኪሙ ሓውዩ ስለ ዘይምለስ 21 ክፍለጦ ምስ መፀ መምርሒ መፅኢና ሓበሬታ ማለት እዩ ሓበሬታ እንታይ ዝብል ረዳት ሓቱ ነይሮም እቶም ኮማንዶ ፖስት እቲ ምድኻም ናይቲ ኣህልታት ሪኦም ክኾኑ ክእሉ መልሲ መፂእዎም በዚ ዝመፃኩም ረዳት የለን ሰፊሕ ወሳኒ መጥቃዕቲ በዚ ግንባር ደቂ ኣምሓረ ክንወስድ ስለ ዝኾና እተዘለኹም ናይ ቦታ መምሕያሽ ግበሩ ዝብል መልእኽቲ ናይ ወዲ ኤፍሬም መፂኣቶም ከም ዘላታ ከዓ ሰዲዶምልና ማለት እዩ ናብ ኩላ ሃላሳ ቦጠሎኒ በፂሓ ሕጂቶም ቦጠሎኒ ኣብታ ምርብራብ ዝነበርና ዝብል ንበዛሕ ጠቃንጠቃና ነርና በዓል ወዲ ኺዳነ በዓል ጀማል በዓል ወዲ ጎበዛይ በዓል ወዲ ዓንደ ሳብ ሓደ ከባቢ ኢና ነርና እታ መልእኽቲ ምስ መፅእና ሕጂ ንራኸብ ካብዚ ነዚ ለቕዳ ክንጠፍእ ዶ ኮይና ካብዚኣ ስጉምቲ ጓለይ ሰደና ብዕዲ ገይሩ ክቕድመልና ንዲ ብፅዖ ገይሩ ክቕድመልና ንዲ ብመርከብ ብፍርጌት ገይሩ ማለት እዩ እንጂ እታ ዘላ ኣብዚኣ ምፅባይ ተሓይሽድናስ ምሸት ናይ ብርጌድ ክመፁኹም እዮም እቲ ርእቶኹም ሃብዎም እያ ትብልካ መልእኽቲ ናይ ወዲእታይ ምሸት ከዓ መፅኦምና ንዓና ሕጂ ናይ መካናይዝ ወዲ ገብረ ኣብዩ ነይሩ ደበሳይ ደበሳይ ወለ ማርያም ራሻይዳ ኣነ ዘይተይ ኳ መዳፍዕ ድሕሪቲ ነይሩ ምስ በዕሉ ወዲ ገብረ ኣብዩ ነይሩ ሰለስተና ተራኺብና እዚያ ርእቶ እዚኣ ሕድና ፀኒሕና እቶም ኣጋር ካልኦት እውን ከምኡ ኩሉ ሰብ ብሓፈሻስ ኣብዛ ዘለናያ ምምካት ትሕሸና ንገብሮ ነመሓይሾ ቦታ ከዓ የብልናን ዋላ ሓንቲ ቦታ ከዓ ድመሓይሽ የለን እንድሕሪ ናቒልናስ ፀላእዩ ኩሉ ቅድሜና እዩ ዘሎ ኪሎ ሜተር ከማ ከውፃእና ይክእልኒ ኢሉ እቲ መሪሕነት ተቐቢሎማ ንሕና ዝኾነ ናይ ቦታ ምቅያር ከይገበርና እቲ ዝበልዎ ስርሒት ናይ ኣስመራ ጀሚሩ
5: ንሰከፍ ቦጠሎኒ ኣነ ብቦጠሎኒ ክዛርብ ከለኹ ኣብ ንሰከፍ ውግእ ክሳራታት ኣጋጥመና ነይሩ ኣብ ካብ መጀመርያት ሒዝካ ምስ ኩሉ ምስ ተኣሳሲርካ ሲ 56 ስዋኣት ኣለዉ ሳብታ ሰዓት እያ ኣብ ጢዕ 8 ነይሮምና ኣብ ኣርዓኑ 2ልተ ነይሮምና ኣብ ናይ ዋዲ 18 ነይሮምና ኣብ ትግራይ 17 ነይሮምና ኩሉ ጠቓሊልካ ክትሪኦ ከሎ እቲ ዓቕሚ እንዳተጓደለ ይመፅእ ነይሩ እንዳተጓደለ ይመፅእ ብዘይክኡ ውግእ ከዓ ኣሎ ንድሕሪ ትምለስ እቲ ዓቕሚ ናይተን ኣህርታት ብፍላይ ሓንቲ ሓይሊ ከባቢ 11 ሰብ 13 ሰብ ዝተርፈሉ እዋን ነይሩ እቲ ቁፅሪ ድውሕድ ነይሩ እምበር እቲ ንሕ ተሓቦ ስለ ዝነበረ እቲ ክራብሕ ዝኽእል ብቕዓትን ዓቕሙን ስለ ዝነበረ መኪትናዮ ማለት እዩ መኪትናዮ ናይቶም ዘይነበሩ እቶም ህልዋት እንዳሸፈኑ እንዳተራብሐ ኩነታት ን50 ከባቢ 50 መዓልቲ ኣብ በይሉል ተረባሪቡ ድሕሪ ምርብራብ ኣብ መጨረሽኡ ዛዛሙ መጥቃዕቲ እዩ ድመፅእ
6: ናይቲ ምረት ናይቲ ኮይናት ክስርዮ ዝሕኮን ካብቲ ውሽጢ ኣቲኻ ኣብዚ ከባሳታት ዋጋእ ኮልና ናብቲ ጎላጉልቶ ትዋጋእ ኮልሃን ካልእ እንዲ ንኣብነት ሓንቲ ክንስጋዕ እንደይ ከቢድ ነይሩ ክንሪዮ ናተይ ናይ ኣብደህዳነ ናይ ማናጃ ፓራኮማንዶታ እዚኣተን ሰለስተ መጠሉኒ ኣብ መወዳእታ ናይ በይሉ ምርብራብ ኣብ 45 ሰብ ሕየ እንተሪፈን 270 ሰብ ዝተበገሰ 45 ንበፂሐን ኣብ ቤሎስ ገለ ማዓልታት 10 መዓልቲ ክተርፎ ከሎ ኣብ 45 ክንስዋኣትና 45 ሰባት ስዋኣት ነሮምና ከክንስዋኣትና ተዋሂቦምና ደስ ዝነበረና ዓይነት ሰብ ምእንቲ ካይ ዝብርቆልና ሞ ካይልክመልና 45 ሰብ ኣእትና እዮም ሓሙሽ ሰብ ካብ ኣቲና ኣብ 40 ድሕት ከርናና ኣቲና ማለት እዩ ስለዚ 45 ስዋኣት ኮንከሎ ተረፈዎ ውኣትዮም ማለት እዩ 45 ሰብ ሒዝና ኢና ኣብ ሰብ ኣቲና ትምረት ናይቲ ኮይናት ግን እቲ ኮይናት ክንደ ወሲዱ ካብ ወርሒ 2 ክሳብ ወርሒ 5 ዘሎ ግዜ ብዘይ ዕረፍቲ ለይትን መዓልትን ኩናት ስለተካየደ ነዊሕ ግዜ ሰብ ዝወሰዶ እቲ ኮይናት ክንደኡ ክወስድ ዝፅበዮ ነገር እዩ ማለት እዩ
7: ናባት ፀላ ቀፃሊ እየጥቅዕ ነይሩ ንሕና ቀፃሊ ንከላኸል ነጥቅዕ ኢኻ ነርና ተዝኸፍአ ስታ ዝበለና ግን ደብዳብ እዩ ሞርታራት ኣብ ከላ ምክንያቱ እቲ እማን ታዓንተ ትጥቀስ ነበር ከበብቲ እማን ክጭርሕ ተብሎ ብድሕሪ ሰራዊት ከም ዘሎ ንሃና ትርኢካ ፃዕዳ ተኣሽሙ ከምዚ ዝብኢከ ወይ ከም ዝውሃዳ ለይቲ ኢካ ትወፅ እምበር ቀትሪ ቅልቅላ ይትብል ናብታ ዘዘለካ እያ 50 ዝኾና መካይን ናይ ንሃናሲ 22 ከይመፅእ ከሎ ድዩ 50 ዝኾና መኪናስ ካብ ዋደ መብራህቲ ወሊዕ እንትኽኢለን ንመንሽ መፅ ንበይሉል ኣትዮ ሓይሊ ደ ተደሪብና ንሕና ብዙሕ ስታ ይኮነ ሓይሊ ተደሪብና ኢለ ውጭኡ እንታይ ገብረ ኣሎ ታእሽ ስልቲ ታእሽሚ ገብረ ኣሎ ንፅባሓይቱ ደብዳብ ኣይትረአዮ ምክንያቱ ሰራዊት ኣትዩሎ ተባሂሉ ማለት እዩ ምናልባሽ ግን ምረት ናይ ዓሰብ ዝኽፈ እዩ ንሕና ሓፂር ግዜ ኢና ጌርና ካብ ቅድሙን ፈልጦ እየ ግን ኣብቲ ግዜ እቲ ዝነበረ ሓደ ጥሜት ዘይኮነ ማይ ፅምኢ ብለይቲ ከይድካ ከዓ ትወርድ እቲ ዝመፅእ ዝነበረ ምግቢ ሓሰኻ እዩ ምክንያቱ ባፅዕ ተሰንኪት እዩ ዝመፅእ ነይሩ ግረሲኒ መጀካ ትብሽኮት ዝመፅናለት ካብ ክመፅእ ከሎ ሓሰኻ ሓስዩ ከ ዝመፅእ ግን ሓሊፍና ከም ዝሕለፍ እንተኣሽመየለን ምሮቱ ዝኸፍአ እዩ ነይሩ ፀሓይ ዝበርትዐ ማይ ፅምእ ከምኡ ጥሜት ከዓ ነይርዎ
2: 17 ክፍሎ ጦር ብዕለት 2/5/1991 ብየማናይ ክንፊ ካብ ሰዓት 11:30 ክሳብ ሰዓት 7:30 ናይ ዕለት 3/5/1991 ሙሉእ ለይቲ ክዋጋእ ሓዲሩ ንግሆ ተፀፊዒ ተመሊሱ ናይ 17 ክፍሎ ጦር መጥቃዕቲ እናተኻየደ ከሎ ብርጌድ 50 ብምሉኡን ሓደ ሻለቃ ካብ ብርጌድ 51 ብምዕራብ ብገማግም ባሕሪ ሰሊኹ ክሳብ በይሉል ገዲም ናይ ቀደም በይሉል በፅሒው
4: ኣብ በይሉል ኣትኪሉ ፀላኢ ኣብ መወዳእታ ብገምገም ሩባ ብገምገም ባሕሪ ገይሩ እዩ እዛ ምስባኹ መፅያ በዓል ዶክተር ሳሙኤል ዝተታሕዙላ ተጋጥም ብገምገም ባሕሪ እናገበረ እዩ ናብ በይሉል ዝሓልፍ ድሓር ካብቲ ማእከል ግንባር ዘለና ሓደሓደ ሓይሊ ተዋፂኢና ንዑ ክንመልሶ ንበይሉል ድሕሪ ኢልያ ዘላታ በይሉል ብድሕሪና ኣግራብ ኣለዋ ዝዓርኮኮባይ ታንክታት ተማሊእና ንክልተሰስምሳና በዓልዮና ስ ተዓገስ ወዘተ ኣለዎት ታንከኛታት ጎልጎል ዩት ቦታ ንፀላእ ጎልጎል እዩ ንዓና ከዓ ጎልጎል ብላዕሊ ከዓ ፀቕጢ ነይርና ንሕና ይፈለጥና በዓል ዶክተር ሳሙኤል ገነበለ ናይ ምትሓዝ ኣጋጢሙ ኹን በሎ ኣይፈለጥና ብላዕሊ እንታይ ኹም ድ ግዜ ተበልዑ ዘለኹም እንታይ ኹም ሽግርኩም እንታይ ኹም ኩንኩም ብዝኾነ ንስቶም ታንክታት ሓጊዝና ከዓ ፀራሪግና ፀላኢ ዝቕተል ቀቲልና ናብ ቦትኡ ገብ ኢዞኹም ንምለስ ገርና እያ
8: ብዕለ 3/5 1991 ዓመተ ምህረት ናይ ምሸት ሰዓ 6 ኩነታት ኣሃዱ ክንፈልጥ ኢልና ኣነን ሳሙኤልን ሳሙኤል ሓኪም ብርጌድ ኣነ ስታፍ ብርጌድ ክልቴና ሰዓት 10:11 ብሉ ዘርኢት ማኪና ተዳልያ ስለ ዘላ ቅልጥፍኩም ናብ ኣሃዱኹም ተመለሱ ይብለና ከቢል ብረት ኣሃዱታት ንሃና ንዕአን ሓሊፍና እንዳኸና ከለና ሕጂ ንርኢ ማነ ይብለና ሕጂ ሳሙኤል ህውኽ ኢሉ ፅበል ዋደ 7 ኢና ይብሎ ሕጂ ኣፋር ኣምሓርኛ ሳፍ እዮም ዝኽብሉ ኣምሃራይ ጎኹ ክመፀንሓና ኢልና ዝግምት ድማ ኣይነበረናን ማንህ ምስ በለና ባዶ ሸውዓተ ኢና ቀፂልና ናበል ወርሒ ውልጭ ኢለያ ሰዓት ሓደ ቢሉ ይኸውን እዩ ከምቲ ዘይካ ካ ትርአ ድሕሪ መጀመርታ ድሕሪ ምፅ ኢሉ ቁም ይብለና ጡም ምስ በለና ሕጂ ዋላ ኣያመናን ቀፂልና ቁም ኢሉ ኣብታ ግዜ ጥያ እጅ ወደላይ ትመፀና እየ ያስጋለ እያ

ኤርትራ ሽብህ ሰቦት ወሒን ዝላም ሓጫር ለባ ደውለት ምንማታ ዘበናይ ቴክኖሎጂ ወእትዕልም ለኣተንከባ ኣፍሬዮት ተብዓት ምንገቢ እግል ጠለባት ዓድሌጣ እንደይገቢ እግል ተስዲር ለገቢ እተይ ካፍ እግል ትርከብ ክምሰል ቀድር ጌማም ውዛረት ሓርስ ለእሽር ስሳምን ምጥ ምን ሻዕብ ኤርትራ እቲ ዓማር ሓምለ ወፈዋክህ ለለኣተንክብ ሓቆጋ ጀራዲን ወኣብ ገበይ ጀራዲን እቕትሳድ ዓብዮት ላዝም ገቢ ለኣማን እላሰበታሄኒ ውዛረት ሓርስ እቲ ዓማር ሓምለ ወፈዋክህ ብዙሕ ላትፋዊ ሸዓቦት ስጅልታ ሃደፍ ናይ እልጅህድሄኒ ደማነት ነብራ ወሙነት ክምሰልሁማ እተይ ወቅድረት ማልየት ሓተ ዓኢለት እግል ኣድመኖቱ በለሊማ ጠለባት ሓምለ ወፈዋክህ መዳይን እግል ኣትመሞት እግል መሳንዕ ለልኣትሓዘ ፍርያት እግል ኣውጀዶት ወደንጎ ባሄ ግል

0: ዝኩሉ ጀራዲን ዘርኩ ሞ እሱ ስለ ዝዓቀበ ተሕትባይታት ስለ ዝሃብተመ እቲ ጀራዲን ሓሪሩ ነይሩ ከም ሰርዓት ማይሲ ኢኑ ሕሪኡ ግን ዓብ ለውጥን ኢና ብፍላይ ምስ መልአት ካብኡ ጀሚርካ ካብቲ ዲጋ ስጋብ ሩባዓን ሰባ ንብሎ ሩባ እዛር ኣሎ ኩሉ እቲ ከባቢኡ ዘሎ ነቲ ሩባ ጀራዲን ብምሉእ ኣይኮነን ካብ ዒላ ጥራይ ዘይኮነስ ካብቲ ድዛር ዘሎ ካብኡ ዕምቁ ኣቢሎም ካብኡ የስትሉ እቲ ባይታ ስለ ዝሃብተመ ከማን እቲ ጀራዲን ንባዕሉ ጠሊ ገይሩ እቲ ባይታ
1: እቲ ኤርትርያ ኣርድ ምልክ ሕኩመቱ ብልኣሳሴ ኣርድ ሓደ ሰብ ዓመት ወናይ ጀራዲን ብፍንቱይ ብመሳዋት ልትካፈል ወእት መንፈዓት ክምልውዕል ገቢ ቃኑን ኣርድ ኤርትርያ እቲ ብሩር ለነብሮም መዋጥኒን እግል ሰከን ወሓርስ ኣርድ እግል ልምለኮ ሓቕቦም ገለ ሰብ ጀራዲን ላኪን ለእሉ ልተየቦም ኣርድ እቲ ሽንሸን እግሊል እተሰበት ልትኣሰፎ ለእሉ መልኮ ኣርድ ጀርዲን እግል ወቅት ርም ለመልውኩ ሓቆይ ጋ እቲ ኣርደቶም ክስአት ረእስማ ልግል ልውደው ወኣርዶም ሰኒ ግል ፅበጦ ወእግል ርሽዶ ኢልትናየቶኒ እቲ ክምከራ ምንከፈዳት ኣርድ ብዙሕ እተላሃለአቱ ባካት ላኪን ሕኩመት ጀራዲን ወለመስሉ ግል ዓምሮ ቅድረት እግል ኣለቦም መዋጥኒን ኣርድ ተህይብ ምንእሊ ሓቕሄ ብዝሓም ቅድረት ለቦም መዋጥኒን ኣርድ ጀርዲን እግል ልምለኮ ቃድራምቶም እልሄ ኦሮት ምና እቲ ዓማር ሓምለ ወፈዋክህ ተረት ዓባይ ለወዳቱ
2: በቲ ግቡእ ወሃቡ እቲ ዓብ ዝነበረ ወይ ካልእ ክልተ ሰለስተ ዝኾነ ምሕደራ ዝነበሮ ተማሓይሹ ዝሓለፈ ናይ ቀደም ዝነበረ ማለት እዩ ሕጂ በቲ ግቡእ ቅርፂ ተዋሂቡ ኣሎ በቲ ግቡእ ምሕደራ ተመሓዲሩ ኣሎ ዓጊብና ኣለና ካብዚ ንላዕሊ ዝቕፅል ከዓ ዝተረፈ ቦታ ተላልዩ ብቕዓት ዘለዎ ብኽእላታት ተራእዩ ተወሳኺ ምሕደራ ጀራዲን ንላቦ
3: ሕና ደቃይቱ ብንስባ ትልእ ደዋሒና ዝህልየና ከናሮ ንሰብዓ ዓመት ወላ መንጠቅት ቃምጨዋ እግል ክዳር እስ ክላ አልሓምዱላ ካልእ ጋይሳም ኢልየና ህለው ለመደለ ክዳር መጠተርናይነ ንሱ ክዳር ዶርቁ ገቢ መዋሳት ይረከብ ድዩ ከተመታሕትና ካ ዓገት እምሂ ቀይቱ ድራይት ምን ለጠበር ኣደ ካ ዓገት መዋሳላት ዝቕሪ ይረከብ ድዩ ኮኒ ምን ላቲ ሽዋ ናይ ባመት ዳብካ ዓርቤ ረክቡ ብዶል ገይስ ሸውያ ካብ ዓሰ መንእንሰር ረክብ ድቡ ላኪን ሕና ደ መንእንሰር ቃይቱ ለትበገሳ እበይ ስዕርብ ኣብሳ ስዕርብ ኣርከ ስዕርብ ወምን ቁሩብ ወምን ቃላ ገረት ረክባ ወምን ሱግ ረክባ እትለ ድበን ወደየ ካብ ኣቅል ኣስወድ ምን ወደ ደቀይቱ በቅል ወተማጠማ ሂናይት ቀይቱ እትለ ደሞጋ መልዓል ቀይቱ ማይ ምናምሓት ግለታ ሰበት መሓለ ሰብቱ ስክላ ለኣቱ አልሓምዱላ ትለ ቀሮት ተገርከ ለግዳና ተጠማጥም ተየተ ድዩ ኮኒ ትል ልዓላ ድማ ቀይቱ ለኣቱ አልሓምዱላ
4: ጀርዲን ለሂብ ዲብላ ካን ክማ ንቱም ተእምኖስኩም ለተእምወረ ዝርዓተ ወልዓመተን ክሱሰን ጀርዲን ናይ ባዕሉ ይኮኑ ናይ ሓረስቶይ ፈቓጥ ይኮኑ ጃሩ ንዋይ ወኣዳም ኩሉ መንፋዓት ምኑት እብዮም የለሻቀ ዲቡ ማዕናሃ እግል ሸወየልንሰም ሎመጢ ግል ሓጀት በለናፋዕ ምሎመጢ መንእሊ ጃርዲን ልየናፋዕ እያላ ክለማ ስርሓት ትርያ እንደህልየካ ናይ ኢሊ ጃርዲንተ ሸዓብ ዓመት ለ ጠለና ሓርሶ ፈቓጥ ይኮኑ ናያ ባጊን ኩሎም ለናፍዑ ምኑ
1: ውዛረት ሓርስ ምን እምባታት ሕርየት ወራታት ጀራዲን እግል ሰርገሎት እትለትፈናታ ኩልያት ምህኒን እተእደር ዝፃንሐታ እፍንቱይሄ ሸባባት ዳርሳም እቲ ዓቦት ፍርያት ሓምለ ወፈዋክህ ለዓባ ዶር እግል ህለ እግሎም ወምስል ሰብ ጀራዲን ሕበር እግል ሽቀው እንደትበ እቲ ኩሉ ሙዴርያት ዓድናታ ልትረከብ ምካትባ ኣላፍ ምህኒን ወክሪጅን ሓርስ ጀራዲን እንደየመመት ሰዳያታ እቲ እትወድእ ፀንሐት ወህሌት እሎም እትለትፈናታ ኩልያት ዕልም ዓማር ጀራዲን ለደርሰው ሽባን እትሊ ወቐት እትለትፈናታ ባካት ዓድና እተላህላ ናይ ብሑስ መራክዝ ምንቅሩብ ምስል ሰብ ጀራዲን ልትዓወኑ ልትረከቦ ሰብ ጀራዲን ምጅንስ ሸትል ግል ትነፍዖ ክምሰልቦም ባልዒን ከእፎ ክምሰል ዳፍዖ እብዓመት ምናይ ለመድ እቲ ዘበናይ ዓማር ጀራዲን እንደተዓደው ፈርያቶም ከእፎ ክምሰል ለዓቡ እባ ምህኒን ለልትህየብ ከደማትማ ኦሮት ምና ዓቦት ጀራዲን ሓምለ ወፈዋክህ እታ ለትትሓመድ ደረጀት ብፁሕ ላህላቱ ምስልሊ እቲ ምህኒን ርኡይ ላህላ ደረጀት ዓቦት ክስአት ረእስማል ዝያድ ኣራዲ ኣላት ጀራዲን ወብዕድ ጠለባት ትወሰካ ምንገቢ ለኣሴራር ናይ ዘበናይ ፈርያት ሓምለ ወፈዋክህ ምንእሊ ለህለዩ ኣብ ዕፁፋ ትግልዕ ብክምሰል ቀድር ውዛረት ሓርስ ተእክድ
5: ሞያ ኣጥሪ

0: እቲ ሞያ እምኒ ሴርካስ ንግራት ክተደልድል ሓደ ዓብዪ ደንጎላ ሴርካ ግራት ክትድልድለሉ ኣብኣ ዘላ ደንጎላ ከመይ ጌርካ ምትሰብራ ኣቦኡ ምሂርዎ እሱ ተማሂሩ ወዱ ተማሂሩ ሞያ ዘጥሩ እዮም ንእምኒ ይፈልጥዋ እዮም ማለት እዩ ከመይ ጌርካ ትንደቕ ከመይ ጌርካ ሰብራ ከመይ ጌርካ ናብ ንቡር ነገር ትቕይራ እዚ ሕጂ እንዳተወራረሰ ስለ ዝመፀ እዚ ሓያል መንፈስ እዚ ድማ ናይ ብሓቂ እዚ ንኡ ዞባ ከመቀማምጡ ከም ዝበልናዮ ጥጡሕ ቦታ ይብሉን ጥጡሕ ናይ ሕርሻ ቦታ ኣለዎ ኢልካ ይትዛረብንያ ግን ብከምዚ እዩ ዝነብር እዚ ድማ ሕጂ እንዳተወራረሰ ከም ልምድን ባህርን ዝኾነ ቆልዓ ሕጂ እምኒ ክሰብር እምኒ ክሊኽ ኣብ ስራሕ ክዋፈር ኩሉ ግዜ ምስ ስድሩ ኣብ ስራሕ ስለ ዝሃልኽ ስለ ዝወፍር ናይ ልምዲ ስራሕ ዘጥርየሉ ብተፈጥሮ ኢለ ያነ ዝግምግሞ እሱ እዩ ድማ ሕጂ እዚ ንከምዚ ዓይነት ስራሓት እዚ ድማ ከምዚ ዓይነት ዲጋታት ክሰርሕ ከለካ ከምዚ ቸግዳማት ክሰርሕ ከለካ ንሕና ፀጋታት ኣለና እዚ ንኡ ዞባ እዚ ሙሉእ ፀጋ ኣለዎ ማለት እዩ እቲ ፀጋ እንታይ እምኒ ኣለና ሕፃብ እዩ ማያዊ እዩ ሓንቲ ንዕና እታ ካብ ደገ ንደልያ ወይ ድማ ሓገዝ ንደልያ ሓንቲ ቸሜንቶ ጥራሕ ሓንቲ ቸሜንቶ እንተ ደኣ ተረኺቡ እዚ ዲጋታት እዚ ቸግዳም ንብሎ ዘለና ሓደ 5-6 ዘይኮነስ ኣብ ዓመት ሓደ 5-6-10 እንዳገበርና እውን ንኩሉ ክነባፅሑ ከም ንኽእል ዓቕሚ ኣለና በዓል ሞያ ኣለና ኩሉ ዝትሪኦ ዘለካ ነዳቃ እዩ ሰባራ እዩ ኩሉ ነገር
1: ኣብ ቅድሚ ናፅነት እንተመፂና ኮ ኣሎ ነረና ና ክንብል ብዙሕ ክንገልፀና ንኽእል ኢና ኣብ ከበሳ ኣብ ዞባታት ማእከልን ዶ ዓቐነን ትሕድ ዝኾነ ተንዝለዓለ 250 ሽሕ ሜትር ኪብ ዝሕዛ እሞ ኣብ ድበትን ብካልእ ናይ ኣገልግሎትን ዕድሜን ናብ ምብቃዕ ገፀን ዝነበራ ከባቢ 130 ጥራየን ነረናና ድሕሪ ናፅነት ግን መንግስቲ ኤርትራ እቲ ዘለናዮ ቦታ ሓውሲ ፃምእን ኣፃምእን ምዃኑ ብኣግ ኣቐዲሙ ስለ ዝተረድኦ ናይ ቀዳምነት ቀዳምነት ብምሃብ ነዚ ዝፀንሐ ናይ 130 ቁፅሪ ናብ ከባቢ 849 ብቁፅሪ ይዕብዎ ኣሎ ይዕብዎ ማለት እዩ ኣብ ዝተሓለፈ ናይ ናፅነት ዓመታት እዚ ነተን እስትራቴጂካውን ዲጋታት ንብለን እዚ ቁፅሪ እዚ ዘማእኸለ እዩ እዚ እስትራቴጂካውያን ድጋታት ብዓብኡ መንግስትና ነዚ ማይ ኣብ ግምት ብምእታው ልዕሊ 10 ሚልዮን ካብኡ ንላዕሊ ዝሕዛ ካብ 9 ዲጋታት ኣብ መላእ ሃገር ኣለዋና ስለዚ እቲ ቁፅሪ ብኣዝዩ ብዙሕ ቁፅሪ ከባቢ 7 ከሚቲ ልዕሊ 6.5 ከሚቲ ብሚእታውድ ይዕብዎ ርከብ ኣሎ ማለት እዩ ኣብዚ ዝሓለፈ ናይ 35 ዓመታት ናፅነት ሕጂ እተን ዲጋታትና ድሕዝኦ ማይ መጀመርያ ቅድሚ ዲጋ ምስራሕና ምዕቃብ ሓመድ እቲ ዕድሚኡ ንምንዋሕ ድበት ንኸይምልኣ መጀመርያ እቲ ዛዕበየ ስራሕና ኣብ ላዕሊ ማይ ኮዖ ኢና ንጅምሮ እዚ ማይ ኮዖ እዚ ተፃፊፉ ምስ ተወደየ ውዳእ ማለት እውን ኣይኮነን ኣብ ቀፃሊ ምትዕራይ ዝካየደሉ እዚ ምስተወዳእና ሽዑ እቲ ዲጋ መስርሒ ንጅምሮ ማለት እዩ ስለዚ እቲ ድበት ከተጥፍኦ ተፈጥሮው ናይ ፍቅም እዩ ግን እንታይ እዩ እቲ ብዙሑ ትቕንሶ ምስ ቀነስካዮ እቲ ዕድመ ናይቲ ዲጋ እውን ብኡ መጠን ከምቲ ዝደለካዮ ናይ ነዊሕ ዓመታት ኣገልግሎት ይበካ ስለዚ እዚ ከምኡ ክንገብሮ ከለና እቲ ማይ ብግቡኡ እቲ ዲዛይን ዝኾነ ማይ ሒዝዎ እዩ ዝርከብ
2: ጀራዲን ለጣልቦ ማይ ግልኣው ጀዶት ብውዛረት ሓርስ ከዛናት ወራህያታት እቲ ሸቅየት ለገቢእካ ድም ኦሮት ምና እተይ ሓምለ ወፈዋክህ ግልዕበ ሰደልሃላ ምህም ጠለብቱ ብልኣሳሴ ሕኩመት ኤርትርያ ምስል ሰብ ሽርከታ እቲ ትተዓወን ብንየት ትሕትየት ከዛናት እቲ ኩሉ ባካት ኤርትርያ ኣብ መሳዋት እቲ ትበነ ፃንሕታ ለእቲ እምባተት ሕርየት ላዕላ 130 ከዛናት እቲ ልወቀት ዕልብ ከዛናት ወራህያታት ባህለት ዓባይ ወናኣይሽ ከዛናት ዝያድ 850 ባፅሕ ክምሃላ ተቃሪር ውዛረት ሓርስ ለእክድ ብልኣሳሴ እሊ ዓባይ ወናኣይሽ ከዛናት እምበላ ግልኣዳሞ ንዋይ ለወዲዮ ዶር ፍርያት ሓምለ

0: ኣብ 6 ዕጹፍ ወፍርያት ፈዋክህ ኣብ 7 ዕጹፍ ከም ዝዓበ ዋህደ ሃላ እቲ ኤርትርያ ልትበነ ለፀንሓ ወላሃላ ከዛናት እግል ኣዳሞን ዋይ ሌጣን ደገቢ ሓንቲ ከዛናት ለሃላ ኣራድ እግል ዓመሮት ለህደፉ ሰበቱ እፈደል እላ እስትራቴጂት እቲ ሓንቲ እሊ ከዛናት የምኣሎ ብሓምለወ ፈዋክህ እትፈር ልትረከብ በለሊማ እሊ ልትበነ ለፀንሓ ከዛናት ወራህያታት እቲ ኦሮት ክፋል ናይ ኤርትርያ ሌጣን ደይገቢ እቲ ኩሉ ኣቃሊም ሙዴርያት ወእዳራት ደዋይሕ ምዱድ ሰበቱ ምዋጥኒን ምንቅሩቦም ፍረያት እግል ርከቦ ቃድራ ምህለው ሌጣን ደይገቢ ፍረያቶም እቲ ብዙሕ ዓዳጋታት መዳይን እግል ብፃሕ ቃድር ሃላ እቲ ውዛረት ሓርስ መስኡል ፈርዕ ዓማር ከዛናት ወጀራይፍ ኣሰይድ እዮብ ግብሪ መስቀል እግል እሊ ለክድ
1: መብዝሕተን ዲጋታትና ንሰርሐን ካብ 200 ሽሕ ስጋዕ 1 ሚሊዮን ከባቢ ዝበፅሓ ዲጋታት ኢና ንሰርሕ እዚ እውን ሕጂ እቲ እኹል ማይን ንሶ ከፍን ሒዘን ኣለዋ

0: ኣብቲ ሕብረተሰብ ኢንፋክት እቲ ህዝብና ሕጂ ጥቕሚ ናይ ማይ ስለ ዝተረድኦ ከምዝግበር ኢልካ ውን ንክትነግሮ ብዙሕ ትግደደሉ ጉዳይ ኣይኮነን። ባዕሉ እቲ ህዝቢ ብወፈራ ብምውፃእ ዝተባላሸወት ከትርት ኹን ንተባላሸወት ናብቲ ማይ ክኣቱ ዝኽእል ድበታት ኣብ ቀፃሊ ወፈራ ብምውፋር እቲ ድግኡ ብኸመይ ብድበት ኣይመልእን ብኸመይ እቲ ኣገልግሎቱ ከዓ ምስተነውሐ ዓመታት ይኸውን። ቀፃሊ ባዕሉ ብምሕዳር ተጠርኒፉ እቲ ህዝቢ ናቱ ዋንነት ተሰሚዕዎ ረብሕኡ ስለ ዝፈለጦ ብደይ ትእዛዝ ብደይ ገለ ባዕሉ እቲ ህዝቢ ወፊሩ ኣብ ምፅጋኑ እቲ ዲጋ ንኸይባላሾ ሓፁር ምግባር ገለ ቦታታት ከዓ ንሕርሻ ገለ ከዓ ህዝቢ ከምደይኣትዎ ቆልዑት ከምደይኣትዎ ኣብኡ ባዕሉ ብዓብ ተራ ይፃወቱ ምሳና ዝተሓባበረ ከምዚ ባንኪ ልምዓት ኣፍሪቃ ብዓብ ምሳና ብፅቡቅ ዝተሓባበር እዩ ኣብዚ መስርሕ ከዘንቲ ዲጋታት ድሕሪ ዚ ተወሳኺ እውን ከም ድሕሪ ዚ ናይ ኣፍሪካን ዲቨሎፕመንት ባንክ እዚ ኣይኤዲ ኢፋድ ዝበሃል ኣሎ እሱ እውን ብዓብዩ ዝተሓጋገዘና ንሚኒስትሪ ሕርሻ እዩ። ሕጂ ኣብዚ መደብ ዚ ከምዚ ዝበልካዮ ኣዚ ዝመፅእ ስዓ 2030 ኣብ ሙሉእ ሃገርና ኣብ ዘይተሰርሐሉ ከባቢ ዲጋታት ይኹን ተወሰኽቲ እውን ሲስተርንስ ዘን ከዘንቲ ማይ ብትሕቲ ባይታዊ ነዚ ንምስራሕ እውን ከም መደብ ሒዝና ተበኪስናሉ ኣለና ማለት እዩ።
1: ብዕድ እቲ ዓማር ሓምለ ወፈዋክህ ዶር ወደላሃላ ጋርሄኒ ሕብዘ ጨበል እብሸክል ኣክረት ወኣሸራዓቱ እቲ ወራታት ጀራዲን እህምየት ጨበል ርሹድ ምህም ጋርቱ ኤርትርያ እቲ ሽብህ ሰሓራ ናይ ዓለም ሰበት ሃሌት ዝላም ካፍየት ይትረክብኒ መትሸርሻር ጨበልማ ለእግዳ ሰበብ እቲ ሽልሐ ኣርድ እቲ እንቱ ፃንሕቱ ሰበብ ሽልሐ ኣርድ ሰሩ ጠቢዐት ለትሰብቡ ወሰሩ ሄነ ኖሱ ወደ ኣዳም ለሰብቡ መሻክልቱ ጠቢዐት እቲ እምብል ሓለት ጀው ለትሰብቡ በዳ ዕጨይ ገበቦት በዳ ሰዓር መትሸርሻር ወመድሃር ረሻደት ትርበት ገለ ምን ኣስባብቱ እቲ ኤርትርያ ሽልሐ ኣርድ ምንኣካን እትኣካን ልትፈናተ ኣርድ ሓርስ ለበዝሐ እቱባካት ወእብዝሐ ኣዳም ለሳክንቱ ኣካናት ሽልሐ ኣርድ እብዝሐ ልትረአቱ ኣድብር ወሳሳት ለበዝሐ እቱ መካሪት ምድሪ ዓድናማ መትሸርሻር ሰብብ ኣርድ ሓቆሸልሓ ድብር ልትረእልየጣ እንደ ገቢ መትሻዕታር ስካን ወመሻክል ኣቕትሳድማ ሰብብ እብል ኣሳሴ ሕብዘት ጨበል ወማይ ለኣግዳ ጾር ውዛረት ሓርስ እትሳርዮት ኣርድ እትእንቱ ጸንሓ እምበልእሊ እቲ ኣርድ ናሽፍ ጠላለት እቲ ኣካና ግልታ ቕብል ሕብዘት ጨበል እህምየት ዓባይ ብሉየጣ እንደ ገቢ በድሕርያን ማእለቡኒ ሕብዘት ጨበል ፅበጥ ማይ ትከርስ ምድር እግሊ ትሓፈዝ ወእብ ማይ ከርስ ምድር ዓማር ጀራዲን እግሊ ሰርገሎት ዶር ዓብ ወደ ለኣማን እለሰበትታሄኒ እሊ ጾርሊ እግሊ ትዓወት ወዓማር ጀራዲን እግሊ ሰርገሎት ኣውለውየት እንደተሄበቱ እባ ገቢእ ለፀንሓ ጅህድ እስክላ ዝያት ክለምት ወሳዖ 3,000 ሄክታር እቲ ኣርድ ሓርስ 135,000 ሄክታር እቲ መጀር ኣቢብ ክምሰልሁማ ዝያት 6.2 ሚልዮን ሜትር ምኩዓብ ኣክረት ለሸምል ወራታት ሕብዘት ጨበል ወማይ ጋቢእቱ በለሊማ ዝያድ 16,000 ናይ ጨበል ብሕስ ገብኣ ብፈድል እሊ ወራታት ለሄኒ እቲ ዓዳጋታት ዓድና ሓምለ ወፈዋክህ ለትትሓመድ ዓቦ

0: ቦት ለረሃላ እቲ ውዛረት ሓርስ መስኡል ሕፍዘት ማይ ወጨበል ኣሰይድ ዳዊት መብራህቲ ሄኒ እልበኸስስ ሓብሪ ላህይብ
1: መዕቀብ ሓመድን ማይን ክንብል ከለና ብዛዕባ ፀጋታት ሓመድን ማይን ኢና ንዛረብ ዘለና ማለት እዩ። ፀጋታት ሓመድን ማይን ድማ ጥቐንዲ ባእታ ንደቂ ሰባት ይኹን ስነ ሂወታውያን ንክነብሩ ኣዝዩ ኣገዳሲ እዩ ማለት እዩ። ሂወት ኩሉ ስለ ፍጡር ሲ ኣብ ሓመድ ዝተመርኮሰ እዩ። ሓመድ ተደየለ ሂወት የለን፣ ሓመድ ተደየለ ማይ የለን። ሓመድን ማይ እንተደየለ ከዓኒ ሂወታዊ ፍጡር ክህሉ ይክእልን እዩ። ስለዚ ምዕቃብ ሓመድን ማይን ክንብል ከለና ምዕቃብ ሂወት ማለት እዩ። ብሕፅር ዝበላ ክንገልፀ ኣብ ሃገርና እዚ ምዕቃብ ሓመድን ማይን ክንሪኦ ከለና ቀዳምነታት ተባሂዎ ብዕቱ ዝስራሓሉ ዘሎ እዩ። እዚ ድማ ድሮና ፅነት ጀሚርካ ተምሃሮ ህዝቢ ሓይልታት ምክልኻል ናይ ኩሉ ደቂ ኣንስትዮ ማሕበር ደቂ ኣንስትዮ ማሕበር መንእስያትን እናሳተፈ እቲ ረብሑኡን ጥቕሙን ብምርዳእ ህዝብን መንግስትን ብዓብ ንሰርሓሉ ናይ ሃገርና ክንሪኦ ከለና

0: ፀምኡ ሓፊሱ ቃልትል ብጀሚሩ እምበር ዝወስድ ኪንዳ
1: ፀጋታት ሓመድን ማይን ከይዓቀብካ ክትነብር ኣይትኽእልን ኢኻ። ንምንታይ ፀጋታት ሓመድን ማይን ምዕቃብ ዘለየና ወይ ከዓ እንታይ ረብሓታት ንድሕር ኢልና ክንበልዕ ክትሰቲ ከድልየና እዩ ማለት እዩ፣ ክንክደን ከድልየና እዩ። እዚ ኩሉ ድማ ውፅኢት ናይ ሓመድን ማይን እዩ ክንሪኦ ከለና ማለት እዩ። ኣብነት ኣኻል የድልየና ክንበልዕ፣ ሓምልትን ፍረታትን የድልየና፣ ናይ ቅብእ ኣኻል እዚ ኩሉ የድልየና እዩ። ነዚ ኩሉ ድማ እንተደይ ዓቂብና እንተደይ ሰሪሕናሉን ክንረክቦ ኣለና። ነዚ ረብሓታት ዝተረድዩ ድማ ህዝብን መንግስትን ብዕቱብ ሒዙ ዝሰርሓሉ ዘሎ ማለት እዩ። ኣብዚ ዝሓለፈ ናይ ናፅነት 35 ዓመታት ክንሪኢ ከለና ስጋዕ እዚ ግዜ ዝተሰላሲሉ ዘሎ እንድሕሪኢና ኣብ ናይ ሕርሻ መሬት ተዛለየ ዛላታት እንድሕሪኢና ስጋዕ 293,818 ሄክታር ተዛሊዩ ይርከብ። ከምኡ ድማ ካብ ሕርሻ ወፃኢ ማይ ኩዕታት ከዓ 135,085 ሄክታር ዛላ ተሰሪሑ ተደሊሉ እዚ ኩሉ ተሰሪሑ ዘሎ ንምንታይ እዩ? ድሕሪ እውን ልምዓት ኣግራብ ብምግባር ሳዕሪ ብምስሳን ጥሪት ከም ዝረብሓ ንምግባርን ፀባና ስጋና ከዓ ንምድንፋዕን ኮይኑ ከምኡውን ካትርታት ኣብ ስንጭሮታት ንፍግረ መሬት ብምክልኻል ነቲ ድመፅእ ድበር ድማ ብምዝሓልን ነቲ ዝመፅ ማይ እውን ናብ ከርሲ መሬት ብምእታው ማይ ፅሩይ ከዓ ከም ዝሓልፍን ፅሩይ ማይ ኣብ ዲጋታት ንክዕቀብ ከዓ ዝሕግዝ ከዓ 6.3 ሚሊዮን ሜትር ኪብ ዝኸውን ከትርታት ተሰሪሑ ኣሎ ማለት እዩ። ምዝ እውን ክንሪኦ ከለና ልዕሊ 50 ሚታዊት ነቲ ንሃልክ ዕንጨይቲ ዘጉድል ስጋዕ 174,000 መጎጓድ ሓነት እውን ተሰሪሑ ይርከብ ማለት እዩ።
2: እብ ሰብ ጀራዲን ለገቢዕ ዓማር ሓምለው ፈዋክህ ገፅ ቀደም ግሊበል ወኣተላላይ እግልህሊ እግሉ ክሰት ረእስማል ናይ ላበዓል ጀርዲን ወሰዳየት ሕኩመት ጣልብ ሰብ ጀራዲን እብ ፍንትይ እቲ እምባተቶም እቲ ጀርዲኖም እብትልውሉይ ክሰት ረእስማል እግልውደው ልጠለምኖም እቲ እምባተት ተእሲስ ጀራዲን ሰብ ጀራዲን ልዕሉ ረክቦ እተይ ሑድ ኣው ፈሸልማ እግልሳ ድፎም ቀድር እብ ፍንትሄ ሓለ ጀው እኪት ባልዒን ኣው ዝላም ሕድድ ዶልሳ ድፎም ብልኣሳሴ ላሓርስቶት መናለሳ ድፎም መሻክል እግልፍ ገሮ ገለ ኣብሳር ሰደይት እግሊ ርከቦም ህም ገቢእ እልበህለት ምን ውዛረት ሓርስ ልግባእ ኣው ሰብ ሽርከት ላተን መእሰሳት ሕኩመት ኣው ብሕታ እብ ማልየት ልግባእ ኣው ኣላት ሰደይት እግሊ ርከቦቦም ለኣማን እላ ሰብ በታሄ ውዛረት ሓርስ እልመጋድዕት እግል ትሳሬ ከም ጀነሬተራት ኣላት ጀራዲን ወለመስሉ ኣብ ዓውር ራትዕ ወሰልፈት ማልየት እንደትወደ እግል ሰብ ጀራዲን እቲ ተኣትናይ ፃንሐታ ለሰዳይት ሕድት ኣው እግል ኩሎም መንማይት ገቢ ለኣስክላት ገቢ ለፀንሐ ሰዳይት ላኪን እቲ ዓቦት ዓማር ሓምለ ወፈዋክህ ዶር ዋድየታ
3: 6 ዲጋታት ሙሉእ ሙሉእ ተወዲዩ ኣሎ ማለት እዩ። ንምግላፅ ዝኣክል 3 ዲጋታት ኣብ ምምሕዳር ከባቢ ምህዳፍ ኣሎ፣ 2 ዲጋ ከዓኒ ኣብ ምምሕዳር ከባቢ ገብገብ፣ ሓንቲ ከዓኒ ኣብ ምምሕዳር ከባቢ ቀልሃመት ኣሎ ማለት እዩ። ቀንዲ ናይዚ ስራሕ እዚ ክንሰርሕ ዝገደደና ከዓኒ ብቐንዱ እዚ ቦታ እዚ ኣዝዩ ሕፅረት ማይ ቀረብ ንሰብን ጥሪትን ኣሎ፣ ዋላቲ ዝርከብ ማይ እውን ንባዕሉ ኣዝዩ ጨዋማ እዩ ማለት እዩ። ስለዚ ክንክሰት እውን ኣዝዩ ኣሸጋሪ እዩ። ዛስዋይ ስለ ዝኾነ ድማ መንግስቲ ነዚ ዓብዪ ቆላሕታ ገሩ ከዓኒ ነዘን ዲጋታት እዚአን ንክስራሓ ባጀት ሰሊዑሉ ማለት እዩ። ስለዚ እዚ ስራሕ ዝስራሕ ዘሎ ብህዝብን ሰራዊትን ብፍላይ እዛ ዲጋ እዚ ከዓ ብኩባንያ ዓድሃሎ ደገፋ ኣለና ማለት እዩ። ስለዚ ኣበርክቶ ናይ ዘን ዲጋታት እዚአን እንድሕር ዳ ኢልና ቅድሚ ሕጂ ክሳብ 6 ሰዓት ከድካ ማይ ስተየሉ ግዜ ዝነበረ ግዜ እዩ ማለት እዩ። ኣብዘን ዝረኣኹምን ኣብ ምህዳፍ ይኹን ኣብ ገብገብ ግን ሕጂ ሰብ ብቐረቡ ማይ ንሰቡን ንጥሪቱን ክረክብ በቂዑ ኣሎ ማለት እዩ። ስለዚ እዚ ውሕስነት መግቢ እንድሕር ዳ ውሕስነት ማይን እንድሕር ዳ ኣረጋጊፅና ከዓኒ እቲ ሰብ ክሳግም ዝኾነ ሂወት ናይ መናብሮ ናይ ህዝብና ከዓኒ ቀዋሚ ሂወት ንምስራት እዩ ማለት እዩ። ምክንያቱ ማይ እንድሕር ዳ ሒዝና ምክንያቱ እዚ ከባቢ እዚ ንሳሕል ንጋዲም ሓሊብ እንዳወረደ ንሽዕብ እንዳኸደ ኔውነጀው እንዳበለ ዝነብር ዘሎ ህዝቢ እዩ ማለት እዩ። ዛስዋይ ከዓ ስለዝኾነ ማይ ከም መሰረታዊ ነገር እንድሕር ዳ ሒዝና ድሕሪ እቲ ማሕበራዊ ኣገልግሎት ናይ ትምህርቲ ይኹን ናይ ሕክምና ከዓኒ ኣሰርኣሰሩ ክስዕብ እዩ ማለት እዩ።
4: በርናሚጅ ናይ ሕኩማት ሰበት መፅኒ ተስጅዕ ሰበት ሃበተኒ ድሪላት ሓፍረት ይግል ድሪል 4 ድሪል ምን ላዕለና ሃላ ታሕቲ ሓተ ድሪል ሃላ 5 ድሪል ማይ ኣብ ድሪል ኣባ ታንከር ሰበት ፋግር ኣቦ ኣብ ገረቢት ብታሕትታሕት ንከር እሊ ተስጅዕ ናይ ማይ ኣብ ጠሪጋት ሕኩማት ሰበት ረከብ ከቱ እሊ ደረጀት እሊ ባፅሕለ ይኹ
2: እቲ ኤርትርያ እፍንቱይ ቀደም ሕርየት ገቢእ ለዓላ ወራታት ዓማር ሓምለ ወፈዋክህ ለለእተግንዒ ዓላኒ ሰበብ ሄኒ ጀራዲን ናይ ለመድ ካፌት ዝላም በህለት ማይ ለይረክብ ወብ ቴክኖሎጂት ሓዳስ ለይልትነፋዕ ወራት ሰበት ዓላ ሰብ ጀራዲን ናይ ላወቀት ለሀይ ዘርእ ወጂብ ሽፍር ዋጅብ ኣድውየት ሙናስብ ዕልም ጀራዲን ወለመስሉ ልትነፋዕ ይዓለውኒ ወዛረት ሓርስ እሊ እታ ወቀት ለ ገብእ ላዓላ ናይ ለመድ ጀራዲን ጠለባት ዓዳጋታት ዓድና ግለትምም ዕደማነት ነብራዊመነት ዶር ክምሰል ወደ ወእደን ጎባማ ኣብ ጀራዲን ለመድ ኣብ ተስዲር ፍርያት ሰርፍ ካርጅ እግሊ ተኣከት ከም ይቀድር ሰበት ፋህመት ሰልፍ ኩሉ መእሰሳት ብሑስ እንዳእሰሰት ኣብ ሸክል እጅትማዓት ልግባእ ወለት ፈናተ ወሳእል ዕላም እግል ምግባያም ወናኣይ ሰብ ጀራዲን ምክር ወጎማት እንደረክቦው ምናይ ለመድ እቲ ዘበናይ ዓማር ጀራዲን ከም ልትበደሎ ወዕልም ጀራዲን ቴክኖሎጂት ጀራዲን ወለመስሉ ከም ልትኣታትት ወደ ጸንሐት እባ ገቢእ ለጸንሓ ጅህድሄኒ እቲ ልወቀት ሓድ 34 ጅንስ ሓመሊት ወሓድ 36 ጅንስ ፈዋክህ ብሑስ እንደጋኣግሉ ዓፍየቱ እንደተኣከደት ወምስል ሓለት ዓድና ክምናስብ እንደተኣመራ ግልሰብ ጀራዲን ውዙእ ሃላ
3: እተን ዲጋታት ንምግላፅ ንሕርዳ ኮይኑ እ ኣብ ምህዳፍ ዘላ ብቀረብ ማይን ሰብ ንጥሪትን እየን እዚ ኣብ ገብገብ ሰሪሐን ዘለዋ ግን ክሳብ 900 ሄክታር ናይ ምልማዕ በደብ ተገይሩሉስ ዜሮ ኣብ ምልማድ ኣሎ ማለት እዩ እዚ ናይ ገብገብ ዝበልናይ ዲጋ ማለት እዩ 900 ሄክታር እዚኣ ከዓኒ ከባቢ 500 ሄክታር ዝለማዓሉ ማለት እዩ እዚንእዞ ኣስቃቅ ኢና ዘለና ሕጂ ኣስቃቅ ከዓ ምምሕዳር ከባቢ ሻባይት ማለት እዩ ስለዚ እዚ ዲጋ እዚ እንድሕር ድኣ ወዲ ኢናዮ ክሳብ 500,000 ሜትር ኪብ ማይ ናይ ምሓዝ ዓቅሙሎ እዚ ዲጋ እዚ ማለት እዩ ስለዚ ሓደ ብቐንዱ ትቐረብ ማይ ሰብን ጥሪት ክውሓስ እዩ ብድሕሩ ከዓ ትሕቲ ኮማንድ ኤርያ ንብሎ ትሕቲ ዲጋ ዘሎ ከዓኒ ክሳብ 500 ሄክታር ዘሎ ከዓኒ ናብ ኢሪጌሽን ናይ ምልማዕ መደብ ኣለና።

ሰላም ሰላም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶ መደብ ህርመት ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ንፀንሑ መደባት ኤሪ ቲቪ ተኪና ከም ቆፀራና ሰዓትና ስለ ዝኣኸለ ንምዝናይኩም ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ከነቐርብ ኢና። ንስኻትኩም ውን ነቶም ቀሪብናዮም ዘለና ናይ ሎም ሰሙን ትሕዝቶታት ደርፊ ምሳና ሓቢርኩም ክትከታተልዎም ብኦም ኣቢልኩም ድማ ክትዛነዩ ተስፋ ይሙሉ እዩ። ንሎሚ ሰሙን ከም መኽፈቲ ቀሪበልኩም ዘለኹ ደርፊ ከላልየኩም። ንሎሚ ቀሪብያ ዘለኹ ደርፊ ካብ ናይ ሃገርና ውፅእ ኢልና ኢንግሊሽ ደርፊ ቀሪብና ኣለና። ናይ ድምፃዊት ብሂወት ሎሚ ምሳና ዘየላ ማለት እዩ ድምፃዊት ዊትኒ ሂውስተን ሓንቲ ካብተን ዓበይቲ ድምፃውያን ናይ ዓለምኒኣ። ንሕጂ ቀሪብናያ ዘለና ደርፊ ኣውል ዳንስ ሰምባዲ እትብል ሓንቲ ካብተን ተዘከርቲ ደርፍታት ማለት እዩ። ንዓኣ ከም መኽፈቲ ቀሪብና ኣለና። ብኣ ክንጅምር ኢና። ክትከታተሉና ደጊመ ብክብሪ ይዕድም።

ክቡራትን ክቡራን ተኸታተልትና ከም ዝተዓዘብኩሞ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት በዛ ዝተዓዘብኩማ እንግሊሽ ደርፊ ኢና ናይ ሎሚ ሰሙን ትሕዝቶና ጀሚርና። ካብዚ ብምቕፃል ቀሪብና ዘለና ደርፊ ሃገራዊ ደርፊ ክትከውን እያ። ናይ ድምፃዊ ዳዊት ተኽሊ ሰንበት ሽላን ኣብ 32 ዓመት በዓል ናፅነት ሃገርና ዝደረፋ ፀሓይ እትብል ክትከውን እያ። ሙሉእ ትሕዝቶኣ ናባኹም ክትቀርብ እያ። ካብ ቀፂላ እውን ቀሪብና ዘለና ደርፊ ኣብ 2015 ዝቐረበት ደርፊ ክትከውን እያ። ብድምፃዊት ሰናይት ኣሚነ ለሚነይ እትብል ፍቅራዊት ደርፊ ኣቐዲማ ከምቲ ዝበልኮ ሃገራዊት ደርፊ ድምፃዊት ዳዊት ተኽሊ ሰንበት ክትልወና እያ። ተኸታቲለን ድሕር ምቕራበን ደጊመ ክምለሰኩም።

ክቡራትን ክቡራንን ኣፍቀርቲ ትሕዝቶ መደብር መትደጊምና ተመሊስናኩም ኣለና። ቀፂለን ዝቐርባ ደርፍታትና ንምልላይ ሓንቲ ናይ ድምፃዊ መንግስትኣብ ገብሪ ገርግሽ ካብ ደርፍታቱ ሓንቲ ቀሪብና ኣለና። መንግስትኣብ ኩልና ከም ንፈልጦ ብኩናማን ትግርኛን ዝደርፍ ድምፃዊ ሃገርና እዩ። ኣብዚ ዝሓለፈ እዋን እውን ደርፉ ተዓዚብና ኢና። ብዳዊት ደርፊ ደሪፉ ነይሩ ንዓይና ቀሪብናያ ዘለና። ንምሉእ ትሕዝቶ ናባኹም ከቅርባ እየ። ካብ ቀፂልና ቀሪብናያ ዘለና ናይ ድምፃዊ ምርሃዊ ተወልደ መድህን ካብ ደርፍታቱ ኣብ 2018 ዝደረፋ ሃዳን ዓይኒ እትብል ፍቅራዊት ደርፊ ክትህልዋናያ

ሓዳና ዓይነት ደርፊ ተኸታቲልኩም ክቡራትን ክቡራንን ተኸታተልትና ብድምፃዊ ምህራዊ ተወልደ መድህን ዝቐርብ ዘሎ ደርፍታት ከመይ ትከታተሉ ኣለኹም ክቡራትን ክቡራንን ተኸታተልትና የዛኔኩም ክህሉ ተስፋይ ሙሉዩ ብመቕፃል ዘለዋና ደርፊ ከላልየኩም ክልተ ክኾና እየን ከምዚ ክቐርብ ዝፀንሐ ማለት እዩ። ሓንቲ ኣፍሮ እትብል ናይ ድምፃዊ ሄለን ጳውሎስ ካብ ደርፍታታት 2017 ዝሰርሐታ ስራሓ ክትከውን ከላ ካብኣ ቀፂላ ውን ቀሪበያ ዘለኹ ደርፊ ናይ ሕማመይ እትብል ብድምፃዊ ዮሴፍ ተክላይ ዝተደርፈ ደርፊ ክትልወናያ ናይ ዮሴፍ ተክላይ 4 ማለት እዩ። ተኸታቲለን ድሕር ምቕራበን ደጊመ ክምለሰኩም እየ። ሕጂውን ምክትታልኩም ምስትሕዝቶ መደብ ህርመት ክቕፅል ብክብሪ ይዕድም።

ድምፃዊ ኢሳ ዕቁባይ ክቡራትን ክቡራንን ተኸታተልትና ኣብ ዜማ ከምኡውን ብሓንቲ መሳርሒት ሙዚቃ ሃገርና ዝሰርሕ ኣብ ዝተፈላለየ ደርፍታት እውን ዝተዓዘብናዮ ሓደ ካብ ስነ ጥበባውያን ሃገርና እዩ መንእሰይ እውን ንሕጂ ቀሪብና ዘለና ደርፊ ካብ ስርሑ ኣብዚ ሒዝናዮ ዘለና ዓመት ናይ 2026 ዝሰራሓ ደርፉ ክትከውነ ሃነኔ ትብል ደርፊ ኢና ቀሪብና ዘለና ፍቅራዊት ስራሓ ካብ ቀፂልና ናብ ድሕሪት ቁሩብ ክንምለስ ኢና ናይ ድምፃዊ ተክለ ተስፋ ዝጊ ደርፊ ክንጋብዘኩም ኢና ፍቅረይ ተለመኒ እትብል ካብተን ተዘከርቲ ደርፍታት እያ እዘን ደርፍታት ተኸታቲለን ድሕሪ ምቅራበን ድጊመ ክምለሰኩም

ክቡራትን ክቡራንን ተኸታተልትና ቁርብ ንድሕሪት ተመሊስኩም ናይ ድምፃዊ ተኽለ ተስፋ ዝግደርፊ ኣስተማቂርኩም ክትኮኑ ፍቕረይ ተለመኒ ተስፋዩ ሙሉእ እዩ። ከምዚ ተዓዘብኩማ ቁርብ ንድሕሪት ምልስ ኢልና ከነቕርቦ እንደሊ ደርፍታት ብዓይነቱ ኳሊቲኡ ማለት እዩ ቁርብ ጉድል ዝበለ ስለ ዝኾነ ብቐፃሊ ነቲ ደርፊ ናባኹም ኣይነቕርቦን ኢና። እንተኾነ ግን ርዱእ ስለ ዝኾነ ኣብ ዝተፈላለዩ እዋናት ሕልፍሕልፍ ኢልና ከምዚ ዓይነት ደርፊ ናባኹም ንቐርብ ኢና። ንሕጂ ቀሪብና ዘለና ደርፊ እውን ከላለየኩም ናብ መንእሰይ ድምፃዊ ተሳባዓ ዓንደ ማርያም ክንሰግር ኢና። ናይ ሳባ ካብ ደርፍታታ ድገመኒ እትብል ፍቕራዊት ደርፊ ኢና ናብኹም ከነቐርብ። ካብ ቀፂላ ናይ ኩናማ ደርፊ ክትልወናያ ብድምፃዊ ኣዲጎ ኪኒ ያላውየ እትብል ደርፊ ቀሪብና ኣሉና።

ክቡራትን ክቡራንን ተኸታተልትና ክልተ ደርፍታት ኣከታቲልና ኣብ ምዝዛም ማለት እዩ ቀሪብናልኩም ኣለና። ሰዓታትና እውን ናብ ምእካል ይገፁ ስለ ዝኾነ ንሕጂ ቀሪብናየን ዘለና ደርፊ ሓንቲ ፍቅራዊት ደርፊ ናይ ንሆም ገብርኤስ ካብ ደርፍታቱ ዝኽሪ እትብል ኣብ 224 ዝሰርሓ ክትከውን ከላ ካብኣ ቀፂላ ቀሪብናያ ዘለና ደርፊ ናብ ድምፃዊ ጣዕመ ወልደ ሚካኤል ካብ ደርፍታቱ ናይ ትግርኛ ደርፊ ማለት እዩ ሂወተይ እትብል ናብኹም ክቐርብ እየ። ተኸታቲለ እንድሕር ምቕራበን ንምዝዛም ደጊመ ክመለሰኩም ሕጂ እውን ምሳና ሕበሩ።

ምስቲ ኣካን ሽቕልካ መዓል ኣጀኒ ተሓቑብእካ ጅና ካ እቲ ወቕቱ ተጠበ ጅና ምን ሓሊብ እሙግሉ ርከቡ ለወጀቡ መናፍዕት እቲ ወቕቱ ረክቡ ወምን ኩሉ ህየ እማት እብራሓት ሽቕለን ሻቅያ

0: እዙ ሰላምታና ተቐበሉ ፈንኦና ብምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ተምስዮም ሰዓት 9 ኣኺሉ ንሎም ሰንበት 9 ሓሰ ዝተዳልወ ሃገራውን ሃጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግደ ንምክትታልኩም ብኽብሪ እናዓደምኩ ኸ ብቐንዲ ኣርእስተ ዜና ፍልም ሓረስቶት ዞባጋ ሽባርካ ደርቂ ዝፃወሩን ቀልጢፎም ዝፈሪና ዝርእቲ ክጥቀሙ ሙያውያን ኣተሓሳሲቦም ሃገራዊ ማሕበር ፅሙማን ኤርትራ 5ይ ጉባኤ ብምክያድ ሓዳስ ኣካያዲት ኣካል መሪፁ ኣብ ከተማ ከረን ብሃገራዊ ምርመራ ብሉፅ ውፅኢት ዘመዝገቡ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ተሸሊሞም ዩክሬይን ፀረ ሚሳይል ወርሓዊ ክስደደላ ምስ ኣሜሪካ ከም እተሰማምዐት ዘለንስኪ ሓቢሩ ካናዳ ካብ ኣሜሪካ ክመፃእ ዝኽእል ወሰኽ ቀረፅ ተመጣጣኒ ምላሽ ክትህበሉ ምዃና ኣጠንቂቓ መንግስቲ ካናዳ ብሓደጋ ባርዕ መሮር ብ ኣውራጃ ብሪትሽ ኮሎምብያ ብህፁፅ ናይ እዋን ሓደጋ ድንጋገ ኣውጅዩ ሓረስቶት ዘባጋ ሽባርካ ደርቂ ዝፀወሩን ቀልጢፎም ዝፈርዩና ዝርእቲ ክጥቀሙ ሙያውያን ኣተሓሳሲቦም ወኪርኤል ኤሪና ቀዳዊ ተወልደ ብመልክዕ ፀብጻብ ዘዳልዎ ትሕዝቶ ኣሎ ያሲን ሳሌሕ ከቕርበልና እዩ
1: ኣብ ዞባ ጋሽባርካ ዋሕዲ ዝናብን ምድንጓይ ክራማትን ኣብ ዝኽሰተሉ እዋን ሓረስቶት ደርቂ ዝፀወሩን ቀልጢፎም ኣብ ፍረ ዝበፅሑን ምሩፃታ ዝርእቲ ክጥቀሙን ከምኡውን ጥብ ዝበለት ማይ ኣብ መዓላን ምውዓል ዝሕግዙ ሜላታት ከዘውትሩ ሰብ ሞያ ሕርሻ መኺሮም ዋና ዳይሬክተር ክፍሪ ሕርሻን መሬትን ኣቶ ኣብበከር ዑስማን ንኤሪና ኣብ ዝሃቦ ሓበሬታ ኣብ መብዛሕትኡ ከባቢታት ዞባ ጋሽባርካ ዝናብ ደንጊኡ ኣብ ርእሲ ምጅማሩ ብዝርግሕን ዓቐንን እውን ከምቲ ትፅቢት ዝተገበረሉ ስለ ዘይኮነ ኣብ ስፍሓት ዝሕረስ መሬትን ደረጃ ዕብየት ዘራእትን ኣሉታዊ ተፅዕኖ ከም ዝፈጠረ ብምጥቃስ ሓረስቶት ዝርከቡ ዝናብ ኣብ መዓላ ንምውዓል ጉርህኦም ብግቡእ ክዛልዩን ከደላድሉን ከምኡውን ነቲ ኩነታት ዝፃወሩ ምሩፃታት ርእቲ ክጥቀሙ መኺሩ ሎሚ ዓመት ክራማት ብደረጃ ዞባ ኣስታት 291,000 ሄክታር ካሕረስ ዝርከብ መደብ እንተነበረ ብሰንኪ ዋሕድን ምድንጓይን ዝናብ ዛጊት 76 ሚታዊት ከም ተሓርሰ ዝሓበረ ሓላፊ ጨንፈር ልምዓት ቡቕሊ ኣቶ ነጋሲ ሃብተ ሚካኤል ሓረስቶት ተኸሲቱ ዘሎ ምምዝባል ወቕትን ዋሕዲ ዝናብን ኣብ ግምት ብመጣው ትራክተራት ከይተፀበዩ ብዘለዎም ካሕርሱ ደርቂ ዝፃወሩን ኣብ ሓፂር ግዜ ዝፈሪዩና ዝርእቲ ክጥቀሙን ከምኡን ግራውቶም ብግቡእ ደኪዖም ንዝተረኽበ ማይ ኣብ መዓላ ንምውዓል ኣበርቲዖም ከሰርሑ ኣተሓሳሲቡ እቶም ሞያውያን ሕርሻ ኣብ መወዳእታ ንጥፈታት መዕቃብ ሓመድን ማይን ብሓፈሻ ምድዳል ናይ ሕርሻ መሬት ድማ ብፍላይ ካብቶም ብዕቱብ ክትግበሩ ዝግብኦም ሜላታት እኳ እንተኾነ ኣብ ዞባ ጋሽባርካ ከምቲ ዝድለ ከም ዘይሰጎመ ከም ሳዕቤኑ ድማ ሓረስቶት ካብ ተፀባይነት ልዑል መጠን ክረምታዊ ዝናብ ከም ዘይተናገፉ ብምልካት ንጥፈታት መዕቃብ ሓመድን ማይን ብቐፃሊ ክስርሓሉን ነቕሊ ኣብ እዋኑ ክካየድን ዋሕድን ምድንጓይን ዝናብ ኣብ ዝኽሰተሉ ወቕቲ ድማ ጥብ ዝበለት ማ ኣብ መዓላ ንምውዓል ዝሕግዙ ሜላታት ክኽተሉ ተቐላጢፎም ክዘርኡ ንሞያዊ ምኽሪ ክኽተኑ ተማሕፂኖም
0: ኣብ 998 ዝቆመን ኣስታ 30,000 ኣባላት ዘለዎን

0: ራዊ ማሕበር ፅሙማን ኤርትራ ሓምሻይ ጉባኤ ትማሊ 8 ነሓሰ ኣብ ኣስመራ ኣካይዶም። ወኪል ኤሪና ቤትኤል ሰሎሙን ዘዳለወቶ ዜናዊ ፀብጻብ ዳናይት ገብሪ ሂወት ከተቕርቦ እያ።
1: ሃገራዊ ማሕበር ፅሙማን ኤርትራ ቋንቋ ምልክት ማእከል ስሕበት ኩለንትናዊ ምዕባለ ፅሙማን እዩ ብዝብል ቴማ ኣብ ኣስመራ ሓምሻይ ጉባኤ ኣካይዱ። ኣብቲ ሚኒስተራት ዝርከብዎም ላዕለዎ ሰበስልጣን መንግስትን ግንባርን ከምኡውን ካብ ዞባታት ዝተወከሉ ኣባላት ማሕበር ዝተረኽብሉ ጉባኤ ኣቦ ወንበር ማሕበር ኣቶ ወልደ ሚካኤል ስእላ ኣብ ዘስምዖ ቓል ስንክልና ፅመት ድሩትነት ኪንዮ ምብህሃል ኣብ ምምሃርን ምስትምሃርን ጎሊሑ ይረአ ምህላው ነዝን ካልእን ብድሆታት ንምቅላል ድማ ብውህደት ምስራሕ ከም ዘድሊ ብምሕባር ጉባኤ ንውሑስ ዕብትን ምዕባለን ቋንቋ ምልክት ወፍሪ ንምግባር ዝደፍእ ከም ዝኾነ ኣነፂሮም። ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ዋና ዳይረክተር ክፍሊ ማሕበራዊ ድሕነት ኣቶ ምሕረት ኣብ ፍሳሃየ ብግድኡ ፅሙማን ከም ካልኦት ምስንክልና ዝነብሩ ዜጋታት ምዕሩይ ዕድላት ዝረኽብሉ ባይታ ምጥጣሕ መንግስቲ ቀዳምነት ሂቡ ካብ ዝሰርሓሉ ዘሎ ዕማማት ማሕበራዊ ድሕነት ከም ዝኾነ ኣረጋጊፁ። ኣብቲ ኣጋጣሚ ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት፣ ሃገራዊ ማሕበራት ዓይነ ስውራን ከምኡውን ሃገራዊ ማሕበር ኣእምራውን ምዕባላውን ስንኩላን ናይ ምሕዝነት መልእኽቲ ኣቕሪቦም። ማሕበር ካብ 4 ክሳብ 5 ጉባኤ ንዘሰላሰሎ ስራሕ ብዝምልከት ኣብ ዝቐረበ ፀብጻብ መሰላት ፅሙማን ምርግጋፅ መነባብሮኦምን ኣለይቶምን ምምሕያሽ ቋንቋ ምልክት ምምዕባል ዕድላት ትምህርቲ ምስፋሕ ከምኡውን ኣፍልጦ ሕብረተሰብ ምብራኽ ዘጠቓልል ውፅኢታዊ ስራሕ ከም እትዓመ ተገሊጹ። ተጋባእቲ ኣብቲ ፀብጻብን ቅዋምን ማሕበር ድሕሪ ዘካይድዎ ክትዕ ንዝቕፅል 4 ዓመታት እተገልግል ሓዳስ ኣካይዲት ኣካል መሪፆም። ኣብ መወዳእታ ብኣባላት ማሕበር ዝተዳለወ ምርኢት ኢደ ስራሓት ምህዞን ሰንዓን ስእላዊ ምርኢት ከምኡውን ትልሂት ቀሪቡ። ኣብ 1998 ዝተመስረተ ሃገራዊ ማሕበር ፅሙማን ኤርትራ ብደረጃ ሃገር 400 ደቂ ኣንስትዮ ዝርከብኦም ኣስታ 30,000 ኣባላት ኣለውዎም።
0: ኣብ ከተማ ክረን ትርከብ ናይ መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ዓንስባ ኣብ ሃገራዊ መርመራ ማለት ማትሪክ ብሉፅ ነጥቢ ንዘመዝገቡ 10 ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ተምሃሮኣ ትማሊ 8 ነሓሰ ሸሊማ። እቶም ንሽልማት ዝበቕዑ 2 ሙሉእ ነጥቢ ማለት 4 ነጥቢ ዘምፁ ክኾኑ ከለዉ 8 ድማ 3 ልዕሊኡን ዘመዝገቡ እዮም። ብዘይካዚ ናይ ዲግርን ዲፕሎምን ነጥቢ ዘምፁ 16 ተምሃራ ተተባቢዖም። ዳይረክተር ናይታ ቤት ትምህርቲ መምህር መሓመድ ሳልሕ መሓመድ ስዒድ እቲ ኣጋጣሚ ብሉፃት ተምሃሮ ዝሽለምሉ ጥራይ ዘይኮነ ብዛዕባ ናይ ኮሌጅ ትምህርቲ ሓፈሻዊ መብርሂ ዝረኽብሉ ከምኡውን ንዓመታ ናብ ሳዋ ዝወርዱ ተምሃሮ ተመክሮ ዝቐስምሉ ከም ዝኾነ ሓቢሮም። ኮሚቴ ወለዲ ብወገኖም ብሉፅ ውፅኢት ብዘይፃዕሪ ስለ ዘይርከብ ኣብ መጻይ ኣበርቲዖም ብምስራሕ ዝሓሸ ውፅኢት ንኸመዝግቡ ምእንቲ ተራን ንቕሓትን ወለዲ ወሳኒ ምዃና ኣገንዚቦም። ሓላፊ ጨንፈር ትምህርቲ ዞባ ዓንስባ መምህር ክፍላይ ዓንደ ሚካኤል ኣብ ዝሃቦ መዛዘም ቃል እቲ መደብ ተምሃሮ ረኺቦሞን ዘለዉ ብሉፅ ውፅኢት ዓቂቦም ንዝለዓለ ደረጃ ክሰርሑ ንምትብባዕ ብምዃኑ ንተምሃሮ ዝያዳ ሓላፍነት ዘሰክም ከም ዝኾነ ብምሕባር ሰናይ ምንዮቱ ገሊጹሎም። ኣብ ንኡስ ዞባ ቁርደት ንተሳተፍቲ ክረምታዊ ወፍሪ ተምሃሮ ኣብ ምውጋድ ጎዳእቲ ልምድታትን ረብሓታት መደብ ንኡስ ርቡዕ ሕቃጽዑ ሕርሻን ዘተኩራ ኣስተምሮ ተዋሂቦም። እቲ ብኣብያተ ጽሕፈት ኣማደን ሕርሻን ዝተወደበ ኣስተምሮ ተምሃሮ ጎኒ ጎኒ እቲ ዘካይድዎ ዘለዉ ማእተታዊ ንጥፈታት ኣብ ሳዕቤናት ጎዳእቲ ልምድታት ዘለዎም ኣፍልጦ ብምዕባይ ኣብ ሕብረተሰብ እወታዊ ጽልዋ ንምፍጣር እጃሞም ከበርክቱ ከምኡውን ብዛዕባ ረብሓታትን ሜላታትን ንኡስ ርቡዕ ሕቃጽዑ ሕርሻ ኣፍልጦ ከም ዝህልዎም ንምግባር ዝዓለመ ምዃኑ ኣካየድቲ ሓቢሮም። ንኣገዳስነት ናይቲ ኣስተምሮ ዝጠቐሱ ተሳተፍቲ ዝተዋህቦም ኣስተምሮ መረዳእቶም ኣበሪኾም ኣብ ምግታእ ጎዳእቲ ልምድታትን ምስፋሕ መደባት ሕርሻዊ ልምዓትን ከም ዝሰርሑ ኣረጋጊፆም። ዝስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ደጊመ ብኽብሪ ዕድመኩም። ዩክሬይን ጸረ ሚሳይል ወርሓዊ ክስደደላ ምስ ኣሜሪካ ከም ተሰማምዐት ፕረዚደንት ቮሎዲሚር ዘለንስኪ ሓቢሩ። ቁፅሪ ናይቲ ዝለኣኽ ኣፅዋርን ክሳብ መዓስ ከም ዝቕፅልን ብልክዕ እኳ እንተዘይተነፀረ ክሳራ መጥቃዕቲ ሩስያ ኣብ ምጉዳል ተርኡ ቀሊል ከም ዘይከውን ፕረዚደንት ዘለንስኪ ኣሚትሎም። መጠን ናይቲ ዝለኣኽ ኣፅዋር ክዛይ ዝፀውዐ ፕረዚደንት ዘለንስኪ ካልኦት መሻርክቲ ሃገራት ተመሳሳሊ ስጉምቲ ክወስዳ

ተማሕፂኑሎም። ዩክሬን ኣብ ዓመት 226 ካብ ኣሜሪካ ዝተለኣከላ መጠን ኣፅዋር ካብቲ ናይ ዓመት 225 ዝወሓደ ምዃን እያ ትገልጽ። ኣሜሪካ ብዝሓለፈ ወርሒ ለካቲት ኣብ ልዕሊ ኢራን ድሕሪ ዘበገሰቶ ወተሃደራዊ ወፍሪ ናብ ዩክሬን ክትልእኾ መጠን ኣፅዋር ክጐድል ከም ዝኽእል ክእመት ጸኒሕ እዩ። ኣሜሪካ ነቲ ኩናት ድሕሪ ምብጋሳ ዋሕዲ ተተኮስቲ ከም ዘጋጥማ እኳ እንተተገልጸ፣ ፕረዚደንት ዶናልድ ትራምፕ ግና ኣሉታዊ ምላሽ ሂብሉሎም። ካናዳ ካብ ኣሜሪካ ክመፃኒ ዝኽእል ወሰኽ ቀረፅ ተመጣጣኒ ምላሽ ክትህበሉ ምዃና ኣጠንቂቓ። ዝተገልጸ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ዝተወሰነ ፍርያት እታው ካናዳ ናይ 50 ሚታዊት ወሰኽ ቀረፅ ክግበር ዘሕለፎ ውሳነ ኣብ ውሽጢ 10 መዓልታት ከም ዝትግበር ድሕሪ ምጥቃስ እዩ። ቀዳማይ ሚኒስትር ካናዳ ማርክ ካርኔ ነቲ ውሳኔ ብትሪ ብምኹናን ሃገሩ ረብሓታታ ንምውሓስ ቀጥታዊ ምላሽ ከም እትህበሉ ኣነፂሩሎም። በዚ ድማ ንግዳዊ ዝምድና ክልቲኣተን ሃገራት ብኣሉታ ክፅሎ ከም ዝኽእል ብኣግኡ ይእመት። ካናዳ ንፍርያት እታዊ ኣሜሪካ ዘቆናፅብ ንጥፈታት ተካየድ ከም ዘላ ብምውቃስ እዩ ፕረዚደንት ትራምፕ ነዚ ልዕሊ 20 ቢልዮን ዶላር ዝግመት ወሰኽ ቀረፅ ከም ዝገብር ኣፍሊጡ ዘሎም። እዚ ሓድሽ ስጉምቲ እዚ ነቢት፣ ስሚንቶ፣ ፀባን ስጋን ዝኣመሰለ ፍርያት ከም ዘጠቓልል ቤት ፅሕፈት ግምጃ ኣሜሪካ ምሕባሩ ዝዝከር እዮም። እዚ ተወሲኑ ዘሎ ወሰኽ ቀረፅ ልዕሊ 5 ሚታዊት ናይቲ ኣሜሪካ ኣብ ዓመት 225 ካብ ካናዳ ዝገበረቶ ልዕሊ 380 ቢልዮን ዶላር እታዊ ምዃኑ ኸ ጸብጸባት ይረድኦም። ኣሜሪካን ካናዳን ኣብ ዓመት 225 ብጠቕላላ ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ይሕበር። መንግስቲ ካናዳ ብሰንኪ ብርቱዕ ሓደጋ ባርዕ መሮር ኣውራጃ ብሪቲሽ ኮሎምብያ ህፁፅ ናይ እዋን ሓደጋ ድንጋገ ኣውጆም። እቲ መንግስቲ ነቲ ስጉምቲ ዝወሰደ በቲ ባርዕ ልዕሊ 24,000 ሄክታር ጫካታት ከም እተሃመኾን ናብ ልዕሊ ኣባይቲ ዕንወት ከም ዝወረደን ኣብ ዝግለጸሉ ዘሎ እዋን እዮም። ከም ሳዕብየን ናይቲ ባርዕ ድማ 10,000 ነበርቲ ናብ ውሑስ ከባቢታት ክጉዕዙ ትእዛዝ ተመሓላሊፉሎም። መንግስቲ ካናዳ ኣብ ኣውራጃ ብሪቲሽ ኮሎምብያ ጥራይ ዘይኮነ ኣብ ኦንታርዮን ካልኦት ከባቢታትን እውን ናይ መጠንቀቕቲ ኣዋጅ ኣመሓላሊፉሎም። ኣብ ካናዳ ብዝሓለፈ 7 ዋርሒ ጥራይ ብሓደጋታት ባርዕ መሮር ልዕሊ 4 ሚልዮን ሄክታር ጫካ ከም ተሃሞኸ ጸብጸባት ይረድኦም። ኣብዚ እዋን እዚ ኣብ ሰፊሕ ክፋል ኣውሮጳ ተኸሲቱ ብዘለኹ ትርዋዒ ዝጠንቁ ሓደጋታት ባርዕ መሮር ንዋታውን ኣከባብያውን ዕንወት ይወርድ ከም ዘሎ ዝፍለጥ እዩ። እቲ ባርዕ ኣብ ዝሓለፈ 10 ዓመታት ኣብቲ ኣህጉር ካብ ዘጋጠመ ተመሳሳሊ ክስተት እቲዝሓየለን ዝዓበየ ክሳራ ዘውረደን ምዃኑ ኸ ይጥቀስ። ሚኒስትሪ ምክልኻል ጃፓን ናይ ዓመት 227 ባጀት ምክልኻል ሃገሩ ልዕሊ 63 ቢልዮን ዶላር ክበጽሕ ከም ዝኽእል ኣሚቱ። ነቲ ጉዳይ ብዝምልከት ዛጊት ወግዓዊ እማመ እኳ እንተ ዘይቀረበ መንግስቲ ጃፓን ወተሃድራዊ ዓቕሚ ሃገሩ ንምድንፋዕ ክስልዖ ንዝጸንሐ መጠን ገንዘብ ክብከብሎ ምዃኑ ዝሕበር ዘሎም። ዝበዝሐ ካብቲ ናይ ዝመጽእ ዓመት ባጀት ኣብ ሸመተ ዘመናዊ ጽዋር ከም ዝውዕል እዮም ሰመዚ ምክልኻልቲ ሃገር ዝገልጹ። ዓመታዊ ባጀት ምክልኻላ ናብ 2 ሚታዊት ካብ ጃምላ ሃገራዊ እቶታ ክብንምባል ትሰርሕ ዘላ ጃፓን ኣብዚ ዓመት እዚ ነቲ ጽላት ኣስታት 58 ቢልዮን ዶላር ከም ዝሰልዐ ጸብጸባት ይረድኦም። እቲ ሃገር ወተሃደራዊ ዓቕማ ክብንምባል ምስ ኣሜሪካ፣ ፈረንሳ፣ ደቡብ ኮርያን ኣውስትራልያን ዝርከበን ሃገራት ስምምዓት ክትፍርም ጸኒሓላ። ነቲ ወተሃደራዊ ምንቅስቓሳት ብዕቱብ ትከታተሎ ከም ዘላ ትገልጽ ቻይና ክመጻእን ዝኽእል ስግኣት ንምምካት ተመሳሳሊ ስጉምቲ ክትወስድ ከም እትኽእል ከተጠንቅቕ ጸኒሐ። ጃፓን ንጸጥታ ዞባ ኤስያ ብኣሉታት ጸሉ ወተሃደራዊ ወፍሪ ትገብር ከም ዘላ እትወቅስ ሰሜን ኮርያ ብወገና ነቲ ወፍሪ ምላሽ ከም እትህበሉ ሓቢረ። ዜናታት ንምዛሙ ኣርስተ ዜና ክደግመልኩም። ሓረስቶት ዞባ ጋሽ ባርካ ደርቂ ዝፀወርን ቀልጢፎም ዝፈርዩን ኣዝርእቲ ክጥቀሙ ሞያውያን ኣተሓሳሲቦም። ሃገራዊ ማሕበር ፅሙማን ኤርትራ ሓምሻይ ጉባኤኡ ብምክያድ ሓዳስ ኣካያዲት ኣካል መሪፆም። ኣብ ከተማ ከረን ናብ ሃገራዊ ምርመራ ብሉፅ ውፅኢት ዘመዝገቡ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ተሸሊሞም። ዩክሬይን ጸረ ሚሳይል ወርሓዊ ክስደደላ ምስ ኣሜሪካ ከም ተሰማምዐ ዘለንስኪ ሓቢሮም። ካናዳ ካብ ኣሜሪካ ክመፃኒ

0: ዋ ኣትስታ ዋን ዳቲ ኸመተኺ
1: ትወደከ ደቂስዶል ቀልጢ ፈመጤ
0: ኣነ ደኣ ዶንጌለ እንዴት ሰኪ ፈፀኒሕ እምበር ወድኽስ ደስ ኢልዎ ደቂስ እየ ግዲፈ የመፅእ
1: ሎሚ ደኣ ስክርታና ተቐንጢጡንዲ ደቅና ኣብ ጥቓና ንሕና ኣብ ጥቓ ደቅና እሙ ከዓ እንዳስራሕና ኣብዛ ትካልና መዓለ ህፃናት ኢሎም ካብ ዝገብሩልና ኮ ውሽጥና ቐስ ንኢሎ እምበር ምስ ሰብ ኣብ ገዛ ገዲፍናዮም ስራሕ ክንወፍር ከለና ኮ ውሽጥና ብሻቕሎት እዩ ዝውዕል ነሩ
0: ናተይ ሻቕሎት እሞ ከዓ ሕልፍ ዝበለ ኣብ ገዛ ገዲፈ ዮ ክመፅእ ከለኹ ውነይ ኩሉ ምስ ውሉደይ ስለ ዝኸውን ኣብ ስራሕ ብዙሕ ይድምዕኒ ነይረ
2: ክገርመክ ዘና ሓፍተይ ነዚኣ ዝሓሰበ ክሽለም ጥራይ እዩ ዘለዎ
1: ምሽላም ጥራይ ስምዕስካ ካብ ክንደይ ሻቕሎት ናይ ውሉድና እኳ ይድሕንና ዘሎ
0: እምበርከ ዋላ ነቲ ውሉድና ኮ ኣብ ዘድልዩ ሰዓታት ክንዕንግሎን ኩነታት ብቐረባ ክንከታተሎን ከለና ኮ ኣብ ዕቤት ኣካላትን ኣእምሩኡን ዘምፀ ውፅኢት ዓብ እዩ
3: ከምዚ ዝኣመሰለ ዕድል ንምፍጣር መንግስትን ስርዓተ ጥዕናን ሲቪላዊ ማሕበራትን ብውልቅን ከምኡም ዝሳተፎ ዘየቋርፅ ኣበርክቶ ብምግባር ኣዴታት ኣብ ኩሉ ናይ ስራሕ ቦታአን መውዓል ደቀን ቦታ ብምድላው ንደቀን ንኸጥብዋ ምቹእ ባይታ ብምፍጣር ንመጻኢ ወለዶ ውሕስቲ ሃገር ንረክቦም
4: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል
5: ለውጥን ምዕባልን ንምምጻእ
4: ከይዕረፈ ይሓስብን ይሰርሕን ሚሳል ሚሳል ሚሳል
5: ኣብ ኤርቲቪ
4: ኣብ ቴክኖሎጂ
5: ሕርሻ
4: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
5: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
4: ዕድመን ፆታን ብዘይፈሊ
5: ንዅሉ ፈጠራዊ ሓሳባት ከለሊ
4: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ
6: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ የ ሓሳብ ኣቕሪበ ዘለኹ
7: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ
8: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ
4: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ከምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም
5: መደብ ሚሳል
9: ኣብ ቀረባ እዋን ኣብ ኤርቲቪ

0: ሰላም ዝኸበርኩም ተኸታተልትና እዚ ብምትሕብባር ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራን ሚኒስትሪ ዜናን እናተዳልዎ ዝቐርበልኩም ናይ ታሪካዊ ውድድር ቡያ እዩ። ንሎም እውን ከም ኣካልን መቐፀልታን ናይቲ ወትሮ ነካይዶ ኣብ ዞባ ማእከል ተምሃሮ ማእከላይ ደረጃ ኣብ ንኡስ ዞብኦም ተወዳዲሮም ኣብቲ ናይ መወዳእታ መድረኽ ኣብ ኣርባዕተ መድረኻት ዝተኸፋፈለ ውድድር ኢና ሰሪዕና ዘለና። ከም ወትሩ ኣካል ዝመደብ ኮንኩም ዘኽረቡም ክትሕድሱ ሓድሽ ሓበሬታ ክትረኽቡ ሰብ ተስፋ ኢና። ናብ ትሕዝቶና ክንኣቱ ሕራይ ተወዳደርቲ መስተርሆት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት፣ ሜላ ምሕረት ኣብ ካብ ቤት ትምህርቲ ሓድነት፣ ምቾት የማነ ካብ ቤት ትምህርቲ እምባደርሆ፣ ከምኡውን ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም። ተወዳደርቲ ፅቡቅ ዕድል ይምነየልኩም። እርግፀኛ እየ ተወፃሪኹም ስለ ዝመፃኹም ትውድድር ሓያል ክኸውን ከም ዝኽእል፣ ግን ባህርያዊ እዩ ሓደ ሰብ ክዕወት ስለ ዘለዎ ነቲ ዝተዓወተ ኣቐዲመ ፅቡቅ ዕድል ይምነ። ቀዳመይቲ መስተርሆት ኣማኒኤል ካብ ቤት ትምህርቲ ሓርበኛታት ኣስተውዕሊ መስተርሆት ምርጫ እያ። ኣብ 1958 ኣብ ፖርት ሱዳን ዝተመስረተት ሓረካ ካልኣይ ስማ መን ትበሃል? ምርጫ ኣለኪ። ሀ ህዝባዊ ሓይልታት፣ ለ ተጋድሎ ሓርነት ኤርትራ፣ ሐ ምንቅስቓስ ሓርነት ኤርትራ፣ መ ሀን ሐን።
1: ሐ ምንቅስቓስ ሓርነት ኤርትራ።
0: ሙሉእ መልሲ ኣጣቑዕላ። ሜላ ምሕረት ኣብ ካብ ቤት ትምህርቲ ሓድነት። ሜላ እዚኣ እውን ምርጫ እያ ኣስተውዕሊ። ፈደሬሽን መዓስ ፈሪሱ? ሀ 14 ታሕሳስ 1949፣ ለ 14 ሰነ 1967፣ ሐ 14 ጥሪ 1956፣ መ 14 ሕዳር 1962።
1: መ 14 ሕዳር 1962።
0: ሙሉእ መልሲ ኣይተኸኣልኩምን። ናብ ምቾት ክንሰግር፣ እዚኣ እውን ምርጫ እያ ኣስተውዕሊ። ኣብ ጉንበት 1960 እቲ ብመንግስቲ ኤርትራ ዝፍለጥ ዝነበረ ናብ መን ዝብል ተለዊጡ? ሀ መንግስቲ ኢትዮጵያ፣ ለ ምምሕዳር ኤርትራ፣ ሐ ምምሕዳር ኢትዮጵያ፣ መ መልሲ የለን።
1: ሀ መንግስቲ ኤርትራ፣ ሐ መንግስቲ ኢትዮጵያ።
0: ምርጫ ስለ ዝኾነት ኣይ መለሰታን። ምክንያቱ ፌደሬሽን ምስ ፈረሰ ኤርትራ ከም ሓንቲ መበል 14 በቲ ናይ ሽዑ ፀዋዋዓ ጠቕላይ ግዛኣት ናይ ኢትዮጵያ ስለ ዝኾነት ምምሕዳር ኤርትራ እዩ ተባሂሉ። ድሓን ኣለ ክፍቲ ካልኣይ ዕድል። ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም፣ ታሪክ ከመይ ኢኻ ኤርምያስ? ትግደስ ዶ ትፈቱ ዶ? ድሓን ከለካ ዳ ከመ ኢልካ ተፃሪኻ ተወዳዲርካ መፅኢኻ ኣብዚ ደረጃ ወፂሕካ?
2: ከምዚ ፈት።
0: ፅቡቅ ፅቡቅ። ሕራይ ኤርምያስ እዚኣ እውን ታሽሚያ ምርጫ እንድያ ኣስተውዕል። ኣብ ግዜ ፌደሬሽን ቋንቋታት ትግርኛን ዓረብን ናበይ ቋንቋ ተቐይሮም? ሀ እንግሊዝ፣ ለ ትግራይት፣ ሐ ኣምሓርኛ፣ መ ጣልያን።

0: ቋንቋ ኣምሓርኛ።
1: ሙሉእ መልሲ። ናብ መሰረት ክምለስ ከምቲ ናይ ቀዳመይ ትሕቶ ብዝውን ፅቡቅ ዕድል ምነየልክን እዚኣ ገለፅ እንድያ መሰርሆት እቲ ግዜ ክተጠቂምኪ ህዲ ኢልካ ሓሲብኪ ክትምልስ እያ ኣስተውዕሊ። ካብ ቀንዲ ዕላማታት ሓረካ ክልተ ጥቀስ።
2: ሓረካ ሰለስተ ቀንዲ ዕላማታት ነይርዋ። ቀዳማይ ናፅነት ኤርትራ ምምፃእ፣ ካልኣይ ሓድነት ህዝቢ ኤርትራ ምዕቃብን ምርጋፅን፣ ሳሳይ ድማ ዲሞክራሲያዊ ስርዓት ምትካል ዝብል ዕላማታት ነይርዋ።
1: ሙሉእ መልሲ። እንዳይ ትሪኢ ኣለኹ መስለን ህዝቢ ዘሎ ፅሑፍ ምስኪ ጥቃይ ስለ ዝኾንኪ ልክዓዋ ከላ ብዘይ ናይ ቃላት ፍልል ከማ ንመሊሳታ። ካብ ቀንዲ ዕላማታት ሓረካ ክልተ ጥቀስ ንእትብል ሕቶ መልሲ ሓድነት ህዝቢ ምርግጋፅን ምዕቃብን፣ ናፅነት ኤርትራ ምምፃእ፣ ዲሞክራሲያዊ ስርዓት ምትካል ወዘተ። እዚ ካብቲ ቀንዲ ስለዝኾነ እዩ ከም ፈለማ ተጠቂሱ ዘሎ። ናብ ሜላ ምሕረት ኣብ ካልአይቲ ሕቶ ንሰግር ኣለና። ከምታ ናይ ቀዳመይቲ ፅቡቅ ዕድል ምንሄልክ ሜላ። ፌደራላዊ ውሳነ ሕቡራት ሃገራት 390 ኤቪ መዓስ ተወሲኑ?
3: ብክልተ ታሕታ 950።
1: ሙሉእ መልሲ። ፌደራላዊ ውሳነ ሕቡራት ሃገራት 990 ኤቪ መዓስ ተወሲኑ ንእትብል ክልተ ታሕታ 950። እዚ ፌደራላዊ ውሳነ ዝበሃል ዘሎ እቲ ንፌደሬሽን ዝቆመ ናይ ውድብ ሕቡራት ሃገራት ውሳነ እዩ ማለት እዩ። ብድሕሪት ፌደራላዊ ስርዓት ኣብ ኤርትራ ተተኺሉ ክሳብቲ ዝፈርስ እዋን ንክልተ እብረ ናይ ኤርትራ መንግስቲ ቆይሙ ሰሪሑ ን10 ዓመት። ናብ ምቾት የማነ ክንሰግር ፅቡቅ ዕድል ምነየልኪ። ሓረካ ወይ ምንቅስቃስ ሓርነት ኤርትራ ኣበይ ተመስሪታ?
3: ኣብ ፖርቶ ሱዳን።
1: ሙሉእ መልሲ። ብ1958 ብኣብ ስደት ዝነበሩ ተምሃሮን ሰራሕተኛታትን ኤርትራውያን ተቃልስቲ ኣብ ፖርት ሱዳን ተመስሪታ። ኤርምያስ ሰሎሙን ካብ ቤት ትምህርቲ ባሕቲ መስከረም ተወዳድርቲ መትሓዚ ተረኽበኩምን ኣሎ ኣዝዩ ልዕል ምድላዊኹም ገይርኩም። ሕራይ ኤርምያስ ተኻለይቲ ሕቶ ኸ ብረታዊ ቃልሲ ህዝቢ ኤርትራ መዓስ ጀሚሩ?
0: ብረታዊ ቃልሲ ህዝቢ ኤርትራ ብሓደ መስከረም 1961 ብሓመድ እድሪስ ዓዋተ ኣብ ማውንት ኣዳል ጋሽ ባርካ ተጀሚሩ።
1: ሙሉእ መልሲ። ብረታዊ ቃልሲ ህዝቢ ኤርትራ መዓስ ጀሚሩ? ዕለት፣ ወርሒ፣ ዓመተ ምህረት ጥቀስ ዝበሉ ወሲኹሉ ይኸማ ናይ ቦታን ናይ ጀመርቱን ሓደ መስከረም 1961።

0: ናብ መስተርሆት ኣማኒኤል ክንምለስ ኢና። መስተርሆት እዚኣ ምርጫ ኣስተውዕሊ ንተድላ ባይሩ ዝተከአ መራሒ መንግስቲ መን ይበሃል? ሀ ምርጫ ኣለኪ ዓሊ ራድኣይ፣ ለ ተድላ ዕቁቢት፣ ሐ ሳልሕ ዕያይ፣ መ ኣስፋ ወልደ ሚካኤል።
1: መ ኣስፋ ወልደ ሚካኤል።
0: ምሉእ መልሲ። ደጃዝማት ተድላ ባይሩ ኣብ ተቀዳማይ ዘመነ መንግስቲ ናይ ፌደሬሽን ኣብ 55 ምስ ወረዱ ክሳብቲ 63 ዓመተ ምህረት ብተወደደ ኣስፋ ወልደ ሚካኤል እዮም ተኪኦሞም። ክሳብቲ ኤርትራ ምስ ኢትዮጵያ ብሓድነት ወይ እውንቲ ፌደሬሽን ስማዊ ፌደሬሽን ክሳብ ዘፍርስዎ ማለት እዩ። ናብ ሜላ ምሕረት ኣብ ቅድሚ ሕጂ ኣብ ከምዚ ውድድር ሓፈሻዊ ፍልጠት ተሳቲፍ ክትፈልጥ ዶ?
1: ኣብ
0: ናይ ቤት ትምህርቲ ወይ ኣብ ምንታይ ኣጋጣሚታት?
1: ኣብ ሓፈሻዊ ፍልጠት ኣብ ኤሌመንታሪ ስኩል እንከለኹ ኣብ ደብረሰራ ተሳቲፈ ፈልጠ ሳሰይቲ ወፅ ሓሊፈ። ኣብ መደረ ድማ ኣብ ቤት ትምህርቲ ኣብ ዝካየድ ካልይቲ ወፅ ሓሊፈ።
0: እጅካ ክንደይ ትወፅእ ትግምት ወይ ትምነይ? ትምኒት ቀዳማይ እንዲ ግምት ክንበር ትወዳዳርነት ግን ሓያል እዩ ዘሎ። ኣስተውዕሊ ምርጫ እያ እዚኣ ሜላ። ኣብ 1953 ክለብ ኤርትራውያን ተምሃሮ ዝብል ስም ብ 1959 ናብ ምንታይ ተቐይሩ? ሀ ማሕበር መንእሰያት ኤርትራ፣ ለ ማሕበር ተምሃሮ ኤርትራ፣ ሐ ክለብ ተምሃሮ ኤርትራ፣ መ

0: ጉጉይ ውሳነ እንተደኣ ተወሲዱ ንዑ ንምቋምን ናፅነትና ንምርካብን ንምዕቃብን ከምኡ ድማ ህላወና ንምርግጋፅን ክንገብሮ ብእንግደት ተቃውሞ ኣብ ምብራቅ ኣፍሪቃ ክፍጠር ንዝኽእል ግርጭትን ምልዓዓላትን ኣባላት እዚ ኮሚቴ ዝተሓተት ክኾኑ እዮም ዝብል ሓያልን ተነባይን መድረ ዘስማዕ ሓርበኛ መን ይበሃል? ሸክ ኢብራሂም ሱልጣን። ሓርበኛ ኣቦና ሸክ ኢብራሂም ሱልጣን ኣብ ውድብ ሕብራት ሃገራት እቶም ናይ ሰልፍታት ናይ ኤርትራን ኤርትራውያን ፕሮ ሻራ ኢጣልያ ተን ወከልቲ ዝነበሩ ቃሎም ከስምዑ ኣብ ዝተዓደምሉ እዚ ተነባይ ቃላት ተዛሪቦም ንሰልፊ ራቢጣ ልእስላምያ ወኪሎም እዮም ኣብቲ ዋዕላ ከይዶም። ምቾት የማነ፣ ምቾት እዚኣ ግለፅ እንድያ። ኮሚሽነር ኣንሴ ማቴንሶ ናብ ኤርትራ ክመፅእ ከሎ ቀንዲ ተልእኹኡ እንታይ ነይሩ? ክልተ ጥቀስ።
1: ቀዳማይ ቋም ኤርትራ ክነድፍ፣ ካልኣይ ከዓ ባይቱ ኤርትራ ክመልጥ፣ ሳልሳይ ከዓ መንግስቲ ኣብ ኤርትራ ተኪሉ ስርዓት ፌደሬሽን ከስፍን።
0: ሙሉእ መልሲ። ኣምባሳደር ኣንሰ ማቴንዞ ናይ ቦሊቪያ ዲፕሎማት ኮይኑ ኣብ ውድብ ሕብራት ሃገራት እዩ ነይሩ። ጉዳይ ኤርትራ ውድብ ሕብራት ሃገራት ይረአ ምስ ተባህለ ፌደሬሽን ደውኑ ድሕሪ ውሳነ ምሕላፉ ነቲ ናይ ኤርትራ ናይ ፌደሬሽን መንግስቲ ንምቋም ዝመፀ ብውድብ ሕብራት ሃገራት ዝተመዘዘ ኮሚሽነር እዩ ነይሩ። ኤርምያስ ሰሎሙን ራብዒ ትሕቶ ብ1946 ንኤርትራ ካብ ሓደጋ ምምቕቓል ንምድሓን ተባሂሉ ኣብ መንጎተን ዝነበራ ሰልፍታት ዝተካየደ ናይ ዕርቂ ዋዕላ እንታይ ተባሂሉ ይፅዋዕ?
2: ዋዕላ ቤት ገርግሽ ብኣቶ ገብረ መስቀል ወልዱ ናይ ሕብረት ፕረዚደንት ከምኡ ውን ናይ ወልደ ኣብ ወልደ ማርያም ንኤርትራ ካብ ሓደጋ ንምድሓን ዘካየድዎ ኣብ ዋዕላ ቤት ገርግሽ እንተኾነ ብኮሎኔል ነጋን ሰዓብቱን ብዘይፈረ ባሂሉ ተሪፉ።
0: ኤርምያስ ምስዓበኻ ታሪክ ጥራሕ ኢኻ ክተፅንዕ ዘለካ ኤርምያስ፣ ምክንያቱ ንእሽተይ ንድሕር ሓቲትካዮ ምስ መቕሽሹ ገይሩ እዩ ዝምልስ። ኤርምያስ ይቐኒልና። እታ ኣብ 1946 ንኤርትራ ካብ ሓደጋ ምምቕቓል ንምድሓን ተባሂሉ ኣብ መንጎተን ዝነበራ ሰልፍታት ወይ ማሕበራት ዝተካየደ ናይ ዕርቂ ዋዕላ እንታይ ተባሂሉ ይፅዋዕ? ዋዕላ ቤት ገርግሽ

ዝኸበርኩም ተኸታተልትና ክትከታተለዎ ፀናሕኹም ኣብ መንጎ ተወዳደርቲ ናይ ማእከላይ ደረጃ ተምሃሮ ቤት ዞባ ማእከል እዩ። እዚ መደብ እዚ ታሪካዊ ውድድር ሓፈሻዊ ፍልጠት ቡያ እዩ። ናይ ቀዳማይ መድረኽ ትሕዞና ኣብዚ ዛዚብና ኣለና። ቆፅራና ኣብ ተመሳሳሊ መደብ ብኻልእ መድረኽ እዩ ክኸውን። ክሳብ ሽዑ ኣብ ዘለናዮ ሰላም።

ሰላም ሰላም ከመይ ትቕኒዩ ኣብ ኩሉ ኩርናት ዓለምና ብምዃን መደብና መለፍዮርና ንምክንሳብ ተቐሪብኩም ዘለኹም ፍትዋ ተኸታተልቲ መለፍዮርና ደጊመ ከመይ ቀኒኹም ፅቡቅ እምባር ፊዮርናን ሎምእውን ከም ልሙድ ንኣኹም ዘዘናግዑ ዘዛንዩ ዘሐጉሱ ዝምህሩ ከምኡውን የዕግቡ እዮም ዘለቶም ትሕሶታት ኣዋሊዳ ኣብ ሰዓታት ተረኺባ ዘላ እምባር ነዞም ትሕሶታት እዚኦም ሓደ ድሕሪ ሓደ ናባኹም ዘሳስዮ ኣነ ዘር መሓመድ ንርኢ እምበኣ ደጊማ ደጋጊማ መደብና ፈሊሙ ክሳዕ ዝዛዝን እሰይ ሓቢፉ ክካተልዎ ንዓደምኩ መደብና ከም ልሙድ ብሓንቲ ጠምቲ ዜማ ጌርና ኢናዛ መደብ እዚኣ ክንፍልማ ኣርእስታይ እዛ ዜማ ድማ ንምገስ ኣለና ትብል ጣዕሚ ዜማ ኮይና ብኢድ ና ኣሸብር ተዘየመት ኣዝያ ጠምቲ ዜማ እያ ንሙድ ምክተላ ንዓደምኩ እምበኣር ብቕታ ናብታ ዜማ ከብለኩም እየ ኣንባብ ድሕሪ ኣምለሰኩም እየ ሰናይ ምስትማዕር

ንምገዛ ኣለና እቲ ብጣዕሚ ዘይማ ከመይ ክነስተማቕረፅ ንሕና ብተዋ ተኸታተልቲ መረፊርና ኢድና ኣሸብር ኣባ 39 ዙርያ ኮይና ጠቅድምን ሰባ ምብጋሳ እያ ነዛ ደርፊ እዚኣ ደሪፋትልና ማለት እዩ። በዚ ኣጋጣሚ እዚ ድማ ብስም ኩሎም ተኸታተልቲ መረፊርና ኢድና ኣሸብር ደጊመ ደጋጊመ ክመስግና ይፈቱ። ከምቲ ኩልና ንፈልጦ ኩሎም ኣባላት 39 ዙርያ ንሰዋ ወሪዶም ድሮ ከም ሰዋ ተለማሚዶም ኣለዉ። ኣባላት 38 ዙርያ ድማ ንገዝኦም ተመሊሶም ምስ ገዛም ተዋሂዶም ኣለዉ። ስለዚ ንኩልኹም 39 ዙርያ ነቲ ኣብ ሰባ ዘሎ ንጥፈታት ሰናይ ዕድል፣ ንኣባላት 38 ዙርያ ድማ ዕቡት ዝኾነ ግዜ ከተሕልፉ ፍዮርና ምንዮታት ገልፀልኩም ማለት እዩ። እምበኣር ክስ ፍትዋ ተኸታተልቲ መደ ፍዮርና ካብዚ ስዕባ ቢለ ናፍታ ተቐፅል ትሕዝቶና ማለት ትሕዝቶ ምኽሪ ፍዮርና ይኽብለኩም። ሎም ዓንቲ ምኽሪ ፍዮርና ድማ ራህዋ ንዓና ትበቂዓ ዝበለታ ምኽሪ ሒዛትልና ቀሪባ ኣላ። ብቐጥታ ናብ ምኽሪ ፍዮርና ከብለኩም እየ። ሰናይ ምክልታል።

ከመይ ቀኒኹም ፍትዋት ተኸታተልቲ መደብ ፍየርና ሎሚ ኣገዳሲ ምኽሪ ኣፍየርና ሒዛትና ምፀ ዘላ ነዚ ምኽሪና ምኹም ዘብሎ ድማ ኣንራኸ ምሕነት ኣብ ሰናይ ምክትታል ምስ ደቂ ትምህርትና ካብ ትምህርቲ ተፈዲስና ተኣኪብና ንገዛና እናኸናኸለና ሲ ሓደ ጀን ገፍገፍ ዝበለ ክዳን ተኸዲኑ ክልምን ፀኒሑስ ንዓና ምስ ረኣየ ሄይ ኪድስ ሃው ዩ ዱዊንግ ኢሉ ብእንግሊሽ ተዛሪብና ፈሪሕና ሃዲምና ካብኡ ምስ ተፈለና ግን ዕላልናን ክትዕናን ብዛዕባ ኮይኑ እንታይ ኮይኑ ይልምና ኣሎ ቋንቋ እንግሊዝ ከምዞም ወጣተኛታት ቆርጠምጠም ኢሉና ተዛረበስ እንታይ ኮይኑ ይልምን

ናሓሲብና ምክንያቱ ብእንግሊዝ ድላዩ ሓሳባት ዝገልፅ እቲ ንፉዕ ተምሃራይ እዩ ኢልና ኢና ንሓስብ ኩሉና። ስለዚ ነናትና ግምት ተዛሪብና እንታይ ኮይኑ ገሌና ብማራት ትምህርቲ ምብዛሕ ኮ እዩ ተፀሊሉ ዝኸውን ንብል፣ ገሌና ድማ ምልማን ወልፊ ኮይኑ ወይ ዝኸውን ትምህርቲ ሓዲጎ ክልምን ግዜ ኣሕልፉ ንብል እንታይ እሞ ዘይተንተና መቸም ምስጢር ናይዚ ፅቡቅ ቋንቋ እንግሊዝ ዝመለኸለ ማና ከይተፈትሐልና ጥቓ ገዛውትና በፂሕና። ሓንቲ ካባና ግን ተባዕ ሓሳብ ሓሲባ ፅባሕ እንተ ረኺብናዮ ዘይናሓቶ ኢላትና ዎ ነገር ነዛ ደሞስ ደወል ነምሃረላ መን ሞ ይእሰረላ ኮይኑና ኣስጌጥና ንገዛ ንኣተና። እታ እግርሞት ግና ኣብ ርእስና ተማሊእና እያ። ንፅባሒቱ ኣቐዲምና ቐፅ ቤት ትምህርትና ስለ ዝበፅሕና ዕላልና ብዛዕባት ለማና ይቀፀልና እዮ። ሓደ ነቲ ዕላልና ዝተኸፈለ ወዲ ትምህርትና እዝትብልዎ ዘለኹም ከመይ ይመስል ኢሉ ሓቲቱና ኩሎም ትንዑ ብሓበሬታ ገለፅናሉ። ቆባቢሉ ፈሊጥዎ ለካ ዛንቱኡ ዝፈልጥ ወዲ ገዛውቲ ፀኒሑ ዘገርም ዛንቱኡ ነጊሩና። ንሕናስ ብምልከት ቋንቋኡ ንፉዕ ተምሃራዩ ኢልና ደንዲምናዮ ዝነበርናስ ነቲ ቋንቋኡ ኣብ ተዓዶም ኣብ ወፃእ ሃገር እዩ ለሚዶ ኣብ ደገ ተወሊዱ ዝዓበየ እዩ። ንስድርኡ ኣዝዩ ሕንቁቕ ኮይኑ እዩ ዓብዪ ናኢዶም ግን ኣይፈደየምን። ኣብ እዋን ንእስነቱ ብዋዛዋዛ ዝለመዶ ወልፊ ሽጋራ ናብ መስተን ኣደንዛዝዐ ፀፋርስን ተሰጋጊሩ ጭው ዝበለ ውልፍ ኮነ ድራጊስት። ቀስ ብቀስ መላእ ኣካላቱ ተቋፀልፂሩ እቲ ርግቢት ኮይኑ ዝኣተወ ወልፊ ንኣሕደግ ተበልካስ ከም ተመን ሕንዙ እናተፍአ ምሩኽ ገይርዎ። ብብዙሕ ፃዕሪ ናብ ንብር ክምለስ እንተተፈተነ ኣቕቢፁ ብዘይ ንሱ ክነብር ዘይክእል ኮነ ትምህርቱን ስርሑን ጠንጢኑ ደድሕሪ ወልፍታት ክኸይድ መሬት ዓሪቦዎ። ከም ናይ ኣእምሮ ስንኩል በይኑ እናተፍተፈ ክኸይድ ምስ ጀመረ ስድርኡ ተባኢሉ እንተጎደፎ ናብ ኣስመራ ለኣኽዎ። ብማየ ጨሎትን ካልእ እንተፈቲኑ ድሓን ይፀንሕ መሊሱ ይመፆ። ኣይተኻለን መጨረሽትኡ ካብ ከመይ ዝበለ ኳዕናን ናብ ለማን ተቐይሩ ኢዱ ንሓለፍቲ መንገዲ ክዝርግሕ ይውዕል ኣሎ ኢሉ ይዕሊልና ግርም ኢልና ከምዚ እውን ኣሎ። ነቲ ወልፊ ከኣትውዎ ከለዉ እኮ ምስ ጀምዓ እናተሓቑ እናተፃወቱ ኬፋት እናበሉ ፅቡቕ ዝመስል ግን ዳሕራዊ ዘይምሕር ግዜ ይሕልፎም ኮኑ። ነዛ ዛንታ ምስ ሰማዕ ኳስ ሓንቲ ዘንበብኳ ናይ ዝኸረሸይታን ጭዋ ዛንታ ትዝ ኢሉ ንሳ ፈለማ ኣብ ሓንቲ እኽሊ ዝመልአት ፀባብ ዝኣፋሳር ማዓት እያ። ነቲ እኽሊ ተፀባእ ዘይብላ በይና ሓመድ ኣስሓነቶ ጥዑም ጢዕምዋ በል ትብሎ ወይ ኣንጭዋ መቺእዋ ግርም ተሰማሚዕዋ ነብሳ ካጥር ጀመረ። ካብ ግዜ ናብ ግዜ እናኸረሸት ኣመና ረጉደት። ኣብ መጨረሽታ ፀሓ ኣድና ግዲ ክትርኢ ናፊቓ ንደገ ክትወፅእ እንተደልየት ናበይ ገጻ እቲ ብዕባራ ኣዝኣተወቶ ኣፍሳርማ ፀቢብዋ ዓይኒ ላዕሊ ዓይኒ ታሕቲ ተቐርቂራ ጠጠው ፈንጠርጠር ክሳዕ ትብል ሰብ ገዛ ኣርኪቦም ሕርሕራ ገይሮም ተሳይሎማ ወዮ እዚ ኩሉ ጣዕሚ ሰብነታ ንበትርን መኮስተሮን ኮይኑ ኣብ ኣሞይታ ይብለኩም። በቲ ምሽክናይ መንእሰይን ምሽክነይቲ ኣንጭዋ እንዳኣ ኣብነት ነጊሮኩም እምበር ክትኣትወ ጥዑም ክትወፀጉን ሕሱም ዝኾነ ብዙሕ ነገር እዩ ዘጋጥመና። ብፍላይ ንዓና ንተምሃሮ ብቐሊሉ ስለ ንምሰጥ ክንወፁ ኣብ ዘይንኽእል ዓዘቕቲ ዓቲና ኣማውታ ናኸይነ ክትፍእሲ ትኩራት ክንከውን ኣለና። ገለ ካብቶም ክትኣትዎም ምቁራት ክትወፆም ሕሱማት ዝኾኑ ነገራት ድማ ወልፊ ሽጋራ፣ መስተ፣ ቁማር፣ ሓሶት፣ ስርቂ፣ ትህኪት ወዘተ ኣፍ ደጊኦም ገፊሕ ንዓኒ ንዓኒ ዝብሉ ሓደገኛታት እዮም። ምናልባት ናብዞም ነገራት ምዕናይ ዝብሉ መሓዙ እንተለዉና ዓሻደ በራኺ ኢልና ህቆና ሂብና ንረሓቆም። ተዘይኮኑ ግን እቲ ኣብ መንገዲ ዝረኸብነ ለማኒ ልዕሊ ዝደ እንታይ ክምህረና እዩ ዋላ። መለበምን ኣይግበርካ መለበምን ኣይኽልኣካ ኢሎም እዮም ወለድና። ስለዚ ጥንቅቕ ደኣ ንበል ወድሓንኩም።
بطاقة تخاتلتين مخر فيرنا اللوم زقرب كلكم مخر فيرنا إزياء عنيرة أبزمت فلي أستحزلكم كقربي كساب شعو سسنا إلا تمنخو تشاو.

ፊዮርና ከመይ ክንከኣታ ተልፅሕና ብተዋ ተኸተልቲ ምሪ ፊዮርና መቸም ምክሪ ፊዮርና ኣብ ሂወትና ንዓና ይበቂዕ ዝበለተ ምክርታት ሒዛትልና ትቐርብ ኣብ ልብና ይሕድሮ እናበልኩም ምባር ካብ ዝቐፅና ተቐፅል ትሕስና ዲ ከብለኩም ቅድሚያ ግን ሓንቲ ሓፃ መሰገሪ ስለ ዘላትኒ ከም ልሙድ ካብቲ ዘለኹሞ ቦታ ኣይተርሐኹ

መሰጋገሪ ዳግማይ ተራኺብና ኣለና። ፍትዋ ተኸታተል ትመደፊዮርና ባርክስ ካብ ዝቕፅለ ታ ኩልኹም ብሃንቀውታት ፅበይዋ ድራማ የኸብለኩም። ናይ ሎም ድራማና ድማ ንዓና ትበቅዕ ትምህር ተዘናጋዕ ኮይና ኣዝያ ጥዕምተ ድራማ እዮም ቀሪቦምና ዘለዉ። ብቐጥታ ናብታ ድራማ ኸብለኩም እየ ስናይ ምክፍል

0: ንስኩ እንታይ ትብላለኽን? ኣሎኒ ኣብ ምስ ሩፋኤል ነቢ ምስ ዮርስ እዩ እኳ ኣባዒስዎ እንታይ ዘይገብር እዚ
1: እዋይ እዚ ዳኣሱር ሰዲድን ድዩ ኣብ ቤት ትምህርትና ከ እንታይ ገብር በዓል ረቢ ሽኮለስ ንባዕለ መሃራን ከይቲ ይነግሮ እቶም ተምሃሮ ኣትክኽ እንዲቢልዎም እንታይ ናሞ ክንገብር
2: ስቕ ተበልካ ብሓይሉ ተኸይቱ ክዛረበካ ተተዛረብካ ከዓ ታወሮ ኣናፈሰ ብላ ርሓቀልና ተበልካ እዮ በየን ክርሕቕ ስቅ ተበልካ ከ ክሳብ ማዓሰካ ስቅ ትብል
1: ሓንቲ ሓሳባዓት ይበሎ እንታይ ካብዚ ሕጂ ክንዕልል ከልና ቴክስት ገና ዘይናል
3: ዋ
1: ሞባይል ሞ ዘይብልና
4: ኖኖ ሞባይል ዘይኮስ ቦረቀት
0: ከም ብቦን ድሞ
4: ኖኖ እሱ ዘይክፈጠሎ
1: ሕጂ ንኣብነት ናብ ናይ እንግሊሽ ምሽ 26 ፊደላት ኣለዋ ናብ ንቁፅ ንቕይረ ንኣብነት ሓደ ኣይ 2 ቢ 3 ካሲ ኤቢሲ ክንተልና ሓደ 2 3 ነ
0: ሞ ክልተ ድልጅ ትኮይኑ ኸ ንኣብነት 11 ኤኤ ዲና ከነንብቦ ወስ እንታይ ኢና ክንብላ
1: እወ ፅቡቅ ኣለኽ እንዲኽ 11 11 ስለዝኾነ ኣይኣይ ክመስል ይኽእል እዩ ግን ንሕና ኣብ ከባብ ብምእታ ከይንገብራ ማለት እዩ ፅሕነ ካብ ገዛና ወረቀት ከምፅሊ ሸይ ፅቡቅ ጌና ንዛማምለ ካራይዶ

0: ንኣብነት ኣስማራ ክንፅሕቲ ኮይና ኣይ ቁፅሪ ክንደይ ኣላማ ቁፅሪ ሓደ ኤስከ ዓተ ሕጂ በበይን ተፈሊነ የ ሓደ ኣይ ጫዕተ ከዓ ኣይ ትኾነላ ማለት እዩ እንድሕር ኣብ ክቢ ተእትንያ ግን ኤስ ትኾነላ ማለት እዩ ኤም ከዓኒ 13 ኣይ ከኒ
1: ቁፅሪ ሓደ
0: ኣር
1: 18
0: ከዓኒ ኣብ ክቢ ንትዋ ኣለና ማለት እዩ ሕጂ ኣስመራ ክን ምት ዘለና ሓደ 19 13 ሓደ 18 ሓደ ከምዚኣ ጌርና ኣፀል ክነብሎ ኢና
2: ዋው ፅቡቅ ሓሳብ ዛ ንፅኺ ከምዚኣ ጌርና እንድሕ ኣፀል ኢና ጀምዓ ኣበና ውዒልክን መፂ ከዓ ሲነክ እንዳ ውዒለ ጀምዓ ታራ ኣበና ውዒልክን ተረስ ወልክ ተረስ ስከዛረይ እንታይ እዚ ኣትሪና ባ ተረስ ወልግን ተሓትምክ በቃ ሕትሞ
3: ዋ
2: ክትዕልል ዲካ ለዲካ
3: እወ
2: ያሕማ ዲኽን ሓደ ክልተ ፃሒፍልክ ስሕቀ ኣለኽን ጥዕና ኣለክን እዩ ተይ ስከንገርኒ ዋ እንታይ እዚ 15 ስጫዓት እንታይ እዩ ስከንገርናዩ ናይ ምንታይ ቁፅሪ ቁፅ ተሌፎን እንታይ ለስሕ ከለ ስከንገራን እንታይ እዩ
3: እዚ ዕላል ይዕላል
2: ናይ ምንታይ ዕላል
3: እዚ ንዕና ዝርደና ዕላል እዩ ንዓነ ጓለ
2: ኣተ ንዕና መመዱ ንገራኒ ቁፅሪ ናይ ጋሳዓ ዋ

0: ሶፊ ቤንቤን ዳ
1: በዚ እንደ ናይ ክረምታዊ ትምህርቲ ክላስ ጀሚረ ዘለኹ ንስኻ ከዳ ቤንቤን ፀኒሕካ
0: ኣነ ዋላ ኸማኸ በዚ እንደ ናይ ክረምታዊ ትምህርቲ ጀሚረ ዘሎ
1: ፅቡቅ እሞ ኸመይ ኣሎ ክላስ
0: ፅቡቅ እንዲ ካሓተኩም ሕራ ማሕስኪ የለዋ እንዲ
1: ክገርመካስ ኩሉና መሓዙት ኣብ በበይኒ ትምህርቲና ተመዝጊብና ከይንዕልል ኢሎም ይመስለኒ ኩሉና ፋሕዮም ኣቢሎምና
0: ታሪክ ብለ ገደለ ሶፊ ሃፍቲ ካብ ትማል ትራላ ነበርክ ኮ ታሰቐላ ከማኒ ዝነበርክ ሰባት ንግራ ንደል
1: እሳስ ንስልባ ንዕ ካትብላ
0: ዋ ሳራ ክትረግም ማዕትኒ ስኽ ትሕሸኒ ፈጫኽነ
1: ኦይ እዚኣስ ንስልባና ኢካ ተሓታ ምክንያቱ እተለታኮ ስልባና ባዕላ ስለ ዝመሃዘታ ኮፕራይት ዝበሃል ነገር ኣሎ
0: ኣተሓራይ ዘንና ፈልጣ እንደ ሶፊ ሃፍቲ ድሌት ክቡቕን ድሌት ክገበልክ ስኽ ጥራይ እዚኣ ግበርኒ
1: እሞ ኣነ ኳ ይፅሕፈልካ ኒ ንስልቫና ግን ንገሪዮ ኢለ ክፅሕፈላ እየ ካብ ወረቐ ሽዑኡ በዓልካ ሂድካ ተብፅሓላ
0: ርሳስ ድማ ክበኪ
1: ሕራ

0: ረኺበክን ክደለይክን ናይ ፀኒሓትኸን ካብ ባሓሳ ኺበክ
1: እንተይ ሕዛ ፈዲስካ
0: እወ ገዘይ ከብ ማንኣትኩም ትኺለ ናባክነ ይመፅ እቲ ኮንዲኽን ገለትልዎኻ ፈሪጥ ፈልጥ
1: መለጊካ
0: በዕለይ ተመራሚረ ተመራሚረ ረኺቢ ክነ ጥራሕ በዕለይ ፅሓፍኮ ኣንብቦ
2: ዚንታ ትንበብ
0: ክነግረካ
2: 11 5 21 11 21 9 እዚኣ ሕጂ እንታይ ትንበብ ከትክታኒ
0: ቁፅርታ ንበብ ከመይ ገይሩ
2: ኣብ መበል 11 ዘላ ፊደል እንግሊዝ እንታይ እያ ከይ ኣብ ቁፅሪ 5 ኣብ ቁፅሪ 20
0: ኤቢሲዲኤፍጂኤችኣይጄኬኤምኤምኦፒኪኣርኤስቲ
2: ኣብ ቁፅሪ 11 ኸ
0: ኤቢሲዲኢኤፍጂኤችኣይጄኬ ከምቲ እያ
2: ኣብ ቁፅሪ 20 ኸ
0: ኤቢሲዲኢኤፍጂኤችኣይጄኬኤምኤምኦፒኪኣርኤስቲ
2: ኣብ ቁፅሪ 1 ኸ
0: ደረቐላል
2: ኣብ ቁፅሪ 14 ኸ
0: ኤቢሲዲኢኤፍጂኤችኣይጄኬኤምኤም
2: ቁፅሪ 9 ኸ
0: ኤቢሲዲኢኤፍጂኤችኣይ
2: እጅ ባዕልኻ ንብባ እንታይ ትንበብ
0: ከትክታኒ ወይ ባዕለይ ነስያ ትፈያ ነይረ
1: ንምንታይ ዛኮዳ ውፅኢንእያ ትፈልጥ ዶ ዓሰርተ ግዜ ጠብሎቕ ጠብሎቕ ጠብሎቕ ስለትብል ካብኣ ክንሃርጅም ኢልና ኮይኑ
0: ተየሞ ክገብር ለኽባ ገር ፈጢርኒ ካብ ድረጂ ጠብሎቕ ይብል ጠብሎቕ ይብል ታሰራሒ ገይር ክኸይድ
1: ዋው

እዛ ድራማ ከመይ ክንከታተላ ፅንሕና ፍትዋ ተኸታተልቲ መለፊርና ብዙሕ ነገር ተማሂርና ኣላ ከምኡ ተሓጊስና ኣለኹን ከንካ ተስፋ ይገብር እምበኣር ከስ ፍትዋ ተኸታተልቲ መለፊርና ፊርና ሎሚና ዳረቶም ዝነበረ ትሕዝቶታት እዚ ክትካትልዎ ፅናሕኩም ነይሩ ትሕዝቶታትና ድማ ዓጊብኩም ተዘናጊዕኩም ተማሂርኩም ከምኡውን ተሓጊስኩም ትኾን ተስፋ ይገብር ንረኸብና ድማ ኣብ ዝመፅእ ሰሙን ብተመሳሳሊ ሰዓት ብተመሳሳሊ መዓልቲ መለሳት ዘለዎም ትሕዝቶታት ይኸውን ሳዕሻ ግን ሰሰናይ ንኽልና ናበኩ ቻው

ሓንቲ ንብዙሓት ሊመር እተሸግር ግን እዛ ኦክቶፕስ እትስመ ገረብ እያ። እዛ ዓባይ ንቆልቋል እትመስል ገረብ 30 ጫማ ቁመት ትውንን ኮይና ብኣዝዩ ዓብን በሊሕ እሾኽን ዝተኸበት ድማ እያ። እቲ ጸገም ድማ እቶም ዝጠዓሙ ኣቕፅልቲ ናይዛ ገረብ ኣብ ላዕለዋይ ጫፍ ዝርከቡ ብምዃኖም እዩ። ኣሳራ ናብዛ ገረብ ክትሓኩር ክትፍትን እያ። እቲ ኣብ ኣጋራን ኣእዳዋን ዝርከብ ተሪር ድርዒ ብኸፊል ካብዞም እሾኽ ክከላኸለላ እዩ። ነቶም ድልዱላት እሾኽ ጥራሕ እናሓዘት ትሓኩራላ።

ብጥንቃቐ ኣብ ላዕሊ በጽሐት። ኣሳራ ብቕልጡፍ ክትምሃር እትኽእል ኣዝያ ንፍዕትሊ ይመርያ። ነዞም ኣቕጹልቲ ድማ ፈተወቶም።

ኦንዞ ኣሳራ ጎቢዛን ኩሉ ክኢላ ብምህላዋን ኣዝዩ ተሓጎሰን ቀሰነን። ንኦንዞ ካልእ ዘቕሰኖ ነገር ድማ ኣሎ። እዞም ጉጅለ ከይተሃላለኹ ብሓባር ክበልዑን ክማቐሉን ብምርኣዩ ጥርንፋስ ስድራ ክኾኑ ከም ዝኽእሉ ኣስተብሃለ። እዚ ድማ ንበረኻ ዝኸዱሉ ግዜ ከም ዝኣኸለ እዩ ዘነጽር። ኣብዚ ማእከል ጣዕሚ ዘለዎ ህይወት ከስተማቐሩ ጸኒሖም እዮም። ድሕሪ ወርሒ በረኻ ምስ ከዱ ግን እዚ ጥቕሊሉ ክልወጥ እዩ።

ካብ ትውለድ ድሕሪ ሓደ ዓመት ኣሳራ ኣዝያ ጎቢዛ ትርከብ። ግን ኣብዚ ሕጂ እዋን በይና ጥራሕ ኣይኮነትን ትጉብዝ ዘላ። ማርጎ ዝተባህለት ሓንቲ ካብዞም ጉጅለ ሊመር ዝኾነት እኽልቲ ኣንስተይቲ ወሊዳ ስለ ዘላ ኣሳራ መተዓቢቲ ረኺባኣላ። እዞም ጉጅለ ኣብ መንጎኦም ሓዳስ ውላድ ስለ ዘላ ካብቲ ዝነበርዎ ንላዕሊ ይጥንቀቑ ኣለዉ። ኦንዞ ነዛ ዝተወልደት ሊመር ፆታኣ ንምፍላጥ እናተዳለወ እንከሎ ግን ሓደ ሊመር

ናይ ተጠንቀቆ መልእኽቲ ከም መሓላልፍ ጀመረ። ኦንዞ ብዛዕባ እዚ ክገልጽ እንከሎ ኣብ ከባቢ ናይ ዝጋብያ ዘራፊ እንስሳ ከም ዘሎ እዩ እዝሊ መርዚ ሕብር ዘሎ። ወላ እኳ ኣብ ውሽጢ ዝጋብያ ዝኾነ ብደገ ዝመጽእ ሓደጋ ከጥቋዖም ዘይክእል እንተኾነ ግን ኣዝዮም ፈርሑ። ኣዝዮም ክጥንቀቕለዎም። ከምዚ እንዕዘቦም ዘለና ድማ ኣዝዮም እዮም ጥንቁቓት።

እዚ ንኣሳራ ጽቡቕ ዕድል እዩ። ምክንያቱ ብዛዕባ እዛ ዝሰማዕናያ ድምፂ ናይ መጠንቀቕታ ትርጉማ ክትርዳእ ክኢላ ኣላ። እዞም ጉጅለ ዘተኣማምን ጥምረት ፈጢሮም ኣለዉ። እዚ ድማ ንኦንዞ ክሕጉሶ እዩ ዝረአ ዘሎ። ኣብ ሓደጋ ነንሕድሕዶም ንኽጥንቀቑ ክተሓባበሩ ክትዕዘብ እንከለኻ ንናይ በረኻ ናብራ ድልዋት ከም ዘለዉ እዩ ዘርእየካ። ኣብ ቀረባ ግዜ ካብ ዝመናበይ ማእከል ወፂኦም ናብዚ ኣብ ከባቢኦም ዝርከብ 67500 ትርቢዒት ሜትሮ ስፍሓት ዘለዎ ጫካዮም ክሰግሩ። ኣብዚ ጫካ ቅድሚ ሕጂ ርእዮሞ ዘይፈልጡ ሓደጋታት እዩ ዘሎ። ንኣብነት እዚ ንሊመድ ዝሃድን ኣብ ማዳጋስካር ጥራሕ ዝርከብ ሃርዮ ሆክስ እውን ኣብዚ ጫካ ይፅበዮም እዩ ዘሎ።

ሎሚ ነዞም ሊመርን ንዓናን ዓባይ መዓልትያ ይብል ኦንዞ። ምክንያቱ ካብ ሎሚ ነድሓር እዞም ሊመር ነዚ ጫካ ንኽላመዱ መዓልታዊ ንቑሩብ ሰዓታት ካብዚ ጋቢያ ብምውፃእ ኣብዚ ጫካ ግዜኦም ክሕልፉ እዮም። እዚ ሙሉእ ብምሉእ ክሳብ ዝለማምድዎ ክቕፅል እዩ።

0: ነዞም ጉጅለ ንመጀመርታ ግዜ ማዕጾ ናይ ዝጋብያ ተኸፍተሎም። ኩሎም ኣብ ዘለውዎ ደው ኢሎም ብጥንቃቐ ድሕሪ ምዕዛብ ደፊሩ ንደገ መርሒዎም ዝወፅእ ኣባል ተጸበዩ። ኣዲኣን ኣሳራ ብትብዓት ፈላሚት ናይ ዘኽትከውን በቓዐት
1: ሳ ዘሪዎት
2: ኣሳራ ሜረገምሩራ

0: ኩሎም ጉጅለ ድማ ኣሰራ ብምስዓብ ከይደንጎዩ ደድሕሪ ኣሰዓቡ። ኦንዞ ምዕባለ ናይዞም ጉጅለ ኣዝዩ ኣሓጐሶ። ብፍላይ ንናይ ኣሳራ ገረብ ናይ ምሕኳር ዓቕሚ ኣዝዩ ዓገቦ። ግን እዛ ንመጀመርታ ግዜ ዘስተማቕርዋ ዘለዉ ናጽነት ኣብ ሓጺር እዋንያ ክትኩለፍ ተረአያ። ምክንያቱ እዘን ሃደንቲ ኣዕዋፍ ኣብ ልዕሊኦም ክዝምብያ ጀሚረን ኣለዋ። ኩሎም እዞም ሊመር ድማ ብቕልጡፍ ናብ ጋቢያ ኣተዉ። ኦንዞ ኩሎም ኣብዚ ጋቢያ ኣለዉ ድዮም ንምርግጋጽ ክፈቕዶም ጀመረ።
1: Boost, but those are cans. And...

0: Aya. Aya.
1: Quoi?
0: Aya.
1: Ouais? Il est là?

ብድሕሪ ቁርብ ግዜ ክትርከብ ክኢላ ኣላ። ግን ብሂወት ኣይጸናሓቶምን። ኦንዞ ጠንቂ ናይ ሞታ እንታይ ምዃኑ ክፈልጥ ኣይከኣለን። ግን እዞም ሊመር ኣብዚ ጫካ ንበይኖም ምስ ኮኑ ከምዚ ብብዝሒ ከጋጥሞም ምዃን እዩ ዝሕብር። ወላዲት ናይዛ ዝሞተት ሊመር ማርጎ ንውላዳ ትፅዋዕ ኣላ። እዚ ምልክት ናይ ሓዘን ምዃኑ ይሕበር። ኩሎም ኣለይቲ ኣባላት በዚ ኣዝዮም ሓዘኑ። ምክንያቱ እዚ ኣጋጣሚ ዳርጋ ሓንቲ ካብ ኣባላት ስድሮኦም ከም ዝተፈለየት እዩ። ኦንዞም ብፆቱን ክቐብሩ ዋኸዱ። እዚ ንኩሎም ዞም ጉጅለ ሊመር ኣዝዩ ዝሕዝን ኩነታት እዩ።

0: ኦንዞ እዞም ዝተረፉ ሊመር ንበረኻ ክምለሱ ብቑዓት ምዃኖም ተኣማሚኑ እዩ ዘሎ። ኣብተን ዝቐጸላ ሳምንቲ ኣሳራን ጉጅላኣን ዝበዝሐ ግዜኦም ኣብዚ በረኻ ክሕልፍዎ ጀሚሮም ኣለዉ። ኣዝዮም ሕጉሳትን ነዚ ቦታ ድማ ብዓሚቕ ክፈልጥዎን ክኢሎም ኣለዉ። ኣሳራ ድማ ኣብ ጽቡቕ ደረጃ ኣላ። ኣብ ዝተናውሐ ግዜ ዝበዝሐ ሓደጋታት ክዕዘቡ ኽኣሉ። ሕጂ ኩሎም ኣብ ተጠንቀቐዮም ዘለዉ፣ ወላ እውን ኣሳራ። ንመጀመርታ ግዜ ኣሳራ እታ ናይ ተጠንቀቑ ድምፂ በዕላ ንኹሎም ኣመሓላለፈትሎም። ቀልጢፎም ኣብ ሓደ ንኽጥርነፉ ድማ ሓበረት። ኩሎም እዞም ሊመር ከም ትእዛዛ ተግበሩ። ኣሳራ ምዞም ጉጅለ ኣብ ጽቡቕ ደረጃ ከም ዘላ ድማ እዩ እዚ ዘመልክት። ድሕሪ ክልተ ወርሒ እዞም ሊመር ናብ ጋቤያ ከይተመሱ ሙሉእ መዓልትን ሙሉእ ለይትን ግዜኦም ኣብዚ ጫካ ክሕልፍዎ ጀመሩ።
1: ነጉር ብትመይ ጠበ ሁንጃ ፈማሂተኒ ዘሄቶ
2: ፈይተትጌሴን ፈቱርን ፈይሴ
0: ኦንዞን ብፆቱን ድማ ለይቲ ኣበይ ከም ዝድቅሱ ንምፍላጥ ክዕዘብዎም መፁ። ኦንዞ ንብዙሕ እዋን ዝተጸበዮ ሎሚ ሰሚሩሎ። እዞም ሊመር ኣብዚ ጫካ ምሕደሪኦም ዝኸውን ቦታ ፈሊጦም ኣለዉ።

0: ሎሚ ድማ ነዞም ሊመር ንኽርእዎም ኣጋይሽ መጺኦም ኣለዉ። ንሰን ድማ ንኦንዞ ሰበይቱን ጓል 8 ወርሒ ጓሉን እየን።
1: ክልክል ናብ ነናትያል
0: ንኦንዞ ሰበይቱ ነዞም ሊመር ንመጀመርታ ግዜ ካብቲ ጋቢያ ወፂኦም ኣብዚ ጫካ ትሪኦም ብምህላዋ ናጽነት ዝወነኑ ኮይኖም ይስምዑካ ትብል። ኦንዞ ድማ ቐጺሉ፣ ኣነ ብስርሐይ ተሓቢነ የ፣ ጓሌ እውን ብናተይ ብቑዕ ስራሕ ከም ትሕበነለ ይኣምነ ይብል። ካብ ኩሎም ዞም ጉጅለ ሊመር ኦንዞ ንሓንቲ እዩ ብፍሉይ ክናፍቓ፣ ንሳ ድማ ኣሳራያ። ኣዝያ ንእሽተይ ዝነበረት ሕጂ ንዅሉ ትፈልጥ ብቕዕቲ ሊመር ኮይና ኣላ። ብልቢ ክናፍቓ የ ነዛ ናጽነት ረኺባ ዘላ ኣሳራ ጓሌ ድማ ይብል። ድሕሪ ስነዳ ኣሳራ ኣሰር ኣዲኣ ተኽቲላ ሓንቲ ኻብቶም መራሒት ናይዞም ጕጅለ ኮይና ከም ዘላ ይሕበር። ኦንዞ ድማ ካልእ ዝዓበየ መናበይ ቦታ ንምርካብ ይጽዕር ኣሎ።

0: እምባ እንታይ እዩ ዝነገሩ? እምዋ ኣበይ ቦታ ዲና ዘለና?
1: እንደአ ብፀልማት ገፀ ሸፊኖም እንዳኣሎም ኣምፅኦምኒ
0: እምበኣር ከማኢኻ ኣበይ ዘሎ መድፈና ይበሃል እዚ?
1: ካበይ ዲኻ መፂኻ?
0: ካብ ኣስመራ።
1: እንታይ ክትገብር ተረኺብካ ኢኻ?
0: ኣንታ ኣብ ዕዳጋ ሓሙስ ኣብ እንዳሓዘን እየ ምስየልካ። ሰዓት 9 ምሸት እዩ ነይሩ። ንገዛና ንሓድሽ ዓዲ ኸይ ነይረ። ዳሕራይ ክሰምዕ ህዳይን ንሓደ ክዳቐት ኢሎም ብኡ ዝኣክል ብዙሓት ወታደራት ነይሮም ኣብቲ ኸባቢ።

0: እንተፈሊጥካ ዳ ወደ እንታይ ዓንዚ ዙካ ካብኡ ዘይትረሕቕ
1: ዘይፈለጥኩ ዘይብገርሀይ እንዳኣለይ ህሩግ ኢለ ዮም
0: እሞ በቱ ዝተቐጥለ ጥርጢሮም ዮም ሒዞምካ
1: ክዕሙ ጽባ ግባሪ ክፉእ እንተ ዝኸውን እንታይ ለናብኦም ይመጽእ
0: እቲ ዝሓዘካ ኸጦር ድዩ
1: እወህ ጠር ሰራዊት እወ ጠር ሰራዊት እዩ እሞ ዘኸፍኣኒ ግን ሓደ ምልእሻ ወዲ ሃገርና እዩ
0: ተለልዮ
1: እንታይ እሞ ኸይንገብሮ እምበር ኣጸቢቕ ወየለልዮ
0: ንሱ ኸይፈልጠካ ድዩ
1: ዋ ኣብቲ ቐበሌና ካብቶም ጥበቅ ኣጓድ ዝብሃሉኒ ከመይ ጥበቕ ዳ ይብላዓየ እምበር መሰታቲ ተጋዳላይ ተስፋይ ወደይን ድዩ ንኽልተይና ጽቡቕ ገይሩ እዩ ዝፈልጠና
0: ኣሕዋትና እንብሎም ምናዳ ገለገለሲ ኣኽፊኦምሞ ብስርናይ ተተዓሲቦም ምኳቢሎምና ደርሆስ በምዑት ደቃ ትጻወት ገይሮሞ
1: ደሓን
2: ኣዳይ ታይከም ሓዲርጊ ፀሓይና ኸ ክትበርር ቀሪባ
3: ኣሰ ገዛ ወደይ ቀሪባ ወቐሪባ ቀሪባ
2: ዋይ ምኽፈልትና የብልክን ድዩ ከይደበኒ
3: ጸላይ ኻ ኺድ ገዛ ወደይ ኣየይ እዞም ግናያት እዛእምሮኻ ዛናብላቢሎም ንዓደው ዒሎም ኻ ወይ ወደይ
4: ኣደይታይ ከመይ ውዒልክን ፀሓይ ዶ በሪቓ
3: መዓልኪ ስዕዲ ፀሓይ በሪቓ እወ በሪቓ ቀሪባ ክትበርቕ
4: እንሻላ እንሻላ ኣቱም ገዛ ድሓንዶ ውዒልኩም
5: ድሓንዶ ውዒልክን ስዕዲ እተዋስኪ
4: ኣርሓምዲላ ኣርሓምዲላ ድሓኒ ኢና
5: ዋይ ዋይ ኣንትን ስዕዲ ጽባሕ ጽባሕ ተትኸልክልክን ክትመጻ
4: ዋይ ኣንቲ ንኸበዶም ጣዓሞት እንዳኣሉ ከምኡስ ከይትበላ
5: ማእሰርቲ ናይ የ ክንበላ ኽኢ ኸፊእና ዘሎ እምበሪ ከበዶምሲ ሳለኹም ዝሰኣነ የብሉን
4: ቁሩብከ ገለ ድሃያ ይርኸብ ክንን ኣብይ ኣለዉ ኸበሃል
5: ወረ እንዳኣሉ ኣብቲ ማርያም ግንቢ ኸይኮኑ እብሉና
4: እሞ ገለ መግቢ ክዳን መሳሊ ሒዝካ ኸ ምፍታኖም ነታ ድራሽኦም ኳም ንምፍላጥ
5: ኣብ ኩሉ በጺሐ ከምዛ ኸልቢ ጊስ ጊስ ግእሲ ኢሎም ኩሎም ሰጊጎምኒ
4: ዋይ ካን
5: ካን
4: ወይኣኒ እሞ ኩሉ ዝፈልጡ ሰብ ጌርካ ኸንትን ህይወቴ
5: ንዕኦም ዝመስሉ ሰብ እሞ በይ ዝርከቦ እምበር ብሰልድን ብገንዘብን ዝግበር ከም ዘሎ ስንፈልጥ እንዲና
4: ገንዘብ ድኣ ክንደይ ከብልዎ
5: መን መፈለጦ ንትስዕድየ ብዓቕሚ ሰበይቲ ዝከኣል ኣይኮነን ሰብኡት ብሰብኡቶም እኳ ንዕኦም መስሊ ዝኸይድ ተተረኺቡ እዩ
4: ቁሩብ ከ ድኣ እሞ እንታይ ድኣ እዩ ዝግበሮ
5: ሓንቲ ዝግበር የለን ዝሃበካ ምቕባል እዩ ጸሎት ጥራይ ግበራ ስዕድየ
4: ወይ ጸሎት ስዓቕምና እዩ ረቢ ድኣ ስማዓና እምበር
5: ኣሜን
4: ገለ ገንዘብ ጌርካ ዝግበር እንተሎ ግና ሃየ ኣይትሰከፋ ዋ ንገራኒ ሓጉዙና ኸዓ ንብል
5: ዝከኣልቲ ኮይኑ ስቶም ወርቀ እውን ኣለውን ዶ ትስዕድየ
4: ኣንቲ ጥራሕ መገዲ ንረኸቦ እምበሪ ዝገበርና ንገብር ንገራኒ ከይተ ሓብኣለይ ከይዳ ሕጂ
5: ኪዳ በላ እንታይ እሞ ክትገብራ ሕሲርና ክ
4: ሓሳር የብሉን ከምኡ ይትበላ ሰብ ድኣ ካብዝ ሓሊፉ እንታይ ይገብረልካ
5: ብረኽትኹም ክን ደኣ ኣምላኽ ዳ መሊ ይሃብክ
4: ኣሜን ኣሜን ህወተየ ከይደ ከይደ
5: ኪዳ በላ እንታይ ከ ክትገብራ
1: እዚ ሓቆይ እምበር ከምዛ ድኹን ህብዝቶ ኸዓዋ ተቓጺላ በልስኪ ነዛ ፀሓይ ክንሪኣ ክንጽሎ እንተፍቀድልናስከ እንታይ ይኸዶ
0: በራኺ ሓሲብካ ምዓስ ውዳእ ቁርብንዶ ዕርፍ ኣብል ወደይ
1: ኣንታ ነት እንግድ ዓያብሪ እንተበልኩ ኢለ እንዳ የ
0: ቁሪ ከይትወሰድ ከዓ ከምቻኻ ትኸደኖ
1: ባልዕ ገይሩ ኣሕሲሮምን እንዳ የውፅእ እዮ
0: ቁማርሲ መፍቶም እንዲ ወሪድሎም ዘሎ በዚ ጸላም እሞ ከመይ ጌርካ ድኣ ክትርዮም ኢኻ
1: ኣይረአዩ ቁሩብ ንትዕረፍኩ ኢለ እንዳኣለ ያውፅ እዮ ጸላም ንዓማ ጽግርም ሓይሊ እንድያ እኒሆልካ እኳ ቁማል ከዓ ንዒቖምና ኣብ ጸላም ግዲኦም ገይሮም
0: ዝነዓካይ ቁማር ስረፍ እቲ ሕኳ ዝበሃል
1: ሓቂኻ ኣብቲ ሕሙናዊ
0: ንዓይ ከዓ ኣብዛ ማዕጥቆ ስረይ ዝነበሩ እዮም።

0: ኣውራ ኸፍዮም ነይሮም። ኣውፅኦ መሰርሐ እኳ ግን ይሓይሽ ነፀላይ ተዓጢቐ ድሓን ቀኒ ኣለኹ።
1: ኣነውን ከምኡ ክገብር እንተዕረፍኩ
2: ኣተሓደርኩም።
3: መስገን መስገን፣ ስዕዲ የተዋ
2: ዶንጌዶ ብላን ዓናይ እስኪ
3: ናበያንትን ስዕዲ
2: ዋ ናብ በራኺ
3: ዋ ኣብዒልና መኹን ከዶ
2: ናብቲ ማርያም ግቢ
3: ካብ ዳ ሰጉጎምኒ ደበልኩ ኹነ
2: ዋ ኣብኡ ድዮም ከዘለዉ
3: ወረ እንዳ ኣሉ ይኸውን ኢልየ ዝኸድኩ እሞ በልስ ክነዛ መግቢ እንዳሃብለ እዩ ተበልኩ። ሓደ ወዲ ሃገርና እዮም ኣንቲ ሰበይቲ ንዛ ንምስኪ ፍርዒ ድሕሪ ዛ ሕጂ ኣብዚኣ ብልክ ከይትቕልቀል ምስ በለኒ ካብኣ ዝሃደምኩ ገዛ ይመፅአልክን
2: ዋይ ኣንትን ወዲ ሃገርና እንተ ኮይኖም ደኣ ቁሩብ እንተሓገዙ ኣይተለልዮምን
3: ኣይለልዮምን ሰሚድየ እንዴ እዛ ልበይ ውትፍ ኢልኣት ናሃዲመ
2: እንታይ ዝበለ ግዜ እዩ ዝደቀይ እንታይ ደኣሉ ዝግበሮ
3: ዝግበር የለን ኣብዘ ዘለናዮ ጸሎት ጥራይ ንግበር
2: በላን ክነስኪ ንበራኽ እንተረኸብና እዮም ዝበልክዎ እዩ ነይሩ እሞ ንኸበዶም ወደ ይትኾኖ
3: ዋይ እንጌራ ሰንጌተ እንዴ ተማልኦና ተማልኦ ስዕዲ
2: ያላ ኣንትን ንበራኺ ዝበልክዎስ ንገዛይ ክመልሶ ረቢ ዘይፈትዎ
3: ዋይ ኣብቲ ንስኽ እንዳ ኩሉ ሳ ምስሃብክን ኣለኒ ኢለ እንዳ ኣለይ
2: ዋይ እዛናትክን ኣለኒሲ መእስ እያ ትውዳእ መእስ ዝሰንከትክኖ የስክን ለኒ ትብላ ዋይ ኣንትን ኣንትን ሂወት እንታይ ወሪድክን ረቢ ዘይፈትዎ እዋይ ከብዲ እውን እኮ ትረግም እያ እዚ መሰብክን ጥርሑ ከሎሲ ኣለኒ ትብላ ዋይ
3: ኣንትን ስዕዲ እሞ ፅባሕ ፅባሕት ቆፅራ ድኣ ሎም እንተሓለፈና ፅባሕ ናበኽን እንዳኣልና ጓለይ
2: ከይደ ደኣ ከይደ
3: በላ እስኪ ኸይዳ ድሓን ዋዓላ
4: ዋይ ከጠዐም ዋይ ፈጢሩና ኣደይ እዚ ደኣ መን ይብና
3: ዋ ኣንታ ኸበዶም ወደይ በይኒ ኻደ ዳ ብላዕ እዩ ኣምፃ እዮ እሞ መሰደይ ብሓንሳብ ክትምስሑ ዋ ኣንታ ንኢደን ባማይ ሃበን
5: ዳሓን ዳሓን ህወት ጓለይ ንስብላ ኣነ እስክውዕል
4: ዓባየይ ፅባሕ ዘይትፀሚ ጥዑም እንጀራ ኳል
5: ወይ ኩሉ እንጀራ ጥዑም እንድዩ ኸበደም ወደይ ብላዕ ጥራይ ብሩኹን ቅዱስን ንግበረልካ ንነብስን ንስጋ ንግበረልካ ዝወደይ
4: ዓባየይ እዚ ጥዑም ፅቡቅ ጣይታ ፀብሒ ድንሽ ካውለኳ እዩ
5: ዝሃበ ዝገሃቦ ኣታመን ከምፂ ኢልና ድሓን እተዋ
3: ስዕዲ የና ኣምፅኖ ንበረኻ ክንከዶ ኢለንን መፅአን ፀኒሐን
5: ዋይ እማ በፂሕክን መፂእክን ኣትትወዳ ይርኢኽን
3: ማእስሞ የርእዩ
5: ኣባይ ከሎብልዎ
3: ኣንትና ደመን መፈለጦ
5: ኣቲ ሞ ኣበይ ኣበይ በፃሕክን
3: ኣብ ኩሉ በፂሐ ዋላ ማርያም ግንቢ
5: እሞ እንታይ ሎሚ ኺ
3: ድሕሪ እዛ ሎሚ ኣብዚኣ ቢልክ ተተቐልቂልኪ ወይ ንርእሲ ኺኢሉ ባሪሩ ሰዲድኒ
5: ኣይይ ናዓይ ሕሽክን እንታይ ትኸድኸ
3: ኣንትና ደ ሰጒጎምኒ እንዳበልኩኹን
5: ክልኽሊ በተግ በተግ ክትብል ርኣምኺ እነትለ ፈራሕ ምዃን ክፈሊጦም ክኾንቲ
3: ኦ እዚኦም ፍጥረ ሰብ ዘለዎም ኣይኮነና ደየ
5: ንዓይንተት ወስድንስ ምኸበደማቲ ኣይምሰጎጉኹን ነይሮም ኣነ ኸዓ ወላ ንዓይ እሶር ንመልክዎም
4: ንዓ ከዓ ይኣስርኺ
3: ሓቅኻ እንዲኻ እሞ ርህርሃ ማእሳ ኣለዎም እዚኣቶም
5: ኣትዋላ እሶርኒ ዋይ እሞ እዚ በራኺ ፀሓይ ወደይ ብህየትሎ ደበሃል ኣቲ ካብዛ ፀሓይ ክውል ኣቢሎሞ ዝበረኺ ወደይ ፀሓይ ወይ ኣነይ
3: ጸሎት ጥራይ ኣደይታየ ጸሎት ጥራይ ግበራ
5: ጸሎት ዳ ባዚሕኒ እኳ ነባይ ዝግዋጢ ተኸውሩ ዶ ደይ ንእሽተይ ተሪፉኒ ደሎ
6: ስማዓስኪ ሃይለ ዕድመ ክንደይ ጌርካ ኣለኻ
0: ኣነዶ ወ

0: ዕድመይ ደኣ ሕጂ ሲ ሰብዓ ረጊፅ ኣለኹ።
1: ሰብዓ ጥራይ
0: እንታይ ዳ ክትብላ ኣለይ ደሊኻ?
1: ኣነስ ቁርባ ውሕድ ዘበልካዮ መሲሉ እኒአ እሞ ከምዚ ተኮይኑ ደኣ መዛኒ ኢና። ኣነ ከዓ ጉንበት ሰብዓ ክኣት እየ። ኣብት ንቑማል ከይሕመቕና ምስ ድኽነት ጥራይ ክንቃለስ ሰብዓ ዓመት ጌርና ኣብዛ መድ ሓንትና ዝተቐበረትላ መሬት ተሸቑር የርና ከም ህፃን ቆልዓ ኡስ ኣይትዛረቡ እናተባሃልና ብመቕፃዕቲ ዓብና። እዚስ መዋእል ይበሃል? ለይትን ቀትርን ኩሉ ሳብዛ ጸላም ነዛ ፀሓይ ከይንርኢ ንኽልከል ሓቃቶም እንዲኦም ዳ እዞም ቆልዑ ንበረኻ ሃፂኢሎም ክነፍፁ ፀሓይ እኳ ፀቢቖም ይፅለው። ፀሓይ በሪቓ ትብል ኣደይ ደንጉያ ንዶ ዳ ኣታዛ እግረይ ከዓ ጀሚራትኒ በዓል ተስፋይ ብገለ በሎ ኩልኩም መፂኹም ፀባይ ተስቲና ናታ
0: ኣንታ መላኺ ዘይኣበልካ ትገብር ንስኻ እንዲኻ መምህር ፅንዓት ኣይሓስኻን ኣይፈራሕኻን ወድኻ ትጋዳላ ኢሎምኻ እወኢልካ ኣምፃ ኢሎምኻ ንስኻትኩም ናቱ ምምፃእ ትብሉ ኣለኹም ንሕና ኸ እርጋ ናብ ትሕትኹም ዕኒኒኒኒ ተብለና ዘላ ንጉህለና ኢልካ እዮም። እንታይ ዶ ገዲብካ ኣሎም ኢኻ? ባሂልዎም ከይሓድርካ ከም ቀደምካ ፅናዕ። ናይ ማእሰርቲ ከዓ በብዓይነቱ ኮይኑ እምበር ንሕና ጥራይ መዓስ ኮይና እሱራት ህዝቢ ኤሬትራ ብምሉእ እሱር እኮ እዩ ዘሎ። ኣንድነት በሉ ኣይንብልን ኤሬትራ ገልና ግደፉልና ምባልና እንዳኣይ ሓጢኣትና
1: ሓቅኻ ሃይለ ካልእ ድኣ እንታይ ሓጢኣት ኣለና? ዘይኣነስቲ ግፍዕ እንዳኣሉ መመሊሱ ኣብ ጸላም ቁልጭ ቁልጭ እናበላዕ ሓሲሩኒ። ፀሓይ ድኣ ምተኸላእና ይመስለካ?
0: ናፅነት ማለት ሲ ሰሪሕና ብኣፈፃማና ክንነብር ንፋስ ኣዱንያ ክንርኢ ፀሓይና በሪቓ ክንሕጐስ ማለት እንዳኣሉ። ግን ሓያላት ነቲ ኣምላኽ ዝሃበና ጸጋ ብሓይሊ ኸልኡና ኣለዉ።
1: ትላ ኣንተ ከምዚ ሳይተረአየን ደርጊ ጭጨን እዩ። ሰሚቱ እኳ ንሬሳነ ዓዲ ሒዝካዮ ክትከይድ ንሬሳነ ሕለፍ ወረቐት ከይውፅኻ ብሎኮ ይተሓልፍን ንሬሳስ ናይ ሕለፍ ወረቐት ይበሃል? ካብዚ ዝኸፍእ ግና ይኸ እንታይ ኣሎ? ዓብት እዚስ ክንፀውየሉ ዶኾን? እዚ መከራ ሓሊፉስ ይርሳዕ ዶኾን?
0: ከመይ ኢሉ ክርሳዕ ወደይ ኣይርሳዓኒ በረዓወይ
2: በራኽ ተወልደ ኣንተ ኣኩትካይትካ ውጣ።
1: በራኽ ዶ ሰሚዐ
0: እወ በላ ኣቑሑትካ ጥርንፍ ኢሎም ከሎ
1: እንታይ ኣቑሑ ዝጥርንፍ ኣለኒ? ዘይና ሞት እንዳኣለያ እንታ ኢል ሓወ ሃይለ ደጊም ኣኺሉ እዩ። ደሓንኩን ኣይትሕመቕ እዛ ናይ ፀበባ እዋን ክትሓልፍ እያ። ግን ኣይትረስዕዋ። ነዛ ፀሓይ ስኢና ኢና ተሳቂና እሞ ምስ ተረኸበት ጥዑም ብልዕን መስተን ክዳንን ምስ ለወጥኩም ነዛ ግዜ ከይትርስዕዋ። ናትኩም ኣይትንዓቑ። እንተቐኒኹም ንናፅነት ክትርዋ ኢኹም እሞ ድሃይቶም ደቀይ ከዓ ሓደራ ሓደራ ሃይል ሓወይ ወደይ ተጋዳላይ ተስፋይ እንተኣተወይ እዘን ዝበልኩ ኸበለለይ ቀኒኦም ከየቕንቕኻ ጌና ኣማፃናፅነት ዘይተሰወጦም ዓያሹ ወይ ገርህታት ብግዜያዊ እንጌራ ምርካብ ዝሕጐሱ ሓንቲ መዓልቲ ከይተመስሑ እንተዋዕሉ ወይ ሓንቲ ለይቲ ጾሞም እንተሓደሩ ዝቕዝሙን ዘማሩር እንተረኸብካ ወይ ዘናሽውኻ እንተረኸብካ ኣይትጐየ የበለለይ። ጥራይ ንስኻ ስበትካ ይትረስዕ ዕርፍኻ ጽንዕ በለለይ ሓደራኻ።
2: ኣንተ ኣትወጣ ናውጣ ወንበዴ
1: ቻው ሃይል ሓወይ ኣብ ላዕላይ ሰማይ የራኽበና።

0: ኣምላኽ እንታይ ደበዲለ? እዚ ኩሉ ጭምስ ከቢሉ ወደዲሕለ ክስዕ እንተ ሚክኤል ኣቦይ ዕቁባክፈዕልካበል
1: በስማ ወለንፈስ ቅዱስ ኣቲ እንታይ ኢዱ ክሕኩሕግደሎ ጦር ሰራዊትካ ይኮነ ይትኽፈት እዮም
0: ዘናድ ስቁልሕሊ በልዕኸ ይትበና ወያነ
1: መንዳሉ ሞዱ ኩሕኩሕ ዘሎ
0: መሓመድ እዮም ጥዕብስኩ እንደበላ ግዳ ንእውድ ከይትበሃል
1: ኣትላልኽ እያሎ
0: እወ ድምፆ ምሳለልዩ ኣለኹ
2: ዳቦይ በራኽዲ ክፈትኒ ባ
0: መን ኢኻ
2: ኣነ እየ ክፈትኒ
0: ኣየለ ኣለኹ ኻን እንተ በራኽዲ ኢኻ
2: ቀስ በሊ ኣሕዋይ ትበሊ
0: እዋ እማ መን ኢኻ
2: ክፈትኒ ሞድሓን
0: ኣንተ ሕጂ ኸንታይ እዩ ክመፀኒ ኣንተ እንታይ እዩ መፀኒ ሕጂ ኸንታይ እዩ ክመፀኒ እስክበል ንዓ ገዛእቶ
2: ኣኖ ንዕዳ ኣብዚ ኣብዚ ሕሸና
0: እሞ ዘየለ ኣለኹኻ መን ኢኻ
2: ስምዐኒ ደ ኣነ ተስፋይ
0: መን ተስፋይ
2: ኣንተ ደ ተስፋይ ወድኺ
0: ተስፋይ ወደይ እወያነ ወደይ ኣንተ ኸመይ ኣለኻ
2: ድሓን የደ
0: ቤድ ኣብሪቃ
2: ተማሪኸ ነይረ
0: ተማሪኸ ኣብ ኢዞም ኣረመን ኣቲኻ
2: ድሓን የደ ድሓን ይኩ
0: እንተዚ ድሓንካ ስታይ ድኽሚኢል
2: ናተይ ሲ ድሓኒ ትደ ናይ ኣቦዩ ዝኸበደ
0: ሰሚዒኻ እምበኣሪኻ መን ንግርካ ደኣ
2: ኣብ ሰንበል ከሉ ኸእ ሰሚዐ
0: እዋይ ወደይ እዋይ ወደይ ኣብኡ ዳ ክንደይ ጌርካ
2: ሕጂ ደኣ ኩሉ ምሉ ክልተ ዓመቱ ማለት እዩ
0: ኣነ ዲ ካብዛ ማእኸል ኣስመራ ከለኹ እኳ ከምቲ ስልጣን እያ ነጋር ዘይብልካስ ክልተ ዓመት ቀጥቂጦምኻ እወይ ኣነ ወደይ
2: ድሓኒ ደ ድሓኒ
0: ወይ
2: ሕጂ ሰብ ከይረአየና ክኸይድ ፅባሕ ቀትሪ ፀቢቕና ክንመኸር ግን ናብ ዓዲ ሰጉዶ ምፅኒ ሓደራኸ ግን ንሰብ ኣይትንገሪ
0: ዘለኻይ ስፍራ እሞ ከመይ ኣቢለ ክፈልጠ
2: ኣነ ርፍድ ምስ በለ ኣብ በሪኽ ኮይነ ክከታተለክ
0: ሕራይ
2: ንስኽተኺል ክብታ ቤተ ክርስትያን ተሳለሚ ካብኡ ኣብቲ ቐፅሪ ወፂኺ ኣብ መንገዲ ተኣለየ ክኽፈል እዩ ነዚ ዝበልኩኩ ምንቅስቓሳት ተዓዚበ ናብታ ኹ ዝበልክያ ክመፅእ በዕለይ
0: ሕራ ይበል በል ከተለልያ እዚኣ ዝቐምሸይ ኣይቅሂርያኒ ከምታ ዝበልካኒ ኣብታ ቤተ ክርስትያን ተሳሊመ ካብቲ ኣፍ ደገ ፍንትት ኢለ ኣብኣ ክፀኒሐካ እዩ ዝወደይ
2: ሕራ ደ ከይደ ብሩኽ ለይቲ
0: ኣንታ ተስፋይ ወደይ እሞ እንጀራ ከይበልዕካ ክትከይድ ንዓንጊር ኣብላዕ
2: ኖኖ ከይደ ደ ኣነስ ክኸይድ ደኣ ብሩኽ ለይቲ
0: ወይ ኣነ ወደይ
3: ኣቱም ገዛ ሓደርኩም
4: ኣርሓምዲላ ሂወተ እተዋ
3: መሓመድ ዳ ኣለውን ድዮም
4: ኣንጊሁን ድኳን ምስ ከደ እዩ ድሓንዲኽንከ ገለ ናይ በራኺ ወረ ይረኸብክንን
3: እንድዒ ትማል ምሸት ከዓ ነቶም ናይ ማርያም ግንቢ ግዒዞሞ ባሰሚዐ
4: እዋይ ኣበይ ድኣ ኣቢሎሞም ጓለይ
3: እንድዑ ጓለይ መመንሽ ዝፀበብ ኣሎ ሓዲድ ፀገም እንዲ ከ ርኪበልክን
4: ብስምላ ሕጂ ከንታይ ፀገሙ ተረኺቡ
3: ንዝኾነ ሰብ ኣይነገርኩን ኣደይን ከቦ ድምን እኳ ይፈለጡ
4: ዋይ ኣትን እንታይ እ ክንትብላ
3: ኣትን ጓለይ ኣብ ከውታ ለይቲ ተስፋይ መፅ እዩ
4: ይኣላ መን ተስፋይ
3: መን ደለኒ
4: ዋይ
3: ንሱ እምበር ትሕሉበይ ንፅፈይ
4: ኣትንቲ ሕልማ ከይትህልዋ እቲ ተጋዳላይ ተስፋይ
3: እዎ ንሱ
4: ተጋዳልቲ ንዓብየን ብየን ኣትዮም ገሎ ክሰርሑ ዶ ኣትዮም ኣንትን
3: እንታይ እሞ ፈሊጠ ሓቢኣትለይ ከይትብላይ ለየ ዝነገረክን ዘለኹ እምበር ኣይንገሪን እዩ ሰሚዕክን ጥራይ ዋሓጦ ናብየ ክኸይድ
4: ዋይ እሞ ኣነ ከዓ ምሳኽን ክኸይድ ክኸይድ ምሳኽን
3: ዋ ንሰብ ብጭቆይ ትብሊ በይኒ ክምፅ ኢሉኒ ባዕለይ ብፅሒ ኢለ ክምለስ እየ ሕጂ እዚ ጥራይ እዩ ደይ ካብ ዝኸዶስ ቁሩብ ገንዘብ መሓመድ ተለቁሕኒ ኢለየ እሞ ካብዘይ ሃለውስ ክኸይድ
4: ዋይ ክንደይ ዲ ክንደሊኽን ሚእቲ ቅርሺ እሞ ነይራትኒ
3: ዋይ ክንዶ እንተሊክ ንደኣ መሊዩ መሊዩ ኣኽለኒ
4: ንሳሳላትኒ
3: ሕራይ
4: ፅንሓስክ ከምፃልክን
3: እዋይ ተመስገን
4: ኣበይ ከየ
3: ተመስገን ኣንቲ ወላሊት ኣምላ
4: ብን ከየ ገይረ ዮ ጓለይ
3: ኣብዚስገን
4: እስኪ
3: ተመስገን
4: ጠምጠምስ በዚሑ ይ
3: እዋይ ተመስገን ሕራይ በላ

0: ክን
1: ሕራይ ህንክን ትበልክ እንታ ማርያ የቐኒየለይ ዘን ሓፍተ የቐኒየለይ
0: እዋይ እንተኾነ ግምሳኽን ክኸይድ ጨና እኳ ክኾነክን
1: ድሓን ድሓን ሰብ ጸልኡ ኸይኮኑ በይኖ እዩ ምኽፍትኖም ዘምልስተሎ ኸ ድሓን ሽዑ ብሓደ ንኸይድ ከይደ ደኣ
0: ከይደ የቐኒየለይዳ ከይዳ ስከበላ
1: ኣርአይ
0: ረቢ ምሳኽን ይኹን
1: ኣሜን
0: ንተስፋይ ከዓ ስዕም ማዕብላለይ እስኪ
1: ሓራይ ሓራይ ዘን ሓፍተ እዩ
0: ኪዳ በላ ኪዳ ኣንታ ረቢ ልዓለሚን ፍጡር ካረ እስኪ
2: ኣታ ወደባይ መናኺ ንኣስኪ ኣቦኻ ኻ ማሕቡስ ወፂ ደ
3: እንታይ ኢኻ ማሕቡስ
2: ማሕቡስ ዛ ማእሰርቲ
3: ኣቦይዶ ተኣሲሩ እዩ
2: ተኣሲሩ ወ ኪድበል እንታይ ሕላፍ መገዲ ተረኸብካያ መለይ ሰላም በለለይ

0: አንተ ተስፋ ይወደይ ድዩ ወይ ወንሱ ወይስ ወደይ
1: አደይ?
0: አንተ ተስፋ ይወደይ ወይ አንወደይ ወይ አንወደይ ወይ አንወደይ አንተ ተስፋ ይወደይ ታንደለኻ ከሚላ ታንደለኻ አንተ ተስፋ ይወደይ ከሚላ
1: ወርቂ ታኸውፅ
0: ከሚላ ኸ
1: ግርም ነብስለና ንስ ኸሚለኺ
0: ንሕና ዳ ፅቡቕ ኣለና
1: ዓባይ ክኸመይ ኣላ
0: ድሓን ኣለዋ
1: እትብድሕሪ ዝተወልደ ቆልዓኸ
0: ድሓን እዩ ኩልና ድሓን ኣለና እዋይ ኣንታ ተስፋ ይወደይ ኮፍስ ክንበል ድሕረስ ሕብሲ ክንደይ ዓመት ኮይኑ
1: ሕጂ ዳ 10 ዓመት ኮይኑ ደ
0: 10 ዓመት
1: 10 ዓመት
0: እዋይ ስእዋን 10 ዓመት ኮይኑ ኣሞ ድሕሪ 10 ዓመት ገዛኻ መፅኻስ እንጀራ ዲኻ ተሓሪሙ እኳ ሃየስ ክብል ሃየ ብላዕ ሕስ ክብልዓ ዝወደይ ሃይ ብላዕ
1: ምቑራስ ዝቑሪሲ እደ እንጀራ ክናፊቀየ ስለ ዘለኹ ግን ክበልዐ
0: ብላዕ በል ብላዕ ዝወደይ ሃይ ብላዕ
1: ጥዑም ኣደ ጥዑም
0: ጥዑም ይሃብካ ጥዑም ይሃብካ
1: ኣደ ኣብ እሙናት ሰባት ይቐኒ ሕጂ እኳ ክፉቕ ከይረኽበኒ ኣማዕድ እዮም ከታተሉን እዮም ዘለዉ
0: እንታወትዮም ኣንታ ተስፋ ይወደይ
1: ዳሓን ኣደ ፈተውቲ እዮም
0: ፈተውቲ ብዙሑ ሳላ ፈተውቲ እንዳኣና ዘለና ሳላ ፈተውቲ ኢና ዘለና በልስከ ከመይ ከመይ ሕጂ ዘሎ ተሃለዋትካ
1: ኣብ ውግ ኣጋጣሚ ኮይነ ተማሪኸ ካብኡ ምስ ሓዙኒ ድማ ድውሕሪ ወርሕ ናስመራ ሰዲዶምኒ ኣነ ባዕለ ኢደ ሂበኻ ኢለ እዮም
0: ከዲዕኻ ድኻ መንፂኻ
1: በዚ ሳይጠራጠሪ ኣብ ውግ ኣጋጣሚ ኮይነ እየ ተማሪኸ
0: እንታይ ዳ ባዕለ ኢደ ሂበ ትብል
1: ኣንቲ ደ ተጋዳላይ ኢሎም ከይጋፍዑን ኢለ እንዳኣለ
0: እሞ ሕጂ ካብኦም ተሓቢእኻ ድኻ ዘለኻ
1: ድሕሪ ክንደይ መርመራ ኣብ ቃልይ ምስ ፀናዕኹ ወደ ገባ ምዃነ ዝምስክር ወረቐት ሂቦምኒ
0: ዋይ ክልተ ሞት ወልደ ገባ ኹንከ
1: ኣይትሰንቢ ድባ
0: እማ ወልደ ገባ ክትኸውን
1: ኣደ ኣቦይ ተኣሲሩ ንስኽ ሽማግለ ሰበይትን ንህፃን ሒዝኪ ካልዋት ክኮ ይሻቂልኒ
0: ሓዲ ፀገም የብልና ፀገም ናይ ቀደምና እዩ ምስ ፀገምና እንዲኻ ገዲፍካና ኣንታ ከምኡ ሓሲብካ ድኻ መፅኻ
1: ኣብ ፀገም ተማሪኸ እንዴ ዝበልኩ ኺ
0: ኣንታ እንታይ እዩ ዝዘረባ ካብ ሓደ ዘይቀው እቲ ዝኾንካ እንደ ንገረኒ
1: ኣቦይ ከም ዝተኣሰረ ዝሰማዕኩም ሰንበል ንከለኹ እዩ ሕጂ ግን ኣብ ፀገም ስለ ዘለኻ ሕግዘካ ሓሲበ
0: እንታይ ክትሕግዘኒ
1: ኣንቲ ደ ይሽቅል ኩሉ ገድሊ እንድዩ
0: ትሩፍ ሓዳርካ ምግባርስ ገድሊ ክትብሎ እዞም ቀደም ከባኹም ተሓቢኦም ዝተረፉ እዞም ድሒሮም ከዲዖም ኢሎም ዝሃቡ እሞ ወልደ ገባን ይሰባን ዝኾኑ ምስቲ ዓፅሙን ደሙን ዘፍስሰሎስ ሓደ ክትብሎ ተስፋይ መልሰላ መልሰላ እዛ ዘረባ እቲ ዝኾንኳ የ ነገረኒ
1: ኣንቲ ደ ዝሃለዋት ክንዲሞ ዘጨንቕኒ ዘሎ
0: ብዓናይ ትጨንቕ ንሕና ፀገም የብልና እንተክነሸቂልካ ንዝሕለፍ እቲ ፃማኻ እቲ ሽምካ ንሓዋር ንሕበነሉ እንድዩ ሕማቅ ሽም ግን ብምንታይ ይሕክኽ ኣቦኻ ኣቦ ተጋዳላይ ተባሂሉ ተኣሲሩ ሕጂ ትፋዕና ክነልምፅ ስራይ ክንበልዕ ኣደ ወዲ ገባ ኣደ ኸዳዕ ኣደ ፈራሕ ኣደ ሃዳም ክበሃል መዓልልቲ ክስእል

0: እዚ ሞት የሸኒ ተስፋ ይወዲ ሞት የሸኒ
1: እሞ ትኽእል እዩ ይኽበይ ንኽ
0: ይኽእለዎ ተስፋ ይወደይ ይኽእሎ ንሕና ምስ ሰብና ኢና ዘለና ኩሉ ሰብ ከዓ ኸማና እዩ እንዳብኻ መሓመድ ከለዉ ከዓ ንኾነ ይብልና
1: እሞ ፅባሕ ክኸይድ
0: ኪድ ኪድ እወ ማርያም ምስኻትኩም ኪድ ዝወደይ ኪድ
1: ኣደ ስቂኢላ ወዳ ሒዛቶ ኸይብሉኒ ክኸይትኾኒ እስከብዚኣ ጠቐ
0: ኣቦይ ሽም ሕማቓት ሽም ፈርሃት ከይለግበና ኣደ ጅግና ክበሃል ብልበይ ብሂግ ተስፋ ይወደይ ንዕኻ መናብርትኻ ሽምካኒ
1: ኣደ በልመርቕኒ
0: ፃዕዳ ፅናሕኻ ፃዕዳ ፅናሕኻ ኩሎም መላእኽቲ የሰኒኻ ኪድ ዝወደ ኣምላኽ ምሳኻ ኹን
1: ኣሜን
0: ኪድ ኪድ ፃዕዳ ፅናሕ ኪድ ዝወደ ንዋይ ዝወደ ከይድ ኢለ እዩ ከይድ ኢለየ ዝወደ ይቕየበኒ ድኾነ ኸውን እዋይ ከይዱ ከይዳ ኣቲፉ እዋይ ኣነ ዝወደይ
2: ዋይ ኣንተ ስዕዲ ዝገበርኩ ና ውሒዱስ ሕጂ ኸዓ እዚ ኩሉ ሰኸብ
3: ንሱ መኣስ ኮይኑ ኢድክን እዚ ሲ መሓመድ ኣነብ ስራሕ ስለ ዝኾንኩስ ባዕሊ ክብፅሕላ ኢሉ ትማልጥ ሒኑ ዘምፅኦ እዩ
2: ኩሉ ናትኩም እንድዩ እንታይ ማለት ንስኽን ከም ዘምፅእ ክናልና ዘይትነግሮኦም ዓጊብክን ክንዲስ ስኽፍታ ኣየ ይዋ ካልኣ በረኸ እምበሪ ንሕና ሳላ እና መሓመድ ሳኣና የብልና በላ ኸፈላ በን ክንገብር
3: ዳሓን ዳሓን ቅድም ዘምፃእና ክገብር እየ ኮፍሞ ንበል ህወት ሕጂ ብልብ ዲ ክንትፈትዋና
2: ዋይ ኣንትን ስዕዲ እንታይ ደኣ ናይ ጓና ዘረባ ጌርኩ ንኦ ንስኻትኩም ደኣ ትንፋሰይን ዲኹም ደቂ ኣቦይን ደቂ ኣደይን እምበር
3: በላ ሕጂ ዝበልኩኹን ስምዓኒ ዝሓዘን ክንኦ ይኣክል ኣውፅኦ ዝምሳኽን ዘሎ እንክነ ዝቐይራ
2: ዋይ ሕጂ ብዘይ ምፃመፅ ኢኸናኒ በረኸ እኳ ሕመድ ተኸዲኑ ዘሎስ ኣና እንተ ከፍኢኒ
3: ኣንትን ካብ ሞ ዝተርፍ መን ኣሎ ኩላህናነን ናህና ሓመድ ኣለና
2: እሞሲ ሎሚ ኣይፀብቐለይን እዩ ድሓን
3: ኣይፋሉን ረቢ ዘይፈትዎ ብሓዘን ተመልሰ መን ኣሎ እቲ ዘበን ክቕይረልና ሲ ሓድሽ ተኸደና ሓድሽ ከዓ ክኾነልና እንትን
2: ኣንትን ፅቡቕ እንደ ዘለኹ
3: ጥቓ ፅቡቕ ከበይ ቀሪብክን ኣነ እንደ ዝርእክን ዘለኹ እሞይ ተኣምናናን ይኹን ማለት እዩ እንትን
2: መን ሞ ኣለኒ ብዘይካኹ ያኣምለኩም ባ
3: እሞ ስምዓኒ ሃየ ቀይሮ ተሳ
2: እዚኣሳይ ስምዓክን እኒ
3: እሞ በታ ተኣምና ብማርያም ዶ ክብለክን ብማርያም ኢለክ
2: ኣንቲ ስዕዲ ተሳኣ እንደጓለይ
3: እሞ ስምዓኒ
2: ሕራይ ተሳኣ እሞ
3: ሃየ በላ ቀይሮኦ እሞ ሃየ
2: ኣንቲ ንጓለይ ሰብከ እንታይ ክብለኒ ግደፋኒ መጃኸን ግደፋኒ
3: ናትክን ዘበለ ብሓጎስ ይድበስ ጸላኢኽን ከዓ ድል ኣይረክብን ረቢ ከዓ ናይ ልቢ እዩ ዝርኢ ሃየ ሃየ እሞ ቀይሮኦ ቀይሮኦ በጃኸን ክቕይረልና
2: በጃኸን እዶ ግደፋኒ ስዕዲ ግደፋኒ በጃኸን ኣደይከ እንታይ ክብላኒ ኣርኪባ በረኻ ዓይንካ ዓይነት ዕስ ቁንጂ እናተረእይዎ ክብላኒ እየን
3: ይሕጎሳ ኣባ ደኣ
2: ኣንቲ ንጓለይ ብኣፈ እንተዘይተዛረባ ብልበን ክቕየማ እየን በጃኸን ግደፋኒ
3: ኣይተማኻን እያ ኣደይታይ ጻዕዳ እየን ኣይቅየማን እየን ተስኣ እንዶ ግዳ ዋ
2: ይቕየማ ኣባ ጓለይ እጅኻ ቁንጂ እናተረእይኒ ድሕሪ በረኸስ ቁንጅና ወይ
4: ህወፃሓ ያለኽዶ ኣሰ

0: ኣይ ኣትታይ ዳኣ ኣለ ዝርኢ ዘለኹ
1: እንታይ ደ
0: ኣሰላ እታ ናይ ቀደም ሂወት ፀሓይ ኮይና ኣብ ጸላም ክሓቡ ክዝሓሰቡስ መሰስልኪ እወይ ኣትስዕዲ ፀሓይ ኣገናዕ ኣሰይ ኣሰይ ኣሰይ ኣሰይ
1: ኣቲ
0: በዓል እምነቶም ዘይጠልሙ እንዳ ሓጂ መሓመድ ፀሓይ ኣትንብሩኻት ደበና ሓሊፉ በሪቓ ፀሓይ

0: ኣየ ደይታይ ከይደ በላ ከይደ ናብ ሓዳሪ ሕጂ እስኪ ድበላኒ
1: ኣትቡን ገለ ደይ ትብል
0: ናብ ሓዳሪ
1: ከይደ ክዛ ጓለይ ተላ ትብርክቲ
2: ዘርኢዋሃብኩም ጓለ ኪዳ
3: ኣደይታይ ወይ ፀዓይናኻ ክትበርግ ቀሪባ ጦር ሰራዊት ጦር ሰራዊት ጎስ
0: ጠፋእና
3: ኣደይታይ
0: የይ
3: ኣነ ንስኽንካ ንዚኦም ቃኘው ዘለዉ ጦር ሰራዊት ከይድና ድምስስ ከነብሎም ኢና ሓንቲ ከየትረፍና
0: ሕራይ ገዛእ ፀሓይ ኣተዛናትካ ስረሲ ገለያ ዛናትካ ስረ ተሓይሽ
3: ዋይ ናተይ ስረ ዳ እንታይ ኣለዋ ስረሲ ናይ ተስፋይ ዓርከይ እዋይ ኣይ ንሱ ንድዩ ስለ ገብርኤል እማምላቼ እማምላቼ ከብሎም ዝውዕል ዘሎ ንስኽኸ ነበይዝጊ ነበይዝጊ ኸይልክዚ በጃኻ ፀሓይ ናብርካ ኢልክዶ ክጠርዕ ትውዕል ኣለኺ
0: እወ እወ ገዛ ፀሓይ ኩሉ ሰዓ ፀሓይ ናሃበና ፀሓይ ናብርካ ብሎ ኣለኹ
3: ማመኽፈልትና ይብልክኒ ደይትብናና ዋ
4: ገዛይ ንዓሞንካ ንጌራ ኪድ ገዛኻ ይዓርበካ ኪድ ገዛኻ
3: ፅባሕካ ወረቐት መፅሓፊ ተስፋይ ዓርከይ ኣብ ግንባር ከይደ እታ ደብዳቤ ከብፅሓል
4: ሕራይ ሕራይ ክድብል ዝወደይ ኪድ ዋ ኣንተ ናደ ዋ እፅቓሕ ዝበለ እዩ ዝዛረብ ብዙሕ ገፃይ ተሃቡኡ ከይልክበና
0: ክልይ ህወትካ እዚ ና ወዲ ዝገሄርና ኣሉ ዘረብኡ ድኾነ ኩሉ ፀሓይ እዩ
4: ወይ እጃኸን ዝቓሕ ዝበለ እዩ ዝዛረብ ፅቕልክን ገፃይ ተሃቦ ኢና ንበክን ዘለና ዋ ስምዓ እንደ ግዳ ኣንተ ናደ ሓሊመ እምበር ካንካ ፈረ
0: ታሓልሚ ወይ ኩሉ እንዲ ዝሓልም ዘሎ ሕልሚ ጥልያን ሕልሚ እንግልጅ ሕልሚ ንጉስ ሃይለ ስላሴ ነይሩ ኩሎም ብሕልሚ ተሓጉሾም ይስሕቑ ይፍክሩ ነይሮም ሕልሚ ደርጊ ኸዓ ፀሓይ ከጥፍሑ ክብል ኣሎ ንህልኪ
4: ኣንትናደ
0: ንሕና ኸዓ ንሓልም ኣለና ፀሓይ ንሓልም ካልእታይ ኣለና
4: ኣተ ንብለክን ግዳ ዘይትሰምዓና ሞ ዘይትነግራና እዚ ተስፋይ ወደይሲ ኣብ ባሕሪ ኣቱ እሞ ኢቕ ይበል ካብኡስ ሓንቲ ቀይ ያሕሰበይቲ መፅያስ ምርኩስ ተቐበሎ
0: እዚ ደኣ ሕልሚ ኩላህና እንዳኣሉ እወይ ብርሃን ገድሊ መሰሲሉ ክበር ቀሪቡ ንግድ እትህይወት ፀሓይ
4: ኣይ ኣንቲ ናደ ጥዑይ እንደተዛረባ ንስኽን ካሓሊም ክንትፈልጣ ዶ
0: ኣትሓልም እወይ ማእሱሞ ኸማ ክፍር ኣምላኸይ ሕጀ ንዅሉ ሰዕ ፀሓይ ጥራሕ ድሓልም ኣነ
4: ዋይ እቲ ንበራኺ ክወስዶ ከለዉ ኣብቲኣትዎኦ ደጨነቐ ክንናይ ፍራሕ ክንንዶ
0: እታ ጠበንጃም ጸሊአ እያ እንዳኣለይ ጠበንጃ ኣሚኖም ዘይከውን እናጐበሩ ብጠበንጃ ንፀሓይ ከጥፉ ሕኹ እናበሉ ጸሊአ እዮም እዋ ተስፋይ ንፀሓይ ከምፃ እኳ እዩ ንበራኺ ወደይ ፀሓይ ሓሊምካ ኢሎም እንድዮም ኣሲሮሞ መን ንፀሓይ ምሕላም ዝኸልኦ ኣብ ልብና ዘላ ፀሓይ ስይ መን እዩ ክሕድገና ንሳ እኳ ያ ነዞም ተጋድሎ እንጀራን ማይ እምበር ጠበንጃን ሰብ እንዳ ናይ ደርጊ ክንድኹም ራሓ ሰር እንድዩ ፀሓይ በዓል ተስፋይ ወደይ ካ ህሞኽ ተብሎም ኣላ
4: ኣቤት ነታ ፀሓይ ክትፈትዋ በላስኪ ከም ቃልክኒ ፀሓይና መሊኣ ትብርቕ እምበር
0: ክትፈርቕ እንዳት ወት ፀሓይ ክትፈርቕ እያ
4: ኣሜን ኣደ ከም ኣፍክን ይግበረልና ዝዕድየ ድሓ

0: ኣርሓምኒላ ህይወተየ እተዋስኪ
1: ብልበይሲ ክዝክረክን ከዓ ጸኒሐ።
2: ትዝክራንወ ናትካ እንዳኣሉ ዝዝክረካ
0: ኩልኹም ከድሓን ደቐኒኹም
2: ደሓን ኢና
0: ጠፊአ ቐኒየ ኣብቲ ብቐዳማይ ዝቐተልዎ ሰብኣይ ጓል ሓሙተይ እንዲ ቐኒየ
2: ደሓን ደቐቐኒኽን
0: ደሓን ኢና ደሓን ኢና ይስ ደሓን
2: ኣንቶም ጓለይ በእዚ ግንዳዕ ከዳ ክሳብ ደቀ ምሓርኹም ኢሉ ውግእ ማኣስዕሪፉ
0: እወ
2: ደቅና ይዕወት ኣለው እዩ ዝበሃል ዘሎ

0: ወዲ ኮይኖምዚ ፅባሕ ትኸውን ብጉህ ዶ እዩ ዝረአዩ
1: ስቕባ በላ ደስ በይነን እየን ዋ በላስኪ ሓዳር ክንከየብ ኩረክን ድሓን ዲኽን ከፀዊዕክናኒ
0: ድሓነ እቲ በራኺ ዝተኣስሩሉ ግዜ ኣይፍለጥን እዩ ከይዘምቱኒ ኢልክን ነቶም ኣስተሊንኽን ክቐምጠልክ እንዳሂብክናኒ ነበርክን
1: ወ
0: ክሳብ ሕጂ ከዓ ድሓን ፀኒሕና ሕጂ ግና እዞም ጦርና ፅነት ኤሌትሪያ ቅሪቡ ኢሎም እናሃዶም ንቅድሚኦም ከይልኩምና ፈሪሐ ዋ ክትእክቦኦም ሓሲበ
1: ወይ ወይ ኣትንስ ዕዲ ሕጂ ምድሪ ኣብ ምውጉሑስ ኣነ ዋንኡ ክኸውን
0: ዋ ዋንኡ ዘይትኾና ድኣ ስልማት ኣሚንክን እንድዩ
1: ንዑ ዓቆልክን ከይኑ ዝክሮ ገንዘብክን ትምጡና ስለ ዝፀናሕኩም እምበሪ ኣብ ኢድና ሳይ ምፀንሐን ቀደም ሸጥና ምበላዕናዮ
0: ኣይ ከተፀብቓና ኢልክን ዳኣ እምበሪ ብኣና ዶ ተናቢርክን ኣመልክን ይቐለብክን ሂወተ የ
1: ሓቂኽን ወርቂ ወርቂ ኮይኑ ሽሙ ተሓፊሩ ከቢዱ ተፈሪሑ እቲ ትንፋስ ዝዕቅብ ግብርኹን ከዓ ቀሊሉ
0: ዝገበርና ይብልናን ዋይ እቲ ጉልበትክን እቲ ንግድዓኽን እቲ ረሃፅክን ከሂወት እየ
1: እዚ ኩሉ ተለቃሕኮ ገንዘብከ ዋጋ ወርቂ ጥራይ ድዩ ሕጂ ግን ድሓን ተሸይጡ እኳ ንክልትና ይኹን
0: እዋይ ንሕናስ ምሳኹም ክንፃባጥብ እሞ ሰብ ኣይኮናን ንሱ ብንሱ ደኣ ብዓንቶ ብኡ ሸየጥክን ዘይትበልዖ ኣነስ መን ፈልጥ ምሳኽ እንዶ ኸተቐምጦ እንተበልኩኹንሲ ኣብ ምፅብጻብ ክትኣትዋ
1: ኣንተን ስዕዲ ሓራይቲ ካልእስ ይበል ክንደይ መዓልቲ ድየ ገንዘብ ተለቂሐ ኸባኽን
0: ብእስሚላ ድሕሪዛ ሕጂ ከይትዛረባኒ ሕዛ ገንዘብክን ኣይትምፃኒ ኣነ ከዓ ምምፃእ ክጎድፈ
1: ኣንተን ስዕዲ
0: ይሂ
1: ኳሪ ክንዲኽን እሞ
0: ወይለከ ስራሕ ክንዘይ ኸርድ እዩ ሞ ኮይኑ
1: በይንኹም እቲ ኩሉ ደራዕ ተሸኪምኩምሞ ኢሉ እየ እምበሪ ወርቂ እንተተሸጠ ከዓ ካብ ሰማዕ ኣስበሊፁ ጥዕና እንተሃልዩ ፅባሕ ይጥረ ኢለ እንዳኣለ
0: እንተኾነ እቲ ሕማቅ እዋን ሓሊፉ እዩ ከምኡ እንተኾነ ከዓ ኩላህና ዘይንኽእሎ ምስ መፀ ሽዑ ንሪኦ ሽዑ ንርክበሉ
1: በለ ሕጂ እውን ካብ ገዛኹም ዝሓይሸለን ክሳብ ምድሪ ዝወግሕሲ ምሳኽን ይቀመጥ ምሳኽን ይቀመጥ ስዕድየ
0: ኣብ ሕጂ በፂሕና ደሞ ከዓ ክንበኣስ ኮይንና

0: አብርሄል ናንዶ ዛፀሓየ
1: አባዬ እንታይ ዲ ሎሚ
0: አትደየ አብርሄል
1: አባዬ
0: ናንዶ
1: እንታይ ዲ ሎሚ
0: ዛፀሓየ ኪዳነ ምህረት
1: እንታይ ዳኣሎም ስከምትካ ቤተ ክርስትያን ትምፅ እንጀራ ኣየምፃ ክንዲኺ
0: ዋይ ነቲ መኽፈልቲ ዲኻ በጃዳ እዚ ርጉም ሓሰኻዶ ቁንጡው እንዳበለሕ ሲሩካ ተማሊየ ኣሎ ክዝወደይ ኣብ ዝቕናተይ ኣሎ ብል እዚኣ ንዴኻ እዚኣ ኻ ንገዛይ እዚኣ ኸ ንከነዓኻ ዝወደይ ገጅፍ እንጀራ ኣይኮነን ዘፅግብ ምስ ፍቕሪ ስጋይ ስጋኻ እናበልካ ከክንዛ መኽፈልቲ ንሓሰኻ መቕተሊ እኹል እዩ ዝወደይ ሓቀየ ብጥሜት ሰብኣይ መውትን እዩ በዞም ፀሓይ ምፅላው ዝኸልዑና ሰብ ጠበንጃ እንዳኣሉ ሰብ ዝመውት ዘለዉ
1: ክንዛ መኽፈልቲ ዳ እንታይ ከተፅግብ ያኽለኒ እንዳበልክ ምበኣሪክና ንእሽቶ ክፈልቲ ሒዝ ክትመፂ ዓባይ ስምዑ ሞ ድሕሪ ሕጂ ወደይ ክኣለየኒ ኢልኪ ገጅፍ እንጀራ ሒዝ ክመፂ
0: ኣይ ኸበደም ወደይ መኽፈልቲ ዳ ዕቅንቲ እንዳኣላ ብዕቅን ክንዲ ከብዲ ሰብ ተባሂለ እያ ተፈጢራ ንፅብሐይ እናበልካ ምብላዕን ምቕማጥን እዩ ንኸብዲ ዝፅይቓ ዘሎ ኸበደም ወደይ ከብዲ ምስለ መለትካ ናብዚ ገደል ሸላው ተብለካ ግናይ ኣመል ትሰርቕ ትዕምፅ ትሕሱ ርአኻ ኣለኻ ኩሉ ስራሕ ሰይጣን ከም ትሰርሕ ትገብረካ
2: ኣብዚ ገዛ ሰብ የለን ድዩ
1: መን ኢኻ
2: ኣዴኻ የላን ድያ
1: እዩ እንታይ ኢልኩማ የላን
2: ካብዚ ገዛ ክትወፁ ተነጊርኩም ኣይሰማዕኹምን ፅባሕ ኣብ ቤት ፅሕፈት ቀበለይ ቀረብ ተባሂል ክለ ክበላ ነዴኻ ኣታ ቆልዓ ትሰምዓኒ ደለኻ ኩላ ኸየጉደልካ ነገርና ነዴኻ
1: ሕራይ
0: ከበደም ወደይ መን ዳኣሉ ካብ ገዛ ውፁ ዝብል

0: ኣለዉ።
1: እቲ ናይ ቀበሌ ሊቀመንበር እዩ። ካብዚ ገዛ ውፁ ይብል ኣሎ። ናበይ ክንከይድና ሕጂ?
2: ሰምዑ እንደ ጸኒሐ ካብዚ ገዛ ውፁ ዶ ኢሉ ወይ ገዛ እምኒ ኩርት ጭቃ ግብር ኣቢልካስ ገዛ ጽንሑ ደሓን ጽንሑ ንተስፋይ ወደይ ፀሓይ ክንርዮ ቀሪብና ኢና። ቤት ዝግሄር እዩ። ቤትኩም ኣበይ ምዃኑ ፈሊጥኩም ደለኹም። ዓለም እኮ ገዛ ኽራያ
3: ወይ ሃለውሎው። ኣንትና ደ እንታይ ደኣልክን ትብላ ብዛዕባ ገዛ ኸ ሓሊምክን?
1: ኣደይ እቲ ናይ ቀበለ ሊቀመንበር መጺኡ ካብዚ ገዛ ገዓዙ ኢልና።
3: ገዛ ገዓዙ ሕጂ ኸናብ ኢና ንኸዶ። ቅድሚ ሕጂ ክልተ ሰብ ኣግዒዞምናስ ሕጂ ኸ ነዝማዶም ክህቡ ኸግዕዙና ሕጂ ኸናብ እየ ዝኽርትቶ ሕጂ ኸናብ እየ ዘብሎ። ወይ ኣነ ትዕድለይ
2: ንዓን ህይወት ፀሓይ ዳሓን ኣጀኽ ፈጣር ለና ኣጀኽ
3: እንተይ ድሓንትናደ ሕጂ ስነበኢና ነብሎ ሕጂ ኸናበኢና ንኸዶ።
2: ወይ ምክራ ወይ ምክራ ወይ ምክራ ወይ ምክራ

0: ኣትን ህወት እንታይ ደኣ ተፀዋዕኩ ኹን ዘይትሰምዓ ዋ ኣንትን ኣንትን እንታይ ረኺቡክን
1: ኣትን ስዕዲ ኣብቲ ቀበለ ፀዊዖምኒ ገዛ ወፂ ኢልናኩም ኣይሰምዓኹምን ናይ መጨረሻ መጠንቀቕታ ፅባሕ ክትወፅ ኢሎም ብግዲ ፈሪሞምኒ
0: ካንካን ፅባሕ
1: እዋ ሓፃር ፅባሕ እቲ ፀበባ ናይ ዝገዛ ኣናዲ ሰሲዒብ ሂውኸን ኣሎ ኣትን ስዕዲ ናይ ናህና ስደለ መኾነ ሕጂ ነደኽን ኢታይስ ናብ ኢና ንጎታተተን
0: ሂወት ድሓን ስካ ዓቕልኹ ናይቲ ፅበባ ዋይ ካብ ሰብ እንዲክን ተፈጢርክን ብሓደ ኣፊቱ
1: ከምኡ ኢና
0: ንግዜኡ ምሳና ትኾና ካብኡ ከዓ ድሓን ንመሓመድ ይጭነቆ
1: ሕጂ ከዓ ብዛዕባ ገዛ ንኣኹም ኩን ሕስር
2: ኣደ
3: ዋ ኣተቆልዕታ ክኾንካ እንታይ ይረኺብካ
2: ተጋደልቲ ደቂ ምሓር ሒዞማ
3: ወይ
0: ኣተተይስብ ዘሎ
3: ኣፍካ ሕዝ እንተ ምን ኢሉካ
2: ራድዮ እንዳቦይ መሓመድ ሕጂ ዛረባላ ንዕናይ እንዳስምዑያ
0: ዋ ኣብ ገዛ ነፀኒሕካ
2: እወ ኣቦይ መሓመድ ሕጂ ራድዮ ወሊዑም ኣሎ
3: እዋይ ወረኻ ጣዕም
0: ክትዕም
3: ኣንተ ኣምላኻ ኣለኻ
0: እዋይ ዝረቢ ክትዕም
3: ኣንተ ፈጠረ ኩሉ ኣለም ተመስገን
0: ኣንቲ ወጊሒልና
3: ተመስገን ወጊሒው
0: እዋይ ፀሓይ በሪቓ
3: እዋይ ዘነደይ ፀሓይ በሪቓ እናበላ ተመስገን ፀሓይ ናበሪቓ

ሰላምታ ነብፃሕኩም። ኣብ ውሽጢ ሃገርን ወፃእን ብምዃን ንመደባት ኤሪቲቪ ኣብ ምክታል ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ እንሆ ኣብ ሰዓትና ተዳሊና ንርከብ። ንሎም ውን ዝተፈላለዩ ትሕዝቶ ዘለዎም መደባት ኢና ቀሪብናልኩም ዘለና። ክሳብ ፍፃይ መደብና ምሳና ክትሓብሩ ዕድሜና እዩ።

ዝኸበርኩም ተኸታተልትና ከም ፈላሚት ትሕዝቶ ቀሪባ ዘላ ተኸታታሊት ፊልም ትግረ ሕደጋት እያ ክትከውን ንሎሚ እውን መበል 13 ክፋላ ክቐርብ እዩ ናብኣ ክሕልፈኩም

0: ኣብ ምርብብ ሓበሬታ ዝፍኖ ድምፂ ፅሬት ዓውትኡ ንምሕላው ዝተፈላለየ ዓቕን ይወሃቦም። ዓቐኑ ዝሓለፈ ዓውታ ናይ ድምፂ ኣብ ሓደ ከባቢ ወይ ቦታ ምስ ዝስማዕ ብከላ ድምፂ የስዕብ።
1: ቅድሚ ሕጂ ብዙሕ ዓይነት ብከላታት ሰሚዕና ኢና። ናይ ማይ ብከላ፣ ናይ ሓመድ ብከላ፣ ናይ ኣየር ብከላ ተባሂሉ ብዙሕ ውዘ ተዘሪብሉ እዩ። ካብቲ ብዙሕ ደ ተዘረበሉ ግን ኣብ ሂወት ናይ ደቂ ሰባት ከዓ ብዙሕ ፅልዋ ዝገብር ዘሎ ናይ ብርሃን ብከላን ናይ ድምፂ ብከላን ከዓ ካብቶም ዓበይቲ ክጥቀሱ ዝኽእሉ እዮም።
2: ብከላ ድምፂ ማለት ካብቲ ዓቐን ንእዝንና ክፀሮ ዝኽእል ድምፂ ዝበረኸ ወይ ዝለዓለ ድምፂ ናብ እዝንና ምስሊ ዝመፅእ እዚ ብከላ ድምፂ ንብሎ ማለት እዩ። እዝንና ክፀሮ ዘይክእል
3: ንኣብነት ኣብ መንበሪ ገዛውቲ ባር ክህሉ ክእል፣ ናይት ክለብ ክህሉ ክእል። ካብኡ ዝወፅእ ድምፂ እንድሕር ዳኣ ነቲ ነባሪ ዝርብሻ ኣሎ፣ እዚ ብከላ ድምፂ ይበሃል።
4: ላውደንስ ሬስ ይብልዎዮም ሓንሳብ ውድድር ናይ ዓውታ ኣብ ገሊኡ ከ እንታይ ይበሃል እዩ ላውደንስ ወር እንኮላይ ኩናት ናይ ዓውታ እንኮላይ ይበሃል እዩ።
5: ሕጂ እዚ ካብቲ ስሩዕ ሰብ ወዲሰብ ክሰምዖ ዝግብኦ ንላዕሊ ከይድ ከሎ እዩ ብከላ ድምፂ ኢና ንፅውዖ።
0: ዘመናዊ መራኸቢ ብዙሃን ምድላውን ህያው ፈነወ ፍጻሜታትን ኣብ ምዕቡል ናይ ድምፂ ምህንድስናን ንድፍ ስቱድዮን እዩ ዝምርኮስ። ካብ ናይ ቴሌቭዥን ፈነወ ስቱድዮ ክሳብ ዓበይቲ ስታድዮም ህዝባዊ ኣዳራሻት ፅሬት ድምፂ ንጹር ሓበሬታ ምልውዋጥን መሳጢ ተመክሮ ሰማዕቲ ኣብ ምሃብ ወሳኒ ግደ ኣለዎም።
3: ድምፂ ክንብል ከለናስ ድምፂ ስለ ድምፂ ጥራይ ኣይኮነን፣ ድምፂ ብዙሕ ነገር እዩ። ስእሊ ከመይ ዝበለ ችዲ ዝተሰኣለ ስእሊ ሲ እንድሕር ድኣ ድምፂ ዘይስማዕ ኮይኑ ትርጉም የብሉ እንቲ ስእሊ ማለት እዩ። ሓሳባትና መግለፂ ዝኾነ ሜሴጅ መሕለፊ ስለ ዝኾነ ድምፂ ብንጹር ክስማዕ ኣለዎ። ሓንቲ ቴሌቭዥን ተኸፊታ ተወሊዓ እንድሕር ድኣ ድምፂ ዝተረበሸ ድምፂ ኣለዎ ዝኾነ ኢኻ ሪሞት ካሒዝካስ ክትቅይር ኢኻ ናብ ካልእ ቻናል ግድና ኢኻ ትግደድ ኢኻ።
4: እቲ ድምፂ ኩሉ ዜ ብፍላይ ኣብ ክልተ ኢና ንመቕሎ፣ ኣብ ፊዚካል ኤንድ ኢንተርናል፣ ደጋውን ውሽጣውን። ሕጂ ኣብቲ ደጋዊ ሓደ ሰብ ክስማዕ እንተኮይኑ ከባቢ 68 ዲቢ ክኾኑ ኣሎ ደስ ይበል ይብል። ኣብቲ ናይ ውሽጣዊ እንተኮይኑ ግን ል ኣብዚናብነት እዚ ሲልን እዚ ላዓለ እንተላ ዚሮ እያ እታ ዝለዓለት ዓቐን ልዕሊ ዚሮ እንተ ሓሊፍካ እታ ድምፂ ጭጭታይ ዝኢኻ ትሰምዕ። ሕጂ ኩሉ እንታይ ይኹን ትሕቲ ዚሮ ይክኸውን ዘሎ
2: ሓንቲ ገዛ ክትለኻ ከለኻ ድምፂ ዝውሕድ ዲኻ ለኺኻ ዘለካ ድምፂ ዝነፅግ ለኺኻ ተር ኣለዎ ማለት እዩ። ስለዚ ምስ ገዛውታት ናይዚ ናይ ዓድና ክሪኦም ከለና እቶም መብዛሕትኦም ናይ ቀደም ዝነበሩ ዲዛይን ተገበሩ በቲ ናቱ ሕጋዊ ተሰርሑ እዮም መብዛሕትኦም ዘለዎ ማለት እዩ። ዋላቶም ኮፍ መበሊኦም እቲ ናይ ሩፊን ነቲ በሎፎን ናይ ላዕሊ ዘሎ ንበሎ ዋላቲ ናይ መሬቱ ዘሎ ብምልኦም ንናይ ሳውንድ ንድምፂ ከዓ ቁርቢ ዝኽእል መንገዲ እዮም ዲዛይን ተገይሮም። ኣብዚ ድሒሩ ዝመፅእ ዘሎ ናይ ኣባይቲ ግን ንድምፂ ዘጠቃለለ ዝተገብረ የሸገረካ ይኹም ተብሎ
4: ሙዚቃ ይኹን ዘረባ ይኹን ወላ ሓደ ውልቀ ሰብ ንሓደ ሰብ ክዛረቦ ከሎ ሓደ ሰብ ዓብሉ ዘሪቡ ኩሉ ሰብ እዩ ዝጥምቶ እንታይ እዩ ኮይኑ እዩ ዝብል ሕናኣን ባህሊ ንሓደ ሰብ ክተዘረድኦን ክትዛረቦን ከለካ ቀሲልካ ኢካ ትዛረቦ ናቱ ዓቐን ኣሎ ዓቐኑ ዓቂንካ ልከ ኢኻ ከምዚ ፍሪኬንሲ ኣብ ውሽጥና ናትና ባዮሎጂካል ዓቂና ኢና ናብቲ ሰብ ንዛረብ። ስለዚ ልክዕ ከዓ እቲ ካልእ እቲ መዋዕውዕድ ንገለን ከዓ ልክዕ ብኣፍልጦ ንቕሓት ሕጂ ኣዝያዳ ክትሪኦ ከለካ ናብ ገለ ገፂ ከይዱ ሰብ ክገልፀልካ ኣይክእልን እዩ።
0: ሳዕቤናት ብከላ ድምፂ መሰረት ጭንቀትን ፀቕጥን እዩ። ብተወሳኺ ኩቱር ፅልዋ ኣብ ጠባያት ዓብ ፅልዋ ናይ ምስማዕ ተኽእሎ ምዝራግ ብሕታውነት ምዝራግን ምብልሻውን ኣከባቢ ብዓብኡ እውን ማዕከን ዕግርግር የሰስን።
3: ጋዜጠኛ ስለ ዝኾነ ሲ ድምፂ ክፈልጥ የብሉ ማለት ዘይኮነ ብስነ ስርዓት ክመሃሮን ክፈልጦን ክኽእል ኣለዎ። ምክንያቱም ሓደ ምባባይ ኣብታ ስቱድዮ ኣትዩ ጀምር ክትብሎ ከለኻስ ሜቢ ናይ ቴሌቭዥን ጋዜጠኛ እንተኮይኑ ብጣዕሚ ዘገድሶ ስእሊ ናቱ ከመይ ኣሎ፣ ክዳኑ ከመይ ኣሎ፣ ፀጉሩ ከመይ ኣሎ እዩ። ሕጂ ኩሎ ከዳድንኡ ፀቡቕ መፂኡ እንድሕር ዳኣ ድምፁ ትኽክል ዘይኮይኑ ሲ ንመን ሞ ሜሴጅ ከመሓላልፍ ንመን ዩ መልእኽቲ ከመሓላልፍ

0: ስለዚ እሱ እውን ጋዜጠኛ እውን ብዛዕባ ሳውንድ ብስነስርዓት ክመሃር ክኽእል ኣለዎ፣ ኣቀማምጣ ማይክሮፎን ክኽእል ኣለዎ፣ ክንደይ ኢንች ክርሕቕ ኣለዎ ክፈልጥ ኣለዎ። ሕጂ እዚ ብጣዕሚ ኣገዳሲ እዩ ንኣንባባይ ማለት እዩ።
1: ኣብ ብዙሕ ውርያት ንርኢና ኣዴታት ቆልዑት ሓቂፈን ሓዚለን ይስዕስዓ። እቲ ቆልዓ ምናልባት ክበክ ክኽእል ኸውን ስለምንታይ ይበክሎ ኣይግድሸናኒ ግን ኣሎ
2: ኣብ ቤት መግብታት ኣብ ዝና ፅማቓት ኣብ ዝተፈላለየ ትካላት ክትኣቱ ከለካ ሳ ኮፍ ኢልካ ምስ ሰቢኻ ዲስካ ክትህዲ ኢልካ ክዛርብ ትመፅእ ማለት እዩ። ኪኖ ነቲ ሰርቪስ ዝገብሩካ እቲ መሳርሒ ዝጥቀምሉ ዘለው ንኣኻ ሰርቪስ ክገብሩሎም ዘለው ክቡኻ ዝገብሮ ዘለው እዚ ንኻ ዝሸግረካ በዘ ሕጂ ኣብ ዝኾነ ብዝና ፅማቕ ንበሎ ኣብ ገለ ጥሕና ዘሎ በሎ ንስ ሕጂ እንታይ ትኾነካ ትድምፂ ልዕሊ ኣቕምካ ኾነካ
1: ዝኾነ ሰብ ኢርፎን ክገብር ከሎ እታ ኢርፎን ኣብ ታእዝኒ ተኣቱ ሙሉእ ብምሉእ ነታ እዝኒ ኣይትገጥማን እያ። ገለ ጋብ ህልዎ ሞ ብንፁእ ድምፂ ኣይሰምዖን። ስለዝኾነ ድምፂ ዓው ክብል ይግደድ።
3: ካብቶም ናይ ስምዒት ህዋሳትና ሓደ እዝኒ ምናልባሽ ዓይኒ ናይ ሰምሰምታ ኣለዎ ንገለ ካልእሲ የድሕነ ካብ ገለ እዋንሲ ንገለ ንኸይተርኢ እውን ክሳይ ትኾነ እያ። እዝኒ ግን ክትዓፅ ይትኽእልን እያ። እንዳኸድካ ከለካ ሓደ ብርቱዕ ድምፂ መፅካ ወላ ጎማ ተተኪሱ ናይ መኪና ሸዓ ሓደጋ ከጋጥመካ ይኽእል እዩ።
1: ኣብ ሓደ መዘናግዒ ቦታ ባር በሎ ወላ ናይት ክለብ በሎ ዝኾነ ሰብ እንተ ዓው ኢሉ ዝያዳ ፃዕሪ ገይሩ ይዛረብ እንተ ሃልዩ ባክግራውንድ ረበሽ ኣሎ ወይ ከዓ ብድሕሪት ረበሽ ኣሎ ማለት እዩ። እዚ ናይ ድምፂ ብከል ኣሎ። ሕጂ ንኣብነት ብዙሕ ስራሓት ክንብል ንኽእልና ዳፋ ጉሮሶ ንኣብነት ኣብ መደበር ተሪኢኻ ሲ ብዙሕ ስራሕ ምስ ድምፂ ተተሓዘ እዩ። ዝኾነ ሰብ ከዓ ናይ ድምፂ መከላኸሊ ዝገበር ሰብ ኣይትረኒ ኢኻ።
2: ንኣብነት ጀነተራት ኣለዋ። እዚ ጀነተር መፅአን ዘለዋ ነቲ ድምፂ ክዓግድ ዝኽእል ገረ ሰሪሖምን ኣለዋ። ሳይለንሰር ብሎ ናብዚ ዝመፅእ ዘለዋ ማለት እዩ። ሕጂ ኣብኡ ስፖንጂ ኣሎ። እቲ ስፖንጂ ተገይሩ ዘሎ ነቲ ድምፂ መዕገቲ ተገይሩ ዘሎ እዩ። መብዛሕትኡ ሓደ ሰርቪስ ገብረላ ከሎ ፅመ ሰበላ ስፖንጂ ኩሉ ብቅሮም ክል ይጓሓፍ እዩ። እሱ ይጠቕማ ኣይርድኦ ሰብ ኣይርድኦ። ስለዚ እሱ ናይ ድሕነት ስለዝኾነ ከምታ ዘላታ ክተግጥማ ኣለካ።

0: ብርቱዕ ድምፂ ናይ ድቃስ ግዜ ከም መዛበል ይኽእል። ብንጻሩ ምጡን ድምፂ ሙዚቃ ምዝህሉ መሃዝነት የባራትዕ፣ ጥዑይ ኣካላት ከም ዝህልወና ይገብር፣ ጸቕጢ ደም ይከላኸል፣ ቀንዛ ኣካላት ይፍውስ።
1: እዞም ናይ ሃያ ሃይማኖታዊታት ብመሳጊዳትና ናይ ቤተ ክርስቲያንና ከምኡ ውን ጸኒሑ ጸኒሑ ደወላት ናይ ካቴድራል ዝህረም ኣሎ። እዚ ሕጂ ብደጋዊ ክትሪኦ ከለኻ ብከላ ናይ ድምፂ የስዕቡ እዮም። እቶም ፍሪኬንስታት መብዛሕትኦም ኣብ ደሎ ከ ሃይ ፍሪኬንስ እዮም፣ ልዑላት እዮም። ስለዚ እዚኦም ሃይ ፍሪኬንስ ከዓ ናይ ምውንጫፍ ተኽእሎ ኣለዎ። ንርሑቓት እዮም ዝኸዱ፣ ኣብ ላዕሊ እዮም ከዓ ተሰቂሎም ዘለዉ። ስለዚ ነቲ ከባቢ ኢኻ ክተስምዕ ኢልካ ትፍንዎም ዘለካ። ስለዚ ነቲ ከባቢኦም ገዲፎም ንርሑቕ ከይዶም እዮም ክሳይ ዝገብሩ። ስለዚ ካብ ምስማዕ ሓሊፉ ናብ ረበሻ ገጹ ይኸይድ ማለት እዩ። ስለዚ ኣብ ካልኦት ሃገራት ክንርእዮ ከለና ብከላ ድምፂ ንብሎም መዕቀን ኣለዉ። ንሕና ምስልምዲ ምስቲ ካልእ ዝፀንሐ ናይ ሰዓታት መፀውዑን እንድዩ ሰላት ሰብ ክሰግድ ነተን ናይ ቤተ ክርስትያና እውን ኣስተምህሮታት ንክውሃብ እዩ ተገይሩ። ስለዚ ነዚ ግን ብንቕሓት ተራእዩ ዝጎድለሉን ምቁሩሕ ዝኾነ ነቲ ከባቢኡ ጥራይ ክስምዕ ዘኽእለሉ መገዲ ብንቕሓት ክፀዓረሉ ክኽእል ኣለዎ። ማለት ኣብ ገለገሊ እዩ ኣቲና ብውልቂ ንሕግዞም ቤተ ክርስትያናትን መሳጊድን ኣለዉ። ኣርባዕተ መሳጊድ ዝኾነ ኣነ ሕጂ ዝረአኽዎሉ ብቲ ውሽጢ ካብቲ ዝነበሮ ብከምዚ እንተተጠቀምኩም ዝሓሽ ብንቕሓት ግን
2: ኢና ኢልተኢልና እቲ ሆስፒታል ሳውንድ ፕሩቭ እዩ ኩሉ እቲ ገዛ ብረት ካብቲ በለፎን ዋላ እዚ ኣብ ዘለናዮ ገዛ ኣብ ልዕልና ዘሎ እንተርእናዮ ናይ ሳውንድ ፕሩፍ ዲዛይን እንትኾነ ገዛ ማለት እዩ። ቤት ትምህርቲ ከዓ ትቐንስ ዘድልዮ እምበር እቲ ኣእምሮ ማሳጅ የድልዮ ኣእምሮና ካብ ምንታይ ሓደ ሰባት ኪሩ ትምህርቲ ከካተልቲ ኮይኑ ኮንፈርት ዝኾነ ድምፂ ክሰምዕ ኣለ። ኖይዝ ዝኾነ ተናወፅ ድምፂ ክሰምዕ የብሉ ኣብ ትምህርቲ። ኣብ ሆስፒታል ከዓ እንታይ ኣለ ፍሪኩንሲ ትሑት ፍሪኩንሲ ማእኸላይ ፍሪኩንሲ ላዓል ፍሪኩንሲ ዝበሃል ኣሎ። እቶም ትሑት ዝኾነ ፍሪኩንሲ ኣብ ናይ ሕክምና ብዝያራቶም ሞያውያን ፈልጦ ዲቴይል ክዛረበ ዝኽእሉ ትራፕ ንእምሮ እዩ ንእምሮና ሲ ማሳጅ ኣእምሮ እዩ ፔሽንት ንሕሙም ሲ ዝፍውስ ድምፂ እዩ ማለት እዩ። ህዝባዊ ቤት ንባብ ነዛ ፔሽክ ንደላ ንምሳሌ ኣብነት ተወሲድናያ

0: ኣብ ፅርግያ እየ ዘላ ሕጂ ኣብ ፅርግያ ክተቐመጠ ተተቐሚጣ እቲ ውሽጣ እንታይ ክትገብረ ኣለካ ክሰርሓ ከለኻ ድምፂ ዝዓቁር ኣሰራርሓ ጌርካ ክሰርሓ ኣለካ ወረዲ ዝፀንሐት ገዛያ ቀዲማ ከምኡ ስለ ዝነበረ እዚ ክትብላይ ትኽእልና ግን በቲ ስታንዳርድ ናይ ናይ ድምፂ ምዕዋር ዝተቐመጠት ቦታ ኣይኮነትን እቲ ገዛ ከዓ ከምኡ ይኮነን እቲ ተፈጥሮ ናይቲ ካልቸር ናይቲ ባህሊ ናይቲ ሕብረተሰብ ደኣ ናይ ስቕታ ዝዓብለሎ ኣብ ላይብረሪ ከሎ ስለ ዘሎ ወይ ድኣ እምበር እቲ ገዛ ቦታ ኣይኮነን ሕጂ ተመራፂ እንታይ ይኸውን ኣብ ርሕቕ ዝበለ ዝተፈለየ ቦታ ጌርካ እቲ ላይብረሪ ድምፂ ዘይብሉ ጌርካ ክሰርሖ ተመራፂ ይኸውን ማለት እዩ ክሳብ ንረኣ ናይ መብዛሕትን ላይብረሪ ግን ኣብ ማእኸል ፅርግያ እዩ እዚ ሰብ ብዙሕ ናይ ድምፂ ብከላታት ዝዓብለሎ እዩ እቲ ኣንባባይ ረጊኡ ሃዲኡ ከምበሉ ዝኽእል ቦታስ ኣይኮነን ማለት እዩ
1: ሕጂ ድምፂ ይደክም እዩ ሓደ ስቴሽን ተፀኒሕካ ናብ ሓደ ስቴሽን ክትከይድ ከለካ ወይ ዓውብለካ ወይ ቀስ ይብለካ ሕጂ ክጅመር ከሎ ገና ካብ ስቱድዮ ፕሮዳክሽን ጀሚሩ ሓደ ሓደ ግዜ ትሑት ክስራሕ ይኽእል እዩ ኳሊቲ ሳውንድ ክስራሕ ይኽእል እዩ ኣብ ርእሲ እዚ ከዓ ኣብዚ ሕጂ ዘለናዮ ግዜ ሃይ ዲፊኒሽን እዩ ኩሉ ስቴሽንስ ሕጂ ንሕና ግን ኤሲዲ ኣለና ኤችዲ ኣለና ሕጂ ንኣብነት ኣብ ሰለስትዩ ሳተላይት ኢትዮሳት ኣረብሳት ናይልሳት እንዳሕንፍኖ ኣለና ኩለን ኤችዲ ክኾና ኣይክእላን እየን ሕጂ ካብዚአን ሓንቲ ስቴሽን ኤስዲ ክትህልና ትኽእል ወይ ኤችዲ ክትህልና ትኽእል ሕጂ ናይዚ ዲፈረንስ ግድን እዩ ኣብ ኦን ኤር ምስገደ ድምፂ ክጎድልን ክዓብ ከምቲ ናይቲ ኢንቨስት ትገብሮ ዘለካ ሳተላይትካ የስ እሱስ ይውስኖ እዩ ሕጂ በዚ መገዲ እዚ ክፈላለ ክእል እዩ ማለት እዩ ሕጂ በዚ ተኸኣለና መጠን ኣብ ስእሊ ጥራይ ኣይኮነን ኣፍኮርስ ኣብ ድምፂ እውን ኣሎ ኣብ ስእሊ እውን ኣሎ ቶታሊ ከዓ ስእልን ድምፅን ኤችዲ ይኸውን ወይ ከዓ ስእሊ ኤችዲ ኮይኑ ወይ ኤስዲ ድምፂ ክኸውን ይኽእል ኮሚታት እውን ስለ ዘለዎ ኤንወይስ ኢልካ ኢልካ እንታይ እዩ እቲ ተውፍሮ ዘለካ ሲ እንታይ እዩ ክንዲምንታይ ኢኻ ውፅኢካሉ ዘለካ ሃይ ኳሊቲ ፕሮዳክሽን ክህልወካ ኦር ሳተላይት ክህልወካ እዚታት እውን ይውስኖ እዩ
2: መብዛሕትኡ ግዜ እዚ ምስ ድምፂ ተተሓይዙ ድመፅእ ሃስያ መጀመርያ ንኣብታ 4000 ፍሪኩንሲ ሕርዝ ኣብይ ብዙሕ ግዜ ትድኽመት ትመፅእ ዳሓረይ ቀስዳ በለ ነጋ ናብ ኩሉ ይኸይድ ጠደ ቀፃሊ ምክትታል ዝገብርቲ ኮይኑ ሓደ ሰብ ነዚ ቼክ ዝገብርቲ ኮይኑ ዓመታዊ በለው 6 ወርሓዊ ድዩ ከከምቲ ናይቱ ስራሕ መዓስ እታ ምጉዳል ትጅምርላ ክሪኦ ይኽእል እዩ ሽዑ ከዓ ትግቡእ ምክንኻን ክገብር ከወግድ ዘለዎ ጠቃቐሪ ክገብር ዘለዎ እሱ ከከምቲ ናቱ ሃስያ ክቸክ ክግበር ይኽእል እዩ ማለት እዩ እዚ ልምዲ እዚ ግን ክሓድር ኣለዎ ዓቐን ከም ዝግበር ክፈልጥ ኣለዎ ብመንጠርካ ክቸክ ክግበር ኣለዎ

0: ብከላ ድምፂ ፀዓቂ ትራፊክ ድምፂ ንኣሽቱን ዓበይትን መካይን ድምፂ ነፈርትን ባቡራትን የጠቓልል። ብከላ ድምፂ ናይ ህንፃታት ከ ኳዓትን ቆረፅትን ማሽናት ረባሽ ድምፂ ካብ ጀነሬተራት ርሽታት የጠቓልል። ብዘይካዚ ብከላ ድምፂ ብግቡእ ኣብ ዘይተቓነዩ መሳርሒታት ሙዚቃ ብቐሊል ዝረአ ኣይኮነን።
1: ነፋሪት ብገስ ከላሲ ልዑል ኢንተንሲቲ ኣለዎ። ሕጂ ኣብቲ ሽዑ ግዜ ትእዝንኻ ክትሓትሞን ክንከላኸሉን ኣለና። ሕጂ ኣብ ዓድና ፅቡቅ ነገር ኮይኑ ብዙሕ ናይ ትራፊክ ምንቅስቓስ ረባሺ ዝኾነ የብልናን። ግን ምስ ሕጂ ምስ ዕቤት ምስ ስልጣን እውን ብዙሕ ነገር ክመፀና ስለ ዝኽእል ነዚ እውን ኣብተን መካይን ናእትወን ድዩ ገለ ምስ ድምፂ ተታሒዙ ሓደ ዝኾነ ሕጊ ወይ ፖሊሲ ክህሉ ፅቡቅ ይንብል። ካብኡ ናብ እውን ዝያዳ በዓል ስታት ገልፅዎ ክእሉ ኣብቲ ኳሊቲ ኢንስትሩመንት ስኻ ተምፅኦ ዘለካ ሕጂ ብዙሕ ግዜ ኢርፎናት ናብነት ኢርፎን ይመፅ እዩ ኣብ ዓድና ዝመፅ ኢርፎን ብዋግኡ ሕሳር እንተደኣ ኮይኑ እቲ ኳሊቲ ማዕርክ እንደ ሕሳር ክኸውን ምግማቱ ኣይፅግመናን። እቲ ሳውንድ ስፒከርስ ንባዕሉ ንኣብነት ሞርታርቦ ትብል ናይ ብሓቂ ዚ መንታርቦ እዚ ኳሊቲኡ ከመይ እዩ?
2: እዚ መንታርቦ ዝበሃል ንብረት ፋብሪካ ደሎ ኮይኑ ይስምዓናነ ማለት መንታርቦ ኢልካ እንድሕር ደኣ ኣብ ጉግል ኣቲኻ እቲ ካምፓኒ ሓቲትካዮ ዓፂዎ እዩ የለን መንታርቦ ዝበሃል። ኣብዚ ዓድና ግን ማዕለያ ደይብሉ መንታርቦ ኣሎ እንደ ካበይ ተቐሊጡ ድጠቆ ኣብዚ ድ ዝስራሕ ዘሎ ከመይ ኣነ ኣይርዳኣነን እዩ ማለት እዩ። ሎሚ ከዓ ሳላ ምዕባለ ከዓኒ እዚ ማኪ ኢልካ ሳውንድ ክራፍት ኢልካ ማዕለያ ዘይብሉ ናይ ጀርመን ድዩ ናይ ኣሜሪካ ድዩ ናይ ዳስ ዝበሃሉሎ ማዓት ኣሎ ማዕለያ ዘይብሎም ስፒከራት እዮም ዘለዉ ቅድሚ እቲ ንብረት

0: ምምፁ ግን እዚኻ መፍላጥ የድሊ መንባብ የድሊ ማለት እየ ትፈልጦም ትክእላለ ካቀድሚ መምፅኦም መፂኻ ሽዑ ዓይነ ይሕሹና ምስ ሃገርና ኸ ከመ እዮም
1: ብዛዕባ ናይ ሞንተርቦ እንተበፂና ሞንተርቦ ኣብ ሃገረ ቻይና ካብ 2006 ኣጊዶም እዮም ክያቱ እቲ ምክንያት እንታይ እዩ እቲ ልከ ንፁር ዝኾነ ድምፂ ኣይሰምዐን እዮም ጭጭታይ ዘሎ ዓውታይ ዘሎ እምበር ምጡን ዝኾነ መለሲ ጥዑም ዝኾነ መቐረት የብሉን ተባሂሉ እዩ እጂ ከምዛ ወደ ቅስሙ ክብላ ፀኒሐ ሃይ ፍሪኮንስ ሎ ሚድ ፍሪኮንስ ሎ ሎው ኣብዚኦም ሰለስተአን ሲ ኳሊቲ የብሉን ተባሂሉ ተኣጊዱ እዩ ማለት እዩ
2: ኣብ ገሊኡ ሰምዖ ኳጃነ ኣብ ሓደ ቦታ ሰምዓ ነረ ናእሽቲ እንቲ ናይ ሳውንድ ስፒከራት ረእክቦን ፊልተር ዝኾነ በ ኮንፈርት ስምዐካ በ ንእሽቲ እየን ተዓበየ ኮነ ክንደኸላ መንተርቦ ይኮነ ሕጂ ከዓ ቴክኖሎጂ ከዓ እዚ መንተርቦ ኢሎምና ዘሎ ውሽጢ ዘሎ ካልእ ኤኩፕመንት እዩ ዘሎ ካልእ ኣቕሓ እዩ ዘሎ ውሽጡ ኣብ ደገ መንተርቦ ዝበሃል ሕጂ እንታይ ማለት ንእሽተ ጠፊዩ ሕጂ ንእሽተይ ከላ እቲ ድምፃ እቲ ምዕዋር ድምፃ ናታት ፅቡቅ ፍኩስ ዝበለ ደስ ዝብለካ ሰምዑ ወላእቲ ማይክሮፎን ሒዘ ዝዛረብ ዘሎ ኣብ እዝንካ ፅቡቅ ኣትወካ ኣብ ገሊኡ ከትልወሽ ኮ ኢኻ ክዛረብ ወላ ከለኾነ ስለዚ እንታይ ማለት እየ እቶም ዝመፁ መሳርሒታት ተራዮም ትረጃብ ዘለዎም ካልኣይ ከዓ ኮሚቴ ብምቃም ሞያውያን ዘጠቃለለ ጌርካ ንብረት ክመፅእ እንተጌርካዮ ውሕስነት ኣልወካ ማለት እዩ
3: ምስ ድምፂ ምትሓዝ ዘለዎም ትካላት ሩቲንግ ዝኾነ ስሩዕ ዝኾነ ቼክኣፕ ዝገብራ ትካላት ኣለዋ ሕዚ ኣብዚ ዳኮካ ብዙሕ ግዜ ፅቡቅ ነመስግኖም ኢና መፂኦም ቶም ሰራሕተኛ ዓቐን መረማገለ ይገብሩ እንታይ እዚ ሕጂ ትእዝኒ ማዕረ ክንደሂስ ኣለዎ ቼክ ትገብሮ ሞ መዓስ ይስዕብ ኣሎ ዶ ፀገም ኣይስዕብን ዘሎ ብኸመይ ማነጅ ትገብሮ ትኽእልካ ዕድል ህቦ እዚ ሕጂ ከም ሓደ እወንታዊ ነገር ተረእዩ ብዙሓት ትካላት ከምዚ ዓይነት ነገር ከበጋግሳ ንመከር ማለት እዩ

0: ካብ ቀንዲ ጠንቅታት ብከላ ድምፂ ካብ ንቡር ወፃኢ ዝኾነ ዓውታ ድምፂ ምጥቃም ምሕር ዘይተማዕራረየ ዓቐን ድምፂ ቀጻሊ ዓው ዝበለ ሙዚቃ ምዝውታር እዮም።
1: ኣብ ባህራት ዝሰርሑ ናይት ክለብ ኣብ ናይት ክለብ ዝያዳ ስታዝ እውን ክገልፁ ክእል እዩ። ሎሚ ፒያኖ ባር ካትኣቱ ግን ኣብቲ ፒያኖ ባር ናይ ብሓቂ እንታይ ካትሰምዕ ኣብ መንጎ ዳ ትዛርብካ ሃንደበት እቲ ድምፂ ክጠፍእ ከሎ ዓዊልካ ኢኻ ትዛርብ ማዕር ክንደይ ትርበሽ ከም ዘለካ ጂ ብኡ ክትገምቶ ትኽእል ኢኻ።
2: ፒያኖ ባር ናይት ክንኣቱን ከለና እቲ ቐንዲ ፀገም ዝኸውን እንታይ እዩ? ክንዲ ተዘናጊዕካ ተውፅእ ዳርጋ ሓሚምካ ተውፅእ። እቲ ቐንዲ እንታይ እዩ? እቲ ድምፂ ክቱር ዓብተዊ ድምፂ ኣሎ። ሕጂ እንታይ እዩ? ብሓፈሻካ ድምፂ ክንዛረብ ከለና ዓውንተኢሉ እቲ ንፁር መልእኽቲ ሂበናን እዩ። ንኣብነት መሳርሒ ሙዚቃ ድራመሽን ሕጂ ካብታ ነሳ ድራምቲ ካብታ ተበላሹ ሓንቲ እያ ታሊቀ ድራም ናታ ኣለዋ። ክንሰምዓን ከለና ሲ ካርም ከሎ ሂም እቲ ሂምታ ኣለዎ መቐረትካ ኣለዎ ድራምሽን ካ ከምኣ ኮነ ሕጂ እታ ኮይና ለሚድና እዩ ንበዓልና እቲ ዓውታ ሲ ይልመድ እኮዩ ከምዚ ይልመድ ኣብ ውሽጢካ ኣቱ ሱተ ዘይተረኪቡ ተሓምም።
1: ሓንቲ ኣይሮቢክስ ንኣብነት ክትከይድ እተኮይና ካብ ናይ ሰዓት ተዋሓደ ሰዓት ሰዓት ሰዓት ንፈረቃን ክከይድ ክእል እዩ። ሕጂ ወኒ ስለ ዘድልዮ እቲ ኣይሮቢክስ ኣብ ምንቅስቃስ ሙዚቃ የለ እዩ። እቲ ሙዚቃ ግን ብክልተ ነገር ብሰለስተ ነገር ክንሪኦ ንክእልና። ሓደ ኳሊቲ ናይቶም ሳውንድ ሲስተምናትና ሓደ ኣገዳሲ እዩ። ምክንያቱ ፍሉጥ ነገር እዩ። ትደረጁ ቆብታይ ጉደ ዝበለ እዩ ረባሽ እዩ ይርዳእከ እዩ ቶም ኣብኡ ዝሰርሑሲ ፊልት ገብረ ኢኻ ረባሽ እዩ ሓደ ዓው ዝበለ እዩ ነቲ ወኒ ንክቅስቅስ ተባሂሉ ዓው ይብል እዩ። ዳሕራይ ሰዓት ሙሉእ ከዓ ምሳኻ ዝኸይድ እዩ። ሕጂ እዚ ብጣዕሚ ሃስያ እዩ።
2: እቲ ዓው ድምፂ ንለምድ ሞ ከይተረዳእና ኣወላ ነፍስና ኣብቲ ንህቦ ግብሪ መልሲ ከም ሰባት ንህቦ ከም ሰባት ዝህልወና ፅዋናትና ከም ሰባት ይፀልወና እዩ። ንኣብነት እዚ እንታይ ገይሮም ኣብ መፅዕቲ ገይሮም ኣብ ኣናፁ እንጂ እንታይ መፅዕቲ ገይሮም ዓው ድምፂ ዝሰምዓ ብፍላይ እዚ ሮክ ሃርድ ሮክ ዝሰምዓ ዓው ድምፂ ዝሰምዓ ኣናፁ በይኖም ፈልዮምን ህዱ ሙዚቃ ዓቂኖም ዝሰምዓ ኣናፁ ከዓ በይነን ገይሮምን ሽዑ እንታይ ገይሮም ሓደ ግድል ገይሮም ፈንዮመን ብዓይለን ከመይ ገረን ይወፃ ፈንዮመን ማለት ሕጂ ተን ቀስ ሙዚቃ ሰምዓ ዝነበራ ቀስ ኢለን ወፅአን ተመራሓርያን ቀስ ብቀስ ወፅአን እተን ዓው ሙዚቃ ሰምዓ ዝነበራ መንገዲ ነናደን ተባኢሰን ሕጂ እንታይ እዩ እንታይ ክብል ደልየ ዓው ንሰምዕ እንተኮይና ወላይ ፀለወና ዓው ንብል ረበሽቲን ንኸውን ናይ ባእሲ ናይ ዕግርግር ንበዕሉ ድምፂ ይህው ዝእና እዩ ዕግርግር ንዓይ ጥራሕ ስምዑ ንብል ንጅምር ማለት እዩ ኣስልካ ዝዛረብንኻ ብዓው ክትዛረብ ኣለካ ክስምዓ ኣለኒ ከምኡ ኣነ ከምዚ እየ ወላ ንኣብነት ሪኢኹም እንተኮንኩም እዞም ናይ ሃርድሮክ ዘለዎም ስእሊ ኣላቶም መደሊ ላቶም እንታይ ኣላቶም ዓስከሪን እዩ ኣብቲ ኣርማ ናቶም ዘሎ ዋላ እቲ ፀጉሪ ካልእ ዓይነት ማለት ፍንጭርጭር ዝበለ ዝበለ ኣብ ዝበለ ይገብሩ ሕጂ እንታይ ማለት እዩ ዋላ ባህርናትና ሲ ይቕይሩ እዩ። ስለዚ ህድእ ኢልና ንሰምዕ እንተኮይናኻ ብልክ ዋላ ክንሓስብካ ዋላ ብቲ ክሬኤቲቪቲ ናትና ማሃዘናት ናትና ቀስ ንሰምዕ እንተኮይና ዋላ ንዘረባ ሰብ ኢና ንሰምዕ ዓው ንብል እንተኮይና ኣይ ዘረበካ ስ ክትምልስ ካልእ መልሲ ደፍደፍ ንዓንዶ ኢለ ኣይስምዓካነ ተክሊ ካብታ መልሲ ስምዓና ዓይነት እዩ ዝብለካ ህዱ ሙዚቃ ሰምዑ እንተኮይኑ ግን እንታይ እዩ ይሃዲእ ሕጂ ብሓፈሽ ጥቕልል ኣቢልና ዋላ ንመፃኢ ወለዶናትና ኢና ንሃሸ ዘለና
1: ኣብ ማእኸላይ ምስማዕ ፀገም ዘለዎም ሰባት ብድምፂ ዝመፀ ማእኸላይ ሃስያ ዝወረዶም ሰባት ክልተ ዕፅፊ ናይ ሕማም ረሲዕ ክማዕብሉ ዘለዎ ተኽእሉ ኣሎ ሕጂ ኣብትናትና ስነኣእምራዊ ፀገም እውን ኢምፓክት ኣለዎ ማለት እዩ። ኣዚ ልዑል ምስማዕ ፀገም ዘለዎም ከዓኒ ክሳዕ ሓሙሽተ ዓፅፊ ሕማም ረሲዕ ወይ ዳይመንሻ ከማዕብሉ ይኽእሉ። ጎኒ ጎኒ እዚ ስርዓተ ልዑል ፀቕጢ ደመን ምስ ልብን ስርዓተ ዙረት ደመን ተተሓሒዙ ድመፅእ ሕማማት ከዓኒ ኣዝዩ ተቃልዖ ኮኑ ሕጂ ተፀልዋናቱ ኣብ ምስማዕ ኢልና ናፀሩ ኣይኮነን ሰልፍ ኮንፊደንስ ንባዕሉ ሓደ ሰብ ምስምዑ ድጎደለ ሰብ ከባቢኡ እንታይ ይበሃሉ ኣይሰምዐን እዩ ኣብቲ ናቱ ውልቀ ተኣማምነት ወይ ካርእሰ ተኣማንነት ብጣዕሚ ፅርዋ ኣለዎ ብዛዕባይ ድዮም ዝዛረቡ ዘለዉ እንታይ ድዮም ዝዛረቡ ዘለዉ ብዙሕ ግዜ ጋጥመ ናይ ባላ ከባቢና ዘለዉ ሰባት ምስማዖም ክጎዱ ከለዉ እንታይ ዓይነት ኢንተራክሽን ዓናህቡና ስፍሉጥ ነገር እዩ እዚ እውን ኣለዎ ካብቲ ሳይኮሎጂ እዞም ንኣሽቱ ቆልዑት እጂ እንታይ ብፍላይ ቲ ምዕራባዊ ዓለም እዚ ብጣዕሚ ኣሻቐሊ ኮይኑ መፅናዕቲ ዳገበሩሉ እዮም ኣብ ትሑት ኣብ መንእስያሲ ምፅማም ወይ ከዓ ምስማዕ ምጉዳል ይርአ ኣሎ

0: ኣብ ስታድዮም ብኣሽሓት ዝቕፀሩ ተዓዘብቲ ክህልዉ ንቡር እዩ። ንጹር ድምፂ ከመሓላልፉ ዝኽእሉ እተረቐቑ ስርዓተ ድምፂ ክህልዉ ድማ የድልዩ። መብዛሕትኡ ግዜ ስታድዮማት ዓበይትን ከፈታትን ስለ ዝኾኑ መሃንድሳት ቀዋሚ ናይ ድምፂ ሽፋን ምርግጋፅን መጉልሒ ኔትወርክ ብጥንቃቐ ክነድፉን ይግደዱ።
1: ሃገራዊ በዓላት ድዩ ክግበር ከሎ ሲ ናይ ድምፂ ሽግር ኣለና ኩሉ ግዜ
2: ድምፂ ክንብል ከሎና ግን ናይ ጋንታ ስራሕ እዩ፣ ቲምወርክ እዩ። ስለዚ ተመላለየካ ስራሕ ስለ ዝኾነ ዜና ኣለዉ፣ ምሳኻ ረድዮ ኣለዉ። ቀንዲ ግን ኣድኻ ኹነ ናይቲ ቦታ እዩ። እቲ ቦታ ሕጂ ንምርኢት ዝተዳለወ ቦታ ኣይኮነን። መብዛሕትኦም ዋላ ፕሌይባክ ክኹኑ እምበር ዝነበረ ማለት እዩ። ሕጂ ላይፍ ኣለና፣ ግን ዋላ ከምኡ ይኹኑ ከመይ ጌርካ መቃሪሕካ ነቲ ህዝብካ ተዕግቦ እዩ።
3: ከምዚ ናይ ህንፃ ዝምልከቱ ከዓ ዘለዉ ኣብ ህንፃ ከዓ ንህንፃ መሳርሒ ዘሎ ካብታ ናይ መንኮሊ ንጥቀመላ ዓበይቲ ንእማናት ነንኩለላ ጀሚርና እቶም ዝኸፍኡ ሓደገኛታት ዝኾኑ ንደቂ ሰባት እዮም ማለት እዩ። ሕጂ ምስምዝ መንፅር ዝኸይድ ከዓ ኣብ ናይ ትራንስፖርት ኣለዉ ከዓ ኣብ ናይ ትራንስፖርት እንተኸይድና ኣብ ዝኾነ ጉዕዞ ትኸደሉ ጉዕዞታት ናይ ትራንስፖርት ዘሎ ከዓ ድምፂ ዝኽልክል ወይ ከዓ ዝዓግት ዘለዎ መሳርሒታት የለውን።
1: ሕጂ እንታይ ድምፂ እንድሕር ዓብዪ ኣርእስቲ እዩ ዓብዪ ነገር እዩ እንድሕር ንብላ ኣለና። ብዘይ ድምፂ ክንረዳዳ ኣይንኽእልና፣ ብደይ ድምፂ ዜና ክንሰምዕ ኣይንኽእልና፣ ብደይ ድምፂ ደርፈ ይንሰምዐኒ ኢና፣ ብዘይ ድምፂ ብፀሎት ክንገብር ኣይንኽእልና እንድሕር ንብላ ኣለና። እዚ ዓብዪ ኢንቨስትመንት ዘድልዮ እዩ ከም ሃገር ማለት እዩ። ዓብዪ ኢንቨስትመንት ኣለዎት። ቤት ትምህርቲ ድዩ ክህሉ፣ እዚ ሓፂር ኮርስ ድዩ ክህሉ፣ እዚስ ብግቡእ ተረኣዩ? እዚኦም ተካትና ደቅና ሲ ፅቡቅ ኣዌርነስ ክህልዎም ብዛዕባ ድምፂ መግለፂ ናይ ሃገር እውን ሓደ ቴሌቭዥን ናህና ሲ መግለፂ ኢና እዩ ኳሊቲ ሳውንድ ክህልዎ ሲ ቲቪ ኤርስ ከምዚ እያ ድምፂ ሓፋሽቲ ከምዚ እያ ኳሊቲ ኣለዎም ክንበሃል ተኮይና ንሕና ክንሰርሓሉ ክንክእል ኣለና። ኣዌርነስ ፈጢርናኻ ሓደ ኢንቨስትመንት ተገይሩሉ ሓደ ትካል ክህሉ ኣለዎ መሰልጠኒ ባሃሊተ
2: እንታይ እዮም ዝብሉካ ነቶም ክኢላታት ኢንጂነራት ናይ ሳውንድ ሃብታም ናይ ገንዘብ ኢኻ ሃብታም ፀማሚ ኢኻ ከዓ በርከ ንሰብ ኢኻ ትእንግድ ብኩነታት ጥዑንኡ ንኩሉ ነገራት ቀታሊ ኢኻ ድምፂ ካብ ዓቐን ንላዕሊ እንተረአ ኮይኑ ይቕትል እዩ። ዝኾነ ሰብ ሪሰርች ክገብር ይኽእል እዩ። ድምፂ ካብ ሕማም ሓሊፉ ቀታሊ እዩ። 4-5 ሕማማት ክስዕብ ዝኽእል ሓካይም ዝፈልጥዎ ይኽስታ እዩ። ስለዚ እዚ ክሳብ ዝኾነ ተገዲስና ብመፅናዕቲ ተገይሩ ክንፍንዎ ክንክእል ኣለና ማለት እየ።
4: ኣብዚ ሕጂ ሓደ ክንርድኦ ዘለና ነገር ምስ ድምፂ ዝመፅእ ምጉዳል እዝኒ ወይ ምፅማም እዝኒ ሓደ ሸዓን ትረኽቦ ነገር ኣይኮነን። ዝኾነ ሰብ እውን ውፅኢቱ ሽዑን ስለ ዘይፈልጦ ካብቲ ነገር ክእለ ኣይቕሰብን እዩ። ንኣብነት ቃንዛ ተዝገብር ነይሩ፣ መድመይ ተዝገብር፣ ብዙሕ ከምኡታት ነገር ተዝገብር ነይሩ ካብ ሓደ ክልተ ሰብ ተማሂርካ ካልእ ኩሉ ሰብ ኣብዚ ከምዚ ዓይነት ሽግር ኣይባእተዎን ነይሩ። ፀገም ግን የጋጥመካ ከም ዘሎ ኣይትፈልጥን ኢኻ። ኣብ ዝተናውሐ ግዜ መጀመርያ ነቲ ልዑል ፍሪኩንሲ ምስማዕቲ ሽግር ዳሓራይ ምስማዕኻ ቶታሊ ዳደኸመ ክኸይድ። ኣብዚ ሕጂ እውን ፀቂጢ ክዛረበሉ ዝክደሊ ነገር ምስ ድምፂ ዝመፅእ ምስማዕ ናይ እዝኒ ፍፁም ኣይፍወስን እዩ።

0: መሳርሒታት ድምፂ ዝዓጠቐ ዜጋ ሞያዊ ፍልጠቱ ክብከብልን ግቡእ ኣጠቓቕማ ስርዓቲ ድምፂ ክኽተልን ይግባእ። እኹል ዝኾነ መፅናዕቲ ብምግባርን ልዑል ንቕሓት ብምጥራይን ኣብ ብምህናፅ ሃገር ቅርጡ ድምፂ ምስራፅን ዘይከኣል ኣይኮነን።
1: ኩሉ ግዜ ንብረት ክጠልብ ከለኻ ሓዳሽ ከላ ማኪና ኣፍተር ሰርቪስ ናታ ክትሓትል ኣለካ። እንተተባላሽያስ እዚ ድልያልካ ክትሓስብ ክትክል ኣለካ። ንኣብነት ንምንታይ ማለት እዚኣ ሓደ መካኒክ ክፍት ክፍት መሰበላ ማኪና ማኪና ሳውንድ ፕሩፍ እያ። ዲዛይን መጀመርታ ክትግበር ከላ ስቱድዮ እያ። ኣብ ውሽጢ ኣኹም ካሲ ሪከርድ ተገርካ ድምፂ እንተዓበርካ መሊእኻ ዝበለፀ ሳውንድ ድምፂ ኢኻ ትረክብ ማለት እዩ። ድሕሪኡ ግን ካብ ብዙሕ ምስከደ እቲ ጎሚኖ ናታ ለገስ እቲ ስፖንጅ ዘሎ ኣብ ሰርቪ ክገብሩ ክኸፍትዎ ከለዉ ብግቡእ ኣየግጥሞን ሙልሓ ክመፅእ ነቲ ድምፂ ድእቱ ይመፅእ ማለት እዩ። ስለዚ ካብቲ ንሕና ንፈጥሮ ኣብቲ ሰርቪስ ክንገብር ከለና ኣብኡ ኬካታት ድመፅእ ከምታ ዘላ እንተ ገጢምካያ እታ ንብረት ሰርቪስ ተገርካያ እቲ ሳውንድ ፕሩፍ ኮይኑ ክኸይድ ክእል እዩ። ዓቋር ድምፂ ኣለዎ ማለት እዩ። ንኣብነት ኣብ ማኪና ኢልካ ኣለኻ ዋላ መርከብ በላ እዘና ነፈርቲ ዲዛይን ክኾነ ከለዋ ዓቋርቲ ድምፂ ገይረን ሰርሕዋን ኩሉ ማለት እዩ።
2: ሚክሰር ብዙሕ መሳርሒታት እዩ ዘለዋ። ሕጂ ነቲ ሰምዖ ደለኻ ድምፂ ሰሚዕኻ ኣይናይ ፍሪኮንሲ ይጎዲሉ ኣይና እዩ በዚሑ ኢልካ ግድን ኢኻ ፖተንሽሜተር ክትጥቀም ኢኳላይዘር ክትጥቀም ኣለካ ማለት ወይ ሊሚተር። ሕጂ መጨረሻ እንታይ ማለት እንታይ ክብል ደለ ሰብ ብቑዕ ሰብ ክህሉ ኣለዎ ማለት እዩ። መሳርሒ ገዚእካ ስቱድዮ ሰሪሕካ ሃኒፅካ ኣብ መጨረሻ እንድሕር ደኣ ክኢላ ናይ ድምፂ ዘየለ ኮይኑ ፌደር ምኽፋት ምዕፃው ጥራይ ክኢላ ከብለካ ኣይክእልን እዩ። ምክንያቱ ተበላሽ ዝመፅእ ኣሎ ካብ ሪኮርድ ኮይኑ ዝመፀ ዝፍኖ ሕጂ ብኸመይ ጌርካ ተተዓራርዮ ኦረዲ ሪከርድ ኮይኑ ኢሎ ሕጂ። ስለዚ ኣብ ሚክሰር ኢካ ትፃወት ማለት እዩ። ሚክሰር ኢኳላይዘር ተጠቂምካ ተሕፍሶ ተቕጥኖ ከም ድሌትካ ትገብሮ ማለት እዩ። ሕጂ ዓቕሚ ሰብ የለየና ማለት እዩ። መጨረሻ
3: ወለዲ ነቶም ንኣንሽቱ ደቅና ኣብቲ ብፍላይ ብፍላይ ምስ ሙዚቃታት ብትሓዝ ዘለዎ ምስ ኦድዮ ቪዥዋል ብዙሕ ግዜ ምስ መብራህቲ ዓይን ኣሎ ምስ ድምፂ ነዊሕ ሰዓታት ዝጥቀሙ ሰባት ጠንቀቃ ክግበርሎም ኣለዉ። እቶም ንኣሽቱ ኣልያ ናይ ስድሮ ምስ ዝደልዩ ወለዲ ናትና ተራ ክንፃወት ኣለና። ካልኣይ እቶም ኣብ ትካላት እቶም ወነን ትካላት ዘለዉ ምስ ድምፂ ተተሓይዙ ዝኸይድ ዳርጋ መከላኸሊ ክቕርቡ ክግደሉ ከም ዘለዎም ክግበር ኣለዎ።
1: ንወዲ ሰብ መቋፀር ኣለዎ። ሕጂ ናይ ነፋሪት የልና ኣብ እዝንኻ ዝኣቱ መከላኸሊ ኣሎ ፕሮቴክሽን ኣሎ መከላኸሊ ኣሎ። ናይ ዝኾነ ኢንዳስትሪ ከዓ ትካላት ኣብቲ መጀመርታ ክመፅእ ከሎ እቲ ንብረት ናይ ድሕነት ዝብል ስልጠናታት ክገብር ኣለዎም። ብፍላይ ምክንያቱ ሰብ ክነብር እንተኮይኑ ዓይንን እዝንን ክህልዎ ኣሎ ቀዳሞት እዚአን ነዚአን ፕሮቴክት ክንከላኸል እንተ ኮይና እቲ ናይ ድሕነት ትምህርቲ ኣብ ነፍሰ ከፍ ፋብሪካታት ዝመፅእ ናይ ትካላት ድመፅእ እሱ ናይቲ ናይ ድሕነት መሳርሒ ክንጥቀመሉና ናይ ቀዳምነት ቀዳምነት ክንጥቀም ኣለና ማለት እዩ ክንድሕን እንተኮይና ምክንያቱ ኦልሬዲ ወዲ ሰብ ነቲ ጌጋታ ስለ ዘምፅ

0: መከላኸሊ ከዓ እንታይ ገይሩልሃል ነቲ መከላኸሊ ክንጥቀመሉ ክንክእል ኣለና እንድሕንቲ ኮይና ማለት እዩ። እዘይ ኮይኑ ግን እቲ ሊሚቴሽን ናይ እቲ ዓቕናቱ ናይ እዝና እንዳተኸበ እንዳተኸበ ናብ ሓደጋ ምፃና ማለት እዩ። ስለዚ መከላኸሊ ኢና ክንገብር፣ ምክንያቱ ቀዲምና የለና ኢና ባህርያውን ሰብ ዝሰርሖን ኢልና ዛሪብና ብሰንኪ ሰብ ዝሰርሖ ኢና ጠፊእና ዘለና እንተይልና ተሸጊርና ዘለና እሱ ከዓ ናይ ድሕነት መሳርሒ ተገይሩሉ እንተልዩ ነተን መከላኸሊ ኣብ ነፍሰ ከፍ ስራሕ ንሰርሓ ኣለን ክንጥቀመለን ክንክእል ኣለና ማለት እዩ። ክንድሕንቲ ኮይና ናይ ነፋሪት ንበሎ ናይ ፋብሪካታት ንበሎ ዓበይቲ ናይ ጣሓንቲ ኣለዋ መሽናት ኣብኡ ክንጥቀመሉ ፈረንታያ ንበሎ ኩሉ ክንጥቀመሉ ክንክእል ኣለና መሳርሒ ኣብ መደበር ዘሎ ጨቕጫታ ከምኡ ዘሎ ናይ ኩሎ እዛ ናይ ክልሕሙ ከለዉ መከላኸሊ ናይ ዓይኒ ገብሪ እዮም ናይ ፍንጫ ገብሪ እዮም እዝና ከዓ ከማ ክንጥቀመል ኣለና
1: ድምፂ ክንቋፀፀረን እዩ ዘለና እምበር ክቋፀረና የብሉን። ዝበዝሒ ግዜ እንታይ እዩ ብፍላይ መንእስያት ይቋፀረና እዩ እንታይ ንገብር ክንደክም ከለና ከዓ ከይተረዳእና ንእሽ ንውስኽ እንታይ ማለት እዩ ይርዳእና ለ ንደክም ኣለና ስለ ንደክም ስለ ዘለና ንውስኽ ዘለና ክንውስኽ ከለና ከዓ ሃስያ ኣብ እዝንና ሃስያ ኣብ ኣካላትና ሃስያ ኣብ ኩሉ ንፈጥር ኣለና እሞ እዚ ብዕቱ ብርኢና ክንሪኦ ኣለና እቲ ንጥቀመሉ ከዓ እቲ ኢርፎን ድዩ ሄድፎን ከዓ ብልክዕ ድዕድዩ ኣይኮነን ከዓ ክንፍትሾ የግድሰና እዩ።

ክቡራት ተኸታተልትና ካብ ዝቐፅልና እውን ንኡስ መደብ ዕላል ተመክሮ እዩ ክህልወና። ኣብ ናይ ሎሚ ትሕዝቶ ጋዜጠኛ ሓይል ኣብ ኣሰፋው ብዛዕባ ኣብ ባህሊ ምስ ልምድን ኣነባብራን ካልእን ዘተኮረ ትምህርታዊ ሓዘል ዘለዎ መልእኽቲ ምስ ባህሊ ኣተኣሳሲሩ ኣቕሪብልና ኣሎ። እንታይ ትሕዝቱ ሓቢርና ንከኣት ኣሎ።

0: ኣፋዊ ዛንታ ካብ ናብ እናተሰጋገረ እዩ ዝቕጽል። ተባህለን ተገብረን ዝትሕዝትኡ ዕላል ክዕለልን ከሎ ሓንሳብ ሰሚዖም ዘይርስዑ ሰባት ከኣ እንደገና ናብ ካልኦት የሰጋግርዎም። ብኸምዚ መልክዕ ድማ ናብ ንኡስ ወለዶ ይመሓላለፍ። ኣብ መንጎ ክስነድ እንተኽኢሉ ከም ምንጪ ይጥቀስ፣ እንተዘይኮይኑ ግን እቲ እንኮ ምርጫ ኣዘንተውቲ ምርካብ እዩ። ሓደ ካብዞም ኣፋውያታን ዕላልን ኣብ ኣእምሮ ናይ ምዕቃብ ተውህቦ ዘለዎ እምበር ተወላዲ ኣርግዛና ንእዞባ እምነ ሓይሊ ዝኾነ ኣቦ ኣቶ ዓንደ ማርያም ተስፋ ገርግስ እዩ።
1: ሽመዲን ነድክምን ምልጋን ወሊዳ ደካ ኣከለፅን ኣከለፅን ከዓኒ ወዲ መንዩ ወዲ ኣስተናወድ ኣስተናወድ ካ ወዲ ሰርኩም ዓንኳ ሰርኩም ዓንኳ ካዓኒ ወዲ ስርብድም ስርብድም ወዲ ልፍድም ልፍድም ወዲ ጅር ገደላ ጅር ገደላ ወዲ ኣንበሳ ጅር

0: ኣንበሳጅር ሓዉ ጅራ ተቅጭን ሓዉ ጅራ ተቅጭን እዩ። ኣንበሳጅር ወዲ ሃፀይ ገረማርያም ሃፀይ ገረማርያም ወዲ ሃፀይ ጠጠው ሃፀይ ጠጠው ወዲ ሃፀይ ትባረኽ ሃፀይ ይትባረኽ ሃፀይ ትባረኽ ወዲ ላሊበላ ላሊበላ ወዲ ቀዳማይ ሃፀይ ገረማርያም ሃፀይ ገረማርያም ወዲ ጃን ስዩም ሃዉ ግርማ ስዩም ጃን ስዩም ወዲ ጠጠው ደም ጠጠው ደም ወዲ መራ ገረማርያም ወዲ ሃፀይ ወዲ ወዲ መራራ ገረማርያም ወዲ መራራ ተክሊ ሃይማኖት ወዲ መራራ ተክሊ ሃይማኖት መራራ ተክሊ ሃይማኖት
1: እዚ እቲ ዝርዝር ወለዶ ዘይኮነ እቲ ዘገርም ነገር ንድሕሪት ተመሊስካ ወለዶታት ኣጽኒዕኻ ኣብ ኣእምሮ ክኽዘን ምኽኣሉን ከምኡውን ዓቕምን ብቕዓትን ኣእምሮን እዩ። ካብዚ ሓደ ነገር ጠቕሊሉ ንኸይጠፍእ ንዕኡ ዝኾኑን ዝተፈጥሩን ሰባት ከም ዘለዉ ምርዳእ ይከኣል። ኣብቲ ቀደም ግዜ ፍልያ እምኒ ከም መዕቀኒ ሓይሊ እዩ ዝውሰድ ነይሩ። ንብዙሓት ተሸግር እምኒ ክትፈልያ እንተኽኢልካ እቲ ዝሓየለ መንእሰይ ትኸውን። ክሳብ ካልኦት ከምቲ ናትካ ዘይገበሩ ድማ ናይቲ ከባቢ ሓያል ተባሂልካ ትሕፈር። እዚ ኣብ ብዙሕ ከባቢታት ዝረአን ከም መዘናግዒ ዝሕሰብ ዝነበረን ያታዊ ጸወታ እዩ። ሰብ ቀደመ ናቶም ሰብ ቀደመ ኣይታለም ጊዜ ከይተለመ ንብርቱ

0: እምኒ ሓይሊ ዓመት መጽ ኣብ ቀጽሪ ኤክስፖ ትቐርብ እያ። መንስያት ድማ ከም መፈተኒ ብቕዓቶም ሓይሎም ብሓፈሻ ሚዛኖም ዝፈልጡላ እያ። ብዘይካዚ ከም መዋዳድሪት እውን ይርእይዋ እዮም። ገለ ሰባት ካብ መረብ ገለ ድማ ካብ ምዕራብ ከም ዝመጸት እዮም ዘዕልሉ። ኣቶ ዓንዲ ማርያም ከ እንታይ ተወሳኺ ሓበሬታ ክህልዎ ይኽእል?
1: ኣብ መጻጻእታ እምኒ ናይታ እምኒ ሓይሊ ትበሃል መናምፂዋ ሞራጉስ ማጫዳ ተኸላይ ማምፂኦማ ከብቶም ወሲዶምመን ኣብ ኣኸይዶም ረኺቦምመን ዘገል ድንበልህላ ስበሃል ቆፅሊ ውደ ፈላሲ እሶም መሪሖሞም ብድሕሪኡ ክመፁ ከሎ እታ እምኒ ኣብኣ ረኺብዮማ ምስ ረኽቦ ንመላእ እያ ዛ እምኒ እዚኣ ኢሎም ብልቆታ ፅሒኖም ሳዕሪ መሊኦም ኣብ ብዕራይ ፅዒኖም ኣምፂኦማ ሕ ምሶም ፅዋ ማጫዳ ድ ምስ በለጠት ዓዲ ኳላ ንሕና ብዚ ክነት ርፋ ኢና ኢሎም ላላ ዓይነት ርፋ ኢና እዚኣ ኣብ ማእኸል ክልቴና እያ ትኸውን ኣብ ማእኸል መራጉዝን ዶብ ዘላታ ኣብ ናይ ተኸላን ናይ ማጫዳን ብመራጉዝ ዝርኮ ዶብ ብማጫዳ ዓዲ ቆራይ ብተኸላ ኣረጊዚ መክረም ገዛ ጥረ መክረም በዚኣ ኣብታ መንጎዓ ንገሮማ እምኒ ሓይሊ ኢሎም ሰይሞማ ብሓይልና ኣምፂና እየን ኢሎም እንታይ ንበላ ንሰይማ ኢሎም እምኒ ሓይሊ ኢሎማ። ስለዚ ካብ ሊቃውንቲ ዝሰማእኽዎ በዓል መነጊሮምን ይበሃሉ በዓል ኣባሓጎይ ኣበይ መርያት ማርያም ኣበይ በላይ ገደላ ክደብዕር እውን ይብሉ ነሮም ከምኡ ኢሎም ተዛሪቦምኒ ምስታ ተወሳኺ ናይ ባሓጎይ ብድሕሪኡ ካበይ ዳ ሰሚዕኹም ተበልክዎም ንሰም እውን ካኒ ካብ ቀንደኛማ ዘር ኣብሮ ተኺታ ነጊሮምኒ ይብሉኒ ኣበይ በላይ ከዓ። ስለዚ እዚኣ እዛ እምኒ ሓይሊ ትበሃል ዘላ ጭቃ ዘይኮነሲ ናይ ሙሉእ ሰራይ ሓላፊ ዘገል ድምወልህላ ሰነሮም
0: ኣብ መጻጻኣ ከምዚ ዝሰማዕናዮ ኮይኑ ሓንቲ ካብተን ብዙሓት ንሓይሊ መንእሰያት ዝፍትና ኣእማን እዛ ብእምኒ ሓይሊ ትፍለጥ ኣብ ንኡ ዞባ እምኒ ሓይሊ ትርከብ እቲ ቦታ እውን ብስማ ዝተፀውዐ እምኒ እያ። ቀዳሞት ወለዶታት ንማሕበረ መነባብሮኦም ዘገልግል ሕግታትን ኣገባባትን ንኸውፅኡን ክሰርዑን ነዊሕ ግዜ ዝርርብ ብምክያድ ዓሚቝ ልዝብ ብምግባር ብምምኽኻርን ምምየያጥን እዮም ዝሕግጉ ነይሮም። ውፅኢት ናይዚ ድማ ማሕበረ መነባብሮኦም ዝተሰርዐን ጥዑምን ይኸውን። ኣብቲ ግዜ

0: ተራ ኣዴታት እውን ዓበይ ከም ዝነበረ እዩ ዝዝንቶም።
1: ኣበ ቅንሓየላ ሕጊ ክሕጉጉ ከለዉ እንታይ ገበርኩም? ኣበይ ነበርቲ ዓዲ ሕጊ ክሕጉግዎ ከለዉ ኣብ ዓዲ ኣጓ ኣማይ ጊፍ ዝበሃል እዮም ሓጊጎም። ኣብ ሽዱሽተ ቦታ ሓጊጎም ምግጣም ሲኢኖም ኣብኣ ግን ገጢምሃሎም። እቶም ሰብኣይ ኣተ ተስፋፅን ዝበሃሉ በዓል ዓዲ ቕን ሓያላ እዮም ነሮም ለባም ሰበይቶም ከዓ ሓያል ለባም ነረን ይብልወን። ስለዚ የመኽሮኦም እቲ መካበ ትምፀ ኣለካ ይብልዎ ሰበይቲ እያ ትሕግዘና እምበር ሳ ትምፃ ኢሎማ ሕጂ እንታይ ኢሎም ይብልዎ ንሰበይቲ እንተዳ ወቂዋ ኣብ ገዛእሲ ኣብ ገዛእሲ ሱሳ ይክሓሳ ኢሎም ሽዑ ከዓኒ ሱሳ ከ ፍርቂ ጋር ናይ ሰብ ይነሩ 120 ቅርሺ ባጢራይ ጋር ነሩ ካበይ ከምፆ ክንቀል ወይ ክትብል እያ ወኢላ ኢላ 160 ከኸስ እዙይ ሓዳር ክፈርስ እዩ ኣይከውን ኢላቶ እንዳራኹን ምናልባሽ ንሱ ፍርቂ ሕልቂ ኣኽላ እዩ። ሰብኣይቱ እንተዳ ወቂዑ ንሳ ንውሻጠ ትደን ንሱ ከዓኒ ንውሻጠ ከያቱ ውሻጠ ኣትዩ እንተወቂዋ ግን ሕልቂ ተኣኽሎ እያ 18 ቅርሺ ኢሎም ሓጊጎም።
0: እዚያታ ውዕላል ደቂ ኣንስትዮ ካብ ጥንቲ ኣብ ውሽጢ ሕብረተሰብ ዓብይ ተራ ተሰማዕነት ኣበርክቶ ብሓፈሻ ሓሳባትን ይስማዕን ኣብ ግብሪ ይሰርሕን ከም ዝነበረ ትርዳእ። ማዕርነት ዝብል ቃል እውን ካብ ቀደም ከም ዝነበረ ተስተውዕል።
1: እተን ሰታት ተስዋፅን እተን ሰበይቲ ወይ ድሕሪኡ ኩላቶም ዓዲ ሕጊ ሓቀን ኢሎም በቃ ኣቕመሙለን በላሕቲ ክነይ በላሕቲ ዝነበረ የን ዝሕግጋ ወ ኣርበረቡ ንሰን ኣቂመናሉ ብልዎ ንሓለዊ ምራኽ ሓንቲ ተኣኽሉ እያ ኢሎም ነሮም እዋ ነውሪ ረቡዕን ዓርብን ንዕኡ ትኩኖ ናይ ተሓላዊ እተን ሓሙሽተ መዓልቲ ንበዓል ጥራይ እተን ክልተ መዓልቲ ከዓኒ ንዕኡ ኣብ ሰሙን ሓንቲ ልኩም ክትብዎ ዓርቦ ረቡዕ ተባሂሉ ብዙይ ከዓ ንሰር ዓጊጎ ኖ ይበሃል ኣማኺረኖኹም ስታተ ተስፋፅን ቅን ሓየላ ብልዎን
0: ኣብቲ ግዜ ማሰን መልቀስን ህቡባት እዮም ነይሮም። ብሓፈሻ ክውደስን ክንቀፍን ክመዓራረን ክእረምን ክስራሐን ክግደፍን ዝተደልየ ሓሳብ ብማሰ ወየ ጭፈራ ዒደረን ካልእን እዩ ዝግለጽ ነይሩ። እቲ ቐንዲ መባሃሃሊ ማዕከን እዩ ነይሩ ክበሃል ይከኣል።
1: እዚ በዓል መጫዕራ ንበርካ ኣውለኛ ሃበኒ ትወሊ ማዕሾ ከመኢኻ ድግያት ካዕሳይ በዓል ኣደገልዎ ከመኢኻ ድግያት ካዕሳይ በዓል ኣደገልዎ ለጋዕ ዝደለየ ለጋዕ ዳኣትዎ ሓራስ ደለየ ሓራስ ዳኣትዎ መንሽር ደለየ እውን መንሽር ዳኣትዎ ንስጋር ዝደለየ እውን ስጋር ዳኣትዎ ጎይታ ፀባኢኻ ጎይታኻ እጅቦ ማዓንጣኻ ዝናር ዝኸበቦ እስኻ ኣንበሳ ጢቢትካ ወሊቦ ሃላዊ መረብ ኢኻ መጋረጃ ድያቦ ሎሚ ተረኺብና ንህና ለል ዝሃበት ክትበይልዎ ምረፅ ኢሎም ከምዞም ኣርባዓ ብዑር በራዮም ፅቡ ኣይትወሊ ማዓሽ ይበሃል ኣትመርዖም።
0: ብዘይካ እዚ ህቡባት ሰባት ብሂወት እንከለዉ ማሰኛታት ይዕድም እሞ ቅድሚ ሞቶም ሓቀኛ ምስሎምን ተግባሮምን ክሰምዕዎ ይደልዩ። ማሰኛታት ከዓ እቲ ኣብ ባይታ ዘሎ ልክዕ ምስሎምን ተግባሮምን ይገልጽሎም።
1: ኣበይ ናይ ዝጊ ዝበሃል በዓል ጠርቀ ኣብ መራጉዝ ነበይ ኣድሽሎምን ከዓኒ ንኣተጉብሳ ኣብሎ ኢሎም ሎም

0: ዳውሎ ወለለይ
1: መን እዮም ኣውሎ ዝብሉሎም?
0: ኣቢና ይዝጊ ኣውሎ እንደወለለይ ሕጂ ኣቶ ጉሳ እይ ገደ ካብ ዳሕረ ምስ ቦትኩ ስሒ ወዮ ዘይትብለለይ ኢሎሞ ከመኻ ጉብሳ ከመኻ ፊደል ሃሁ ከመኻ ፊደል ሃሁ ኣራኢኻ ኣርሓና ኣራሁ ብመሰለላ ዘይተረከብ ገደል ብጎዞሞ ዘይትብተኽ ዓንዴል ከላ ግዳን በዲልካ ከይትኸውን ከይትብደል ንገዳምካ ዝበል ኢሎሞ ብድሕሪኡ ንሶም ናይ ሽዱሽተ ፅብድ ናኦም ነብሩ ክሂቦም እንዳኦም ነብሩ ክፈሊሾም ይበሃል። ታ ማሰ ወታ ወየ በዲልካ ከይትኸውን ከይትብደል ክላ ግዳን ቀልጢፍካ ንገዳምካ ዝግበል ኢሎም
2: ኣብነት ናይዚ ሰባት እቲ ኮነ ኢሎም ዘጽንዕዎ ጥራይ ዘይኮነ ንእግረ መንገዶም ሕልፍ ክብሉ ዝሰምዕዎ ዘይርስዑ ብዙሓት እዮም። እዚ ተውህቦን ኣስተውህሎን ክኸውን ይኽእል እዩ። ብተወሳኺ
1: ክንደይ ዕድመ ጌርካ ኣለኸ? እያ
0: ሰብዓ
1: ሰብዓ እጂ እሞ እዚ ኩሉ ዛንታታት ብንባብ ድ ዝመፅእ ዋላ ብምስማዕ ካብ ዓበይቲ ዝመፅእ ካበይኻ እዚ ኩሉ ዛንታታት ተዋህሉ ዶ?
0: ሓደ መፅሓፍቲ ይርአ ብዛንታ ከዓኒ ንዓበይቲ ከምዚያ ለከፍ ኢለ የሰምዖም ካዝተዛረቡላ ዋላ ደው ኢሎም ድሓን ሃበልና ክብሎ ከለዉ በቃ ሓንጎለ ይቕበሎ ድሓን ሃበልና ኢሎም ንዓዲ ከመስግኑ እውን ከዓነይ ንዝኮነ ከምዳ ሓዘን እውን ኣምዳ መርዓ በቃ ተባህለ በቃ ይቕበሎ እዩ ሓንጎለይ የፅንዕ ዋላ ኣብ መንገዲ ዝሓልፍ ስኢለ ቃልዓለም ገዳ ይርዮን እየ እንታይ ይብላሉ እየ ዝሰምዕ ዋላ ሕጂ ዋላ ሕጂ

ንባብ ሜላ መጨበጥ ዓወት እዩ። ንባብ መፍትሕ ትምህርታዊ ሓዘል እዩ። ንባብ ጥቕምታትን ክእለታትን ደቂ ሰባት ይመዝን። ንባብ ጥቅውና እዩ። ንባብ ድርኺት ንእወታዊ ማእዝን እዩ። ንባብ ምስትውዓል እዩ። ዘንብብ ይዕንብብ ከም ዝበሃል ሓደ ኣንባባይ ኣብ እወታዊ ኣተሓሳስባ፣ ኣካይዳ፣ ኣጠማምታ ዝለዓለ ኢድ ይሕዝ። እዚ ኩሉ ገለ ካብ ጥቕምታት ንባብ እዩ። ንሎሚ ካብ ዛርስቲ ከይወፃና ነዚ ኣቐዲሙ ክግለፅ ዝፀንሐ ጥቕምታት ንባብ ንምጭባጥ ዝሕግዝ ሜላ ኣናባ ክነተኩር። ጽሑፋትካ ብውሕሉል ኣገባብ ካብ ናብን ምስዳድ፣ ትርጉማት ቃላት ብግቡእ ምርዳእን ምቕዕባትን ካብ ብዝሕ ንባብ ክመጽእ ዝኽእል ክእለት እዩ። ክእለታት ንባብ ንምዕባይ ዝሕግዙ ነጥብታት ላመት ወይ እቲ ቀንዲ ሕምረት ናይቲ ጽሑፍ ገፊፍካ ናብ ሓሳባትካ ምቕያር፣ ንጻረን ዕላማታትን ናይቲ ጽሑፍ ምፍላጥ፣ ኣስፊሕካን ኣዕሙቕካን ብዅሉ መኣዝናት ናይቲ ጽሑፍ ምፍታሽ ዝኣመሰሉ ከነዘውትር ምዝግባ እዩ። ነዚ ንምትግባር ነቲ ተንብቦ ዘለኻ ጽሑፋት ትሕዝቱ ምጽማቕ ኣነጻጺርካ ምርኣይ፣ ንዅሎም ኣብቲ ጽሑፍ ዝለዓሉ ሕቶታት ደምዳማዊ ሓሳብ መሓዝ የድሊ። እዞም ኣቐዲሞም ክግለፁ ዝጸንሑ ኣብ ኣናባኻ ክእለ ዞም ጽሩቕሒታት ክኾኑ ከለዉ ደረጃ ብቕዓት ኣናባኻን እንታይ ዓይነት ሜላታት ኣናባ ክትጥቀም ኣለካ ድማ ስዒቡ ክምለስ እዩ። ቀዳማይ፣ ሓንሳብን ንዅሉ ሰዓን ንኸተንብበሉ ዝተሓዘአ ፍሉይ ግዜን ቦታን ወስን። ካልኣይ፣ ዝጠቕመካን ዘይጠቕመካን ጽሑፋት ሓዋዊስካ ምንባብ ከተወግድ ኣለካ። እዚ ማለት ዓበይቲ ሓሳባት ከጠቓልሉ ይኽእል እዮም ዝበልካዮም ጽሑፋት ዝሓሹን ዝበለፁን ክጠ

ኦምሃ ስለ ዝኽእሉ መሪፅካ ከተንብቦም እወታ ውፅኢት ይርከቦም። ሳልሳይ ንገዛ ነፍስኻ ኣብ ግዜ እተንብበሉን ድሕሪ ምንባብካን ሕቶታት ኣለዓኢልካ ሕተታም። ብተወሳኺ እውን ሓሳባዊ ስእሊ ኣብ ሓንጎልካ ኣስፍር። ራብዓይ ምልክት ቋንቋ ንምዕባይ ነቲ ፅሑፋት ኣተኪርካ ምፍታሽን ብብዝሒ ምውራቕን የድሊ። ሓሙሻይ ኣቐዲምካ ንዘንበብካዮ ገጻት ጽሑፍ ካልኣይ ግዜ ተመሊስካ

ኣብዚ መዳይ መጽናዕቲ ዝገበሩ ምሁራት ዩኒቨርስቲ ሳሴክስ ዓዲ እንግሊዝ ከም ዘነጽርዎ ኩሉ ግዜ ካብታ ድሕሪ ዘንበብካላ 6 ደቓይቕ ኣብ ሃንጎልካ ዝጸንሐ ጸቕጢ ብ68 ሚታዊት ከም ዝነኪ ይሕብሩ። ብተወሳኺ እውን ካብቶም ዘየንብቡ ሰባት እቶም ዘንብቡ ኣብ ዕለታዊ ህይወቶም ዝያዳ ሕጉሳትን ዕጉባትን ምዃኖም እዮም ዘስምሩ። በዚ ድማ ሓደ እኹል ፍልጠትን ዓቕምን ዝደለበ ሰብ 20 ገጻት ጽሑፍ ኣብ 30 ደቓይቕ ከንብብ ኣለዎ ይብሉ። እዚ ኸዓ ቅልጣፈ ንባብን ናይ ምትሓዝ ተኽእሎኻን ከም ዝዓቢ ዝገብር ስለ ዝኾነ እዩ። ብሓፈሻ ኣንበብቲ ኣብ ክልተ ምድብ ይኽፈሉ፣ ንፋዓት ኣንበብትን ድኹማት ኣንበብትን ተባሂሎም ድማ ይፍለዩ። ድኹማት ኣንበብቲ ዝበሃሉ ነቲ ንባብ ብዘይዝኾነ ሰጋእ መጋእ ከንብቡ ዝኽእሉ ኮይኖም ግን ከዓ እንታይ የንብብለው ዘይፈልጡን ዘየስተውዕሉን እዮም። እዚ ኸዓ እንትርፎ ኣዋጻጻ ቃላቶም መልእኽቲ ናይቲ ጽሑፍ ዘይፈልጡ እዮም። በዚ ምኽንያት ንባቦም ምስ ወድኡ እኹል ዝኾነ ኣፍልጦን ብቕዓትን ስለ ዘይትርፉ እንታይ ከም ዘንበቡ ንኽዝግብሩ ይሽገሩ። ንፋዓት ኣንበብቲ መወረቕ ማለት ኖት ዝጥቀሙ እንታይ ከም ዘንበቡ ጽማቕ ጽሑፍ ዝሕዙ ርድኢቶም ዘዕብዩ ካብ ዘንበብዎ ተበጊሶም ዘይበርሃሎም ሕቶታት ዝሓቱ ኣብ ኣእምሮም ኮነ ሓሳባቶም ስእላዊ ሓሳብ ዘማዕብሉ ናይ መስተጻመሪ ማለት ሲንተዛይዝ ክእለቶም ካብ ዘንበብዎ ዘዕብዩ ፈላጣት መቕርብ ኮነ ፈተውቲ ኣዕሩኽ ክገብሩ ዝኽእሉ እዮም። ክቡራት ተዓዘብቲ፣ ኣንበብቲ ንምዃን እንገብሮ ጻዕሪ ዝበለጸ እኳ እንተኾነ ካብኡ ዝበለጸ ግን ንፉዓት ኣንበብቲ ንኽንከውን እነንብቦን እነወርፅፆን ሓሳባት ክህሉ ይግባእ።

ባርከስ እዚ ኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፅንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ንስለ ምክተልኩም እናምስግና ምስ ኣባላት ስቱድዮ ብምዃን ብሩኽ መዓልቲ

0: ሰላም ከመይ ቀኒኹም ክቡራትን ክቡራንን ተኸታተልቲ መደብ ዶክተራት ኣብ ስቱድዮ መደብና ንጅምር ኣለና። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ብዛዕባ ፀባ ጡብን ምጥባውን ዝምልከት እዩ ክኸውን። ኣብዚ ናይ ሎሚ መደብና መብርሂ ክኽበና ዓዲምናዮ ዘለና ዶክተር ምስማይ ግብሪ ሂወት እዩ። ዶክተር ምስማይ ግብሪ ሂወት ኣብ ሚኒስትሪ ጥዕና ማኻሪ ሚኒስተር ጥዕና ኮይኑ ከምኡ ውን ስፔሻሊስት ህዝባዊ ጥዕና እዩ። ዶክተር ምስማይ እንኳዕ ድሓን መፅኻ። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ከም ዝጠቀስናዮ ኮይኑ ኣብ ዕድመ ህፃን እቲ ቀንዲ ተኣፋፊ ወይ ድማ ብመንፅር ውፅኢት ግቡእ ክንክን ድማ ዝያዳ ኣድማዒ ኣየናይ ክሊ ዕድመ ናይ ህፃን እዩ?
1: ፅቡቅ። እቲ ቀንዲ ዝያዳ ደድምዕ በቲ ፅቡቅ መዳይታት ተጠቂምና ኣሎ ማለት እዩ። እቲ ተኣፋፊ ዝኾነ ከዓ ንብዙሕ ዛዕመናት ከቃለ ዝኽእል ተኣፋፊ ዕድመ ንብሎ ካብ ድቂ ተታሕዘላ መዓልቲ ካብ እዋን ጥንሲ ጀሚሩ 1000 መዓልታት እዩ። እዚ ሕጂ ካብ እዋን ድቂ ተታሕዘላ መዓልቲ 1000 መዓልታት ማለት 9 ወርሒ ናይ እዋን ጥንሲ 270 መዓልታት ማለት እዩ። 2 ዓመት ከዓ ድሕሪ ምውላድ ተን ቀዳሞት 2 ዓመት 730 መዓልታት። ስለዚ 270 ቅድሚ ምውላድ 730 መዓልታት ከዓ ድሕሪ ምውላድ ተን ቀዳሞት 1000 መዓልታት ህይወት ንብለን ኤን። እዚ ማለት ካብ ድቂ ተታሕዘሉ መዓልቲ ጀሚሩ ክሳብ 2 ዓመት ዝመልእ ዘሎ ግዜ ማለት እዩ። እዚ እዋን ዝሕጂ ኣዝዩ ኣድማዓ እዩ። ኣብዚ ተረኣ ፅቡቅ ንኣብነት ክንክን ቅድመ ሕርሲ ጌርካ ክንክን ሕርሲ ፅቡቅ ተደኣ ጌርካ ሕርስን ጥንስን ፅቡቅ እንተደኣ ከይዱ ቆልዓ ፅቡቅ ተደኣ ተወሊዱ ዝተወልደ ፅቡቅ ምግብን ኣመጋግባን እቲ ክንክን ከዓ እንተደኣ ተገይረሉ እቲ ዝያዳ ደድምዕ እዋን እዩ ማለት እዩ። ካብቲ ክንክን ሕጂ ተን ቀንዲ ክልተ ሓንቲ ምጥባውያ ማለት እዩ፣ ፅቡቅ ምጥባውያ ናይ ሎም ማዓልቲ ዕመና ክትከውን ማለት እዩ። እታ ካልኣይቲ ምስኣ ማዕረ ማዕረታ ምጥባውን ምግብን ዝተኣሳስር ከዓ ክታበት እዩ ማለት እዩ። ካልእ ኩሉ ዘድሊ ክንክን ፍቕርን ማሕብሓብን ማለት እዩ። ኣብዚ ቅድመ ዝግበር ክንክን ንኣካላዊ ዕቤት፣ ንኣእምራዊ ምዕባለ፣ ንስምዒታዊ ምዕባለ፣ ንማሕበራዊ ምዕባለ፣ ንኩሉ ምሉእነት ናይ ቆልዓ ንሓዋሩ ዝዘልቕ ኣዝዩ ኣድማዕ ዝኾነ ዕድመ እንተ ደኣ ግቡእ ክንክን ዘይተገይረሉ ከዓ ኣዝዩ ተኣፋፊ ንሓዋሩ ፀገም ዝፈጥር ዕድመ እተን ናይ መጀመርያ 1000 መዓልታት ሂወት እዮም። ሕጂ ኣብዚ ከም ኣብነት ተወሲድና ድሕሪ ምውላድ ኣብ ብዙሓት ሃገራት እንተላይ ኣብ ሃገርና ብስሩዕ ጥዕና መፅናዕቲ ጥዕናን ህዝብን ዲሞግራፊካ ንድሕሪ ሰበይ ዝበሃል ብዙሕ ኣብ ኩሉ ሃገራት ተካየድ ማለት እዩ። ሕጂ ናይ 54 ሃገራት ጉድለት ናይ ክብደትን ጉድለት ናይ ቁመትን ዘለዎ ናይ ቁመት ትሕቲ ዝግባእ ወይ ከዓ ቁመት ትሕቲ ዝግባእ ንዝኾኑ ሲ ኣበናይ ዕድሜ ኣበናይ ደረጃ እዩ ዘሎ ተፀኒዑ ሕጂ እዛ ኣብዛ ስለዚኣ ንሪኦ ከም ዘለና ሕጂ እቲ ኣብቲ መጀመርያ ኣዋርሒ ዕድመ ካብ ወርሒ ንኣብነት ኣብ ወርሒ ኣብ 2 ወርሒ እቶም ጎደሎ ኣለዎም ዝበሃሉ እቲ ዜሮ ሕጂ ዝተሓተ ንቡር ማለት እዩ። ብልዕሊኡ ንቡር ስለዝኾነ ኣብዚ ኣያትውን ኣለዉ እቶም ትሕቲ ዜሮ ዘለዉ ወይ ከዓ ካብ ንቡር ንታሕቲ ዘለዉ ነጋቲቭ ኣሉታዊ ዘለዉ እዮም እቶም ኣብዛኣትዮም ዘለዎ ማለት እዩ። ሕጂ እቶም ኣብ ሓደ ወርሒ ክልተ ወርሒ ተሪእናያስ እቶም ድወሓዱ ዝበሃሉስ ኣዝዩ ውሕድ እዮም ካብቲ ንቡር ማለት እዩ። 0.25 ጥራይ ሓምል ጎደሎ ኣለዉ ማለት እዩ። ድሓቅ እቲ ዕድመ እንዳወሳ ከይድ ከሎ ግን እቲ ጉድለት እንዳልዓለ ከይድ ብቁመት ተመፂና ሕጅስ ኣብ ከባቢ 2 ዓመት ኣዝዮም ብትሕቱ ጥቃ ክልተ ኣሉታዊ ብክልተ ዝንክዩ ማለት እዩ። እቲ ዚ ስኮር ንብሎ እቲ መዐቀኒ ክንዲ ዕፅፍታት ዝንክ ማለት እዩ።
0: ክብደትን
1: ቁመትን ተላዕሎት ሕጂ ክብደት ተርእላ ታታሕተት ከዓ ቁመት ተርእላ ዝበዝሐ ፀገም ሲ ኣበይ ደሎ ተርእልና እቲ ንዕቅኖ ንክእል ማለት እዩ። ናይ ቅድሚ ሕርሲ ኣይተዓቀነ ዘሎ ዚ ናይ ዳሪ ሕርሲ ዘሎ ምስተወልዱ ዘሎ እተን ቀዳሞት 24 ኣዋርሒ ን እተን ንሓዋሩ ናይ ክብደት ፀገም ወይ ከዓ ንሓዋሩ ናይ ቁመት ፀገም ንምፍጣር ዝለዓለ እጃም ዘበርክታ ማለት እዩ። ስለዚ ኣብዚአን ዝግበር ክንክን ኣዝዩ እወታዊ ውፅኢት ኣለዎ። ኣብዚአን ዝረአ ጉድለት ክንክን ከዓ ኣዝዩ ኣሉታዊ ፅልዋ ኣለዎ ማለት እዩ።
0: እሞ ኣብቲ ቀንዲ ናይ ሎሚ ወይ ሕመረት ዘተ ናብኡ ክንሰግር ኢና ዶክተር። ብሓፈሽኡ ኣዴታት ኤርትራ

0: ፅቡቅ ከም ዘጥበዋ እዩ ዝፍለጥ። ግን ከዓ ክእረም ዘሎ ጌጋታት ከም ዝፍፅማ እውን ይፍለጥ እዩ። እተን ዘጥበዋ ኣዴታት ብብዝሒ ዝፍፅምኦ ጌጋታት እንታይ እዩ? እቲ ክኸውን ዝግብኦ ቁኑዕ ኣገባብ ምጥባው እንታይ ትገልፀሉ?
1: ፅቡቅ። ስለዚ እዚኣ ኣገዳሲት ሕቶ እያ። እታ ቀንዲ ዕላማ ሕመረት ናይ ሎሚ ዘተ እውን እዛ ሰሙን ደለናያ ናይ ምጥባው ናይ ፀባጥባ ደ ወይከዓ ናይ ምጥባው ሰሙን ተባሂላ ብዙሕ ጎስጓስ ዝግበረላ እዩ። እተን ኣብ ህዝቢ ክሓልፋ ንደልየን መልእኽትታት ከዓ ኣዴታት ኤርትራ ከም ዝበልካዮ ፅቡቅ ዘጥበዋ ክነስን፣ ንነዊሕ ግዜ ዘጥበዋ ክነስን፣ ኣብ ዓለም ምስተን ቀዳሞት ብስርዓ ክነስን፣ እቲ ባህሊ ኣዝዩ ዝተባባዕ ባህሊ ክነሱ ጉድለታት ኣሎ ክእረም ዘለዎ ማለት እዩ። ኣገዳሲ ዝኾነ ጉድለታት ሕ ዘን ጉድለታት እዚአን ናብ ህዝቢ በፅሐን ኣዴታት በፅሐን ኣዴታት ከዓ ነዘን ጉድለታት እዚአን ክእርማ ነቲ ፅቡቅ ዝያዳ ክፀብቕኦ ዝዓለመይ ማለት እዩ። ተቐንዲ ሕመረት ናይ ሎሚ ናይ ሎሚ ዛዕባ ምክንያቱ እዛ ሰሙን ብቐንዳ ካብ ዕለት ሓደ ክሳብ ዕለት ሸውዓተ ሰሙን ፀባጥባ ደ ወይ ሰሙን መጥባው ኢና ንብላ ማለት እዩ። ሕጂ ሸውዓተ ኣለዋ እቲ ከም ኣዴታት ከም ፀገም ብዙሕ ግዜ ዝረአያ ፀገማት ማለት እዩ። እቲ ሓንቲ ድሕሪ ሕርሲ ደንጊኻ መጥባው መጀመርያ ማለት እዩ። ሸንሽዑን ኣደምስ ሓረሰት ኣብ ውሽጢ ፍርቂ ሰዓት ክጅመር ኣለ ተደንጎ ኣብ ውሽጢ ሓደ ሰዓት እዚ ሕጂ ወርቃዊ ዕድል እዩ። ርክባደን ህፃንን ኣዝዩ ንክድልድል መጥባው ዕውት ንክኸውን ፍቕሮም ኣዝዩ ክድልድል እቲ ወርቃዊ ዝበሃል እዋን እዩ ማለት እዩ። መብዛሕትና ዴታት ሕጂ እዛ ወርቃዊ እዋን ተሓልፈን እያ ማለት ደንጌን ሰዓታት ደንጌን ይጅምራ ወይ ንፅባሒት ይጅምራ ብተፈላለየ ምክንያት ማለት እዩ። ሕጂ እተን ዝኽኣላ መጥባሕዚ ተወሊዳ ፀገም እንተሎ ካልሕቶ እዩ። ብደይ ፀገም እንተዳ ኣሎ ግን ኣብ ሳልሳይ ደረጃ ሕርሲ ገና መድሓንቲ ከይወፀ ከሎ ኣደ ክወሃባ ገና ብሕርሲ ዓራት ናብ ሕርሲ ዓራት ከላ መድሓንቲ ክበፅ ማለት እዩ። ክትሓቅፎን ክትጥቦን ክትጅምር እቲ ወርቃዊ ዝኾነ ብዙሕ ረብሓታት ንሓዋሩ ዝኸየድ ረብሓታት ዘሎ ወይ ማለት እዩ። እዚ ሓንቲ ጌጋ እያ ማለት እዩ። ካልኣይቲ ድሕሪ ሕርሲ ኣክንዲ ብፀባጡ ብካልእ ምጅማር ወይ ብካልእ ኣዴታትና ምቕማስ ዝብልኦ ማለት እዩ። እዚ ሕጂ ቀደም ብዙሕ ጌጋታት ይፍፀም ነይሩ እዩ። ብጠስኒ የቕስማ፣ ብልኻይ የቕስማ፣ ብዙሕ ግበር ነይሩ። ብፀባጤል ካልእ ሕጂ እቲ መብዛሕትኡ ተቐሪቡ ኣሎ። ገለገለ ግን ኣክንዲ ብፀባጡብ ብፀባጤል ኣክንዲ ብፀባጡብ ብጊጎዝን ብፀባ ሓርጭን ካልእን ኣብ ገለገለ ከዓ ብግልኮስን ካልእን ዝህብ ኣለዋ ማለት እዩ። እዚ ሕጂ ግድን ኣብ ዝኾነሉ እዋን ኣደ ብመጥባሕቲ ተራ ሓሪሳ ወይ ካልእ ፀገም ዝህሉ ኣመራፂ ደይብሉ እዋን እንተኮይኑ ቶም ሓካን ክግምግሙ ክእል እዮም ማለት እዩ። ዘገድን ነገር ኣብ ዘይህልዎሉ ግን ብለግዐ ናይ ዲ እዩ ለግዐ ተመሊስና ክንመፀና ብፀባ ናይ ዲ እዩ ቆልዓ መጀመርያ ክቐምስ ዘለዎ ካልእ ሕዋስ ውን ኣየድልዮን እዩ ማለት እዩ። እዚኣ ተካላይቲ ሳልሴይቲ ቀልጢፍካ ካብቲ ሓንቲ ጡብ ናብቲ ካልእ ምስጋር ኣዴታት ሕጂ ቀልጢፈ ነቲ ሓንቲ ጡብ ጥቦሞ ህፃናት በላሕቲ እዮም ፈልጥ እዮም። ስለዚ ቀልጢፍካ ክጥቦ ከሎ ቀሊል እዩ ማለት እዩ። ምክንያቱ ፎኪስ ክንመፀና ፎኪስ እዩ። ሕጂ ንዓጡ ጡብ ኣቢሎም ትርር ትብል ምስ ጀመረ ክቕይር ደልዩ ኣዴታት ከዓ ምስ ተቆልዓ ስለደለ ይቕይራሉ ማለት እዩ። እዚናቱ ፀገም ኣለዎ ክንሪአና ሓደ ፀገም እዩ ማለት እዩ። እታ ረብዓይትን ቀንዲ ፀገምን ሽዱሽተ ወርሒ ከይመለአ ቆልዓ ካልእ ምግቢ ምሃብ ጡበያ ኣክለንን ብዝተፈላለየ ምክንያት ንቆት ቆልዓ ካልእ ምግቢ ሂቦ ፀባይ ውስኻሉ ወይ ጊጎዝ ውስኻሉ ወይ ካልእ ሽዱሽተ ወርሒ ከይመለ ከሎ ፀባ ዘይኣኽሉ ይመስተን ግን እኹል እዩ። ስለዚ ቅድሚ ሽዱሽተ ወርሒ ብዘይ ዝኾነ መሰታ ክፀንሕ ዝግብኦ ቅድሚ ሽዱሽተ ወርሒ ምትእትታው እዚኣት ዓባይ ትረአ ፀገም ብዙሕ ፀገማትንብዙሕ ፀገማት ተቃልዕ ንውፅኣት ንኸልእን እያ ማለት እዩ። እዚኣ ተቐንዲ ኣገዳሲት ክትእረም ዘላ ነገር እያ ማለት እዩ። ውሕዳት ከዓ ድሕሪ ሽዱሽተ ወርሒ ደንጌን ጅምራ ኣለዋ ማለት እዩ። ክሳብ ሸዓተ ሸሞንተ ትሽዓተ ወርሒ ፀኒሐን ጡብ ጥራሕ ክቦ ፀኒሐን ሽዑ ዝኸናቱ ፀገም ኣለዎ። ምክንያቱ ካብ ሽዱሽተ ወርሒ እኒሄ ከዓ ኣይኣኽሎን እዩ ማለት እዩ። ካልእ ጡጦ ብዝጥበ ይኹን ብደረቕ ዝውሃብ ዝኾነ ፀባ ምስታይ እንተደ ቅድሚ ሽዱሽተ ወርሒ ተዋሂቡ ክልተ ጌጋ ክኾና ኣሎ ማለት እዩ። እቲ ሓደ ወላ ሓደ ነገር ክውሃቦ ዘይግብኦ ይውሃበ ኣሎ፣ እቲ ካልኣይ እቲ ውሃባ ባዕሉ እውን ጌጋ ክኾና ኣሎ ማለት እዩ። ስለዚ ብጥጦ ዋላ ድሕሪ ሽዱሽተ ወርሒ እንተኾነ ብኩባያ ብፍንጃል ብቐጥታ ክንመፁ ኢና እንተደይ ኮይኑ ብጥጦ ክጥቡ የብሉን። እዚ እውን እናቱ ብዙሕ ፀገማት ኣለዎ ማለት እዩ። ካልኣይቲ ኣብ መወዳእታ ጡብ ክገርፋ ከለዋ ክልተ ዓመት ድዩ ክልተ ዓመት ፍርኣ ናብ ካልኣይ ዓመት ኣብ መወዳእታ ገለገለ ድሪ ሓደ ዓመት ጡብ ክደፍ ከለካ ብሓንነበት ዕረ ለኺኻ ካብ ፅዋሕ ጀሚሮ ክግድፈየ ወይ ካብ ድሕ ፅዋሕ ጀሚሮ ክግድፈየ ወይ ድሕ ሰሙን ክግድፈየ ለን ካብ ሓደ መዓልቲ ብዕረም ብገለ ለኸን ንትቆልዓ ደስ የሰምብሮ። እዚ ከዓ እናቱ ገባብ ስለ ዘለዎ እዚ ሓንቲ ስለዘን ሸውዓተ ኣለዋ ጉድለታት ማለት እዩ ክእረማ ዘለዎን። እዚአን ድሕር ተኣሪመን እቲ ናይ ምጥባው ድሌት ኣሎ፣ እቲ ናይ ምጥባው ባህል ኣሎ፣ እቲ ድፀንሐ ኣተባብዕ ዝኾነ ባህል ኣሎ። ኣዝዩ ዝተባባዕ ባህሊ ዘሎ ክተባባዕ ዘለዎ እዩ። ካብቲ ዝነበሩ ዝያዳ ክሕይል ዘለዎ እዩ። ብጣዕሚ ዘተኣማምን ኮይኑ ግን ከዓ እዘን ጉድለታት እዚአን ብዘ

ምእራምን ካብ ብዙሕ ድመፀ ፀጋማት ኣሎ ማለት ሕጂ እን በብሓደ ክንከደ ምክንያቱ ቀንዲ ተቐንዲ መልእኽቲ እዚኣ ስለዝኾነት ማለት እዩ ግዜ ክትበኒሓ ማለት ሕጂ ኣደው ውልድ ምስ በለ ቆልዓ ገና መድሓንቲ ክየፅ ከሎ ክትሓቕፎ ክውሃብ ኣለዎ ማለት እዩ ክትሓቕፎ ክውሃብ ከሎ ሕጂ ቆርበት ናይቲ ቆልዓ ከም ደለዎ ማለት እዩ ምስ ወፀ ምስ ቆርበት ናይቲ ኣደ ክላገብ ክኽእል ኣለዎ ብደይ ዝኾነ ኣብ መንጎ ጨርቅን ካልእ እንደ ይብሉ ማለት እዩ ብላዕሊ ጨርቂ ክትሽፍኖ ትኽእል ኢካ ከምዚ ምስሊ ንሪኦ ዘለና ማለት እዩ ኣብ መንጎ ደይብሉ ስለዚ እዚ ኣተሓቕፋ ካንጋሮ ኢልና ንፅዋዕ ማለት እዩ ካንጋሮ ሕጂ ትቆርበታ ኣልጊባ ኣብ ውሽጢ እታ ተሓቕፎ ማለት እዩ ናይ ብሓቂ እዚ ሕጂ ኣብ ሰባት እውን ክግበር ዘለ ዓይነት ኣተሓቕፋ እዩ ማለት እዩ እዚ ናይ ተሓቕፋ ካንጋሮ ንብሎ ስለዚ ቆርበት ናፅና ምስ ቆርበት ኣዲኡ ብቐጥታ ኣላጊብካ ምሕቃፍ ውልድ ምስ በለ ብቐጥታ ነታ ደክውሃብ ኣለዎ ገና መድሓንቲ ክይወፀ ማለት እዩ ስለዚ ብደይ ቆርበት ናይ ተቆልዓ ብቆርበት ናታ ተላጊቡ ብላዕሊ ንክትዮም ብኾነ መሸፈኒ ክግበር ከኣል ማለት እዩ ሽዑት ተጥቦ ትፍትን ገና ፍርቂ ሰዓት ከይመልኦ ከሎ ምስ ተወልደ ገና መድሓንቲ ክይወፀት ኮይኑ ከዓ ንበለፀ ማለት እዩ ተደንጎ ተደንጎ ከዓኒ ኣብ ውሽጢ ሓደ ሰዓት እዚ ሕጂ ድልዱል መሰረት ዝሃንፅ ኣብ ፍቕሪ ናይታደ ማለት እዩ ኣብ ፍቕሪ ናይ ተቆልዓ ናይታደ ልብ ትርታ ልባ ክሰሚዕዩ ትንፋሳ ክሰሚዕዩ ምስኣ ክለግብ እዩ ሓድሽ ሂወት እዩ እቲ ሓድሽ ሂወት ምስ ኣዲኡ ለጊቡ ተርኣ ጀሚርዎ ፍቕሪ ናይ ኣደን ህፃንን ኣዝዩ ይድልል ምጥባው ኣዝዩ ዕውት ናይ ምኳኑ ዕድል ኣዝዩ ይሰፍሕ ወርቃዊ ዕድል እዩ ማለት እዩ እዚ ሕጂ ኣገዳሲ እዩ ማለት እዩ ሓደ ካብቲ ክግበር ክእረም ንደልዮ ነገራት ማለት እዩ ምድንጓይ ክህሉ የብሉን ደገድድ ኩነታት ተደይሃልዩ ማለት እዩ መጥባሕት ምስተሓፈሱ ይከኣል ነገር ተደይሃልዩ ስለዚ ከምዚ ተደኣ ተገይሩ እቲ ምጥዋው ተደኣ ኮይኑ ምስ ምጥዋው ኣሎ ዝወፁ ነዚዕታት ኣለው ሆርሞናት ንብሎም ማለት ኦክሲተርሲን ነቲ ፀባ ንጨቢጡ ዘውፅኦ ንማህፅን እውን ይጭብጦ እዩ ማለት እዩ ስለዚ መድሜይቲ እውን ንኪ ካብ ሞት እውን ናይ ሞት ዕድል እውን ክንክኽእል ምክንያቱ መድሜይቲ ንኪ ቅድሚ መድሓንቲ መውፅኡ ተደኣ ጌርከዮ መድሓንቲ ናይ መውፅኡ ንፁፍ ናይ ምፅራዩን ቀልጢፉ ናይ መውፅን ዕድል የስፍሕ ፍቕሪ ኣደን ህፃንን ኣዝዩ ይልዕል እዚ ሕጂ ኣገዳሲ እዋን እዩ ማለት ብከምዚ ዓይነት ኣተሓቕፋ ሽዑንሽዑን ከም ዝጠቦ ምግባር ማለት እዩ ሕጂ መጀመርያ ክጠቦ ዘሎ ቆልዓ ልግዐ እዩ ሕጂ ልግዐ ቁርብ ውሕድ ይጥብጥብ ዝብል ማለት እዩ ኣዝዩ ሓፊስ እዩ ሕብሩ ብጫ ነገር እዩ ኣብዛ ስእሊ ሕጂ ንሪኣ ዘለና ተቐዳሚት ዘላ ሕጂ ልግዐ ማለት እዩ ልግዐ ሕጂ ስለምንታይ ብጫ ኮይኑ እንተለና ብዙሕ ቪታሚን ኤ ስለ ዘለዎ እዩ ስለዚ እዚ ብዙሕ ቪታሚን ኤ ኣለዎ ናይታ ደ ፀረ ጓና ንብሎ ኣንቲቦዲስ ኣለዎ መዓት ፀረ ኩሰና ንብሎ ብዙሕ ኣለዎ ካብ ሕማም ይከላኸል ካብ ብዙሕ ነገራት ይከላኸል መጠኑ ከዓ ውሕድ እዩ ውሕድ ምኾኑ እዩ ከዓኒ ኣብታ ግዜ እቲኣ ውልድ ምስለ ህፃን ከስዓናትስ ክንዲባሊና ትኸውን ኣዝያ ንእሽተ እያ ነዛ ክንዲባሊና ትኾውን ከስዐ እተን ጥብጥብ ዝብላ ልግዐ ልክዕ ዝመልኣ ማለት እዩ ኣብቲ እዋን እተደኣ ፍርቂ ፍንጃል ወይ ፍንጃል ፀባሂብካዮ ግን ግድን ይኸምልሶ ምክንያቱ ክንዲ ዳኣክል ከስዐ እውን የብሉ ብቆንዱ ስለዚ እዚ ቀዳማይ ክታበት ኢናብሎ ማለት እዩ ቀዳማይ ክታበት መጀመርያ ውልድ ምስ በለ ዝረኽቦ ክታበት እዩ ምክንያቱ ናይ ኣድኡ ፀረ እጓና ኣንቲቦዲስ ንብሎም ኣሎ ቪታሚን ኤ ኣሎ ብዙሕ ሕማማት ይከላኸል ማለት እዩ እዚ ሕጂ ኣገዳሲ እዛ ካልኣይቲ ትርኢናዮ ፅዕዱ ዝበለት ኮይና ቀጣን ትርአ ደላ እዚ ፀባ ቅድሚት ኢና ንብሎ ማለት እዩ ፀባ ቅድሚት ማለት እቲ ቆልዓ መጀመርያ ክጥቦ ከሎ ዝረኽቦ ብቅድሚት ዝርከብ በቶም ቅድሚት ከርእስታት ዝርከብ ፀባ እዩ እዚ ሕጂ ፅምኢ ንኸርውን ናይቲ ቆልዓ ፅቡቅ እዩ ትሕዝትኡ ውሕድ ዝበለ ብስብሑን ብካልእ ኩሉ ትሕዝትኡን ማለት እዩ ስለዚ ክቕፅል ኣለዎ ሕጂ ኣብቲ ፅቡቅ ፀባ ክረክብ ኣብታ መወዳእታ ንብላ ዘለና ሓፊስ ፀባ ክበፅሕ ማለት እዩ ስለዚ እታ ካልኣይ ትጋ ድበልና እያ እንተዳ ቅልጢፋ ጥቆልዓ ሕጂ ጥቡጡ እዚ ቀሊል ይጥበሉ ምክንያቱ ማይ ነገር ስለዝኮነ ቅድሚት ካ ስለ ዘሎ እዚአ ምስ ተወድኣ ብሓይለ ክስሕብ ኣለዎ እቲ ውሽጡ ዘሎ ክምፅእ ግን እቲ ጥዑይ መግቢ እቲ ፕሮቲን እቲ ማዕድናት እቲ ቪታሚናት እቲ ስብሒ ዝያዳ ንዕኡ ዘገድል ግን ኣብ ድሕሪት እዩ ዘሎ ማለት እዩ ስለዚ ቅልጢፍና ጡብ ክንቀይረሉ የብልና እንተዳ ቅልጢፍና ቅሪብናሉ ቀጢን ካብዚ ካብቲ ሓንቲ ቀጢን ይኸውን እታ ጡብ ምስ ተወድአ ምናልባት እታ ጡብ ተወዲኣ እንተዳ ወዲእዋ እሞ ብድሕሪኡ ኣብቲ ካልኣይ ተዳስጊርናዮ ድበለፀ እዩ ምስ ወዳ ተዳስጊር እዚ ካል ረብሓ ኣለዎ ምክንያቱ ብክልቶ ገናይ ተሓንጎል እውን ስለ ዝስራሕ እዚ እውን ናብቲ ረብሓታት ኣለዎ ማለት እዩ ታቐንዲ ዘይትድለ ዘላ ግንታይ እያ ቅልጢፍካ ክተሓደ ጡብ ናብቲ ካልእ ደምስጋር እንተ ቅልጢፍካ ስጊርካዮ እቲ ናይ ቅድሚት ፀባ ጥራሕ ትረክብ ንስኻም ምሉእ ኣይኮነን ማለት እዩ እዚ ሕጂ ኣገዳስነት ዘለዎ እዩ ማለት እዩ ስለዚ ከም ዝበልናዮ እቲ ናይዚ ልግዐ ስብሒ ፕሮቲን ላክቶስ ብዙሕ ኣለዎ ፀባ ናይ ቅድሚት ግን እቲ ላክቶስ ወይ ካርቦሃይድሬት ዘለዎ ፀባ ናይ ድሕሪት ንብሎ ግን ዝያዳ ምሉእነት ኣለዎ ማለት እዩ ሕጂ ክሳዕ 6ዱሽተ ወርሒ ፀባ ጡብ ጥራይ ብዘይ ዝኾነ ተወሳኺ ዋላማይ እኹል ፀባ ኣለዎ እቲ ቆልዓ ተ ብዙሕ ፀባ ማይ ደድልዮ ኮይኑ ንዑ ዘድሊ እቲ ቅድናይ ቅድሚት ብዙሕ ይኸውን ማለት እዩ ምክንያቱ ነቲ ቆልዓ ንዑ ዝስራሕ ብናቱ ክስታይ እንተ ቁሪ ኮይኑ ሞ ብዙሕ ፀባ ድሉ ኮይኑ እሱ እውን ይውሕድ እዩ ማለት እዩ ስለዚ እኹል ማይ ኣለዎ
كله.

ድናት ኣለዎ ሙሉእ እዩ። ኣብ ሙሉእ ህወት ውስጥ ወዲሰብ ክረኽቦ ካብ ዝኽእል ዝኾነ ዓይነት ምግቢ እቲ ዝበለፀ ምግቢ ዝበሃል ፀባዲኡ ኣብ ህፃነት ዝረኽቦ እዩ። ማዕሪኡ ዝወዳደር ምግቢ ንዑኡ ተባሂሉ ዝሰርሐ ምግቢ የለን። ኩሉ ካልእ ንካልእ ዝሰርሐ መስርሕናን መሳርሕና እናናባና ንምፅኦ ማለት እዩ። እዚ ግን ንሰብ ንህፃን ተባሂሉ ዝሰርሐ ምግቢ እዩ። ስለዚ ክሳብ 6 ወርሒ ብዘይዝኾነ ተወሳኺ ዝኾነ ዘይውስኽ ክኾናሉ ከምስርኣ ኮይኑ እዚ ህፃን ከምዚ ንሪኦ ዘለና ኣዝዩ ጥዑይ ሕጉስ ኣፍቃሪ ብሰዲዩ ፍቅሪ ዘለዎ ብዙሕ ረብሓታት ዘለዎ ይኸውን ማለት እዩ። እንተና ኣብ ርእሲ ፀባጡ ብዝኾነ መንገዲ ተራጊርና እዚ ሕጂ ጉጉያ ኣገባብ እዩ ማለት እዩ። ሕጂ ብማንካ ክትህብ ይናኣድዩ ንኣብነት ድሕሪ 6 ወርሒ ብኽባይ ወይ ብፍንጃል ፀባ ክትህብ ይናኣድ እዩ። ብጥጦ ክትህብ ኣብ ዝኾነ ዕድመ እውን ኣይናኣድን እዩ። እቲ ዝናኣድ ንብሎ እውን ድሕሪ 6 ወርሒ ኣይ ዝናኣድ እምበር ቅድሚ 6 ወርሒ ዝኾነ ነገር ክዋሃበ የብሉ ፀባጡ ወዲ ጥራሕ ማለት እዩ። እዚ ሕጂ ሓደ ካብቲ ዝግበር ጌጋ 6 ወርሒ ከይበለ ዝግበር እዩ ማለት እዩ። ስለዚ ኣብዚ ስእሊ ንሪኦም ዘለና ኣብ ቁፅሪ ሓደ ዘሎ ሕጂ ቁኑዕ ኣሎ ማለት እዩ። ምጥባው ጥራይ ቁኑዕ ኣገባብ ማለት እዩ። ተጥቦ ጥራሕ ኣላ ዝኾነ ተወሳኺ የለን። ኣብ ቁፅሪ 2 ጥቡለት ቆልዓ ግን ከዓ ብማንካ ወይ ብኩባያ ካልእ ፀባ ተቐሪብሉሎ ማለት እዩ። ስለ 6 ወርሒ ከይመልአ ብማንካ ወይ ብቐጥታ በቲ መትሓዚ ብፍንጃል ወይ ብኩባያ ተቐሪብሉሎ ሕጂ ዚ ጉጉይ እዩ። ጉጉይ ድበሩ ሕጂ እቲ ገባብ ቁኑዕ ነይሩ እቲ ፍንጃል ወይ ኩባያ ጥራሕ ምዃኑ፣ እቲ እዋን ግን ቁኑዕ ኣይኮነን ቅድሚ 6 ወርሒ ብምዃኑ ማለት እዩ። ኣብ ቁፅ 3 ተርእናዮ ሕጂ እዚ ጥዋይ ጥቡን እዩ ኣይንርእና ዘለና ማለት እዩ። ብጥጦ ጠብሎ ማለት እዩ። እዚ ሕጂ 3 ጌጋ ኣለዎ ማለት እዩ። ሓደ እቲ ድርካቡ ብጥጦ ምዃኑ፣ ካልኣይ ቅድሚ 6 ወርሒ ምዃኑ፣ ሳልሳይ ዘይጠቦ ምዃኑ። እዚ ሕጂ ንብዙሕ ፀገማት ይቃላዕ ዘገድድ ኩነታት እንተደይሃልዩ ንኣብነት ኣደት ሪሞይታ ማለት እዩ። ኣብ ቁፅሪ 4 ዘሎ ሕጂ ትርእናዮ እጠብሎ ግን ጥጦ ኣሎ ምስኡ ማለት እዩ። ስለዚ 2 ጌጋ ኣለዎ እዚ። እቲ ሓደ ኣብ ደይ እዋን ቅድሚ 6 ወርሒ እዩ፣ ካልኣይ እቲ ገባብ እውን ብጥጦ ኮይኑሎ ማለት እዩ። እዚ ናይ መወዳእታ ከዓኒ ድርብ ጌጋ ኣለዎ ማለት እዩ። እቲ ሓደ ጌጋ ቅድሚ 6 ወርሒ ብማንካ ዝውሃብ ምግቢ ኣብ ደይ እዋኑ ተወሳኺ ምግቢ ተዋሂቡ ኣሎ ማለት እዩ። ሕጂ እቲ ቀዳማይ ቀንዲ ጌጉኡ ማለት እዩ። ስለዚ ተወሳኺ ምግቢ ቀዲሙ ተኣታት ኢሉ ብሓምሻ እዩ። ስለዚ ኣብዘን ኩለን እዚአን ገለ ጌጋታት ኣሎ ከምዘን ክንጠቕሰን ፅናሕና ማለት እዩ። እዚ ቅድሚ 6 ወርሒ ምስኸውን እዩ ማለት እዩ። ሕጂ ኣብዛ ስእሊ እዚኣ ሕጂ ኣብ ዝተፈላለዩ ዕድመ ህፃን ዝድለን ካብ ፀባ ጡብ ዝርከብ መጠን ፀዓት ርእናዮ ቅድሚ 2 ወርሒ እቲ ቀዳመይቲ ሕጂ ዘንፅዕዛ ፀላም ዘላ ካብ ፀባ ጡብ ዝርከብ ፀዓት እዩ፣ መጠን ፀዓት እዩ። ተንፃዕዳ ከዓ ሃጓፍ እዩ። ሃጓፍ ፀዓት ዘድልዮ ነቲ ህፃን እቲ ፀባ ደይኣኽሎ ማለት እዩ። ሕጂ ክሳብ 6 ወርሒ ዋላ ሓንቲ ሃጓፍ ይብሉ ፀባ ደ ሙሉእ ብሙሉእ እኹል ዝኾነ ፀዓት ኣለዎ። ስለዚ ምክንያት የለን ማለት እዩ መወሰኺ። ኣብ 6 ወርሒ ግን ቁሩብ ሃጓፍ ይጅምር። እቲ ሃጓፍ ከዓ እንዳልዓለ ኸይድ። ስለዚ ኣብ 6 ወርሒ ተዳ ፀባ ግድፍናዮ ኣብ 6 ወርሒ ተዳ ባ ተወሳኺ ጌርናሉ ኣብቲ ዘድልዮ እዋን ጌርናልና ቅድሚኡ ዘየድልዮ ጌርናሉ ንፀገማት ነቃልዑልና ማለት እዩ። ናይ ፅሬት ናይ ካልእን ድሕሪ እቲ ኮይኑ ከዓኒ እቲ ሃጓፍ ኣይምላእን ኣሎ ማለት እዩ። ስለዚ 6 ወርሒ ብመንፅር ፀዓት ትርእናዮ ማለት እዩ። እዚ ሕጂ ብመንፅር ካብ ፀባ ህፃን ከዚድዎ ካብ ዝተወልደ ዝርከብ መጠን ሓፂን ኣይረን ሕጂ ኣገዳሲ ማለት እዩ። ፀሊም ሕጂ ካብ ፀባ ጡብ ዝርከብ መጠን ሓፂን እዩ። ሕጂ ፀባ ጡብ ብሓፂን ሃብታም ኣይኮነን፣ ዝኾነ ፀባ ብሓፂን ብኣይረን ሃብታም ኣይኮነን። እዚ ግን ባህዲ ፈልጦ እዩ። ስለዚ ካብ ፀባ ዲኡ ኩሉ ዝኾነ ሓፂን ክረክብ ከምደይ ምዃኑ ፈሊጡ ብባህሪ ካብ ዲኡ ክከይትከሎ ከሎ ዝኣክሎ ክሳብ 6 ወርሒ ዝኣክሎ ሓፂን ሒዙ እዩ ዝውለድ ቆልዓ። እቲ ኣይሮን ማይክሮንትሬንት ሒደት እዩ ዝድለ፣ እተን ሒደት ግን ሒዝወን እዩ ዝውለድ። ስለዚ እዛን ፀላም ተዳርእናይ ሕጂ እንታይ እዩ ካብ ፀባ ጡብ ኣዲኡ ዝረኽቦ እዩ። እቲ ልዕሊ ዘሎ ተርእናዮ እቲ ዓራት ዘሎ ከዚንዎ ዝውለድ እዩ ማለት እዩ። ስለዚ ክሳብ 6 ወርሒ ወደሎ የብሉን ውሕድ ካብ ኣዲኡ ክረክብ እዩ። ዝበዝሐ ከዓ ክዚንዎ ክውለድ እዩ። ኣብ 6 ወርሒ ግን እቲ ክዚንዎ ዝፅንሐ ይውዳእ፣ እቲ ካብ ፀባ ዝረኸበ ከዓ እኹል ኣይኮነን። ስለዚ ተወሳኺ ምግቢ የድልዮ ማለት እዩ። ተደንጊና እንተቀልጢፍና እንታይ ኣሎ ደ ድልዩ ንተእቶ ዘለና እንተደንጊና ከዓኒ ዘድሊ ንክእል ኣለና ማለት እዩ። ቪታሚን ኤ ተወሲድና ቪታሚን ኤ ፀባ ጡብ ፀሊም ካብ ፀባ ዝረኽበ እዩ። ስለዚ ፀባ ጡብ ብቪታሚን ኤ ሃብታም እዩ። ተወሰነ ከዓ ከዚን ውለድ ይቆልዓ ማለት እዩ። ስለዚ ክሳብ 6 ወርሒ ጎደሎ ናይ ቪታሚን ኤ የለን። ዝበዝሐ ካብ ፀባ ኣዲኡ ክረኽቦ እዩ። ተንትረፋ ከዓ ካብ ከዚንዎ ተወልደ እኹል ኣሎ ማለት እዩ። ኣብ 6 ወርሒ ግን ተከዚንዎ ተወልደ ይውዳእ፣ ሃጓፍ ይጅምር ማለት እዩ። ስለዚ ብተፈላለየ ምክንያት ብዝንብሎ ዘለና ክሳብ 6 ወርሒ ምትእታው ኣድላይነት የብሉን። ሽግር ይደምፅእ፣ ፀገም ይደምፅእ። እንታይ ፀገም ተበከለ ክኸውን ይኽእል ንውፅኣት ከቃልዖ